ትሕዝቶታት መደበር መት ስለምክተልኩም ኣዝየ እንዳመስገንኩ ክቡራትን ክቡራን እንተኸታተልትና ዝቐርብ ዘሎ ደርፍታት የዛኔ ከም ክህሉ ተስፋዩ ሙሉኡ ካብዚ ብምቕፃል ቀሪብናየን ዘለና ደርፊ ይከላለየኩም። ሓንቲ ናይ ገዲም ድምፃዊ ተኽለ ክፍለ ማርያም ወዲ ትኹል ካብ ደርፍታቱ ቁርብ ንድሕሪት ምልስ ኢልና ጎሚዳ እትብል ኣብ 1990 ኣብ ቦሎኛ ዝደረፋ ደርፊ ኢና ናባኹም ከነቐርብ። ካባ ቀፂላ ቀሪብና ዘለና ደርፊ ፍቅራዊት ደርፊ ክትከውን እያ። ናይ ኤደን ተኽሊት ካብ ደርፍታታ ብኻተሪፍኒ እትብል ኣብ 223 ደረፈታ ስርሓ ክትከውን እያ።

0: ኣብኻ ተሪፍኒ እትብል ኣብ 223 ዝተደርፈት ብድምፃዊት ኤደን ተኽሊት ደርፊ ክትከታተሉ ፀኒሕኩም። ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል ቀሪብናየን ዘለና ደርፊ ከላልየኩም። ሓንቲ ናይ ተዳለወ ዮሃንስ ደርፊ ክትልወኒያ። ካብ ደርፍታቱ ኣብ 220 ደረፋ ከመይና እትብል ምስ ሕብረት ናይ ስነ ጥበባውያን ማለት እዩ ሓቢሩ ዝሰርሓ ክትከውን ከላ፣ ካባ ቀፂላ ናይ ናፅነት ደርፊ ኣብ ክቡር በዓል ናፅነት ሃገርና ድምፃውያን ሃገርና ሓቢሮም ዝደረፍዋ ሃገራዊ ደርፊ ክትልወናያ። ተኸታቲለን ድሕር ምቕራብን ሕጂውን ደጊመ ክምለሰኩም እየ። ክቡራትን ክቡራንን ተኸታተልትና ንምክተልኩም ደጊመ ብክብሪ ይዕደም።
1: ቀያይረ ዘኒደ ደዋዊረ ብጥቃኺ ክትሪኒ ሓሊፈ ሓደ ግዜ ክልተ ግዜ ገለፂለ ኣይጠመትክን

Ha ha ha!

。

ትሕዝቶታት መደብርመት ዳርጋ ናብ ምዝዛም ገፂኡ ክቡራትን ኣፍቀርትን ትሕዝቶ መደብርመት ኣብዘን ዘለዋና ሰዓታት እናቅርበልኩም ደርፊ ክልተ ክኾና የን። እተን ሕጂ ቀሪብናን ዘለና ደርፊ ሓንቲ ናይ ድምፃዊ ኣማኒኤል ወልደ ጋብር ሞሞና ካብ ደርፍታቱ ትመፅኒ ኣለኽ እዩ ትብል ኣብ 2020 ዝደረፋ ፈረዊት ደርፊ ክትከውን ከላ ኣብ ምዝዛም ቀሪብና ዘለና ደርፊ እውን ናይ ድምፃዊ ረሽድ ሑሴን ኣብ 2026 ዝደረፋ ሓዳሽ ስርሑ ማለት እዩ ናይ ዓፋር ኮደሪተይ ፋቲ ዝብል ኣርእስቲ ዘለዋ ክትከውን እያ።

ናይ ሎሚ ሰሙን ትሕዝቶ መደብርመት ከመይ ፀኒሑ ክቡራት ተኸታተልትና ከምቲ ቀዲመ ዝበልኩ ሰዓታትና ስለዝኣኸለ ትሕዝቶታት ደርፊ ክንዛዝም ኢና። ኣብ ዝመፅእ እውን ንዘለና ደርፍታት ሒዝና ኣብ ልክዕ ሰዓት ክኸውን ምረኻብና። ክሳብ ዝመፅእ ሰሙን በብዘለናይ ወገን ሰላምን ጥዕናን ንኹልና ይምነ። ምስ ተርፊ መደባት ኤሪ ቲቪ ክገድፈኩም ብወገነይ ሰላም።

ብዓይኒ ንስሪ ዝተቐርጸ ስእልታት ኣብ ሰማይ ዝተቐድሐ ጽንኩሩን ግርማውን ኣኽራናት ሳሕል ይረአ። ካሜራ ቀስ ኢላ ናብ ከተማ ናቕፋ ገጻ ትወርድ። ድምፅታት ንፋስን ርሑቕ ዘቃልሕ መዳፍዕ ኢትዮጵያ ይስማዕ። በንጻሩ ዓረን ሓጺናዊ ሕልና ተጋዳላይ ከም ወርቂ ብጓሪ ይኹላዕ።

እምባታት ሓበን ሓቅታትን ታሪኽን ምስጢራት ገድልን ዝተሰለሙ እዮም። መልሲ ነጸብራቕ ናይቲ ኣባይታን ብግብርን ዝዕመም ዝነበረ ተኣምራት ኩሉ ዓቢሎም የጉልሑ። ብልቦና ንዝርኢ ባንኩሮ ንዝዕዘብ ብዕምቀት ንዝመራምር ኣብዚ ከምዚ ዝኣመሰለ መጓር እሳት ኣብዚ ቃሪ ዝሽትት ካብዚ ኣኻውሕ ዝምክኽ ቦምባታት ፍጡር ሰብ ምስትንፋሱን ርሑን ክወፅእ ይኽእል እዩ ኢሉ ክሓስብ ኣይክእልን እዩ። ግን ሓፂን ዘምክን ጽንዓት ካብ ሓሙሽቲ ጥፋኣት ወፅኡ ሽግዓወትን ሓርነትን ይጓናጸፍ። እዚ መደብ እዚ ነቲ ኣብ ቅድመ መጥቃዕቲ ሓርነት ከተማ ፍዓበት 1988 ዝነበረ ንስሑላን ዝስሕል ዕማማት ህዝባዊ ግንባርን ደምሳሲ ስርሒትን ከንጸባርቕ እዩ።

0: ትሕዝቶ ናይዚ ዝተመስርሐ ቪድዮ እዚ ወካሊ ናይቲ ብዙሕን ሓድሕድ ከተበላልፆ እምብዛ ዘሸግርን ቅያይም እዞም ንሪኦም ዘለና ጀጋኑ ካብ መራሕቲ ጋንታ ክሳብ መራሕቲ በጠሎን እውን መሬት ዝተንከፈ ዕማም ዝፍፅሙ መራሕቲ እዮም። ኩናት ቅድመ ውግእ ዝፍፀም ንዝብል ወታደራዊ ስነ ሓሳብ ይትግብሩ። ካብቲ ብዙሕን ረቂቕን ሓይሊ መሪሕነት ህዝባዊ ግንባር ብግብራዊ ተመክሮ ዝተረጋገፀ እዝን ቁፅፅርን እዩ። ንቕኑዕ ሓበሬታ ከም ምንጪ ሓይሊ ብምጥቃምካ ወድዓዊ ቁኑዕ ዘይተጋነነ ክሳብ እቲ ናይ መወዳእታ ሓቂ ንምብፃሕ ብዘይምሕላል ይሰርሕ። ግነት ወይ ምግናን ሓደ ካብ ፅዩም ልምድታት እዩ። ኣብ ህዝባዊ ግንባር መቕሉልነትካ መግለፂ ፍልጠትን ብቕዓትን እዩ። ንጸላይኻ ከም ግናዕ ጻዕዳ ኢትካ ምፍላጥ ዓቕምን ብቕዓቱን ብልክዕ መስፈር ምምዛን ከዓ ከም ባህሊ ዝሰረፀ ኣገባቢ እዩ።
1: መጥቃዕቲ እዚ ዋላ እኳ ኣብዚ ውድብ ዝተፈላለየ ቅድሚ ሕጂ ከምኡ ፍፀም እንተኾነ ከም ተመክሮ ንዓይ ከም ውልቂ እዚ መጥቃዕቲ እዚ ብግብሪ በዕለይ ምስታፈ እቲ ስርሒት ከዓ ዕውት ኮይኑ ምውፅኡ ኣብኡ ዝነበረ ሓፈሻዊ ናይ ተጋደልቲ ተወፋይነት ናይ ተጋደልቲ ቆራፅነትን ብኡ መጠን ከዓኒ ተዓወት ኣብ ዝሓፀረ ናይ 30 ደቂቃ ምውድኡ ንዓይ ከም ሓደ ዓብንታሽም ኮይኑ ስምዓኒ

0: መሪሕነት ህዝባዊ ግንባር ካብ ልደቱ ክሳብ ሙሉእ ግብዝኑ ካብ ንኡስ ዓቕሙ ክሳብ ደርማስ ብቕዓቱ ዝተኸተሎ መስመር ሓቂ ብልክዕን ቁኑዕን መረዳእታ ምምራሕ እዩ። ብወድዓዊ ንባብ መድረኽ ብቕኑዕ ገምጋም ግስጋስ ዓቕምን ብቕዓትካን እናዕበኻ ናይ ምሕሳብን ምትግባርን ክእለትካ እናዓዘዝካ ምጓዓዝ ኣብ ገዛ ርእስኻ ተኣማሚንካ ንኹሉ እንተታት ምድላው
1: ስለዚ እትኻል ተኽሲ ዕላማ ተወቂዑ ግን ዘይዓኒ ብክልተ ገባባት እንትኻል ንገብር እዳ ርሕቀት ዘይተቃይሩ ኣብኡ ኸልና ተኽሲ ንደቂ ምዝገባ ርሕቀት ከይቀየርኒ እዳ ምዝገባ ርሕቀት ትቕየር ኮይኑ ግን ዓምቅር ክቀየር ኣለዎ እቲ ዓምቅር ከዓ ክውስኽ ወይ ከዓ ክጎድድ ይኽእል ማለት እዩ። ካልእ ምትኻል ተኽሲ ኣብ ቋሚ ንመኣዝን ኣሎ
2: ብዕቅሚ ፍንታት ውቃዕ ብሚል ዝምለ ኣብ ከምዚ ኩነት ኩሉ ግዜ ድሕሪ ተኽሲ ንፃር እንደገና ክመዓራረ ንፃር እንደገና ምስተመዓራረየ እታ ውቃዕ ኣበየናይ ምልክት ካልእ እቲ ትኻል ተኽሲ ኣብ ርሕቀት እዩ። ትኻል ተኽሲ ኣብ ርሕቀት ቋም ዝኸውን ሰለስተ ገባባት ከም ዘለዉ ናይ ዓቐን ፍንታት ውቃዕ ከምገም ዘይተኻኢሉ ግን ብዓቐን ዝያዳ ዘርብሕ እርማት ተኽሲ ይፍፀመ ዓቐን ዝያዳ ዘርብሕ እርማት ኩሉ ግዜ ኣብቲ ኣገባባ ኣረኻኽባ ርሕቀትና እዩ ዝመልኩ ሽጉጥ ኮይኑ ግን

100 ሜትሮን ወስድ ቢኤም ፉሊ ቦምባ ከዓ 300 ሜትሮን ወስድ ምክንያትና ርሕቀት ንወስድ ማለት እዩ። ንኣብነት እንተደኣ ብሽሕን 600 ትኩስ ፀኒሕና ቀዳማይ ፈቕሲ ታውቃዕ እንተደኣ ተሪፋ ብሽሕን 800 እንደገና ታውቃዕ እንተደኣ ተሪፋ ብ200 ትኩስ ማለት እዩ። ኣብ ከምዚ ኩነት እንተደኣ ታውቃዕ ሓሊፋ ግን ብከምዚ ልክዕ በቲ ዝገምገምናዮ መሰረት ተኩሲ ይበፅእ።

0: መብፅዓ ሓሶትን ዝተጋነነ ሓበሬታን ንሰራዊቱ ዘየስነቐ መርሒነት ህዝባዊ ግንባር ምእንቲ ሞራል ሰራዊቱ ብምባል ንናይ ጸላይ ዓቕምን ብዝሕን ለተቐቢሉ ኣይገልጽን። ስንቁን ትሕዝትኡን ብዓብኡ ሎጅስቲካዊ ዓቕሙ ንናቱ ኣጋኒኑ ንናይ ጸላይ ኣነኣይሱ ሓቢሩ ኣይፈለጥን። ኣብ ቅድሚኡ ዓብን ደርማስን ዓቕሚ እንተላይ ረዳት ከም ዘሎ ሓቢሩ ብልክ ኣፍሊጥ እዩ ናብቲ ዓውደ ውግእ ዝኣትዎ። እቲ እናተራብሐ ዝቕጽልን ዘይሕለልን ሞራል ተጋደልቲ ኸ ቅድመ ግምት ብዘይምንኣስ ናብ ዝዓበየን ዝተሓላለኸን ውግእ ይኣቱም። እዚ ኸዩ ነቲ ሚዛን ዝቀያይሮም ሓደ ክንዳ 10 ኮይኑ ክጋደል ድሉ ዝኸውን።
1: ስቅትናትሓርሓሪ

0: ነውሲ ወከፍ ካልኢት ኣብ ምድሪ ኤርትራ ናይ ገዛ ርእሳ ምዕራፍ ፅሒፋያ ትሓልፍ። ኣብ ብስብርባር ደቓይቕ እውን መወዳእታት ዘይብሎም ምንቅስቓሳት ይፍጠሩ። እቲ ምንቅስቓስ እቲ ንጥፈታት እቲ ትግሃት፣ ንቕሓት፣ ሓቦን ተስፋን ጽንዓትን ተጸዋርነትን ብዓብዪ ድማ መንፈስ ሓርበኛት ይሃንጽ። ብእምነት ዝተጓዓዘ እግሪ ሰጣሕ ጐላጐል ሰጢሑ ጫፍ ዘይርከቦ ጥርዚ ሓኺሩ ፈርሲ ዳንጉ ኣይረዝዝን። ቃዕ ኣብ ዝበለ ፀሓይ ሃፈስታ ምድሪ ኣብ ዝሸልቆ ምድሪ ይግስግስ። ክሳብ መወዳእታ ይቕጽል። ትርጉምን ዕዙዝ ዕላማን ዝቖለሶ ጉዕዞ ሓርነት ኤርትራ ብቕኑዕ ምርጫን ንጹር መንገድን ስለ ዝተቓለሰ፣ ባርኣይነት ስለ ዝተመርሐ፣ ብምሉእ ተበጃውነት ስለ ዝተተግበረ እቲ ክኸውን ይኽእል ዘይበሃል ዝነበረ ግድል ተፈቲሑ ሓቅታት ብልክዕን ብኣንጸባራቕን ዓወት ተዛዚሙ።
1: ንኔው እንዳተወርወርካን እንዳጐይኻን ዝኾነ ቦታ መሓዝ ነይሩ። ምኽንያቱ ትብራ ኸነጥም ዝተታሕዘ ጸላኣይ እንታይ ከም ዝገብር ጠፊእዎ ነናሓዱ ክተሓገዝ ፈጺሙ ኣይከኣለን። እንደገና እቲ ብየማን ዝነበረ ኣሓዱ ናይ ናህና ማለት እዩ ኣብታ ናይ ብሪጌድ መምርያ ትበሃል ዝነበረት ቀያሕ ቦታ 14.5 ተተኺልላ ነይሩ። ብዝኣተወት ጋንታ ናህና ኣብ ውሽጢ ክልተ ሕኹር ምስ በለት ገለ ክልተ ቦምባ ምስ ደርቤት ትቦታ ሒዝኒያ እቲ 14.5 ከዓኒ ክንትኩሰሉ ንኽእል ኢልና ተቋፂርና ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ኸነጥብን ቴማናይ ዘሎ ዝቐይሕ ቦታ ናይ ብርጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ

ፀረ ነፈርቲ ረብሻሽ ማለት እዩ ክልተኣፉ ዝፀዓና ሲስፕ ዝበሃላ ማካይን ነረን። ስለዚ ኣብኡ ኣርባዕተ ሞተራይዝድ ነረን ማለት እዩ ክልተ ታንክን ክልተ ከዓ እዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና። እዘን ክልተ ጋንታ ኢድ ብኢድ ምስዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከልዋ እቲ ዝትኩስ ዝነበረ ናይ ታንኪ መድፋዕ ዓጅታት ካልእ ሓይሊ ናይ ፀላኢ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓፀላን። ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብሪጌድ መምርያ ትበሃል ዝነበረ ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዝይሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስኪ ኢሉ ብዜካ ዝጠቐስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስቲን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጠያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጠያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረነ ተኩቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና። ብድሕሪኡ ፀረ መጥቃዕቲ ንኸይገብር ወይ ብሸነ ክናሮ ንኸይመፅእ ወላ እኳ ቀዲመን ኣሃታትና ብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥቢ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንኸይምለስ ብታሕቲ እውን ሃሃዲሙ እቲ ብቅድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብቶም ብቅድሚ ዘጥቃዓ ዘሎ ኣሃታትና ሃሃዲሙ ባና ንኸይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድና ኣሎ። ልክዕ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕእውን ኣውሪድና ኣውሪድና ከነኽቦ ፈቲና ብሩባ ሩባ ይኹም ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ እሰን ከዓ ናባና ገፀን እንዳሓዝኦ እንዳሓዝኦ መፅአን ኣብ መወዳእታት ሓይሊ ናይ ፀላኢ ብኣና ፀቕጥታት እናግበርናሉ ማለት እቲ ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኽበብኦ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽ ካብቲ ዕርድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ፀላእ እንድሕራልዩ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና ተረዲእና ዘለና።

0: ታት ናብ ህዝባዊ ሓይልታት ዝተሰግረ ተመክሮ መቕድም ናይቲ ዓበ ሓይሊ እዩ ነይሩ። ቁኑዕ ሰነድ ንሕናን ዕላማናን ፅሒፉ በብቕሩብን ሰብን መሬትን ሓራ ክወፅእ እስትራተጂ ሓንፂፁ ንሓሳባቱ ንምትግባር ኣብ ዘብቅዕ ቁመና ከበፅሕ ብሉፅ ክብርታት ኣብ መንፈስ ተቓለስቲ ኣስሪፁ እዩ። ከምኡ ክንዲ ዝኾነ ኸ 1977 ውሕዳት ከተማታት ገዲፍካ ሓራ ክወፅእ ኣይተሸገረን። እቲ ብናይ ደገ ሓይልታት ዝተደገፈን ሚዛን ሓይሊ ዝቕይር ዓቕሚ ጸላይ ብዝግባእ ኣጽኒዑን ተረድዩን ተደራጊ ስጉምቲ ክወስድ ተራእዩ። መጥቃዕቲ ህዝባ ግንባር እውን ካብ ኣፍ ደገ ስምራ ኣብ ዝተመልሰሉን እናተቖጥዐ ኣብ ዘዝለቐሉን እዋን እውን ካልእ ታሪኽ ይሰሪሑ። ሽዑ እውን ንተጋደልትን ህዝብን ሓደ ስጉምቲ ንድሕሪት እናበለ ከዘለቕ ምዃኑ ዳ እምበር ናብቲ እናሃለለ ዝመጽእ ማዕበል ብዓይኒ ብለይ ስኒ ብለይ ክገጥም ኣይተገተረን።
1: መጀመርያ እቲ መጥቃዕትናትና ምስቲ ናይ ግንባራት ዝነበረ ኣብ ዕለት 17 ዝጀመረ ድሕሪኡ ናይቲ ግንባርቲ ድሕሪ ምፍራስ ናይ ሓደ መዓልቲ ናትና ክጅምር ተመዲቡ ንዚ ዕለት 18 ሰዓት 5 ንሕና ጀሚርና ኣብ ውሽጢ ፀዓት ሰዓት እቲያም ናይ መጀመርያ ዝነበረ ድፋዓት ብምሉእ ተቋፂርና ማለት እዩ። እዚ ናይ ደብር ሓሊፍ ዶባ ፍዓበት ብቐጥታ ዘሎ ማለት እዩ። ሸነኽ ምዕራቡ ዝነበረ ተራትር ክሳብቲ ሩባ ናይ ላብካ ዳኣሰረ ድፋዓት ብምሉእ ምስኡ ምስ ዶባዊ ምራቅ ጥወ ናይ ቃርስዒት ገለ ዝብሎት ኣባታት ምስኡ ተኣሰረ እዩ ነይሩ ምስ ናይ የማን ብምውሃት ኩሉ እዚ ውሽጢ ሓደ ሰዓት ድሕሪ ምቁፃር ነቲ ናይ ብሰሜን ድግስግስ ዝነበረ ኣሃብታት ናትና ብግንባራት ድሕሪ ምፅባይ ናይ ምሸት ካብ ብቐጥታ ሰዓት 5 ጀሚርና ማለት እዩ። ኣብዚ ምሸት ንዕኡ ጀሚርና ነዚ ናይ ክርብናይ ዝብሎ ልዕሊ ናይ ናዶው እዚ ዝነበሮ ድፋዓት ነዚ ድሕሪ ምቁፃር ስጋብ ኩሉ ድዋሃት እቲ ናይ ሰሜን ይኹን የማን ዝነበረ ኣሃብታት ብምሉእ ብግንባራት ድግስግስ ነበረ ናትና ኣብ ደለናይ ሓጀርና ሽዑ ኣብ መወዳእታ ሰዓት 6 ንጉሆ ጀሚሩ ኣብ ውሽጢ ሓደ ሰዓት ከዓ ነታ ከተማ ብምልጣ ክንቆፃፀር ኽኢልና ኣብዚ ምናልባት ምስቲ ዝነበሩ ዓቕሚ ናይ ጸላኢ ኣብ ታንክታት ኣብ ረሻሻት ኹን ዋላ ምስ ናይ መዳፍዕ ብተሪድ ክቃወመካ ዝፅበዮ ከም ተፀበናዮ ግን ኣይነበረን ትውግብ መሰረቱ ቀልጢፉ ምስተጀመረ ከሎ ጥራሕ ዳርጋ ንብረቱ ረራሕ ሪሕዎ ጥራሕ ተባታት ንኸግቢሉ ማለት እዩ። ኣብ ውሽጢ ሓደ ሰዓት ከዓ ኩሉ ተወዲዩ እዚ ምስቲ ናይ ቅድሚ ሕጅን ናይ ሕጅን ብሓንሳእና ኣፅርካ ጥነት ዳርጋ ይኮነ ክበሃል ክኣል እዩ። ኣብ ቅድም ዝነበረ ዓይነት ናይ ሰራዊት ናይ ሕጂ ተፈላለዩ ማለት እዩ። ምስ ከምዚ ዓይነት ሰራዊት ኣብቲ ናይ ቅድሚ ሕጂ ዝነበሮ ነርቶ ትኸውን ካልእ ስትረፍ ኣብ ውሽጢ ዓዲ ምስ ዝነበሮ ፅዋር ብዙሕ ይፍላይ ቁሩብ ከዳናጉየካ ይግባእ ማለት እዩ። ምስ ናይ ሕጂ ድኻም ናይ ሰራዊትን ካልእ ተዛሚዱ ግን ምስ ዝነበሮ ዓቕሚ ናይ ኣፅዋር ዳርጋ ብምሉእ ገዲፎ ከይድ ክኢሉ ማለት እዩ። ለዚ ምስ ከምዚ ጠሚርካ ርኢኻያ ሲ ኣይነበሮን
2: እዚ ብዛዕባ ኣፍ ዓበት ከተማ ዝሓዝኩ እንታይ ስምዒት ተሰምዐካ?
1: ፅቡቅ ሰማዓከራይ ዝበ እዚ ከም ፍሉይ ምስቲ ናይ ህዝቢ ኤርትራ ሽግር ይካልጥሙተን ለዚ ምስ ከምዚታት ብዙሕ መስመራት ንዕኡ ተዓፂዮ ምህላው ኣብ ጥሜት ኣብ ስደት ኣብ ሽግር ምህላው ርዲ ነዚ ናይ ኣፍዓበት ትፍላይ ምፍታሕ ከ ምስትናትና ዓበይቲ ወተሃደራዊታት መጥራሕ ዘይኮነስ ምስቲ ዓብዪ ናይ ህዝቢ ዘሎ ሽግር ዓብ ፍታሕ ምዃኑ ጥራሕ ስለ ዝኾነ ንኩሉ ህዝቢ ኤርትራ ብሓፈሻስ ኣብ ሓጎስ ዝስምዑ እዩ።

0: ድሕሪ ሓፈሻዊ ምዝላ ካብ 1978 8 ወራራት እዩ ሓሊፉ ካብ ምክልኻል ናብ ፀረ መጥቃዕ ተሰጊሩ ድሕሪ 10 ዓመትካ ካልእ ለውጡ ተፈጢሩ ተሪርን ጽኑዕን እምባ ዝተሃንፀ ሰራዊት ህዝባዊ ግንባር ናብ ደምሳሲ ስልቲ ኩናት ኣምርሒዩ ኣብቲ 10 ዓመት ዝወሰደ ጽዑቕ ስራሕ ተሰርሐ ስላያዊ ሓበሬታ ኣሃዱ ህዝባዊ ግንባር ናብ መሰጋገሪ ጫፍ ረገጸ መሪሕነት ህዝባዊ ግንባር ናደው ሕጂ ክንበልዖ ኣለና ናብ ዝብል ውሳነ በጽሐ ሰራዊት ተርጊ ክፍጽም ተልእኮ ተዋህበ
1: ፅፈጥረ ኣሎ ብኤም
2: ዳሓንዶ ሰልተካሎ
1: እዋ ኩሉ ፀፊፍ እየ ጅዳ
2: ዳርጋ ተማዓራሪ
1: ተማዓራሪ የኸሉ ሕጂ ስቲ ናይ ሸክዛይት እሱኢታት ገለ ጥራሕ ሃባ ንድሕሪ ታሽሙ ኮይኑ እቲ ናይ ወደቐሻ እቲ ምሳናት ነበረት ነዋይ
2: ዝበሃላ
1: ዳርጋ ምስቲ ናይ ኣቦይሮንዳ
2: ዝበሃላ ኩሉ ተረድሎ
1: ዋላ ኩሉ ኩሉ ዝሓር ክንበካ እሞ ንዑ ፃፍፍ ተቢልካሲ ብወገና ድልው ዘሎ ከሎ
0: ሓያልን ዘይዕርፍን መኸተን ምርብራብን ወታደራዊ ሓይሊ ኢትዮጵያ ተስፋ ይቑሪፅዎም ናይ መጀመርታ ህቦብላ ንፋስ ጥፋኣት ክሸቦ ጀመረ ወታደራውያን ኣመኸርቲ ሕብረት ሶቪየት እውን ነቲ መድረኽ ክትንትንዎ ተሰምዑ ከም ሳዕቤኑ ኣዛዝና ደው እዝ ብርጋዴር ጀነራል ታረኩ ያይነ ብኮሎኔል መንግስቱ ሃይለ ማርያም ብናይ ሞት ስጉምቲ ተቐጽዐ ቀዳማይ ሰሙን መጋቢ 1988 ኮሎኔል መንግስቱ ሃይለ ማርያም ከም ግዜያዊ ኣዛዝና ደው ንኮሎኔል ጌታነ ሃይለ መዘዞም ነቲ ኣብ ግንባር ናቕፋ ዝዓረደ ሰራዊት ህዝባዊ ግንባር ንመጥቃዕቲ ክዳሎ ኣዘዞም ኣስታት 20,000 ኣጋር ሰራዊት መካናይዝ ሰራዊት ሎጂስቲክን ሓይሊ ኣየርን ክድግፎ ምዃኑ እውን ኣፍለጦም ነዚ ሓበሬታ ዝረኸበ መሪሕነት ህዝባዊ ግንባር ናይ ምድህላል ስልቲ ተጠቒሙ ኣብ ግንባር ናቕፋ ውዕውዕ ስፖርታዊ ግጥማት ወደበ ናቕፋ ዘይትመክኽ ሓይልያ ተቐይራም
3: ካልእ ክሳብቲ ብቕድም ኣጥቂዑ ናባና ዝኣቱ ትብየማነ ፀጋም ዘሎ ናሕና ቀዳማይ ቦጠልን ካባነ ፀጋም ኣሎ ናይ ብርጌድና ማለት እዩ ብጀካ ዚ ናይ ካልኣይ ብርጌድ ኣሃዱ ስጋ ብንሱ ደፊኡ ናባና ዝሕወስ ወይ ድማ ምሳና ዝኣስር ጥኢት ክቐብለና ዝኽእል ዓቕሚ ወይ ንዓ ናባና ነጢሩ ክበፅሕ ዝኽእል ዓቕሚ የለን ነብሲ ወከፍ ሰብ ኣብ ገዛእ ርእሱ ተኣማሚኑ ትስራሕ ክውድኦ ከም ዝኽእል ኣብ ግምት ኣትዩ ኸይድ ኣለዎ ናይ ተኽሲ ናይ ጥኢትን ቦምባን ናይ ምውዳእ ሕተው ናብ ግምት ክኣት ኣለዎ ንሓደ ምሉእ መዓልቲ ብውሕዱ ከዋጋኣና ከም ዝኽእል ክኸውን ኣለዎ ትጠያይትና በዚ መሰረት ሓንቲ ጥኢት ንሓደ ሰብ ዝብል ጭራ ሒዝና ክንብገስ ኣለና ስለዚ እቲ ቅድሚ ሕጂ ንዳለወሉ ዝነበርና በብግዜኡ ፀላኣ ውሕት ከም ምዃኑ ድኹም ዓቕሚ ከም ዘለዎ ብናይ ዋርድያ ሓለዋታትና ብካልእ ዝተፈላለየ ዝርዳኣና ንፈልጦን ዝነበርና ሕጂ ሎም ምዕልቲ ማለት ፅባሕ ናይ ንግሆ ወዲእናዮን ተዓዊትናሉን እቲ ናይ ኩልና ድልየት ዝነበረ ክንውዕል ምዃንና ብዝለዓለ ሞራልን ብዝለዓለ ድልየትን ክንብገስ ከም ዘለና ጥራይ እንተዘይኮይኑ ካልእ ብዙሕ ክንብሎ ንኽእል ነገር የለን እዚ ኣተኣሳሲርና ክንገልፆ ንኽእል ብዘካቲ ንንቕሓትናን ንኻልእ ኣካዳሚያዊ ኣቕምናን ክብ ንምባል ካብ ሓደ ዓመት ንላዕሊ ዝገበርናዮ ኣብ ውሽጢ ዝኣሃዱ እዚ ከም ምስቆምና ማለት እዩ ክፍለ ሰራዊት 16 ኣብ ዝሓፀረ እዋን ካብ ወርሒ ንላዕሊ ዝወሰደ ግዜ ብዝያዳ ኣብ ምጥቃዕ ዘተኮረ እሞ ናይ ለይቲ ውግእ ባህርያት ዘለዎ ወታሃደራዊ ትምህርቲ ክንወስድ ከም ዝወራሕና ንኩልና ብሩ እዩ ብግቡእ እውን ኩልና ከም ዝጨረሽንያ ነፍሲ ወከፍ ሰብ እውን ናይ ተኽሲ ልምምድ ከም ዝገበረ ብረቱ ከም ዝፈተነ ነፍሲ እውን ክሳብ ክንደይ ቴንሽን ከም ዝመልኽ ከም ዝፈተነ ብሩህ እዩ ስለዚ ኣብዚ ክንገብሮ ዝቐነና ናይ ዝተፈላለየ ቅርፂ መሬት ዘለዎ ዓይነት ተዕሊም እዚ ኣሃዱ ወላ እኳ ብወግዒ ንስኻ ኩማንዶ ኢኻ ተባሂሉ እተዘይተገልፀሉ ካብቲ ክግበር ዝቐነየ ተዕሊምን ዘለና ስነ ኣእምራዊ ምቅራባትን ክተረዲእናያ ከም ዘለናን ገምጊምናያ ከም ዘለናን ምስቲ ተዋሂብና ዘሎ ዕላማ ወይ ሸቶ ኣነፃፂርና ክንሪኦ ከለናን ኩማንዶ ዓይነት ስርሒት ነካይድ ከም ዘለና ወይ ድማ ልክዕ ከም ናይ ኩማንዶ ኣሃዱ ኮይና ንኣቱ ከም ዘለና ብሩህ እዩ ምክንያቱ እቲ ዝገበርናያ ተዕሊም ልክዕ ንዕኡ ዘመልክት ከም ዝነበረ እቲ ናይ ሕጂ ስራሕ ሰሊኽኳ ንንቕጣታት ናይ ፀላእ ኣብ ከባቢኻ ዘሎ የማነ ፀጋም ኣብ ቅድሚኻ ዘሎ ፈንጢስካ ኣብ ውሽጢ መስመር ፀላኢ ኣቲኻ ነቲ መምርያን ካልእ ኣገደስቲ ንብረትን ንምድምሳስ ስለ ዝኾነ ከምዚ ዓይነት ስርሒት ወላ ብወግዒ ኩማንዶ ተባሂሉ እተዘይተገልፀ ካብቲ ኩማንዶታት ዘካይድዎ ስርሒታት ዘይፍለ ስለ ዝኾነ ብተዘዋሩ መንገዲ እውን ዝኣሃድና ከም ኩማንዶ ምዃኑ ብሩህ ማለት እዩ

0: ሰራዊት ኢትዮጵያ ንናቕፋ ንምጥቃዕ እናተሸባሸበ ኩናት ግንባር ናቕፋ ተበገሰም ኣብ ሓመድ ድበናደው ተረኺብና ኣሎና ነውሲ ወከፍ ካኻ ሓሓደ ባዴላ ክድርብ ትዕደም ዝብል ቃል ኣስምዐ ውጩም በንጻሩ ሰራዊት ኢትዮጵያ ቀዳሚቲ ጥይት ተኰሱ ብልጭታ ጥይት ብሰማያት ቀምጨዋይ ተራየም ወጋሕታ 17 መጋቢ 1988 ህዝባዊ ግንባር ጸረ መጥቃዕ ተበገሰም ኣብ ቅድሚቲ ሓይሊ ደው ክብል ዝኽእል ዓቕሚ ኣይተረኽበን ካብ ብከባቢ ፈልከት ናብ ጐላጐል ኣዝህራ ካብ ምብራቕ ናብ ምዕራብ ጽዑቕ ኩናት ቀጸለም
1: ቀደም ብሎ በታሳስ ወር ውስጥ ብሁለተኛ ክፍለ ጦር ግንባር ውጋ ተከፍቶ ነበር በአጭር ጊዜ ነው ውጋው ያበቃው ከዛ ቀጥሎ ደግሞ በናዶ ኢዝ ላይ ማለትም በሶስቱ ክፍለ ጦሮች ላይ ጦርነት ተከፈተ ለ53 ሰዓት ያላይ ያህል ማለትም ውጋው ከተጀመረበት ጊዜ ጀምሮ እስካበቃበት ጊዜ ጀምሮ ድረስ ለ53 ሰዓታት ያህል ውጋ ተካሂዷል ከዛ በጠቅላላ የናዶ ኢዝ ተደምስሶ የተረፈው ጦር ወደ ምዕራብ ማለትም ወደ ከረን መንገድ አፈግፍጓል አዎ በመጀመሪያ ጦሩ ማፈግፍግ ሲጀምር ለማስተባበር ሞክረን ነበር አልተቻለም ከዛ በኋላ ወደ ከረን መንገድ በግራ በኩል ነበር ይሄን ነው ሰሜናዊ ባህሪ በሚባል አካባቢ ነበር የተያዝኩኝ የተማረኩኝ ያው ከዛ ተመልሼ ወደዚህ መጥቻለሁ
0: ሰራዊት ደርግ ካብ ቀምጨዋይ ብሕዳይ ናብ ድሕሪት አንሰሓቡም አንፈቶም አጥፉ T-54 T-55 ታንክ ተዓግታም ንዓሽሩም ክሓልፋ ሃቀናም ድሕሪ 12 ሰዓት ክሳድ ዓሽሩም ተቖርጸም ሰራዊት ሓቂ ናብ ኣፍዓበት ሓለፈም 19 መጋቢት ሓርነት ኣፍዓበት ተቓልሐም ኣስታት 50 ታንክታት ተማረኻም ኣስታት 100 መካይን ኣስታት 60 መዳፍዕ ኣስታት 20 መዳፍዕ ከበድቲ ጸረ ነፈርቲ ሮኬት ብብዝሒ ንኣሽዶ ኣጽዋርን ተተኰስትን ኣብ ኢድ ህዝባዊ ግንባር ኣተወም ብ21 መጋቢት ናብ ቲያትር ውግእ ዝበጽሐ ጋዜጠኛን ኣሰናረ ጋዜጣ ቶሮንቶ ሳን ፒተር ወሪዚንግተን ድሕሪ ኩናት ድየን ቢን እቲ ዝዓበይ ዓወት ክብል ገለጾም ኣብቲ ኩናት ልዕሊ 8,000 ምዉትን ውግእን ልዕሊ 5,000 ምሩኽ ኮይኑ ተዛዘመ ብዘይካዚ ኣበስታት 15 ወተሃደራዊ ኣማኽርቲ ሕብረት ሶቪየት ብኮሎኔል ይቬጌኒ ሶክሮቭ ዝምርሑ 12 መኮንናት ተመልሱ ኮሎኔል ዩሪ ፒትሮቪች ካሊስትሮቭን ዩቬኒ ኒኮላቪች ይችራይፈንን ለተናል ኣሌክሳንደር ቪክቶሮቪች ኮቫልዲንን ተማርኹም
2: እንተ ኮይኑ ፅቡቅ እዩ ውግእ ፅቡቅ ክነብር ከሎ ንሕና ብዝኣተንያ ቦታ ብዙሕ ዘጋጠመና ነገር የለን ምክንያቱ በትን ወገና ዝነበራ ኣፅንሓና ይከኣላ ጨርጊፍና ደሽካ ብቴን ነይርና እቲ ደሽካ ገርና ንሕና ደሽካ ብቴን እኳ ብዙሕ ይሰርሕና ኣሎ ደሽካ ግን ስጋባ ብዙ ፅቡቅ እንዳሰርሐ ናመጠረሽ ኣብዚ ካላስ ኣውሪድኒ ዛዕባ ተቃውሞ ናትን ብዙሕ ኣይርአና ንሕና ዝተዓቕሙ ናትና እናተኒ ሰማይ ንምድርኒ ንሓና ይከኣላ ና በዚ ከዓ ተዓዊትና ኣሎን ካብዚ ቦታ ዝበፅሕና ንዓይ በታ ተሓሳስባ ናተይ ፅቡቅ ኮይኑ ስምዓኒ ምክንያቱ ምስተሓሲብናን ብናራሲ እዚ ቦታ ዝወሪ ቅድሚ ሕጂ ከም ሕክያ ንሰምዓ ነበራ ብርታይ ኮይኑ ስምዓኒ ከምኡ ተፀበና ግን ምስ ርአና ከዓ ከምዚ የ ፀበና ከዓ ከምኡ ይፀንሐና ንኣነ ሓቂ ዕውት ንፅቡቅ ንምኳንጣይ ተመልክተልካ ዝሃል
3: መጀመርታ እቲ ኣማፃፃኣና ንሕና ብሰሜናዊ ባሕሪ ኣቢልና ናብዚ ቦታ ዝመፅና ድሕርዚ ኣብ ጉዕዞም ከለና ከም ሓፈሻዊ መደብ ዕላማ ንከተማ ፍዕበት ከምምዃኑ እቲ ስራሕና ተገሊፅልና ኣብዚ ክንመፅእ ከለና እቲ ዝነበረና ፅፉፍ መገዲ ፅፉፍ ስራሕ ክንውድእ ከለና እቲ ቀንዲ ንዓይ ዝመሰልጠኒ ግን ኣብ መወዳእታ ናይቲ መጥቃዕቲ ብዘገርም ቅልጣፍን ኣብ ውሽጢ ሓፂር ሰዓታት ዝሰፍሐ ከተማ ኣብ ዓበት ምቁፃርና እዩ
4: ብዛዕባ እዞም ተማሪኹም ዘለዉ ደቂ ሶቪየት እንታይ ተሰሚዐከም ስማረኩም
3: ብዛዕባ ናይ ደቂ ሶቪየት ሎሚ መጀመርታ ንማርኩም ዘለና ብምዃኑ ሓጎሰይ ኣብ ዝወሰን ይብሉ
5: ብደንደን ዲቡ ኩነታት ከ ወዴና ኣለና ዲቡ ዲብ እባ ድሕሪት ናይ ምንግራ ናይ ጨጋር ዲቡ ኣቴና ዲቡ ከማን እንታ ዲቡ ላዓለ

ፈነወይሪ ቲቪ ኣብ ምክታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ ንሎም ረቡዕ 19/15 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቅሪብና ዘለና። ሮቤል በረኸት ምስ ኣቕረቤት ቋንቋ ምልክት ሰናይት በረኸት ብምዃኒና ንምክታልኩም ብክብሪ ንዓደምና ብቐንዳ ርእስቲ ዜና ንፍልም።

0: ቅነ መንእስያት ኣብ ምዕቃብ ባህላዊ ክብርታት ዓብ ግደ ከም ዘለዎ ተገሊጾ። ኣብ ንኡ ዞባ ሰገነይቲ መኣዛዊ መግቢ ንኹሉ ኣብ ኩሉ ንምትግባር ይስራሕ ኣሎ። ፖሊስ ትራፊክ ዞባ ማእከል ኣብ ድሕነት ትራፊክ ፅርግያ ዘተኩረ ኣስተምህራዊ ጎስጓስ ኣካይዱ። ፕረዚደንት ትራምፕ ምስ ኢራን ዝካየድ ዝርርብ ክቋረፅ ትእዛዝ ከም ዘመሓላለፈ ተገሊጹ። ኣሜሪካ ኣብ ልዕሊ ሰመዚ ኣህጉራዊ ቤት ፍርዲ ግብረኛታት ተወሳኺ እገዳ ከም ዘፅደቐት ሓቢራ። ኣብ ናይጀርያ ብዝተኻየደ መጥቃዕቲ ብውሕዱ 25 ሰላማውያን ሰባት ተቐቲሎም። ዝርዝር ዜና ካብ ወርሒ ግንቦት ጀሚሩ ክካየድ ፅንሐ ባህላዊ ቅነ መንእስያት ዞባ ዓንሰማ ትማሊ 18 ነሓሰ ኣብ ሓሊብ መንተል ብዝተኻየደ ስነ ስርዓት ተዛዚሙ። ነቲ መዛዘሚ ስነ ስርዓት ዝተኸታተለት ወኪል ኤሪና ኣልማዝ ወልደ ገብርኤ ዘዳልዎ ተፀብጻብ ይስዕብ።
1: ቅነ መንእስያት መንእስያት ሃገሮም ክሳብ ክንደይ ከም ዘፍቅሩ ጥራይ ዘይኮነ ንርእሶም ዝምህርሉ ባህርያቶም ዘማዕብልሉ ብነቐፌታዊ ኣገባብ ክሓስቡን ብቕንዕና ክሰርሑን ዕድላት ዝፈጥር እዩ።
2: ቅነ መንእስያት ኣብ ምዕቃብ ባህልን ክብርታትን ሕብረተሰብ ዓብ ግደ ስለ ዘለዎ ብዝለዓለ ክስራሓሉ ከም ዝግባእ ብ18 ነሓሰ ኣብ ሓሊመንተል ንዞባ ዒላ ብርዒት ኣብ ዝተኻየደ መዛዘሚ ስነ ስርዓት ተገሊጹ። እቲ ብቤት ፅሕፈት ሃማማት ዞባ ሰባት ተወዲቡ ብመንእስያትን ሕብረተሰብን ዝተዳለወ ቅነ ኣብ ብሄረ ብሌን ብምትኳር ያታዊ ድኮና ኣባይትን ኣከዳድና ምርዓውትን ያታዊ መሳርሒታት ባህላዊ ስነ ጥበባዊ ምርኢት ከምኡውን ንተራን ቦታን መንእስያት ኣብ ሕብረተሰብ ዘላሊ ትሕዝቶታት ዘጠቃለለ ነይሩ። ሓላፊ ፈር ሃማማት ዞባዓን ሰባ ኣቶ ኣዛዚ በርኸታብ ነቲ መደብ ንምዕዋት ኣበርክቶን ዝገበሩ ድሕረ ምምጓስ እቲ ዕላማ ኣብ ምምሕዳራት ከባቢ ወሬትካ ውዳቤታት መንእሰያት ብምሕያል ባህሎምን ክብርታቶም ንኽፈልጡን ንኽዕቅቡን ከም ዝኾነ ኣርድኡ። ኣመሓዳሪት ንዞባ ዒላ ብርዒድ ወይዘሮ ዓሻ ዓሊኖር ብወገና እቲ ቅነ ንምስግጋር ባህላዊ ውርሻታት ሕብረተሰብ ኣገዳሲ ከም ዝኾነ ገሊጻ። ወኪል ኣመሓዳሪ ዞባዓን ሰባ ኮሎኔል ክብሮም ንርኣዮን ሓላፊ ፖለቲካዊ ጉዳያት ህግደፍ ዞባዓን ሰባ ኣቶ ምሉእ ተስፋ ማርያም ብግዲኦም ባህልናን ክብርታትናን መሰረት ሃገራዊ መንነትና ከም ዝኾነ ብምጥቃስ ከምዚ ዝበለ ኣጋጣሚታት መንእሰያት ባህሎምን ክብርታቶም ብዕንቀት ክፈልጡን ክዕቅቡን ሓጋዚ ምዃኑ ገሊፆም። ኣብ ዞባ ዓንስባ ቅነ መንእስያት ካብ ወርሒ ግንቦት ጀሚሩ ኣብ ዝተፈላለየ ምምሕዳራት ከባቢ ክካየድ ምፅንሑ እቲ ዝተረኽበ ሓበሬታ የነፅር።
3: መንእስያት ፀዓት ኣለዎም፣ ኣንፈት ግን የድልዮም፣ ሕልሚ ኣለዎም፣ ክእለት ግን የድልዮም፣ ሓይሊ ኣለዎም፣ ጥበብ ግን የድልዮም። እዚ ከምዚ ዝበለ ኣጋጣሚ እምበር ንመንእስያት ክእለቶም ንብቃዓቶም ክፈጥሩ ስለ ዝሕግዝ ክድፋኣሉ ይግባእ። ምሳላ ኤፍሬም ተስፋ ብርሃን፣ ኣልማዝ ወልደ ገብርኤል ካብ ሓሊመንተል።
0: ኣብ ንኡዞባ ሰገነይቲ መኣዛዊ መግቢ ንኹሉ ኣብ ኩሉ ንምትግባር ይስራሕ ከም ዘሎ ሓላፊ ቤት ፅሕፈት ሕርሻት ንኡዞባ ኣቶ እያሱ ኣሰፋው ገሊጹ። በዚ መሰረት ጎኒ ጎኒ ኣእካል ፀባ ስጋን ኣሕምልትን ምህርቲ መዓር እንቋቑሑን ፍረታትን ንምዕባይ ይስራሕ ከም ዘሎ ብምሕባር መደብ ንኡስ ርቡሕ ቃፅዖ ሕርሻ ኣብዚ መዳይ እዚ ዓብዪ ኣስተዋፅኦ ይገብር ምህላው ሓቢሩ። ክእላታት ሕርሻ ብብሞይኦም ተዋሂዶም ይሰርሑ ከም ዘለዉ ብምግላጽ ብፍላይ ኣብ ምትእታውን ምስፋሕን ጋብላዊ ቆፎ ንህቢ ውፅኢታዊ ስራሕ ይዕመም ከም ዘሎ ኣብርሂው። እዚ ከምዚ ኢሉ እንከሎ ክኢላ ልምዓት መስኖ ኣቶ ምሕረት ኣብ ሃብተ ማርያም ብዝገብሮ ዘሎ ፃዕሪ ዛጊት 100 ጋብላዊ ቆፎታት ብምስራሕ ንህቢ ኣብ ምእታው ከም ዝርከብ እቲ ሓበሬታ ብተወሳኺ ኣረዲኡ። ፖሊስ ትራፊክ ዞባ ማእከል ኣብ ድሕነት ትራፊክ ፅርግያ ዘተኮረ ኣስተምህራዊ ጎስጓስ ንመራሕቲ ዓበይቲ መካይን ኣካይዱ። ጋዜጠኛ ቤትኤል ሰለሞን ዘዳለወቶ ፀብጻብ ፍርቱና ዓንዶም ክተቕርቦ እያ።
4: ፖሊስ ትራፊክ ዞባ ማእከል ንመራሕቲ ዓበይቲ መካይን ኣብ ድሕነት ትራፊክ ፅርግያ ዘተኮረ ጎስጓስ ኣካይዱ። ኣብቲ ብ14 18 ናሓሰ ንልዕሊ 300 መራሕቲ ኣገልግሎት ህዝባዊ መጓዓዝያ ከተማ ኣስመራን ኩባንያ ትራንስሆርንን ዝተኻየደ ኣስተምህራዊ ጎስጓስ ሓላፊ ምርመራ ሓደጋታት ኣቶ ኢሳያስ ብርሃንን ሓላፊ ምቁፅፃርን ማቕፅዓትን ኣቶ ኢሳ ያቆብን ሕግታት ትራፊክ ምጥሓስ ኣብዘይካ

0: ቲ ኣብ ህይወትን ንብረትን ዘውርዶ ጉድኣት ዝፈጥሮ ስነ ኣእምሮዊ ፀቕጢ ብቐሊል ከም ዘይጥመት ብምጥቃስ መራሕቲ ተሽከርከርቲ ዕቱባት ክኾኑ ኣዘኻኺሮም። ኣብ ቀዳማይ ምንፋቕ ናይ 226 ብሰንኪ ጥሕሰት ሕግታት ትራፊክ ልዕሊ 327 ሓደጋታት ከም ዘሰዓበ ብምጥቃስ ብሰንኩ 28 ሰባት ሂወቶም ክስኑ ከለዉ 356 ከቢድን ቀሊልን ኣካላዊ ጉድኣት ከም ዝወረዶም ኣብ ንብረት ድማ ልዕሊ 10 ሚልዮን ናቕፋ ዝግመት ዕንወት ከም ዝሰዓበ ገሊፆም። ንሳቶም ኣስዒቦም ቀንዲ ጠንቅታት ሓደጋታት ምልክታት ትራፊክ ዘይምኽባር፣ ርሕቀትካ ዘይምሕላው፣ መስተሰቲኻ ምምራሕ፣ ኩቱር ናህሪ፣ ቀዳምነት ዘይምሃብን ካልእን ከም ዘጠቓልል ብዝርዝር ኣብሪሆም። ኣዛዚ ፖሊስ ዞባ ማእከል ሜጀር ሃብተ ገብሩ ብወገኑ ሳዕቤናት ጥሕሰት ሕጊ ንምግታእን ንምቁፅፃርን ቅፃል ጎስጓሳትን ኣስተምህሮታትን ከም ዝካየድ ብምጥቃስ መራሕቲ ተሽከርከርቲ ንዝወሃቦም ሓበሬታ ኣብ ተግባር ንምውዓልን ሓደጋታት ንምጉዳልን ብሓላፍነት ክሰርሑ ኣተሓሳሲቦም። ተሳተፍቲ ብወገኖም ኣብ ድሕነት ነፍሶምን ኣከባቢኦምን ኣተኪሩ ዝውሃብ ኣስተምህራዊ ጎስጓሳት ቀፃልነት ክህልዎ ብምዝኽኻር ፀዕቂ ምንቅስቃስ ተሽከርከርቲ ኣብ ዘለዎ ከባቢ ዝነብሩ ሸቃጦ ስጉምቲ ክውሰደሎም፣ ከምኡ ውን ንኣጋርን ተጠቀምቲ ብሽክለታን ተመሳሳሊ ጎስጓስ ክካየድ ዝብል ርእቶታት ኣቕሪቦም።
1: ኣብ ከተማ ዓዲ ቀይሕ ንቕሓት ደቂ ኣንስትዮ ኣብ ዝተፈላለዩ ጉዳያት ንምብራኽ ዝዓለመ ጎስጓስ ካብ 13 ክሳብ 18 ነሓሰ ተኻይዱ። ኣብዚ ብቤት ፅሕፈት ሃማደ ዝተወደበ መደብ ካብ ምምሕዳራት ከባቢ ሓይነባ፣ ሓዳሙ፣ ዑናብርን ሕሽመለን ዝተወከላ ልዕሊ 1500 ደቂ ኣንስትዮ ተሳቲፈን። ሓላፊት ቤት ፅሕፈት ወይዘሮ መሰለሽ ለገሰ ኣብ ዝሃበቱ መግለፂ ንቕሓት መሰረት ሓያል ውዳበ ከም ዝኾነ ብምጥቃስ ኣብ ምውጋድ ወዳእቲ ልምድታትን ምድርግጋፅ ሕጋዊ መሰላትን ኣተኪርካ ምስራሕ ከኣገዳሲ ከም ዝኾነ ብሪሃ። ኣመሓዳር ንኡዘብ ዓዲ ቀይሕ ኣቶ ሃብታይ ተስፋ ዝግበ ወገኑ ተራን ተሳትፎን ደቂ ኣንስትዮ ኣብ ኩሉ መድያት ክብ ንምባል ዝካየድ መደባት ንምዕዋት ብወገን ምምሕዳር ዘድሊ ደገፍ ከም ዝገብር ኣረጋጊፆም። እስዕብ ዜና ወፃኢ ንምክታልኩም ደጊምና ብክብሪ ንዕድም። ዜና ወፃኢ። ፕረዚደንት ዶናልድ ትራምፕ ኩናት ብሰላም ምዕራፍ ምስ ኢራን ዝካየድ ርዝርርብ ክቋረፅ ትእዛዝ ከም ዘመሓላለፈ ተገሊጹ። ኢራን ኣብ ዘተሰላም ብዘለዋ ቅርብነት ከም ዘይዓገበ ብምጥቃስ እዩ ፕረዚደንት ትራምፕ ንተዛታይ ጉጅለ ኣሜሪካ ዲፕሎማሲያዊ መደባታ ክተቋርፅ ኣዚዙ ዘሎም። ኢራን ኩናት ብሰላም ምዕራፍ ድልውነታ ክሳብ እተርኢ ክፅበ ምዃኑ ዝገለፀ ፕረዚደንት ትራምፕ ቅርብነት ምዘይህልዋ ግና እቲ ፍታሕ ኣብ ኢዱ ከም ዘሎ ኣጠንቂቑ። ኣብ ልዕሊ ኢራን ከቢድ ወታደራዊ ስጉምቲ ክወስድ ከም ዝኽእል ክሕብር ዝፀንሐ ፕረዚደንት ዶናልድ ትራምፕ ብቁጠባ ንምንብርካኻ ካብን ናብን ወደባታ ኣብ ልዕሊ ዝካየድ ምንቅስቃስ መራኸብ ንዝወሰኑ እገዳ ከትርሮ ምዃኑ ኣነፂሩሎም። ኣሜሪካን ኢራንን ነቲ ኩናት ብሰላም ምዕራፍ ኣብ ዝሓለፈ ወርሒ ሰነ ናይ ምርድዳእ መዘክር ብምፍራም ኣብ ውሽጢ 60 መዓልታት ኣብ ናይ መወዳእታ ስምምዕ ንምብፃሕ ክዛተያ ከም ተረዳድኣ ዝከር እዩ። ይኹን እምበር ኣብ ስምምዕ ክበፅሓ ዝመደብኦ ናይ ግዜ ገደብ ብ17 ነሓሰ ብዘይፍርህ ከም ተዛዘመ ይፍለጥ። ብካልእ ወገን ሕቡራት ኢማራት ዓረብ ካብ ኢራን ሚሳይላት ከም እተተኮሰላ ብምቕሳስ ምስኣ ፀንሓ ንግዳውን ቁጠባውን ዝምድና ከም ዘቋርፀቶ ብወግዒ ገሊፃ። ይኹን እምበር ነቲ ክሲ ዝነፀገት ኢራን ሃገራት ማእከላዊ ምብራቅ ዞባዊ ፀጥታ ንምውሓስ ብሓባር ክሰርሓ ፀዊዓላ። ኣሜሪካ ኣብ ልዕሊ ሰብ መዚ ኣህጉራዊ ቤት ፍርዲ ግብረኛታት ተወሳኺ እገዳ ከም ዘፅደቐት ሓቢራ። እዚ ሓድሽ እገዳ ንፕረዚደንትን ጠበቓ ናይቲ ቤት ፍርድን ከም ዘጠቓልል ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ገሊፁ። ኣሜሪካ ኣብ ኣሰራርሓ ናይ ትካል ዘለዋ ዕቀበታት ብምጥቃስ እያ ነዚ ኣብ ኣህጉራዊ ባንክታት ንዘሎ ንዋይ ዘደስክል እገዳ ከም ዝወሰነት ሓቢራ ዘላ። ነቲ ስጉምቲ ዝኮነነ ቤት ፍርዲ ግብረኛታት ንኣህጉራዊ ሕጋጋት ዘቋናፅብ ምዃኑ ኣፍሊጦም። ኣሜሪካ ኣብ ዝሓለፈ ዓመት እውን ኣብ ልዕሊ ዝተወሰኑ ሰመዚ ናይቲ ቤት ፍርዲ ተመሳሳሊ ስጉምቲ ወሲዳ ምንባራ ዝከር እዩ። ኣህጉራዊ ቤት ፍርዲ ግብረኛታት ዕላማ ክኾኑ ኣብ ልዕሊ ዝተመርፁ ዝተወሰኑ መራሕቲ ጥራይ ብምትኳር ክሰርሕ ምፅንሑ ዝወቕሳ ብርክት ዝበለ ሃገራት ኣባልነተን ናይ ምስሓብ ስጉምቲ ክወስዳ ፀኒሕና ኣለዋ። ኣብ ሓምሌ 2002 ዝተመስረተን ኣሜሪካን ሩስያን እትርከበን ብርክት ዝበለ ሃገራት ዘይጥርንፍን ኣህጉራዊ ቤት ፍርዲ ግብረኛታት ተኣማንነቱ እናጉደለ ክመፅእ ምፅንሑ ይግለጽ። ኣብ ማእከላይ ሸነኽ ናይጀርያ ብዝተኻየደ መጥቃዕቲ ብውሕዱ 25 ሰላማውያን ሰባት ከም ትቐትሉ ካብቲ ከባቢ ዝተፈነዎ ዜና ኣረዲኡ። በዚ ናይ 18 ነሓሰ መጥቃዕቲ ዓሰርታት ከም ዝቆሰሉን ኣብ ንብረትን ኣባይትን ከቢድ ዕንወት ከም ደስዓብን ሰብ መዚ ፀጥታ

ናይጀርያ ሓቢሮም። እቲ ኣብ ክፍለ ሃገር ፕላቲዩ ዝተፈፀመ መጥቃዕቲ ቀቢላዊ ምትፍናን ዘንቀሎ ክኸውን ከም ዝኽእል ኣፈናዊ ግምታት ኣሎ። መንግስቲ ናይጀርያ ፈፀምቲ ናይቲ መጥቃዕቲ ንምሓዝ ናብቲ ከባቢ ተወሳኺ ሰራዊት ኣዋፊሩኣሎ። ሰፊሕ ክፋል ናይጀርያ ኣብ ትሕቲ ሽብራውያን ዕጡቃት ወዲቑ ብምህላው ፀጥታ ንምውሓስ ዝካየድ ወፍሪ ኣድማዓይ ክኸውን ከም ዘይከኣለ እዮም ናይ ቀረባ ተዓዘብቲ ዝጠቕሱ። ካብ 2009 ኣብ ሰሜናዊ ክፋልታ ምዕራብ ኣፍሪቃዊት ሃገር ብዝካየድ ዘሎ መጥቃዕትታትን ግጭታትን ልዕሊ 40,000 ሰባት ከም ተቐትሉን ሚልዮናት ካብ ኣባይቶም ከም እተመዛበሉን ፀብፀባት ይረድኡ። ሰራዊት ሶማልያ ትማሊ 18 ነሓሰ ዘካየዶ ስርሒት ኣብ ልዕሊ ሽብራዊ ጉጅለ ኣልሸባብ ከቢድ ሰብኣዊ ክሳራ ከም ዝውረደ ሓቢሩ። በቲ ኣብ ከተማ ባይዶዋ ዝተካየደ ስርሒት ብውሕዱ 30 ሽብራውያን ከም ትቐትሉን ዓሰርታት ከም ዝቆሰሉን ኣዘዝ ሰራዊት ሶማልያ ገሊፆም። እዚ ስርሒት ኣባላት ኣልሸባብ ኣብታ ከተማ ድሕሪ ዘካየዶ መጥቃዕቲ ቦም ከም ሰዓበ ክፍለጥ ተኻኢሉሎም። ሰራዊት ሶማልያ ኣብ ዝሓለፈ ወርሓት ሓምለን ሰነን ብዘካይዶ ተመሳሳሊ ስርሒታት ብጠቕላላ ኣስታት 60 ኣባላት ኣልሸባብ ከም ዝቐተለ ፀብፀባት የረዱ። እቲ ሰራዊት ኣብ 2026 ኣንጻር ኣልሸባብ ዘካይዶ ስርሒታት ብዓይነትን መጠንን ኣስፊሕዎ ከም ዘሎ ፀብፀባት ይጠቕሱ። ሽብራዊ ጉጅለ ኣልሸባብ ንልዕሊ 20 ዓመታት ቀንዲ ፀጥታዊ ስግኣት ሶማልያ ኮይኑ ከም ዘሎ ዝፍለጥ እዮም። ጃፓንን ኣውስትራልያን ፀጥታውን ወተሃደራዊ ዝምድንአን ንምምዕባል ዘኽእል ሓድሽ ስምምዕ ከቲመን። እዚ ላዕለዎት ሰብምዚ ክልቲን ሃገራት ትማሊ 18 ነሓሰ ኣብ ርእሲ ከተማ ካምቢራ ኣውስትራልያ ኣብ ዘካይድዎ ዝርርብ ዝተበፅሐ ውዕል ክልቲን ሃገራት ወተሃደራዊ ቴክኖሎጂን ሓበሬታን ክላወጣ ዘጠቓልል እዩ። ከም ኣካል ትስምዕ ጃፓን ካብ ግዝኣት ኣውስትራልያ ፈተነ ሚሳይል ክተካይድ ምዃና ተፈሊጡ ኣሎ። እቲ ስምዕ ዘባዊ ፀጥታዊ ኣገዳስነቱ ቀሊል ከም ዘይከውን ዝኣመታ ክልቲን ሃገራት ንተግባርኡ ከም ፅዕራ ገሊፀን። ይኹን እምበር እቲ ክልታዊ ስምዕ ኣብ ዞባ ኤስያ ፓሲፊክ ፀጥታዊ ፀገማት ክስዕብ ከም ዝኽእል ዝሕብሩ ናይ ቀረባ ተዓዘብቲ ካብ ቻይናን ሩስያን ዝኣመሰለ ሃገራት ተቃውሞ ክገጥሞ ተኽእሎታት ኣሎም። ኣውስትራልያ ኣብ 2021 ምስ ኣሜሪካን ብሪጣንያን ዝኸተመቶ ዝተረቐቐ ሳምባሪናት ክትውንን ዘጠቓልል ስምዕ ካብ ሓያሉ ሃገራት ተቃውሞ ክመፆ ፀኒሕሎም። ሩስያን ጋናን ቁጠባውን ዲፕሎማሳውን ዝምድንአን ንምምዕባል ዘኽእል ስምዕ ከም ዝኸተማ ሓቢረን። ከም ኣካል ትስምዕ ሚኒስትራት ጉዳያት ወፃኢ ክልቲን ሃገራት ትማሊ 18 ነሓሰ ኣብ ከተማ ሞስኮ ኣብ ዘካይድዎ ዝርርብ መጠን ንግዳዊ ምልውዋጥን ወፍርን ንምስፋሕ ከም ተዘራረቡ ተፈሊጡ። ብዘይካዚ ሩስያ ንጋና ንሰላማዊ መዓላ ዘገልግል ትካል ኒግሎሳዊ ፀዓት ኣብ ምህናፅ ክትሕግዛ ቅሩብነታ ገሊጻ ኣላ። ዲፕሎማሳዊ ዝምድንአን ንምምዕባል ከዓ ምንቅስቓስ ናፃ ቪዝያ ከተኣታትዋ ከም ዝኽእላ ኣሚተን ኣለዋ። ዜናታት ንምዛም ባር ኣርእስቲ ዜና ክደግመልኩም። ቅነ መንእስያት ኣብ ምዕቃብ ባህላዊ ክብርታት ዓብ ግደ ከም ዘለዎ ተገሊጹ። ኣብ ንኡ ዞባ ሰገነይቲ መኣዛዊ ምግቢ ንኹሉ ኣብ ኩሉ ንምትግባር ይስራሕ ኣሎ። ፖሊስ ትራፊክ ዞባ ማእከል ኣብ ድሕነት ትራፊክ ፅርግያ ዘተኩረ ኣስተምህራዊ ጎስጓስ ኣካይዱ። ፕረዚደንት ትራምፕ ምስ ኢራን ዝካየድ ዝርርብ ክቋረፅ ትእዛዝ ከም ዘመሓላለፈ ተገሊጹ። ኣሜሪካ ኣብ ልዕሊ ሰመዚ ኣህጉራዊ ቤት ፍርዲ ገበነኛታት ተወሳኺ እገዳ ከም ዘጽደቐት ሓቢራ። ኣብ ናይጀርያ ብዝተኻየደ መጥቃዕቲ ብውሕዱ 25 ሰላማውያን ሰባት ቀቲሎም። ነስ ሰዓት እዚ ዝተዳለወ ዜናታት ተዛዚሙሉ ምስ ትርፉ መደባትና ንሓድገኩም ብወጋና ብሩኹምሸት

عزني عزني شو شو شو ودناي شو

for tonight.

ያዝኒ ሻይ ሻይ ሻይ ተደበር ሻው ሻው ወድናይ ሻይ ሻይ ሻይ ሻይ አዝኒ አዝዮ አዝኒ አዝዮ አዝኒ አዝዮ ሻው

ሰላም ወሰናይ ንዓኹም ይኹን። ዝኸበርኩም ተኸታተልቲ ምድማ ገር ከመይ ትቕንዩ ንሎምን ሰዓትና ኣኺሉ ዝተፈላለየ ትሕሶታት ምድማ ገር ብምሓዝ ኣብ ሰዓትና ተረኺምናሉና ንስኻትኩም ድማ ብወገንኩም ክሳብ ፍፃሜ ምድብና ምሳና ክትሓብሩ ብኽብሪ ንዕድም።

0: ሚቱ ሰሚራ ሕጊ ኣቦካ ኣብ ከየር ትፋቐት ክመስለኒካ ትኸጅል ደካ
1: ምዶል እንተ ብእሻው ሓሙየ እንታ ከኸጅል ምንካ
0: ኣላ ሰሚራ ሓንበስቶም ዝኸጅሎም እኖ ሎሚ
1: ናማእመርኮ
0: ያ ማእመርኮ ተልኪኒ ሕጊ ኣቦካ ኣብ ከየር ማእትፋቐት ንመስለኪ
1: ማእትፋቐደተካ
0: ኣነ ርኢኺ መስደረት ሕልዊት ወሻሽ ገዚፍ ወቀሚሽ ወሞረቻ ዓገና ወትከት ወሰይፍ ዲብኢደየ እንደ ወደኮ ርኢኪ ሰሎ ዓላ ልሙስጠፋ ሰሎ ዓላ ኣሊ ወሳሕቢ ብልወፋ ሰሎ ዓላ ልሙስጠፋ ዓላ ኣሊ ወሳሕቢ ወልወፋ እንደምን ርኢኪ ኣላ ያ
1: እንሻ ላ ምራት ካልኦት ምምካ
0: ሚቱ

0: ሄሎ ሃጀር ሀጨ።
1: ሄሎ ኣሎ እስክለ ይመፀኩም?
0: ኣበይ
1: ካላስ ዝሓኩ መፀኩም ኣተስል ብለ ሰኒ
0: ካላስ ሰኒ
2: ኣብየ እንደ ልሓምደካ ሞይቱ ከንደላላ ኣርኣዲብካ
3: ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ከመ ቀበለኒ ወለቱ ግላበኒቱ
2: ዕደነ ሰእካ ጨበል ጨበል
3: ይ ወላይ ወለቲ ይኮ እብለ ሓለት ለርየለይኮ ወለት ሕዉማ ከማን ግላበኒቱ
2: ሓሪማ ወለት ሕዉ ኣባህል ሃይባ ውከላእቲ ይኮን እንተለ ወለት ታክል ሃይበካ ውከላእካለ
3: ምስል ሕዉ እንደጋመላ ሃይበኒተ እንደ ቤቶ ብዕድ ይኮኒ
2: ኣነ ባ መክሓዳ ምዶል ክትትወፃዕቱ ቶቤኮ መክሓዳ እንደትትወዛዕ ኣወል ኣዳም ዶቶ ክትላዕባይ ነሳእካ እንታቱ
3: ኣለ ሰሚራያ ምንክ ወላዕለ ልትካሓት ኣለ ዛትዋዘ
2: ጋራ ሰሚራ ወለት ናፍዕ ብዙዕ ይትተኣምር እምበለ መባልስ ሕሹም ወጥዑም ኣለ ህግያካ ኣዳም ብዕድ ሕዘግሉ
3: ኣባይከ ኣባይከ ወለት ናፍዕ ፃዕዳ ሸር ኣለበው ኣዛ እለ ሽምብሬበት ኣነሚኢደያ ወለት ናፍዕ ፃዕዳ ይትሕረቀ ያኸ
2: ኣርሓርሓ ዘለ ዙዕካ ከፊኖም
3: የለ ክለስ የለ የለ

ቅፅል ትሕዝቶ መደብና ድማ ንኡስ መደብ መቓልሕ መንእስያት እዩ ክኸውን ናይ ሎሚ ትሕዝቶ ንኡስ መደብ መቓልሕ መንእስያት ኣብ ዝተፈላለየ ሞያታት ዝነጥፉ መንእስያት ኢና ናብኹም ክነብሎም ንምሉእ ምክታል ናብቲ መደብ ከስክረኩም።

እንዘበ መንግስቲ ኤርትራ ካብ ጽባሕ ነጽነት ጀሚሩ ክሳብ ኣብቲ ርሑቕ ከባቢታት ሃገርና ቤት ትምህርትታት ብምኽፋት ዜጋታት ምዕሩይ ናይ ትምህርቲ ዕድል ክረኽቡ ኣብ ሓያል ጻዕሪ እዩ ተጸሚዱ ዝርከብ። ነቲ ብጉስነትን ብሰብ ኣኽሳግማዊ መነባብሮን ዝናብር ህዝቢ መረዳእትኡ ቀይርካ ናብ ትምህርቲ ከተምፅኦ ድማ ሓያል ጻዕሪ ከም ዝሓተት ርእሶ ግሉጽ እዩ። ምኽንያቱ ርድኢትን ንቕሓትን እቲ ሕብረተሰብ ክትቅይር ሓያል ውዳበን ከቢድ ዋጋን ስለ ዝሓትት። ንሎም እምበኣር ዝኸበርኩም ተኸታተልትና ውፅኢት ናይዚ ሓያል ጻዕሪ ዝኾኑ ካብ ርሑቕ ከባቢታት ብሄረ ብዳዌት መጺኦም ኣባላት 38 ዙርያ ሃገራዊ ኣገልግሎት ኮይኖም

ኣብ ፋንኮይ ተወሊደ ካብ ቀዳማይ ክሳብ ሻምናይ ክፍሊ ኸ ኣብኡ ተማሂረ ዳሓር ግን ናብ ኣደርሰት መጽእ ካብ ታሸዓይ ክሳብ 11 ክፍሊ ኣብ ኣደርሰት ተማሂረ ኣደርሰት እንተዳ ኢልካ ኣብ ጫፍ ደቡብ ሱዳን ርሑቕ ከባቢ ማለት እዩ ኣብቲ ኣብኡ ዘሎ ሕብረተሰብ ብሄረ ብዳዊት ምስ ማሕበረ ቁጠባዊ መነባብርኡ ኣብ ግምት ኣቲኻ ኣብ ትምህርቲ ዘለዎ ንቕሓት ቅሩብ ለጠቕ ዝበለ ከም ምዃኑ ጓል ኣንስተይቲ ኮንካ ክትምሃር ኣፀጋሚ ይገብሮ ኣነ ግን ወለ

0: ቀጺልና ናይ መጻኢ ሕልምታትካ እንታይ ዝመስል ክንብል ኣብ ዝተወከስናሉ ንመንእሰይ ተምሃራይ መሓመድ መጀመርታ እዚ ሕጂ በጺሕዮ ዘለኹ ውፅኢት ናይቲ ህዝብን መንግስትን ኤርትራ ንዓና ክንምሃር ብዙሕ ወጻኢታት ብምግባር ኣብ ኣፍ ደገና ቤት ትምህርቲ ብምኽፋት ይኹን ኣብ ኣሕደርቲ ቤት ትምህርቲ ኣብ እንምሃረሉ እዋን ድማ ብዘይዝኾነ ክፍሊት መግብናን ኩሉ ወጻኢታትናን እንዳሸፈነ ዘምህረና ዘሎ እዩ እሞ ስለዚ ኣብ ዝለዕለ ደረጃ በጺሐ ክኽሕሶም እየ ዝደሊ ድሕሪ ምባል
1: ሕጃነ ወል ብጣዕሚ ኣምላኽ ሓግሳና ብትምህርቲ ሕጂ ንፅቢ እንተምፅ ዝሕሪ ንፅቢ ኮሌጅ እንድዩ ዝሕሪ ኮሌጅ ሕጂ ዶክተር ወይ ከመምህር ክኸውን ይደሊ ማለት
0: ተዓብየሉ ከባቢ ፅልዋ ኣለዎ ዝብል ተምሃራይ መሓመድ ከባቢኻ ኣብ ትምህርቲ ዘለዎ ንቕሓት ድሩት እንተደኣ ኮይኑ ክትምሃር ክትመርፅን ከለኻ ሰሬኻ ሸጥ ኣቢልካ እዩ ኣነ ድማ ንኹሉ ሰጊረ ናብዚ በፂሐ ዘለኹ ከም ምዃነይ ናብቲ ሕብረተሰብ ዘመሓላልፎ መልእኽቲ ኣለኒ ይብል
1: ሕጂ ኣነ ዝለኦኹም መላእኽቲ ሕጂ ኣብ ሰባ ግድን ከመፅ ኣለዎ ሰባኻ ብዙሕ ትርኢ ብሄራት ትርኢ ትምህርታዊ ትርኢ ከመይ ኣዳባ ናይ ትምህርታዊ ወላ ሕጂ ትምህርቲ እንተዘይብልካ ኣዳማይ ትምህርቲኻ ትወዲ ኮምፕሊት ዳሕራይኻ ጉቡኡኻ ትፈፅም ማለት ኣብ ሰባኻ ሓንቲ ዓመት እያ ሓንቲ ዓመትካ ብዙሕ ትርኢ ኣብ ኤረትራ እንታይ ከም ዘሎ ኩሉ ዳርጋ ትርእዩ ማለት ሕጂ ኣነ ዘመሓላለፎም ኩሎም ኣብ ሰባ ክመፁ ኣለዎም ዝምሃር ዘሎ ትምህርቲ ክቐፅል ከይምሃር ከለካ ትምህርቲ ክጅመር ማለት እቶም ወለደኻ ዳርጋ ፈትዎም ነይረ ሕጂ ይቐኒለ ይክብሎም ኣብዚያ ደረጃ እዚኣ ኣብፂሖምኒ ትወሉ ብዝግሬት ብደገፎም እየ ኩሉ ሕጥረታት ርኦም ኩሉ ሕጥረታት ስለተሓለፎምኒ ከመዝግኖም ይደሊ
0: እዞም ክንዕዘቦም ዝፀናሕና ክልተ ተምሃሮ ካብ ብሄረ ብዳዌት ሓደ ኣብነት ናይቲ ህዝብን መንግስትን ኤርትራ ኣብቲ ርሑቅ ከባቢታት ሃገርና ኣብ ማእከልቲ ብጉስነትን ሰበኽሳ ግማዊ መነባብሮን ሂወቱ ዝመርሕ ህዝቢ ጩራ ብርሃን ትምህርቲ ንምውላዕ ዝገብሮ ዘሎ ሓያል ፃዕሪኦም ንሕና ድማ ነዚ ፃዕሪ እንዳመጎስና ነዞም ሕጂ ሃገራዊ መልቀቕ ፈተና ማለት ማትሪክ ተኻፊሎም ዘለዉ ኣብነታውያን ተምሃሮ ነጥቢ ኣምፂኦም ናብ ኮሌጃትና ተፀንቢሮም ብቑዓት ሰሞያ ክኾኑ ንምንየሎም።

ቀፂሉ እዚ ኣብ ትሕዝቶ መደብና ዝኸበርኩም ተኸታተልትና ንእሱ መደብ ዕላል ተመክሮ እዩ። ኣብ መደብ ዕላል ተመክሮ ዝተፈላለየ ገጻት ናይ ሂወት ፈቲሽና እናበኹም እነብሎ ንእሱ መደብና እዩ። ንሎሚ ከ ጋዜጠኛ ሓይላባ ሰፎ ኣብ ምንታይ ዘተኮረ የቐሪብና ዘለዎ ንመሎ ምክታል ናብቲ መደብ ክስክረኩም።

0: ትነብረሉ ከባቢ ንማሕበረ መነባብሮኻ ቅርፂ የትሕዘ እዩ። ኪኖ እዚ እውን ኣበ ባህርያትካ ኣወንታውን ኣሎታውን ፅልዋ ኣለዎ። መጀመርያ ጥበብ ወዲ ሰብ ንኸባቢኡ መቈፅፃርን ምስኡ ንምውሃሃድ መለመማድን እዩ። ኣእምራዊ ኣተሓሳስባ ኣካላዊ ሓይሊ ነቲ እትነብረሉ ከባቢ ይመስል ክንዲ እቲ ባህሪ ናይቲ ከባቢ ዝጸልወካ ይሕየለን ይምጠጥን። እንታይ ዓይነት ማሕበረ መነባብሮ ኢኻ ክትመርሕ ንኽትነብር ዘድሊኻ ነገራት፣ ጸጋ ናይቲ ከባቢ እንታይ እዩ፣ ኩነታት ክሊማ፣ ትሕዝቶን ቅርፂ መሬትን ከ እንታይ መስል ምስ ፈለጥካ እዩ ዝውሰን። ብድሕሪ እዚ ምስኡ ናይ ምውሃድ ጥበብ ተማዕበል። ዓዲ እብርሂም ዝበዝሑ ብሔረ ብዳዊት እዮም ዝቕመጥዋ፣ ብዓዲ ሰይድና እውን ትጽውዓ። ኣብዚ ዓዲ ማሕበረ መነባብሮ ቅድሚ ፀሓይ መብራቃ እዩ ዝጅምር። ስድራ ቤታት ዘዝግብአን ይገብራ። ኣባላት ስድራ ልሙድ ማሕበራዊ ህይወት ንምስልሳል ናብ ዝተፈላለየ ዕዮ ይመቓቐሉ። ካብ ንግሆ ክሳብ ምሸት ድማ ኣብ ንጡፍ ምንቅስቓስ ይርከቡ።
1: መነባብሮ ትሪኦ ከለኻ እንተኾነ ጸጋታቱ ምሉእ እዩ፣ መልሓንቲ ዝጎደለ የለን። ሓፈሻዊ እዛ ኣዲ እዚ ትሪኦ ከለኻ ብደቡብ ምስ እንጅሃይ ትዳወብ፣ ብምብራቅ ምስ ትንሽኣይ ትዳወብ፣ ብሰሜን ምስ ገርገ እዚ ኣሸሪፍ ትዳወብ፣ ምዕራብ ኣለዎ ኣዲሳይ ምዕራብ ኣዲሳይ ትዳወብ። ኣብዚ ኣብ ማእኸል እዚን ከባቢታት እዚአን ትርከብ ኣዲ እዚ ኣብ ምሕዳር ኮሬት ኣዲ ሰይና ትበሃል። ምስ ጎራወብቲ ብጣዕሚ ፅቡቅ ሓድነትን ስኒት ዘለዎ ኮይኑ ድኾነ ፀጋታቱ ምሉእ ድጎደለ ኣልሓንቲ የብሎ።
0: በረኻ ጥበብ ይምህረካ እዩ። ባህርያትካ ኣብ መዓራሪኻ ባህሪ እንስሳታት ተጽንዕ። ንኽትነብር ዘድሊኻ ነገራት ተማዕብል። ህይወት ናይ ገዛ ርሱ ስርዓት ኣለዎ። ለይትን ቀትርን ሓጋይን ክረምትን ስሩዕ እንተ ኮይኑ ኣኸለ፣ እቲ ካልእ ህይወት እውን ብኡ ተማእዚን እዩ ዝስራዕ። እቲ ዝሓተካ ጻዕርን ብልሓትን ጥራይ እዩ ይብሉ ነበርቲ ዓዲ እብርሂም። እዚ ከባቢ ብሩኽ እዩ፣ ዝደለኻዮ ሂበካ፣ መሬቱን ጥሪቱን ለጋስ እዩ። እንተ ጽዒርካ ጻማኻ ኣይትስእንን ኢኻ። እናተምሃርካን እናተመኰርካን ስለ ትኸይድ እውን መንባር ቀሊል እዩ ዝኸውን።
2: ማሻላ ማሻላ፣ እዛ ዓድና እዚ ንሃና ብዳውየት ኢና። ብዳውየት ምትሕብባር ብወፈራ ስርሓና ከውን ማርኣ ብወፈራ ከውን ኩሉ ብገንዘብ ኣይንሰርሕ ኢና፣ ወፈራ ኢና። ማሻላ ኣዲ እዚ ንትንዋይን ብብዳውየት ንካሊእ ንከውን ንዓና ግደፍ ንካሊእ ንሕግድ ሓገድቲ ኢና፣ ኤርትራውያን ኢና፣ ንሕግድ ተቐበልቲ ጋሻ ኢና፣ ሓንታ ይሰዓናን ኢና። ብደይቃልናዮ እሱ ይጥግመና እምበር ብድነቀሎ ሓንታ ይጥግመናን እዩ። ንህብ ኢና ንወስድ ኢና ከምኡ ኢና እንዳሰርሓና ስጋ ፍጂ ኣሎና ብተስፋ።
0: ኣብዚ ዓዲ ዋላ እኳ ከብትን ጤለ በጊዕን እንተሃለዋ ዝበዝሓ ጥሬቶም ግን ኣግማል እየን። ስድራ ቤታት ካብ 10 ክሳብ 200 ኣግማል የውንኑ። ርግእ ዝበለ ማሕበራዊ መነባብሮ ድማ ይመርሑ። እዚ ሎሚ ህድእ ዝበለ ማሕበራዊ ህይወት ቀደም ቅድምና ጽነት ካልእ ነይሩ። ብኣጋር ሰራዊትን ደብዳብ ነፈርትን ሰብን እንስሳን ፈቐዶ ጎቦኻ ድሚው ዝውዕል ዝነበረ
3: እዛ ዓዲ እዚ ብቆደሙ እውን ተወፂኡ ዝጸንሐን ኣብዚ ጌጠር እዚ ብምንጊ ክልተ እሳውራ ኤርትራ ዘነበረሉ ኣብዚ እዩ ነይሩ ኣብዚ እዩ ነይሩ። ከተማ ይርአይን እዚ ህዝቢ እዚ ናይ ከተማ ትምህርቲ የብሉን ናይ ኣገልግሎት ኣይነበሮን። እቶም ጀብሃ ዝበሃሉ ጀመርቲ ኣብዚ ምሳንዮም ዝውዕሉ ኣብዚ ከባንም ዝምገቡ ጌጠር ስለ ዝኾነ ማለት እዩ

0: ተጻላዓይ ኸዓ ኣበይ ንኦም ሓዲሩ ኣበይ መጽእ ኣብዚ መጽእ ሕጂ እቲ ህዝቢ ዝረኽቦ ነበረ ሽግር መከራ ናብቲ ህዝቢ እዚ እዩ ነይሩ ዝዝክሮን ዝርዮ ነበርኩ ከማን ብንእሽተይ ከለኹ ዝርዮ ዝነበርኩ ኣብዚ ምሳና ጀብሃ ኣብዚ መንጎ ክልተ ጎቦ እቲ ዓዲ ኣብኡ እዩ ነይሩ እቲ ጀብሃ ከማቶም ጀብሃ ኣብኡ ኣፅሊሎም ነይሩ ቀትሪ ነይሩ ሕጂ እቲ ዓዲ ዓዲ ሰይድና ይበሃል እቲ ፀላዓይ ተመሪሑ ኣብዚ መፅኡ ጀብሃ ምህላዎም ፈሉ እዩ ዋርድያ ኣብዚ ጎቦ እዚ ታባ እዚኣ ትረኣይካ ታባ ዓብዒሉ ነይሩ ዋርድያ ነዋይ ጎቦ እውን ዋርድያ ነይሩ እዚ ዋርድያ ነጀዋይ ዘንጉኡ ትኽስ ኢሉ ፀላእይ ከይረኣየ ህርጉ ኢሉ ናቲ ናብቶም ተጋድልታእት ሕጂ ነዋይ ዋርድያ ምስ ረኣዮም ኣትዮምሞ ተኽሱ ኮነ እቲ ዓዲ ከኣብኡ እቲ ዓዲ ሽዑ እቲ ዕለት እቲ ወቕቲ ወር ሓሙሽተ ይነሩ እዚ መሬት ማይ እዩ ሓሬት ገለ ኢሉ ዓዲ ብትን ይሪ ተኽሱ ምስ ገበሩ መዓት ብሬናት እዩ ነይሩ ገለ እንጃሓ እዚ ዘሎ ማዓዶ ዓዲ ገልኡ እቲ ህዝቢ ሃዲሙ ገሊኡ ነብዚ ጨካ ግ ሃዚሙ ናይ ምሸት እዩ ነይሩ እቲ ዓዲ ፈቐጡ ወላ ቆልዓ ንእሽተ ይኹን ፈቐዱ ሓዲሩ ፀላእይ ኣብዚ ዓዲ ሓዲሩ ዝውሰድ ወሲዱ ዝላዓሎ ላዓይሉ ንግሆ ፀላእይ ተመሊሱ ማለት እዩ ሕጂ ከዛርበካ ናይዚ ዓዲ ወፃ ሽኡ ዝነበረሉ መናበብሮ ሕጂ ዘለዎ ሕጂ ሰላም ረኺቡ
1: እዛ ንዕዘባ ዘለና ዓዲ ብርሂም 400 ገባር ብትንፋስ ድማ 1900 ዝበፅሑ ሰባት ሓቒፋ ትርከብ ሓንቲ ካብ ዓድታት ንእዞባ መንሱር እያ ኩሉ ክርከቦ ዝኽእል ኣብ ጽቡቕ ቦታ እያ ትደኩና ዘላ ንማሕበረ መነባብሮ ዘቕልሉ ኣገልግሎታት ክዋደደላ እንተኽኢሉ ኣብ ሓፂር ግዜ ክትሰፍሕን ከትምዕበለን እትኽእል ዓዲ እያ
2: ሓረስታይ ሓሪሲ ድናበር ሓሪሱ መጓስያን ሓረሻን ብኡ ገሪ ድንብር ዝዓደት ብኡ ዩ ድንብር ኣጋታት ድሓን ኢና ነፍስና ንጥቅል ኢና ድሓን ኢና ጥሪት ኣለዋና ድሓን እየን መሬትና ድማ ድሓን እያ መሬት ብርክቲ እያ ገረብ ኣለዋ ውርቂ ኣለዋ ጥሪት ኣለዋ ድሓን ኢና ምነብራ ጥቡቅ ኢና መጓስያን ብማሕረሰ ኢና ንነብር ኣለና ምንባር
3: ኣብዚ ናይ ጥሪትና ይኹን እንተጠገመና በዓልና ንሰትዮሉ ዲጋ የለን ኣሚ ናይ ዳላታት ካድ ነይሩ ስራሕ ማህዳሪ ምስዶባ ድሓን እዩ ኣይ ሃማቀይን ንፉ እዩ መር ታሕደሰ ቦታ ኣለዎ ዶ ዲጋ ድኸምን ቦታ ኣለዎ ዶ ኢሉኒ ንኣይ ሃቲትኒ ኣነ ድማ ንወሳካ ሃቲተይ ከምኡ ኣሎ ዶ ኢሉና ነታ ቦታ ንእሽተይ ቦታ እዩ ኣብኣ ኣስሪና እዩ ኣብ ማህዳሪ ንእስዶባ ኣገልግላታና እያ ወና ኣነኣና ቀረባ እያ እሳ ኣገልግላታና የሰጋ ብሰለስተ ወርሒ ገለ ኣገልግላ ሕጂ ድማ ከምዚ ተመሪሻ ኣብቲ ናይ ቀደማ ፈሪሻ እያ
1: ምምሕዳር ከባቢ ኮሬት ኣብ ኣተሓሕዛ መሬቶምን ኣግራቦምን ንኻልኦት ኣብነት ክኾኑ ዝኽእሉ ከባቢ እዮም ካብ ዞባን ንእዞባን ዝመጸና ሓበሬታ ነተግብር ኢና ከም ዓዲ ንምራሓሉ ኣገዳሲ ስርዓት እውን ኣሎና ኣብቲ ምስ ምዕባለ ዝተኣሳሰርን ሓገዝ ዝንደልየሉ ነገራት ጥራይ ኢና ድጋፍ ናሓትት ንኣብነት ሕፅረት ማይ ኣሎና ርሑቕ ብምዃኑ እምበር እቲ ጽቡቕ ነገር ሓደ ሜትሮ ከይፈሓርካ እዩ ዝርከብ ድሕሪ ምባል
3: ጠገም ማይ ኣለዎም ዚማዲ ማይ ጠገም ኣለዎ ሪኢኩሞ ተኸውን ዝርባይ ምስ ጥሪት ኢና ንሰቲ
2: ጭንቂ ናይ ድኣ ማይ ድኣ ንሕና ጥሪትናን ሰብናን ኩላ ብሓደ ንሰቲ ስለ ዝኾና ነቲ ግዳም ዘሎ ዒባ ይኹን ካሊእ ይኹን ካሊእ ይኹን ኣብ ማይ ዳእቱ ስለ ዘሎ ማይ መሊኦም ፅሉና ደቀና ንሕና ንሰትዮ ኣለና ሽንቲ ድማ ይሕመና ኣሎ ደይ ሓመምና ሰብ የብልና ነብድያ ሽንቲ ድ ከልከለ የብልና እንዲኦም ኮፍ ኢልና ዘለና ኩላ ሽንቲ ከልክልና ኣለና ንሕና እኳ ብሕክምናን ብማይኒ

0: ንብብ ትምህርትን ብኩሉ ሽግር ኣለና ብኡ እምበር ብካሊእ ጥቡቅ ንነብር ኣለና ጥቡቅ ኣለና ንሓርስ ኣለና ንወፍር ኣለና መሬትና ኣለና ጥቡቅ ኣለና እቲያ ነበረቶ ኩሉ ሕማቅ ሓሊፋና ጥቡቅ ኣቲና ኣለና
1: ማይ ተዘይቀረብኩ ኣብ ካሊእ ኣብ ሓዳሪ ኣይከይድ ኣብ ግራቴ ኣይከይድ ኣብ ካሊእ ድራሪ ኣይከይድ ቅድም ማይ ክቅርብ ኣሎ ቆልዓ ዘይብሉ ሽግር ኣሎ ኣረጊት ሽግር ኣሎ ብዛዕባ ማይ ለይቲ ክንከይድ ኢና ንሓትር ቀረባ ከይከውን ከዓ መገዲ ሰዓት ወይ ፍርቂ ሰዓትን ፈረቓን ገለ ንኸይ
2: ከም ኤርትራውያን መጠን ሕና እታ ትማ ዘይረኽብና ሎሚ ንረኽክብ ኢና ሎሚ በዓል ሙሉእ ተስፋ ኮይነይ በዓል ሙሉእ ተስፋ ከም ዝረኸብክዎ ኮይኑ ዝስምዓና ኣሎ ሎሚ መዓልቲ ኣለዋ ማም መዓልቲ ስለ ዘለዋ መዓልታ ቅሲላ ትኸውን ድብል ትፅቢተ እዩ
3: እዚ ኩሉ እንታ ተካየደ ክሳብ ሕጂ ንሕና ኣቕሚ ገይርና ኣብ ደረጃ ምቅስቃስ ናብ መንግስቲ ገጥና ኣይከድናን እቲ ድኻማት ዝበዝሕ ወላ ንሃና እንተኮይኑ እቲዮም ቅድሚና ዝነበሩ ኣመሓደርቲ ኸማን ኣይሰርሑን ወይ ክዕድል ኣይረኸቡን ይኸውን ንኡስ ዞባ ኸማን ኣይደቀሰልናን እዚኣ ጉዳይ እዚኣ ክሳብ ዝመፅእ ሓፂር እዩ ግዜ ዝመፅ ኣሎ ትጀሊል ግን ብመሰረቱ ብማይ ናይዚ ሽግር ናይዚ ዓዲ ስለ ዝፈልጥ ኣይቀሰነላን
4: መምህር ሳልሕ ዓል ሑሴን ኣብዛ ግረሲት ትበሃል ቤት ትምህርቲ ዝምህር ዘሎ መንእሰ እዩ እዛ ንዕዘባ ዘለና ቤት ትምህርቲ ቤት ትምህርቲ ግረሲት እያ ትበሃል ክሳብ ሓሙሻይ ክፍለ እያ ተምህር ኣብ 2010 እያ ብ180 ተምሃሮ ጀሚራ ኣነ ንመሳርሕተይን እዞም ህፃናት ኣብ ዝለዓለ ደረጃ ክበፅሑ ኢና ንደሊ ጥዑይ ህንፃን መሳለጥያታትን ግን ክህልወና ኣለዎ ድሕሪ ምባል
5: እዚያ ቤት ትምህርትስ ክትነደቕ ኣለዋ መንደቕ ክርኢ ኣለዎም ተምሃሮ ፅቡቅ ኮፍ መበሊ ክህልዎ ኣለዎ ተምሃራይስ ኣብ እብኒ ኮፍ ኣቢልካስ ኣይ ክስታ ይስች ወይ ደሳ ይብሎን እዩ ተምሃራይ መፃወቲ ክረክብ ኣለዎ ቆልዓ ብካይ ተፃወተ ክመሃረልካ ኣይክእልኒ ሜዳ የብልናን ብዙሕ የብልን ከምቲ ዝረአኹሞ መፃወቲ ተቆልዑት የብልናን ኮፍ መበሊ የብልናን ወላ ኮራሲ ከማን የለን ምክንያቱ እቲ ቆልዓ እንታይ ይደሊ መንደቕ ዘለዎ ቤት ትምህርቲ ስእልታት ዘለዎ ብዙሕ እዩ ዝደልስ ዋላ ስኻ ቻርቲ ፅሒፍካሲ ኣብ ዳስ ሰቂልካሲ ኣብ እቲ ቆልዓስ ኩሉ ግዜ ክርኢ ኣለዎ ስእሊ ክርኢ ኣለዎ እቲ ቆልዓስ ክስታይ እዩ ዝኸውን ይሕጎስ ኣነ ናተይ ድለት እተኮይኑ ምስ ቆልዓ ቆልዓ ኮይነ ምስ ዓበይቲ ዓበ ኮይነ ምስ ናእሽቱ ናእሽቱ ኮይነ ነቶም ዓዲ ኣነ ዝበፅሐ ክዎ ደረጃ ካብኡ ንላኣሉን ክበፅሖ ዝጉዝጉስ ዓቕመይ ከማን ከምኡ ዝጉዝጉስ እየ ይጉዝጉስ እየ ከማን ብዙይ ሓሶት ክበፅሖካ ድሌት ኣለኒ ምክንያቱ ንሶም ደረጃ እንተበፂሖም ኣነ ደረጃ የበፂሐ ምክንያቱ ኣነ ምክንያቱ እዚም ዓዲ ኣብ ዝዓበየ ደረጃ ኣብ ዝለዓለ ደረጃ ክበፅሑ ተስፋ ኣለኒ
4: እዚ ቦታ ንክትነብረሉ ምች እዩ ከምቲ ዝተገልፀ ብዙሕ ፀጋ ዝውንንወን እዩ ብመጀመርያ ብዘለዎ ዓጊቡ እንደገና ክምዕብል ዝደሊ ጥርኑፉን ንቑሑን ሕብረተሰብ እዩ ዝነብሮ ደፋ ሓይሊ እንተረኺቡ ንለውጥን ምዕባለን ኣብ ቀረባ ይመስል
5: እዚኣ ቤት ትምህርቲ ትሪእያ ከለኻሲ ዝበዝሐ ዚ ሚታዊሲ ደቂ ኣንስትዮ እየ እትን ደቂ ኣንስትዮ ስለዝኾና ዝበዝሐ ደረጃ ናብ ሻሽዳ ክሓልፉ ከለዉ የሸግሮም እዩ ምክንያቱ ካብዚ ክከዳስ ኣይክእላን እየ ሕጂ ናይ ሕጂ 188 ተምሃሮ ኣለውና እቲ ዝበዝሐ ሜታዊት 55.6 ደቂ ኣንስትዮ እየን ዘለዎ
0: ምህርቲ ምህርቲ ምስርት ከለና በዓልና ኢነሰሪትና ፋለማ ንጅምር ከለና በዓልና ኢና ጀሚርና እዮም ንጅምሮም ከለና ድማ ሓምድላይ ጥቡቅ ኣለና ዋላ ሓንቲ ላኪን እቲ ምሕርቲ ዋልኣ ተማሂሉ ኣ 4 ዓመት 5 ዓመት ተማሂሩ ድሕሪኡ ካላስ ኣብ ጥሪት ዩ ደኸይደሎ
5: እንታደይ ዘመሃርካስ ካብ እንስሳ እንታይ ይፈለየካ እዚኦም ዓዲ ኣነ ብናተይ ርእቶ ሰለስተ ቆልዓ ዘለዎ ሰለስተያቶም ክምዝግቦም ወላ እቶም ንዓበይቲ ንበዓሎም ምጥፋእ ማሂምነት ተማሂሮም ኣብ በዕሎም ክፅሑፉን ኣለዎም ምክንያቱ በዕሎም እንተፅሒፎም በዕሎም ጥቕሚ ናይ ትምህርቲ ተፈሊጦም ኣብ ዘለዓለ ደረጃ ክበፅሑዮም
6: ኩላና ክንምሃር ኣሎና ኣዴታት እንድሕር ተማሂረን ድቅና ድማ እምሃሩ እዩ ኣዴ እሳ እያ ተምህር ኣዴ እሳ እያ ትቕበለና ንሓና ሰብ መሮድ ኢና ንሓና ንሃምጢን እምበር ኣዴ እንድሕር ንዓናይ ተሓጣብ ቦርሳካ ኣበይ ኣሎ እዚ መፅሓፍካ ከመይ ፅጌርካ እንድሕር ኣዴ ዘይተምሃረ ኣዴ እንድሕር ዘይተምሃረ ትምህርቲ የለን ኣዴ ክትምሃር ኣለዋ ነብል

0: ዓድታት ኮን ሃልበዳብ ዓዲ ሰይድና ዝተኣከበ ሕብረተሰብ እዩ። ኣብዛ ዓዲ ሰይድና ወይ ድማ ዓዲ እብርሂም እናተባህለ ዝፅዋዕ ቦታ ዝቕመጥ ዘሎ ካብ ሰለስተ ዓድታት ኢና ተኣኪብና። እዚ ፅቡቕ ጥርናፈ እዩ። ንሓፈሻዊ ኣገልግሎት ንምውዳድ ከዓ ሙቹ እዩ ኮይኑ ዘሎ። ካብ መንግስቲ ንእሽቶ ድፍኢት እንተረኺብና ንሕና ኸዓ ዓብዪ ሓገዝ ክንገብር ንኽእል ኢና። ጸጋናን ጥሪትናን ሒዝና ድልዋት ኢና እውን ዘለና።
1: ኣነ ባዕለይ ንርእሰይ ሕጂ ስጋዕ 88 እንስሳ እዩ ነይረ ምስ ጥሪተ መምሕዳር ነይሩ ኣብዲኣ እዚኦም ናይ ዞባ ዝበሃሉ ዝመጡና ዝነበሩ ንሶም ንዓ ተምሃር ኢሎም ተምሃር እዮም ሲኢሎም እንታይ እዮም ዘምህሩና ዘለዎ ብል ነይረ ትምህርቲ ዝበሃል ዳ እንታይ ምህረካ ኢና ትምህርቲ ዳ ኣነ ከመይ ገ ዝፈልጦም ትፈልጦ ኢኸ ንኣና ኢሎምኒ ክልተ ወርሒ ምሒሮምኒ ክልተ ወርሒ ምርህና ከለዉ እዋን ሽግር ስለ ዝነበረ ምድላእ ገለ መላእቲና እምበር ሎም ኣልሓምድላ ሽመይ ይጥሕፍ ኣለኹ ዋላ ቁሩ ወረቐት ድማ ንብብ ኣለኹ እቲ ሕድበይ ድማ ንብር ኣለ ሓንሳብ ምሕዳር ይኸውን ሓንሳብ እንታይ ይኸውን እንታይ ይኸውን ንብር ኣለኹ። ሕጂ ሓሲብና ኣለና ኣኼባ ገርና ኣብ ደትምሃል ቀረባ ምዕልቲ ኣኼባ ገርና ወዲእና ነርና ኮሞቶ ገርና ገንደብ ንስልዕ ኣለና ክንደይ ዓመታት ብጭቃ ገርና ፍሪሽና ክንደይ ዓመታት ፍሪሽና ስለዝኾነ ሕጂ ሎም ድበን ሕጂ ንስልዕ ኣለና ኮሚቶ ውፅኢና ኣለና ኣኼባ ገርና ኣብ ዲኦን ሰለስተ ዓመትሲ ኣብ ፅቡቅ ክንበፅሕ ሓሳብ ኣለና ንሰርሕ ኣለና መር ማይ ትሕሉና መሰራሕና እብኒ ኣሎ መሊ እዩ እስምንቲ ከማን ኣይመድለየና ነዲ እብኒ ባሳና ዘሎ እብኒ ላኪን ንሕና ማይ ስለ ዘይብልና ማይ ዘይብላ ድማ ዘይስራሕ ስለ ዝኾነት ብዓይና ንውጣእ ኣለና።
0: እዚ እንዕዘቦ ዘለና ምምሕዳር ከባቢ ኮሬት ኣብ ንእዞባ መንሱራይ ዝርከብ ኣብ ማእከላይ ቦታ ስለ ዝርከቡን ብሃገር ደረጃ ኣገዳሲ እዩ። ንኽትነብሮ ምቹእ ማእከላይ ኩነታት ኣየር ዘለዎ ዓዲ ጥሬትን ሕርሻን ትስፉውን ጥዑም ተቐባሊ ጋሻ ሕብረተሰብን ዝነብሮ ተባሃጊ ቦታ እዩ።
2: ሕክምና ድማ የለን ሕክምና የለን እዚያ ድሪኡ ኮማ እያ ቅሩብ ንዚያ ትቐርብ እምበር ሞት እያ ስጋ ብመንሱራ ሰብ እንተወሰድና 4 ሰዓት እዩ ስጋ ብገርገር እንተወሰድና ናይ እትያ ዳርበ ከሎ 2 ሰዓት እዩ ስጋ ብገርገር ስጋ ብትንሻ እንተወሰድና 2 ሰዓት እዩ ሰብ ዛት ኣይበጥሐካን እዩ ሓራስ ተመንቲ ባዕለ ኣይበጥሐካን እዩ መረጣገም ሸጊርዎም ናይ ሕክምና እንዳ ዴና መጢኦምና ሲ ከምዚ ክትደረቡና ሕጉስ እዩ ኣነ ሰብሲ ኣቦኻ ሲ መጢእኳ ሲ ከመይ ኣለኻ እንትኢሉ እኳ ኣብ ስራሕ ከለኻ ተህጎስ ኢካ እዚኣ ሕጂ መምጣዕኩም ሲ መረ ህጉስ እዩ መጢኩም ከመይ ኣለኹም እንታይ ኣለኩም ጠገም እንታይ ኣሎ ናይ ቀደም እንታይ ኣሎ ናይ ሕጂ እንታይ ኣሎ ክትብሉና ሲ ህጎስ ጉሳት ኢና ንርከብ ኣይ ንርከብ ኤርትራዊ ኩሉ ግዜ ብህቦ ኢና ነብርናና ደይ ኣቕምና ናይ ማይ ደይ ኣቕምና ቤት ናይ ትምህርቲ እምበር ካሊእ ዝሃኒ ኢና ኣብ እንጨይቲ ርኢኩሞ እዩኩም ሃብታማት ኢና ካሊእ እውን ጋሻይ ተቀበልቲ ኢና ብዳውየት ኢና ኩላና ብኔው ብዳውየ ትግሪ ኣለዎም እምበር ኣብዚ ብዳውየት እዩ ብዙሕ ድሕር ብዳውየት እዩ

0: ክቡራት ኸታተልትና ምስታወትሩ ሰንበትን ረብዑን ኣብዚ ሰዓት እዚ እትረአ መደብኩም መደብ ማእገሪኹም ዘለኹም
1: ዕውታት ሰባት ኣብ ዕምሪ ህይወቶም ንሕብረተሰብ ዘማእዝንን ዝመርሕን ኣበርክቶ ክገብሩ ይጸንሕ እዮም። ብሂይወት እንከለዉ ወይ ድማ ጉዕዞኦም ዛዚቦም ምስ ሓለፉ ጥቕሉል ኣበርክቶኦም ብኻልኦት ይዘንቶም። ኣብነት ናይዚ ኸ መምህር ኣስረስተ ሰማ ታሪክ ህይወቶምን ስነ ጥበባዊ ጉዕዞኦምን ካብ 1934 ክሳብ 2015 ዝሓዘ ኣብ 394 ገጻት ዝተዘርግሐ ዛንታ ብደራሲ ዘመንፈስ ሃይለ ቀሪቡ። ኣፍቀርቲ ጥበብ ዕዱማታ ጋይሽን ስድራ ቤትን ኣብ ዝተረኽብሉ ኣጋጣምያ እዛን ታሪክ ህይወት መምህር ኣስረስተ ሰማ ትገልጽ መጽሓፍ ምልላይ ተገይሩላ። ኣብ መድረኽ ዝደየቡ መዛኑ መምህር ኣስረስተ ሰማን መንእሰያትን ኣስተማቐርትን ገምገምትን መምህር ኣስረስተ ሰማ ዕድሜኦም ምሉ ኣብ ስነ ጥበብን ምሕደራን መሪሕ ኮይኖም ሰሪሖም እዮም። ማሕበራዊ፣ ፍቕራዊ፣ ፖለቲካውን ታሪኻውን ዝትሕዝትኡ ዝተፈላለየ ጠቓሚ ፍርያት ብምብርካትውን ንሕብረተሰብ ጐስጒሶም ምስ መዛንኦም ኮይኖም ንሃገር ዝኸውን መሰረት ኣንጺፎም ሓሊፎም። መምህር ኣስረስተ ሰማ ተወሳኽቲ ዂሉ ሰብ ዝፈልጦ ስርሖም፣ ጠባዮም፣ ሞራሎም፣ ስነ ምግባሮምን ተስፋኦምን እውን ፍሉይ ነይሩ። መሪሕ ኮይኖም ኣሳስዮምና እዮም። ኣላይን ኣማእዛንን ባህሪ ነይርዎም ይብሉ። እዛ መጽሓፍ ኣዝዮም ብርክት ዝበሉ ሰባትን መጻሕፍትን ብምውካስ ዝተዳለወት ምልኣት ዘለዋ ሰነድ ምዃና ገምገምትን ኣስተማቐርትን ገሊፆም ኣለዉ። ኣብ መጽናዕቲ ዝተመርኰሰ ናይ ብዙሓት ኣርካናት ታሪኽ ህይወት ናብ ኣንበብቲ ክበጽሕ ከም ዘለዎ እውን ብተወሳኺ ተላብዮም። ብሓፈሻ ንዅሉ ኣበርክቶኦምን ዕየኦምን ጠርኒፍካ ታሪኽ ህይወቶም ክትጽሕፍ ብምብቃዕኻ ንዓኻ ንደራስ እውን ዓብዪ ምስጋና ይብጻሕኻ። ከምዚ ዝኣመሰለ ስራሕ ክዕንብብ ድማ ንላቦ ብምባልዮም ርእይቶኦም ሂቦም። ብተወሳኺ መጽሓፍ ታሪኽ ህይወት መምህር ኣስረስተ ሰማ ዝሓለፉ ኣርካናት ስነ ጥበብ ኤርትራ ኪንዮቲ ዝግብኦም ዝኽርን ሞሳን ኣበርክቶኦም ህያው ኮይኑ

ተካእተ ስነ ጥበኛታት ንኽፈርዩ ኣብ ምንቕቓሕን ምድራኽን ዓብዪ ኣበርክቶ ክህልዎ ከም ዝኽእል ምስክር እዩ። ኣበርክቶ ወለዶታት ደራኺ ምዕባለ ስነ ጥበብ ስለ ዝኾነ እቶም ዘለውን ዝመፁ ንስነ ጥበኛታት ድሕረ ባይቶኦም ምስዘይፈልጡ መሰረት ስለ ዘይህልዎም ነባርዕ እዮ ክፍጹሙ ኣይክብሉን። ስለዚ ከምዚ ናይ መምህር ኣስረስ ዝኣመሰሉ መጻሕፍቲ ታሪኽ ህይወት ናይ ካልኦት ኣርካናት ምጽሓፍ ንምዕባለ ስነ ጥበብና ከምኡውን ሃገርና ዞባናን ስግሩን ዝህልዎ ኣበርክቶን ጽልዋን ኣገዳሲ እዩ። ኣብዚ እዋን እዚ ስነ ጥበባዊ ኣትይዎ ካብ ዘሎ ድስካለ ኣብ ምውፅኡ ኸዓ ክሕግዝ ይኽእል ይብል ዘምረት ዮሐንስ ምርምርን ስነዳን ህቅደፍ። መምህር ኣስረስ ተሰማ ጣዓሞት ትብል መጽሓፍ ምሳሕተሙ ጥልቕ ኢላ ናብ ጽሑፍቶም ኣተሓሳስቦኦምን ፍልስፍናኦምን ስለ ዘይኣተወት ጐዲላትና ነይራ። ሎሚ ዘመንፈስ ሃይለ ነዚ ሃጓፍ እዚ ኣማሊኡ ነቲ ሰፊሕን ዓሚቑን ኣበርክቶ መምህር ኣስረስ ጠርኒፉ ኣቕሪብልና ኣሎ። 1950ታትን 60ታትን ንትንሣኤ ባህሊ ኤርትራ ወሳኒ መድረኽ እዩ ነይሩ። እዛ መጽሓፍ ነቲ ምዕባለታቲ ኣስፊሓ ገሊጻቶ ስለ ዘላ ኣገዳሲ ሰነድ እውን እያ። ዘመንፈስ ሃይለ ቀዲሙ ምስ ታሪኽ ሕይወት ሙዚቀኛ ግርማይ ሰሎሞን ስለ ዘላለየና ነዚ ሒዝዎ ዘሎ ቅዱስ ተግባር እናመጐስኩ ክቕጽሎን ክዕወተሉ ንምነም። ኣለምሰገድ ተስፋይ ደራስን ተመራማሪ ታሪኽን፣ እዚኦም ገለ ካብቶም ኣብዛ መጽሓፍ ርእይቶኦም ዝሃብ እዮም። እዛ መጽሓፍ ኣብ 4 ዓበይቲ ክፍልታትን ብርክት ዝበሉ ንኡሳን ኣርእስታትን ተኸፋፊላ ኣላ። ነቲ ዝርዝር ጽሑፉን መግለጽን ተወሳኺ መብርህን መዘኻኽርን ዝኸውን እውን ምስቲ ትሕዝቶ ዝሳነ ኣስኣል ቀሪብሎ ንድሕሪት ዝመልስ ዛንታን ነቲ ግዜ ዘዘኻኽር ግጥምን እውን ሰፊሮም ኣለዉ። ብተወሳኺ ገለ ኣብዛ መጽሓፍ ካብ ዘለዉ ንኡሳን ኣርእስታት ሓድሽ ዓዲ ሓድሽ ሕይወት እዋን ቃንዛን ተነጽሎን ሌላ ምስነ ጥበብን 1943-45 ናብ ትምህርቲ ምምላስ ጉዕዞ ናብ ኣስመራ ፈተነ ምስ መከራ ዕድል ኣብ መሰናኽል 1945 ድርብ ካሕሳ ሙዚቃ ምጽዋት ክቕጽል ወሲነ። መምህር ኣስረስ ኣብ ማሕበር ምምዕባል ሃገራዊ ልምዲ ሰንጀርጆ 1958-1960 ሕፀን ጋማን ወላዕቲ ሽምዓ ምምስራት ማሕበር ትያትር ኣስመራን ካልእን ኣብዛ መጽሓፍ ተኻቲቶም ኣለዉ። ኣብ መወዳእታ ደራሲ ዘመንፈስ ሃይለ እቲ ኽብሃል ዝከኣል ኣብቲ መጽሓፍ ተባሂሉ እዩ። ንዅሎም ኣብዛ ስራሕ ኣበርክቶ ዝነበሮም ሰባት የመስግን። ንስድራ ቤት መምህር ከዓ ብፍላይ ኣርካናትና ታሪኾም ተቐቢሩ ኣይተርፍን እዩ። በብግዜኡን በብዓቕምናን ክንሰርሕ ኢና ብምባል እዩ ቃሉ ስሚዑ።

ክግለ ዝፀንሐ ጥቕምታት ንባብ ንምጭባጥ ዝሕግዝ ሜላ ኣናባ ክነተኩር። ጽሑፋትካ ብውሕሉል ኣገባብ ካብ ናብን ምስዳድ ትርጉማት ቃላት ብግቡእ ምርዳእን ምቕዕባትን ካብ ብዝሕ ንባብ ክመጽእ ዝኽእል ክእለት እዩ። ክእለታት ንባብ ንምዕባይ ዝሕግዙ ነጥብታት ላመት ወይ እቲ ቀንዲ ሕምረት ናይቲ ጽሑፍ ገፊፍካ ናብ ሓሳባትካ ምቕያር፣ ንጻረን ዕላማታትን ናይቲ ጽሑፍ ምፍላጥ፣ ኣስፊሕካን ኣዕሙቕካን ብዅሉ ማእዝናት ናይቲ ጽሑፍ ምፍታሽ ዝኣመሰሉ ከነዘውትር ምዝግባ እዩ። ነዚ ንምትግባር ነቲ ተንብቦ ዘለኻ ጽሑፋት ትሕዝቶ ምጽማቕ ኣነጻጺርካ ምርኣይ ንዅሎም ኣብቲ ጽሑፍ ዝለዓሉ ሕቶታት ደምደማዊ ሓሳብ መሓዝ የድሊ። እዞም ኣቐዲሞም ክግለጹ ዝጸንሑ ኣብ ኣናባኻ ክእለዞም ጽሩቕ ሒታት ክኾኑ ከለዉ ደረጃ ብቕዓት ኣናባኻን እንታይ ዓይነት ሜላታት ኣናባ ክትጥቀም ኣለካ ድማ ስዒቡ ክምለስ እዩ። ቀዳማይ ሓንሳብን ንዂሉ ሰዓን ንኸተንብበሉ ዝተሓዘአ ፍሉይ ግዜን ቦታን ወስን። ካልኣይ ዝጠቕመካን ዘይጠቕመካን ጽሑፋት ሓዋዊስካ ምንባብ ከተወግድ ኣለካ። እዚ ማለት ዓበይቲ ሓሳባት ከተቓልሉ ይኽእሉ እዮም ዝበልካዮም ጽሑፋት ዝሓሹን ዝበለጹን ክጠቕሙኻ ስለ ዝኽእሉ መሪጽካ ከተንብቦም እወታ ውፅኢት ይርከቦም። ሳልሳይ ንገዛ ነፍስኻ ኣብ ግዜ እተንብበሉን ድሕሪ ምንባብካን ሕቶታት ኣለዓኢልካ ሕተታ፣ ብተወሳኺ እውን ሓሳባዊ ስእሊ ኣብ ሓንጎልካ ኣስፍር። ራብዓይ ምልከት ቋንቋ ንምዕባይ ነቲ ጽሑፋት ኣተኪርካ ምፍታሽን ብብዝሒ ምውራቕን የድሊ። ሓሙሻይ ኣቐዲምካ ንዘንበብካዮ ገጻት ጽሑፍ ካልኣይ ግዜ ተመሊስካ ከተንብቦ የድሊ። እዚ ኣብ ጽሑፍ ዘለካ ጣዕምታ ምስቲ ኣቐዲምካ ዝጸንሐኻዮ እቲ ለውጢ ንምግምጋምን ምፍታሽን ይሕግዝ እዩ። ሻድሻይን ናይ መወዳእታን ድማ ዝተፈላለዩ ጠቕምትን ኣገደስትን ዝበልከዮም ዓይነት ጽሑፋት ከተንብብ ኣለካ። እዚ ኩሉ ኣቐዲሙ ክግለጽ ዝጸንሐ ረቑሒታት ንባብ ብግቡእ ምዝትግበር ካብ ዝተፈላለዩ ማሕበራዊ ጸቕጥታት ክናግፈካ ይኽእል እዩ። ኣተሓሳስባኻን ኣካላትካን ብዕጋበትን ዕቤትን ሓንጎል ስለ ዝድረኽ እፎይታ ክትረክብ የኽእለካ። ኣብዚ ምዳይ መጽናዕቲ ዝገበሩ ምሁራት ዩኒቨርስቲ ሳሴክስ ዓዲ እንግሊዝ ከም ዘነጽርዎ ኩሉ ግዜ ካብታ ድሕሪ ዘንበብካላ 6 ደቓይቕ ኣብ ሓንጎልካ ዝጸንሐ ጸቕጢ ብ68 ሚታዊት ከም ዝነኪ ይሕብሩ። ብተወሳኺ እውን ካብቶም ዘየንብቡ ሰባት እቶም ዘንብቡ ኣብ ዕለታዊ ህይወቶም ዝያዳ ሕጉሳትን ዕጉባትን ምዃኖም እዮም ዘስምሩ። በዚ ድማ ሓደ እኹል ፍልጠትን ዓቕምን ዝደለበ ሰብ 20 ገጻት ጽሑፍ ኣብ 30 ደቓይቕ ከንብብ ኣለዎ ይብሉ። እዚ ኸ ቅልጣፈ ንባብን ናይ ምትሓዝ ተኽእሎኻን ከም ዝዓቢ ዝገብር ስለ ዝኾነ እዩ። ብሓፈሻ ኣንበብቲ ኣብ ክልተ ምድብ ይኽፈሉ፣ ንፉዓት ኣንበብትን ድኹማት ኣንበብትን ተባሂሎም ድማ ይፍለዩ። ድኹማት ኣንበብቲ ዝበሃሉ ነቲ ንባብ ብዘይዝኾነ ሰጋ መጋእ ከንብቡ ዝኽእሉ ኮይኖም ግን ከኣ እንታይ የንብብለው ዘይፈልጡን ዘየስተውዕሉን እዮም። እዚ ኸኣ እንትርፎ ኣዋጻጻ ኣካላቶም መልእኽቲ ናይቲ ጽሑፍ ዘይፈልጡ እዮም። በዚ ምኽንያት ንባቦም ምስ ወድኡ እኹል ዝኾነ ኣፍልጦን ብቕዓትን ስለ ዘይትርፉ እንታይ ከም ዘንበቡ ንኽዝግህሩ ይሽገሩ። ንፉዓት ኣንበብቲ መወረቕ ማለት ኖት ዝጥቀሙ እንታይ ከም ዘንበቡ ጽማቕ ጽሑፍ ዝሕዙ ርድኢቶም ዘዕብዩ ካብ ዘንበብዎ ተበጊሶም ዘይበርሃሎም ሕቶታት ዝሓቱ ኣብ ኣእምሮም ኮነ ሓሳባቶም ስእላዊ ሓሳብ ዘማዕብሉ ናይ መስተጻመሪ ማለት ሲንተዛይዝ ክእለቶም ካብ ዘንበብዎ ዘዕብዩ ፈላጣት መቕርብ ኮነ ፈተውቲ ኣዕሩኽ ክገብሩ ዝኽእሉ እዮም። ክቡራት ተዓዘብቲ፣ ኣንበብቲ ንምዃን እንገብሮ ጻዕሪ ዝበለጸ እኳ እንተኾነ ካብኡ ዝበለጸ ግን ንፉዓት ኣንበብቲ ንኽንከውን እነንብቦን እነወርጽጾን ሓሳባት ክህሉ ይግባእ።

ክቡራት ተኸታተልትና ናይ ሎሚ ትሕዝቶ ምድማ ገር ኣብዚ ተዛዚምሎ ኣብዚ መፅእ ሰሙን ብካልኦት ትሕዝቶ ኢና ክንረኸብ ክሳብ ሽዑ ሰሰናይ ብሩህ ቅነ እናበልኩ ቅድሚ ምስንባት ምስኹም ፀንሕና ጋዜጠኛ ሰምራይት ሊቪዮ ከምኡ ድማ ሳላይ መሓመድ ብኩራ ብምዃን ኢና ሕጂ ድማ ናብ ዝተረፉ መደባት ኤርቲቪ ነስክረኩም።

0: ዝኸበርኩም ተኸታተልቲ መደብ ቀስተ ድሕነት ናይ ሎሚ መደብና እምበኣር ኣብዚ ሰሙን እዚ ካብ ዘጋጠሙ ሓደጋታት እዩ ክኸውን። ከምዚ ንዕዘቦ ዘለና ተቐዳማይ ትሕዝቶና ኣብ ከባቢ ሰይድሽ ዘጋጠመ ኣብ መንጎ መኪናን ብሽክለታን ዝነበረ ሓደጋ እዩ ክኸውን። እቲ ካልኣይ ሓደጋ ድማ ኣብ ከባቢ ፋሚሊ ኣየለ ዝነበረ ሓደጋ እዩ። ከምዚ ንዕዘቦ ዘለና መርሐዛ ተሽከርካሪት መስተሰትዩ ንፓሎ ሃሪሙ ከምኡውን ናፍቲ ትካል ናይ ፋሚሊ ኣየለ ዝኣተወሎ እቲ ትሕዝትኡ ሓደ ብሓደ ናብኸም ክነብሎ ኢና። እዚ ጥራይ ዘይኮነ ሳልሳይ ትሕዝቶና እውን ኣብ ከባቢ ባርጅማ ኣብ ዝርከብ ሴማፎሮ መስተሰትዩ መርሐ መኪና ምስ ሴማፎሮ ዝተጋጨውሉ ትሕዝቶ እውን ኣካል መደብና ክንገብሮ ኢና። በቲ ቀዳማይ ዘጋጠመ ሓደጋ ምስ ጅምር እዚ ንዕዘቦ ዘለና ሓደጋ ቅድሚ ዝተወሰነ መዓልትታት ኣብ ከባቢ ሰይድሺ ንግደት ደብረቢዘን ኣብ ዝነበረሉ እዋን ተሽከርከርቲ ዝመርሑ ከምኡውን ኣጋርን መራሕቲ ብሽክለታን ኣብ ዝጓዓዝሉ ዝነበሩ ፀዓቂ ተሽከርከርቲ ኣብ ዝነበረሉ እዋን ዘጋጠመ ሓደጋ እዩ። እቲ ሓደጋ እንታይ እዩ ዝመስል ነይሩ? ጠንቂ ሓደጋ እንታይ እዩ? እንታይ ሳዕብን ከተኸትልሎ? ካብኡ ክንምሃሮ ንኽእል መልእኽቲ ኸ እንታይ እዩ ዝመስል? ምስቲ ነዚ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ቃለ መሕተት ኣካይደ ኣለኹ። ተኸታቲልና ያ ንመለስ።
1: እቲ ሓደጋ ብዕለት 11/8/26 ኣብ ሰዓት 18 እዩ። በዓል ብሽክለታ ብምክንያት ንግደት ናይ ቪዘን ብብዙሕ ተሽከርከርቲ ውሕዛሉ ዝነበረ ሰብ ብሽክለታ ክሳልሙ ንቪዘን ደወርድሉ ዝነበረ ሰዓታት እዩ ነይሩ። መራሒ መኪና እውን ካብ ኣስመራ ተበጊሱ ንባፅዕ እንዳተጓዓዘዩ ኣብ ከባቢ ሰይድሺ ኣብ ክሩባ እዩ እቲ ሓደጋ። ዝመራሒ ብሽክለታ ምስ ክልተ ርእሱ ኣብ ክሩባ ተሰሪዖም እንዳተጓዓዙ ከለዉ መራሒ መኪና ከዓ ካሓልፎም ተጠው ክልቲኦም ኣብቲ ክሩባ። እቲ ክሩባ እውን ከምዚ ፊደል በ ዓይነት ክሩባ እዩ። መራሒ መኪና እቲ ክዕፀፍ ከሎ ዝያዳ ዓባይ መኪና ስለ ዝኾነት ኣክፊሑ ዘይ መስመሩ ሒዙ እዩ ዝዕፀፍ። እቲ መራሒ ብሽክለታ ግን ብመስመሩ እናተዓፀፈ ከሎ ኣግፊሑ ቅሩብ ብዝኾነ ግን እቲ ንቦቱ እንዳተመለሰ እቲ መራሒ መኪና ንቦቱ ክመለስ ንየማን መስመሩ ክመለስ እቲ ሓደጋ ተፈፂሙ። በቲ ሓደጋ ሳዕበን ከዓ ከም ሳዕበኑ ከዓ መራሒ ብሽክለታ ሽዑ ንሽዑ መጀመርያ ብቀዳማይ ጎማ እዩ እቲ ሓደጋ ተፈፂሙ። ብካልኣይ ጎማ እውን ተወሳኺ ነይሩ። በዚ ግን ተሳዕበን ናይ ሞት ጉድኣት ክበፅሕ ክኢሉ ማለት እዩ። ብጣዕሚ መንእሰይ ምዃኑ ወዲ 20 ዓመት ንእሸይ መንእሰይ ውሉዶ ዝኾነ መንእሰይ ከምዚ ኢል ካብ ፅርግያ ተዛሓዝሑ ክትሪኦ ከለካ ኣዝዩ ዘፀግም እዩ። እዚ ከዓ ጠንቂ ሓደጋ ኣብ ኩርባ ምቅዳም ንብቅድሜኻ ዘለዉ ኩሉ ግዜ ንስኻ ትሪኦም ኣለኻ። ኣብ ኩርባ ከዓ ካኣትውካ ከም ዝኽእሉ ቀዲሞም ሕቆኻ ሕቆም ሂቦም ኻ ክንሶም ንሳ ንስኻ ትሪኦም ስለ ዘለኻ ክትገብሮ ዝግባአካ ነገራት ኣለዉ። ሓዲእካ ምዕፃፍ ንቦታኻ ክትመለስ ከለካ ከንተ ክትገብር ኣለካ። እቶም ስፔኬታት ክትቀመሎም ክትክእል ኣለካ። ሕራይ እዚያስ ዓባይ መኪና እያ ስፔኬዮም ክሪኦ ኣይክእልኒ ንሱ ታሕቲ ስለእቲ ላዕሊ እዩ። ግን ክትመለስ ከለካ ግን ልክ ናብቲ የማን ክትኣቱ ከለካ ተጠዊኻ ንየማን ተጠዊኻ እንደገና ናብ የማን ክትመለስ ከለካ እቲ ክትገብሮ ዝግባአካ ነገር ትገብር ኣለካ። ኣብዛ ናይ ትማሊ ሕጂ እዛ ናይ ትማሊ ናይ ዝሓደጋ እዚኣ እቲኣ ክትወርድ ከላታ ዓባይ መኪና ነዚ ዝብለካ ዘለኹ ፊደል በ መንገዲ ብላዕሊ ኮንካ ጥሙጥ ኢኻ ትሪኢኻ ብኡ ተሽከርካሪ ትመፅእ የላ ብኡ ትመፅእ እንተላ እውን ኮ ስኻ እውን ኮ ክፊሕካ ክጥወይ ትኽእል ኒ ከነዓ እውን ዕንቅፋት ትኾነ ኣለኻ።

0: ከምዚ ወላ ብፀጋም ፀኒሕካ ንየማን ክትኣቲ ከለካ ግን እቲ ክትገብሮ ዝግባእካ ነገር ክትግበር ክኽእል ነይሩ ኣሰካፊ ኮይኑሉ ሕጂ መብዛሕትኦም ከኣመን እዮም ትብልካ ንሰብ ሽከርተን ኣብ ብዙሕ ነገር ካ ጥፋተኛታት ኮይኖ እዮም ዝርከቡ በደለኛታት ኮይኖም ዝርከቡ ኣብ ፅርግያ ምክንያቱ ወላ ክንሪኦም ከለና መንገዲ ክንከይድ ከሎና ክንሪኦም ከለና ኮ ጥሕሰታት ሕጊ ንርኢ ጥሕሰታት ሕጊ ምስ መፅ እዩ ሓደጋ ዝመፅእ ጥሕሰት ሕጊ ተዘየሎሞ ሓደጋ የለ ካልእ ኣብ ምስ መራሕቲ መካይና እውን እንታይ ይብል ኣነ ሕልና ወርድኢት ክህልዎም ኣሎ ቀዳምነት ናተይ ደይፈልጥ በዓል ብሽክልታ ኣሎ ሕልናዊ ኣካይዳ ኣዝዮም ተፀጊዕካ እቲ ሕጊ እንታይ እዩ ዝብል ኣብቲ ትምህርቲ እንታይ እዩ ዝብል ካብ ሞተር ብሽክልታን ብሽክልታን ተጠንቀቂ ዝብል ጋብ ፍጠር እኹል ዝኾነ ጋብ ፈጢርካ ሕለፎ ይብል ቀድሞ ይብል ቅድሞ ከለካ ከንታይ እዩ እቶም ከበቲ ማርሻታት ተጠቂምካ ክትሓልፎም ከም ዘለካ ምክንያቱ ወላ ሓደጋ እንተጋጠመ ነቲ ሓደጋ ከቕሎ ክእል እቲ ቀሲልካ ምሕላፍ ከቕሎ ክእል እዩ
1: ከምዚ ክንዕዘቦ ፀንሓና ዝኸበርኩም ተኸታተልትና ኣብ እዋን ንግደት ይኹን ካልእ ኣጋጣሚታት ዘይንውር ኣጋጣሚታት ኣብ ዝኸሰተሉ እዋን ብዝሒ ዘለዎ ፀዓቂ ተሽከርከርትን ኣጋርን ኣብ ከምዚ ዓይነት ፅርግያታት ንዕዘብ ኢና ኣብ ከምዚ ኩነታት ድማ ክሳዕ ክንደይ ተጠንቂቕና ድሕነቱ ብዝሓለወ ኣገባብ ክንጓዓዝ ከም ዘለና እዚ ተዓዚብና ዘለና ሓደጋ ሓደ መልእኽቲ ከመሓላልፈልና ዝኽእል እዩ እዚ ጥራይ ዘይኮነ ናብታ ካልእቲ ትሕዝቶና ምስ ንሰግር እዛ ንዕዘባ ዘለና ስእሊ ኣብ ከባቢ ፋሚል ኣየለ ሰዓት ፋዱስን ፈረቓን ናይ ለይቲ መርሓዛ ንዕዘባ ዘለና ተሽከርካሪት መስተሰትዩ ኣብ ዝጓዓዘሉ ዝነበረ እዋን ዘጋጠመ ሓደጋ እዩ ዝርዝሩ እንታይ እዩ ዝመስል መርማር ሓደጋ ናይዚ ሓደጋ እውን ትሕዝቶ ኣለዎ ናብኡ ከስክረኩም እዩ
2: ብናህሪ እዩ ዝመፅ ነይሩ ወደና ወርሳ እዩ ብዕለ 9/8/26 ኣስታ ፍርቅለይትን ፈረቓና ቢል እዩ ተፈፂሙ ኣብ ወደና ወርሳይ እዛ መኪና ካብ መስመር የማን ገዲፉ ናብ ፀጋም ወፅኡ ኣብ ማርሻ ካብ ፅርግያ ወፅኡ ናብ ማርሻ በደይቡ ፖሎ ናይ ኤሌክትሪክ ናይ ሶላር ንኡ ምሒቡ ኣውፅዎ ሃሪምዎ ካብኡ ናብቲ ናይ ኣዳራሽ ናይ ፋሚሊ ኣየለ መዘናግዒ ማእከል ነቲ ናይ ቤትሮ ናይ ማዕፆ ተሰይሩ ካብ ጥቕሚ ወፃኢ ኮይኑ ፓሎ ኣብ ዝባን መኪና ደይቡ ምስ ጥቕመቱ ንውሓት ከዓ ሙሉእ ፅርግያ ዓፂዎ ወዲቁ ኣብኡ ኣብዚ እንተርኣርኢና ኩሉ ግዜ ናይ መስተ ጉዳይ መስተ ሰቲ ብሓደገኛ ክመርሕ እሞ ከዓ ሓንጎላይ ደቀሰ ናብ ፍርቅ ለይቲ ክንብል ከለናስ ናይ ሓንጎል ዕረፍቲ ይነበረን መስተ ተፃዒኑ ኣብ ኩሉ ኣብቲ ዝነበረ ኩነት ብጣዕሚ ከቢድ ነይሩ ሓደገኛ መራርሓ ነይሩዎ እዩ ናህሪ ምህላው እንታይ የረዳእካ ነቲ ፓሎ ካብ ምሒ ካብ ቦትኡ ኣውፅኡ ናብ ኣዳራሽ ናይ ቤትሮ ሴሩስ ኣብ ዝባን መኪና ወዲኡ ናብ ፅርግያ ይወፅእ ፓሎ ዝኣክል እ ማዕረ ክንደይ ናህሪ ነይሩ የረዳእካ እዚ ጠንቂ ዝኾነ መስተ እዩ ኣብ ሂወት ድሒኑ እንዲ ኣብ ንብረት ግን ከቢድ ዕንወት ወሪዱ ኣሎ ኣብ መኪና ዝድለካ ዘለኹ ኣባና ተገሚት ልዕ 25,000 ገሚትዎ ኣሎ ኣብ ገዛን ናብቲ ናይ ፓሎን ግን ግምታይ መፀና ናስታት ኣብ ሚእቲ ክበፅሕ እዩ ልዕሊ ተደይ ኮይኑስ ኣይጎድልኒ ከቢድ ዕንወት ወሪዱ ኣሎ ኣብዚ ሓደጋ እዚ ብኣብራ ናይዛ ጎደና እዚኣ ከተኩረልካ ቀትሪ ዘደኸውን ነይሩ ገደማ ወርሳይ ኣብ ፋሚሊ ኣየለ ብብዙሕ ሰብ ዝንቀሳቀሰሉ ንሞት ንብሎ ዘለና ተሃሪሙ ዘሎ ኣዳራሽ ከኣኒ ሰባት ዘብሉሉ መርዓ ገለ ዝዋስእሉ ናይ ዝኾነ ነገራት ኣዳራሽ ንብሎ መዘናግዒ ማእከድ እዩ ሰባት ነይሮም ተዝኾኑ ነይሮም ብጣዕሚ እዩ ከቢድ መወረደ ነይሩ ግን ኣብ ንብረት ገይሩ ሕሊፍዎ እዚ ምኾኑ እዩ ምክንያት ፍርቅለይትን ፈረቓን ሰብ ኣብ ዘዕርፈሉ ኩነታት ስለ ዝኾነ ድሒኑ ብሓፈሻዊ ክብሎ እንተ ደኣ ኮይነ ኣብዚ ቀዳሚ ሰናብቲ ብፍላይ ዋላ እዞም ፓትሮል ናህና ይዘርኦም ይኸዱ እዮም ክንቋፀሮ ይከኣልና መስተ እዩ መስተ ሰቲካ መምራሕ ማለት ከቢ ንኣኻን ሂወትካን ሂወት ሰባትን ንብረትን ኣብ ሳዕሜን ምውራድ እዩ ነዚ ካብ ኮነ እንታይ መልእኽቲ ከመሓላለፍ ይኽእል ኣነ መስተ እንተ ፕሮግራም ክገብሩ ኮይነ መኪና ገድፎውን ኣለዎ ተጠንቂኢና ንኽእል እዩ መጀመርያ ሂወትና ንሓሉ ድሕሪኻ ሂወት ሰባት መስተ ንጠንቀቀሉ እየ ድብል ለወባናተይ
1: ከምዚ ክገልፆ ዝፀንሐ ዝኸበርኩም ተኸታተልትና መስተ ሰቲኻ እንተ ደኣ ትጓዓዝ ኮንካ እቲ ከጋጥም ዝኽእል ሳዕብን ከምዚ እንዕዘቦ ዘለና እዩ እዚ ጥራይ ዘይኮነ ኣብ ሰሙን እዚ እውን ብሰንኪ መስተ ዘጋጠመ ካልእ ሓደጋ እውን ነይሩ ከምዚ ኣብ ስእሊ እንዕዘቦ ዘለና ኣብ ከባቢ ባርጅማ ኣብ ዝርከብ ሴማፎሮ መራሕዛ ንዕዘባ ዘለና ተሽከርካሪት መስተ ሰትዩ ኣብ ዝጓዓዘሉ ዝነበረ እዋን ልክዕ ሰዓት 1:58 ሰዓት 2 ናይ ለይቲ ማለት እዩ ንገዝኡ ኣብ ዝጓዓዘሉ ዝነበረ እዋን ብክዕፀፎ ዘይግብኦ ቦታ እንዳተዓፅፈ ኣብ ዝኸደሉ ዝነበረ እዋን እዩ ናብዚ ንዕዘቦ ዘለና ናብ ሴማፎሮ ኣትዩ ክጋጮ እንዕዘቦ እቲ ዝርዝሩ እንታይ እዩ ዝመስል ጠንቂ ሓደጋን ሳዕቤኑ እንታይ እዩ ተኸታቲልና ክንምለስ ኢና
3: ብዕለት 11/8/26 ከባቢ ሰዓት 2 ናይ ለይቲ ጋጢሙ ተኸሳሲ ብ عند حرشة مزيو من سر حرشة ناب قدايف كم لس قدسو خطوه تابو تاون كتطوي تخلنيا كل كولي تبو تاني ساقام عصاف بنهار عند هاتوه مس بالو مبرهاتي تقاجو اب نبرتن اماكنان ابتي سيمافرون انو تاوريدو تهرامي بيتي حدقا تماكنا تهاري ما سلز نبرت بخبيت افتو بوتا حدق حدا تبو تهاري مواي خيرو تبو تحدق مس تقاجوت تماكنا افتو بوتا حدقا غريكوا نغزو خيرو نصبحيتو دحري ماي ساعات شمنت تشعت بيلو ناينو خيرو حلوات مس فلتن ابانا مزي مالتي ابانا مس مزاون تي غبو ناي مرمرا ناي مس غيرنالو ولا كابتي زغبرنالو مرمرا نتي بحق زخصوت زي كوني ابتي زي مرمرا دحري شو عات شمنت ساعات بيلو خول مالتي ناي مس ملكت غنيروي مس نيروي نانبل منياتو نتمس نتمس تخطفي ماكينا غدي فوا خيرو

0: ብሰንኪ እቲ ሓደጋ ዝሰዓበ ጉድኣት ኣብ ዕንወት እዩ ኣብታ ዝመርሓ ዝነበረ ማኪና ዕንወት ወሪዱ ኣሎ ኣብቲ ሴማፈሮ እውን ከፊላዊ ጉድኣት ወሪዱ ኣሎ ንዝርዝሩ ሓበሬታ በቲ ሓርፋ ጎምጓም እቲ ዝምልኮቶ ኣካል ኣይ ሃበናን ኣሎት ዕንወት ብገንዘብ ማለት እዩ ብዓይኒ ዝረአ ግን ከፊላዊ ዕንወት ወሪዱ ኣሎ እጂ ኣብቲ ለይቲ ስለ ዝነበረ እምበር ኣብ ቀትሪ ነይሮም እንተትኸውን ካልእ ዕንወት እውን ወረደ ነ በዓል ሽግለት ኣለዎ በዓል ማኪና ኣለዎ ኣጋር ኣለዎ ዝኽይድ ኩላሃና ካብ ገዛ ክንወፅእ ከለና መጀመርታ ብፍላይ ማኪና ክንመርሕ ከለና እቲ ማኪና ሒዝና ካብ ገዛ ክንወፅእ ከምቲ ብሰላም ካብ ገዛና ዝወፃእና ብሰላም ክንምለስ ግቡእ ጥንቃቐ ጌርና ኢና ክንከይ ዝግባአና ካልእ ሓንቲ ክብላ ዘለ ኣነ ኩሉ ግዜ እቲ ሕጊ እውን ይእዘና ንድዩ ሓደጋ ምስ ፈፀምና ካብ ቦታ ሓደጋ ክንፍለ ክንክእል ይብልና ኣብ ቦታ ሓደጋ ተጠውልና ንዝምልከቶ ኣጋር ክንፅውዖ ክንክእል ኣለና ምክንያቱ እቲ መርማሪ ሓደጋ ኣብ ግዜኡ ናብ ሰዓትን ከይዱ ዝግብኦ ስራሕ ሰሪሑ እቲ ቦታ ፅርግያ ኣልዩ ነፃ ከም ዝኸውን ፅርግያ ተሽከርከርቲ ምደየ ሸግር ኣብ ግዜኡ እንተመፅኡ እዩ ሳይ ዝገብር እዚ ሰብ እዚ ሕጂ ከም ዝንብሎ ዘለና ሓዲግዋ ከይዱ ማኪና ኣብ ማእኸል ፅርግያ እዩ ነራ ኣጋጣሚ ግን ኣባላትና ፓትሮል ዝኸሉ ስለ ዝነበሩ ከይደም ረኪቦማ ኣብዚኣ ከምዚ ኣላ ኢሎምና ከይድና ርዒልና ሓዲግና ካብ ቦታ ሓደጋ ከዓ ብክሬን ጌርና ክንትመፅእ ጌርና እያ ማለት እዩ ስለዚ ኩሉ ሰብ ሓደጋ ደጋጥሞ ኣብ እዋኑን ኣብ ግዜኡን ንዝምልከቶ ኣካል ክሕብር ኣለዎ እየ ዝብል ማለት እዩ
1: ከም ባህር ግን እንታይ ይረአ ብዙሕ ግዜ መስተ ምስተተዩ ምዝዋር ቃሕ ዝብሎም ሰባት የጋጥመካ እዩ እንታይ ኮይነ ምስታይካ ዘይምእማን እውን ኣሎ ምስታይካ ምስካርካስ ዘይምእማን እንታይ ዶ ኮይነ እየ ምባል እዚ ካብቶም ብብዝሒ ካብቲ ብዙሕ ውሑድ ዘጋጠመኒ ሓደጋታት እዩ ቅድሚ ሓደጋ ምግጣሞም ኣባላት ትራፊክ ፖሊስ ሞተረኛታት ኮኑ ኣጋር እውን ኣብ ሓደጋ ከይበፅሑ መስተሰትዮም ዝረኽብዎም ውን ብዙሓት እዮም ዘድሓንዎም ማለት እዩ ሒዘሞም ክንብል ከለና ኣድሒኖሞም ንብል ኣለና ስለዚ ዘድሓንዎም ውን ብዙሓት እዮም 23 ኣብ ሓደ ለይቲ ዝተሓዝሉ ሰዓት ኣሎ ሓደጋ ከይፈፀሙ እዚኣቶም 23ኦም ሓደጋ ከጋጥሞም ዝግብኦም ሓደጋ ከየጋጥሞም ዘድሓንዎም እዮም ዞም ቀፂዖሞም ወይ ሒዞሞም ዘይኮኑስ ኣድሒኖሞም ክንብል ንኽእል ኢና ካብዚኦም ሞሊቆም ዝኸዱ ከዓ እዞም ዘጋጥሙና ዘለዉ ትራፊክ ኣጋጣሚ ዘይረኸቦም ፖሊስ ትራፊክ ዘይረኸቦም ከዓ ሓደጋ ደጋጥሞም ከዓ ሰሓት ይረአዩ ብዝሓፈሻ ግን ዝኾነ ሰብ መስተ ሰትዩ ማኪና ክመርሕ ከምዘይብሉ እየ ዝላቦ መስተ እንተሰትዩ ከዓ መኪና ኮፋ ኣቢሉ ካልኦት መስተ ደይሰትዩ ክዝውርሎም ከም ዘለዎም ወይ ፀዊዖም ውሰዱና ክብልዎም ከም ዘለዎም ወይ ታክሲ ክጥቀሙ ከም ዘለዎም ወይ ከዓ ብእግሮም ክኸዱ ከም ዘለዎም ክገብሩ ይላቦ
2: ከምኡ እንተዘይ ጌርና ክጋጥም ዝኽእል ሓደጋታት ድማ እዚ ንዕዘቦ ዘለና እዩ ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቢናቶምን ንከላኸል ሰላም

ከይን ዓበይ ድሓን ትራፊክ ፅርግያ ለከስስ ኣትፋዞት ወዳ ዲባ ዲብዮም 14/18 ኦጎስት ትግል ዝያድ 300 ሰዋገን ከተማት መዋሰላት መዲነት ኣስመራ ወሸርከት ትራንስሆርን ለገብአ ኣትፋዞት መስኡል ወራታት ተሓቂቅ ብቆት ትራፊክ እሰይድ ኢስያስ ብርሃኔ ወመስኡል መራቀበት ቅራመት እሰይድ ኢስሃቅ ያዕቆብ ኪደት ቀዋኒን ትራፊክ እምበለ ዲብ ኣርውሐት ወማ ላትሰብባ መደረትማ ላትከልቁ ጨቀጥ ዓቅል እብ ቀሊል ክምሰሊል ትሬ ዳሓበረው ሰዋጌን ድጉጋም እግልግቦ ኣትፋቀደው ዲብ ኣወላይ ሰር ሰነት ክል ኣልፍ ወስረውስስ ብሰበብ ኪደት ቀዋኒን ትራፊክ ዝያድ ኣልፍ ወ3ለስመት ወስረውሰባ ብቆት ክምሰልሳ ደፋያን ዳሓበረው እባ ብቆት 28 ነፈር መይቶ ዲብ ህለው 356 ክቡድ ወቀሊል ደረር ክምሰል ጀረ ዲቦም ዲብ ማልህየ ዝያድ 10 ሚልዮን ናቕፋ ለትጥቀየም ከሳር ክምሰል ጀሬት ሸርሐው እቶም እንዳእትለው ኣግዳ ኣስባብ ብቆት ይሓሸሞት ኣሻይር ትራፊክ ይዓቂብ መሳፋትካ ከምረት እንደሰተየ ከሰወጎት ሸፋገት ወኢሕይብ ኣውለውያት ዋብዕት ክምሰል ከምክም እብ ተፋሲል ኣብርሃው ካይድ ፖሊስ ኣቅሊም ምግብ ሜጀር ሃብተገብሩ እብጅህቱ መሻክል ኪደት ቃኑን ትራፊክ ግልትከራዕ ወልትራቀብ ኣትፋዝኦት ወመሓደራት ክምሰል ገብ እንዳሓበራ ሰዋጌን ለትትሕየቦም ሓብረ ዲብ መዓላ እንዳኣውዕለዋ ዲብ ኣዋሓዶት ብቆት ብመስኡልየት ግልሽቀው ኣተንብሃ መሻርክት ብጃህቶም ዲብ ድሓን ርሖም ወድዋሮም ላልኣተንክብ መሓደራት ኣተላላይ ግልህሎ እግሉ እቲ ልትፋነው ዲባ ሓረከት መካይን ብዝሕት ልህሌት ዲቡ ባካት ለለእዘቡ ተሸሽ ምና ድዋራት እግሊ ይሪሞ ወእግል ኣገር ወሰብዓ ጀላት ክእና ለመስል ኣትፋዝኦት እግል ግባ ለልብል ኣራ ቀደመው ዲብ ምድርት ሰንዓፈ እግል ዝያድ ወርሕ ዲባ እተላሌት ፊራሮ ገማል ላሻረከው ደረሳ ላተሃየበዮም ሽቅል እብዓውተ ክምሰል ኣትመመው ተሓበራ መስኡል መዳርስ ምድርት ሰንዓፈ እስታዝ ዑመረዲን መሓመድ ዲባ ሃባይ ሓብሪ 409 ደረሳይ ካልአይት ደረጀት ዲብ ቀበት መዲነት ሰንዓፈ ዲብ 3 ንቅጠት እንደ ትየመመው እቲ ሕፍዘት ማይ ወትርበት ኣዳለዮ ትሕፈር ሸቲል ወወራታት ገማል ዕጨይ ክምሰል ሻረከው ሸርሓ መርሓትላ ሽቅል መድርሲን ደረሳ ዲብ ንእሾም ጠቢዓት እግል ልፍተው ወለዘታ እግል ኣዳውሮ ለፊራሮ ዶር ውቁል ክምሰልባ እንዳሸርሐው መናፍት ብዙሕ ክምሰልባ ኣብርሃው ኣንፋር ሓይአት ስልጠት ዕጨይ ወሕዋናት ከደን እሰይድ ግርማይ ስዩም ወእሰይድ ኣላይ ተወልደ ብርሃን ዲብ ባሕበዊ ሓብረ ለፊራሮ ክፋልና ኢላ ለንሐርሱ ርሹድ ወለኢንሐርሱ ጋምል እግል ልግባ ልትሸቀል ሓለ በራምጃት ክምሰልተ እንዳሓበረው እብጀት ደረሳ ላትረአ ሕስር ወመትሰባል ሓመደው እቲ መዲነት ዓዲ ቀየሕ ፍሃም ኣንሳት ዲብ ለትፈና ተጋራት እግሊ ዚድ ለኣመማ እትፋዝዖት ምን ዮም 13 እስክ ዮም 18 ኦጎስት ታየባ እትሊ ብወጠንያይ መክተብ ማሕበር ኣንሳት ላትናዘበን በርናምጅ ምን እዳራት ደዋይ ሓይነባ ሃዳሙ ዑነቡር ወሕሽምለ ላመፀያ ዝያድ 1500 ኣንሳት ሻረካያ ዲቡ መስኡላትላ መክተብ ሰይዳ መሰለሽ በገሴ ዲባላ ሕበቱ ሸርሕ ፍሃም ኣሳስ መትነዛም ትሩት ክምሰልቱ እንዳሓበረት ዲብ ኣስረቶት ዓዋዲ ደራይ ወኣከዶት ቃኑና ሕቁቅ መፀጋግ ምህም ወራታት ክምሰልቱ ኣብርሃት ምዲር ምድርት ዓዲ ቀይሕ ኣሰይድ ሓብታይ ተስፋዝጊ ብጅህቱ ዶር ወመሻረከት ኣንሳት ዲብ ኩሉ መጃላት እግል ትወቀል ገቢ ኣሽካል እግል ትዓወት እብጅሃት እዳረት ላተትሓዘ ሰዳይት ክምሰል ገቢ ኣከዳ ሓይሳም ወሓይሳ ተሓቆሎም ዓደይትየ ብኣኽባር ካርጅ ግላቕብለኩምቱ ድግማ ናርሕብኩም ኣኽባር ካርጅ ኣሜሪካ ወኢራን ኣባነነብቱ ርኢስ ዶናልድ ትራምፕ ሓርብ ብሰላም ግላእክትም ገብአ መንገቢ ምስሊ ኢራን ለትገብእ ህድግ እግል ትብጠር ኣዋምር ክምሰል ሓለፈት ሸርሓ ኢራን ዲብ ህድግ ሰላም እባ ባቱ መዳላይ ክምሰል ይዓግንዓላ ሸርሓ ርኢስ ዶናልድ ትራምፕ ሓሽም ህድግ ኣሜሪካ
ዲፕሎማስያዊ በራምጁ እግላብጥር አዋምር ሀይብ ክምሰል ሀላማ ተመራ ኢራን ሐርብ ብሰላም

0: ሕያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ የ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይቲ ሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትር ዜና።

0: ሰላም ከመይ ቀኒኹም ክቡራትን ክቡራንን ተኸታተልቲ መደብና መደብ መልሲ ኣብ መስመር ንጅምር ኣለና ብቁፅርታት ቴሌፎን 12244 ከምኡውን 12247 ብምድዋል ክትሳተፉ ትኽእሉ ኢኹም። ቴሌፎን ኣለና። ሄሎ መርሓባ፣ መደብ መልሲ መስመር መን ክብል?
1: ዳሓለኹም
0: ይብል። ኣቤት።
1: ተመስገን።
0: መርሓባ። ከበይ ካበይ?
1: ካብ ሰንዓፈ።
0: ሰንዓፈ ኣራይ ኣቲኻ ትፈለጥ ድያ ቅድሚ ሕጂ ተመስገን?
1: ኣው ዓረማ ኣለ ነ
0: ተዓዊትካ ዲኻ?
1: ተዓዊተ ግና ንቅሽ ምሳ ካርዲ ካርዲ መሲ
0: ሓንቲ ድያ ነይራ?
1: ኣ ሓንቲ ነራ ዕለት 13 ሰነ ነራ።
0: 13 ሰነ ሓራይ ንሰደልካ ኢና ክንገብረ ንሰደልካ ኢና። ፅቡቅ። እንታይ ድኣ መክሳዕ ሕጂ ስቂልካ ዳ ደይ መሓበርካ እናንተ ከንከ
1: ዘብለ ዓካ ይኸውል ኣለኹ ማሓ ሰዕርከብ ኩሉ
0: ሕጂ ተተዓዊትካ ደሚርና ንሰደልካ
1: ፅቡቅ።
0: ቁፅሪ ክንደይ ኢኻ ክትመርፅ?
1: ቁፅሪ ሸውዓተ።
0: ቁፅሪ ሸውዓተ ኣራይ ናብ ታሕቶን ከይድ ኢና። ባህላዊ መስተ ዳጋ ኣብ ብሄረ ዓፋር ዝውቱር እዩ፣ ቁኑዕ ወይ ጌጋ?
1: ጌጋ ኣብ ብሄረ ኩናማ እዩ።
0: ዳጋ ባህላዊ መስተ ናይ ብሄረ ኩናማ እዩ። ቁኑዕ መልሲ። ተመስገን። ቁኑዕ መልሲ ረኪብካ ኣለኻ። ትቅፅል ኢኻ ወይስ ከዓ ክለካ እዩ? ኣራይ ይቅፅል ኢል ኣሎ። ተመስገን። ኣብ ካልኣይ ደረጃ ሕቶ ቁፅሪ ክንደይ? ቁፅሪ 10 ኣራይ ከይድና ነፍታሕቶ። ካብ ሓደ ወለዶ ናብ ካልእ ወለዶ ብኣፍ እናተግረዝ እናተነግረ ዝመሓላለፍ ዛንታ ወይ ፅዋ እንታይ ይበሃል?
1: ኣፈ ታሪክ።
0: ኣይኮነን።
1: ብኣፍ ዝንገር
0: እዋ
1: መፅን ፅዋይ
0: ኣይኮነን። ተሓቶ ዝተውዕለ ኣላ። ካብ ሓደ ወለዶ ናብ ካልእ ወለዶ ብኣፍ እናተነግረ ዝመሓላለፍ ዛንታ ወይ ፅዋ እንታይ ይበሃል?
1: የብላን
0: ብኣፍ እናተነግረ ዝመሓላለፍ ዛንታ ሓግዙ ንበል። ፀገም የለን። ጠቃኻ ሰባት ኣለዎ ድዮም በይኒ ኸ ደላ
1: በይኒ እንዲሉ ኣለኹ ናብዛ ሓንለ
0: ክድውል ከለካ ደ ሞ ምሳኻስ ገለ ክትሕዝ ነርካ ሰባት ሓግዙ
1: ኣብዚ ናይ ማሕበራዊ ትምህርቲ ኣፈታሪክ
0: ካብ ሓደ ወለዶ ናብ ካልእ ወለዶ ብኣፍ እናተነግረ ዝመሓላለፍ ዛንታ ኣይረኸብካ እኒኻ ሰባት ኮንካ ትነግሮም ኣላ ብቴሌፎን ዲኹም ትዳወሉ ዘለኹም ወይስ ብኣካል ኣካድካ? ዘይነግረካ እታ መልሲ ኣንፈት ብዙሕ ኣይረኣኹልካ ግዜ ደሞ ክበካ እስራ ካሊት ክበካ ይብል። ኣራ ጅምር ዕስራ ካሊት ኣብ ውሽጢ ዕስራ ካሊት ተዘመሊስካያ ታመልስ ትመፅ እያ ማለ
1: ባህሊ
0: ኣይኮነን ኣፋዊ ያታ እዩ
1: ኣፈ ታሪክ ኣፋዊ ያታ
0: ኣፋዊ

0: ኣብቲ ዓለም 2026 ክንደይ ሃገራት ተሳቲፈን
1: ኣብ ዋንጫ ዓለም
0: ኣብ ዋንጫ ዓለም 2026?
1: 48
0: 48 ቅኑዕ መልሲ። ሳሙኤል ተቕፅል ዲኻ?
1: እዋ ክቕፅል
0: ቦ ኣፅልቲ ኮንካ ቁፅሪ ክንዲኻ ክትመርፅ ኣብ ካልኣይ ደረጃ
1: እሞ ፅቡቅ ኣላ እዛ ቁፅሪ ሰለስተ ክቕፅላ
0: ምርጫኻ እየ።
1: ኣራይ እሺ፣ ቁፅሪ ሰለስተ
0: ንኽድ ኣብቲ ሕቶ።
1: ኣራይ
0: ፕረዚደንት ኣሜሪካ ዶናልድ ትራምፕ ኣብ ወርሒ ጥሪ 2026 ኣብ ዓለም ሰላም ንምስፋን ብዝብል ዝመስረቶ ኣህጉራዊ ውድብ እንታይ ተባሂሉ ይፅዋዕ?
1: ብዘመደ ይባ
0: ፕረዚደንት ኣሜሪካ ዶናልድ ትራምፕ ኣብ ወርሒ ጥሪ 2026 ኣብ ዓለም ሰላም ንምስፋን ብዝብል ዝመስረቶ ኣህጉራዊ ውድብ እንታይ ተባሂሉ ይፅዋዕ? ካልኣይ እኒኻ ደለኻ ካልኣይ ደረጃ ደብ ካለኻ ማለት ኮይ ኣብ ካልኣይ ቅሩብ ብርትዕ እያ ትብል ሳልሳይ ከዓ ዝበርትዕ 2026 ኣብ ወርሒ ጥሪ በይንኻ ሓሳውን ማለት እዩ።
1: ከምኡታት ሰላምን ንፋስን
0: ምንምን
1: እንታይ ትብል ኢልካ? ሰላምን ተስፋን ዋላ ይሰማሕኳ ነው
0: ብምንታይ ድ ነገረካ ዘሎ
1: ነኖ ኣይ ሰማዕ ኳን እዚኣ ስለኒ መጀመርታ ግዜ
0: ሰማ ሰብ ኣሎ ግን ምሳኻ መስለኒ
1: ወ ወደይ እንዲ ደው ኢሉ ፀኒዮ
0: ንወ
1: ኣነ ተቐቢሉ ያ እዩ ገዛ ኣለና
0: ምንታይ ይበለ?
1: ኣይ ዝኾነ ይበለ ንመጀመርታ ያ ናሓይውን እዛ ሰላምን ተስፋን ዋላ ግምት ውን የብለይ ሰር
0: ሞ ክንነግረካ ልሓ
1: መምሃሪ ትኸውን
0: መምሃሪ ትኸውን እያ ቦርድ ሰላም ቦርድ ኦፍ ፒስ እያ ትብል።
1: ቀላል ግን ከዓ ዘይትግመት
0: ቀላል ዋ ግን ካ ይገመትካ እምበር ሓንያ ነራ ተሓተ ስገርመካ ካልኣይ ደረጃ ከቢዳ ኢልካ እያ እምበር ቦርድ ናይ ሰላም ወይ ከዓ ቦርድ ኦፍ ፒስ እያ
1: ነራ።
0: ዋ ሳሙኤል ካብ ሃይኮታ ነመስግነካ ይቀ ነርና። ሃሎ ሰላም መርሓባ ምን ክብል ድምፂ ክበሩ ኣቤት መን ክብል
2: መሪሕ
0: መሪሕ
2: ኣበስመራ
0: ዓራይ መሪሕ ቁፅሪ 3 ቁፅሪ 7 ተሓቲተን እየን
2: ቁፅሪ 9
0: ቁፅሪ 9 ራይ በለ ምርጫ እያ እታ ዕድል ከዓ ሓንቲ እያ ማለት እዩ ምርጫ ስለ ዝኾነት ኣስተውዒልካ መልሰላ ክንከይድ ኢና ናፍታ ሕቶ መሪሕ
2: ኮይሶ
0: ብቋንቋ ትግረ ሓዊ እንታይ ይበሃል? ሀ እሲት፣ ለ እሳት፣ ሐ ስካን፣ መ ኣቕሊም።
2: ለ እሳት
0: ለ እሳት ቅኑዕ መልሲ ድሓኒኻ ሞ ቋንቋ ትፈልጥ ኢኻ ማለት እዩ።
2: ኣወ ትግራ ቁሪ
0: ቁሩበ ኣለካ ፅቡቅ
2: መስተይ ማይ
0: ኩሉ እዩ መስተይ ማይ ትበ ረኺብካ ደኣ ሽዑ ከዓ ፅንሕ ኢልካ ብመሕበሪ ቦታ ትኸውን ማለት እዩ። ኣበይ ተማሂርካ ማ ኣበይ ፈሊጥካ?
2: ኣበይ ኣብ ሃዶ
0: ኣብ ሃዶ ፅቡቅ ኣብ ካልኣይ ደረጃ ትቕፅል ዲኻ ወይስ 110 ተኽለካ?
2: ንቅፅል
0: ፅቡቅ ንራይ መር ኣብ ካልኣይ ደረጃ ንቕፅል ኣለና ቁፅሪ ክንደይ?
2: ቁፅሪ 9
0: ሕጂ ከዓ ቁፅሪ 9 ንራይ ፅቡቅ እዚኣ እውን ምርጫ ያ በፂሓ ትካልና ዘላ ድሓኒ ኢኻ ዕድለኛ መስለኒ ዝመፅኻ ኮሎ ምስ ምርጫ ቁርብ ክገማጥላ ስለ ዝኽእላ ሓራይ ንኸይድ ናብቲ ሕቶ። ኣብ ሃገርና ቀናን ቆቢዓ እትበሃል ዓዲ ኣበይናይ ንኡዞባ ትርከብ? ሀ ፀሮና፣ ለ ሞልቂ፣ ሐ ድባርዋ፣ መ ገለብ።
2: ድባርዋ
0: ህወኽ ኢልካ ዳ እንታይ ኮንካ ወደ ናብ ድባርዋ ኣይኮነትን ታቕንዕቲ መልሲ ለ እያ። ኣብ ሞልቂ እያ ትርከብ ቀናን ቆቢዓ፣ ኣብ ንዞባ ሞልቂ ማለት እያ ትርከብ። መሪሕ ሰባት ኣይነበሩካ እንደ ቀጥታ እንተ ከይሓሰብካ እቲኻ ወይ ዝትፈልጣ ነርካ ኢልካ ሓሲብካ ኣራይ በል። ነመስግነካ መሪሕ ካብ ኣስመራ ይቀኒልና። ናብ ካልእ ደዋሊ ወይ ደዋሊት ክንሰግር። ሄሎ መርሓባ፣ መደበ መልሲ ኣብ መስመር ምን ክብል? ሳሙኤል ካበይ ኢኻ? ሳሙኤል ሰገነይቲ ትምልሶ ዶ ፀኒሕካ እዚ ሕቶታት ሳሙኤል? ቴሌፎን ካ ባ ቦታ ገለ ወይ ቴሌቭዥን ከፊትካ ኣለካ ድያ ኣራይ ኣራይ ሞ ንቐፅል። ቁፅሪ ክንደይ ካ ትመርፅ?
2: ክንደይ ክንደያ?
0: ሓደ ክልተ ኣለዋ፣ ኣርባዕተ፣ ሓሙሽተ፣ ሽዱሽተ፣ ሸሞንተን፣ ዓሰርተ ክንደይ?
2: ቁፅሪ ሓደ።
0: ቁፅሪ ሓደ ክንከድና ናፍታ ሕቶ። ሳሙኤል ካብ ሰገነይቲ። ካቴድራል ኣስመራ ህንፃዊ ስራሕታ ተዛዚሙ ዝተመረቐሉ ዓመት መዓስ ነይሩ? ኣይኮነትን። ዕድል ክበካይ ሓንቲ ካልኣይቲ ሰላሳ እንዲ ካኢልካ ዘለና ኣጉድለላ ሽዕን ሸዓተ ሚትን ክንደይ ኣሜዳ ልካ ጉድለልና ተበልና ካ ዳ ፀቢካ ከትካ ናብ ዓሰርተ ሳሙኤል
2: ማዓንቲ ላስ
0: እንታይ ልካ
2: ፈትን
0: ፈትን ክልተ ሂበካ ነረ ሳልሰይ ተወሲኻካ ኣለኹ ሽዕን
2: ሸዓተ ሓሙሽተን
0: ኣይኮነትን ገርመካ ኣብኣ ኻ ከሎ ኢልካ ግን ሽሕን ሸዓተ ሚትን ጥቅምቲ ሽሕን ሸዓተ ሚትን ዕስራን ሰለስተን እያ ታቕነት መልሲ ዋ ማለት ሲ ኣብ 223 ካ 100 ዓመት ኣብዒላ ነራ እንዲያ ካቴድራል ንብኡ ዶ ትዝክሪ ኢላ ሓሲበ ግን ናይ ይፈለጥካያን ጥቅምቲ 923 እያ ካቴድራል ኣስመራ ህንፃዊ ስራሕታ ዝተዛዘመሉ ማለት
2: እዩ።
0: መርሓባ ሳሙኤል ይቀኒልና። ካልእ ቴሌፎን ኣለና። ሄሎ መርሓባ፣ መደብ መልሲ ኣብ መስመር።
1: ሄሎ
0: ሰላም።
1: ሄሎ
0: መርሓባ፣ ሰማዕካ ኣለኹ። መን ክበል?
1: ኣሮን። ኣሮን ባል።
0: ካበይ ኢኻ ኣሮን?
1: ኣሮን ካብ ማጮት።
0: ማጮት ክሳብ ሓጂ ዝተዓወተ የለን። ኣሮን ክትዕወት ተስፋ ገብር።
1: ናይ ብሉ
0: ከምኡ ወንካ ትስምዐኒ
1: ሓቂ
0: በይናኻ ዲኻ ወላ ኣለዉ ዝሕግዙ
1: በይነ ይበር ኣብ መንገዲ ዘሎ
0: ወይ ለካ ከመይ ዳ እዩ ዝዳ
3: ገዛ ከኣቲ ኢሎም ኣይርከብኩን ኣብ መንገዲ ዝደው ኢላ
0: መንገዲ እናኸትካስ እናፈተንካ ትፀኒሕካ ማለት እዩ
3: ሙሉ መዓልቲ ኣፈትኖ ኢ
0: ሞንቂልካ ኣላ በፂሕካ ዲ ሃሞ ገዛ
3: መንገዲ እየ ዘሎ
0: ኣበይ ከባቢ በፂሕካ ኣላ
3: ስባሓት መስከረም እየ ዘሎ
0: መላ ገዛ ኣብ ገሊ እዩ ምርታ ኢዳ
3: ቴሌቭዥን ሲነበር ከላጊስ ኢሎ
0: በቃ ንኸይድ በል ሓረ ኣሮን ናትካ ፍሊጥ እያ ኣብ መንገዲ እናኸትካ ፈቲንካስ ኣኺሉ እቲ ቦታስ ተደው ኢልካ
3: ክፍትን ስለ ዝበዓልክ
0: ንዕሪ ክንደይ ረኽብካ እያ ማለት እዩ
3: 230
0: ግዜ ምስ ፈቶንኩ እንታይ ዝብል ዝብል ኣለካ
3: 230
0: ግዜ ሒስካ እሞ በቃ ተስፋ ገብር ክትዕወት ንጀምር
3: ሓይ
0: ቁፅሪ ክንደይ
3: ቁፅሪ ሓደ ኣላ
0: ከይዳ እያ ቁፅሪ ሓደ ክልተ ላትካ 4 5 6 ኣለዋ
3: 8 ብል 8 ካ
0: 8 ኣላ በቃ ንኽድ በል ሓቂ ወይ ሓሶት እያ ተሕቶ ተዓድል ሓንቲ እያ ዝተውዒልካ መልሳኻ ንኡስ ዞባ ፈሮ ሓንቲ ካብ 4 ንኡሳን ዞባታት ዞባ ደቡባዊ ቀይሕ ባሕሪ እያ ሓቂ ዶ ሓሶት ተንቀሳቂስካ ካበቲ ቦታ
3: ፈሪጥ ኣለኹ ሞ ጠንቀቐላ ደልዮ ሞ ፈሪጥ ኣለኹ ንዴ
0: ንዞባ ፈሮሲ ሓንቲ ካብ 4 ንኡሳን ዞባታት ደባዊ ቀይሕ ባሕሪ እያ ሓቂ ዶ ሓሶት
3: ሓቂ
0: እዋይ ኣይተንቀሳቀስካ ንበቲ ቦታ እንታይ ሓቂ ፈሮ ዳ በይ ድ ተጋጊኸያ ፈሮ ዳ ሞ ኣባፅዕ ውፅ ኢልካ ንደ ንዞባ ሰሜናዊ ቀይሕ ባሕሪ እዩ ፈሮ ከምኡ ኢልካ ድሕሪ ፈረስ ገልዓለ ኣሎ ድሕሪ ጢዖ ኣሎ ዝክሉ ኮ ንዞባ ሰሜናዊ ቀይሕ ባሕሪ እዩ ካብኡ ንሽዑ ዕዲ እናልካ ትኸይድ ከለካ ናብ ደቡባ ቀይሕ ባሕሪ ትኸይድ ሕጂ ኣይተንቀሳቀስካን ማለት እዩ መርሰ ትንቀሳቀስ ካብ ባፅዕ ሲ ፅርግያ እያ ወረ ቅጥራን እዩ ቀረባ እያ ማለት እዩ ዝቀረበት እያ ነራ ዝሕግዞ ከ ይነበሩካን በይንካ እንዲኻን ካብ መንገዲ ፀኒሕካ ኣሮን ናይ ሎም ምስ ኩሎኹም ኣብ ቀዳማይ ኹም ትወፅ ዘለኹም ሕቶታት ተሓሳበላ ነርካ ቁርብቲ ደቡባዊ ቀይሕ ባሕርስ ታዊኽካ ኣሮን ካብ ማጭፈት ይቀኒየላ ናብ ካልእ ደዋሊ ወይ ደዋሊት ክንሰግርና ሄሎ መርሓባ መደብ መልሲ ኣብ መስመ ሰላም ሰላም ዝሓንደ ውዒልካ
4: ሰላም
0: መን ክብል
4: ናታን
0: መን ኢልካኒ
4: ናታን
0: ናታን ካበይ ኻ ናታን
4: ኣስመራ
0: ኣስመራ ሻርሻይ ደዋሊ ኢኻ ክሳዕ ጂ ተዓወተ የለን ናታን
4: ጥፋ ንገብር ስናወርና
0: ኣለዉ ድዮም ድሕግዙ
4: ኣፅዋሓ

0: ጂኦግራፊያዊ ዞባ ኦሻንያ ካብ ዘጠቓልለን 14 ሃገራት ክልተ ጥቐስ። ሓንቲ ነጊረካ ኣለኹ ክልተ ናትካ ከዓ ክትነግረኒ ኢኻ ማለት እዩ። እተን ክልተ ከይተሓስባ ነቲ ሓንቲ ኣይ የብልካ ንኣንፈት ሴም ግዜ ወሲድካለይ ዕስራ ካሊእ ዶ ክበካ ክንገላገል ዕስራ ካሊት ክበካ ምሽ ኣለሃ ዶ ምሳይ
1: ኣለኹ
0: ዕስራ ካሊት ክበካ ዶ ወይስ ክነግረካ ታ መልሲ ዕስራ ካሊት ጀሚራ ኣላ ስራ ካሊት
1: በዓል ፔሩ
0: በዓል ፔሩ
1: ኖኖ
0: ፅቡቅ የለካ
1: እሞ በዓል
0: ግዜ ኣኺላ እታ መልሲ ወፂ ኣላ። ኣውስትራልያ ፊጂ ኣለኻ ምሳይ ኬሪባቲ ደሴታት ማርሻል ማይክሮኔዥያ ፌደራላዊት ሃገርያ ናውሩ ኒውዚላንድ ፓላው ፓፓው ኒው ጊኒ ሳማኦ ዛ ዝበልኩኻ ደሴታት ሰሎሙን ቶንጋ ቱሻሉ ሻኑኣቱ ኣውስትራልያን ፊጂን ወይ ከዓ ደሴታት ሰለሞን ትትብል ነርካ ኮ ክልተ ጥራይ ጥቐስ ስለ ዝበልኩካ መለስካየን ነርካ ሴም ካብ ባርንቱ ይቐኒየላ ኣሽ ናይ መወዳእታ ደዋሊ ወይ ደዋሊት ክንቅበል ኢና እንጂ ግዜና ውን ኣኺላ ስለ ዘላ ሓሙሽተ ደቂቃ ደሪፋ። ሰላም መልሲ መስመር መን ክብል ሜሮን ሄሮን ካበይ ከረን ራይ ሄሮን ንቐፅል 6 ክልተ ሕቶ እየን ተሪፈን 6 ምርጫ እያ ኣብታ ምርጫ ሓንቲ እያ ተዓድል ማለት እዩ ክንከይድና ናፍታ ሕቶ ቁጥር 6 ኣብ ኮሌጅ ምህንድስና ቴክኖሎጂን ማይ ነፍሒ ካብ ብዝውሰዱ ዓውድታት ኣይኮነን ሀ ሕርሻዊ ምህንድስና ለ ሲቪላዊ ምህንድስና ሐ ምህንድስና ስነ ቀመም መ ኤሌክትሮኒካውን ምህንድስና ረ ከዓ መልሲ የለን

0: Alada.
1: አለሁ ከሕርሻው መንግስት
0: ሕርሻዊ ምህንድስና ይውሰድን እዩ ኣብ ኮሌጅ ምህንድስና ቴክኖሎጂ ማይነፍሒ
1: ዓመድ ማዕባ በለየ
0: ሞ ናብኢ ድዩ መፂ ኣሎ ድዩ ኣብ ኣልሓቂ ተዘይተጋጊ መፂልና ድዩ ኣብ ግዕ ዚ እኳ
1: ከደይ ታደሰ
0: ኣሮማይ ኣቲኻያ እንዲኻ ጠምል ትዓድል ሓንቲ እያ ኩሉ ግዜ ተቐንዑ እቲ መልሲ መልሲ የለን እያ ኣብ ኮሌጅ ምህንድስና ቴክኖሎጂ ማይ ነፍሒ ካብ ዝውሰዱ ዓውድታት ኣይኮነን እንታይ ኢለካ ሕርሻዊ ምህንድስና ሲቪላዊ ምህንድስና ምህንድስና ስነ ቀመም ኤሌክትሪካውን ኤሌክትሮኒካውን ምህንድስና መልሲ የለን እያ ነራ ተቐንዑ እቲ መልሲ ነመስግነካ ሄሮን ካብ ከረን ይቐኒልና 8 ሰባት ደው ኢሎም ሓደ ሰብ ጥራይ ተዓዊት ሎሚ እናታን ካብ ኣስመራ 8 ሰባት ወሲዶ ካልኦት ኣይተዓወትኩምን ስለ ምድዋልኩምን ምክትታልኩምን ብልቢኢና ነመስግን። ዝኸበርኩም ተኸታተልቲ መደብና ንሎሚ ዘዳለና እያ ትሕዝቶ ኣብዛዚምና ኣለና ድመፅ ዘለሶምን ብካልእ መደብ ክሳብ ንረኸብ ድሓንቀኒ ሰሰናይ ንኽሉና

0: سلامتنا تقبلوا فنونا من كتال تركو زغوركم تعزبتنا هم يمسيخوم ني لومي ربع عصر تو تشعة تنحس ساعة تشعة تستدالوا هاقراون زينات تحيزلكم كريبا زلخو في المنزومي ني مكتالكم بخبر نعدمكو بقندر استزينا فلان كنا من اسيات ابي معقب بهلاو كبرتات عبي قدا خمزلو تقليصوم ኣብ ንእዞባ ሰገነይቲ መደብ ማእዛዊ ምግቢ ንኩሉ ኣብ ኩሉ ንምትጓር ይስራሕ ኣሎ ፖሊስ ትራፊክ ዞባ ማእከል ኣብ ድሕነት ትራፊክ ፅርግያ ዘተኮረ ዝተምህሮ ኣብ ጎስጓስ ኣካይዶ ፕረዚደንት ትራምፕ ምስ ኢራን ዝካየድ ዝርርብ ክቋረፅ ትእዛዝ ከም ዘመሓላለፈ ተገሊጹ ኣሜሪካ ኣብ ልዕሊ ሰብ መዛሃጉራዊ ቤት ፍርድ ገበነኛታት ተወሳኺ እገዳ ከም ዘፅጠቐት ሓቢራ ኣብ ናይጀርያ ብዝተኻየደ መጥካዕቲ ብውሕዱ 25 ሰለማውያን ሰባት ተቐቲሎም ዝርዝር ዜና ካብ ወርሒ ጉንበት ጀሚሩ ክካየድ ፀንሐ ባህላዊ ቅነ መንእስያት ዞባዓን ሰባ ትማሊ 18 ነሓሰ ኣብ ሓሊብ መንተል ብዝተካየደ ስነስርዓት ተዛዚሙ ነቲ መዛዝሚ ስነስርዓት ዝተኸታተለት ወኪል ኤሪና ልማዝ ወልደ ገብርኤል ዘዳለወ ተፀብጻቢ ሰብ
1: መንእስያት መንእስያት ሃገሮም ክሳብ ክንደይ ከም ዘፍቅሩ ጥራይ ዘይኮነ ንርእሶም ዝምህርሉ ባህርያቶም ዘማዕብልሉ ብነቐፌታዊ ኣገባብ ክሓስቡን ብቕንዕና ክሰርሑን ዕድላት ዝፈጥር እዩ ቅነ መንእስያት ኣብ ምዕቃብ ባህልን ክብርታትን ሕብረተሰብ ዓብ ግደ ስለ ዘለዎ ብዝለዓለ ክስራሓሉ ከም ዝግባ ብ18 ነሓሰ ኣብ ሓሊመንተል ንዞባዒላ ብርዒት ኣብ ዝተካየደ መዛዘሚ ስነስርዓት ተገሊጹ እቲ ብቤት ፅሕፈት ሃማማት እዞባዓ ሰባት ተወዲቡ ብመንእስያትን ሕብረተሰብን ዝተዳለወ ቅነ ኣብ ብሄረ ብሌን ብምትኳር ያታዊ ድኮና ኣባይትን ኣከዳድና ምርዓውትን ያታዊ መሳርሒታት ባህላዊ ስነ ጥበባዊ ምርኢት ከምኡ ውን ንተራን ቦታን መንእስያት ኣብ ሕብረተሰብ ዘላሊ ትሕሶታት ዘጠቓለለ ነይሩ ሓላፊ ጨንፈር ሃማማት እዞባዓን ሰባ ኣቶ ኣዛዚ በረኸትኣብ ነቲ መደብ ንምዕዋት ኣበርክቶን ዝገበሩ ድሕሪ ምምጓስ እቲ ዕላማ ኣብ ምምሕዳራት ከባቢ ወሬትካ ውዳቤታት መንእሰያት ብምሕያል ባህሎምን ክብርታቶም ንኽፈልጡን ንኽዕቅቡን ከም ዝኾነ ኣርዲኡ ኣብ መሓዳሪት ንዞባ ዒላ ብርዒድ ወይዘሮ ዓሻ ዓሊኖር ብወገና እቲ ቅነ ንምስግጋር ባህላዊ ውርሻታት ሕብረተሰብ ኣገዳሲ ከም ዝኾነ ገሊጻ ወኪል ኣመሓዳሪ ዞባዓን ሰባ ኮሎኔል ክብሮም

0: ኣዮን ሓላፊ ፖለቲካዊ ጉዳያት ህግደፍ ዞባ ዓሰባ ኣቶ ሙሉእ ተስፋ ማርያም ብግሪኦም ባህልናን ክብርታትናን መሰረት ሃገራዊ መንነትና ከም ዝኾነ ብምጥቃስ ከምዚ ዝበለ ኣጋጣሚታት መንእሰያት ባህሎምን ክብርታቶም ብዕምቀት ክፈልጡን ክዕቅቡን ሓጋዚ ምዃኑ ገሊፆም። ኣብ ዞባ ዓንስባ ቅነ መንእስያት ካብ ወርሒ ግንቦት ጀሚሩ ኣብ ዝተፈላለየ ምምሕዳራት ከባቢ ክካየድ ምፅንሑ እቲ ዝተረኽበ ሓበሬታ የነጥር።
1: መንእስያት ፀዓት ኣለዎም፣ ኣንፈት ግን የድልዮም፣ ሕልሚ ኣለዎም፣ ክእለት ግን የድልዮም፣ ሓይሊ ኣለዎም፣ ጥበብ ግን የድልዮም። እዚ ከምዚ ዝበለ ኣጋጣሚ እምበር ንመንእስያት ክእለቶም ንብቕዓቶምን ክፈጥሩ ስለዝሕግዝ ክድፋኣሉ ይግባእ። ምሳላ ኤፍሬም ተስፋ ብርሃን፣ ኣልማዝ ወልደ ገብርኤል ካብ ሓሊ መንተል።
2: ኣብ ንዕዞባ ሰገነይቲ መደብ ማእዛዊ ምግቢ ንኩሉ ኣብ ኩሉ ንምትግባር ይስራሕ ከም ዘሎ ሓላፊ ቤት ፅሕፈት ሕርሻት ንዕዞባ ኣቶ እያሱ ኣሰፋው ገሊፁ። በዚ መሰረት ጎኒጎኒ ኣእካል ፀባ ስጋን ኣሕምልትን ምህርቲ መዓር እንቃቅሖን ፍረታትን ንምዕባይ ይስራሕ ከም ዘሎ ብምሕባር መደብ ንኡስን ርቡሕ እንቃፅዖ ሕርሻ ብዝመዳይ እዚ ዓብ ዝተዋፅኦ ይገብር ምህላዊ ሓቢሩ። ክኢላታት ሕርሻ በብሞይኦም ተዋሂዶም ይሰርሑ ከም ዘለዉ ብምግላፅ ብፍላይ ኣብ ምትእታውን ስፋሕን ጋብላ ወቆፎ ንህቢ ውፅኢታዊ ስራሕ ይዕመም ከም ዘሎ ብሪሖም። እዚ ከምዚ ኢሉ እንከሎ ክኢላ ልምዓት መስኖ ኣቶ ምሕረት ኣብ ሃብቲ ማርያም ብዝገበሮ ዘሎ ፃዕሪ ዛጊት 100 ጋብላ ወቆፎታት ብምስራሕ ንህቢ ኣብ ምእታው ከም ዝርከብ እቲ ሓበሬታ ብተወሳኺ ረዲኡ። ፖሊስ ትራፊክ ዞባ ማእከል ኣብ ድሕነት ትራፊክ ፅርግያ ዘተኮረ ዝተምህሮ ኣብ ጎስጓስ ንመራሕቲ ዓበይቲ መካይን ኣካይዱ። ጋዜጠኛ ቤቴል ሰሎሞን ዘዳለውቶ ፀብጻብ ፍርቱን ዓንዶም ክተቕርቡ እያ።
3: ፖሊስ ትራፊክ ዞባ ማእከል ንመራሕቲ ዓበይቲ መካይን ኣብ ድሕነት ትራፊክ ፅርግያ ዘተኮረ ጎስጓስ ኣካይዱ። ኣብቲ ብ14/18 ናሓሰ ንልዕሊ 300 መራሕቲ ኣገልግሎት ህዝባዊ መጓዓዝያ ከተማ ኣስመራን ኩባንያ ትራንስፎርን ዝተኻየደ ኣስተምህሮዊ ጎስጓስ ሓላፊ ምርመራ ሓደጋታት ኣቶ ኢሳያስ ብርሃንን ሓላፊ ምቁፅፃርን መቕፃዕትን ኣቶ ኢሳቅ ያቆብን ሕግታት ትራፊክ ምጥሓስ ኣብዘይካቲ ኣብ ሂወትን ንብረትን ዘውርዶ ጉድኣት ዝፈጥሮ ስነ ኣእምራዊ ፀቕጢ ብቐሊል ከምዘይጥመት ብምጥቃስ መራሕቲ ተሽከርከርቲ ዕቱባት ክኾኑ ኣዘኻኺሮም። ኣብ ቀዳማይ መንፈቕ ናይ 226 ብሰንኪ ጥሕሰት ሕግታት ትራፊክ ልዕሊ 1327 ሓደጋታት ከም ዘስዓበ ብምጥቃስ ብሰንኩ 28 ሰባት ሂወቶም ክስኑ ከለዉ 356 ከቢድን ቀሊልን ኣካላዊ ጉድኣት ከም ዝወረዶም ኣብ ንብረት ድማ ልዕሊ 10 ሚልዮን ናቕፋ ዝግመት ዕንወት ከም ዝሰዓበ ገሊፆም። ንሳቶም ኣስዒቦም ቀንዲ ጠንቅታት ሓደጋታት ምልክታት ትራፊክ ዘይምኽባር፣ ርሕቀትካ ዘይምሕላው፣ መስተሰቲኻ ምምራሕ፣ ኩቱር ናህሪ ቀዳምነት ዘይምሃብን ካልእን ከም ዘጠቓልል ብዝርዝር ኣብሪሆም። ኣዛዚ ፖሊስ ዞባ ማእከል ሜጀር ሃብ ተገብሩ ብወገኑ ሳዕቤና ጥሕሰት ሕጊ ንምግታእን ንምቁፅፃርን ቅፃል ጎስጓሳትን ኣስተምህሮታትን ከም ዝካየድ ብምጥቃስ መራሕቲ ተሽከርከርቲ ንዝውሃቦም ሓበሬታ ኣብ ተግባር ንምውዓልን ሓደጋታት ንምጉዳልን ብሓላፍነት ክሰርሑ ኣተሓሳሲቦም። ተሳተፍቲ ብወገኖም ኣብ ድሕነት ነፍሶምን ኣከባቢኦምን ኣተኪሩ ዝውሃብ ኣስተምህራዊ ጎስጓሳት ቅፃልነት ክህልዎ ብምዝኽኻር ፀዓቂ ምንቅስቃስ ተሽከርከርቲ ኣብ ዘለዎ ከባቢ ዝነብሩ ሸቃጦ ስጉምቲ ክውሰደሎም፣ ከምኡ ውን ንኣጋርን ተጠቀምቲ ብሽክለታን ተመሳሳሊ ጎስጓስ ክካየድ ዝብል ርእቶታት ኣቕሪቦም።
2: ኣብ ንዕዞባ ሰንዓፈ ንልዕሊ ሓደ ወርሒ ኣብ ዝቐፀለ ወፍሪ ክረምታዊ ልምዓት ዝተሳተፉ ተምሃሮ ንዝተመደበሎም ስራሕ ብዓወት ከም ዝዛዘሙ ተሓቢሩ። ሓላፊ ኣብያተ ትምህርቲ ንዕዞባ ሰንዓፈ መምህር ዑመር ዲን መሓመድ ኣብ ዝሃቦ መብርሂ 490 ተምሃሮ ኣብ ውሽጢ ከተማ ሰንዓፈ ብ3 ነቑጣታት ተመዲቦም ኣብ ምዕቃብ ሓመድን ማይን ምኩዓት ንፈልስታት ዝኾኑ ጎዳጉድን ምግራብን ብልዕል እውን ከም ተሳተፉ ገሊፆም። ኣለይቲ መምሃራን ብወገኖም ተምሃሮም ንኡስ ዕድሚኦም ንባህሪ ክፈቱ ከድንቑን ክሕብሕቡን እቲ ወፍር ዓብ ዝተዋፅኦ ከም ዘለዎ ብምግላፅ በዚ መዳይዝ እውን ብዙሕ ረብሓታት ከም ዘለዎ ኣብሪሆም። ኣባላት በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ግርማይ ስዩምን ኣቶ ኣላይ ተወልደ ብርሃንን ኣብ ዝሃብዎ ሓበሬታ እቲ ወፍሪ ኣካል ናይቲ እናሓርሶ ስቡሕ ዘይናሓርሶ ድማ ልሙዕ ክኸውን ዝሰላሰል ዘሎ መድባት ከም ዝኾነ ብምጥቃስ ብወገን ተምሃሮ ንዝረአ ቁርብነትን ተወፋይነትን መጒሶም። ስዕቡ ዝቐርብ ዜናታት ሃገራት ወፃኢ ኩራት ዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ። ፕረዚደንት ዶናልድ ትራምፕ ኩናት ብሰላም ንምዕራፍ ምስ ኢራን ዝካየድ ዝርርብ ክቋረፅ ትእዛዝ ከም ዘመሓላለፈ ተገሊጹ። ኢራን ኣብ ዘተ ሰላም ብዘለዋ ቅርብነት ከምዘይዓገበ ብምጥቃስ እዩ ፕረዚደንት ትራምፕ ንተዛታይት ጉጅለ ኣሜሪካ ዲፕሎማስያዊ መደባታ ክትቋረፃ ዘሎ። ኢራን ኩናት ብሰላም ንምዕራፍ ድልውነታ ክሳብ ትርኢ ክፅበ ምዃኑ ዝገለፀ ፕረዚደንት ትራምፕ ቅርብነት ንዘይህልዋ ግን እትፍታሕ ኣብ ኢዱ ከም ዘሎ ኣጠንቂቑ። ኣብ ልዕሊ ኢራን ከቢድ ወታደራዊ ስጉም ትኸወስድ ከም ዝኽእል ክሕብር ዝፀንሐ ፕረዚደንት ዶናልድ ትራምፕ ብቁጠባ ንምምብርካኻ ካብ ናብን ወደባት ኣብ ልዕሊ ዝካየድ ምንቅስቃስ መራኽብ ንዝወሰኑ እገዳ ከትህሮ ምዃኑ ነፂሩ ኣሎ። ኣሜሪካን ኢራንን ነቲ ኩናት ብሰላም ንምዕራፍ ኣብ ዝሓለፈ ወርሒ ሰነ ናይ ምርዳእ መዘክር ብምፍራም ኣብ ውሽጢ 6 መዓልትታት ኣብ ናይ መወዳእታ ስምምዕ ንምብፃሕ ክዛተያ ከም ተረዳዳእ ዝዝከር እዩ። ይኹን እምበር ኣብ ስምምዕ እዚ ክበፅሓ ዝመደብኦ ናይ ግዜ ገደብ ብ17 ሓሰ ብዘይፍራ ከም ተዛዘመ ይፍለጥ። ብካልእ ወገን ሕቡራት ኢማራት ዓረብ ካብ ኢራን ሚሳይላት ከም ተተኮሰላ ብምክሳስ ምሳት ፀንሐ ንግዳውን ቁጠባውን ዝምድና ከም ዘቋረፀቶ ብወግዒ ገሊፃ። ይኹን እምበር ነቲ ክሲ ዝነፀገት ኢራን ሃገራት ማእከላይ ምብራቅ ዞባዊ ፀጥታ ንምውሓስ ብሓባር ክሰርሓ ፀዊዓ ኣላ። ኣሜሪካ ኣብ ልዕሊ ሰብ መዛህጉራዊ ቤት ፍርድ ገበነኛታት ተወሳኺ እገዳ ከም ዘፅደቐት ሓቢራ። እዚ ሓድሽ እገዳ ንፕረዚደንትን ጠበቓ ናይቲ ቤት ፍርድን ከም ዘጠቓልል ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ገሊጹ። ኣሜሪካ ኣብ ኣሰራርሓ ናይቲ ትካል ዘለዋ ዕቀብታት ብምጥቃስ እያ ነዚ ኣብ ኣህጉራዊ ባንክታት ንዘሎ ንዋይ ዘደስክል እገዳ ከም ዝወሰነት ሓቢራ ዘላ። ነቲ ስጉምቲ ዝኾነ ንቤት ፍርድ ገበነኛታት ንኣህጉራዊ ሕጋጋት ዘቆናፅብ ምዃኑ ፍሊጡ። ኣሜሪካ ኣብ ዝሓለፈ ዓመት እውን ኣብ ልዕሊ ዝተወሰኑ ሰብ መዚ ናይቲ ቤት ፍርዲ ተመሳሳሊ ስጉምቲ ወሲዳ ምንባራ ዝከር እዩ። ኣህጉራዊ ቤት ፍርድ ገበነኛታት ዕላማ ክኾኑ ብልዕሊ ዝተመርፁ ዝተወሰኑ መራሕቲ ጥራይ ብምትኳር ክሰርሕ ምፅንሑ ዝወቐሳ ብርክት ዝበለ ሃገራት ኣባልነተን ናይ ምስሓብ ስጉምቲ ክወስዳ ፀኒሕን ኣለዋ። ኣብ ሓምለ 2002 ዝተመስረተን ኣሜሪካን ሩስያን ዝርከበአን ብርክት ዝበለ ሃገራት ዘይጠርንፍን ኣህጉራዊ ቤት ፍርድ ገበነኛታት ተኣማንነቱ እናጎድለ ክመፅእ ምፅንሑ ይግለጽ። ኣብ ማእከላይ ሸንኽ ናይጀርያ ብዝተኻየደ መጥቃዕቲ ብውሕዱ 25 ሰላማውያን ሰባት ከም ተቐትሉ ካብቲ ከባቢ ዝተፈነወ ዜና ረድዩ። በዚ ናይ 18 ሓሰ መጥቃዕቲ ዓሰርተታት ከም ዝቆሰሉን ኣብ ንብረትን ኣባይትን ከቢድ ዕንወት ከም ዝሰዓበን ሰመዝ ፀጥታ ናይጀርያ ሓቢሮም። እቲ ኣብ ክፍለ ሃገር ፕላትዩ ዝተፈፀመ መጥቃዕቲ ቀቢላዊ ምትፍናን ዘንቀሎ ክኸውን ከም ዝኽእል ኣፈናዊ ግምታት ኣሎ። መንግስቲ ናይጀርያ ፈፀምቲ ናይቲ መጥቃዕትን መሓዝ ናብቲ ከባቢ ተወሳኺ ሰራዊት ኣዋፊሩ ኣሎ። ሰፊሕ ክፋል ናይጀርያ ብትሕቲ ሽበራውያን ዕጡቓት ወዲቑ ብምህላው ፀጥታ ንምሓዝ ዝካየድ ወፍሪ ኣድማዓ ክኸውን ከምዘይከኣለ እዮም ናይ ቀረባት ዓዘብቲ ዝጠቕሱ። ካብ 2009 ኣብ ሰሜናዊ ክፋል ሃገር ኣፍሪቃዊት ሃገር ብዝተካየደ ዘሎ መጥቃዕትታትን ግጭታትን ልዕሊ 40,000 ሰባት ከም ተቐትሉን ሚልዮናት ካብ ኣባይቶም ከም ተመዛበሉን ፀብጻባት የረድዉ። ሰራዊት ሶማልያ ትማሊ 18 ሓሰ ብዘካየዱ ስርሒት ኣብ ልዕሊ ሽበራዊ ጉጅለ ኣልሸባብ ከቢድ ሰብኣዊ ክሳራ ከም ዘውረደ ሓቢሩ። በቲ ኣብ ከተማ ባይዶዋ ብዝተካየደ ስርሒት ብውሕዱ 30 ሽበራውያን ከም ተቐትሉን ዓሰርተታት ከም ዝቆሰሉን ኣዘዝቲ ሰራዊት ሶማልያ ገሊፆም። እቲ ስርሒት ኣባላት ኣልሸባብ ኣብታ ከተማ ድሕር ዘካየድዎ ምጥቃዕትታት ቦምብ ከም ዝሰዕበ ክፍለጥ ተኻኢሉ ኣሎ። ሰራዊት ሶማልያ ኣብ ዝሓለፈ ወርሓት ሓምለን ሰነ ብዘካየዶ ተመሳሳሊ ስርሒታት ብጠቕላላ ስታትሱስ ኣባላት ኣልሸባብ ከም ዝቐተለ ፀብፀባት ይረድዎ። እቲ ሰራዊት ኣብ 2026 ኣንጻር ኣልሸባብ ዘካየዶ ስርሒታት ብዓይነትን መጠን እናስፊሕዎ ከም ዘሎ ፀብፀባት ይጠቕሱ። ሽበራዊ ጉጅላ ኣልሸባብ ንልዕሊ 20 ዓመታት ቀንዲ ፀጥታዊ ስጋኣት ሶማልያ ኮይኑ ከም ዘሎ ዝፍለጥ እዩ። ጃፓንን ኣውስትራልያን ፀጥታውን ወታደራውን ዝምድነአን ንምምዕባል ዝኽእል ሓድሽ ስምምዕ ከቲመን። እዚ ላዕሎ ወሰን ነዚ ክልቴን ሃገራት ትማል 18 ሓሰብ ኣብ ርእሰ ከተማ ካምቢራ ኣውስትራልያ ኣብ ዘካይድዎ ዝርብ ዝተበፅሐ ውዕል ክልቴን ሃገራት ወታደራዊ ቴክኖሎጂን ሓበሬታን ክለዋወጣ ዝኽእል እዩ። ከም ኣካል ስምምዕ ጃፓን ካብ ግዛኣት ኣውስትራልያ ፈተነ ሚሳይል ከተካይድ ምዃና ተፈሊጡ ኣሎ። እቲ ስምምዕ ዞባዊ ፀጥታዊ ኣገዳስነቱ ቀሊል ከም ዘይኮኑ ንዝኣመታ ክልቴን ሃገራት ንትግባር ኡ ከም ፅዕራ ገሊፀን። ይኹን እምበር እቲ ክልታዊ ስምምዕ ኣብ ዞባ ኤስያ ፓስፊክ ፀጥታዊ ፀገማት ከስዕብ ከም ዝኽእል ዝሕብሩ ናይ ቀረባት ዓዘብቲ ካብ ቻይናን ሩስያን ዝኣመሰላ ሃገራት ተቃውሞ ክገጥሞ ትኽእሎታት ኣሎ። ኣውስትራልያ ኣብ 2021 ምስ ኣሜሪካን ብሪጣንያን ዘኸተመቶ ዝተረቓቐ ሳብማሪናት ክትውንን ዘጠቓልል ስምምዕ ካብ ሓያሉ ሃገራት ተቃውሞ ክመፁ ፀኒሕ ኣሎ። ሩስያን ጋናን ቁጠባውን ዲፕሎማስያውን ዝምድነአን ንምምዕባል ዝኽእል ስምምዕ ከም ዝኸተመ ሓቢረን። ከም ኣካል ትስምምዕ ሚኒስትራት ጉዳያት ወፃእ ክልቴን ሃገራት ማለ 18 ሓሰብ ከተማ ሞስኮ ዘካየድዎ

ቅርብ መጠን ንግዳዊ ምልውዋጥ ንወፍረን ምስፋሕ ከም ተዘራረቡ ተፈሊጡ ብዘካዚ ሩስያ ንጋና ንሰላማዊ መዓላ ዘገልግል ትካል ኒኮሎሳዊ ፀዓታ ምህናፅ ክትሕግዛ ቁርብነት ኣገሊጻ ኣላ ዲፕሎማስያዊ ዝምድና ንምምዕባል ከዓ ምንቅስቃስ እናፃ ቪዛ ከተኣታትዋ ከም ዝኽእላ ኣሚተን ኣለዋ ዜናታት ምዝዛም ኣርእስታት ወደግመልኩም ቅነ መንእስያት ኣብ ምዕቃብ ባህላዊ ክብርታት ዓብ እግደ ከም ዘለዎ ተገሊጹ ኣብ ንዞባ ሰገነይቲ መደብ ማእዛዊ ምግቢ ንኩሉ ኣብ ኩሉ ንምትግባር ይስራሕ ኣሎ ፖሊስ ትራፊክ ዞባ ማእከል ኣብ ድሕነት ትራፊክ ፅርግያ ዘተኮረ ኣስተምህራዊ ጎስጓስ ኣካይዱ ፕረዚደንት ትራምፕ ምስ ኢራን ዝካየድ ዝርርብ ክቋርፅ ትእዛዝ ከም ዘመሓላለፈ ተገሊጹ ኣሜሪካ ኣብ ልዕሊ ሰብ መዘሃጉራዊ ቤት ፍርዲ ገበነኛታት ተወሳኺ እገዳ ከም ዘፅበቐት ሓቢራ ኣብ ናይጀርያ ብዝተኸየደ መጥቃዕቲ ብውሕዱ 25 ሰላማውያን ሰባት ተቐቲሎ ነሳዕቲ ዝተዳለዉ ዜናታት ተዛዚምሎም ዝተረፉ መድባትና ንሓድገኩም ብወገነይ ሰናይ ምሸት

0: መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜያት ኣቕፂሩ ኣሎ። ሰለስተ ዓመታት ብዘይ ዕረፍቲ ለይትን ቀትርን ብዛዕባ ባሕሪ ለፍሊፎም። ማዕርጉ ድያቆን እዩ፣ ኣማኻሪ መራሒ ስርዓት ብልፅግና ድማ እዩ። ንናፅነትን ልኡላውነትን ኤርትራ ኣብ መጋስን ቁንፃብን ተዋፊሮም ካብ ዘለዉ ጉጅለ ስርዓት ብልፅግና ሓደ እዩ። መራሕትን ልሂቃንን ስርዓት ብልፅግና ኣብ ጉዳይ ኤርትራን ኤርትራውነትን ቀይሕ መስመር ሰጊሮም ካብ ሓዲድ ኣንደላሂፆም ከም ዘለዉ እዚ ድያቆን ዲ ፖለቲከኛ ሓደ መርኣያ እዩ። ሃለውለዉ ምስማዕ ግን ዝፅላ ኣይኮነን።
1: ኢትዮጵያ የባህር በር ስታገኝ ኤርትራ ኤርትራ የሆነችበት ምክንያት ይፈርሳል ይፈርሳል። መነሻ ኣመክንዮ መነሻው ኤርትራ ኤርትራ እንድትሆን ያደረጋት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ። ልክ ኢትዮጵያ የባህር በር ካገኘች ኤርትራ ታዲያ ምን ታደርግላቸዋለች? በቃ የኤርትራ ጥቅም ያልቃል እዛ ጊዜ።
0: ኢትዮጵያ ኣፍ ደገ ባሕሪ ምስ ረኸበት ኤርትራ ኤርትራ ዝኾነትሉ ምኽንያት ክብቅ እዩ። ኤርትራ ኤርትራ ክትከውን ዝገበራ ካልኦት እውን ዝተቐበልዎ ኢትዮጵያ ቀይሕ ባሕርን ከይትረክብ እዩ። ኢትዮጵያ ቀይሕ ባሕሪ ምስ ረኸበት ኤርትራ እንታይ ክትገብረሎም እያ? ጥቕሚ ኤርትራ ሽዑ ክብቅ እዩ። ኣዱሊስ፣ ታጁራ፣ ምፅዋዕ፣ ዓሰብ እዚኦም ኩሎም ኣብ ትሕቲ ኢትዮጵያ እዮም ነይሮም። ሕጂ ወላ ሓንቲ የለን። ባሕሪ ነጋሽ ዝነበረ ጣልያን ገዚእዎ፣ ኤርትራ ዝብል ስም ሂብዎ። እነሆ ሕጂ ብሰላም ክንነብር ኣይከኣልናን። ኤርትራ ምርካብ ኣይኮነን። ንኣብነት ሶማላውያን ወይ ሶማሌላንድ ወይ ጁባላንድ ንኢትዮጵያ ወደብ እንተሂቦማ ኤርትራ ኤርትራ ዝኾነትሉ ምኽንያት ከብቅዕ እዩ። ኢትዮጵያ ኣብ ዝኾነ ቦታ ንኣብነት ቻይና ንኢትዮጵያ ወደብ እንተሂባ ኤርትራ ትፈርስ።
1: ቻይና አሁን እኛና ቻይና ሩቅ ነናለ። ቻይና አሁን ለኢትዮጵያ ወደብ ብሰጣት ኤርትራ ኤርትራ የሆነችበት ምክንያት ይፈርስ።
0: ዘገርም እዩ። እዚ ዓበድበድ እዚ ምስ ምንታይ ዝቁፅር? ኣእምሮኦም ብዝሰሓቱን ኣብ ኸለውሳ ብዝነብሩን ሰባት ዝምከር መራሒ ብልፅግና እንታይ ሃውተ ተደኣ እሞ እንታይ ሓጢኣት ኣለዎ? የማነ ፀጋሙ ብምሩኻትን ዕቡታትን ዝተኸበ ስስዓን ህንጡይነትን ድማ ዝባህርያቱ ስለ ዝኾነ ኣብዚ ብኢትዮጵያውያን ልሂቃን ተላዒሉ ዘሎ ውፍሪ ባሕሪ ኩሎም ዝጠፈሹ ብቑራቦ ብልፅግና መኣዝኖም ዝሰሓቱ ብኽቱር ፅልኢ ህዝቢ ኤርትራን መሬታን ዝዓወሩ ኣቦታቶም ኣብ በረኻታት ሳሕል ዝተረፉ ምሩኻት ኩናት ህዝባዊ ግንባር ዝነበሩ ኣብ መሳኽቲ ቴሌቭዥናት ሓተው ክብሉ ይውዕሉን ይሓድሩና ኣለዉ። ንገሌ ካብኣቶም ከም ኣብነት ንስማዕ።
2: ኢትዮጵያና የኤርትራ ግንኙነት ሁለት ጎረቤት ሃገራት የሚመሩበት ህጋዊ ስርዓት ሳይበጅለት
0: ርክብ ኤርትራን ኢትዮጵያን ክልተ ጎረቤት ሃገራት ዝምርሓሉ ህጋዊ ስርዓት ከይተዳለወ 7 ዓመት

0: ኣትሓሊፉ።
1: ናይ ኢትዮጵያ ሕጋውን ታሪካውን ወደባት ዝሓዘቶ ኤርትራ ድማ ኣይሽምካይዶ ብነፃ ወደብ ክትበና ብ1990 ማለት 1998 ብትዕቢት ንኢትዮጵያ ወሪራ ከምዚ ሎሚ ዋጭዋጭ ከይተባህለ ክሳብ 1998 ወራር ጅምርን ባሕርኹም ኣግማልኩም ኣስችሉ ኢሎም ባዕሎም ኢትዮጵያውያን ዝሕሰምዎን ወደብ ዓሰብን ባፅዕን ምስቲ ኣብቲ እዋን ዝነበረ ናይ ምትሕባር ሃዋህውን በቲ ንዑ ዝገዝእ ዝነበረ ሕጋጋትን ብዝተገብረ ሕድገታት ኢትዮጵያ ብወደብ ዓሰብ ሙሉእ ኣገልግሎት እያ ትረክብ ዝነበረት። እዚ ንዕዘቦ ዘለና ቅድሚ 1998 ወደብ ዓሰብ ብሙሉእ ዓቕሙ ንኢትዮጵያ ንጡፍ ኣገልግሎት እናሃበን ከሎ እዩ።

0: ብዛዕባ እቲ ካብ 1998 ክሳብ 2000 ዓ ም ኣብ መንጎ ኤርትራን ኢትዮጵያን ዝተኻየደ ደማዊ ኩናት ኣብ ግዜኡ ብዙሕ ተባሂሉ ስለ ዝኾነ ሎሚ ንድሕሪ ተመሊስካ ምትኽቶ ኣድላይነት የብሉን። እንተኾነ ነዞም ሕጂ ኣብ መሳኽቲ ቴሌቭዥናት ኢትዮጵያ ውጥም ቅልቅል እናበሉ ሓሶታት ዝነስሑን ህዝቢ ዘደናግሩን ዘለዉ ናይ ትማሊ ስዑራት ኩናት ሓቂ ምንጋሮም ግን ኣገዳሲ እዩ።
1: ኣብይ ከም ይመራዊ መንግስቲ ጋር መቀመጥ በምንም መልኩ ለምንም ዓላማ በድርድር መቀመጥ ነውር፣ ከነውር በላይ ነውር ነው ተብሎ ነው መወሰድ ያለበት።
2: አብይ አህመድ ድንክ ነው፣ የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው ነው።
1: ስለዚህ የአብይ መንግስት እንደዚህ አይነት ሞራል መሰረት የለውም ብቻ ሳይሆን ጤነኛ አእምሮ ያለው ማንኛውም ወገን ህወሓት የትግራይ መንግስት ብቻ አይደለም፣ አብይ ይመራዋለሁ ከሚለው የተራ የነፍሰ ገዳዮች ቡድን ጋር መቀመጥ ነው ነውር መሆን የነበረበት።
0: ንህዝቡ ጠሊሙ ትማሊ ምስየ ናይ መንግስትና ክንዛተ ዝብል ዝነበረ ሎሚ ተገምጢሉ ነቲ ዘናእሶን ዝነዓቆን ከሳሲ ዝጓናባሕ ዘሎ ትማሊ ብምስምስ ዶብ ኣብ ዝበልዖ ኩናት ኣላፍ መንእሰያት ኢትዮጵያ ዘህለቐ ደረት ኣልቦ ሓሶቱ ስቂልካ ምሕላፍ ቁኑዕ ኣይኮነን። ንሱን መሰልቱን ነቲ መሪር ሓቂ ከም ሓሞት እናመረሮም ክውሕጥዎ ስለ ዘለዎም
3: ስለዚ ከዚ ቀደም የሰራትና ስህተት ናርሞ
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ። ኣብ ዓሰብ ዝዋጋእ ዝነበረ ሰራዊትና ኣይሞከር ኣብ ዝበሃል ቦታ በፂሑ ነይሩ። ኣይሞከር 18 ኪሎ ሜትር ካብ ዓሰብ እዩ።
3: ኣይሞከር ንባል ቦታ ላይ ደረሶ ነበረ ዓሰብ ጋር ዝዋጋ የነበሩ ሓይላችን ኣይሞከር ማለት ከዓሰብ 18 ኪሎ ሜትር ነው። ጂኦግራፊ ኣሁንም ይታወቃል።
4: ኣይሞከር ንገዳረሱ ካብዚ ሕጂ ዘለና መከላኸሊ መስመር ሓድሽ መከላኸሊ መስመር ድሕሪ እያ ኣብ 37 ሜትር እታ ቦታ እዚኣ እንዳ 37 ኣብዚ ዘሎ እቲ መከላኸሊ መስመርና ካ ድነ ስለዚ ኣብ መንጎትን ዘሎ ክልሊ ነዊሕ 67 ኪሎ ሜትር ይዝ ሕጂ ዳ ኣይሞከር ትበሃል በከር ለዳዓ ትብልዋ እንታይ ማለት እዩ ትርጉማ
0: ሓቀኛ ታሪክ ግንባር ቡረ ንምዝኽኻር መከላኸሊ መስመር ሓይልታት ምክልኻል ኤርትራ 71 ኪሎ ሜትር እዩ ዝነበረ። ኣብቲ እዋን ብውድብ ሓድነት ኣፍሪቃን ካልኦት ቅዱሳትን ነቲ ኩናት ንምዕራፍ ብዝወሰድዎ ተበግሶን ሰላም ሓይልታት ምክልኻል ኤርትራ ካብ 71 25 ኪሎ ሜትር ንድሕሪት ክስሕብ ስለ ዝተወሰነ መከላኸሊ መስመሩ ኣብ ከባቢ 43-44 ኪሎ ሜትር ካብ ዓሰብ ገይሩ እዩ ነቲ ወራር ዘፍሸለ። ሰራዊት ኢትዮጵያ ድማ ኣይሽንኳይዱ ኣይሞከር ኣብ መከላኸሊ መስመር ሓይልታት ምክልኻል ኤርትራ ክፅጋዕ እኳ ኣይከኣለን። ኣይሞከር 18 ኪሎ ሜትር ተባሂሉ ተጠቂሱ ዘሎ ድማ 18 ዘይኮነስ ኣይሞከር 37 ኪሎ ሜትር ካብ ዓሰብ እዩ። እዚ ንሪኦ ዘለና ካርታ ድማ ኣብቲ እዋን ኩናት ንኣታሓዛ ድፍዓት ክልቲኡ ሓይልታት ኣመልኪቱ ኣዛዚ ግንባር ቡሬ መጀር ጀነራል ሃይለ ሳሙኤል ዝሃቦ መብርሂ እዩ።
4: እቲ

0: ቅድም ከዋሚ መካር ሓደ መስመርና ከዓና ዝነበረ እዚ እዚ ቀይሕ ዘሎ ፀጋማይ ጫፍ ናይቲ ግንባርና ኣብዚ 8 23 ዘሎ ክበፅሕፈሎ እቲ የማናይ ብራክነት የማናይ ክፍትና ከዓ ኣብ 7 38 ክልለው ያልባል ቦታ እዩ ነሩ። እዚ መከላኸሊ መስመር እዚ ንፅርግያ የማነ ፀጋም እዩ ዝቆርፅ ስጋብ 50 ኪሎ ሜትር ርሕቀት ነይሩ ካብ የማን ስጋብ ፀጋም ካብ ፀጋም ስጋብ የማን ማለት እዩ። እቲ ናይ ፀላ መከላኸሊ መስመርካ እዚ እዚ 8 8 ንብረለና ፀጋማይ ክንቲ እዚ ከዓ እቲ የማናይ ክንቲ ስጋብ 6 3 ንብረ ዘለና ማለት እዩ። እዚ ውን 48 ኪሎ ሜትር ርሕቀት ነይሩ ካብ የማን ስጋብ ፀጋ። ስለዚ እቲ ናይ መጀመርያ 71 ኪሎ ሜትር ወ ግንባሩ እዩ ዝፍለጥ ቅድሚ ናብዚ ሓድሽ መከላኸሊ መስመር ምምፃና ዝነበረ ዕርድና እቲ ድሕሪ ዕለት 28 በቲ ኣንቶወዲ ጠቀስናዮ ውሳኔ ናይ መንግስትና ዝቀየር ናይ ሓድሽ መከላኸሊ መስመር ካ እዩ እዚ ኣብ ከባቢ 44 ኪሎ ሜትር ኣለና ማለት እዩ። እዚ ተናና መከላኸሊ መስመር እዚ ተፀጋማይ ዝካኣት የማናይ
1: ሕጂ እውን ናይቲ እዋን ሰነዳት ኢና ክነቐርብ። ብ9/2000 ዓ.ም ገና ርሱን ኩናት ኣብ ዝነበረሉ እዋን ጋዜጠኛታት ማዕከናት ዜና ወፃኢ ምዝሓዘ ጉጅለ ኣብ ግንባር ቡሬ በፂሕና ነርና። እዚ ንሪኦ ዘለና ሰነድ ኣብቲ ኣይተ ጻድቃን በፂሕናዮ ነርና ዝበሎ 18 ተባሂሉ ዝፅዋዕ ቦታ እዩ። 18 ቀንዲ ደጀን ሓይልታት ምክልኻል ኤርትራ ኮይኑ መቐበሊ ምሩኻት ሰራዊት ኢትዮጵያ ኮይኑ ይጸኒሕና።
2: ከምሽቶ 4 ሰዓት ውጊያ ጀምረናል። በዛ ላይ የነበረ ግን ብዙ መስዋዕትነት መክፈልና ቁስለኛ ነበር ማለት ነው። የኢትዮጵያ ሰራዊት ከፍተኛ ጉዳት ነው ማለት ነው የደረሰብን። በዛ ጊዜ ቀውጢ ውጊያ ነበር ማለት ነው። ቀውጢ ውጊያ በሚካሄድበት ጊዜ ግን መስዋዕትና መቁሰል ነበር ማለት ነው። በተለይ 6 ሰዓትና 7 ሰዓት ላይ ከሌሊቱ ጣም የተጠጣፈ ውጊያ ነበር ማለት ነው። አንድ ሻምበል ነበር የገባ ነው። ወዳውኑ ሻምበል አመራራችን ተሰዋ። በዛም የተነሳ ያው ብዙ መስዋዕትነት እየተከፈለ ሲሄድ በመሀከል ተኩስ አቁሙ ብለን ያው ወደዚህ እንድንመጣ አድርገናል ማለት ነው። እና የነበረ ሁኔታ ይህን የመሰለ ነው። ነገር ግን ውጊያው ግን በጣም በጣም አስከፊ እና አንገፍጋፊ ነው የነበረ በእኛ የነበረ ውጊያ ማለት ነው። ሀሳብ ቀርቶ ግማሽ መንገድ አልተደረሰ
3: ነበረና ምርፈሽን ሻዕብያ ተሃድምያ ንሕና ግን ዓሰመቲና ተነባሮ የነበረና ዕላማ ፈርመሽኑ ካብ ወልድሓር የኾነ ማእኸላት እዩ ለዊስና ዓቕምንና ኢሎም ነገሮምና ኣመራርና ዓቕሚ ንኽእል ኢና ሙሉእ ለይጉድን ኣመራር ብቕዓተኢና ኢሎምና ሰራዊት እውን ብቕዓትኹም ሰልጢንኩም ኢኹም ኢሎምና ኣማኻለት እዩ ኣላሂብና ቁፅሪ የብሎም እዩ ብዙሓት እዮም ካብ ሓንቲ ጋንታ እተ ካብ ሻለቃ ደረጃ ነበረ ካብ ሓንቲ ጋንታ ካብ 86 ተመሊሶ ካብ 88 16 ተመሊሶ ካብ ልቃርዩ ወቑዒ ቁስሊ ካይኖም
4: ቤት ኤርትራ ጦርነት እኔ ቡሬ ነው የነበርኩት። ጦርነት ተጀመረ፣ ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻልንም። አንድ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል።
1: እዚ ንሪኦ ዘለና ኣብ 37 ኪሎ ሜትር ማለት ኣይሞከር ተተኺሉ ዝከላኸል ዝነበረ መዳፍዕ ሓይልታት ምክልኻል ኤርትራ እዩ። ወታደራዊ ሳይንስ ንዝፈለጥ ሰብ መዳፍዕ ኣብ 37 ተነይሩ ቀዳማይ መከላኸሊ መስመር ካብቲ መዳፍዕ ዘለዎ ቦታ ክንደይ ኪሎ ሜትር ርሒቑ ከም ዘሎ ርዱ እዩ።
5: ሰንዓፈን ኣልፈን እምባሶራን ተቆጣጥረን እምባሶራ ላይ ታንኮቻችን ንሰቅለን
1: ሓሶታት ኣይተጻድቃን ይቕጽል። ብወገን ሰንዓፈ ኣብ እምባሶራ ታንክታትና ሰቒልና ከስከሰ ዝበሃል ቦታ በፂሕና ነርና። ብወገን ዓድዋ ዓዱ ኋላ ዓረዛ ሓሊፍና እቲ ውግእ ኣብ ጥቓ መንደፈራ ይካየድ ነይሩ።
5: ክሎዝ መንደፈራ ነበር ውግያ ሲደረገ ነበር።
1: ሓደ ላዕለዋይ ኣዛዚ ሰራዊት ነይረ ዝብል ኣብ መራኸቢ ብዙሓን ወፂኡ ዓይኒ ዘንቁር ሓሶት ክዛረብ ዓገብ እዩ። ንልቦና ዘለዎ ሰብ ግን እዚኦም ግን ልቦና የብሎምን። ብዘይ ሕንከት ድለያም ክብሉ ስኻ ክዝብሉ ኣይኮነን። ብዙሕ ምዝራብ ኣየድለ

0: ኒው ሰነዳት ጻዕዳ ቀላይን ዓዲ በጊዖን እኹል መልሲ ስለ ዝኾነ
1: እሞ ኣብቲ መቕባት ብፍላይ ኣብ ክሳድ ዕቃ ዝነበርኩም ኩናት እንታይ መስሊ ነርስ ክተባሃቡ ብዛዕባ ፅንክር ዝብሉ ኩናት ውን ገጢምኩም ዝነበርኩም ይስማዕ እሞ ዝርዝር ኣብካታ ኣለና ብዛዕባ
2: ዋላ ሓንቲ ፅንኩር ኢልና እውን ክንገልፆ ይንኽእል ኢና። ቅርፂ መሬት እቲ ቦታ ሙች እዩ። ኣብ መንጎ ፀላእ ዝብገሰሉን ንሕና ዘለናያስ ናይ 2,000 ይውሕሉ ብተጨን ገይሩ ከባቢ ዳዕረኹ ንዓዝ 10 ተረተር ዝበረኸ ከምኡ ኢሉ ንዓረዛ ዝኸይድ መስመር ማይ ድማ ዝኸይድ መስመር ኢና ሒዝና። ንሱ ከዓ ካብ ጎላጉል ካብ ዝተሓተ ዕንቆት ዝላዕሊ ብረኸ ዝመፅእ ነይሩ። ቅርፂ መሬቱ ንባዕሉ ተሪር ዓቐበት እዩ። ንሕና ግን ብብራኸ መፂና ኣብ ሓደ ከቢድ ጉዕዞ ዘይብሉ መስመር ስለናኣቱ ድኻም ነርና ክብላ ይክእልኒ። ቅርፂ መሬት ላዓል ታሕትን ሸንኮለል ደብል ኣይነበሮን። ስለዚ ቅርፂ መሬት ስለዝሓገዘና ድመቻ ንምውጋእ ንዓና እዩ። እቲ ዝተመርፀ ቦታ ከዓ በዚኢኻ ከም ሓደ ቅቡል ወሲድካ ንክትዋጋእሉ ዘተባብዓካ ሓደ ካብ ዘዕወተና ነገርካ ቅርፂ መሬት እዩ ማለት እዩ። እቲ ተሓዛ ናይ ፀላእ ዝመፀሉን ናትና ተሓዛን ዝነበረ ሓደ ካብ ዘዕወተና እዚ እዩ። ብዓብይቲ ፀላእይ ተዳኺሙ ሞይቱ እናተዘብጠ ዝመፀ እቲ ምንሰሓብና ንድኻም ናይ ጉዕዞ ኣሸጊርዎ ኣብ ዝጥዕመና ቦታ ንክንሃርሞ ኣተባቢዕና ከምዚ እናኾነ ምስ መፀ ኢና ንሕና ከዓ ኣብ መደምደምታ ነቲ ናይ መወዳእታ ፅቡቕ ዕድል ኣጋጢምና ነቲ ስራሕ ከዓ ብፅፉፍ ተወዲኡ ማለት እዩ። ንዚ ሞታ ስመሽዑ ኣብ መወዳእታ ድሕር ዘይተሃርሞ ኹን ካብሞ ንባዕልካ ሞይትካ ኣለካ ስለ ዝኾነ ነቲ ድሞተ ኢና ሃሪምና ማለት እዩ።
3: ዛርቃን ጦርነት መርቻ ኣለውኝ ኣሰብን እንያዝ ብያ ኣለውኝ ብሎ ሲናገር ሰማዖት
0: ፃድቃን ውግእ መሪሐ ዓሰብ ንሓዞ ኢለ ነይረ ኢሉ ክዛረብ ስምዐዮ።
4: ፃድቃን ሲቪል ነው ስራውም ሌላ ነው። ግን ያው ኣልብሰ ኮ የሆነ ኮ ከዋክብቲ ካስቀመጥ በዛ ትጠራ ኣለ።
0: ፃድቃን ሲቪል እዩ ስርሑ ካልእ እዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ። ፃድቃን ክዛረብ እንተ ደኣ ኮይኑ ብፀሮና ውግእ ክመርሐ ኢሉ ውትድርና ዝፈተነ ኣብኡ እዩ ኣብኡ ፈቲኑ ንሰራዊት ኢትዮጵያ ኣብ ሓንቲ ጸባብ ቦታ ኣእትዩ ዝቐጥቀጦን ንሻዕበያ ብዘበርከቶ ውዕለትን በቲ ኣብኡ ዝሃለቐ ሰብን ንብረትን ክስንብድ ነይርዎ። ጻድቃን ዝመርሖ ኩናት ኣይነበረን። ካብ ባድመ ሰራዊት ኣጉዚሉ ንጽሮና ኸይዱ ባዕሉ ኣዛዚ ኮይኑ ኣትዩ ውፅኢቱ ድማ ኣብኡ ኣሎ። ድሕሪ ውግእ ጾሮና ንኻልኣይ ግዜ ምድላዊ ይገበር ተባሂሉ ሽዑብ መራኸቢ ብዙሓን ዘይተነግረ ሳሞራ ግንባራት ከዋህድ ጻድቃን ድማ ካብ ቦትኡ ተኣልዩ ምስ በዓል ጀነራል ገዛኢ ኣብ ከባቢ ሎጂስቲክስ ንኽጸንሕ ተወሲኑ።
4: መንያዝን ያችን ድልም እንኳን ሳስቴን እንዳናረግ ከዛ የነበረው ተኩስና እንትን ኦርጦ ይዞ ሂዶ ጾሮና ቀጥሎ ራሱ ኮማንደር ሆኖ ገባ የራሱ ውጤት እዛ አለ።

0: እዚ ኣንጻር ጻድቃን ዝዛረብን ንጻድቃን ዝውንጅልን ዘሎ ጆን መንጋክ ዝተባህለ ሰብ ንባዕሉ ኣካል ናይቲ ዝጠቕሶ ዘሎ ኩናት ነይሩ። ብ23/24 ግንቦት 2000 ዓ.ም ኣብ ዓዲ በጊዖ ንዝተኻየደ ኩናት ዝመርሐን በሽሓት ዝቝፀር ሰራዊት ኢትዮጵያ ዘህለቐን እዩ። ድሕሪ ስምምዕ ኣልጀርስ ምስ ዓቃብ ሰላም ሰራዊት ውድብ ሕቡራት ሃገራት ዝረዳድኡ ብወገን ኤርትራ ብሪጋደር ጀነራል ኣብርሃለይ ክፍለ ዘማእክሎ፣ ብወገን ኢትዮጵያ ድማ ኣለምሸት ደጊፌ ሕጂ ጀነራል ብልጽግናን ጀነራል ዮሃንስ ገብረ መስቀል ማለት ጆን መንጋግ እዮም ነይሮም። እቶም ኮሚቴ ኣብራማ ምስ ብሪጋደር ጀነራል ኣብርሃለይ ክፍለ ምስ ተራኸቡ ዝተባሃህልዎ ንስማዕ።
1: ኣኼባ ኣብ ዶብ ዘይንገብሮ ኣብ መረብ ኣብ ዘላኣንበሳ እንተበልናዮም ኣብ የብና ክልተ ግዜ ግን ሕራዩ ሓንቲ መረብ ገርናያ ክልተ ግዜ ወር እምበር ከም መተካእታ ከዓ ጅቡቲ ኢልና መረብ ስ እንታይ ክንከኣተላ ኣብዚ ገደፍካ ሰብካ ስለ ዘሎ ክልሰማእታት ጌርካ ውን ትመፅእ ሕጂ ምስ ኣብየና ናይ ቦታኹን እዚ እምቢኡ ከይድ ምስ በለና ዝገዝብልና ኣብኡ ከዓ እዩ ንርስ ሸዑ ኣብዚ ናይ ዓዲ በጊዕ ንሪኢት ንስ እዩ ናይቲ ግንባር ሓላፍ ነይሩ ናይቲ ክፍለ ሰራዊት ተናቲ ክፍለ ሰራዊት ኣይተመልሰን ኣብኡ ተሪፉ ከይጀመርና ከለና ካብዚኣ ኳዓ ኢና ተመለሽና ኢለኒ ካብ ዓዲ በጊዕ ዘይበይኒ ከዓ ካብ ሞተመሊሽካ መንደደ ምሳሃለ ዘይነበይኒ ከዓ ካብ ሞተመሊሽካ ኢለ
2: ጦርነቱ ስከየት ንምሄደው የለ

0: ሰዎች ሁለት የተለያየ መልስ ሰጡኝ። አቶ ተፈራ እስከ ቀይ ባህር አለ፣ መለስ እስከ ቻላችሁት አለ። የሁለቱ አልጣመኝም። እውነት ለመናገር
1: እስከ ቻላችሁት ምን ማለት ነው?
0: አዎ እሱ እኮ ነው የምልህ። እስከ ቻላችሁት የት ትችላላችሁ አለ።
2: እቲ ኩናት ክሳባበይ ክበፅሕ ዝብል ክልተ ዝተፈላለየ ሓሳባት ቀሪቡ። ተፈራ ክሳብ ቀይሕ ባሕሪ ኢሉ፣ መለስ ድማ ክሳብ ዝኸኣልክሞ ኢሉ። ቀይሕ ባሕር ማለት ሻዕብያ ምጥፋእ ማለት እዩ። ክኸውን ዝነበሮ ድማ ንሱ እዩ። ንዓሰብ ጥራይ ተባሂሉ ዝተኸረኸረ ሰብ ኣይነበረን። እቲ መደብ ኤርትራ ሓያል ንኸይትኸውን ንሻዕብያ ክሳብ ቀይሕ ባሕሪ ምፅዳፍ እዩ ነይሩ። ቡሬ ተለዓለም ስለምንታይ ብዛዕባ ቡሬ ጥራይ ንዛርብ? ቀንዲ ድሌትና ኣስመራ ባፅዕ ምእታው እዩ ዝነበረ። ክንከይድ ንኽእል ነርና። ኣብ ኣኽሱም ዘፀረቕናዮ ውጥን ካብ እኹል ንላዕሊ እዩ ነይሩ። ንሻዕብያ ዓሰብን ቡሬን ኣይኮነን ዘድልዮ።
0: እቅዱ ሻዕብያ ንወደ ቀይ ባህር ሻዕብያ ብቻ ኤርትራ ሓይሊ እንዳይኮን
3: ድሓር እዚ ጌርና ናብ ኩናት ምስኣተና ኣብቲ መጀመርያ ኣይቀንዐናን ብሓቂ ንምዝራብ ብሓፂር ግዜ ክንውድኦ ኢልና ኣቲና ያውም ክሻብ ስመራ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ ይኑ ነይሩና። ግን ኣይኮነን ተሰናኺሉ ተሪፉ። እቲ ምድላው ብቑዕ ኣይነበረን ማለት እዩ። እቲ ምንቅስቃስ ጠቕላላ

0: ሁለት የተለያየ መልስ ሰጡኝ። አቶ ተፈራ እስከ ቀይ ባህር አለ፣ መለስ እስከ ቻላችሁት አለ። የሁለቱ አልጣመኝም እውነት ለመናገር።
1: እስከ ቻላችሁት ምን ማለት ነው?
0: አዎ እሱ እኮ ነው የምልህ። እስከ ቻላችሁት የት ትችላላችሁ አለ።
2: እቲ ኩናት ክሳባበይ ክበፅሕ ንዝብል ክልተ ዝተፈላለየ ሓሳባት ቀሪቡ። ተፈራ ክሳብ ቀይሕ ባሕሪ ኢሉ፣ መለስ ድማ ክሳብ ዝኸኣልክሞ ኢሉ። ቀይሕ ባሕር ማለት ሻዕብያ ምጥፋእ ማለት እዩ። ክኸውን ዝነበሮ ድማ ንሱ እዩ። ንዓሰብ ጥራይ ተባሂሉ ዝተኸራኸረ ሰብ ኣይነበረን። እቲ መደብ ኤርትራ ሓያል ንኸይትኸውን ንሻዕብያ ክሳብ ቀይሕ ባሕሪ ምፅላፍ እዩ ነይሩ። ቡሬ ተለዓለም ስለምንታይ ብዛዕባ ቡሬ ጥራይ ትዛርብ? ቀንዲ ድሌትና ኣስመራ ባፅዕ ምእታው እዩ ዝነበረ። ክንከይድ ንኽእል ነርና። ኣብ ኣኽሱም ዘፀረቕናዮ ውጥን ካብኡ ኹሉ ንላዕሊ እዩ ነይሩ። ንሻዕብያ ዓሰብን ቡሬን ኣይኮነን ዘድልዮ።
0: እቅዱ ሻዕብያ ንወደ ቀይ ባህር ሻዕብያ ብቻ ኤርትራ ሓይሊ እንዳይሆን
3: ድሓር እዚ ጌርና ናብ ኩናት ምስኣተና ኣብቲ መጀመርያ ኣይቀንዐናን ብሓቂ ንምዝራብ ብሓፂር ግዜ ክንውድኦ ኢልና ኣቲና ያውም ክሻብ ስመራ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ ይኑ ነይሩና። ግን ኣይኮነን ተሰናኺሉ ተሪፉ። እቲ ምድላው ብቑዕ ኣይነበረን ማለት እዩ። እቲ ምንቅስቃስ ጠቕላላ እውን ትኽክል ኣይነበረን። ዋላ ናይ ስልታት ጌጋታት እውን ይነብሮ እዩ። እዚ ንባዕሉ ክግምገም ዘለዎ ጉዳይ እዩ።
2: ጀነራል ዮሃንስ ገብረ መስቀል ማለት ጆን መንጋግ ብህልቂትን ዕንወትን ናይቲ ኣብ መንጎ ኤርትራን ኢትዮጵያን ዝተኻየደ ኩናት ኣይተጣዕሰን። ሕጂ እውን የማናይ ኢድ መራሒ ብልፅግና ኮይኑ ኣብቲ እዋን ፈቲኑ ዘይሰለጦ ሎሚ ምስ ብልፅግና ኮይኑ ቀይሕ ባሕሪ ንምምላስ ኣብ ዝግበር ኩናት ሰራዊት ኢትዮጵያ ክመርሕ ተመዚዙ ኩናት ንኽውላዕ ካብ ዘቀላጥፉን ኣብ ልዕሊ ኤርትራን ኤርትራውነትን ዝኸሓነ ክቱር ጽልኦም ከውፁ ዝህንጠዩን ካብ ዘለዉ ጀነራላት ዝሓደ እዩ።
4: ኢትዮጵያውያን ወረራውን እንደ ጥሩ አጋጣሚ ቆጠሩ። በሕገ ወጥ መንገድ የተወሰደ ወደብ የሚመለስበት ጊዜ እንደመጣ ተስፋ አደረጉ።
2: ኢትዮጵያውያን ነቲ ወራር ከም ጽቡቕ አጋጣሚ ወሲዶሞ ብዘይ ሕጋዊ መንገዲ ዝተወስደ ወደብ ዝምለሰሉ ግዜ ከም ዝመጸ ተስፋ ገይሮም። እንተኾነ እቲ ወራር ኢትዮጵያ ብዘይሓሰበትሉ ኤርትራ ድማ ንሓይሊ ጸብለልታ ዝነበረ እዋን ስለ ዝነበረ እቲ ሓደጋ ከቢድ እዩ ነይሩ። እቶም ኮሚቴ ድሕሪ ሳልሳይ ወራር ኣብ ግንባር ቡሬ ምስ ተራኸቡ ወኪል መንግስቲ ኢትዮጵያ ኣለምሸት ደግፌ ብዛዕባ ኩናት ግንባር ቡሬን ኣብቲ ግንባር ኣብ ልዕሊ ሰራዊት ኢትዮጵያ ዝወረደ ህልቂትን ዝሃቦ ሓበሬታ ካብ ብሪጋደር ጀነራል ኣብርሃለይ ክፍለ ንስማዓዮ።
5: ምሳ ነበረ ሓደ ናይዞም ኦሮሞ መጀር ጀነራል እዩ፣ ግን ኣንጻር ወያነ እዩ ውሽጢ ውሽጢ ማለት እዩ። ሕጅብቲ ናይ ወታደራዊ ኮሚቴ ንራኸቦ ነበርና ኣለምሸት ለካ ዘለኹ መጀር ጀነራል ሓጂ ንሱ እዩ ነርነት ናይ ኢትዮጵያ ዴሊጌሽን ዝመርሕ ሰለስተ ካባና ሰለስተ ካብኦም ኣብኡ ዝሃለቀ ሰራዊት ክነገረካ ከሎ ቁፅሪ የብሉ ፈፂምካ ንሕና ኣይንፈልጠን ኢና መሽ ንሕና 180 ሽሕ ደ ገለ መይትዎም ኢና ንብል እዚ ዳ ጥራሕ ግንባር ዓሰብ ዝኾነ ዝመቶ ክኸውን ይኽእል ኢሉኒ እቶም ዓቃብ ሰላምስ ኣብ ዝወሰን መገድስ ሬሳ ንርኢ ኣለና ሬሳ እሞ ንዕኡ ኹን ኣርዮስ ትፈቅዱልና ዲኹም ኢሎም ዋ ረይዎ ፅቡቅ ሬሳ ዳ ሞቶ ክርኩሞ ዶኳ ሕጂ ከባቢ 400 ዝኾኑ ቦዲ ባግ መእረይ ኣምፅኦም ኣብዚኣ ሬሳ ተልዒ ኣብዚ ኣኸ ኣሎ ኣብዚ ተልዒ ኣብቲ ኣኸ ኣሎ ካልእ ክሳብ ሓቲቶም ቦዲ ባግ እዚ ፃዕዳ መእረይ እሞ እዚ ስወዲእናዮ ስደዱልና እምበር ክንደይ ዝኸውን ትደሊ ሕጂ ኸ ስደዱልና እሞ ዋላ ዝታይ ዝምለስ ግለ 5,000 ዝኾኑ ቦዲ ባግ ስደዱልና ኢሎም የብልና ቲ ፋብሪካ እውን ክንዲ የብሉ ኢሎ ሞ እቲ ፋብሪካ እውን ክንዚ ይኸውን የብሉ ኢሎ ሞ ብኡ ተቋሪፁ እቲ ምዕራይ እግሪ መኸለ እግሪ መኸለ ሓንቲ ቦታ ተኣኪቦ መልኩም እዮ እምበር ረሳና ድኣ ዘይ ኣብ ግንባር ዓሰብ እዩ ዘሎ ኢሉኒ ሓቁ ኸ ዋላ ዝብለካ ዘለኹ ኢል ብጭቡጥ ንስ ነገር ንሽዑ
2: ጀነራል ኣለምሸት ደግፌ ኣብዚ ሕጂ እዋን ነቲ ኣብ ግንባር ቡርየ ብዓይኑ ዝረኣዮ ህልቂት ሰራዊት ኢትዮጵያ ረሲዑ ሕጂ ቀይሕ ባሕሪ ንምምላስን ኤርትራ ንምውራርን ካብ ዝሸባሸቡ ዘለዉ ሓደ እዩ። ጽላሊ ኣባላት ብልጽግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀም ውን ሰጊሩኣሎ። ሎሚ ካብ ሰልፊ ብልጽግና ብዛዕባ ባሕርን ኤርትራን ክትርኹ ዝተሓርዩ ንመሳኽቲ ቴሌቭዥናት ኢትዮጵያ ዓሲሎምዎ ይርከቡ።

0: ነፍሲ ወከፈነዎም ብኤርትራን ቀይሕ ባሕርን ዝተዓብለለ እዩ። ቁኑዕ ይኹን ኣይኹን ተዛረቡ ጥራይ ዝሰምዖ ወይ ዝደናገር ኣይሰኣነን እዩ ዝተባሃሉ እዮም ዝመስሉ።
1: የሴኩሪቲ ችግር ያመጣል። ቀጥታ ማንገናኛቸው አገሮች ጠላት ነው የምንላቸው አገሮችን ጎረቤቶቻችን ሊያመጡብን ይችላሉ። እኛ አጠገብ
0: ናይ ሀገራዊ ድሕነት ችግር የምፅእ ጸላእትን ንብሎም ብቐጥታ ዘይራኸቡና ሃገራት ጎረባብትና ከምፅኡልና ይኽእሉ እዮም። ስለዚ ጂኦፖለቲካዊ ፅልኡ ዓብ እዩ። ንሕና ዘይንቈጻጸሮም መሬት ምስ ካልኦት ኣህጉር ዝራኸብ ብታሪክ ጸላእትና ንብሎም ሃገራት ኣብ ከባቢና 60 ኪሎ ሜትር ርሒቖም ንኽሰፍሩ ዝገብር መስርሕ ኢና ኣቲና
1: እንዲሰፍሩ የሚያደርግ ሂደት ውስጥ ነው የገባ ነው።
2: የአድዋን ድል ያልተጠናቀቀውን ታሪክ የባህር በር ጥያቄ አጀንዳው እንዴት ሊያስቀጥለው ይችላል? ታሪካዊ እርማትስ ሊያስከትል ይችላል ወይ? ምን ትላለህ በዚህ ላይ?
3: ማለት ምንም ጥያቄ የለውም፣ ኦልሬዲ ታሪካዊ እርማት ሊያስከትል የሚችልባቸው ምክንያቱም
0: ብዓወት ዓድዋ ዘይተዛዘመ ሕቶ ኣፍ ደገ ባሕሪ ብኸመይ ክቕፅል ይኽእል? ታሪካዊ መእረምታ ምግባር ከድል እዩ። ኣዋጅ ንጉሰ ነገስቲ ከም ዝሕብሮ ዶብ ማለት ክሳብ ባሕሪ እምኒ ጎቦ ወሓይዝ ዶብ ጌርካ ክትነብር ትኽእል ኢኻ እዩ ዝብል። ሕጂ ግን ዶብ ማለት ወይ ድማ ሰራዊት ኢትዮጵያ ክሕልዎ ዘለዎ ዶብ ካብዚ ጎቦ እዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
3: የኢትዮጵያ ብሄራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
0: ብዛዕባ ዶብ ዘለዎም ሕልሚ ከምዚ ዝሰማዕናየ ዶብ ሃገራት ዝበሃል የለን እዩ ዝበሃል ዘሎ። ክሳብ ዝደለይዎን ዝኽኣልዎን ከስፋሕፍሑ ድልቶም ብየናይ ኣጋር ኣሰጋጋር ዳ ኮይንዎም እምበር ከም ኣገላልፁ ረብሓ ኢትዮጵያ ኣብ ኤሮጳ እንተ ደኣ ሃልዩ ዶቦም ክሳብ ኤሮጳ ክኸውን እዩ ማለት እዩ። ወይ ድማ ረብሓ ኤርትራ ፈለግ ኣባይ እንተ ኮይኑ ዶብና ኣባዩ ክኸውን ማለት እዩ። እዚ ሕልሚ እዚ ድማ ንሃገራት ናብ ኩናት ህልቂት ዕንወት ዘምርሕ ዳኣ እምበር ዘምፅኦ ረብሓ የብሉን። ነዚ ውታት ያ ኣተሓሳስባን ኣባህላን እዞም መኣዝኖም ስሓቱ ኢትዮጵያውያን ብኸመይ ክግለጽ? እዛ ኢትዮጵያ ትበሃል ሃገር መዓስያ ጥዑያ ኣእምሮ ዘመዛዝኑ ኩነታት ሃገሮምን ከባቢኦምን ዘብኦምን ብግቡእ ዝርድኡ መራሕትን ምሁራትን እተፍሪ
4: ኢትዮጵያ ምናልባሽ ካብቶም ኣኩርዓ ክትመሃር ብዙሕ ትፅቢት ነርና ብዙሕ በላዕቲ ክፍጠሩ ከም ጎረቤትና መጠን ትፅቢት ነርና እዚ ግን ኣይተኻእለን።
5: እኛ ከውሃ ጋር ነው የተፈጠርነው። እኛ ከውሃ ጋር ነበርን።
0: ንሕና ምስ ማይና ተፈጢርና ምስ ማይ ነርና ማይናትና ይነሩ ወደብናትና ይነሩ ግላው መሰል ኣለና። ኣብዚ ድማ እንሆ ዝርበፅ ዘሎ ሓድሽ ጀነራል ብወገና እኳ ህድ ኢሉ ነቶም ባሕርን ዳማቶም ብሓይሊ ዝገበጡ ኣብሓጎታቱ ዘሕለፍዎ 30 ዓመታት ናይ ህልቂትን ዕንወትን ኩናትን መዛዘሚ ስርዓታት ኢትዮጵያ ኣብ ኤርትራ ከመይ ነበረ እንተ ዝውከሶም መሓሸ። እዚ ህውጥ ጀነራል ካብቶም ብዛዕባ ባሕሪ ዝምድሩ ፍሉይ ዘብሎ ናይ ተፈጥሮ መሃንድስ ኮይኑ ብዛዕባ ኣፈጣጥራ መሬትን ባሕርን ዓሰብን ምምዳር እዩ።
5: ዓሰብ የሚባለው ወደብ እራሱ ሲሰራ ዲዛይንድ ሲሆን the way it has to only serve ethiopia ወይም ደግሞ አፋርን ጀምሮ ወደዚህ ያለውን
0: አሰብ ዝባል ወደብ ክስራሕን ክሳአልን ከሎ ብፉሊን ኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ አፈር ከሳብ አብዝን ከገልግል ተባሂሉ ተሰሪሑ እዚ ንባዕሉ ኣብ ማሕበረሰብ ዓለም መማጎት ነጥቢ እዩ።
5: በጀርባው በኩል አሰብ ወደብ በጀርባው በኩል ግመልም አያገኘው ምንም ሊሆን አይችልም። እንዲሁ መበስበስ ካልሆነ በስተቀር ምንም ሊሆን አይችልም። ይሄንንም ያዙ። ይሄ ራሱ ባለም አቀፍ አንድ መከራከሪያችን ነው።
0: እዚ ሕሱር ትንታኔ እንታይ መግለጽ ይክውሃቦ ዝኽእል? ንቅርፅን ኣሰራርሓን ወደብ ዓሰብ ንኢትዮጵያ ጥራይን ከገልግል ዝተፈጥረ ኢሎም ኣብ ማሕበረሰብ ዓለም ከም መርትዖን መማጎትን ነጥቢ ከቕርቡ ዝሓስቡ ምስ ኮነ ኢሎም ዝደንቀሩ ምምጓት ፋይዳ ዝርከቦ ኣይኮነን።
5: ኢትዮጵያ ኢዝ ኖት ላንድ ሎክድ ኔሽን። ላንድ ሎክድ ኣደለንም እኛ።
0: ኢትዮጵያ ብመሬት ዝተኸበት ሃገር ኣይኮነትን። ምስ ውቅያኖስ ዝተኣሳሰርና ኢና። ኢትዮጵያ ባሕር ነይርዋ። ሕጂቲ ጉዳይ ስለዘይተፈትሐ እምበር ንሕና እፅዋት ኣይኮነን።
5: ጉዳዩ ያልተፈታ በመሆኑ እንጂ እኛ ላንድ ሎክድ ኣለንም።
0: ዘመን ዘምፃ በዓልቲ ስልጣን ብልፅግና መንእስያት ኣኪባ ብዛዕባ ባሕሪ ዘካየደቶ ጎስጓስን ዝሃበቶ መግለፂ ንፈኸራን ድማ ንስማዕ እስኪ።
6: የባህራችን ጉዳይ ተዘግቶብን እንኖራለን እንዴ?
0: ባሕርና ተዓፂና ክንነብር ዲና? ተዓፂዎ ዝነብር መንእሰይ የለን። ሓቂ ለና ዓለምለኻዊ ሕግታት ኣሎ ታሪ

0: ታሪክ ኣሎ መርትዖ ኣሎ ሓደ እዋን ተዓፂና ስኢናዮ ነርና እዚ ወለዶ እዚ ግን ነዚ ዝቕበል ኣይኮነን።
1: ኣንድ ወቅት ላይ ልክ ነው ኣተኖረን ኣልተዘግቶብን እየ ግን የነን የሚቀበል ትውልድ ኣለለም ኣሁን ያለው
0: ክልተ ገጽ ናይ ሓንቲ ሳንቲም እዮም ኣስማቶም እንተዘይኮይኑ ኣብ ጉዳይ ኤርትራን ባሕርን መቐጸልታ ስርዓት ብልፅግና እዮም ሕልሞም ምውናን ኣፍ ደገ ባሕሪ ጥራይ ኣይኮነን ክሳብ ናፃን ንኡላዊትን ሃገረ ኤርትራ ፍሪስካ ናብ ኢትዮጵያ ንምፅምባር ዝመጣጠሩ ዘለዉ እዮም ቅድምቲ ንይምሰል ተባሂሉ ዝተኻየደ ምርጫ ምክያዶም ኣብ ናይ ክትዕዘተ ዕላምኦም ናብ ህዝቢ ካብ ዘቕረብዎ እዩ ከምቲ ኣብ ዝሓለፈ መደብና ዝተቐስናዮ እዚ እውን ንታሪክ ክኸውን ምስናዱን ምስዑን ኣገዳሲ እዩ መንግስቲ እንድሕር ኮንኩም ብኸመይኹም ንኢትዮጵያ ናብ ቀይሕ ባሕሪ ትመልስዋ እትብል ሕቶ ንኩሎም ተወዳደርቲ ሰልፍታት የቐሪባትሎም
2: ኢትዮጵያ ኤርትራ የተገነጠለችበት መንገድ ብህወሓት
0: ኤርትራ ካብ ኢትዮጵያ ዝተፈለየትሉ መንገዲ ብናይ ህዝባዊ ወያነ ሓርነት ትግራይ ህውኽ ውሳኔን ልመና ኣብ ውድብ ሕቡራት ሃገራትን ዝተመስረተን ህዝቢ ኤርትራን ኢትዮጵያን ብግቡእ ዘይዘተየሉን ውሳኔ እዩ
3: የድንበር ይገባኛል ጥያቄ ነው ወይስ ኤርትራ የኢትዮጵያ ኣካል ናት የሚል ወደ ኢትዮጵያ የመጠቅለል ጥያቄ
0: ሕትኹም ናይ ዶብ ድዩ ወይስ ኤርትራ ኣካል ኢትዮጵያ ያልኩም ናብ ኢትዮጵያ ምፅምባራ
2: እዚህ በፊት እንደተባለው በደም በታሪክ በባህል በሃይማኖት የተሳሰሩ ህዝቦች ናቸው
3: ይሄማ የኢትዮጵያና የሶማሌ ህዝቦችም እኮ በተመሳሳይ መንገድ በደምና በዘር የተመሳሰሉ ናቸው ይሄን ነው ምክንያት ምታደርግ
2: በአሁኑ ሰዓት የተለያዩ ሀገሮች እንደሆነ የታወቀ ነው
0: አብዚ ሕጂ እዋን ኤርትራን ኢትዮጵያን ዝተፈላለየ ሀገራት እየን ብግቡእ እንተደኣ ተፃዒሩሉ ግን ሓንቲ ሃገር እንኾነሉ ተኽእሎ ኣሎ
3: ኤርትራን በተመለከተ ያላችሁ ኣቋም ላይ በአንድ በኩል ኤርትራን የኢትዮጵያ ግዛት አካል እናደርጋለን ትላላችሁ በሌላ በኩል አሰብ የኢትዮጵያ ናት ትላላችሁ ከሁለቱ ቅድሚያ የምትሰጡትና ከሁለቱ ይሳካል ብላችሁ የምታስቡት የትኛውን አቋም ነው
0: አምር ገጺኹም ኤርትራ ግዛት ኢትዮጵያ ያ ትብሉ በተኻለ ወገን ድማ አሰብ ናይ ኢትዮጵያ ያ ትብሉ ካብ ክልቲኡ ቀዳምነት ትህብዎን ክዕወት እዩ ትብልዎን ኣየና እዩ
2: ይህን እርግጠኛ ሁኑ መመለስ ባይቻለም ከተቻለ ሁለቱ ህዝቦች ሁለቱ ሃገሮች
0: ነዚ ርግፀኛ ኮንካ ምምላስ ዘይከኣልኳ እንተኾነ ክልቲአን ሃገራት ሓደ ዝኾናሉ መንገዲ ንቐዳምነት ንህቦ ተዘይተኻኢሉ ግን ዓሰብ ዝተፈለየትሉ መንገዲ ናይ ታሪክን ሕግን ሃጓፍ ስለ ዘለዎ ወደብ ዓሰብ ንምርካብ ኢና ክንሰርሕ
2: ዓሰብን ወደብ ማግኘት ላይ እንሰራለን ማለት ነው ሁለተኛው ኣማራጭ
3: ኤርትራን ያልጠቀሳችሁት የባህር በር ኣማራጩ የማያስፈልገን ወይስ እንደ ሌላ ሃገር ቆጥረን የምንጠይቀው ኣደለን ብላችሁ
0: ንኤርትራ ዘይጠቀስኩማ ኣማራፂ ኣፍ ደገ ባሕሪ የድልየና ወይስ ከም ካልእ ሃገር ሓሲብና እናሓቶ የለን ኢልኩም ኢኹም
4: እንደ ሌላ ሃገር ቆጥረን የምንጠይቀው ኣደለም በተለይ ዓሰብ
0: ከም ካልእ ሃገር ሓሲብና እናሓቶ ሕቶ የለን ብፍላይ ወደብ ዓሰብ ብዝምልከት መጀመርታ ዝተፈለየትሉ መንገዲ ጌጋ ኢልና ኢና ንኣምን ንዑኡ ንምትዕርራይን ናብ ታሪካዊ ዋናኣ ናይ ምምላስን ጉዳይ እዩ
3: እናንተ ፍቃድና ምኞት ምንድን ነው
0: ድሌትኩምን ምኞትኩምን እንታይ እዩ ድሌትና ህዝቢ ኤርትራን ኤርትራ ከም ሃገርን ኣካል ኢትዮጵያ ምግባር እዩ
4: የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል የአሰብን ወደብ በተመለከተ ከእናት ሃገሩ ኢትዮጵያዊ ጥቅምን በማያስከብር መልኩና
0: ንዓሰብ ብዝምልከት ጥቅሚ ኢትዮጵያ ብዘይክብር ናይ ህዝቢ ኢትዮጵያ ሙሉእ ውክልና ብዘይነበሮን መንግስቲ ዝተወስደ ንብረት እዩ ኢልና ንኣምን ንብረትና ንምምላስ ምዝኾነ ሃገር ብዘተን እንካን ሃባን ክንፍትን ኢና ግን ብዝኾነ መልክዕ ንብረትናን ሃገራዊ ረብሓናን እነኽብረሉ መንገዲ ክንክተል ዘለዎ ኣማራጺታት ኩሎም ኣብ ጣውላ ኣለዉ ኢልና ንኣምን
4: መንገድ ለመከተል ያሉትን ኣማራጮች በሙሉ ጠረጴዛ ላይ ናቸው ብለን ነው የምንወስደው
3: የአሰብ ወደብን በሰጥቶ መቀበል እናስመልሳለን ብላችሁ ምን ሰጥታችሁ ነው ወደቡን የምትቀበሉ
0: ወደብ አሰብ በእንካን ሃባን ክንመልሶ ኢና ኢልኩም እንታይ ሄብኩም ኢኹም ነቲ ወደብ ክትመልስዎ ንዓሰብከ ኣካል ኤርትራ ኮይኑ ከም ኣፍ ደገ ባሕሪ ጥራይ ዲኹም ክትጥቀምሉ ወይስ ግዛእ ኢትዮጵያ ይኹም ክትገብርዎ ዓሰብ ካብ ዋንነት ኢትዮጵያ ብጌጋ ዝኸደ እዩ ኢልና ንኣምን ንምምላሱ ድማ ዝከኣል ዘበለ ክንፅዕር ኢና
4: ማስመልስ ማንኛውም ጥረት እናደርጋለን

0: ክንመርሕን ሚሳል ሚሳል ሚሳል ኣብ ኤርቲቪ ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ፆታን ብዘይፈሊ
1: ንኹሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎየ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: ዮናስ ወድና ኣኸልኩ ኣኸልኩ ይብል ኣሎ።
1: ኣባህለኻ ይሓዝክዎ
0: ጓል ሰብ ደል ይብል ኣሎ።
1: ሓቁ ቀርኒ ደዳ ኸውፁ ኮይኑ
0: ንሓ እንቋዕ ጥራይ ዘለዮ
1: ካብኡ ኸዓ ዘይተርፍ ማሕበራዊ ፍጻሜ እዩ። ንዘይተርፍ ግዜ ይሓልፍ ከም ዝብልዎ ጽቡቕ ገቢሩ ኣሎ። ብንኡስካ ዝወለድካዮ እናሓደረ ዩ ዝሕጉሰካ እሞ ሃየ ኣጀውሓን በሎን ዝቖልዓ።
0: ኣነ እውን ነቲ ሓሳቡ ደጋፊ እየ። ሕጂ ነቲ ቦጓል ክትረኽቦ ዝግበር ክንገብር ኢለየ ዘማኽረካ ዘለኹ።
1: ድንቂ ጓል መን ኸ ጠሚቱ ዘሎ?
0: ምሳናይ ኣብዚ ኸባቢናያ
1: ሰይኮቲ ምባልዕትና ይበላዕ ምባልዕትና ይበላ ስከ
0: እሞ ከምቲ ወግዒ ኣብ ገዛ ኮይንና ዶ ትውሕጥ ክነብል
2: መዓልክን ኣዳነይ።
3: ዘይርመስገን ከመይ ውዒልክን?
2: እዋ ደሓ እንዲኽ እንዳ እዚኣ መልክና ተወኪርክን ትጥምታኒ
3: ዋላ ጥዕምክን ኣይ ምልዖ ጥሚቕ እንዲኽ ንመሲልክን
2: ዓይንኽን ይማዓሮ
3: ኣደይ ከምዚ ምስ ረኣያ የን ዝኣኸለት ጓልካን ዝብእሃ ባ ዝበላ
2: እንታይ ዝገበረት ጎርዚኣ ድራር ኣራዊት ትኸውን
3: ዘይንጽቡቕ ዝዓለመ እዩ ንበላዓያ ክትውሃብ ንምባል እዩ
2: ማዓሮ ለዘበን እምበር ዶ ድሓን ይኽን መርዓ ጥራይ ኮይኑ መውፅእ ኣፍክን ይፍትሓላ ድኣ እምበሪ ኣይግድ
3: ከም ወቕቱ እትን ኣዳነይ
2: ኣየ ናይ ወቕቲ
3: እቲ መርዓኸ
2: ኣዳነይ ሎሚ ጣዓኽን ሎምስ በዓልኽን
4: ብቕድሚ ገዛና ሒለፍ ከም ደበና ኣደይ ክሪ ኣኻ ንጓለን ክብላኻ
2: እንዳበልክን ምዝማር ተሪፍክ ስምዓን እንዶ ኣዳነይ ብኸመይ ክስምርዓዊ ኢኽን ክባህስ ዝብለክን
3: ከምቲ ምኒተይ ደኣ ግበረለይ እምበር ኣፍራስ ዘጋልብ ሃገርግር ዝብል ዝሉምዳስ ሃርምቲ ኸበሮ ነነጢሮም ነነጢሮም ርእሶም ዓንዲ ናይ ዳስ ክሳብ ዝሃርሞም ብኸበሮ ልጋስ ጎራዞ ዓዲ ድማ ብጣቂዒት የእዳውን ማይ ክሳብ ዝምዑግ
2: ግርም
3: ኣባጓይላ ኸዓ በስሩ እናዋጣወጠ
2: ሃየ
3: ከበሮን እምብልታን ተወሃሂዱ መለኸትን ዋጣን እናዓጀቦ
2: ሃየ
3: ፀሓይ ክሳብ ትበርቕ ወጋሕ ፍታሕ ክብል ምነግዲ
2: ግርም ከም ምንየት ክን ይሃብክ እምበር ኣብ ሕብረተሰብናስ ብዙሕ ዓይነት መርዓ እዩ ዘሎ ከከም ዕጫኻ ኢኻ ኸኣ ተልእ ገለ ብመርዓ ኣኽሊል ገለ ብመርዓ ስቢል ገለ ብመርዓ መንቀፂ ደም ገለ ብመርዓ ሓያም ገለ ብመርዓ ጭሉቕ ገለ ብመርዓ ዝርፎት ገለ ብመርዓ ደሞዝ እንዳበለ በብዓይነት እዩ ዝኸይድ እታ ንዓኽ እንትኸውን ከዓ ተዓንቂራ እያ ዘላ
3: ኣብቲ ንምነዮ ባውደቐና ኸውን
2: ከም ንንየት ክንኮይልና ኢና ንዕና ይብላ ኣዳነይ ይኣኽለና ዝወግዒ

0: ከመልኩም ቀኒኹ ድሓን ዲኹ
1: ዝሃር ይመስገን። ሕዛእትናን ጥሪትናን ኣፍላጋትናን ውሓይዝናን ቈላናን ባሕርናን ክንደይ ኳሻነ
0: ድንቂ
1: ናይ ድሓን ዲኻ ኸ
0: ድሓን እየ ጸዋር ብስራት እየ
1: ጸዋር ብስራተ የብዛሐዮ ገፈልን ጠውቅን ኢና ንጸልእ ዘለና እሞ እዝነይ ደጊፈ ዶ ኽብለካ
0: ነዛ ሓቂቕ ዛራይ ማይ ትመስል ሕጻባ ዝተውላድካ ኢና ደሊና
1: ሓይደላይ
0: ሓይደላይ ዎ ኸም ስማዕ ደለይታ መጺኦም ኣለዉ እሞ ቀዲመ ሕሱኽ ክብለካ ኢለ መጽየ
1: እሞ ድሓን ጓልና ኻቦኹም ሓሊፍና ንመን ከይንህባ የግዳሲ ከምቲ ንቡረ ምስ ዓቕመ ስጋ ኽንመክር
0: ተላእኻይ እንዴ ሩጡ መስሕ ዘ ኸይድ መታንስ መዓዝ ክመጸካ
1: ድሕሪ ሳልስቲ ቕልቅል በለኒ
0: ሕራይ ጽቡቕ ተቋጺርኩማ ይበለና እምበር ዝቖልዓ ከመይ ዝበልዎ ርጡብ ርጡብ ቁቡ መስለካ ንዕኡ ዝሃበ ልቡና ቀላይ ልቡ እዩ
1: እንታይ ትዛረብ ኣለኻ እንታ
0: ስጋቦ ኢለ ይብለካ እንዴ ዘለኹ

0: ኤታ ሰረቐ ስድራ ሓቢረ ኣለኹ።
1: እንታይ እንዳልካ?
0: ብፍትወት ሓይደል ተሰኒፈ ልእቲ ብሕልሚ ቀትሪ ብሓሳባት እናመፀት ዘሪዓትኒ
1: ብጥርያ
0: ብጥርአ ወዱብ ኣቢለያ
1: ዋያ ኸዓየ ስዮማ ኢልካ በቃ
0: ስዮማ ኢለ ልበይ ብቕሻረታ ተሃኒኑ ካን ከምዛ ኸደረ ገዛ ገዛ ዕኒኒ ኣብዚሐ
1: ተሓዚኻ ሓያል እዩ እሞ ያይ ደኣ እንታይ በለ
0: ተዓቁር ዳ መዛኽብ ድኻ
1: ዋይ ከምዛ ናይ ጉቡጥሽ የጆኻ ሰሚዒኻን ርኢኻን ትም ሕትም ያ በቃ ትም ሕትም እየ ድብላ
0: እሞ መልእኽተኛ ስከይዱ ኣሎ
1: እዋይ ተርኣይኒ ተርኣይኒ ጎራ ዝዓዲ ዒደረ ክገብራልካ ኢኻ እያይ
0: እንታይ እንዳበላ እንታ
1: እንታይ እንዳላ ዶ ሩባሩባ ትኸይድ ከም ዘጋሩ ሩባሩባ ትኸይድ ከም ዘጋሩ ህንፃሓ ወይ ቀዳድ ማዓኮሩ እንዳላ ግዳብ ግዳብ ግዳብ
0: ወዲ ኣብስቲ

0: ኣቶ ሰዓት ክንደይ ድዮም ክመፁ?
1: ኣብቲ ፍርቂ መዓልቲ እዩ
0: እሞ ዞም ናህና ደኣ ኣይደንጎዩን
1: ቆልዓንዶ ላኣኽሎ
0: ዕራይ ዋይ መፅ እምበሉ
2: ኣታ ደንጉና ዶ
1: ከምኡ እንዳበልና
2: ኣብቲ ጎቦ ፍቓሽ ደይብና እዛ ግናይ ንፋስ መንጠሊን መበገሲ ኣበይ ምዃኑ ክንዕዘባ እንዲና ጸኒሕና
1: ቅንያቶ እያ በዛ ታሕትያ ትነፍስ ዘላ
2: ጸያቒቶ ካብ ጥንቲ ጥቅምቲ ዝጸንሐ ስለ ዝኾነ ነዝግርሁ ኰለላ ጥራይ ዘድልዮ
1: ፍኸረ ኣውሊ ፀሓይ ክሳብ ትበርቕ እዩ እዚ ህቦብላ ንያ ቦታቶም ከይኮነ ይተርፍን እዩ ንዘራእትና ክጸሉ ዋላ ኳ ዓቕሚ የብሉን
3: መዓላትኩም

0: ባዓላትኩም ከመልኩም ውዕልኩም?
1: መስገን ኣምላኽ እንቋዕ ድሓን መጻኹ እሞ እኽለማይ ዶ ክንቅርብ?
0: ያያያያ ድሓን ድሓን ቅድም ጉዳይና ክንገብር።
2: ኣይፋሉን ኣይፋሉን፣ ካብ ርሑቕ እንዲኹም መጺኹም ብርክኹም ዳኣ ስብር ኣብሉ።
0: ክብረት ሃበልና፣ ክብረት ሃበልና። እወ ጓል ሰብ ደሊና ኣባኻትኩም ኣብ ክቡራት ስድራ ክንጽጋዕ ወገን ክትኮንና ባዓቲ ኾንኩም ክተዕቕሉና ከም ሳዕሪ ጸናዕቲ ንሕማቕ መዓልቲ ክትኮንና እምባ ክትኮንና መጸግዒ ጐልጐል ክትኮንና መሳፍሒ ሳግላ ክትኮንና መጽለሊ ንሓይደል ጓልኩም ክትቡና ኢና መጺና።
1: ክቡር እየ ኽብረካ መጠን ነብሱ ከም ዝብሃል ሰብ ጥዑም ላዛን ወግዕ እንዳኣ ኾንኩም እምበረ ብዙሕ ዓቐብን ቁልቁልን ኢልኩም ደኺምኩም ክንደይ ጸጕራማት ኣርካናትን ሰባት ሒዝኩም ደጊም ርኢኻሞ መጺኹ ብሓቂ ብሓቂ ኸዓ ክብረት ይሃበልና።
2: ንስኻትኩም እኮ ደምኩም ናብ ደምና ዓጽምኹም ናብ ዓጽምና ክትሕውስ ሃሪፍኩም ዝመጻኹም ንሕና ዳ እንታ ኽንብል? ፍቕሪኻ ዝደለየ ጓልካ ስለ ዝኾነ ሕጉሳት ኢና። የግዳይሲ ነቲ ወድና ጽቡቕ ጌርና ኣዕሙቕ ኣቢልና ክንፈልጦሲ ለላህሞት ዳ ኣዋግዑና
3: ሓውና ወድቶም ጀጋኑ ስለ መሬት ዝሓለፉ ወዲ ደጊያት ባታ ሓጎስ ንመግዛእቲ ዝሓረኑ ወዲ ዘማት ወዲ እኩድ ብጅግንነት ዝልለ መሓመድ ዑስማን ቡሪ ንናኹራ ዝሰበረ ወዲ ራእሲ ወልደ ሚካኤል ወዲ ደጊያት ካፍል ወዲ ሸኽ ኢብራሂም ስልጣን ወዲ ወልደ ዓብ ወልደ ማርያም ወዲ ዕመር ሃኪቶ ባሕርና ዝበለ ወዲ ፋርስ ዓብደልቃድር ከቢረ ወዲ ጀማዕር ሰውራ ሓምድ እድሪስ ዓዋተ

0: ዓንታት ጅሩ ደኣ ክንደይ ይበዝሕ። ንስኹም ደኣ ደጊም ሪኢኹምሞ መዋሰብትና እንዲኹ ወ እዛ ጓልና እውን እስከ ንጐሮ
1: እዛ ሓውተይ ጓል ኣቦይ ጓልነይ ጓልቶም ደቂ ሳሕል ሕልሞም ሃገር ጓል ዓራርብ ዓራግ ሓሊበት ጓል ዒታ ረውሑሽ ክብልኻት ጓል ዓራርብ ሰሜናዊ ምብራቕ ሳሕል ጓል ግንባር ናቕፋ ጓል ግንባር ሓልሓል ጓል ባድመ ጓል ሽላሎ ጓል ዓዲ በጊዖ ጓል ጎልጎል ሃዘሞ ጓል እግሪ መኸል ጓል መረብ ሰቲት ጓል ግንባር ቡሬ ጓል ራሓይታ ክልተ ወደባት ወ ዓሰብ ምጽዋዕ ዋንነታ ካብ ራስ ቄሳር ክሳብ ራስ ዱሜራ ግዛእታ ጓል ማርሳ ጎልቡብ ማርሳ ፋጥማ ማርሳ ተኽላይ ጓል ቀይሕ ባሕሪ ብደም ዝተኸለለ ርስቲ ጓል መረብ ምላሽ ተከዘ ደረታ ሩባ ጋሽ ሩባ ዓንሰባቕናታ ኣጥዒኹም ክትፈልጡ ኤርትራዊት ይመንነታ
0: እዞም ደቂ ኣማን ብኣማን መዋስብቲ እዮ ጅግንነት ይሰረቶ ፍቕሪ ሃገር ዩ ኸዓ ሓዲዶ መትበሮም ሓድነት ህዝቢ መስርዖም ሃገራዊ ኽብሪ እዩ ብሓቂ ብሓቂ ድርዖም ውን ሓድነት ህዝቢ እዩ ስለዚ ርኸቡይ ትሰኣኑ ትብጻሕዎም ኢልናኩም ኣለና
2: እሞ ኽብረት ሃበልና ኽቡራት እናሓማና እዚ መርዓ ምዝ በዓልና ጽነት ምገበርና እዮ
0: ግርም ድርብ ሓጐስ ይኾነልና ከምዚ ምስ ተረኽበይ ደጊም ሪኢኹም እሞ ንሽሮ ጠስሚ ወረሮ ወዝተባህለየ

0: ቂስና ኢና ነርና ደቂስና ከለና እዩ ኣብ ውሽጢ ጋንታና ዓሊቡቲ ናይ መርከብ ይመስለኒ ሕጂ ክብ ዝበለ ቡምባ ዩ ነይሩ ስዋኣት ከዓ ጎደይቲ መርሒ ጋንታና ምልክቶ ከዓ ዮሴፍ ገብራይ ነይሩ ማለት እዩ ንሕና ተወጊእና ከይድና
1: ናተይ ናይ ወደታነ ናይ መናጃ ፓራኮማንዶታ እዚኣተን ሰለስተ ዮም በጠሉኒ 270 ሰብ ዝተበገሰ ኣብ መወዳእታ ናይ በሎ ምርብራብ ኣብ 45 ሰብ ሕየ እንተሪፈን
2: ነቢ ማነ ይብለና ሕጂ ሳሙኤል ህውኽ ኢሉ ስቆል ወደ ሸውዓተ ኢና ቁም ኢሉ ኣብታ ግዜ ጥያ እጅ ወለላይ ትመፀና እየ ይዕስጋለ እያ
3: ስርሒት ዓሰም ምርብራብ ግንባር በይሉል
2: እጅ ወደ ላይ ምስ በለ ኣላታን የብላን ኣነ ክልተ ጥይድን ሓንተ ጥይድ ክልተ ጥይድ ተኩሽለን ተተኩሽኒ ብውዑ መሊቆ እዝር ኢላሓዲ መኸይደት ካብኣ ንምዕራብ ፅርግያ ብምዕራብ ስለ ዘላ ንምዕራብ ናበላዕኹ ኣብ መንገዲ እታ ፅርግያ ይረኽባ ኣብ መንገዲ ድማ ብፀትና ረክብ ብፀትና ረኺበ ነ ብፀትና ኣተሲአ ፀላኢ ሰሪኹ ኣትዩ ከም ዘሎ ብምሉእ ሓቢረ ካብኡ ሓደ ሰብ ዋርድያ ማለት እዩ ንዓይ ሒዝኒ በይሉል የእትወኒ ኣብ በይሉል እቱ ምስ በልኩ ታስ ብመልእኽቲ ብሬድዮ ርክብ ዝሰደድክዋ ፀላኢ ኣብ መንገዲ ፀኒሕና ሳሙኤል ተሰውኡ ኣሎ ኣነ ግን መፅ ኣሎ ኣብዚ ግዜ እዚ ሕጂ ዘርኢ ትስምድ ይብለኒ ስምብድ
4: እታ ዘጋጠመት እዛ ሕጂ ክገልፅዋ ፀኒሑ ከምዛ ፅባሕ ኣብ ፀላኣ ዝወደቕናላስ ከምዛ ሎምሲ ዕለት ክልተ እያ ነራ መስለኒ ናብ ወዲኢታ ይከደኒ ደ ሓደ ሓደ ክነዘራረብ ኢለ ሕጂ እንታይ ድብለኒ ሓንቲ ፈራ ኮማንዶ ጥራያ ተሪፋ ዘላ እዳ 88 በቲ ቦታ ከም ትመፅ ከል ኣብኡ ፅንሕዋ ገለበሉ እዩ ሕጂ ንድፋዕ ግን ንሕና ኣኼባ ክንገብር ኢለ ከይድኣኒ ኣነን ሓድሽን ንዘርኢት ክንረኽቦ ኣኼባ ናይ ሓካይም ክንገብር ኢልና ኢና ከይድና ዳሕራይ ግን ንስኹም ቦታኹም ተመለሱ ፀላኢ ይንቀሳቐስ ስለ ዘሎ ቀልጢፍኩም ቦታኹም ምልሱ ሓንቲ እታ ናይ ዝርኢት መልእኽቲ ከዓ ቅብልቲ ቅንዕቲ እያ ነራ ዓብ ፅርግያ ሒዝኩም ቦታኹም ተመለሱ እያ ትብል ሓድሽ ንዓይኩም ኢልኒ እንታይ ይብሎ ሕጂ ዋ እንታይ እሞ እዚ ስ መገዲ 2ልተ ሰዓት ግን ኮሊልና ገዛና ክመለስ ፅቡቅ ስለ ዘይኮነ በታ ድመፃእናዮ ኣቋራጭ ዘላ ትኽልና ብኣ መፂእና ኣብታ ማይ ናይ ንሰት የላ ኣብኣቲ መፂእና ስነርክባ ንኽእልና ወርሒ ከ ኣሎ ኢለ ሕራ ኢልኒ ተኻትዓንን ከበ ሕጂ ትኽልና መፂእና ቀቅድምታ ማይ ምብፃሕና እዩ ፀላኣ ኣብሪኹ ኣብቲ ሕፃ ሕጂ ኣነታ ግምተይ ኦኬ እዚኦም 88 እዮም መፂኦም ኣለዉ ዝርእዮም ሰብሲኢን ኣለ በዚ ኣያ ትመፅእ እምበር ፀላኣ እኳ ካብ ኣነቕ ኣይበለን ምክንያቱ ክልቴና ክንሓልፍ ከለና ዓብ ኮፍ ዝበሎ ብዙሕ ዳርጋ ብሪጌድ ዝኸውን መሊእ እዩ ነይሩ ስቕል ነብ ሕሊፍና ክሳዕ መወዳእታ ኣነ ሕጂ ሓድሽ ኣብዚኣ ፅናሓ መስኻ ዳሓር ሓቲተዮም ክመፅእ እዚኦም እዳ 88 ከይኮኑ ኢ በዚ ኣያ ትመፅእ እምበር ስቕልና ተኺልና ገዛና ማእተና ነይራ ሓንቲ ሳ ወይ ከዓ በታ ዘርኢት በላ መልእኽቲ በታ ፅርግያ ጌርና እንተንመፅእ ነቲ ገዛውና ብድሕሪት ብምዕራብ ማእተና እዮም ፀላኢ ከዓ ኣይምርኸበናን ማለት እዩ እዚኣ ተጋጣሚ ስለዚ ድሕሪኡ ዳርጋ ፍርቂ እቲ ሰራዊት ናቶም ከምቲ ዝሪእኮ ትግራወት እዮም ተስፋይን ፀጋ እዩ ዝበሃሉ እዮም ኣዓጂቦም ኣብ ፀሓዮኒ ላዕሊ ኢሎም ናብ ጀነራል ጥላውን ናብኡ ፀሓዮ ኢሎም ሕጂ ወጋሕ ክትብል ከላ 76 ኣብቲ

0: ዓር በፂሒና ገምገምገምገም ትኸይድ ክሮስ ትገብር ኢኻ ግን ቁሩብ ክሳዕ ዝበፅሓካ ሒዞም እዮም ከይዱ ሕጂ ኣነ ርሳዕኒ ተወዲ ትግርኛ ክዛረቦ ምስሰማዕኩም ዘይትገድፈናታታይ በዚኣ ገረቦታይ ክኸይስ ዘይትገድፉን እዩ ተፃሪፉ ዝኾነ ሻምበል ደስታ ዝበሃል ክብ ንመጀመርያ ሓቲትኒ ነጊረዮ ኢደይ ተኣሲረ ሰቲ ዘኻኢሎምኒ ኣይሰቲኒ ሻሂ ጥራይ ሰቲ ሻሂ ስትዮም ድሕሪኡ ኣብ ሓንቲ ኦራል ትመስል ማኪና ኣብኣ ብኡ ስረይ ድሓር ናብታ ኣውቶቡስ እዚኣ ትበሃል ታታባ ኣብኣ ነይሩ ጥላኹን ኣብኣ ነይሩ ኣብኡ ፅሖምኒ እቲ ናይ ሃያሁለተኛ ክፍሎ ጠር ኣዛሽ ከዓ እዚ ጭሕሙ መዓት ባፊ ዘለዎ ኣብኡ ፀኒሕት ድሓር ከምዚ ገይሩ ጥም ተብለንኡ ከሎ ክንደይ ዓመት ተጋዲልካ ኣለኒ 75 ተጋዲለ 16 ዓመት እንጂ ኣብኡ ከይዶም ብዝኾነ ንሱ ሕጂ ምልስ ኢሉ ነቲ ሒዝ ንድመፁ ነቶም ሒዞም ንድመፁ ኣብቲ ኣኸትኩም ጉድጓት ኳዓትሉ ሞ ወይ ባዕሉ እዩ ኳዓደኑ ኣስከፍሮ ኣስከፍሮ ገለመለ ኢልዎ መስለኒ ሕጂ ቲ ሰብኣይ ሰሚዒቲ ጥላውን ቴንዳይ ደሎ እሱ በዚ ኮይኑ ይዘረብ ደሎ ወፂ ሽዑ ጀጋኑ ዳሓዘልካ ስኻብዚ ተቐትለ ኣኸ ዓሰብ ጥራይ ስደድዎ ናብ መረጃ ክፍል ኢሉ ናብ ሸለቃ ይቆም ኢሉ ብኣገረ ሄሊኮፕተር ሰቂሎ ወሲዶም ሕጂ እቲ ተቐበለኒ ኦሮሞ ምሸት ምስ ኮነ ኩሉ እቲ ኣቑሑተይ ዝነበረ ምሳይ ዝነበረ ገለመለ ሂቦም እዮም ኣነ ሕጂ ታዳያርናተይ ኣብ ገዛይ ኮይነ የ ፅሕፋ ግን ክንዚኣ ትኸውን ሽት ኣላትና ሓንቲ ቅድም ኣብኣ ፅሕፋ ድሓር ገዛ ምስኣትኹ ከዓ ኣብታ መፅሓፈ የጥቀላ ነይረ እታ ሓንቲ ካብተን ወረቓቕቲ እንታይ እያ ትብል ወራና ብሊሲማ ኦሮሞ መጋላ ኣሶሳ ቀባቴራ እንጂፋ ንጉዳ ትብል እዚኣ እንታይ ማለት እያ ጅግና ሰራዊት ኦሮሞ ንከተማ ኣሶሳ ተዋፃፂርዋል ድሓንፈታትን ከዓ ነይረ ቁሉ እሳ ብዚ ፅሒፈ ሕጂ ምዚ ኣብቲ ክስታይ ስለዝኣተወት ምስቲ ብሽክልተይ ስለዝኣተወት ኩሉ ሒዝዎ ናብቲ ሰብኣይ ምስክድ ሸለቃ ያቆብካ ኦሮሞ እዩ ድሓር ገንፂሉ ገንፂሉ ንዓ ምስ ረኣያ ብላቲን ከዓ ተፃሒፋ ዘላ ንፅቢሒቱ ፀውዕዎ ተባሂሉ መፅ ኦሮሞ ዲኻ ዋላ ትግሪ የለኒ ኖ ኣነ ኤርትራዊ የለ ዝሓርሶ ኢሉ ሕጂ ንመን ኣለውኡ ቅድመይ ክልተ ሰሙን ዝገበሩ ዑስማንን ተመስገነን
1: ኣብኣ ድማ ክልተ ውፆትና ድማ መትዓጂ ናይብረን ዝነበሩ ክልትኦም ጉልባብ እንዳበሩ ፀላኢ ንክልትኦም ቅድሚ ሳሙኤል ምምራኹ ክልትኦም ንዕኦም ኣብኣ ይፅ ይማርኹ እዮም
0: ዓይነይ ተሸፊኒ ኣብኡ ኮፍ ምስ በልኩ ምስ ረኣዩኒ ብኸዮም ተዛብዓል ሳሙኤል ኦሮማይ ግንባር የለ ገለ የለ ዝብል ክስታይ ሒዝዎም ማለት እዩ ሕጂ ንፅብሒት ንግሆ ፀውዕዎ ተባሂሉ ኣብ ትሻለቃ ከይደ ነዚኣ ንብበላይ እዚኣ እንታይ ማለት ያ ለኒ ከምዚ ከምዚ ከምዚ ከምዚ ኣበይ ነርካ ለ ኣሶሳ ኣሶሳ ኣብቲ ኩናት ነርካ ወግን ሓኪም እዩ ኣነ ነ እንታይ ትገብር ሓኪም ብጠብሐ በቃ ፀውዒ ነቲ ዋርድያ ካብ ሎምኒኒው ንሳሙኤል ሓንቲ ባኮ ሽጋራ ኣብ መዓልቲ ትህብዎ ማይክ እንደይ ትህብዎ ሓንታ ኒካ ሰለስተ ንጎ ቀትሪ ምሸት ትህብዎ ማንም ሰው እንዳይነካ በዚኣ ድሓን ቁርብ ሓግዛት እናበለት ከምዚ ዓርቢ ትተሓዝ ኣስመራ ንሶም ረቡዕዮም ወፂኦም ሃያ እንደኛ በሎ ሃያ ገለመለ በሎ መብዛሕትኡ ቑሑቶም ንብረቶም ገለመለ ሽዑዮም ወፂኦም ረቡዕዮም ምውፃእ ጀሚሮም ሕጂ ሱ ኣብቲ ጎነናባ እዞም ኤርትራውያን ነሮም ዓሺ ዝበሎም መቐለ ኣውቲስቲ ገለመለ ተኣስሩ ክንደዮ 14 ድዮም ገለ ዝኾኑ ኣብኡ ዝተኣስሩ ኤርትራውያን ነይሮም መሓመድ ዝብልዎ ኣብ ዩኤን ዝሰርሕ ዓፋር ከዓ በቲ መበል 18 ዝበሃል ኣብኡ ተኣሲሩ ነይሩ ሓንቲ ሰበይቲ ኣብ እንዳ ምግቢ ገለ ዝነበራ ምስ ሰምዐት ንዓና ንዕኦምን ስልጠና ተብፅሓልና ነራ ዳሓድያ ትነግረና ኤርትራውያን ነራ ብዝኾነ ከምዚ ኢልና ሓሊፍና ሕጂ ንዕኡ እንታይ ዝብሎ ነቲ ኣስራ ለቃ ይምር ሻለቃ ቅድም ባ ምሳይ ክትከይድ ትደሊ ዶ ክወፅእ ደልየ ኣለኹ ኢሉ ላይ ከይድኒ ኢሉ ሕጂ ንኣስራኣለቃ ይምር ንዕኡ ፀዊዑ ንሕና ንኸይድ ኣለና ኦኬ እስኻ ካብ ወደብ ሓንቲ መኪና

ስሙሉእ ነዳዲ 2-3 ሽስተ ጌርካ ነዞም 3 ወንበደ ዓለም በቃኝ ኣብ ፀሓዮም ኢሉ ወረቐት ፅሒፉ ሂቦ ትእዛዝ ያዘ። ንሕና ብኢና ድሕና። ስለዚ ናብ መፁ ኣለዉ ሻዕብያ ብኒው ምስ ተባህለ ንሕና ማእስ ወፅእና ሓሙስ ወፅእና ኖኖ ናብ ሰንበት ዘውግሕ ናብ ሰንበት ዘውግሕ ወፅእና ለይቲ በታ ማኪና ገርና ሽዑኡ ሒዞምና ከድና ሚለ ኣብቲ ከባቢ በፅሕና ወያነ ሒዘሞ ካብኡ ዝሃደመ ሰራዊት ንዓና ጉን ንፍረኺብና ናበይ ንጅቡቲ ተባሂሉ ኣብቲ ቦርደር ናይ ጅቡቲ ኣብኡ በፅሕና ኣብኡ ምስ በፃሕና ፈረንሳ ከኣቶም ወታደራት ኣብኡ ፀኒሖም ብረትኩም ኣውርድዎ ክትኣቱ ተደሊኹም ብረትናይ ንውርድ ናብኡ ባባሮ ኮይኑ እምበኣር እቶም እስራት ዝበሃሉ ኩሎም ረሽንዎም ገለ ተባሂሉ ንሕና ድሕሪ ኩሉና ነርና እቶም ዝተኩሱ መፅኦም ማለት እዩ። ሕጂ ይመር ድሓን እዩ ነይሩ ሰማዕ ነይሩ ምሳና እንታይ ይብለኒ ሕጂ ከምዚ ዝብል ትእዛዝሲ መፅእ ኣሎ ሕጂ ኣነ ከውርደኩም እዩ ካብዛ ማኪና ምትኳስ ኣይተርፍን እዩ ግን ተሃድሙ ከም ድላይኩም ትጎይ ገለበለ ኢሉ ወሬድና ሰለስተ ናብ ሓባሪና ጎይና ተመስገን ሰኣኒ ነበረ ናንንዓይ ይሂብኒ

0: በቃ በዚ ሃገርና ፍርቀለይትና ገላኣትና ኣብ ሕጂ ሓንቲ ኣብዚኣ ናይ ወዲ ኢታይ ክገልፃ ዝደሊ ነገር ኣላ። ወዲ ኢታይ ሳሙኤል ተታሒዙ ምስ በልዎ ወይ ብኣካሉ ወይ ብሬሳ ኣምፅዎ ኢሎ
1: ቤሉል ፀላኢ ብገምገም ባሕር ገይሩ ሓሊፉ በዓል ዶክተር ሳሙኤል ተማርክሉ ማለት እዩ። ኣብዚያ ናይ ዶክተር ሳሙኤል ምምራኽ እቲ ገምጋም ናሓና ናይ ልዕልና ነበረ ፀላኢ ብውሕድ ሓሊፉ ዘሎ ዝብል ገምጋም እዩ። ድሓር ካብቶም ተመዲበ ዝኸይድ ናብኡ ዝኸይድ ኣነየ ማለት እዩ። ፀላኢ ምስ ተናኸፍናዮ ልዕሊ ዓቕምና ኮይኑ ዋላ ሓንቲ ርክብ የለ ምስ ብርጌት ርክብ የለ ምስ ፍለስራዊት ርክብ የለ ምስ ገር ርክብ የለ ምክንያቱ በቃ ገረብ ንገረብ ካሓዝ ኮይኑ ዓርኮ ከባይ ንዓርኮ ከባይ መሓዝ ኮይዳ ማለት እዩ። ወዲታይ ካ እንታይ ዘሎ ሳሙኤል ወይ ብሬሱኡ ወይ ድማ ብኣካሉ ክበፅእ ኣለዎ ትእዛዝሰ ቆሪፅኩም ባሕሪ ከዓ ኣምስሑና እያ ነራት እያ መጀመርታ ባሕሮም ቆርፆ ኣብሶፍትና ኣለ ሕና ተቋሪፅና ምሸት ሓፂር መቕተይበ ረዳት ምስ በልና ረዳት ታንክታት መፃና ኣህቶት ክበሃል ከሎ ሓይሊ ክትብላ ከለ ሽዑ 30 ተኮይና ብዙሕት እያ በቲ ሽዑ ነብረት ዝእዋን ማለት እዩ። ዜን መፅአን ገፋጊፍና ፀላኢ ንመርሶ ንድሕሪት ማለት እዩ።
2: ወገን ትሕጂ ኣሃዱ ስለ ዘይነበሮ ብቅድመ ግንባር ምስ 17 ክፍሎ ጦር እናተዋግአን ከሎ ገለ ጋንታታት ካብ ድፋዕ ብምውፃእ ነቲ ዝሰለኸ ፀላኢ ኣብ ምድላይ ተዋፈሩ መሬት ምስ በርሀ 17 ክፍሎ ጦር ዘፊሉ ንቦቱ ተመሊሱ ምስቲ ዝሰለኸ ናይ 22 ክፍሎ ጦር ግን ጠርባሽ ውግእ ክካየድ ኣርፊዱ። ኣብ መወዳእታ ድማ ወገን ዘድሊ ምቅርራብ ክገብር ድሕሪ ምውዓል ኣጋምሸት ሰዓት 15 ባዶባዶ መጥቃዕ ተፈኒሉ እንተኾነ ፀላኢ ሓደ ብርጌድ ብምውሳኽ ነቲ መምለሲኡ መስመር መንገዲ ውሕስነት ገይሩሉ ስለ ዝነበረ ብተወሳኺ ፅዑቕ ደብዳባት ነፈርትን ሄሊኮፕተራትን ተጠቒሙ ኣብቲ ሰጣሕ ጎላጉል እኹል ጉልባብ ስለ ዝገበረሉ ብዘይክሳራ ናብ መበገስ ቦቱ ክምለስ ክኢሉ
3: ኣብ ከባቢ በረሓ ፅሉ ፀላኢ ስለ ዘሎ ሓንቲ ጋንታ ከይዳኡ ትረጋግፅ ዝበሃል ሕራይ ኣነ ሓንቲ ጋንታ ሒዘ ብምሸት ንብገስ ካብ ቦይሉ ናይ 200 ኪሎ ሜትር ክድ ምስ በልና ፈንጂ ወቕዓና ፈንጂ ተቆራር ሒዝናያ ነበርና ብቅድሚት ውቃዕ ብሸነካ ኣውቲሳ ዋላ ሓንቲ ሰብይ ተወቕዓና እታ ኣውቲሳ ዝኾን ከምዚ ናይ ነዝነዝና ናሒቆ ሽዑ ፀገም ገይሩሉ እምበሪ ሕጂ ኣብታ ተወቕዓና ኣላ ኣውዓ ንሓድር ንጎ ተስኢና ካብኣ ተፍቲስ ንጅምር 25 ፈንጂ ንውፅእ ካብኡ 10 ኪሎ ሜትር ምስከድና ድማ 25 ፈንጂ ንውፅእ ስጋዕ ባራ ዓሰሉ ንኣቱ 120 ነተጉት ኣውፅኢና ጥረ ምንኪና ፀላኢ ድጉድፉ እዩ ባራ ዓሰሉ ተኣተና ፀላኢ ይብላ ግለ ይብላ በይና ተዓዲ ትሰርሓና እንደገና ንወይሉል ገፅና ንመለስ እሞ ቦይሉል ከይኣተና ዓድዋሮ ትበሃል ዓዲ ኣላኻ ቦይሉል ውፅእ ኢልካ ተዓዲ እውን ብዙሕ ሰብ ዘለዎ ኣይኮነን ኣብኣ ንቕመጥ ሓደ ሰሙን ንዕርፍ እንደገና ካልእ ሓበሬታ ምፅእ ኣብ ንዋዲ ክነጥቅዕ ከለና ሲ ብሩዋ ዋዲ ብዋዲ ገይሩ ንባራ ዓሰሉ ገፁ ድፈሰስ ሩባ ኣሎ ዓብዪ ሩባ ብኡ ገይራ ታንኪ ታንክታት ሓንቲ ታንክ ከማ ናይ ትበሃል ኒ ብኡ ገይረን ንባራ ዓሰሉ ዳኣተዋ ታንክታት ናብኡ ኢለን ምስ ከዳ ሲ ህጉም ኣጋጢምዎን ኣብ በረኻ ወተሃደራትን ታንክን ኣለዉ ይበሃል እዚ ሓበሬታ ዝበዓል ውዲኢታ ይበፅሕ ከምዚ ሎ ነዝፈትሽ ክንደይ ሰዓት ይወስድ 4 ሰዓት ይብሉና እቶም ደቂ ዓዲ ተሓተትና ድማ 5 ሰዓት ይወስድ ንሓንዲ ወሰደይ ሰብ ኣግማል ካብቲ ዓዲ ጠሊብና ድመርሑ ደቂ ዓፋር እውን ረኺብና ናብታ ቦታ ንኸይድ ሓደ 5 ሰዓት ተጓዒዝና 3 ሰዓት ምስ ከድና 12 ወተሃደራት ኣብ ሓንቲ ገረብ መይቶም ፀንሑና እሞ ሓቂ ኣሎ ማለት እዩ እዚ ድልዎ ዘለዉ ኢልና ከይድና ኣብታ ሩባ ግን በፅሕና ኣብኣ ምስ በፅሓና ተኸድና ሰብ የለ ገለ የለ ታንክ ግን ኣብኡ ፀኒሓ ማይ ዘለዋ ቦታ ህጉም ኮይኑ መሕለፍ ደ ይብላ ኣመራፂ ደ ይብላ ስለ ዝኾነ እታ ታንክ ውጠጠው ኢላ ከቢድ ብረታ ርሽራሻ ገለመሊኣ ሒዛ ሓዳስ ታንኪ ንዓኣ ርኢና ካልእ ግን የማን ፀጋም ፈትሽና ዝኾነ ሓበሬታ ብጀካ እዞም 12 ወተሃደራት እሶም እዮም ምስኣ ክተወጊሾም ካብኣ ካብታ ሩባ ምስ ኮዱ ናይ 2 ሰዓት ምስ ኮዱ ድማ ኩብሎ ዝሰሎ ጥቂዕዎም ሞይቶም ካልእ ድኾነ ሓበሬታ ይረኸብና ነዚ ረጋጊፅና ድማ መሊሽና ሓደ ሳልስ ውዕሪፍና ንቦታና ተመሊሽና
4: ኣብ ዕለት 9 ሰሊኹ ዳኣተዎ ነይሩ ፀላኢ ማይ ጨው ባሕሪ ሰጊሩ በቲ ገምገምገም

0: ማሕርገሩ ሽዑን ዕፀረ መጥቃዓት እናተገብረ ከሎ ከም መራሕቲ ታንክ ኮይና ኢና ትመዲብና ካባ ናይ 100 ሜትሮ ምስከልና መውጋእቲ ተጋጥመኒ ማለት እዩ ታንክታት ነይረን ሲ ተናህና ታንኪ እጂ ዞሮ በርሀብ እዚኣ ኹን ኢሉ ዞሮ በርሀብ ዝበሃል ኣባልና ማለት እዩ ኣሎ ብሂወት ብሕጅውን ኣብታታ ሓንቲ ታንኪ ኣነኻ በቲ ሓንቲ ክኸውን ሕጂ ንዘርኡ ምእታው ከልኦ ሞ ለበሳይ ምእታው ከልኦ ዝብለኒ ምክንያቱ መምርሕኻ ተባሂብና እቲ ከምኡ ሓደጋታት ምስ በዝሐ ድሕሪ ኣውቲስታ ትነፍሲ ወከፍ ክመርሕ ዝኸ ኣባል ወታደራዊ ነሳት ድሕሪ ኣውቲስታ ትገብርዎ ኣብ ውሽጢ ዝኣቱ ገለ ነገር ምስ ኮነኻ ካብኡ ወፂኡ ተፍትሽ የካይ ተባሂሉ መምርሒ ተባሂብና ነይሩ እዚኣ ምእታው ምስ ከልእዎ ንዓይ ነግረኒ እሞ ድሕር በዚያ ዘይተእትዎ ኹንኩም ከመይ ገይሩ ሳይክ ከም ጀሪካን ድሕሪት ትሮት እንዳገበርኩምና ገለ ኢለ ኣነኸማ ሽዑ ተዛሪቦም ሽዑ ነቲ መድፋዕ እጂ ወፂኡ ንዕኡ ክእትዎ ከሎ ኣርኮብኮባ ይበዚ ኣብኡ ተሓቢ ፀኒሕ ኣርብጂ ገይሩማ ሓብላ ነታ ታንኪ ንዘሩ እንዳቐበልክዎ ከሎ ካላሽ ንክዲብ ናብታ ታንኪ ንሱ ክሳዱ ህረም ኣነ ምሑ ክልተ ይረም ሕጂ እታ ኣብ ማህረምቲ ቀላል እያ እታ ዝኸፍአት ግን እንታይ ነይራ እታ ቡምባ ኤፍዋን እናተይሲ ልክ ከምዚ ገይራ ንምሻላ እታ መርፍ ንዓኣ ሃሪማ እታ መርፊ ንታሕቲ ገፃ ኣብ ክንዲ ቀጥታ ትወርድ ነታ ኢማና እኳ ትረኽባ ዘላ ከምዚ ኮነ ኢልካ ተብላ ዘላ እታ መርፊ ስሒታ ሕጂ ናብ ዝክሳይ ተብል እታ ቡምባ ኣብ ክልተት ምቀል ማለት እዩ ዳሕራይ ክሕኩም ንከሎ ምስ ረኣይዎ ኣውፀይ ኣውፀይ ርሓቐ ርሓቐልና ገሊሎም በዓል ወዲኸቢረ እታ ቡምባ ብእንሰኪዐ
1: 17 ክፍለ ጦር ናብ ዕለት 4/5/991 ዘጉሐ እውን ሙሉእ ለይቲ ክፍትን ሓዲሩ ውፅኢት ኣየምፀን ብድሕርዚ 17 ክፍለ ጦር ስለ ዝተዳኸመ ቦትኡ ማለት መከላኸሊ መስመሩ ብ21 ክፍለ ጦር ተኪዩ ንዕኡ ንድሕሪት ኣውፅዎ 17 ክፍለ ጦር ኣብ ድሕሪት ወፂኡ ካብ 2 ክሳብ 3 መዓልቲ ከም ዘዕርፍ ድሕሪ ምግባር ከምኡ ውን ኣብ ውግእ ናይ ዝነበሮ ድኽመታት ግምጋም ድሕሪ ምክያድ ናይ ሞራል መተባብዒ ሰሚናር ተገይሩሉ እንደገና ካብ ዕለት 8 ክሳብ ዕለት 9 ወርሒ 4/1/991 ን2 መዓልትታት ብተኸታታሊ መጥቃዕቲ ካይዱ ዘፍረዮ ግን ኣይነበረን ጸላይ ኣብ መወዳእታ ኩሎም ኣህዱታቱ ከቢድ ክሳራ ወሪድዎም ስለ ዝተዳኸሙ ውፅኢት ከምፅእ ከም ዘይክእል እውን ስለ ዝገምገመ ካልእ ሓድሽ ሓይሊ ክመፆ ብምፅባይ መጥቃዕቱ ደዋቢሉ ኣብ ምክልኻል ኣትዩ ብኣጠቓላለ ጅግና ህዝባዊ ሰራዊት ሓርነት ኤርትራ ብዕለ 6/4/1991 በይሩል ምስ ተቋጻጸረ ጸላይ ካብ በይሉል ንደቡባዊ ምብራቕ ኣብ ዝርከብ ገዛይ ቦታታት መከላኸሊ ዕርድታት ሰሪሑ ኣብ ምቹ ቦታ ስለ ዝዓረደ ወገን ድማ ካልእ ኣማራፂ ስለ ዘይነበሮ ንበይሉል ንድሕሪኡ ገይሩ ኣብ ሰጣሕ ጎላጎል መከላኸሊ መስመር መስሪቱ በቲ ሓደ ነዚ ገዛ ቦታታት ምቁፃር ናብ ወደብ ዓሰብ ንምግስጋስን በቲ ካልእ ድማ ጸላኢ ንወገን ካብዚ ከባቢ ንምርሓቕን ንምድምሳስን ኣብ ዘካይዶ ዝነበረ ናይ ሞትን ሕየትን ውግእ ንምክልኻል ኣብዚ ግንባር እዚ ንኣስታት 1/3 ካብ ዕለት 9/4/1991 ክሳብ ዕለት 25/5/1991 መሪር ምርብራባት ተኻይዱ
2: ኣብቲ ምርብራብ ናይ በሉል ከለና ከዓኒ እቶም ክልተ ማእከልነት በጥረኒ ወዲ ሸቃን ተስፋልደት ርታኩን እዚኦም ክልቲኦም ድፋዕ እናኸለሉ ከሉ ናብ ሰራዊት ክበፅሑሎም እናኸዱ ከለዉ ካብ መጀመርቲ ክብገሱ ከለዉ ተኸታቲለንኦም ኣብቲ ጥቓ ድፋዕ ክበፅሑ ከለዉ ብደብዳብ ገይረን ብሓንቲ ቡምባ ናይ ሞርታር ክልቲኦም ከዓ ኣብኣ ተሰዊዖም
3: ኣብታ ቦጠሎን እናተይ ሕሙሽተ ማእከልነት ሓይሊ ምሳይ ተበጊሶም ደንከር ክልቲ ሓይልን ጋንታን ኢና ተበጊስና ሕሙሽተ ማእከልነት ሓይሊ ካብዞም ሓሙሽተ ማእከልነት ሓይሊ እቶም ክልተ ተሰዊዖም ሓደ መሓሪ ገብሮ ንጉስ ፈርም ንብሎ ኣብ ውግእ ናይ ዋደ ዝተሰውዐይ ካልኣይ ዓብድራሕማን ንርሕሸን ኣብ ውግእ ናይ በይሉል ንፀላእና ሰዓብናዮ ዝተሰውዐዩ እቶም ክልታ ከዓ ተወጊኦም ስለዚ እዚኦም ማእኸልነት ሓይሊ እዚኦም ከዓ ኣዝዩ ተራ ዝነበሮም ልዑል ኣበርክቶ ዝነበሮም ናይ መካናይ ዝኣሃዱ ሞያ ኣራቂቖም ዝፈልጡ ኣዝኦም ተራ ነበሮም ሓለፍቲ እዮም ነይሮም ስለዚ በዚ ጋጣሚ እዚ ከዓ ብክብሪ ክዝክሮም ይደሊ ማለት እዩ
4: ብዙሓት ስዋኣት ነይሮም እዮም እቶም ዘዕበዩ ከዓ ግን ንዋላ ንኩሉ ሰብ ካ ክትጠቕሶ ተዘይከኣልካ እቶም ዘዕበዩ ከዓ ግን ካብኡ ከዓ ሙሉእ ሂወተይ ዘይርስዖ ሰብ ኣብ መጓዓዝያ ከሎ ምስ ኣቦይ ነይሩ ዓብድራሕማን ዝበሃል በቃ ኣቦይ ተዓገሲ ኣቦይዩ ንዓኻ ኣይኮነን ኣቦኻ እናበለ እዩ ዘዕለኒ ድሓር ከም ኩሎም ኣውቲስታ ተሳሒቡ ታንከኛ ምስ ኮነ ከዓ ብሓንቲ ኣሃዱ በፂሓትና

0: ነዚ ኩሉ ጅግንነት ፈፂሙ ዓብዱራህማን ብጣዕሚ ውፉይ ጅግና እዩ ብጣዕሚ እዩ ማለሲ ንፉዕ ሰብ እዩ ኣብ ታንከኛ ከዓ ፍሉጥ ሰብ ንዚ ኩሉ ኩነታት ሓሊፉ ኣብታ ጫፍ ናይ ቤይሉል ክንበፅሕ ከለና ምስተን ስፓርታክያ ዝበልናይ ዓንቲ ወይ ኣብኣ ብኣርብጂ ገይርን ካርማኣ ብርኮኮባይ ፀኒሕነተዛንኪ ኣጋጣሚ ሱ ከምዛ ናያተይ ዝበልኩካ ካብኣ ወፂኡ ስለ ዝፀንሐ ተሰሊዑ ዝህረም ኣብኣ ይስዋእ ማለት እዩ ሕጂ እቲ ኩሉ ግዜስ ገለ ሰብሲ ትዝታ ይገድፈልካ ንድዩ ኣብ ጢዖሲ ከምዚ ባምቡላ መፃወት ናይ ቆልዑ ንረክብ ሞ ዋይ እዚኣስ ንኤልሳ ጓል ዝውሕ ዘላ ኢልኒ ሕጂ ኤልሳ ከዓኒ ኤልሳ ወልዳ ኣብ ትበሃል ከዓ ስውእቲ ታንከኛ ኦፕሬተር ዝነበረት ኣብ ባሮንቱ ዝተሰውአት እያ ብኣይ ውፅኢላ ነታ ጓል ሽዑ ምስ ተሰወአሲ እዚኣ እያ ተረኣየኒ ማለትሲ እታ ባምቡላ ሳበይኩም ገይርዋ ኸውን ወይ ኤርሳስ ከመይ ረኺባታ ተትኸውን ታ ክስታይስ እንታይ በበለ ገለ ኢልካሲ ተሓስቦ ማለት እዩ ሕጂ እቲ ናይ ዓብዱራህማን ብስለት ንድዩ ኤልሳ ኣዲኣ ሳዕድያ ኢብራሂም ናይ ዓፋር ናይ ድምፂ ሓፋሽ ትዛርብ ዝነበረት እያ ድምፂ ሓፋሽ እያ ኣባል ድምፂ ሓፋሽ እያ ሕጂ ሓንቲ ጓል እያ ካብኣ ወሊዳ ኤልሳ ትበሃል ኤልሳ ዓብዱራህማን ማለት እዩ እታ ቆልዓ ዓብያ ስጋ መርዓን ዝርዓን ኣብፂሓታ ነይራ ዓብዱራህማን ኤልሳ ትበሃል ብሽምሲ ውእቲ ዘውፃ ጓሉ እውን ገዲፍልና እዩ ማለት እዩ መሓሪ ገብረ ንጉስ ፈርም ኣብኣ መስዋእቲ ጋጢማቶ ማለት እዩ ኣብ ከባቢ ዋደ ወይኒ ኣባልና ያታንከኛ እያ ሰበይቱ ኣብ ባፅዕ መፅያቶ ነይራ ሕጂ ባፅዕ መፅያቶ ነይራ ሽዑ ጥንሲ ሒዛ ነይራ ማለት እዩ ሕጂ እንታይ ኢልዋ ምስለካ እዋ ወይኒ ኣነ ኣብ ዝቕፅል ውግእ ክህሉ ክእል ዘይክህሉ ክእል እዚ ኣብ ከብድኺ ዘሎ ናፅላ ግን እንድሕር ወዲ ኮይኑ ፈንቅል በል እዮ ኣብ ፈንቅል ጅግንነት ስለ ዝሰራሕና እንድሕር ጓል ኮይና ግን ዝመረፅክያ ሽማ ውፅላ ኢልዋ ደንከል እናኸድና ከለና እቲ ቆልዓ ፈንቅል ክውለድን ወዲ ኮይኑስ ፈንቅል ተባሂሉ ሽሙ ክውለድን መሓሪ ገብረ ንጉስ ፈርም ክስዋእን ናይ መዓልታት ሕቶ ሓደ ኮይኑ እቲ ተሰውኡ ፈንቅል ገዲፍልና ከዓ ከይድሱ ማለት እዩ
1: ኣብቲ ውግ እንታይ ንጥቀም ነርና ክልተ መራሕቲ ሓይሊ ተልኻ ተልዮም ሓደ ተርፍ ኣብ ዝወጠሎን እኳ ንበይነ የ ነረ ይነበረን ካልኣይ ተሓደ ተትርፎ ተሓደ ዋጋዕ ተሓደ ንድሕር ኣሎ ተሓደ ቅፅል ተሓደ ይዕርፍ ከምዘለና ንዋ ኣጋጣሚ ተዓዳይት መዓልቲ ውግድ ወፈርና ኣለ ክልተ መራሕቲ ሓይሊ ብሓንሳዕ ትሰውዮም ናተይ ኣንቲ ንእሽቶ ኩጀት ሞርታራት ሓደ ክልተ ደርብን ክልቲኦም ብሓንቲ ቡማ ትሰውዮም ክልተ መራሕቲ ሓይሊ
2: ሰለስተ ኣካላት ዝኾኑ ኣዘዝቲ ምሩፃት ኣዘዝቲ ሓይሊ ምርፃት ብፆት ኣብ ባደ ሸውዓተ ካልእቲ በጠሎኒ ኣዘዝቲ ሓይሊ እየ ክገልፅ ኣብዚ ጉዳይ እዚ ከዓ ኣነ ኦፕሬተር ናይ ሓይሊ እየ ነረ ኣብዚ ሰዓት እዚ እዛ ሰዓት እዚኣ ከዓ ዕለት 15 ወርሒ 4 ከባቢ ሰዓት 8 ትኸውን ፍፃሜ ናይ ሳልሰይቲ ሓይሊ ፍፃሜ ማለት ሃፍታይ ማለት እዩ ፍፃሜ ናይ ሰልሳይቲ ሓይሊ ኣዛዚ ሓይሊ ዝነበረ ኣፍንጫዓተር ከዓ ናይታ ካልአይቲ ሓይሊ ኣዛዚ ሓይሊ ዝነበረ ምስ ኮሚሽነር ከዓ ፍፁም ዝብሎ ወያነ ምሸት ተቀያይሮም ፍፃሜ ወያነ ብድሕሪት እዩ ነይሩ ኣነ ምስ ኣዛዚ ሓይሊ ኣፍንጫዓተር ምስ ኣተኹ ብቐጥታ ናብታ ኩናት ፍፃመ ከዓ ነቲ ሓንቲ ሓይሊ ሒዙ ኣብ ሓንቲ ኩጀት ኣብቲ እግሪ እንዳ ኣውቶቡስ ተራኺብና ብሓንሳብ ስለ ዝነበራ ክልተ ሓይሊ ብሬድዮ ካይተረኸባ ድምፀይ ምስ ሰምዐ ፍፃሜ ወዲ ቐሺ ኣቤት ኣፍንጫዓተር ኣሎ ዶ ምሳኻ እወ ንፍንጫዓተር ንክልቲኦም ኣራኽብ ከብሎም ኣብ መንጎኦም ሞርታር ከመጋጣሚ ሞርታር ስለ ዝዓለበት ንፍፃሜ ብዘይ ክስታይ ኣብኣ ከሎ ይስዋዓና ፍፃሜ ምስ ተሰዋዓና ኣፍንጫዓተር ከዓ ምስኡ ከዓ ይህረም ነፍንጫዓተር ክሕከም ኣይከኣለን ኣብ ሰዓት እዚ ዋላ ሓንቲ ክግበር ኣይከኣለን በሉ ቀልጥፉ ሰብ ባሬላ ምስ ተባሃሉ ባሬላ ሒዛ ምስ መፀት ተባሬላ ክሳብ እታ ጥቓ እንዳበጠሉኒ ክሳብ ዝበፅሕ ተባሬላ ደም መሊኡ ኣብታ ናይ ጥቓ እንዳበጠሉኒ ኣብኣ ይብፅሕ ኣብኣ ምስ በፅሐ ኣብኣ ምስ ተሰውኣና እዞም ስዋ እዚኣቶም ኣዘስትና ብሉፃት ኣዘስቲ እዮም ዋላ እኳ ከም ብፆትና ድኣ ይኹን እምበር ከም ኣቦን ከም ውሉድን ኣነ ምስኦም ንዓይ ኣቦታት እዮም በቃ እዞም ስዋ እዚኣቶም ናብቲ ዝብፅሕ ንክጋደል ዝገበሩኒ ገድሊ ከመይ ከም ምዃኑ ዝምሃሩኒ እዞም ሰባት እዚኣቶም ብድሕሩ ከዓ እዚኦም ሕድሪ ሓሊፎም ፍፁም ከዓ ነታ ናይ ኣፍንጭ ዓተር ዝነበረት ተረኪብዋ ወያነ ወያነ ምስ ተረከባ ከዓ ሓደ ሓሙሽተ መዓልቲ ሽዱሽተ መዓልቲ ንድሕሪት ምስ ተመለስና እዚ ቆልዓ እዚ እስከ በጀኻትኩም እቲ ናተይ ለቢስተየ ዝነበርኩ ብምሉኡ ክዳን ብደም ጨቂ ስለ ዝነበረ ናብ ቆርበት ምስ ተቐየረ እዚ ቆልዓ እዚ ክሕፀብ ኣለዎ ንቅድሚት ብናይ ኣፍንጭ ዓተር ሕጂ ብዞም ክልተም ኣቦታቱ ካልእ ካይስምዖ ዝብል ኣረኣያ ሒዙ እዩ ኣነ ግን ኣይገብርን እየ ስለ ዝበልክዎም ንቅድሚት ምስኣተና ሽዑ ምሸት እቲ ኩናት ከዓ ተጀሚሩ ንውሽጢ ኣእቲና ንውሽጢ ምስኣተና ሰዓት ልክዕ ከምዛ ናይ ክልቲኦም ናይ ፍፃመ ናይ ኣፍንጭ ዓተርን ሰዓታት ዝተሰውኡላ ፍፁም ከዓ ነዛ ሰዓት እዚኣ ወያነ ከዓ ነዛ ሰዓት እዚኣ እዩ ዝስዋዕና ዘሎ

0: ሓደ ካብ ዕላማታት ወፍሪ ውግእ ደንከል ካልኣይ ኣቤታዊ ሰራዊት ካብ ዓቕሙ ናብ ግንባር ዓሰብ ሰራዊት ከጉድል ከም ዝግደድ ምግባር እዩ ነይሩ። ብርግጽ ድማ እዚ ዕላማ ሸቶ ሃሪሙ። ስርዓት ደርግ ዓሰብ ልዕሊ ኩሉ ተገድሶ ስለ ዝነበረት ካብ ካልኣይ ኣቤታዊ ሰራዊት ንክፍለ ጦራት 17 22 21 ከምኡውን ክልተ ፍሉያት ኮማንዶ ብርጌዳት ናብ ግንባር ዓሰብ ክልእኽ ከሎ 14 ክፍለ ጦር ድማ ንኣምቦ ከድሕን ናብ ኢትዮጵያ ስለ ዝለኣኾ ዓቕሚ ናይቲ ካብ ዝኾነ እዋን በሪኹ ዝነበረ ካልኣይ ኣቤታዊ ሰራዊት ቁሩብ ተፋኺሱ ነይሩ። ካብ መጋቢ 6 ክሳብ መያዝያ 26991 ካብ ካልኣይ ኣቤታዊ ሰራዊት ዝጎደለ ዓቕሚ 26445 ኮይኑ ንመተካእታ ናይዚኦም ተሓሲቡ ካብ ኣዲስ ኣበባ 7595 ሓደሽቲ ሰራዊት እውን ብነፍርቲ ኣብ ጉንበት ኣስመራ እትዮም።
1: እቲ ተሓውስ ምስ ኮነ ውግእ ድሓር ንቕድሚት ገጽና እንዳኸድና ከለና ኣብ መንጎቶም ውግኣት ወዲ 3 ዓመት ቆልዓ ረኺብና ሕጂ ብጣዕሚ ኢና ሰንቢድና። በቃ ነቲ ግስጋሴ ገዲፍና ነቲ ቆልዓ ሒዝና ናብ ውሑስ ቦታ ወሲድናዮ። ኣብ ክፍልታት ከም ዝኸውን ጌርናዮ። ብድሕሪኡ ናብያ ኣቢሉ ንድዒ እታ ኣድዩ ግን ምስቶም ኣምሓሩ ክትሃድም ክትብል ኣክንዲኮፍ ትብል ኣብቲ ቦታ ብጢዖ ምስቶም ኣምሓሩ ክትሃድም ክትብል ኣብቲ ውጊኣ ትህረም ሕጂ ዚ ቆልዓ ዓዲዩ ዘላ መሲልዋ ዩ ሓቂፍዋ ከምዚኣ ኢዩ ኮፍ ኢሉ ዘሎ ማለት እዩ።

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡ ውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትር ዜና።

0: ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ኽእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ኣቱም ስድራ ክንደይ ትመፅፅ ኣይትበሉኒ ኣይትበላኒ እምበር ሓንቲ ድቃስ ዝኸልኣትኒ ዕላል ይኽዕለክን ስለምንታይ ኢና ናትና ገዲፍና ብናይ ካልኦት ንድናቕ ስለምንታይ ኢና ናትና ወርቂ ገዲፍና ብናይ ካልኦት ብሩር ንምሰጥ ስለምንታይ መልሲ የለን በሉ ሓዙኒ ሓዛኒ ሎም ኣለና ጽባሕ የለና ሞት ሰባት መመሪፁ ሰብ ታሪኽ ሰብ ጽንዓት ሰብ መትከል ይወስድ ኣሎ ታሪኽ ይቕበር ኣሎ ኣብ ቅድመይ ዘለኽን ኣዴታተይ መዓሲኽን ኣፍክን ክትከፍታ ኢድክን ክትፈትሓ ጽባሕ እንታይ የኽብል እንታይ የከውርስ እንታይ የኸሰጋግር እንታይ ኢለየን ደቂ ከዘንትወሎም ሱቕ ትም ክሳብ መኣስ
1: ኣጆኹም ኣንጁሰይ ኣጆኹ ኣለና ልኩ ዶ ንሕና ንሎሚ ካብ ባሕሪ ብጭልፋ ኣብ ሓቀኛ ታሪክ ዝተመርከሶ ዛንታ ይኽኣለኪ ንወላዲተይ ተሃኒ ንእዝ ጥምታ ኣብ ግዜ ንእስነታ ዘሕለፈቶ ህይወት ሓፋሽ ውድባት ጽንዓታ ሕሰማ ፍቕሪ ሃገራ መስዋእቲ ብፆታ ክትዕለኒን ከላ ንብዓት ሓበን እያ ትነብዕ ወሊዳ ደቃ ከምዘይቀበረት ሞባእ ሃገር ይሂበ ናተይ ዘይኮኑ ንሃገር ይዕሽር ከፊ ኢለ እያ ትብለኒ ንወላዲተይ ብማዕዶ ንዝረኣያ ጎበጥ ጎበጥ እናብለ ስራሕ ክትከይድን ከላ ተራ ሰብ ገይርዎ ስታኸውን እታ ባሕሪ ከብዳ ሒዛቶ ዘላ ታሪኽ ጎበጥ ጎበጥ የብላ ከም ዘሎ ግን ፈላጢኣ ጥራሕ ዝፈልጦ ለካ ታሪኽ የጎብጥ እዩ።

0: ሶሲ ስምዕ ፋፂር ዝሓፍተ እቲ እኳ ዝፈትወክ ዝነበረ ኣምሓራይ ጌታቸው ድዩ ዝበሃል ነይሩሽ
1: ወ
0: እስከ ትንዕቲ ደርፍዮ ዝነበርክ ደርፍታት ኣስማዕ ኣብለኒ
1: ኣየ ኣምናየ ኣይምነወክን ይመቸም
0: ድሓ ንሱ መፅንሓልኪ ሓድሽ ማይ ዘይጣዓሚ ደርፊ ሒዘልክ መፅ ኣለኹ
1: ሕራይ
0: ኣብ ቤት መኻእ ዘለኹም ተቐማጦ ሰብ ክራይ ይኣኽለኩም ውፅሉይ መፅኦም እዮም ስድራይ ኣብ ቤት መኻእ ዘለኹም ተቐማጦ ሰብ ክራይ ይኣኽለኩም ውፅሉይ መፅኦም እዮም ስድራይ እዚኣ ተቐዳሜት እያ እታ ኸልኢት ኸዓ እቲ ቓና ኣንዲ ጠፊእኒ እቲ ግጥማ ግን ዝክሩ እየ ኣብ መንጎ ስርናይ መንጎ ስገም ቦቑላውሊዐ ኣድጊ መጺያተን ነየነይቲ ክትበልዐ እዝጊ ኣርኣየና መሪር ዋፍኘ ንዕ ትብል ዴራ ስምዒ ስምዒ ኣምናየ ንኻልእ ኸይትሸጥለይ መሳርሒ ሙዚቃ ዋዲደ ድሕርና ጽነት ዕድል ንድሕር ዳኣ ተረኺቡ ጽቡቕ ገይረ ክደርፈ እየ
2: ዋይ ኣጆኹ ንመን ኢልዎ
0: እንታ ኣብና መዓረ እስከ በለትናት ክደርፊ ክኣስምዐኒ
2: ወይ ደርፊ ደይልኩ ጓሌ እተን ደርፍታት ብምልአን ብምሓርኛ ተርጉሙ ከም ዘላታ ንጌታቸው ነጊርዎ
0: ዋ መናቲ
2: እቲ ሓሳብ ትኳኑ እድንበር መንዳእ

0: እንታይ ሞ ከይገብር ይኽፈሪሕኪ
1: ያቡ ከምኡ ይ ትበልፅ ጌረት ሓፍተ
0: ረቢድኣ በዓል ሓለወና እምበሪ
1: እዚኣቶም ዳ እንታይ ዘይከብሩ
0: ስስዎ ሓቂኸ ስምዒ እንደ ግዳት ተኣምና ሓፍተ እቲ ጌታቸው ስናይብ ልቡ ድኹ ምርዓውኒ ዝሓስብ ነይሩ ዘገርም ኮ እዩ ሓንሳብ ብርቱካን ሃረር ሓንሳብ ሙዝ ሲዳማ ሓንሳኣ ኸዓ ኣንቺ ኮ ውቢት ዋነሽ ማሬ እኮ ዝብለኒ ነይሩ
2: እውይ ስማምበልዱ መንፈስ ቅዱስ
0: እቲ ዝብለኒ ዝነበረስ ኩሉ እሪ ቁፅር እንተተብሎ ደርፊ ምተሰርሐ
1: ኣድጉደ ልብ ኣለዎ እዩ ብሓይሊ ዘሪፉ ንሃረሬ ባሊጎባ ኣዲስ ኣበባ ኮስተኪ እዩ ሓማት ክጥሩ ድማ የኔ ሙሽሪተየ ክትብለኪ እያ
0: በስማኣ ብወልዲ መንፈስ ቅዱስ ሕው ኣቲ ናይ ብሓቂ ኮይኑ እኮ ተሰማዓኒ እቶም ጀጋኑ ሰብ ሳሓልና በይ ምስ ከዱኑ ደአየ ንበዓል በቀለየ ጌታቸው ዝተመርዓኹ ከመይታ ኣፍ ከልብሽና ኣሎ ክልልግስ በጃኺለኪ
2: ኣቲ
0: ኣዲስ
2: ግዳዕኒፃወተክፃወተክዋይ ቁም ነገር እምበር ጌርክዮ ስምዐ ግዳ ሕጂ ንመሓር ሕራይ ዘይትብልዮ ተባዕታይ ምግፋእ ክሕማቕ እዩ
0: ዋይ እንድዕጓለይ እንታይ ከም ዝኸውንኩሲ ነቲ መሓርስ ውቃበይ ኮ ኢ ደይቅበሎ ንነጋሲ ግንሲ ዋ ስነ ኣእምራዊ ርእይ ከብሎ ከለኹስ ከምዚ ኣለክምሽማይ ውዒነ ዝነብስካ ክዑ ዘበልካስ ዝሑ ውብል ዝነብሰይ ፍቕሪ ከምኡ ድ ዝገብር ኮይኑ እንተ ነምሓራይ ግን ክሳደይ ንኸራብ ለክኣለኹ ይደ ኣስናንኩ ክፅኹና ስሕቕካ ጓለይ ሓፈረ ክድበጃ ኸለክ ንዕናይ ግዳ ካብ ስእልካ ሃለውለው ትብሊ ንዕናይ ቡናስቲ ከምቲ ናይ ብቃዳ ይጠጥዑ ምዕላልዕልልና
2: ሓረብልናየ ትኸሪ ትኸሪና
3: ኣብ መወዳእታ ወላዲተይ ንወላድዮ ማሓርያ ተመርያ ከምቲ ዝፈርሓቶ ዘይኮነስ ኣዝዩ ፈቃር ለዋ ፈታዊ ሓዳሪኡ ኮይኑ ፀኒሕዋ ብርኮም ፈልዮም ጎጆኦም መስሪቶም ሓደ ክልተ ከይበሉ ኣቦይ ኣብ ውሽጢ ከተማ ኣስመራ ተወዲቡ ምስጢራዊ ስራሕ ዝሰርሕ ስለ ዝነበረ ኣብ ውሽጢ ሳንታ ፍራንቺስኮ ከም ሓኪም ሰርሕ ምንባሩን ነቲ ኣብኡ ዝነበረ መድሃኒት ምስ ገሊ ብምትሕባር ነቲ መድሃኒትን ንስድራ ቤተይን ጠርኒፉ ንሓራ መሬት ከይዱ ኣብ መበቆል ዓድና ኮፍ ኢሎም ድማ ናብሪ ዓዲ ሀይሎም ጀሚሮም
0: ኣንታ መሓሪ ፅናሕ ሞ ፅናሕ ከይተረዳድእኻ ፀርፀር እናበልካይ ትኽድ እንታይ ኢኻ ኹንካ
4: እንታይ ድኢ ክመሲልክ ዘለኺ ናብሪ ዓዲ ኸብደክ ከም ዘሎ ገጽክ ኳ እዩ ድምስክር ኣሎ በዛ ሓዳር በዚ ናይ ውድብ ስራሕ ኣንቲ ፅገረዳ
0: ናብራ ውድብን ናብራ ዓድን ኣብ መጀመርታ ሞ ንመኒቐ ጨውጨው ዘይብሎ ብናተይ ኣይትሸቐል ውድብ ህዝባዊ ግንባር ብዓይኒ መርፊ እተሓልፈሉ ዩኒቨርስቲ ኣድ ዝብል ነይሩ ኤፍሬም
4: ሓቁ እዩ ውድብና ንኹሉና ከምዚ ዝራብዕ ኸተፅሪ ኸለኻ ኣርዕት ቆረንካ ተላሙዶ ድሮ ኮ በዓል ሻለቃ ኤፍሬም ታተብ ኢሎምናስ ብወደ ገባ ኸማ ንድለ ኣለና
0: እወሱስ ሓቂኻ ጥንቅቕ መባል ከድልየድና እዩ ካብ መጠን ንላዕሊ እዮም ፊንፊን ዝብሉ ዘለዉ
4: እንቲ ፅገሬደ
0: ኣቤት
4: እዞም ቆልዕሲ እንታይ እነኾን እዮም ዕዝር ድብሉ ደሎ
0: ፍቓድ ኣምላኽ እዮ
4: ዋ ፍቓድ ኣምላኽ እሞ እንታይ ክንብሎ ድሓን በል ድሓን ዝሓሰብኮ ኩሉ ይትረፍ
0: ዋ ንምንታይ ዝተርፍ ተዘረብ እምበር
4: ድሓን ገዲፍ የ ኣለኹ ኮይለክ ፍቓድ ኣምላኽ እተኮይኑ ዳኣ እሞ እንታይ እያ ክብል ኣነ
3: ኣዴታት ኤርትራ ከብደን ባሕሪ እዩ ወላዲተይ ምእንቲ ኤርትራ ምእንቲ ናፅነት ኩለን ኣዴታት ኤርትራውያን ዋካ ኸፍ ኢለን እዩ ወላዲተይ ፅንዓታን እምነታን ኣብዛ ነጥብ ዘያ ትክል

0: ኣያ ተዋሂብን ዘሎ መልእኽቲ ቅድም ከብፅሕ እሞ ኣብ ምላሸይ እቲ ትደልዮ ዘለ ከዘረባ ከዓ ዘረረበሉ
1: ማባይ በዚሑ እኮ ክሳብ መዓዝ ክንፅመ መኪና ማሕር እንተኾነ ማይላፋ ኮይኑ ትንስኺ ከዓ
0: ኣያ ድሓ ንዲኻ ማሕር እንተ ኮይኑ ድ
1: ፅገደዳ ጓለይ ፅገደዳ ሓመድ እግረይ ከይነጎፍኩ ነዚ ኣፈይ እውን ከይለኸፍኩ ልቢንልቢ ተዋሂብና ኸንዕልል እየ ኣንጊ መፅአክ ዘለኹ
2: ንዕሞ ቅረቢ እስነ ኣለዎ ገረብ
0: ሓራይስ ክበል እቲ ዘረባኻ ሕፅር ሕፅር ኣብሎ ንመረታ ሰበነ ተበጊሰ ኣለኹ ክዕ ድብለካ ደሎ ክታያ ግዜ ኸደኒ ኣሎ
1: እዛ ዘረባ ንገድሊ ትበፅሕ ኣይኮነትን ኣቕሪበ እወሳ ኣቢለልክ ዘለኹ
0: እንታይ የበጀኻ ቕልጥፉ እንደበለኒ ግዜ ኸደኒ ኣሎ እንዳብልክኳ
1: ብዘይ ዘርኢ ድኽና ፅነት ክተምፂ
0: ከመይ
1: ደድሕሪ ገድሊ ደድሕሪ እፍሬም መረታ ሰበነ እምበይቶ ዳብረ ሰሳሕ እንገላ ተኸላብን እናበልኪ ህፃውንቲ ቆልዑ ከከይዓኸኹ ኣብ ዝባን ክቐቲልኪ እዮም እቲ ሓደ ወዲ ክልተ ወርሒ እቲ ካልኣይ ወዲ ሰለስተ ወርሒ እቲ ሳልሳይ ድማ ወዲ ኣርባዕተ ወርሒ ተመራርሖም ከይዶም ዳንኤል ድማ ዓዳኣትዩ እናበልናዮ ኣብ ሸሞንተ ወርሑ ትማሉ ርኪብዎም ሓመድ ለቢሱ
0: ኣያ ብጣዕምን ሕንቃቕን እንታይ ከም ዝመስልካ ይፈለጥኩኮ እዩ ዓብ እቲ ዘረባኻ ሕፅረልካ ምርጫይ ንድሌተይ ናፅነት እዩ ናፅነት ድማ ዋጋ ይሓትት ኪዳነ ኣፅኒዒ እምነት ሓልየ ዝኸይድ ሰብ እየ ምስ ገድሊ ንላዕሊን ታሕትን እንተበልኩኮ ንናፅነት ክብል እምበር ንኣሚነይ ንፀጋም ገዲፈ ምስ ጓብ ዝዕንደር ሓያም ኣይኮንኩ
1: ሰበ ነዚ ዘረባ እንታይ ክቁምቁኛ ተውፅሉ ዘለኺ ከም ጡጥ ትፈትልዮ ብሓንበሊ ኣነሲ ናይ ስጋ እንዳኣሉ ሒዝኒ ዓስብለኪ እንተ ኣበኸን ዝብበኪ ነገሩ
0: ኣያ ደቂ ያር ዝባነይ እንተሞት እኮ ከምቶም ዝስውኡ ዘለዉ ዕሸላት ፈልየ ዝርዮም ኣይኮንኩን ዋ ወ ንስኻን ደቅኻን ግን ነዚ ገድሊ ከም ጓለት እዩኹም ትጥምትዎ
1: ዶ እምበዓር ከምኡ ኢልኪ
2: ድሓንበሊ ድሓ
3: ኣቲ ኤርትራ
4: ኤርትራውያን ኣዴታት ታሪኸን እዙ እዩ ንወላዲተይ ኣብ ውሽጢ ኣትየ ነቲ ዘይተገንፀለ ታሪኽ ክላቦ ሰፍትን እሞ ብኽኣልኩ ወደ ኢለን ነብሰይ ሓታ ዋ ደቂ ኸቐፊርካስ ዓወት ንሓፎሽ ኣቤት ፅንዓት ኣቤት ፅንዓት
5: ሓሶት ሓሶት እኒ ድብለካ ዘለኹ ዕላል ዓድዩ ዘይድልየካ ዘረባ
6: ዘይተፈሶ ይጭነውን እዩ ዘለካ ቅርበት ኣፀቢቕ ፈልጥ እዩ ካብ ዓይኒ ሓፋሽን ዝኽወል የለ ሕጂ ግን በዓል ኤፍሬም ከይሰምዑዎ ከለዉ ገለ ነገር ንሕሰብ ብዓብዩ ኸ ፅግር ኢላ
5: እንታ ወዲ ዘውዲ ሓሶት እዩ ኳ እየ ዝብለካ ዘለኹ
6: እንታ ወዲ ሎሚ ድዋ ኣይተወር እዩ ወረ እውን ኣይኮነን ፅግዕ ፅግዕ ትብላ ከም ዝነበርካ መን ዘይፈልጥ ከብዳ እውን ኮርየ እየ ዘለኹ ዝፀገበት ላም እያ መሲላ ዘለ
5: እንታ ወዲ ዘውዲ ንምንታይ ኻ ተላፋልፈኒ ደላኸ ራእዩ እሞ ራእዩ እንዶ ኣብ ዝባና ጥራሕ ኣርባዕተ ቆልዑት
6: ማሃሪ ሰብ ዝብላ ካይ ኣኽላት ንስኻ ድማ ባዕቢኢት ደግሞ ኣብ ዝባና ኣርባዕተ ቆልዑ ክትብል

0: ወዳ ክስዕስ ድያ ቀትላቶም ምእንቲ ሃገር ክትብል ዘይኮነትን ብዘይ ንቡር ቀቢራቶም
1: በቃ ውላ ደሊኣት እየ ተጋጊ
0: ስቕበል ክንይ ታሓስማታ ክንዲዚ ምስጢር ኣብ ከብዶ ዓቂልካ ትኸይድ ሕጂ ኩሉ ግደፉ ብሰብ ከይሰምዓቶ ኮላ ልባር ስሪስካ ንገራ ወዲ ኣለኹ ንኺድ
1: ሕራይ ንኺድ
2: ዘይተኸፈለ ዋጋ የለን ዋጋ ብሂወት ዋጋ ብማህፀን ዋጋ ብንብረት ዋጋ ብደቅኻ ኩሉ ምእንቲ ኤርትራ ኤርትራ ብትካቦ ዝመፀት ሃገር ኣይኮነትን ኣዴታት ኤርትራ ኤርትራ ማህፀነን ንኤርትራ ሕልፈን ንፅፈን ብኹርን ሕሳስ ልደን ነጋጊፈን ሂበን እየ ይህባ እውን ኣለዋ ፅንዓት ስንምንካስ ተወፋይነት ኣቦት እዩ
1: ኣንቲ ፅግሬዳ እንታይ ደ ክብለ ክደለ ይመስልኪ ብዛዕባ ነብስኻ ምዝራብ ዝኣክል ግዜ ይነበረን ሕጂ ግን ክዛረበ ክደል ኣለኹ
3: መሓሪ ወረ ንዋኑኡ ርሑቕ ኮይኑ እምበር ዝፈፀምካዮ ትማሊ ወላዲታ ኩሉ ነጊራት እኒኣ
1: ሰሚዕኽዮ
3: እወ ውላድ ከዓ መኽሰብ እምበር ሓጢኣት ኣይኮነን
1: በዲለኪ ከማ ክስዕ ክስስ ኢነት ፅገዳታ ሓፍተይ ይቕረ ግበርለይ ይቕረ ግበርለይ
3: ተስእ እሞ ማሕሪ
1: እዚ መርገሚ
3: በጃኻ ተስእ ንዶ ድሓን እዚ መርገም ትብሎ ዘለኻ መን ይፈልጥ ናብ ምረቓ እንተ ተቐየርኸ ፈጣረን መን ኢሉ ናፅነትና ጥራይ ትምፅእ ኣልና እምበር ነዞም ኣብ ዝባነይ ዝሞቱ ፅባሕ ንግሆ ይውሓዱ ይብዝሑ መተካዕቶኦም ክመፁ እዮም ፈጣሪ ይህብ ፈጣሪ ኸ ይወስድ ኣጆኻ ጥራይ መሓሪ ትሕመቕ ዕማም ውድብካ ጥራይ ግበር ኣነ ኸዓ ኣብ ኩሉ ነገር ካብ ጎንኸ ኣለኹ ንኸይ ጥራይ ሕጂ
1: ሕራይ ንኸይድ

ፈጣሪ ይህብ ፈጣሪ ወስድ ካኢላ ወላዲተ ረአይዎሞ ረአይዎሞ ፅንዓት ፅንዕቲ ደኸምዚ ገይርአ ክዳና ተፅንዕ እንኳዕ ደኣና ፅነት ተረኸበት እምበር ኣብ ክልተ ዓይኒ ክልተ ንብዓት ኣይነብዓ ፅንዓት ኣዴታትና ደረት የብሉ ወላዲተይ ድማ ከምቲ ትሜታ ናፅነት ሪኣ ነቶም ኣብ ዝባና ዝሞቱ ኣርባዕተ ደቃ ኣርባዕተ ተኪኣ ደቂ ጓላ ሪኣ ብሰላምን ፍቕርን ትነብር ኣላ ዓወት ንሓፋሽ

0: እዚ ሰላምትና ተቐብሉ ፈንውና ኣብ ምክታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎሚ 20 ናሓሰ ዝተዳለወ ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ሮቤል በረኸቴ ንምክታልኩም ብኽብሪ ንዓደምኩ ብቐንዳ ርእሲ ዜና እፍልም። ሃገራዊ ዋዕላ ሕርሻ መፅናዕትታት ኤርትራ 226 ሎሚ 20 ናሓሰ ኣብ ኣስመራ ተኸፊቱ። ኣብ ከተማታት ካስልን ሃኖቨርን ጀርመን ህዝባዊ ሰሚናራት ተኻይዱ። ፖሊስ ትራፊክ ዞባ ማእከል ኣብ ድሕነት ትራፊክ ጽርግያ ዘተኩረ ኣስተምህራዊ ጎስጓስ ኣካይዱ። ኣብ ልዕሊ ሰራሕተኛታት ረድኤት ሕቡራት ሃገራት ዝካየድ መጥቃዕትታት ከም ዝወሰኸ ተገሊጹ። ሃገራዊ ዕዳ ኣሜሪካ ናብ 4 ትሪልዮን ዶላር ከም ዝዓረገ ጸብጸባት ተሃገር ሓቢሮም። ኣብ ሪፓብሊክ ማእከላይ ኣፍሪቃ ኣብ ዘይሕጋዊ ምዕደን ወርቂ ብዘጋጠመ ምህማም መሬት ልዕሊ 100 ሰባት ሞይቶም። ዝርዝር ዜና ንክልተ መዓልታት ዝቕፅል ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 226 ሎሚ ኣብ ኣስመራ ተኸፊቱ። ወኪል ኤሪና ዳንኤል ወልዱ ዘዳለዎ ጸብጸባ ኣሎ ገረ መስቀል ገረዝግሄር ከቕርቦ እዩ።
1: ሚኒስትሪ ሕርሻ ዝወደቦ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 226 ምስጓም ቀጻልነት ዘለዎም ስርዓታት ሕርሻን መግብን ንሃገራዊ ቁጠባዊ ዕብየት ብዝብል ቴማ ሎሚ 20 ናሓሰ ኣብ ኣስመራ ኣዳራሽ ሓጐሰ ተኸፊቱ። ኣብቲ ሚኒስትራት ዝርከብዎም ላዕለዎት ሰበስልጣን መንግስትን ግንባርን ክኢላታት ሞያውያን ወከልቲ ሓረስቶት ኣብ መስራሕቲ መግቢ ትካላትን ናይ ስራሕ መሻርክትን ዕድመ ዝተገብረሎ ሚኒስትር ክብሉ መኽፈቲ ስነ ስርዓት ኣቦ መንበር ኣሰነዳይት ኮሚቴ ዶክተር ኤፍረም ገብረ መስቀል ኣብ ዘስምዑ ቃል እዚ ዋዕላ እዚ ባይታ ምክፋል መፅናዕታዊ ርክበታት ንምፍጣር ህልው ሕርሻዊ ብድሆታትን ዕድላትን ንምምርማር ኣብ ምህዛኣዊ ኣገባባትን ሜለታትን ንምምያጥ ከምኡውን ንዘላቂ ዕብየት ፅላት ሕርሻ ኤርትራ ዝሕግዝ ግብራዊ ኣንፈታት ንምልላይ ዝዓለመ ከም ዝኾነ ገሊጹ። ንሚኒስትር ሕርሻ ወኪሉ ቃል ዘስምዐ ዋና ዳይረክተር ክፍሊ ኣገልግሎት ሕጋጋትን ቁፅፅርን ኣቶ ተኽሊ ኣብ ምስግና ቦገኖ ነዚ ዋዕላ እዚ ንምክያድ ዝደረኸ እቲ ኣብ ወርሒ ጥሪ 225 ዝተቓንዐ ኣህጉራዊ ዋዕላ ኤርትራዊ መፅናዕትታት ከም ዝኾነ ብምጥቃስ ብዓንደ ርእሱ ጽላት ሕርሻ ኤርትራ ንምዕባልን ከም እምነ ኩርናዕ ቁጠባዊ ዕብየት ሃገርና ተርኡ ንምርግጋፅን ንዝተኣተወ መብፅዓ ዳግማይ ዘነፅር ከም ዝኾነ ኣገንዚቦ። እዚ ዋዕላ እዚ ንክፉት ዘተን ምብሃልን ከምኡውን ምልውዋጥ ፍልጠትን ምትሕጋዝን ዕድል ዝፈጥር ምዃኑ ዝጠቐሰ ኣቶ ተኽልኣብ ኣበርክቶን ተሳትፈን ኩሎም ናይ ስራሕ መሻርክቲ ኣብቲ ንዘተ ዝቐርብ ዛዕባታትን ዝግበር ክትዕን ክዓዝዝ ኣዘኻኺሮ። ኣብዚ ንክልተ መዓልትታት ዝቕፅል ሃገራዊ ዋዕላ ሕርሻዊ ኤክስተንሽንን ትግባርን ተቐባልነትን ብሓረስቶት ሕርሻዊ ምድጅታል ወሰኽ ክብርን ሕርሻ ዋኒንን ድሕነት ውሕስነትን መኣዛ ምግቢ ሕርሻዊ ባዮቴክኖሎጂን ኣገልግሎት ላቦራቶርን ክሊማዊ ለውጢ

0: ምብዳህን ምምካትን ተወሳዊ ፀጋታትን ዕቀበ ስነህወታዊ ብዙሕነትን ከምኡውን ሕርሻዊ ፖሊሲ ቁፅፅርን ምሕደረን ኣብ ዝብሉ 8 ቴማዊ ዛዕባታት ዘተኮረ 76 መፅናዕታዊ ወረቓቕቲ ክቐርብ እዩ።
1: ኣብ ከተማታት ካስልን ሃኖቨርን ጀርመን ኣብ ህልው ኩነታት ሃገርና ዞባናን ዓለምን ዘተኮረ ህዝባዊ ሰሚናራት ተኻይዱ። ካብቲ ቦታ ዝበፅሐና ሓበሬታ ብመልክዕ ፀብጻብ ተዳልዩሎ እድልታ ሃብቲ ማርያም ክተቕርቦ እያ።
2: ቆንስል ኤርትራ ኣብ ፍራንክፈርት ጀርመን ኣቶ ክብሪ ኣብተኸስተ ብ15 16 ናሓሰ ኣብ ከተማታት ካስልን ሃኖቨርን ንዝነብሩ ዜጋታት ህዝባዊ ሰሚናራት ኣካይዱ። እቲ ሰሚናራት ኣብ ህልው ኩነታት ሃገርና ዞባናን ዓለምን ተራንቑሕን ሓያልን ተሳትፎ ኣብ ምድልዳል ሃገራውን ውዳበታት ፕሮጀክት ኣሕዳሪት ቤት ትምህርቲ ኣፋምቦ ከምኡውን ኣብ ቆንሰላዊ ኣገልግሎት ዘተኮረ እዩ። ኣቶ ክብራብ ኣብ ዝሃቦ ሰፊሕ መግለፂ ኣብዚ ዓለም ብኩናትን ስእነ ሰላምን ትሕቆነሉ ዘላ እዋን ህዝቢ ኤርትራ ስኒቱ ሓድነቱን ሰላሙን ዓቂቡን ልዕላውነቱ ኣውሒሱን ኣብ ህንፀት ሃገሩ ኣብ ዘተኮረሉ ኣንፈቱ ንምቕያር ንዝካየድ ዘሎ ዘመተታት ብልኡል ንቕሓት ይከታተሎን ይምክቶን ከም ዘሎ ኣብርሁ። ሓላፊ ህዝባውን ከማውን ጉዳያት ኣብ ጀርመን ኣቶ ጣዕሚ ሃይለ ብወገኑ ንቑሕን ሓያልን ተሳትፎ ህዝቢ ኣብ ምሕያል ውዳበ ብዝብል ኣርእስቲ ኣብ ዝሃቦ መብርሂ ውዳበ ማለት ሰብ ከም ዝኾነ ብዘይተሳትፎ ህዝቢ ዝረጋገፅ ሓያል ውዳበ ድማ ከም ዘየለ ብምንፃር ንቑሕን ሓያልን ተሳትፎ ንምርግጋፅ ብውጥን ይስራሕ ከም ዘሎ ኣነፂሩ። ምህናፅ ሃገር ንመንግስቲ ጥራይ ዝምልከት ዘይኮነስ ናይ ነፍሲ ወከፍ ዜጋ ሓላፍነት ከም ዝኾነ ብምግላፅ ህዝቢ ጉዳያቱ ዝፈልጥ ከምኡውን ንዕላምኡ ፀኒዑ ዝሰርሕን ብተግባር ዝንቀሳቐስን እንተኮይኑ እቲ ሃገር ኣብ ሓፂር እዋን ከም ትምዕብልን ክትግስግስን ከም እትኽእል ኣብርሁ። ኣብ መወዳእታት ተሳተፍቲ ሃገራውያን ውዳቤታት ንምሕያልን ኣብ ጉዳይ ሃገር ግብኦም ንምምርካትን ከም ወት ድልዋት ምዃኖም ኣረጋጊፆም።
1: ፖሊስ ትራፊክ ዞባ ማእከል ኣብ ድሕነት ትራፊክ ፅርግያ ዘተኩረ ኣስተምራዊ ጎስጓስ ንመራሕቲ ዓበይቲ መካይን ኣካይዱ። ጋዜጠኛ ቤትኤል ሰሎሙን ዘዳለወቶ ፀብጻብ ፍርቱና ዓዶም ክተቕርቦ እያ።
3: ፖሊስ ትራፊክ ዞባ ማእከል ንመራሕቲ ዓበይቲ መካይን ኣብ ድሕነት ትራፊክ ፅርግያ ዘተኮረ ጎስጓስ ኣካይዱ። ኣብቲ ብ14 18 ናሓሰ ንልዕሊ 300 መራሕቲ ኣገልግሎት ህዝባዊ መጓዓዝያ ከተማ ኣስመራን ኩባንያ ትራንስፎርን ዝተኻየደ ኣስተምህሮዊ ጎስጓስ ሓላፍ ምርመራ ሓደጋታት ኣቶ ኢሳያስ ብርሃንን ሓላፍ ምቁፅፃርን ማቕፅዓትን ኣቶ ኢሳ ያቆብን ሕግታት ትራፊክ ምጥሓስ ኣብዘይካቲ ኣብ ሂወትን ንብረትን ዘውርዶ ጉድኣት ዝፈጥሮ ስነ ኣእምራዊ ፀቕጢ ብቐሊል ከምዘይጥመት ብምጥቃስ መራሕቲ ተሽከርከርቲ ዕቱባት ክኾኑ ኣዘኻኺሮም። ኣብ ቀዳማይ መንፋቕ ናይ 226 ብሰንኪ ጥሕሰት ሕግታት ትራፊክ ልዕሊ 1327 ሓደጋታት ከም ዘሰዓበ ብምጥቃስ ብሰንኩ 28 ሰባት ሂወቶም ክስእኑ ከለዉ 356 ከቢድን ቀሊልን ኣካላዊ ጉድኣት ከም ዝወረዶም ኣብ ንብረት ድማ ልዕሊ 10 ሚልዮን ናቕፋ ዝግመት ዕንወት ከም ዝሰዓበ ገሊፆም። ንሳቶም ኣስዒቦም ቀንዲ ጠንቅታት ሓደጋታት ምልክታት ትራፊክ ዘይምኽባር፣ ርሕቀትካ ዘይምሕላው፣ መስተሰቲኻ ምምራሕ፣ ኩቱር ናህሪ ቀዳምነት ዘይምሃብን ካልእን ከም ዘጠቓልል ብዝርዝር ኣብሪሆም። ኣዛዚ ፖሊስ ዞባ ማእከል ሜጀር ሃብ ተገብሩ ብወገኑ ሳዕቤና ጥሕሰት ሕጊ ንምግታእን ንምቁፅፃርን ቅፃል ጎስጓሳትን ኣስተምህሮታትን ከም ዝካየድ ብምጥቃስ መራሕቲ ተሽከርከርቲ ንዝወሃቦም ሓበሬታ ኣብ ተግባር ንምውዓልን ሓደጋታት ንምጉዳልን ብሓላፍነት ክሰርሑ ኣተሓሳሲቦም። ተሳተፍቲ ብወገኖም ኣብ ድሕነት ነፍሶምን ኣከባቢኦምን ኣተኪሩ ዝወሃብ ኣስተምህራዊ ጎስጓሳት ቅፃልነት ክህልዎ ብምዝኽኻር ፀዓቂ ምንቅስቃስ ተሽከርከር ቅርቲ ኣብ ዘለዎ ከባቢ ዝነብሩ ሸቃጦ ስጉምቲ ክውሰደሎም ከምኡ ውን ንኣጋርን ተጠቀምቲ ብሽክለታን ተመሳሳሊ ጎስጓስ ክካየድ ዝብል ርእቶታት ኣቕሪቦም።
1: ኣብ ንኡዘባ ሰንዓፈ ንልዕሊ ሓደ ወርሒ ኣብ ዝቐፀለ ወፍሪ ክረምታዊ ልምዓት ዝተሳተፉ ተምሃሮ ንዝተመደበሎም ስራሕ ብዓወት ከም ዝዛዘሙ ተሓቢሩ። ሓላፊ ኣብያት ትምህርቲ ኣብ ንኡዘባ ሰንዓፈ መምህር ዑመረዲን መሓመድ ኣብ ዝሃቦ መብርሂ 490 ተምሃሮ ኣብ ውሽጢ ከተማ ሰንዓፈ ኣብ 3 ንቕጦታት ተመዲቦም ኣብ ምዕቃብ ሓመድን ማይን ምኹዓት ንፈልስታት ዝኸውን ጎዳጉድን ምግራብን ብልዕል ወኒ ከም እተሳተፉ ገሊፆም። ኣይለይቲ መምህራን ብወገኖም ተምሃሮ ኣብ ንኡስ ዕድሚኦም ንባህደ ስራሕ ክፈቱ ከድንቑን ክሕብሕቡን እቲ ወፍሪ ዓብ ኣስተዋፅኦ ከም ዘለዎ ብምግላፅ ብዚ መዳይ እውን ብዙሕ ረብሓታት ከም ዘለዎ ኣብሪሆም። ኣባላት በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ግርማይ ስዩምን ኣቶ ኣላይ ተወልደ ብርሃንን ኣብ ዝሃብዎ ሓበሬታ እቲ ወፍሪ ኣካል ናይቲ እንሓርሶ ስቡሕ ዘይንሓርሶ ድማ ልሙዕ ክኸውን ዝሰላሰል ዘሎ መደባት ከም ዝኾነ ብምጥቃስ ብወገን ተምሃሮ ንዝረአ ቅርብነትን ተወፋይነትን ሞጊሶም።

እስዕብ ዜና ወፃኢ ንምክታልኩም ደጊምና ብክብሪ ንዕድም። ዜና ወፃኢ። ኣብ ልዕሊ ሰራሕተኛታት ረድኤት ውድብ ሕቡራት ሃገራት ዝካየድ መጥቃዕትታት ዓመታዊ እናወስኺ ይመፅእ ከም ዘሎ ፀብፃብቲ ውድብ ገሊፆም። ኣብ 2025 በቲ ኣብ ዝተፈላለየ ሃገራት ብዝተፈፀመ መጥቃዕትታት ልዕሊ 900 ሰራሕተኛታት ረድኤት ከም ተቐትሉ ከም ዝቆሰሉን ከም ተጨውዩን እቶም ፀብፀባት ኣረዲኦም። ዝበዝሑ ካብቶም ግድያት ኣብ ወሽመት ቃዛ ብዝካየድ ዘሎ መጥቃዕትታት እስራኤል ከም ተቐትሉ ዝገለፀ ዋና ፀሓፊ ውድብ ሕቡራት ሃገራት ኣንቶኒዮ ጉተረሽ ንድሕነት ሰራሕተኛታት ረድኤት ዝግበር ፃዕሪ ከም ዝጎደለ ወቒሶም። ኣብ ዝሓለፈ ዓመት ልዕሊ 350 ኣብ ዝሓለፈ 7 ኣዋርሕ ናይዚ ሒዝንያ ዘሎ ዓመት ድማ ልዕሊ 80 ሰራሕተኛታት ረድኤት ብመጥቃዕትታት ከም ትቐትሉ ተፈሊጡሎም። ሃገራዊ ዕዳ ኣሜሪካ ናብ 4 ትሪልዮን ዶላር ከም ዝዓረገ ፀብፃብቲ ሃገር ሓቢሮም። እቲ ኣሃዝ ምስቲ ናይ ቅድሚ 10 ዓመት ዝነበረ ዕዳ ክናፅር ከሎ ብዕፅፊ ከም ዝወስኸ እቶም ፀብፀባት የረድኡ። ኣሜሪካ ብፍላይ ኣብ ፅላት ምክልኻል ትገብሮ ዘላ ልዑል መጠን ወፃኢታት ካብ ቀንዲ ጠንቂ ናይቲ ናህር ምዃኑ ክኢላታት ይጠቕሱ። ካብ 2022 ናብ ዩክሬን ኣስታት 200 ቢልዮን ዶላር ዝትመን ወተሃደራዊ ደገፍ ዝለኣኸት ኣሜሪካ ኣብ ኢራን ኣብ ተካይዶ ዘላ ወተሃደራዊ ወፍሪ ልዕሊ 37 ቢልዮን ዶላር ወፃኢ ከም ዝገበረት ይሕበር። ወታደራዊ ዓቕማ ንምድንፋዕ ኣብዚ ዓመት እዚ ልዕሊ 900 ቢልዮን ዶላር ዝሰልዐት ኣሜሪካ ዝመፅእ ዓመት ነቲ ኣሃዝ ናብ ልዕሊ 1 ትሪልዮን ዶላር ክብ ክተብሎ ከም ትኽእል ኣሚታላ። ኣብ ሪፓብሊክ ማእከላይ ኣፍሪቃ ትማሊ 19 ነሓሰ ኣብ ዘይሕጋዊ መዐደን ወርቂ ብዘጋጠመ ምህማም መሬት ልዕሊ 100 ሰባት ከም ዝሞቱ ይቃልሓሎ። ዝተደብዩ ግድያት ከም ዘለዉ ዝጠቐሱ ሰብ መዝቲ ሃገር ቁፅሪ ምውታን ክውስኽ ከም ዝኽእል ኣንቢቶም ኣለዉ። እቲ ሰብኣዊ ክሳራ ኣብ ዝሓለፈ ቀረብ ዓመታት ኣብቲ ሃገር ብተመሳሳሊ ክስተት ካብ ዝወረደ ክሳራታት እቲ ዝዓበየ ክኸውን ከም ዝኽእል ይግመት። ሪፓብሊክ ማእከላይ ኣፍሪቃ ብፀጋታት ወርቂ ሃብታም እኳ እንተኾነ ብሰንኪ ፀጥታዊ ዘይምርግጋእ ዝበዝሐ መስርሕ ዕደና ካብ ምቁፃር መንግስቲ ወፃኢ ክምዃኑ ፀብፀባት የረድኡ። ኣብቲ ሃገር ኣብ ዝሓለፈ ወርሒ ሰነ ብዝተኸሰተ ተመሳሳሊ ሓደጋ ብውሕዱ 30 ሰባት ከም ዝሞቱ እዩ ዝሕበር። ዓመታዊ ኣህጉራዊ ዋዕላ ሮቦት ትማሊ 19 ነሓሰ ኣብ ህዝባዊት ሪፓብሊክ ቻይና ተኸፊቱ። ዕላማ እዚ ኣብ ከተማ ቤጂን ዝካየድ ዘሎ ን5 መዓልታት ዝቕፅል ዓለማዊ ዋዕላ ገስጋስ ፍርያት ሮቦት ንምግምጋምን ኣብቲ ፅላት ዝግበር ወፍሪ ክብ ንምንባልን ምዃኑ ተገሊጹሎም። ኣብዚ ክሳብ 23 ነሓሰ ዝፀንሕ ኣህጉራዊ ኣጋጣሚ ኣስታት 300 ኩባንያታት ቴክኖሎጂ ልዕሊ 3,000 ፍርያት ኣቕሪበን ኣለዋ። ዝበዝሐ ካብቲ ፍርያት ኣብቲ ፅላት ገዚፍ ወፍሪ ትገብር ናይ ዘላ ህዝባዊት ሪፓብሊክ ቻይና ምዃኑ ፀብፀባት ሓቢሮም። ኣብዚ ናይ ሎሚ ዓመት ዋዕላ መፍረ ሮቦት ንምምዕባል ኣብ መንጎ ሃገራት ናይ ቢልዮናት ዶላር ስምምዓት ክኽተም ትፅቢት ይግበር። ፕረዚደንት ዶናልድ ትራምፕ ኩናት ብሰላም ንምዕራፍ ምስ ኢራን ዝካየድ ዝርርብ ክቋረፅ ትእዛዝ ከም ዘመሓላለፈ ተገሊፆም። ኢራን ኣብ ዘተ ሰላም ብዘለዋ ቅርብነት ከም ዘይዓገበ ብምጥቃስ እዩ ፕረዚደንት ትራምፕ ንተዛታይ ጉጅለ ኣሜሪካ ዲፕሎማሳዊ መደባታ ክተቋረፅ ኣዚዙ ዘሎም። ኢራን ኩናት ብሰላም ንምዕራፍ ድልውነታ ክሳብ እተርኢ ክፅበ ምዃኑ ዝገለፀ ፕረዚደንት ትራምፕ ቅርብነት ምስ ዘይህልዋ ግና እቲ ፍታሕ ኣብ ኢዱ ከም ዘሎ ኣጠንቂቆ። ኣብ ልዕሊ ኢራን ከቢድ ወተሃደራዊ ስግምቲ ክትወስድ ከም ዝኽእል ክሕብር ፀንሐ ፕረዚደንት ዶናልድ ትራምፕ ብቁጠባ ንምንብርካኻ ካብን ናብን ወደባታ ኣብ ልዕሊ ዝካየድ ምንቅስቃስ መራኸብ ንዝወሰኑ እገዳ ከትድሮ ምዃኑ ኣነፂሩሎም። ኣሜሪካን ኢራንን ነቲ ኩናት ብሰላም ንምዕራፍ ኣብ ዝሓለፈ ወርሒ ሰነ ናይ ምርድዳእ መዘክር ብምፍርራም ኣብ ውሽጢ 6 መዓልታት ኣብ ናይ መወዳእታ ስምዕ ንምብፃሕ ክዛተያ ከም ተረዳድኣ ዝዝከር እዩ። ይኹን እምበር ኣብ ስምዕ ክበፅሓ ዝመደብኦ ናይ ግዜ ገደብ ብ17 ነሓሰ ብዘይፍረ ከም ተዛዘመ ይፍለጥ። ብካልእ ወገን ሕቡራት ኢማራት ዓረብ ካብ ኢራን ሚሳይላት ከም ተተኮሰላ ብምክሳስ ምስኣ ፀንሓ ንግዳውን ቁጠባውን ዝምድና ከም ዘቋረፀቶ ብወግዕ ገሊፃ። ይኹን እምበር ነቲ ክሲ ዝነፀገት ኢራን ሃገራት ማእከላይ ምብራቅ ዞባዊ ፀጥታ ንምውሓስ ብሓባር ክሰርሓ ፀዊዓላ። ኣሜሪካ ኣብ ልዕሊ ሰሚ እዚ ኣህጉራዊ ቤት ፍርዲ ገበነኛታት ተወሳኺ እገዳ ከም ዘፅደቐት ሓቢራ። እዚ ሓድሽ እገዳ ንፕረዚደንትን ጠበቓ ናይቲ ቤት ፍርድን ከም ዘጠቓልል ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ገሊፆም። ኣሜሪካ ኣብ ኣሰራርሓ ናይቲ ትካል ዘለዋ ዕቀባታት ብምጥቃስያ
ነዚ ኣብ ኣህጉራዊ ባንክታት ንዘሎ ንዋይ ዘደስክል እገዳ ከም ዝወሰነት ሓቢራ ዘላ ነቲ ስጉምቲ ዝኾነነ ቤት ፍርዲ ግብረኛታት ንኣህጉራዊ ሕጋጋት ዘቆናፅ ምዃኑ ኣፍሊጦም ኣሜሪካ ኣብ ዝሓለፈ ዓመት እውን ኣብ ልዕሊ ዝተወሰኑ ሰመዚ ናይቲ ቤት ፍርዲ ተመሳሳለ ስጉምቲ ወሲና ምንበራ ዝከር እዩ ኣህጉራዊ ቤት ፍርዲ ግብረኛታት ዕላማ ክኾኑ ኣብ ልዕሊ ዝተመርፁ ዝተወሰኑ መራሕ ጥራይ ብምትኳር ክሰርሕ ምፅንሑ ዝወቕሳ ብርክት ዝበለ ሃገራት ኣባልነተን ናይ ምስሓብ ስጉምቲ ክወስዳ ፀኒሐን ኣለዋ ኣብ ሓምለ 202 ዝተመስረተን ኣሜሪካን ሩስያን ንእዝርከበአን ብርክት ዝበለ ሃገራት ዘይጥርንፍን ኣህጉራዊ ቤት ፍርዲ ግብረኛታት ተኣማንነቱ እናጎደለ ክመፅእ ምፅንሑ ይግለጽ ኣብ ማእከላይ ሸነኽ ናይጀርያ ብዝተኻየደ መጥቃዕቲ ብውሕዱ 25 ሰላማውያን ሰባት ከም ትቐትሉ ካብቲ ከባቢ ዝተፈነዎ ዜና ኣረዲኡ በቲ መጥቃዕቲ ዓሰርታት ከም ዝቆሰሉን ኣብ ንብረትን ኣባይትን ከቢድ ዕንወት ከም ዝሰዓብን ሰመዚ ፀጥታ ናይጀርያ ሓቢሮም ኣለዉ እቲ ኣብ ክፍሊ ሃገር ፕላትዩ ዝተፈፀመ መጥቃዕቲ ቀቢላዊ ምትፍናን ዘንቀሎ ክኸውን ከም ዝኽእል ኣፈናዊ ግምታት ኣሎ መንግስቲ ናይጀርያ ፈፀምቲ ናይቲ መጥቃዕቲ ንምሓዝ ናብቲ ከባቢ ተወሳኺ ሰራዊት ኣዋፊሩሎ ሰፊሕ ክፋል ናይጀርያ ኣብ ትሕቲ ሽበራውያን ዕጡቃት ወዲቑ ብምህላው ፀጥታ ንምውሓዝ ዝካየድ ወፍሪ ኣድማዕ ክኸውን ከም ዘይከኣለዮም ናይ ቀረባ ተዓዘብቲ ዝጠቕሱ ካብ 2009 ኣብ ሰሜናዊ ክፋልታ ምዕራብ ኣፍሪቃዊት ሃገር ብዝካየድ ዘሎ መጥቃዕትታትን ግጭታትን ልዕሊ 40,000 ሰባት ከም ትቐትሉን ሚልዮናት ካብ ኣባይቶም ከም እተመዛበሉን ፀብፀባት የረድኡ ዜናታት ንምጥቕላል እምበኣር ኣርእስቲ ዜና ክደግመልኩም ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 226 ሎሚ 21 ኣብ ኣስመራ ተኸፊቱ ኣብ ከተማታት ካስልን ሃኖቨርን ጀርመን ህዝባዊ ሰሚናራት ተኻይዱ ፖሊስ ትራፊክ ዞባ ማእከል ኣብ ድሕነት ትራፊክ ፅርግያ ዘተኩረ ኣስተምህራዊ ጎስጓስ ኣካይዱ ኣብ ልዕሊ ሰራሕተኛታት ረድኤት ሕቡራት ሃገራት ዝካየድ መጥቃዕትታት ከም ዝወሰኸ ተገሊጹ ሃገራዊ ዕዳ ኣሜሪካ ናብ 4 ትሪልዮን ዶላር ከም ዝዓረገ ጸብጻብቲ ሃገር ሓቢሮም ኣብ ሪፓብሊክ ማእከላይ ኣፍሪቃ ኣብዚ ሕጋዊ ምዕደን ወርቂ ብዘጋጠመ ምህማም መሬት ልዕሊ 100 ሰባት ሞይቶም ነስ ሰዓት ዝተዳለዎ ዜናታት ተዛዚሙሎ ምስትረፉ መርባትና ንሓንገኩም ብወገነይ ብሩኽ መዓልቲ እዩ

0: ሰላም ዝኾርኩም ተዓዘብትና ንሎም ሓሙስ ዝተዳለወ ዕለታዊ ዜና ስፖርት ሒዘ መፅእ ኣለኹ። ንምክታልኩም ብክብሪ ዕድም
1: ኤርትራዊ ተቓዳማይ ብሽክለታ ክለብ ኣስታና ሄኖክ ሙሉብርሃን ቀዳም 22 ሓሳብ ጅምር ቮልታ ስጳኛ ማለት ዙር ስጳኛ 226 ክወዳደርዩ ኣስታና ኣብ ማሕበራዊ መራኸቢያ ኣብ ዝለጠፈቶ ሳኣል ተቓደምታ ሄኖክ ምሳሩል ታየዳ፣ ሎሬንዞ ፎርቱናቶ፣ ዳረን ቫንቡከን፣ ክርስቲያን ሮድሪገዝ፣ የቪገኒ ፌዶሮቭ፣ ቪክቶር ላንጎሌትን ኣሌክሳንደር ሮሜረን ሓቢሩ ክወዳደር ምዃኑ ወጋዑ ጌራ። ኣብ 223 ቀዳማይ ናይ ግራንቲ ውድሩ ኣብ ዙር ኢጣልያ ማለት ጅሮዶ ኢጣልያ ድሕሪ ምምዋሱ ኣብ 224 ባዕተን ደጊሙ ኣብቲ ውድር ዘወረ ሄኖክ ኣብዚ ዓመት ድማ ኣብቲ ሓደ ካብቶም ሰለስተ ዝዓበዩ ናይ ግራንቲ ውድራት ዝኾነ ቮልታ ስጳኛ ወይ ዙር ስጳኛ ክወዳደር እዩ። እዚ ማለት ሄኖክ ብዘይካ ኣብ ዙር ፈረንሳ ኣብ ክልቲኦም ናይ ግራንቲ ውድራት ክዝውር ክኢሉሎም ኣብ ዝቕፅሎ ዓመታት ድማ ኣብቲ ሳልሳይን ዝዓበየን ምዃኑ ዝእመነሉ ናይ ግራንቲ ውድር ዙር ፈረንሳ ክሳተፍ ትፅቢት ይግበረሉ። እዚ ብልዑል ናይ ቃልሲ መንፈሱ ዝለበሉ ተቓዳማይ ኣብዚ ዓመት ኣብ ዙር ሩዋንዳ፣ ዙር ኣዘርባጃን ከምኡውን ዙር ማግኒፊሰንት ሽንግሃይ ናይ ነጥ ማልያ ማለት ቀጠልያ ማልያ ምዕዋት ዝዝከር ኮይኑ በዚ ድማ ዛኪት ኣብዚ ዓመት ሰለስተ ማልያታት ብምናኑ ካብ ኩሎም ኤርትራውያን ተቓደምቲ ጸብለል ክብል ክኢሉሎም ኣብቶም ውድራት ብዘረኣዮ ናይ ሽኩዕ ዓቕሚ ከዓ ኣብዚ ውድር ኣብቶም ናይ

ኣጉል መድረኻት ናይ መድረኽ ዓወት ንምምጻእ ተራ ክወሃቦ ይኽእል እዩ። ንጋንቱ ብዙሕ ኣማራጭታት ዝህብ ሄኖክ ናይ ምምላቕ ብሬክኣወይ ዕድላት እንተተረኺቡ እውን ክጥቀመሉ ትፅቢት ይግበረሉ። በዚ ከዓ ሓደ ካብቶም ኣብዚ ውድድር ልዑል ትፅቢት ተነቢሩሎም ዘለዉ ሓደሽ መንእስያት ተቓደምቲ ኮይኑ ኣብ ግምት ኣትዩሎም። እዚ ከምዚ ኢሉ እንከሎ ኣብ ናይ ለው ዓመት ውድድር ዓንተር ቅድም ምሽክርታ ስሎቬንያዊ ተቓዳማይ ኢማት ስታዲ ፖካቻ ክወዳደር እዮም። ፖካቻ ኣብ 2019 ወዲ 20 ዓመት እንከሎ ንፈለማ ግዜ ኣብዚ ውድድር ኣብ ተሳተፈሉ

0: ዝዕወት ሉ ኸዓ ታሽዓይ ተቓዳማይ ንሰለስትኦም ግራን ቱራት ማለት ዙር ፈረንሳ፣ ዙር ኢጣልያን፣ ዙር ስጳኛን ዝተዓወተሎም ብምዃን ምስ ጄስኬል ኣንቲከል፣ ፌሲል ጊሞንዲ፣ ኤዲ ሜርክስ፣ በርናን ሃይንተል፣ ኣልቤርቶ ኮንታርዶር፣ ቪንቸንሶ ኒባሊ፣ ክሪስ ፍሮምን ዮናስ ቬንጌጋርድን ክመዓረ እዩ። ኣብ 21 መድረኻ 3275 ኪሎ ሜትር ዝሽፍን ዙር ስጳኛ 13 መስከረም ክዛዝም እዩ። ክረምታ ውድድር ግራስሩት ኩዕሶ እግሪ ዘማእከል ትማን ረቡዕ ናይ ውዲእ ካብ ምሕላፍ ግጥማት ተሰላሲሎም ኣብቲ ትሕቲ 17 ዓመት ብክልቲኡ ፆታ ኣብ ተፈላለየ ሜዳ ዘካየደ ውድድር ኣብ ደቂ ተባዕትዮ ኣኽርያ ናባሻውል ማይ ትምናይ ማእከል ከተማ ብፍጹም ቅላዕ ብተማሳሊ 5-4 ክስዕረን ከልዋ ብፆታ ድማ ፓራዲዞ ንበሪኻ 4-2 ፀፅራት ንገዛ ባንዳ 2 ባዶ ኣሰኒፈነን። ኣብ ናይ ደቂ ኣንስትዮ ገጅረ ትመሪኽ 1 ባዶ፣ ፀፅራት ንኣኽርያ 4-2፣ ሰንበል ንገዛ ባንዳ 2 ባዶ፣ ፓራዲዞ ንጎላይፍ 4 ባዶ ረቲዕነን። በዚ ውፅኢት ጋንታት ኣኽርያ ማይ ተመናይ ፓራሊዞን ፀፅራትን ብደቂ ተባዕትዮ፣ ገጅረት ፀፅራት ሰንበል ፓራሊዞን ድማ ብደቂ ኣንስትዮ ናብ ፍርቂ ፍጻሜ ሓሊፈን ኣለዋ። ክረምታዊ ውድድር ግራስሩት ሎሚ ሓሙስ ኣብ ዕረፍቲ ውዒሉ ፅዋሕ ዓርቢ ብናይ ትሕቲ 16 ዓመት ፀወታ ፍርቂ ፍጻሜ ይቕፅል ምዃኑ ህዝባዊ ርክባ ተሓቢሩ። ፈረንሳዊ ካፋሊ ፖል ፖግባ ትማን ረቡዕ ምስ ክለቡ ሞናኮ ዝነበሮ ውዕል ብናይ ሓባር ምርዳእ ኣቋሪፁ ናፃ ተፃዋታይ ኮይኑ ምህላው ሓቢሩ። ፖግባ ድሕሪ እቲ ኣብ መጋቢት 2025 ዝነበሮ መቕፃዕቲ ሓይሊ ዝህብ መድሃኒ ዛዚሙ ናብ ፀወታ ምምላሱ ክሳብ ሰነ 2027 ዘፅንሖ ውዕል ፈሪሙ ናብታ ናይ ሃገሩ ፈረንሳ ክለብ ሞናኮ ተሰጋጊሩ። ይኹን እምበር ካብ 6 ግጥማት ከይሓለፈ ኣብቲ 5 እኳ ከም ተቀያረ ኮይኑ ተፃዊቱ ጥራዩ ናይ ሓደ ዓመት ውዕል ተሪፎን ከሎ ውዕሉ ቋሪፁ ነፃ ተፃዋታይ ኮይኑ ዝርከብ። ዝሓለፈ ሰሙን ኣብ እዋን ልምምድ መጉዳእቲ ዘጋጥሞ ወዲ 33 ዓመት ፖግባ ካብ ክለባት ማጀር ሊግ ኣሜሪካን ከምኡውን ስዑድ ዓረብ ተገዳስነት ረኺቡ ከም ዘሎ እዩ ፀብፀባት ዝገልፁም። ሻምፒዮን ሴሪኣ ዝሓለፈ ዓመት ኢንተር ሚላን ንኣካፋል ሊቨርፑል ከርቲስ ጆንስ ክተፈርሞ ተቓሪባ ምህላዋ መርበብ ሓበሬታ ፉትቦል ኢጣልያ ሓቢራ። ኢንተር ሚላን ዝሓለፈ ወርሒ ጥሪ 25 ሚልዮን ዩሮ ሒዛ ንተጻዋታይ እኳ ጠየቐትሉ እንተነበረት ሊቨርፑል ግና ኣስታ 35 ሚልዮን ዩሮ ብምጥላባ ሕቶኣ ነፂጋቶም። እዛ ኢጣልያዊት ክለብ ኣቐዲማ እውን ክትልቀሖ ሕቶ ቅሪባ እኳ እንተነበረት ሕጂ እውን ሊቨርፑል ሕቶኣ ነፂጋቶም። ኣብዚ እዋን ብዝጋዋሒ ዘሎ ዜና ግና ሊቨርፑል ከምቲ ኢንተር ሚላን ንተጻዋታይ ቶትንሃም ደጀን ስፔንስ ንምፍራም 30 ሚሊዮን ዩሮ ዘውፃትሉ ንጆነስ ክተፈርም እውን ክንድኡ ክትከፍል ድሌ ታርያ ምህላዋ ግለጽ ኣሎም። ኣብዚ መጠን ገንዘብ ክሳምዓ ዝለዕለ ተኽእሎ እውን ኣሎም። 2019 ኣብ ትሕቲ የርገን ክሎብ ቀዳማይ ፀወታዊ ንሊቨርፑል ዘካየደ ወዲ 25 ዓመት ከርቲስ ጆንስ ዝሓለፈ ዓመት ኣብ ትሕቲ ዓላሚኦም ዝነበረ ኣርነስሎት ዋላ እኳ 49 ግዜ እንተተሰለፈ ኣብ 18 ግጥማ ጥራዩ ምስ ቀዳሞት ተሰሊፉም ኣብ መስመር ምክልኻል እውን ቀጻልነት ዘለዎ ውሑስ ቦታ ክርክብ ተኣጊሙ እዩ። ብክለቡ ሊቨርፑል ክሸጥ ናብ ዕዳጋ ዝወረደ ጆንስ ናብ ኢንተር ሚላን እንተተሰጋጊሩ ኣብዚ ክረምቲ ሳልሳይ እንግሊዛዊ ተጻዋታይ ነዛ ክለብ ተጸንበራ ክኾን እዩ ድሕሪ ደቂ ሃገሩ ጆን ስቶንስን ደጀን ስፔንስን። እንግሊዛዊ ክለብ ኣርሰናል እንተኸላኸለ ኣስቶን ቪላ ኤዝረ ኮንሳ ብ51 ሚልዮን ፓውንድ ክተፈርሞ ኣብ ስምዕ ምብጻሓ ተሓቢሮም። ንቐዳሞት ተኸላኸልታ ዊልያም ሳሊባን ጁሬን ቲምበርን ሰሪ ተፈላለየ ምጉዳእቲ ንነዊሕ ግዜ ክትከስሮም ተቐሲባ ዘላ ኣርሰናል ንኮንሳ ዝሓለፈ ዓመት ኣብ ዕላማ እኳ እትያቶ እንተነበረት ጋንቱ ኣስቶን ቪላ ንስላዓቶ መውፅእ ዋጉ 60 ሚልዮን ዩሮ ክትደፍሮ ብዘይምኽኣላ ግና ካብ ድሌታ ተሓይባ ጸኒሓ። ኣብ ክረምቲ ግና ንወሰንቲ ጸወታ ከሲራ ብምህላዋ ብ51 ሚልዮን ፓውንድ ኣባላ ንምግባር ተሰሚዓላ። እዚ እንግሊዛዊ ቅድሚቲ ኣርሰናል ፅባሕ ዓርቢ ኣንጻር ኮቨንትሪ ተካይዶ መኽፈት ፀወታ ፕሪምየር ሊግ እንግሊዝ እንተዘይፈሪሙን እንተዘይተፃዊቱን ፈላሜት ፀወቱ ብማልያ ኣርሰናል 31 ነሓሰ ኣንጻር ናይ ቅድም ክለቡ ኣስቶን ቪላ ኣብ ስታድየም ቪላ ፓርክ ክኾውን ተኽእለሎም። እዚ ከምዚ ኢሉ እንከሎ ኣስቶን ቪላ ከም ተካእታይ ኮንሳ እንተኸላኸላይ ቸልሲ ቶሲን ኣደራብያ ኣብ ዕላማ እትያቶላም።
1: ባርከ ዝኽልኩም ተዓዘብትና ንሎም ተዳለው ዕለታዊ ዜና ስፖርት ኣብዚ ክዛዝ ምሳኹም ፅናሕኩም ሙሴ ገረዝጋ ብሄረ ሰናይ መዓልቲ።

0: ኣብ ዝተፈላለየ ኩርናዓት ዓለም ብምዃን መደባት ኤሪ ቲቪ ብፍላይ ከዓ መደብ ቡያ ኣብ ምክትታል ትርከቡ ሰብ ርሑቕን ሰብ ቀረባን ከመይ ትኾኑ? ኣብ ዘለኹሞ ሰላምን ጥዕናን እንዳተመነኹ ምስ ናይ ሎሚ መደብ ከላለየኩም። ኣብ ዝሓለፈ ሳምንታት ከም ተዓዘብኩሞ ምስካብ ዝተፈላለያ ቤት ትምህርትታት ዝወፁ ተምሃሮ ካልኣይ ደረጃ ውድድራት ኣካይና ነርና። ንሎሚ ድማ ናይ ካልኣይን ዛዛምን መድረኽ ሒዝናልኩም መፂና ኣለና። ክትምሃሩሉን ክትዘናግዕሉን ተስፋ እናገበርኩ ንምሉእ ትሕዝቱ ናብቲ መደብ ከብለኩም እየ። ሰናፅንኩም ሓራይ እምባር ቅድሚ ናይ ካልኣይ መድረኽ ውድድር ምስጋርና ኣብ ዝሓለፈ መድረኽ ሓደ ዓይነት ነጥቢ ማለት ሙሉእ ነጥቢ ብምምፃእ ዝተደረቡ 6 ተምሃሮ ስለ ዘለውና ንዖም ንምፍልላይ ሕቶታት ከነቕርበሎም ኢና። ተወዳደርቲ ክፅዋዕኩም እየ። ናብ መድረኽ ድማ ሓደ ብሓደ ትመፁ። ቤትኤል ተኸስተ ካብ ቤት ትምህርቲ እምባሃራ፣ ሉልያ ብርሃነ ካብ ቤት ትምህርቲ ኢብራሂም ሱልጣን፣ ሉልያ ሄኖክ ካብ ቤት ትምህርቲ ሰማእታት። ከመይ ኣለኹን? ሙሉእ ነጥቢ ብምምፃእ ናብ ካልኣይ መድረኽ ሓሊፍክን ዘለኽን ኣዝዩ ፅቡቕ ውፅኢት ነይሩ። እንተኾነ ግን ኣብ ውድድር ተዓዋቲ ክህሉ ኣግድን ስለ ዘለዎ ናይ መፈላለዪ ሕቶታት ቀሪምናልክን ኣለና። ሓንቲ ዕድላ ዘላትክን ቁፅሪ ክህበክን ካብኣ ብምምራፅ ድማ ትፈላለያ ማለት እዩ። ቤትኤል ብኣኸ ክጅምረ ካብ ቁፅሪ 1 ክሳብ ቁፅሪ 10 ኣለዋኺ? ቁፅሪ 3። ፅቡቕ ዕድ። ኣብ እዋን ካልኣይ ኩናት ዓለም ኢጣልያ ኣብ ኤርትራ ብቐሊሉ ክትሰዓር ዝኽኣለትሉ ምኽንያት እንታይ ነይሩ?
1: መጀመርታ ጥሜት ኣብ ኤርትራ ብዙሕ ስፋሕፍዮ ስለዝነበረ እዚ ዘመን ኣካሕዳ ንብሎ ዝነበርና ማለት እዩ። እንደገና ድማ ብተወሳኺ እንግሊዛውያን ማለት ኣንፃር ኢጣልያ ኣብ ካልኣይ ኩናት ዓለም ኮይኖም ዝዋግኡ ዝነበሩ ኣላይድ ፎርስ ወይ ከዓ ማሕበር ኪዳናት ንብሎም ዝነበርና ንኤርትራውያን ብዙሕ ፕሮፓጋንዳ ወይ ከዓ ብዝተፈላለየ መልክዓት ገይሮም ስኒ ናፅነትኩም ክንህበኩም ኢና ዝደለኹምዎ ንህበኩም ኢና ዝብል ነቲ ሕብረተሰብ ስለ ዝጎሳጉስዎ ዝነበሩ ብሕውሳስ ናይ ክልቲኡ ድርኺ ተመርኪሶም ጥልያን ተሳዒሮም ካብቶም ሰራዊት ናይ ጥልያን ከዓ ናብ እንግሊዝ ከይዶም ማለት እዩ።
0: ተዓወቲ ሙሉእ መልሲ ብዝግባእ ገሊፅኪ ኣለኺ። ኣብ እዋን ካልኣይ ኩናት ዓለም ኢጣልያ ኣብ ኤርትራ ብቐሊሉ ክትሰዓር ዝኽኣለትሉ ምኽንያት ካብቲ ብዙሕ ሓደ ንምጥቃስ እንግሊዛውያን ህዝቢ ኤርትራ ናፅነት ዝመባፃዕ ወረቓቕቲ ስለ ዝዘርግሑ ክንብል ንኽእል። ተወሳኺ እውን ኣብርህኪ ኣለኹሞ ጓሓጉሰኪ። ካልእ ተወዳዳሪት ሉልያ። ሉልያ ከመይ ኣለኺ?
2: ፅቡቅ ናመስ
0: ኣጆኺ መንፋዕትኪ ይቐፅል እዮ። ብጀካ ቁፅሪ 3 ካብ ቁፅሪ 1 ክሳብ ቁፅሪ 10
2: ቁፅሪ 1
0: ማሕበር 7 ምስ ተመስረተ ሰላማዊ ቃልሲ ከም ዘካይድ ንህዝቢ ኤርትራ ምስ ኣፍለጠ ህዝቢ ኤርትራ ድሌቱ ብረታዊ ቃልሲ ምዃኑ ብደርፊ ይገልፅ ነይሩ። ካብቲ ሽዑ ዝነበረ ደርፍታት ክልተ ጥቐሲ።

0: ከተማታት ኣየኖቴን? ሀ ቃሩራ፣ ናቕፋ፣ ኣፍዓበት፣ ተሰነይ። ለ ሙሓጀር፣ ተሰነይ፣ ኣቑርደት፣ መንደፈራ። ሐ ከረን፣ ጊንዳዕ፣ ደቀ ምሓረ፣ ሰገነይቲ። መ ባጽዕ፣ ዓሰብ፣ ዓዲ ቐይሕ፣ ባርንቱ።
1: ለ ሙሓጀር፣ ተሰነይ፣ ኣቑርደት፣ መንደፈራ።
0: ተዓወቲ ሙሉ መልሲ። ካብዘን ዝስዕባ ከተማታት ኣየኖቴን ብተጋድሎ ሓርነት ኤርትራ ናፃወፂን እያን ትብል ዴራ ሕቶኺ እሙሓጀር፣ ተሰነይ፣ ኣቑርደት፣ መንደፈራ ኸዓ መልሰን ማለት እዩ። ካልኣይ ተወዳዳሪ ረያን ከመይ ፀኒሕካ?
2: ፅቡ
0: ቁፅሪ ምረፅ።
2: ሓሙሽተ
0: ሓሙሽተ ብሓሙሽተ መስከረም 1954 ኣብ ማይ ጭሆት ዝቆመ ማሕበር እንታይ ተባሂሉ ይፅዋዕ? ሀ ማሕበር ሰራሕተኛታት ኤርትራ፣ ለ ማሕበር መንእሰይ ፌደሬሽን ኩዕሶ እግሪ፣ ሐ ማሕበር መንእሰያት ፌደራሊስት ኤርትራውያን፣ መ ማሕበር ተምሃሮ ኤርትራ። ሓራይ ብሓሙሽተ መስከረም 1954 ኣብ ማይ ጭሆት ዝቆመ ማሕበር እንታይ ተባሂሉ ይፅዋዕ? ማሕበር ሰራሕተኛታት ኤርትራ፣ ማሕበር መንእሰይ ፌደሬሽን ኩዕሶ እግሪ፣ ማሕበር መንእሰያት ፌደራሊስት ኤርትራውያን፣ ማሕበር ተምሃሮ ኤርትራ።
2: ማሕበር ሰራሕተኛታት
0: ኣይ ረኸብካያን ኣለኻ ረያን። ብሓሙሽተ መስከረም 1954 ኣብ ማይ ጭሆት ዝቆመ ማሕበር ሐ ማሕበር መንእሰያት ፌደራሊስት ኤርትራውያን እያ ነይራ መልሲ። ሳልሰይ ተወዳዳሪትና ሉልያን ኣባኸየ ቁፅሪ ምረፂ።
3: ቁፅሪ ሓደ
0: ቁፅሪ ሓደ ኣብ 1989 ኣብ መንጎ ህዝባዊ ግንባርን ደርግን ዝነበረ ናይ ሰላም ርክብ ብመን ይምእከል ነይሩ?
3: ፕሬዚደንት ኣሜሪካ ጂሚ ካርተር።
0: ሙሉ መልሲ ሙሉ መልሲ ተዓወት ይሉልያ። ኣብ 1989 ኣብ መንጎ ህዝባዊ ግንባርን ደርግን ዝነበረ ናይ ሰላም ርክብ ብኣሜሪካዊ ፕሬዚደንት ጂሚ ካርተር እዩ ዝመሓደር ወይ ከዓ ዝካየድ ነይሩ። ስዒቦም ዝመፁ ክልተ ዘይተፈላለዩ ተወዳደርቲ እውን ኣለውና፣ ሙሴ ዳንኤልን ካብ ቀይሕ ባሕሪ፣ ዓወት ነጋሽ ካብ ቤት ትምህርቲ ይባርካ። ቁፅሪ ምረፅ።
2: ቁፅሪ ክልተ
0: ቁፅሪ ክልተ ስርዓት ደርግ እቲ ብ1985 ዝጀመሮ ሻሙናይ ወራር ብወፍሪ እንታይ ይፍለጥ?
2: ስላሕታ ወራር
0: ኣይ ረኸብካያን ኣለኻ

0: ኣለችኻ? ግዜ ተጠቀመላ ፈትን ዝኾነ ኢልካ ግዜ ከተወደት ኣብ ኣፍካ ደላ ፈትን ተበጅኻ ፈትን ስርዓት ደርግ እቲ ብ1985 ዝጀመሮ ሻም ናይ ወራር ብወፍሪ ባሕር ነጋሽ እዩ ዝፍለጥ ነይሩ። ናይ መወዳእታ ናይ መፈላለዪ ሕቶ ባይ ዲፎልት 4 ናት ከ ኣየነይቲ መስርዕ ሰልፍታት ብዝተመስረተኦ ዓመታት ብተርታ ተሰሪዓ ኣላ። ሀ ማሕበር ሕብረት ኤርትራ ንኤርትራውያን፣ ማሕበር ፍቕሪ ሃገር፣ ሰልፊ ሻራ ኢጣልያ፣ ኣልራቢጣ ኣልእስላምያ። ለ ማሕበር ፍቕሪ ሃገር፣ ኣልራቢጣ ኣልእስላምያ፣ ማሕበር ሕብረት ኤርትራ ንኤርትራውያን፣ ሰልፊ ሻራ ኢጣልያ። ሐ ማሕበር ፍቕሪ ሃገር፣ ኣልራቢጣ ኣልእስላምያ፣ ሰልፊ ሻራ ኢጣልያ፣ ኤርትራ ንኤርትራውያን፣ ማሕበር ሕብረት። መ ኤርትራ ንኤርትራውያን፣ ሰልፊ ሻራ ኢጣልያ፣ ማሕበር ሕብረት፣ ኣልራቢጣ ኣልእስላምያ፣ ማሕበር ፍቕሪ ሃገር።
1: ዝለ ተደግምለይ
0: ሓራይ ማሕበር ፍቕሪ ሃገር፣ ኣልራቢጣ ኣልእስላምያ፣ ማሕበር ሕብረት፣ ኤርትራ ንኤርትራውያን፣ ሰልፊ ሻራ ኢጣልያ።
1: ለማሕበር ፍቕሪ ሃገር፣ ኣልራቢጣ ኣልእስላምያ።
0: ሙሉእ መልሲ ማሕበር ፍቕሪ ሃገር፣ ኣልራቢጣ ኣልእስላምያ፣ ማሕበር ሕብረት። ስዒባ ኤርትራን ኤርትራውያን፣ መወዳእታ ኸዓ ሰልፊ ሻራ ኢጣልያ ማለት እዩ። ክቡራት ተዓዘብቲ፣ ሕጂ እውን ይኹን ክልተ ሓደ ዓይነት ነጥቢ ምፅኦም ዘይተፈላለዩ ተወዳደርቲ ስለ ዘለውና ናይ መፈላለዩ ሕቶ ቀሪብና ኣሎም ኣለና። ረያን ዓብድራሒም ካብ ቤት ትምህርቲ ይሰንበል፣ ሙሴ ዳንኤልን ካብ ቀይሕ ባሕሪ። ረያን ብኣኻ ክጀምር እየ። ቁፅሪ ክንደይ በፅሓትካ ኣላ?
2: ሸዓተ
0: ቅድሚ 16 ክፍለ ዘመን ዝኾነ ኣፍልጦ ዘለዋ ልዕላዊት ሃገር ኣይነበረትን። ሓቂ ወይ ሓሶት?
2: ሓቂ።
0: ሙሉእ መልሲ። ቅድሚ 16 ክፍለ ዘመን ዝኾነ ኣፍልጦ ዘለዋ ልዕላዊት ሃገር ኣይነበረትን። ስለዚ ሓቂ መሊስካ ኣለኻ። ሙሴ
2: ቁፅሪ 10
0: ቁፅሪ 10 ፅቡቅ ዕድል ምንኤልካ። ሃገርን ሃገራውነትን መጀመርታን መወዳእታን ኣለዎ። ሓቂ ወይ ሓሶት?
2: ሓሶት።
0: ሙሉእ መልሲ። ረያን ቁፅሪ ክንደይ?
2: ክልተ
0: ኣብ ሃገረ ግሪክ ኤርትራ ተባሂሉ ዝፅዋዕ ዓዲ ወይ ቁሸት ዘሎ ትርጉሙ እንታይ ነይሩ?
2: ቀይሕ ወይ ቀይሕ ባሕሪ።
0: እስከ ድገማ መልስኻ።
2: ቀይሕ ወይ ከዓ ቀይሕ ባሕሪ።
0: ሓንቲ መልሲ ሓዝ።
2: ቀይሕ።
0: ሙሉእ መልሲ ረኺብካ ኣለኻ። ኣብ ሃገረ ግሪክ ኤርትራ ተባሂሉ ዝፅዋዕ ዓዲ ወይ ቁሸት ቀይሕ ማለት እዩ ትርጉሙ።
2: ቁፅሪ ሓደ
0: ኢምፐራጦርነት ኢትዮጵያ ኣብ 1860ታት ብመን ቆይሙ?
2: ብሃፀይ ቴድሮስ።
0: ሙሉእ መልሲ ብትኽክል ረኺብካ ኣለኻ። ኢምፐራጦርነት ኢትዮጵያ ኣብ 1860ታት ብሃፀይ ቴድሮስ እዩ ቆይሙ። ራያን ባኻ ክጅምረ። ሳልሳይ ፈተነ ቅትለት ኣብ ልዕሊ ኣቶ ወልደ ኣብ ወልደ ማርያም መዓስ ተኻይዱ? ዕለት፣ ወርሒ፣ ዓመተ ምህረት ጥቐስ። ሓሲብካ መልስ። ሓንቲ ዕድለ። ኣይ ረኸብካያን ኣለኻ። ይቕሬታ፣ ዓመተ ምህረት ስለ ዘይረኸብካያ እውን እታ ነጥቢ ኣይትሕሰበልካን እያ። ሳልሳይ ፈተነ ቅትለት ኣብ ልዕሊ ኣቶ ወልደ ኣብ ወልደ ማርያም ዕለት 4 ለካቲት 1950 እዩ ተኻይዱ ማለት እዩ። ስለዚ ኣይረኸብካያን ኣለኻ። ሙሴ ካብ 1952 ክሳብ 1955 መራሒ መንግስቲ ኤርትራ ዝነበረ መን ይበሃል? ኣባል ኣየነይቲ ሰልፊ ነይሩ?
2: ተድላ ባይሩ። ማሕበር ግን ያዝኩም እንታይ ታሰልፈስ ያዝኩን
0: ክልተ ነጥብ ማለት ይፍ ፍርቅ ነጥብ ረኸብ ካለኻ ካብ 1952 ካብ 1955 መራሒ መንግስቲ ኤርትራ ዝነበረ መን ይበሃል አባል አይነት ይሰልፍ ዩኒየሩ ያትብል ነራሕቶኻ ተድላ ባይሩ ረኸብ ካለኻ አባል ማህበር ህብረት ዩኒየሩ ማለት ይፍ ሐራይን ባር ክቡራት ተዓዘብትና ከምዚ ክትዕዘብዎ ፅንሕኩም ካብ ቀዳማይ መድረኽ ተመሳሳሊ ነጥቢ ብምምፅኦም መፃሪ ክንገብረሎም ፅኒሕና ሕጂ ድማ በቲ ዘካየድናሎም ውድድር እቶም ዝለዓለ ነጥቢ ዘምፅኡ ኣብ ምፍላለይ እውን ዘይተጋገዩ ናብ ናይ ካልኣይ መድረኽ ሓሊፎም ኣለዉ ኣስማቶም ናብ መድረኽ ክዕድሜ ዓወት ነጋሽ ካብ ቤት ትምህርቲ ባርካ ብ16 ነጥቢ ቤትኤል ተኸስተ ካብ ቤት ትምህርቲ ምባሃራ ብ16 ነጥቢ ሙሴ ዳንኤል ካብ ቤት ትምህርቲ ቀይሕ ባዕሪ ብ16 ነጥቢ ሉልያ ሄኖክ ካብ ቤት ትምህርቲ ሰማታት ብ16 ነጥቢ ከም እንደገና እንቋዕ ድሓን መጻኹም ዓወት ቀዳማይ ተወዳዳሪ ኢኻ ብኣኸያ ክጅምር ሴፍን ሃገርን ኩሉ ግዜ ኣብ እንግድዓ መንእሰየን ዝፅወራ ዝብል ምስላ ብሄረ እንታይ እዩ
1: ብሄረ ብዳዊት
0: ሙሉ መልሲ ሴፍን ሃገርን ኩሉ ግዜ ኣብ እንግድዓ መንእሰየን ዝፅወራ ዝብል ምስላ ብሄረ ቢዳዊት እዩ ካልእ ተወዳዳሪት ቤትኤል ከመይ ኣሎ ሞራልኪ
3: ፀብር ምስገን ፅባሎ
0: ካብ ኣፍሪቃ ሓደ ዝቐንቁኡን ሓደ ዝመበቀሉን ህዝቢ ዘለዎ ሃገር መን እያ ሀ ኬንያ ለ ሩዋንዳ ሀ ሶማልያ መ ኢትዮጵያ
3: ሀ ሶማልያ
0: ሙሉ መልሲ ረኺብኪ ኣለኺ ኣብ ኣፍሪቃ ሓደ ዝቋንቁኡን ሓደ ዝመበቀሉን ህዝቢ ዘለዎ ሃገር ሶማልያ ምክንያቱ ዝበዝሓ ናይ ኣፍሪቃ ሃገራት ብመግዛእቲ እዩ ትደበን ተሓንፂፅለን እዚ ማለት ድማ እቶም ገዛእቲ ሲ ንመን ጥዕሞ ኢሎም ኣይኮኑን ድገዛዝይዎ ነይሮም ኣብ ዝደለይዎ ኣብቲ ዘርብሖም እዮም ኩድም ኩድም ድብሉ ነይሮም እጂ ሓንቲ ብሄር ሲ ፍርቃ ናብ ሓንቲ ሃገር ፍርቃ ናብ ካልእ ሃገር ቁርብ ከዓ ኣብ ገለ ሃገር ክተርፍ ይኽእል ነይሩ ሶማልያ ግን ከምዚ ኣየጋጠማን ማለት እዩ ሳልሳይ ተወዳዳራይና ሙሴ ድሕር ነዊሕ ምፍልላይ ናብ ካልኣይ መድረክ ሓሊፍካ ኣለኻ እንታይ ተሰሚዐካ
2: ፅቡቅ
0: ኣጆኻ በላይ ትሕመቕ ሕጂኻ ቀዳሚ ትሕቶ ኸያ መንግስቲ ኢትዮጵያ ኣብ ኣስመራ ከም ቆንስሉ ኮይኑ ንማሕበር ኣንድነት ከም መሳርሒ ዝጥቀምሉ ዝነበረ መን እዩ ሀ ገብረ መስቀል ወልዱ ለ ኮሎኔል ነጋ ሀ ተድላ ባይሩ መ ኣቡነ ማርቆስ
2: ለኮሎኔል ነጋ
0: ሙሉ መልሲ ተዓወት ሙሴ መንግስቲ ኢትዮጵያ ኣብ ኣስመራ ከም ቆንስሉ ኮይኑ ንማሕበር ኣንድነት ከም መሳርሒ ዝጥቀምሉ ዝነበረ ኮሎኔል ነጋ እዩ ስለዚ መሊስካ ኣለኻ ናይ መወዳእታ ተወዳደሪትና ድማ ሉልያ ሄኖክ ካብ ቤት ትምህርቲ ሰማታት ከመይ ኣለኽ ሉልያ
3: ፅቡቅ ኣምላኽ መስገን
0: ናይ ካልኣይ መድረክ ውድድር ብሙሉ ነጥቢ ሓሊፍ ክለኽኩም እንኳ ሓጎሰኪ ሕጂኻ ፅቡቅ ድልምና የልኪ
3: ኣሜን
0: ብመሰረት ውሳኔ ፌደሬሽን 390 ኤቪ ኮሚሽነር ሕቡራት ሃገራት ኮይኑ ናብ ኤርትራ ዝተላእከ ቦሊቪያዊ ዲፕሎማሰኛ መን ይበሃል ሀ ኮፊ ኣናን ለ ብጥሮስ ቃሊ ሀ ሳሚር ሳምባር መ ኣንሶ ማቴንሶ
3: መ ኣንሶ ማቴንሶ
0: ሙሉ መልሲ ትኽክል ረኺብኪ ኣለኺ ብመሰረት ውሳኔ ፌደሬሽን 390 ኤቪ ኮሚሽነር ሕቡራት ሃገራት ኮይኑ ናብ ኤርትራ ዝተላእከ ቦሊቪያዊ ዲፕሎማሰኛ ኣንሶ ማቴንሶ እዩ ዝበሃል ስለዚ ጓሓጎሰኪ ናይ ካልኣይ ዝርሕቶና ንጅምር ኣለና ሕጂ እውን በዳሂ ውድድር እዩ ዝመስል ዘሎ ተዳሊኻ ኣለካ ዲኻ ዓወት ካልእ ትሕቶ ከያበል ኣስተውዕል ኣሕዋት ንዝፋቐሩ ፀላእቲ የባርሩ ዝብል ኣባህህላ ሕብረተሰብና ንምንታይ ይገልፀልና
1: ሓድነት ዘለዎ ህዝብስ ክስታይ ከምዚ ተፀራርዝ ክሳዕራ ይክእልኒ ዝብል ኣተሓሳስባ ዝገልፅ ኮይኑ ኣሕዋት እንድሕር ተፋቂሮም ስትፀላእስ ቦታ የብሉን ማለት እዩ ብኮ እንዲ ዝደሊ ፀላኢ በታ ብኮ ንክኣትወካስ ዕድል የብሉን ማለት እዩ ዕድላ ይረክብኒ ዘሎ ጅንዑ ንክገልፅ ኢሉ እዩ ኣሕዋት ከም ንስፋቀሩ ፀላእት እዩ
0: ሙሉ መልሲ ብትኽክል ملو ملسي احوات من الزفارو صلاتي يبارو زبل اباها لا حبره تسبنا نحدنتنا اي زغلص مالتي اسفح بالكاون غليص كايولخا كاليت وداداريت بي تي ال كاليت حتو خيابلي ابشن شات ميتن سوساتات بمسرت اب تشارتر ودوب حبرات هاجرات زسفر حقي انت يبل
3: حتوبتك
0: هاري ابشن شات ميتن سوساتات بمسرت اب تشارتر ودوب حبرات هاجرات زسفر حقي انت يبل
3: بزعبه ارسام ودي فيدريشن ارسام سيتوبيا
0: ايكونن تحتو استوعل الله زسفر حقي جوري غزي لكي
3: كلنا افريقيان هاجرات ناصنتن كوهابن
0: اسكن نصريا
3: ترفو ايرتران ايرتراو تيخس قالت كلاتن هاجرات ناصنتن كوهابن
0: مولو ملسي حاسبك حاسبك سرغبك يا عبشان شعات ميتن سوساتات بمسرت اب تشارتر ودوب حبرات هاجرات السفر حقي كله زبتات كبعداوي مجزاتي ناتس اي يخوني زبل ميرو قالسنا ونهنا تي برتاوي قالس زبال اب سوساتات يجميرو حزبسي بسلام كم دي كونلو ناتس نوت كم دي ركب ترديوا مالتي حزبنا بروتو العيلو تغاليسو سلازي ركب كي الله هي سالساي تودا دارينا موسي بريزيدنت محبر سمرت صراحتنياتات ايرترا من يبهال ميرو
2: كفتنا خالي تميلا كفتنا
0: تجميلا بريزيدنت محبر سمرت صراحتنيا تات ايرترا من يبهال نيرو سميها تكس اجوها كزيها تتكملو سبابل
2: عبد القادر كبيرة
0: ايكونن كيت ودات كلاغ مفتن اتشغا اي رغب كاين الله بريزيدنت محبر سمرت صراحتنيا تاع ايرترا ابونا ولد اب ولد مريم ينيرو زي بتريش حنجات بيت 50 كلتن تمسريتو مالت ويكا نخمسرت تفقيدلو اب حداركا مرجعه تغيرو نسخه كم بريزيدنت تمريتو مالتي لولا نباخت مليس اللخو كاليت حتو خيا عامة مهرت سلازغونة تنقعيلك مالسي توركي ناب إيرترا بخندي عامة مهرت آتيو
3: شان هامشي متل حمسان شوات
0: مولو مالسي تعاوتي مولو مالسي توركي ناب إيرترا بشان هامشي متل حمسان شوات آتيو مالتيو مجزاتنا سعزيونا وحكام دنا برئيزي زرعيكا قدامي توارا داري نباخت مليس اللخو مرات احطوها استوعل ثلاثه قوانقاتات مالت فرنسا جرمن ايطاليا ستيفلاليو زقمه كومات تونن اوروباويت هاجر منيا ه شويدن ل بلجيوم ح سويسرلاند م بريطانيا

0: ሕልፈትን ምምዝጋብን ዘሎ ግዜ ምስ ቅድመ ታሪክ እዩ ዝምደብ ምክንያቱ ዝተዘነደ ኣይኮነን ፅሕፈት እውን ኣይነበረን እቲ ታሪክ ዝጀመረሉ ግን ምስ እዩ ዝተኣሳሰር ነይሩ ማለት እዩ ራብዒት ተወዳዳሪትና ሉልያ ይኺ ቀዳማይ ኩናት ዓለም መዓስ ዕለት ወርሒ ዓመተ ምህረት ተጀሚሩ
1: 1914
0: ኣጅኺ ዓመተ ምህረት ረኺብ ክለኺ
1: 18
0: እስካ ወርሒ
1: ሰነ
0: ወርሒ ቀይሪ
1: ለካቲት
0: ኣይረኸብክያን ሓንቲ ዕድል ኣላትኪ ወርሒ ተሪፋት ክላ ኣጅኸይ
1: ሰብተምበር መስከረም
0: ኣይ ይረኸብክያን 3 ነጥቢ ረኺብ ክለኺ ቀዳማይ ኩናት ዓለም ብዕለት 28 ሓምለ 1914 እዩ ጀሚሩ እታ ወርሒ ክዲ ረኸብክያ እምበር ተንስተረፋ ስለ ዝረኸብክየን 3 ነጥቢ ረኺብ ክለኺ ማለት እዩ ስለዚ ተ ናይ መወዳእታ ሕቶታትኩም ተሪፈናን ኣለዋ ቀዳማይ ተወዳዳሪ ናባኻ ተመሊሰ ኣለኹ ሃፀይ ሃይለ ስላሰ ብወግዒ መኣስ ተኣል እዩ
2: 1974
0: ተዓወት ሙሉመልሲ ብ1974 ሃፀይ ሃይለ ስላሰ ብወግዒ ተኣል እዩ ስለዚ ረኺብክያ ኣለኻ ሙሉ መልሲ ቤትኤል ናይ መወዳእታ ሕቶ ኸያ ካልኣይን ሓድነታውን ጉባኤ ህዝባዊ ግንባር ሓርነት ኤርትራ ኣበይ ቦታ ተኻይዱ ኣይ ረኸብክያን ኣለኺ እስከ ኣጆኺ ግዜ ኣለኪ ኣጆኺ
3: ኣብ 1988 እንዲ ተኻይዱ ኣብ ኦሮታ
0: ኣይኮነን ሳልሰይቲ ናይ መወዳእታ ዕድል ክንህበኪ ኢና ግዜ ግን ስለ ዘላ ትኪ ጥንቀ ኢል ክመልስ ያጅኸ ፈትኒ
3: ከሰበ ንመልክ
0: ኣይ ረኸብክያን ታ ግዜ ከዓ ኣኺላ ካልኣይን ሓድነታውን ጉባኤ ህዝባዊ ግንባር ሓርነት ኤርትራ ኣብ ዓራርቢ ተኻይዱ ሳልሳይ ተወዳዳሪና ሙሴ ብሪጣንያ ንቁጠባ ኤርትራ ዝዕነወትሉ ምክንያት እንታይ ነይሩ
4: መጀመርታ መግዛእቲ ብሪጣንያ ናብ ኤርትራ ክኣቱ ከሎ ንናቱ ረብ ሓደ እምበር ንናይ ኤርትራ ረብ ሓይሊ ይኮነን ኣትዩ በዚ መሰረት ድማ ካብ ኤርትራ ኣብ ግዜ ብሪጣንያ ናይ ኤርትራ ቁጠባ እንዳጎደለ ክመፀ ተርኣዩ ማለት እዩ ኣብ ኤርትራ ዝነበሩ ተለፍሪካታት ብዙሕ ነገራት ናይ ቁጠባ ነገራት ዳዛሕተለ መፅ እዩ ብሰንክቲ ዘካየዶ ዝነበረ ካብ ኤርትራ ጓሕጉሕካ ናይ ምውሳድ እንታይ ዝበሃል ማለት እዩ
0: እስከ ኣነ ፅራ ግዜ ላትካ ምክንያቱ እቲ ምክንያት እ ዝብል ዘሎ ኣብቲ ምክንያት ኣተኩር
4: ናቱ ረብሓን ናቱ ዕላማን ንክብል ንቁጠባ ኤርትራ ኣዛሕትልዎ ማለት እዩ
0: 2 ነጥቢ ረኺብካ ኣለኻ ሙሴ ብሪጣንያ ንቁጠባ ኤርትራ ዝዕነወትሉ ምክንያት ብዓብዩ ኤርትራ ብቁጠባ ርእሳ ክኢላ ክትነብር ኣይትኽእልን እያ ዝብል ወረ ክትነዝሕ ትደልዮ ነራ ወይ እውን ሓቂ ክትገብሮ ትደሊ ስለ ዝነበረት እዩ ተወሳኺ ግን ትክትቕሶ ፀናሕካ ገይራ ማለት እዩ ሉልያ ናይ መወዳእታ ተወዳዳሪት ናይ መወዳእታ ሕቶ ኸያ ህዝባዊ ግንባር ሓርነት ኤርትራ ሕቶ ኤርትራ ብሰላማዊ ኣገባብ ንምፍታሕ መኣስ እማመ ሪፈረንደም ኣዊጁ
1: 1980
0: ተዓወት ሙሉ መልሲ ንፍዕቲ ሉልያ ብጣዕሚ ንፍዕቲ ህዝባዊ ግንባር ሓርነት ኤርትራ ሕቶ ኤርትራ ብሰላማዊ ኣገባብ ንምፍታሕ 1980 እዩ ማመ ናይ ሪፈረንደም ኣውጁ ማለት እዩ ካራይ ክቡራት ተኸታተልቲ ናይ ካልኣይ መድረኽ መዛዘሚ ውድድር ወዲና ስለ ዘለና ሕጂ ዝተርፈና ምዕዳል ሽልማት እዩ ምሳና ፅንሑ
5: ኣብዚ ቐፂልና ብሉፃት 3 ኮይኖም ዝተዓወቱ ኣብ ውድድር ታሪካዊ ፍልጠት ሽልማት ናይ ታብለት ከምኡውን ናይ ክብሪ መዳልያ ክህልዎም እዩ ሳልሰይቲ ኮይና ዝተዓወተት ተማሃሪት ቤትኤል ተኽስተ ካብ ካልኣይ ደረጃ ቤት ትምህርቲ እምባሃራ ንኡዞባ ሰሜናዊ ምብራቅ ታብለት ከምኡውን ነሓስ መዳልያ ሽልማት። ካልኣይ ኮይኑ ዝተዓወተ ዓወት ነጋሽ ካብ ካልኣይ ደረጃ ቤት ትምህርቲ ባርካ ንኡዞባ ሰሜናዊ ምብራቅ ታብለት ከምኡውን ብሩር መዳልያ ሽልማት። ቀዳሜይቲ ኮይና ዝተዓወተት ሉልያ ሄኖክ ካብ ካልኣይ ደረጃ ሰማዕታት ንኡዞባ ደቡባዊ ምብራቅ ታብለት ከምኡውን ወርቂ መዳልያ ሽልማት። የቐኒልና ክቡር ጀነራል ፊልጶስ ወልደ ዮሃንስ ጠቕላላ ሓለቓ ስታፍ ሚኒስትር ምክልኻል።

0: እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት እዩ። ሰላም ከመይ ጥቕሚ ክቡራትን ክቡራንን። ንሎሚ ኣብ መፅሓፍ ስነ ግጥምን ፖለቲካዊ ታሪክን ዘተኮረ ዕላል ክህልወና እዩ። መሪፅናያ ዘለና መፅሓፍ ድማ ሳሕል ሕሩይ ግጥምታት ቃልሲ ኣባ ትብል ነታ ሳልሳይ ሕታም ከዓ ክንዕለላ ኢና። ደራሲ ሰሎሞን ፀሓይ እዩ። ስነ ጥበበኛ ሰሎሞን ፀሓይ ሓደ ካብቶም ኣብ ስነ ጥበብ ኤርትራን ባህልን ዓብይ ኣስተዋፅኦ ዝገብሩ ዘለውን ሓያላት ገጠምቲ እዩ። ኣብ እዋን ብረታዊ ቃልሲ ካብ 1980 ኣትሒዙ ሓያሎ ግጥምታት ንደርፊ፣ ንመድረኽ፣ ንመፅሄት ከምኡ ድማ ንድምፂ ሓፋሽ ዘበርከተ እዩ። ብዘይክኡ ድማ ኣዝዮም ሱሙያት ደረፍቲ ዘፍረየልና ዓበይቲ ታሪካውያን ግጥምታት ዘበርከተ እዩ። ብዘይካዚ ድማ እታ 1986 ፈለማ እዋን ዝተደርፈት ሃገራዊት መዝሙር ኤርትራ ግጥሚ ዘሰናደ እዩ። ደጊሙ እውን ኣብ 1993 ድሕሪ ወግዓዊ ናፅነት ምእዋጁ ነዛ ሎሚ መልክዕ ሒዛቶ ዘላ ዘሰናደአ ኣዝዩ ዓብዪ ገጠማ እዩ። ገጠማይ ጥራሕ እውን ኣይኮነን፣ ናይ ታሪክ ተመራማራይ፣ ናይ ታሪክ ኣብ ባህሊ ኣብ ኩሉ ድማ ዓብይ ኣስተዋፅኦ ዝገበረ እዩ። ዓበይቲ መፅሄታትን መፅሓፍትን ዘሰናደአልና እዩ። ኣብ 2013 እውን ማሰን መልቀስን ዘርእስቱ ዓብይ መፅሓፍ ዘበርከተ እዩ። ሎሚ ትኩረትና ኣብ ዝርዝራት ክኸውን እዩ። ምክተልኩም ምዕድም ስለምንታይ እዚ ሳልሳይ ሕታም ምስ ምንታይ ለውጥታት
1: መጀመርታ መደብ ዕላል ጥበባት ናይ ኤሪቲቪ ብፍላይ ካ ንስኻ ተስፋ ኣለም ነዚ ዕድመ እዚ ዝገበርካለይ ኣዝየ ኣመስግን። ኣጋጣሚ እዚ ቃለ መጠይቅ ትገብረለይ ዘለካ እዋን ምስቲ ኣብ መፅሓፍ ሳሕል ሕሩይ ግጥምታት ቃልሲ ዘሎ ትሕዝቶ ኣዝዩ ዝተዛመደ ወርሓት ወይ ወቅቲ እዩ። ስለምንታይ እንተልና እዚ ንውድኦ ዘለና ወርሒ እዚ ቃለ መጠይቅ ንገብረሉ ዘለና መዓልቲ ሎሚ ብ1993 ሪፈረንደም ዝተዛዘመሉ እዩ። ሪፈረንደም ክዛዘም ከሎ ከዓ ብ99.8 ከምኢት ህዝቢ ኤርትራ እውን ናፅነት ኢሉ ዘድመፀሉ መድረኽ እዩ ነይሩ። ድሕሪኡ ከዓ እቲ ወግዓዊ ምእዋጅ ናፅነት ኤርትራ ዝተፈፀመሉ ግንቦት 93 ብዓብኡ ከዓ ግንቦት 1991 ኤርትራ ድሕሪ ናይ 30 ዓመታት ብረታዊ ቃልሲ ናይ 50 ዓመታት ናይ ፍርቂ ዘመን ቃልሲ ፖለቲካዊ ቃልሲ ከዓ ናፅነት ዝረከበትሉ ወርሒ እዩ። ስለዚ ኣብዚ ኣጋጣሚ እዚ ምኳኑ እቲ ንገብሮ ዘለና ዕላል ብቀረባ ምስ ትሕዝቶ ናይዛ መፅሓፍ ናይ ሳሕል ዝተዋሰበ እዩ። ትሕዝቶኣ እውን ነዚ ዝገልፅ እዩ። ብዛዕባ እዚ ዘዘንቱ ዝትርኽ እዩ። ስለምንታይ ሳልሳይ ሕታም እንትብል ሕቶካ ናብኣ ሕጂ ብቐጥታ ኣቱ እምበኣር ከምቲ ዝበልካዮ እታ ቀዳመይቲ ሕታም 1994 እያ። ኣብኣ ብቐንዱ እዚ መፅሓፍ እዚ ሓደ መፅሓፍ እዩ። ሕታም ክንብል ከለና ብእንግሊዝኛ ኤዲሽን ንብሎ፣ ኣብ ትግርኛ ሕታም ክንብል ከለና ምስ ማሕተም ዝተኣሳሰረ እውን ይመስል እዩ። ግን እታ ሕታም ትብል ቃል ነታ ኤዲሽን ትብል እያ ትውክል። በዚ ኣጋጣሚ እዚ ሕጂ 94 ዝወፀት መፅሓፍ ንሳ እታ መሰረት እሳ ኮይና ታ መሰረት 2006 ካልኣይ ሕታም ክገብር ከለኹ ኣብታ ቀዳመይቲ ሕታም ዘየእተኽዎ ዝነበርኩ ናይቲ መጀመርቲ ዓመታት ከም ዝበልካዮ ኣብ ክፍሊ ማሕበራዊ ጉዳይ ጉጅለ ባህሊ ናይ ትክፍል ከለኹ ዝፀሓፍክዎ ናይ ደርፊ ግጥምታት ነይሩ ንሱ ኣየእተኽዎን ነይረ። ሕጂ ነቲ ስራሕተይ ዝርኢ ኣንባባይ ምእን

እቲ ብህየሳዊ ዓይኒ ክርዮ ከመይ ኢሉ ግጥምታተይ ከመይ ኢሉ ጀሚሩ ከመይ ኢሉ ከቐፂሉ እንታይ ምዕባል የምፅኡ ክመዝን ምእንቲ ክኽእል ኢለአ ብዙሓት ኣይነበራን ሓደ ሓደ እውን ኣብ ማእከላይ ጨንፍር ባህሊ ከለኹ ዝፅሓፍ ኮን ዘየእተኽዎን ኣብቲ ቀዳመይቲ ዘእተኽዎን ነረን ነዚአን ስለ ዝወሰኽኩለን ኤሕታም ኢለያ ካልኣይ ሕታም ማለት ኣብቲ መሰረት ገለ ለውጥታት ኣብቲ መሰረታዊ ትሕዝቶ ዝነበረ ናይቲ መፅሓፍ ሓደ ሓደ

0: ኣፍዎ ግጥምታት ድሕሪ ምሕታም ናይ ሳሕል ናይ 94 ፅሓፍዎ ግጥምታት ገሊኡ ናይ ንባብ ገሊኡ ናይ ንደርፍታት ኢለ ፅሓፍኮ እውን ወሲኸ እሱ እውን ብዝሓረኽዎ እዩ ካብቲ ልዕልሚ እቲ ዝኸውን ዝተፈላለየ ፅሓፍኮ ግጥምታት ወካሊ ዝኾነ ኢለ ዝሓሰብኮ ሓርየ ሓርየ ዘዳልኽዎ እዩ። ስለዚ ፍልይቲ ዝገበራ ማለት እዩ እዛ ሳልሰይቲ ሕታም ካብተን ቅድሚያ ዝነበራ እውን እንተኾነ ሓደ ዝበልክዎ ድሕሪኡ ዝፅሓፍዎ ግጥምታት ዘእተኩላ ምኳና። ካልኣይ ከዓ ብርእቶ ናይ ብዙሓት ኣንበብቲ ኣብ ዝተፈላለየ ኣጋጣሚታት ብፍላይ ዞም ዳሕሮ ተወለዶ ምናእሽቱ ኣብ ግዜ ቃልሲ ዘይነበሩ ድሓር ዝተወልዱ ነቲ መፅሓፍ ከንብብዎ ከለዉ ንምርድኡ ይሽግረና። ምክንያቱ ድሕረ ባይታ ኣይነግርን ስለዝኮነ ከመይ ዝኣመሰለ ኩነታት ፅሒፉ እንታይ ነይሩ ተሃዋህቡ መንቀሊኻ መበገሲኻ ነፍሲ ወከፍ ግጥሚ ክፅሕፍ ከለካ ዝብል ሕቶታት የቕርቡለዩ ነይሮም። ገሊኦም ሞ ከዓ ከምቲ ኣማስን መልቀስን መእተዊ ተገይሩሉ ዘሎ ሞ ንምርድኡ ነቲ ግጥሚ ነተማሰ ይኹን ነቲ መልቀስ ኣዝዩ ሓጋዘ ዝኾነ ከምኡ ይኹን ከምኡ እንተዝግበሮስ ዝያዳ ምተረዳእና ነቲ ግጥሚ ንምርዳእ ኣዝዮም ሓገዘና ዝብል ሓሳብ ስለ ዘቕረቡለዩ ናይ ብሓቂ ከ ሓቆም እዮም እየ። ብኡ ምክንያት ንዝበዝሕ እዚ ግጥምታት ንኩሉ ኣይኮነን ንዝበዝሕ እዚ ግጥምታት ድሕረ ባይታዊ ሓበሬታ ኣስፊረሉ ኣሎ ኣብ ከመይ ዝኣምሰለ ኩነታት እዩ ተፃሒፉ ዝነበረ ሃዋሁ ግዜ ቦታ ኩሉ እቲ ሽዑ መንቀልየዩ ዝኾነ ነቲ ሓሳበይ ድፍኢት ዝፈጠረለይ ዝብሎ ዝፅሒፈ ኣለኹ ኣስፊረ ኣለኹ መእተውታት ገይረሉ ኣለኹ። በዚ ኣምበኣር እታ ሳልሰይቲ ሕታም ካብታ ቀዳመይትን ካብታ ካልአይትን ሕታማት ትፍለ
1: እታ ናይ ግጥሚ ኢልካ ወይ ድማ ንሃገራዊ መዝሙር ኢልካ ንሓሰብካላ ኩነት ከመያ ነራ
0: እንታይ ያ ሃገራዊ መዝሙር ድሓር እንድያ ኮይና ሃገር ምስኮና ናፃ ሃገር ምስኮና 91 ካብኡ ንዳሓር እዩ ብዛዕባ ሃገራዊ ትምህርትታት ከዓ ክሕሰብ ዝከኣል። ቅድሚኡ ሃገር ኣይነበርና ንሃገር ንክንከውን ጥራይ ኢና ቃለስ ነርና ብ 86 መዝሙር ኤርትራ ጥራያ ኣርእስታ ኤርትራ እዩ መዝሙር ኤርትራ ኮይና ጥራያ ወፅያ። ቅድሚኡ ካብ 84 ኣትሒዙ ሓሳብ ሕጂ እውን ከም ዝኾነ ሓርበኛዊ መዝሙር ናይ ቃልሲ መዝሙር ናይ ምግባር ኤርትራ ብዝብል ኣርእስቲ ሲ መዝሙር ክነዳሉ ነቲ ኤርትራ ተሓልፎ ዘላ መከራ ስቃይ ዝገልፅ በቲ ርእስቲ እቲ ኣብ መወዳእታ ከዓ ናፅነት ተረኪቡ ክንሃንፃ ምኳና ዝሕብር ትሕዝቶ ዘለዋ መዝሙር ከነውፅእ ዜማ ሕሰብ ብሎ ኣነኒ ኣሮንተኬ ናይ ቀረባ መሳርሕቲ እዩ ብዙሕ ብፍላይ ኣብ መዛሙር ከዓ ርኡይ ክእለት ዘለዎ ብዙሕ ካብቲ መዛሙር ናይ ማእከላይ ጨንፈር ባህሊ ደረሰ ሰብ እዩ ዜማ ሕጂ ከምኡ ይብሎ ሞ ኣብ ልቡ ሒዝዋ ይፀንሕ ይኸይድ ይኸይድ ይኸይድ ግን ክሳብ 86 ዝኸውን ካብ 84 ክሳብ 86 ብኣካል እውን ኣብ ነዊሕ እዋን ናይዚ ግዜ እዚ ተፈላለዩና ነርና። ኣነ ኣብቲ ናይ ማእከላይ ቦታ ተሪፈ ስራሕ ንሱ ግን ንዑደት 85 ምስ ከዱ ብቢሎም ሱዳን ኣትዮም ሽዑ ካብ ሱዳን ምስ መፀ ምስ መፁ በዓል ኣሮን ትጉጅለ ኢና ንራኸብ። ሕጂ ኣሮን ኣይረስዓን ነዛ ሓሳብ እዚኣ ሕጂ ሓንቲ ዜማ ይረክብ እታ ዝመፀት ዜማ ካብ ሱዳን መምህር ይስሓቅ ኣብርሃም ተጋዳላይ ይስሓቅ ኣብርሃም ቅድም ናይ ተጋድሎ ሓርነት ኤርትራ ተጋዳላይ ነይሩ ዳሓር ምስቲ ዝነበረ ኩነታት ናይ ሰውራ ኤርትራ ሱዳን ኣትዩ ኣብ ሱዳን ሕጂ ፅቡቅ ምቅርራብ ምስ ተጋደልቲ ዝበሃዊ ግንባር ይገብር ቀያሕቲ ዕምባባ ሱዳን ምስኣተዉ ሓንቲ መዝሙር እዚኣ ገይረ ኣለኹ ሞ ጠቕመኩም ትኽእል እያ ተጠቐሙላ ኢሉ ይህቦ። ሕጂ እቶም ኣባላት ሙዚቃ ሙዚቀኛታት ናይ ቀያሕቲ ዕምባባ በዓል ነፀራ ኣብ ግሬሱስ ወዲ ሻውል እዮም እየ በዓል ነፀራ ኣብ ግሬሱስ ዘለውዎም ብዙሓት እዮም ናብ ማእከላይ ጨንፈር ባህሊ ተቐይሮም መፁ ካብ ቀያሕቲ ዕምባባ። ሕጂ ነዛ ዜማ እዚኣ ነዛ መዝሙር እዚኣ ሒዞም ኣይመፁ ብስራሕ ከዓ ሙዚቀኛታት ስለ ዝኾኑ ምስ ኣሮን ርክብ

0: ኣለዎ ኣብ ሓደ ኣሃድዮም ሕጂ ክሰርዑ ማእከላይ ጨንፈር ባህሊ ብኣራግ የስምዕዎና ኣሮን ኣሮን ምስ ሰምዓ ሒዙለ ይመፅእ ኣነ ፅቡቕቲ ኮይና ረኪበ ያ ነታልካ ኒዝነበርካ ኤርትራ ብዝብላ ርእስቲ ክንፅሕፈላልካ ዝነበርካ መዝሙርሲ እዛ ዜማ እዚኣ ፅቡቕቲ ኮይና ረኪበ እያ ሞስምዓ እያ ክትፅሕፈላ ይብለኒ እዚ ግዜ እዚ ድሮ ናይ ብሩራዊ እዮቤል እዩ ነሩ 1986 ማለት እዩ ሓደ መስከረም ብሩራዊ እዮቤል እዩ መበል 25 ዓመት ብረታዊ ቃልሲ ክበዓል ምሽብሻ ብግበር ኣሎ ከምኡ ይብለኒ ሰምዓ መፈቲኻያ እወ እምበር ክፅሕፈላ የለ ፅሕፈላ ጌታ ሸዓ ዝፀሓፍክዋ ኣብታ ውፅእቲ ዜማ ኣብታ ውፅእቲ ዜማ ዝፀሓፍክዋ ብምለታ ካእታ ዜማ ናይ መምህር ይስሓቅ ኣብርሃም እያ ከም ዘላትወ ኣብታ ዜማት ኣየ ፅሕፎ ዘለኹ ሕጂ ዚ ቓላት ስሪ ዝድልዝ ኣለዎ ብዙ ከምኡ ዘግብሮ ምክንያት እንታይ እዩ ኣብ ውፁእ ዜማ እንድሕር ክትእቱ ኮንካ ቃላት ወይ ነውሓካ ወይ ሓፅረካ ኣብቲ ዜማ ክትእትዎ ልክዕ ዝገጥመልካ ቃላት ክትረክብ ኣለካ ብኡ ምክንያት ገሊ እምፅኦም መሓስቦ ዝበለፀ ቀሊለ ግን ይነውሖ ገሊኡ ከዓ ሓፅሮ ብኡ ምክንያት ስሪ ዝድልዝ ኣለዎ ከም ዝረአ ዘሎ ዝኾነ ግን ዕለት 14 ወርሒ 8 1986 እየ ኣበጊሰያ እታ መዝሙር ትቐርብ ኣብ ብሩራዊ ይብል እዩ ኣብቲ በዓል መኽፈቲት ናይቲ ምሉእ መደብ ትኸውን ብዝኾነ ግን ከምቲ ዝሓሰብናያ ኣይተቓልሐትን ሕቲ ኣሮን ድምፂ ሓፋሽ የዘምርዋ ዘለዉ ከመላ ኢሉ የስተብህለላ እሞ ኣይ ትንደልዮ መልእኽቲ ትንደልዮ ሓይሊ ኣይረኸብና ኣላ ምክንያቱ ሓያል ከተላዓዕል ትኽእል ስምዒት ትፈጥር ወኒ ትፈጥር ትሕንን ክትከውን ስለ ንደልያ ዝነበርና ከምኡ ከምዘይኮነት ኣስተማቂሩ ዋነውን ከምኡ ብፍላይ ከዓ ንሱ ሙዚቀኛ ስለ ዝኾነ ኣፀቢቑ ዝተብህሉላ ስማዕ ሰሎሙን እዛ መዝሙር ከምታ ዝደለናያ ኩ ይከደትን እንታይ ምዃኑት ምክንያት ከዓ ተረዲእኒ ኣሎ ፈሊጥ የ ኣለኹ እታ ካልኣይቲ ዜማ ንሳ ደኺማ ኣላ ከምታ ቀዳመይቲ ዜማ ኣይኮነትን ስለዚ ታ ካልኣይቲ ዜማ ክንልውጣ ኣለና ይብል ክልውጣ እየ ይብል ምስታ መምህር ይስሓቅ ኣብርሃም ዘዳለዋ ዜማ ኣዋሃሂዱ ኣዋሃሂዱ ተኻልኣይቲ ዜማ ሰሪሕዋ ክልተ ሕጡበ ግጥሚ ትሕዝ ያ ተኻልኣይቲ ዜማ ቀሊል ኣይኮነንቲ ናታ መልእኽቲ ዓብ ክፋል ናይቲ መልእኽቲ ናይታ መዝሙር ሲ እታ ዜማቲ ኣያ ትሽከሞ ዓብ ክፋል ሕጂ ግን እንታይ ይገብር እታ ኤርትራ ኤርትራ ብዓለም ክውሃባ ግቡእ ክብራ ትብል ከምኡ እንድያ ክውሃባ 86 ኒና ንዛረብ ዘለና ኣብኣ ንሳ ከም ዘላታ ይገድፋ ሕጂ ረአ ምስኣ ከም ትጠዓዓም ገይሩ እታ ደኺማ ዝበላ ዜማ ናይ መምህር ይስሓቅ ኣብርሃም ይትከኣ
1: ቲ መንፈስ ናይታ እዝኒ ዝበፅሐ ከይቀየረ
0: ከይቀየረ ኣዋሂዱ ኣጠዓዒሙ ይትከኣ ተኪእዋ ምስ ተከኣ ን87 መጀመርታዊ ወርሒ መጋቢት ካልኣይን ሓድነታውን ጉባኤ ክግበር ነይርዎ ሕጂ ኣብኡ እያ ትቐርብ ንመጀመርታ ግዜ መወዳእታ ናይ 86 ኣብ ተሓሳስ ኣቢላ ምቅያር ተገይሩ ኣነ ከዓ ዜማ ምስ ቀየረ ከዓ ግድን ግጥምታት ቃላት ከዓ ክቅየር ምስቲ ዝተቀየረ ዜማታት ጥቐና ንስ እዩ ትርእስቲ ንስ እዩ ቃላት ከዓ ክቅየር ነይሩኒ ኩሉ ምስ ወዳእና ንመጀመርታ ግዜ ከም ዝበልኩ ብቲ ካልኣይን ሓድነታውን ጉባኤ ትቐርብ ብከምዚ ኣ ክሳብ 91 ትፀንሕ ማለት እዩ ሕጂ እንታይ ንምባል ሃገራዊ መዝሙር ክትከውን ኢልና ኣይኮንናን ኤርትራ ናፃ ክትከውን ምኳና ኳ ፍሉጥ እንተነበረ ክንደይ ዓመት ወስደልና ማዓሲና ናፅነት ንኾን ኣይንፈልጥን ግን ከምዝኾነት ሓርበኛ ወይቲ መዝሙር ኢና ኣውፅኢናያ በዚ ምክንያት እዚኦም ከዓ ክልቲኦም ናይ ዜማ ናይ ሃገራዊ መዝሙር ደረስቲ ዝበሃሉ መምህር ይስሓቅ ኣብርሃምን ኣሮን ተኪእን ስለዚ እቲ ታሪክ ክልቲኦም ብሓደ ኮይኖም ኮፍ ኢሎም ዝደረስዋ ወይ ዘውፅዋ ትመስል ክልቲኦም ኣውፃእቲ ዜማ ክበሃል ከሎ መምህር ይስሓቅ ኣብርሃም ሓንሳ ሱዳን ምስተደዳ ድሓርኳ መፅኡ ንሜዳ ተሰሊፉ ኣትዩ ኣብዝባ ግንባር ኣብ መምህር ናይ ሙዚቃ ኣብ ቤት ትምህርቲ ሶራ ነይሩ ብዝኾነ ግን ኣብቲ መስርሕ ናይ ተኸስታይ ሓንሳ ምስ ሃበ ኣይነበረ ዳሓርዩ ተዋሂዱ ኩሉ ስርኣየ ተነጊርዎ ከምዚ ጌርናያ
1: ሙዚቀኛታት ናቶም እዳወሰኹ
0: መስርሕ ንሱ እዩ ታሪክ ክብል ኢለ ድሓር ኤርትራ ናፃ ምስ ወፀት 91

0: ፍላይ ካ ሪፈረንደም ተገይሩ ወግዓው ናጽነት ኤርትራ ምእዋጅ ክቀራረብ ከሎ ኣብ ወርሒ ግንቦት ሃገራዊ ትምህርትታት ክህልዋ ስለ ዘለዋ
1: ኤርትራ
0: ናፃ ኤርትራ ባንዴራ ኣርማ ሃገራዊ መዝሙር ከምኡውን ካልእ ሃገራዊ ትምህርትታት ክህልዋ ስለ ዘለዎ ባንዴራ ኤርትራ እታ ባንዴራ ኤርትራ ከመይ ከም ዝወፀት ኩልና ንፈልጦ ንርድኦ እዩ። መዝሙር ኤርትራ ከዓ ሃገራዊ መዝሙር ትኾን ግን እቲ ንመፃኢ ዝብል ዝነበረ ቃላታ ሕጂ እቲ መፃኢ ዝበሃል ዝነበረ ህልው ኮይኑ ስለ ዝኾነ ሕሉፍን ህልውን ኮይኑ ስለ ዘሎ ብናይ ሕሉፍን ህልውን ቃላት ክቕየር ተባሂሉ ካብቲ መንፈስ ከይተወፀ ካብቲ ናይ ቅድም ዝነበራ መንፈስ ከይተወፀ እቲ ቃላታ ምልውዋጣት ተገይርሉ ሃገራዊ መዝሙር ኮይና ሃገራዊ መዝሙር ዝኾነት እምበኣር መዝሙር ኤርትራ 1993 ወርሒ ግንቦት እያ 33 ዓመት ኮይኑ በዚ ኣጋጣሚ እዚ ክብሎ ዝደሊ እንታይ ኣሎ ሃገራዊ መዝሙር ናይ ዝኾነ ህዝቢ ሃገር ንሓደ ክፋል ናይ ታሪኩ ነቲ ጉልሕ ክፋል ናይ ታሪኩ ዝገልፅ እዩ ስለዝኾነ ከዓ ንታሪኩ ዝገልፅ ስለዝኾነ እቲ ህዝቢ እቲ ዜጋ ክፅንዖን ክፈልጦን ክዝምሮን ይግብኦ 33 ዓመት ገይርና ኣለና ብካሴት እዩ ብዙሕ ግዜ ዝዝመር ትዝመር ዘላ ሃገራዊ መዝሙር ብካሴት ክኾን ይብሉ ናይሽቱ ህፃናት ካብ ቆልዑ ካብ መዋእለ ህፃናታት ሒዞም ምምሃርዎ ኣለዉ ካብ መዋእለ ህፃናታት ሒዝካ ንድሕር ተማሂርካ ከዓ ክትፈልጣን ክተፅንዓን እዩ ዘለካ ስለዚ ካብ ሕጂ ኒኖ ደንጉና እኳ ብዘይ ካሴት ብዘይ ሙዚቃ ተሲእና ብሓባር ንሃገራዊ መዝሙር ተሲእና ንዘምር ተባሂልና ክንዝምረሉ ዝግበአና እዋን ክንድኡ ዝኣክል መዋእል እያ ጌራ ዘ እዛ መዝሙር ምስ ናፃ ኤርትራ ስለዚ በዚ ኣጋጣሚ እዚአ ክብል ዝደሊ ኣብ ገለገሊኡ እሞ ከዓ እቲ መዝሙር ተቓላት እውን ዘይብሉ ዜማ ጥራይ ወሊዖም ስቕ ኢሎም ይሰምዑዋ ኣብ ገሊኡ ኣብያተ ትምህርቲ ከምኡ ክኸውን የብሉ እታ ባንዴራ ክትስቀል ከላ ወይ ኣብ ዝኾነ እታ መዝሙር ትዝምረሉ ኣጋጣሚ ብዘይ ካሴት ንተምሃሮ እንተኮይኑ ኣብ ኣብያተ ትምህርቲ ፊስካ ግበር እታ ባንዴራ ክትስቀል ክትጅምር ከላ ምስኣ ከዓ ንሳቶም ክጅምሩ ኣለዎ ስለዚ በዚ ኣጋጣሚ እዚ እዚአ ክብል ዝደሊ እታ መዝሙር ክትፅናዕ መዝሙር ከዓ ብዘይ ካሴት ክትዝመር ይግባኣ ምናልባት ኣብ ዓብዪ በዓላት ምውሃድ ዘድልዮ ሰብሲ ኣዝዩ ገፊሕ ከምዚ በዓል ናፅነት ኣብ ስቴድየም ክኾን ከሎ ካሴት ከድሊ ክእል ኸውን ዋላ እኳ ነብሲ ወከፍ ሰብ ክዝምራ ዝግባእ እንተኾነ እቲ ካሴት መዋሃዲ መድመቕ እውን ስለ ዝኸውን ኣብዚ ንእስ ንእስ ዝበለ ኣኼባታትን ርክባትን ኣብ ኣብያተ ትምህርቲ ግን ከምኡ ክኸውን የብሉን ካሴት ክተርፍ ኣለዎ ባህለ
1: ካብተን ኣገደስቲ ድበሃላ ደርፍታት ከዓ መዘሙራት ከዓ ብዙሓት እየ ንባዕላ ሕጂ እታ ስኒትሲ ዳርጋ ሃገራዊ መዝሙር እዮ ክትብሎ ትኽእል ኢኻ ትቴምኡ ትሓሳቡ ግጥምታት ከተስተማቕሮ ከለካ ዝያዳ ዓመቑ ኣብ ትሕቲ ከመይ ዝኣመሰለ ኩነታት እያ እዚኣ ከተደሪሳ
0: ዝያዳ ምዝዛም ሪፈረንደም እኳ ሪፈረንደም ዝተዛዘመ ከምቲ ዓንተ ወይ ዝጠቐስኮ 99.8 ካብ 100 ህዝቢ ኤርትራ እወን ናፅነት ምስ ድመፀ ዋላ እቲ ዝተረፈ እውን ብጌጋ ይኸውን ዝኽእል ምንድንጋር እምበር መን ሞ እዩ ኤርትራዊ ናፅነት ዘይደሊ ህዝቢ ኤርትራ ዝኩሉ ዋጋ ዝኸፈለሉ ናፅነት ኣይደልን እየ ክብል ኣይክእልን እዩ ብዝኾነ ግን ብክንድኡ ዝኣክል መጠን ምናልባት ናይ ሪፈረንደማት ከመይ እዩ ኣይፈለጥን እምበር ክንዚ ዝኣክል ነጥቢ ብምምፃእ ንሓደ ነገር ዝመረፀ ሬፈረንደም ሲ ይህሉ ዶኾነ ኣብ ዓለም እውን እየ ዝብል 99.8 ካብ 100 ንሓደ ርእስቲ ብክንድኡ ዝኣክል ቁፅሪ ሲ ዝመረፀ ወይ ዘድመፀ ሲህሉ ዶኾውን ኣብ ዝተፈላለዩ ጉዳያት ማለት እዩ ናይ ሃገራት እየ ዝብል ተኾነ ኮይኑ ግን እዚ ምስ ኮነ ናይ ብሓቂ ናብ ወግዓዊ ምእዋጅ ናፅነት ኤርትራ ንሰግረሉ ንኣትወሉ መድረክ ተበፂሑ ግንቦት ከዓ ስለ ዝኾነ ኤርትራ ናፃ ዝወፀት ኣብ ግንቦት ክእወጅ ሕጂ እዚ ሃዋህ እዚ ኣነት ስምዒት ፈጢሩለየ ንዓይነ እዛ መዝሙር እዚኣ ክፅሕፍ ከለኹ ሰማእታት

0: እንታይዩ ሓንቲ መዓልቲ ላ ረህባ ትኸፍተላ እንድያ ንሳያት ዓላማ እዚ ኩሉ መስዋእቲ ከፊልካ ዝኩሉ ካብ ሓደ ግንባር ናብ ካልእ ግንባር ብፍላይ ሰላሕታ ወራር ኣዝዩ ፅንኩር እዩ ነይሩ ሰላሕታ ከዓ ስለ ዝነበረ ማለት ብዙሕ ከይተፈልጠ ከይተኣወጀ እቲ ተኣዊጁ ዝተካየደ ወራራት ስለ ዘይነፍዖ ከይኣወጅና ዶኾነ ሓይሽ ብሰላሕታ ዝብል ሓሳብ ሒዙ ፀላኢ ብወዩ ሰላሕታ ኣካይድዎ ሕጂ ከምኡ ምኳኑ ብዙሕ ምግምጣል ናይ ሰራዊት ኣብ ሓደ ግንባር ናብቲ ካልእ ግንባር ግንባር ሓልሓል እዩ ትቐንዲ ሓይሉ ግንባር ሓልሓልን የማናይ ክንፊ ግንባር ናቕፋን እዩ ብኡ ይመፅ እዩ ዝኾነ ግን ናሓሰ ኣቢሉ እዩ ዘፍ ዝብል እቲ ወራር ነዋርሒ ይፀኒዑ እጂ ንግንባር ሓልሓል ኢና ንኸይድ ነርና ንሕና ከነርኢ ምክንያቱ ሰራዊት እቲ ውግእ ዝሒሉ ኣዝዩ ዝሒሉስ ጥርቆሽ ጥርቆሽ እኳ እንተዘይተሰኣነ እቲ ታሃን ናይቲ ናይ ፀላኢ ሓይሊ ወዲኡ እዩ ትተሃኑ ደኺሙ እዩ ከምኡ ስለ ዝኾነ እቲ ሰራዊት ካብ ግንባር ወሪዱ ክዘናጋዕ መደባት ባህሊ ክርኢ ተዋስኦ ደርፊ ክሰምዕ ዝኽእለሉ ሃዋው ተፈጢሩ ማለት እዩ ብኡ ምክንያት ኢና ሕጂ ንግንባር ሓልሓል ንከይድ እናኸድና ከለና እያት ሓሳብ ትመፀኒ ለይቲ ኣብ ጉዕዞ እሳ ዝኩሉ ንክደ ዘለና ሓንቲ መዓልቲ እኮ ተናፅነት ክትመፅያ ተራህዋስ ክትመፅያ ነዚ ሓንቲ መዓልቲ ንመብፅሕ ዛብ ጭራኣ ዝረኣየና ባናኣ ዝረኣየና ዘሎ ግን በሪሃ ከም ፀሓይ ቀትሪ በሪሃ ናፅነት ንረክበላ ኣብ ናፅነት ንበፅሓላ መዓልቲ ሲ ሓንቲ መዓልቲ ስኮላ ናባይና ናብቲ ሓንቲ መዓልቲ ኢና ዝኩሉ ንኸዶ ዘለና ዝኩሉ ባርካ ትኸይድ ሰሜናዊ ምብራቅ ሳሕል ግንባር ናቕፋ መቼምቲ ሰራዊት መዕረፊ ይብሉ ብከምኡ ከዓ ዘፍ ኣቢልዎ ከዓ ኣብኡ በፂሑ ሕጂ ተሓሳብ ትመፀኒ ገለ ሕጥበ ፅሑፋት ንዜማ ክኾን ዝኽእል ንፅሓፍኩ ንግሆ ማለት እዩ ተሓሲበ እየ ዝነበርኩ ብሳዕ ተሓሳብ እንዲ ብርእስኻ ዘሎ እዩ ዝመፅእ እቲ መራኸቢ እዩ እቲ ፅሑፎ ወረቐሲ ምስ ሰብ መራኸቢ እዩ ብዝኾነ ገለ ዝተወሰነ ሕጥበ ፅሑፋት ፅሒፈ ካልእ ናይ ዜማ መሳርሕትና ከዓ ማለት እዩ ናይ ዜማ ክኢላ ምስወት ትኽሉ ብዙሕ ስለ ንራኸብ ብዜማ ገለ ካብቲ ንሱ ዝደረፈ ደርፍታት ንሱ ዜማ ዘውፅሉ ኣነ ውን ዝገጥሞ ስለ ዝነበረ ወትኩል ብቀረባ ቁልጡፍ ዜማ ናይ ምውፃእ ክእለት ከዓ ስለ ዘለዎ ደቂሲ ነይሩ ሃሩር እዩ ኣተሲአ ኣታ እዚኣ ፅሕፈ ኣለኹ ሞ እስኪ ዜማ ውፃእ ኣላ ክትሕግዘና ንፅባሕ ከነቅርባ ኣብቲ መደብ ይብሎ ወትኩል ከምዝበልክዎ ስሉጥ እዩ ጎረርኡ ስሑል እዩ ዝኾነ ዜማ ኣውፅኢላ ንኩላ ክኾን ዝኽእል ዜማ ኣውፅኢላ ሕጂ ኣነ ዝተረፋነ ነረን ዝሓስበን ክፃፈን ዝደሊ ንፅባሒቱ ክይድ ምስ ሓደርናን ሸጋለ ዝበሃል ቦታ ናብቲ ግንባር ሓልሓል ዝተፀግዐ እዩ ካብ ዛራ ኣብኡ ምስ ከድና ንግሆ እተን መዛዘም እውን ሓሳሲበ እየን ፅኒሐ ፅሒፈ ሂበዮ ኣብ ኩሉ ፅኒዕዋ ኣፅኒዕዋ ምናልባት ሻምብቆ ሰኒያቶ ትኾኑ እምበር ንሱንክራሩን ማለት እዩ ንመሓለውታ ከዓ ወረቐት ሃበኒ ይብልኒ ሂበዮ ወረቐት ከተጠቕመ ይመስለኒን ዝኾነ ብከምኡ ኣቕሪብና እያ ሕጂ እቲ ሓንቲ መዓልትላ ኩሉ ሰዕ ንብሎ ነገር እኮ እዩ ኣብ መወዳእታ ሲ ሓንቲ መዓልቲ ሳብ ናፅነት ክንበፅሕ ኢናስ ንብል ኢና ድሕሪ ዚ ኩሉ ምድርን ሰማይ እንተተላገበ ከም ዓይኒ መርፍእ ኩሉ እንተፀበበ ኩሉ ቀውጢ እንተኾነ ኩሉ እንተኾነ ኣብ መወዳእታ ነዚ ኩሉ ሰጌርና ሓሊፍና ሲ ኣብቲ ሓንቲ መዓልቲ ናይ ናፅነት ክንበፅሕ ኢና ክንከፍት ኢና ራህዋ ክንከፍት ኢና ናፅነት ሲ ንብል ኢና ሸዓ ግን ተወዲኣ እታ መዓልታ ሲ ተወዲኣ መዓልታ ማለት እዩ ኣብታ ለይቲ እቲኣ ምስ ሓሰብ እኳ ክገብራ ኣለ ምስ በልኩ ገይረያ በታ ዕለት እቲኣ ከዓ ተመዝጊባ እታ ራህዋ ንኸፍተላ መዓልቲ ኣይነይቲ ምኳና ኣብ ካለንደር ክትረክባ ይትኽእልን ካ ሽዑ የላን ኣብዚኣ ክትብላይ ትኽእልን
1: ኢኻኣብቲ
0: ዕላማ ጥራሕ ግን እዛ መዓልቲ እዚኣ 24 ግንቦት 991 ኮይና
1: ፍሊት እያ ኩሉ ግዜ ዝተማቕረን ግጥምታት እያ ሕጂ በዓል ስጋ ቆንጥያ ኤፒክ ዓይነት እዩ ንውሕድ በለ ተራኺ እዩ ልክዕ ከምቲ ስኒት ስኒት ገደና ሓደ ኢድ ብለ ብዙሕ እዋን በቲ ኣዝማቹ በቲዩ ቀዳመይቲ መስመር ናይ ግጥሚ እዩ መብዛሕትኡ ግዜ ኣርእስቲ ድኸውን ንባዕሉ

0: ብሓንኩን ውሻጠ እኑ ብዝኾነ ኩሉ ግጥምታት ድንቂ እዩ። ኩሎም ደረፍቲ ከዓ ፅቡቕ ደሪፎሞ እኽሊ ሓሪሙ ንባዕሉ ስእሊ ኣለዎ፣ ምስሊ ኣለዎ፣ ምንቅስቓስ ኣለዎ፣ ድምፅታት ዝኾነ ሕጂ ኣብ ኩለንተን ደርፍታት ካሲ ብሉፃት እየን። ሓንቲ ግን ኣላ ተባዕ ግጥሚ ድብላ ማእከል ስሕበት ሕጂ ዝገርመካ ነገር እቲ ውሳነ እቲ መርገፂ እምነት ከምኡ ከዓ ክኸውን ኣለዎ። ምክንያቱ እቲ እምነት ካሲ ክትሸርፎን ከተወዳድሮን ከለካሲ ይውስነካ እዩ። እስከ ብዛዕባ እዛ ግጥሚ እንታይ ትብለ ናሕፀር ኣቢልካ
1: ማእከል ስሕበት ማእከል ስሕበት ዓለምስ ማእከላብያ እያ ዝብል ሕቶ ኩሉ ሰብ ዝሓቶ እዩ። ኣፈይ ዚ ማእከላ ወይ ግሎብ ትርኢ ብክባ ወይ ስፍሓት ናይ ዓለም እውን ክትሓስቦ ከለካ ብከምኡ ትሓስቦ ዋላ ፀፋሕ ሰባ ኣበይ ማእከላ ኢልካ ክትሓስብ ግድን እዩ። ኣነ ዚ ሕቶ እዚ እዩ መፅኒ መፅኒ ጥራይ ዘይኮነ ነዚ ሕቶ እዚ ክምልስ እየ ዝፍትን ንዓይ ዝኾነ ናብ ዝኾነ ቦታ ከይደ ካብ ኤርትራ የ ነቲ ዝኸድክዎ ቦታ ኣነፃፂረ ዝርዮ ርሒቀ ቀሪበ
0: ሳእናትካ
1: ዋላ እቲ ኣብ ወፃኢ ዘሎ ብስደት ዝነብር ህዝብና እቲ መስመራት ርክቡ እንድሕሪ ርኢካዮ ኩሉ ከካብ ዘለዎ ካብ ኣውስትራልያ ኹን ካብ ካናዳ ኹን ካብ ኣሜሪካ ኹን ካብ ኤውሮጳ ካብ ዝተፈላለየ ሃገራት ኹን ካብ ጃፓን ኹን ኣብ መወዳእታት መስመር ናይ ርክቡ ቴሌፎን ዝድውሎ እቲ ኩሉ እቲ ሻቅሎቱ ስምዒቱ ተሓልዮቱ ናበይ እዩ ናብ ኤርትራ እዩ። ስለዚ ንዓይ ሲ ኤርትራ እያ ማእከል ናይ
0: ሰበት
1: ማእከል ናይ ዝዓለም ሓብርተ ዝበሃል ኣብ ከርሲ ኤርትራ ምተኸልኩ
0: ሸካልእዚኣ
1: እያ ተመንቀሊታ መበልኩ። ስለዚ ነዚኣ ፅሒፈያ ማእከል ስሕበት ኩሉ ከዓ ነናቱ ማእከል ስሕበት ህልዎ
0: ሃገራት
1: ማእከል ስሕበትና ግን
0: ንሳ
1: እያ። ስለዚ ከዓ ኤርትራ ማለት መንነትና እንታይነትና መን ምኳንና እንግለፀላ ናትና ትንፋስ ናትና ህላዌ ዝግለፀላ ንምኳና እዩ ማሕከል ማእከል ስሕበትና ዝገብራ ሞ
0: ፅቡቅ
1: ምክንያታ
0: ኣብ መወዳእታ እንታይ መልሰ ግብሪ ረኪብካላ ኣለካ ነዛ ሳልሳይ ሕታ ብሕጂ ከ እንታይ ክንፅበአ ኢና ምናልባት ሕጂ ናተይ ርእቶ ክኸውን ይኽእል እዩ። ኣብኡሲ ምስ ነፍሲ ወከፍ መግለፂ ጌርካሉ ዘለካ እቶም ዘየምቲ እቲ ቦታ ምናልባት ርዱእ እዩ ኩነታ ሃዋህ መድረኻዊ ኩነታት እንተ ትውስኸሉ ሲ ዝያዳ እውን ስኪንዮቲ መድብል ናይ ስነ ግጥሚ መፅሓፍ ታሪክ ብግጥሚ እውን ምኾነ እብል እንታይ ርእቶ ኣለካ?
1: እንታይ እዩ እቲ ግብረ መልሲ ዝበልካ ዋላ ብዳሕምኡ ክጅምር እቲ ግብረ መልሲ ፅቡቅ እዩ። ብፍላይ እዛ ሳልሰይቲ ሓደ መእተው እውን ስለ ዝገበርኩሉ ነቲ ዝበዝሕ ከም ዝበልካዮ ኣብኡ ምናልባት ዘየምቲ ኣየእቶኹን ፅሑፍ ስለ ዝኾነ እዚ ሲ እቶም ደረፍቲ ፍሉጣት እዮም ቶም ደረፍቲ እከለ ዝደርፋ ዝበዝሕ ሰብ ካብኡ ዝንሎ ነተን ናይ ደርፍታት ማለት እየ እምበር ገሊአን ገሊኡ ክፋል ከዓ ናይ ክስታይ ድዩ ናይ ንባብ እንድዩ ከም በዓል ዓዋተ ከም በዓል ሳሕል ንባዕላ ዕዳ ኣሎኒ ኣባፈጣር ምንባር እቲ ዝበዝሕ ዋላ ናይ ደርፊ እንተኾነስ ናይ ንባብ ካኣሎ ስጋ ቆንጥያ ከምዝበልካዮ ሕጂ እቲ ግብረ መልሲ ፅቡቅ እዩ። ኣነ ብዓይኒ ክስታይ ብዓይኒ ህየሳ እውን ርኦም ሰባት ክፅሕፍሉ
0: ንቲ ሃይለቪዘን
1: ገበራኣብታ መእተዊ ገይረያ ዘለኹ ሃይለቪዘን ህየሳ እያ ነራ እወ ግን ካብኡ ንላዕሊ ከዓ ክኸውን ኣብ ኩሉ ስራሓትና ማለት እዩ ኣብ ኩሉ ዝግጥምታትና ፅሓፍ ብህየሳዊ ዓይኒ ብነቐፌታዊ ዓይኒ ክረአ ንዕምቆት ሓጋዛ እዩ ንዕንቆት ናይ ምርዳእ ንምስትምቓር ኣዝዩ ሓጋዛይ ስለ ዝኾነ ከምኡ ክግበር ትስፎ ብሓፈሻ ግን ፅቡቅ እዩ እቲ ግብረ መልሲ።

0: ዋላ እኳ ብዙሕ ሰብእውን ይፈልጣ እንተነበረ ዝያዳ ብሳልሳይ ሕታም መምረቕታውን ስለ ዝገበርናላ ተቐደምቲ መምረቕታውን ኣይፍለጥን እዩ ነይሩ መምረቕታውን ስለ ዝተገበረታ ወርሓ 11 22 ምስኡ ዝተኣሳሰረ እውን ዝያዳ ዘይፈልጦ ዝነበረ ንክፈልጦ ተኻኢሉ ግን ትግብረ መልሲ ፅቡቕ እዩ ከምዝበልኮ ብህየ ሰብ ዓይን ክረአ ግን ኣዝዩ ገዳሲ እዩ እየ ዝብል እዚ እዩ ምናልባት እንታይ እዩ ግጥሚ ክፅሕፍ ደሊ እየ ግን ዝሒዘዮ ዘለኹ ስራሕ ከዓ ብፍላይ እዚ መፅናዕቲ ናይ ማሰን መልቀስን መፅናዕቲ ናይ ኣፋዊ ስነ ፅሑፍ ብዙሕ ግዜ ዝህብ ኣይኮነን ንኸምኡ ግጥሚ ከዓ ግዜ ይሓትት እዩ ርግኣት ካልእ ብካልእ ክትውጠጥ የብልካን ትሓስብ ግዜ የድልየካ ልዕሊ ኩሉ ሕጂ ብኡ ምክንያት ማለት ክፅሕፎ ዝሓስብ ህሉ ዕድመን ጥዕናን ይሃበና እምበር መዓልቲ ህሉ ንኸምኡ ሕጂ ግን ቀንዲ ተኩሮይ ኣብኡ እዚ ሕዘዮ ዘለኹ መፅናዕትን ንምፍፃም ናቲ ውፅኢት ኣብ ምብርካት ከምኡውን ካልእ ልቂ ፅሑፍ ፕሮዝ ዝኾነ ታሪካዊ ልብወለድ ስራሓት እውን ዝሓስክበሎ ኣብኡ እየ ሕጂ ዝያዳ ግሂበ ዘለኹ
1: ወፅቡቅ ንሎሚ በዚ ክንዛዝም ካልእ ግዜ ግን ከም ኣርእስቲ ናይ ደርፊ ግጥምታት ከመይ ዝበሉ እዮም ካብቶም ኣፋውያን ስነ ፅሑፍ ንብሎም ማስ መልቀስ ጨፈራ ካልኦት ካብኦም እንታይ ክንመሃር ንኽእል ኣብ መምዕባል ቋንቋና እንታይ ግደ ክህልዎ ንኽእል ኣብ መዕቃብያታና ዘለዎም ኣስተዋፅኦ ምስ ተመክሮታትካ ዛሚድና ካልእ ግዜ ክንረኸብ ኢና ሎሚ ግን ስለተሰፊሕን ምቁርን ዕላልካ ምስም ተኸታተልቲ የመስግነካ ይቐኒለ
0: ኣነ ውን ኣዝዩ የመስግን ይቐኒለ ይስፋለ
1: ዝኸበርኩም ተኸታተልትና ንሎሚ ዘዳለናይ መደብ ብዚ ንዛዝም ከም ሎሚ ካልኦት ትሕዝቶ ክንረኸብ ኢና ክሳብ ሽዑ ብርክቀና

ሰላምታ ይተቐበሉ ዝኸበርኩም ተኸተልቲ መደባት ቴክ ኢንሳይት ኤርትራ ከመይ ቀኒሆም። ኣብ ናይ ሎም መዓንቲ መደብና ዝተፈላለየ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ካብ ዝተዳለዉ መደባት ኣብ ሞባይል ዘለዎ ኣማራፅታትን ንዓመተ 2026 ኪንዩን ዝህሉ ቴክኖሎጂካዊ ምዕባልታት ኣብ ዓለም ከመይ ክመስል ምዃኑ ዝትንትን መደብ ሒዝና ቐሪብና ኣለና። ኣብቲ ስዒቡ ዝገልጽ ድማ ብዙሕ ግዜ ስለምንታይ ኸ እዚ ሂድን ፊቸርስ ወይ ሕቡእ ኣሰራርሓታት ወይ ሕቡእ ኣማራፅታት ዝበሃል ኣብ ሞባይል

ዘሎ ንምንታይ ኸ ናይ ሳምሰንግ ጥራይ ተምፅእ ኣብ ሬድሚ ኸ ኣብ ካልኦትከ ኣብ ካልኦትከ ዝብል ዝተፈላለየ ሕቶታት መፀኒ እዩ። ነዚ ዝምልስ ኣዝዩ ሰፊሕ ዝኾነ ኣዝዩ ኣገዳሲ ታሪክ ናብ ማእፃን ናይ ሶፍትዌር ከረዳእና ዝኽእል ትሕዝቶ ኸዓ ብኻልኣይ ደረጃ ክቐርብ እዩ። ናብቲ ፈለማ ተዳልዩ ዘሎ መደብ ክነብለኩም እምባር ሰናይ ምክትታል። ፈለማ ተዳልዩ ዘሎ እምበኣር ብዛዕባ ኣብ ሞባይልና ካብ ዘለው ክንፈልጦም ክንጥቀመሎም ዘለና ኣማራፂታት ንክልተ ዘጠቃልል ይኸውን። እቲ ቀዳማይ ብዛዕባ ዘለውና ኮንታክትስ ንብሎም፣ ኮንታክትስ ማለት ዝርዝር ኣስማት ወይ መዝጊብናዮም ዘለና ናይ ሰባት። ብዙሕ ግዜ ደጋጥም እንታይ እዩ ንክልተ ዓመት ንሓሙሽተ ዓመት ንዓሰርተ ዓመት ዝኣከብካዮም ናይ ስድራ ቤት ናይ ፈተውቲ ናይ ኣዕሩኽ ቁፅሪ ቴሌፎናት ኣብ ሞባይልና ኣለው። ሞባይልና ገለ ምስ ትኸውን ግን ምስኡ እዩ ዝጠፉ። ብዙሕ ግዜ ሞባይል ተባላሻ ኣብ ዝመፃና ግዜ ከዓ እታ ቀዳመይ ትመፅእ ኣብኡ ዘለዉ ንዓመታት ዝኣከብክዎም ቁፅሪ ቴሌፎናት ኣለው ልዕሊ ኩሉ ዘገድስ ከዓ እሱ እዩ። ስለዚ እንታይ ክንገብር ኣለና ዝብል ኣዝዩ ሓፂር ኣማራፂ ኣለና። ንኩሎም ኮንታክትስ ንኣብነት ኣብ ናተይ ናይ ሞባይል ኮንታክትስ እንተዳርእናዮም ልዕሊ 4,000 ሰብ ተመዝጊቡሎ። እዚ 4,000 ሰብ ናይ ብዙሕ ዓመታት ሞባይል ካብ ሕዚ ጀሚረ ዝኣከብክዎ ናይ ዕሩኽ ናይ ፈተውቲ ናይ ዓማዊል ቁፅሪ ቴሌፎናት እዩ። እዚ እንተ ብሓንሳብ ጠፊእኒ እዚ 4,000 መዓስ ይኸዋልሎ? ነኒ ዝደወለ መን ኢኻ ድ ክብል ኣይኮነን። ስለዚ እንታይ ክንገብር ኣለና? ከም ኩሉ ሰነዳትና ከም ኩሉ ዶክመንታት ኣብ ሂወትና ደጋጥመና እሞ ኮፒ ጌርና ኣብ ፎልደር ኣብ ፋይል ኣብ ሃርዲስክ ንሕዞም ክሳብ ሕጂ ዘለውና ኮንታክትስ ከዓ ወይ ዝርዝር ኣስማት ኣብ ሞባይልና ዘለዎ ከዓ ከምዝኾነ ከነቐምጦም ንኽእል ኢና። ሕጂ ብኸመይ ነቐምጦም ናብ ዝብል ናብ ተቐዳሚይቲ ክንከይድ ኢና። ኣብ ሞባይልና ምስኣተና ኮንታክትስ ትብል ኣላትና። ናፍታ ኮንታክትስ ምስኣተና ከምዚ ትርእይዎ ዘለኹም ኣብ ላዕሊ ሰለስተ ነጥብታት ኣለዋ። ናፍታ ሰለስተ ነጥብታት ምስኣተና ብዙሕ ኣማራፅታት ክንረክብ ኢና። ማኔጅ ኮንታክትስ ናብ ትብል ንኣቱ። ማኔጅ ኮንታክትስ ኣብ ዝብል ኢምፖርት ኤክስፖርት ወዘተ ብዙሓት ኣማራፅታት ኣለውና። ነዞም ዘለውና ብምሉኦም ኣብ ሞባይልና ዘለዎ ቁፅሪ ቴሌፎናት ኤክስፖርት ኮንታክትስ ክንብል ኢና። ኤክስፖርት ሕጂ ሴቭ ክንገብር ኢና ማለት እዩ። ኤክስፖርት ኮንታክትስ ምስ በልና ናብ መን ኢና ክንገብሮም ከዓ ኣብዚ መፂና ኣሎ ናብ ሲም ዋን ድዩ ናተይ ሞባይል ክልተ ሲም ስለ ዘለዋ ናብ ሲም ዋን ድዩ ናብ ሲም ቱ ድዩ ዋላስ ናብ ኢንተርናል ስቶሬጅ ትብለኒላ። ኣነ ሕጂ ናብ ኢንተርናል ስቶሬጅ ከምዝኾነ ስእሊ ከምዝኾነ ዶክመንት ዎርድ ዶክመንት ፋይል ሴፍ ክትገብረለይ ትኽእል እያ። ስለዚ ናብ ኢንተርናል ስቶሬጅ መሪፅ ኣለኹ። ናብ ኢንተርናል ስቶሬጅ ምስ መፀኹ ኣብዚኣ ኤክስፖርት ኣዝ ቪሲኤፍ ትብላላትኒ። ቪሲኤፍ ማለት ቪ ካርድ ፋይል ማለት እዩ። እዚ ዲጂታላዊ ስርዓተ ናይ ኮንታክትስ ወይ ካልኦት ቢዝነስ ካርድ መሳሊ ንሴቭ ንገብረሉ ኣማራፂ እዩ። ስለዚ ኤክስፖርት ኣዝ ቪሲኤፍ ኢለ ኣለኹ። መፂና እንተዳ ርእናዮ ኣብ ፋይለይ ተቐሚጡሎ ማለት እዩ። ኣብ ፋይለይ ተቐሚጡሎ ካብ ፋይለይ ከዓ ናብ ሜሞሪ ካርድ ድዩ ናብ ፍላሽ ድዩ ወዘተ ብብሉቱዝ ተደሊኻ ብሸርኢት ተደሊኻ ብፍላሽ ኮፒ ጌርካ ኣብ ሰነድካ ከተቐምጦ ዝኽእል ኣማራፂ እዩ ማለት እዩ። ኣብዚ ሕጂ ከም ኣማራፂ ኤክስፖርት የኢለዮ ፀኒሐ። ካልእ መዓልቲ ናብ ዝኾነ ሞባይል ኢምፖርት ክትገብሮ እንትንኣ ደሊኻ ከዓ ከማ ናብኣ ክንምለስ ኢና ኮንታክትስ ኢልና። ከምዚ ዝገለፅናዮ ኣብ ላዕሊ ሰለስተ ዶትስ ኣለዋና ሰለስተ ነጠብጣባት ኣብአ ንኣቲና ማኔጅ ኮንታክትስ ክንብል ኢና። ዓንተ ወይ ኤክስፖርት ኮንታክትስ ኢና ኢልና ነርና ሕጂ ግን ኢምፖርት ኢና ክንብል። ኢምፖርት ኮንታክትስ ምስ በልና ኣብኣ ምስ ጠወቕና ፎን ኦር ንሕና ኣብ ፎን ኢና ዘለና ናብ ፎን ክመፅአ ፎን ምስ በልኩ ኣብ ኢንተርናል ስቶሬጅ ዘሎ ምናልባት ፍላሽ እቲኻ ተለኻ ከዓ ዩኤስቢ ክትብለካ እየ ማለት እዩ። ኣነ ግን ዓንተ ወይ ኣብ ፎን ስለ ዘቐመጥናዮ ኣብ ኢንተርናል ስቶሬጅ ክብለ ኣበይ ኢንተርናል ስቶሬጅ ምስኣተኹ ከዓ ኣብ ዳውንሎድስ ይደሎ። ኣብ ዳውንሎድስ ኦኬ ምስ በልኩዋ ከዓ ራእይዋ ኮንታክትስ ዶት ቪሲኤፍ ትብል መፅአ። እቲ ዓንተ ወይ ኮንታክትስ ኣዝ ቪሲኤፍ ሴቭ ጌርናዮም ወይ ኣቐሚጥናዮም ዝበልናዮ ኮንታክትስ ነዚኣ ምስ ጠወቕና ሽዑ ብምሉኦም እዚኦም 3,000 ድዮም 2,000 ድዮም 4,000 ድዮም ኮንታክትስ ናብ ሞባይል ካብ መፂኦም ሴፍ ክኾኑ እዮም ማለት እዩ። እምበርከስ እዛ ቀላል ካብ ነዊሕ ግዜ ኣትሒዛ ኣብ ከም ኣማራፂ ኣብ ሞባይልና ዝነበረት ቅልል ዝበለት እያ፣ ግን ክሳብ ክንደይ ብዙሕ ነገራት ከተድሕነና ከም ትኽእል ይርዳእካ እዩ። ምክንያቱ
ብዙሕ ሰብ ብዙሕ ግዜ ሞባይሉ

ክትበላሸወሉ ጊዜ ንሰባት ክድውለሎም ደሊ ሞ ይስእኖም። ስለዚ እዚኣ ጌርና ኩሉ ጊዜ ዘለውና እንተደኣ ቐሚጥናዮም ኣብ ነፍሲ ወከፍ 2 ወርሒ 3 ወርሒ ከዓ ኣብዴት እንዳገበርና እንዳ ሰይፍ ክንገብሮም ካብቶም ዝግብኡና ሓደ እዩ ማለት እዩ። ናፍታ ካልአይቲ ምስ ንመፅእ ድማ ብዙሕ ግዜ ሕጂ እውን ኣብ ሞባይል ኢና ክንመፅእ። ብዙሕ ግዜ ሰብ ሞባይል ኣብ ድገዝኣሉ ግዜ ካብ ዝሓቶም ክልተ ዓበይቲ ነገራት እቲ ሓደ ስቶሬጅ ክንደይ ጂቢ ሜሞሪ ኢንተርናል ሜሞሪ ኣለዋ፣ ናይ 128 ድያ፣ ናይ 256 ድያ፣ ናይ 64 ድያ ወይ ልዕሊኡ ድያ ካብቶም ዝሓቶም እዩ። ካልአይትን ቀንድን ዝሓተ ከዓ እታ ራም ትፍለ ክንደይ ራም ኣለዋ። ይኹን እምበር ዋላ 8 ጂቢ ራም እዩ ዘድልየኒ ኢልካ ምስ ገዛእኸያ ወይ 12 እዩ ደድልየኒ ወይ 6 እዩ ደድልየኒ ኢልካ ምስ ገዛእኸያ ሰኣን ኣጠቃቅማና እቲ ራም ኣይንጥቀመሉና ብዙሕ ግዜ። ምክንያቱ ራም እንታይ እዩ ዝጠቅም ንበል፣ ኣብዚኣ ኣቐዲመ ብዛዕባ ራም ክሓስብ ከለኹ ዝመፀትለይ ሓንቲ ኣናሎጂ ዝበሃል ኣሎ፣ ከወይ ክልእ ስነ ሓሳብ ዝበሃል ኣሎ። ራም እንታይ እዩ እንተዳ ኢልና ንኣብነት ኣብ ሓደ ዓብዪ ኣዳራሽ ኣለና ንበል፣ ኣብ ኩላትና ኣብ ሓደ ዓብዪ ኣዳራሽ ኣለና። ኣብቲ ቅድሚት ከዓ ስቴጅ ኣላ። ኣብታ ስቴጅ ሕጂ ገለ ሰባት ሙዚቀኛታት ክኾኑ ክእሉ፣ መደረ ዝህቡ ክኾኑ ክእሉ፣ 10 15 20 ሰብ ትሕዝ ቦታ ከዓ ኣብቲ ቅድሚት ኣላ። ኩላትና 200 300 ከዓ ኣብቲ ኣዳራሽ ኣለና ንበል። እዚ ኣገዳስነት ናይ ራም ንምርዳእ ማለት እዩ። ስለዚ ኩላትና ካብቶም 300 ወይ 200 ኣብ ኣዳራሽ ኮፍ ኢልና ዘለና እቶም 12 ወይ እቶም 15 ኣብታ ስቴጅ ክድይቡ ይኽእሉ፣ ካብኦም ንላዕሊ እታ ስቴጅ ክትሕዛ ይትኽእልና። ስለዚ እቲ ኣዳራሽ እቲ ኢንተርናል ሜሞሪ ወይ እቲ 128 እቲ 256 64 ጂቢ ንብሎ ናይ ሞባይልና ክኸውን ከሎ እታ ስቴጅ ከዓ ራም እያ። ኣብዚ ኢና ሕጂ ክንፈልጥ ዘለና እዛ ኣናሎጂ እዚ ኣዝ ኣገዳሲት እያ። ካባና ካብቶም 200 ሰባት ኣብቲ ኣዳራሽ ዘለና እቶም መደረ ዘስምዑ ወይ ሙዚቀኛታት ወይ እቶም ደረፍቲ ኣብታ ራም ይድይቡ ኣለዉ እንተዳ ኢልና ኣብታ ስቴጅ ይድይቡ ኣለዉ ማለት እዮም። ስለዚ ራምና ራም ማለት ራንደም ኣክሰስ ሜሞሪ ማለት እንዲ ዝኾነ ዝሰርሕ ንኣብነት ሙዚቃ ክትሰምዕ ትፀንሕ ሙዚቃ ካብቲ ኣዳራሽ ወፂኡ ናፍቲ ስቴጅ ደይቡ የስማዓካ ኣሎ። ተመሊስካ ካልእ ኣፕሊኬሽን ትኸፍት ኣበይ ትገድፎም ኣለኻ? ኣብቲ ስቴጅ ትገድፎም ኣለኻ። ነዚኦም እንተደኣ ነቲ ስቴጅ ክሊር ደይገበርካዮ ወይ ነፃ ክሳብ ደይገበርካዮ እቲ ራምካ ትሕዝ እዩ ዘሎ ማለት እዩ። ስለዚ ኩሉ ግዜ ራም ክንጥቀመሉ እንተደኣ ኮይና ሓደ ኣፕሊኬሽን ትኸፍቶ ናፍቲ ስቴጅ ከይዱ እዩ ዝኽፈት። ኣብኡ ፀኒሑ ከዓ ምስ ዓፅኻዮ ከዓ ካብቲ ስቴጅ ወሪዱ ከዓ ናብ ኢንተርናል ስቶሬጅ ከዓ ይቕመጥ። እዚኣ ክንፈልጣ ዘለና ዝዓበየት ነገራት እንተደኣ ከፊትናዮም ኣብ ስቴጅ ደይቦም ኮፍ ኢሎም ዘዝኸፈትናዮም 10 ሰባት ትሕዝ ስቴጅ እንተ 15 20 ሰብ መሊእናያ እቲ ራም ካብ ጥቕሚ ወፃኢ እዩ ዝኸውን፣ ምክንያቱ ተታሒዙሎ ማለት እዩ። ስለዚ ኩሉ ግዜ ክንገብራ ዘለና እንታይ ንራም ክሊር ወይ ከዓ ነፃ ክንገብሮ ክንክእል ኣለና። ነዚኣ ኸ ብኸመይ ንገብራ? ሕጂ ኣነ ናይ ራም ከርአኩም እየ። ናይ ሃርድ ዲስክ ሽዑ ኣብቲ ማራፅታት ስለ ዘሎ ባዕልኹም ፈቲሽኩም ክትረኽብዋ ትኽእሉ ኢኹም። እንተ ደኣ ኣገዳሲት ኮይና ተሰሚዓትኩም ከዓ በዚ ኣድራሻ ቴክስት ኣብ ትገብሩለይ ከዓ ከምፃ ይኽእል እየ ማለት እዩ። ስለዚ ከመይ ጌርና ራም ነፃ ንገብሮ ወይ ነፅርዮ ናብ ትብል ክንከይድ ኢና። መጀመርያ ናብ ሴቲንግ ናኣቱ ኢና። ሕጂ እውን ኣቐዲምና ናብ ሴቲን እናኣትና ነርና። ሕጂ እውን ናብ ሴቲን ናክንኣቱ ሴቲን ምስ መፃና ናብ ታሕቲ ዲቫይስ ኬር ትብል ኣላ። ኣብዚ ሕጂ ኩሉ ራም ስቶሬጅ ካብ ወዘተ ወዘተ ዝብል ናይ ሞባይልካ ትርእየሉ ኣማራፂ እዩ። ዲቫይስ ኬር ክንመፅ ኢና። ናብ ዲቫይስ ኬር ምስ መፃና ከምቲ ኣቐዲመ ዝበልኩኹም ፕሮሰሰር ድዩ እቲ ሃርድ ዲስክ ድዩ ሜሞሪ ወዘተ ኩሎም ኣብ ዘለዉ ንሕና ናፍታ ሜሞሪ ትብል ክንከይድ ኢና። ኣብዚ ሜሞሪ ሕጂ ኣቐዲምካ ቅድሚ ሰሙን ቅድሚ 2 ሰሙን ዝኸፈትካዮም ግን ኣብ ራም ቦታ ሒዞም ዘለዉ ክፀርዩ ዝግብኦም ብዙሓት ኣለዉ። ናተይ እንዳፅራኽቦ ክመፅእ ስለ ዝፀናሕኩ ብዙሕ ኣይትርኢ እንትኾኑ ብዙ ግን ስቲል ከዓ ብዙሕ ነገር ኣሎ። ኣብናትኩም ብዙሕ ነገር ተኸፊቱ ከም ዝፀንሕ ክትርእይዎ ትኽእሉ ኢኹም። በዚ ጋጣሚ ባትሪ ንባዕሉ እንታይ ኣፍታ ባትሪ ትብል ኣማራፂ እንተደኣ ኣትኹም

እንታይ እዩ ዝበዝሐ ባትሪ ዝውዳኣልኩም ዘለውን እቲ ኦፕቲማይዜሽን ዝበሃል ኣሎ ከተልግስዎ ትኽእሉ ኢኹም። ስለዚ ንሕና ግን ናብ ሜሞሪ ክንኣትው ኢና። እዛ ትሪእዋ ዘለኹም ሜሞሪ ምስ ኣተና ክሊን ናው ትብል ኣላ። እንተ ደኣ ክሊን ጌርኩማ ሕጂ ክንድዝ ዝኸውን ቦታ ፍሪ ክኸውን እዩ ካብ ራምኩም ትብል ኣላ። ንኣብነት ናተይ ራም እንተ 8 ጂቢ ኮይና እቲ 4 ጂቢ ስቲል ተታሒዙሎ ድሮስ ተታሒዙሎ ማለት እዩ። ስለዚ እዚ ክሊር ክትገብሮ ኢኻ ራምካ ከዓ ብግቡእ ክትጥቀመሉ ኢኻ። ንኣብነት 3.4 ጂቢ ካብ 12 ይሰርሓሎ እንተ ኢላትኒ እንተ ደኣ ፍሪ ጌርካዮ ግን ክንዲዚ ክትረክብ ኢኻ እዩ ትብለኒ ዘሎ። ስለዚ ኩሉ ግዜ እዚ ክሊር ወይ ከዓ ክሊን ክንገብሮ ካብ ዘለና ኣማራፂ እዩ። ኣብዚኣቲና ናብ ሜሞር ምስኣትና ክሊን ናው ትብላላ። ብምሉኦም ኣብዚ ሕጂ ክሊን ክንገብሮ ዘለና እዩ ማለት እዩ። ክሊን ናው ክንብሎ ኢና። ኣብዚ ከም ባክግራውንድ ኣፕስ ዝበሃሉ እስኻ ዘይትፈልጦም ግን ብድሕሪት ኮይኖም ዝሰርሑ ዘለዉ ኣፕሊኬሽናት ኣለዉ። ናይ ሲስተም ፕሮሰስ ኣሎ። ንኣብነት ኣንድሮይድ ባዕሉ ከም ዝበልና ካብቲ ኣዳራሽ ደስ እዩ ናብ ስቴጅ ከይዲ እዩ ብሰርሕ ሞባይል ካ ትውልዓ ከለካ ራም ወስድ እዩ። ሰርቪሳት ኣለዉ፣ ዝተፈላለዩ ሰርቪስ ንብሎም ናይ ካሜራ፣ ናይ ኪቦርድ ወዘተ እንዳበሉ ኩሎም እዚኦም ክሊን ምስ ገበርናዮም ሞባይልና ካብ ዝኾነ ግዜ ንላዕሊ ቅልጥፍቲ ክትኮነልና ትንደልዮ ስራሕ ክትሰርሓልና ትኽእል እያ ማለት እዩ። ስለዚ ኣብ ዲቫይስ ኬር ምስ ኣተና ከነፅርዮም ካብ ዘለና ኣነ ናይ ሜሞሪ ኣርአ ዘለኹ ናይ ባትሪ ኣለና ናይ ካልእ ኣለና እንዳኣተና ክንሪኦም ንኽእል ኢና። ብፍላይ ኣብታ ስቶሬጅ ትብል እንተ ርኢናዮም እንታይ እዩ ስቶሬጅና መሊኡ ዘሎ። ንኣብነት ተጠቂምናሎም ዘይንፈልጥ ኣፕሊኬሽናት ዝብል ኣሎ ብዚ ከምዚ ትሪኦ ዘለኹም ተጠቂመሎም ዘይፈልጥ ኣብ ዝሓለፈ ወርሒ እንተደኣ ኮይኖም ከልግሶም ተደልየ ከልግሶም ኣለኒ። ዱፕሊኬትድ ፎቶስ ዝብል ወይ ዱፕሊኬትድ ዝተደጋገሙ ስእልታት ኣለዉ። እሶም ከዓ ከባቢ 45 ጂቢ ካብ ቦታ ይሕዙልካ ወዘተ እንተደኣ ርኢናዮም ኮፍ ኢልና ሓንሳብ 15 ደቂቃ ወሲድና ሞባይልና እንተደኣ ኣብ ዲቫይስ ኬር ኣቲና ፈቲሽናያ ብዙሕ ነገር ከነፅሪ ምዃንና ሞባይልና ከዓ ዝቐልጠፈትን ዝሓሸን ቦታ ክትሕዘልና ምዃና ዘጠራጥረ የብሉን ርግፀኛ እየ። ሞባይልኩም ፅቡቅ ጌርኩም ፈትሽዋ። እዘን ክልተ ሎማዓንቲ ከም ኣማራፂ ጠቂሰየን ዘለኹ ብዙሕ ጥቕሚ ዘለዎን እየን ማለት እዩ። ኣብቲ ስዒቡ ዝገልፅ ድማ ብዙሕ ግዜ ስለምንታይ ኻ እዚ ሂድን ፊቸርስ ወይ ሕቡእ ኣሰራርሓታት ወይ ሕቡእ ኣማራፂታት ዝበሃል ኣብ ሞባይል ዘሎ ንምንታይ ኻ ናይ ሳምሰንግ ጥራይ ተምፅእ ኣብ ሬድሚ ኸ ኣብ ካልኦትከ ዝብል ዝተፈላለየ ሕቶታት መፀኒ እዩ። ነዚ ዝምልስ ኣዝዩ ሰፊሕ ዝኾነ ኣዝዩ ኣገዳሲ ታሪክን ኣብ ማእፃን ናይ ሶፍትዌር ከረዳእና ዝኽእል ትሕዝቶ ኸዓ ብከምዚ ስዕብ ተዳሊሎ ሰናይ ምክትታል። ኣብዚ ሕጂ ኩለን ኣንድሮይድ እንደን ስለምንታይ ኣብ ሳምሰንግ ጥራይ ናተይ ሳ ኣንድሮይድ እንድያ ናተይ ሞቶሮላ ኮይና ኣንድሮይድ እንድያ ናተይ ዋን ፕላስ ኮይና ኣንድሮይድ እንድያ ናተይ ከምዚ ኮይና ኣንድሮይድ እንድያ ዝበሃል ነገር ኣሎ። ኣብዚ ግን ኣዝዩ ሓደ ውሽጣዊ ኣሰራርሓ ናይ ኣንድሮይድ ኣሎ ኩሉ ተጠቃማይ ሞባይል ከዓ ክፈልጦ ኣለዎ ኢለ ይግምት። እዚ እንታይ እዩ? መጀመርያ ኣንድሮይድ ናይ መን እዩ ዝብል ሕቶ ኣብዚ ሓለፈ ሰሙን ዘቕረብናዮ ብዛዕባ ኣልፋቤት ዘለዎ ትካላት ክንገልፅ ከለና ከም በዓል ክሮም ኢልና ዝተፈላለዩ ትካላት ናይ ጉግል ኣዲስ ኢልና ወዘተ ሓደ ካብኦም ኣንድሮይድ እዩ። እዚ ኣንድሮይድ ዝበሃል ናይ ሞባይል ኦፕሬቲንግ ሲስተም ብጉግል ዝማዕበለ ኮይኑ ጉግል መጀመርያ ንኩለን ሞባይላት ብነፃ ክጥቀማሉ ኣፍቂዱ ሓደ ካልኣይ ክጥቀማሉ ጥራይ ደይኮነ ከም ድላይን ገይረን ከዓ ሞዲፋይ ወይ ሰንዓ ክካይዳሉ ዝውሳኽ ክውሰኻሉ ዝጎድል ከጉድላሉ ተደይደለየ ከዓ ከም ዘለዎ ክጥቀማሉ ዝብል ሓደ ኣምሪፁ። እዚ ከዓ ኣንድሮይድ ኦፐን ሶርስ ንብሎ። ኦፐን ሶርስ ክንብል ከለና ሕጂ ድላይካ ክትገብሮ ትኽእል እዩ ማለት እዩ። ኣይተኸፍለሉን ኢኻ ብነፃ ኢኻ ትረኽቦ ወዘተ። ስለዚ ሞባይል ክንሰርሕ እንተደኣ ኮይና ሞባይል ምስ ሰራሕና ካብ እዚ ዓመት ወይ ኣብ ዓመት ክልተ ግዜ ጉግል ዝሐድሶ ኣንድሮይድ ቨርዥን ኢልና 14 15 16 ወዘተ ኢልና ንኸዶ ኣምፂኻ ምጥቃም ጥራይ እዩ ማለት እዩ። ስለዚ ኦፐን ሶርስ ስለምንታይ እዩ ገይርዎ ንዝብል ኣንድሮይድ ኦፐን ሶርስ ፕሮጀክት AOSP ዝበሃል ሓደ

እዚኡ ኣገዳሲ ነገር ፕሮጀክት ዘርጊሑ ነዚ ክዘርግሑ ከሎ እንታይ ገይሩ እቲ ኩሉ ግዜ ደር ኢዝ ኖ ፍሪ ላንች ይብሉ ወይ ነፃ ምሳሕ የለን ነፃ ዝበሃል ነገር የለን እንታይ ደኣ ድሕሪ እቲ ነፃ ትወሃቦ ገለ ነገር ኣሎ እዩ ዝበሃል ስለዚ ጉግል ነዚ ትካላት ኣፍሬት ሞባይል ንኩለን ከም በዓል ሻሚ ንምፃእ ሬድሚ ንምፃእ ሻሚ ሬድሚ ሓደ እዮም ሞቶሮላ ንምፃእ በዓል ዘቲኢ በዓል ቴክኖ ወዘተ ኩለን ዘ ናይ ኣንድሮይድ ዝጥቀማ ነፃ ክብለን ከሎ እሰን ነፃ ክጥቀማ ከለዋ ናቱ ኣፕሊኬሽናት ከዓ ኣብኡ ስለ ዝሰርሕ ማለት እዩ ንኣብነት ብዙሕ ግዜ ንገልፃ ኢና ህዋወይ ምስ ጉግል ኣብ ዘይተቃደወሉ ግዜ መጀመርያ ንኣንድሮይድ ክጥቀመሉ ትኽእል ኢኻ ተባሂሉ ከምቶም ኣፕሊኬሽናት ናይ ጉግል ኣፕሊኬሽናት ዝኾኑ ከም በዓል ዩቲብ ክሮም ፕሌይ ስቶር ግን ክጥቀመሉ ኣይትኽእል ኒኻ ምስ ተባሃለ ንኣንድሮይድ ገዲፉ ናቱ ሃርሞኒ ዝተባሃለ ኦፕሬቲንግ ሲስተም ከም ደምፀ ኩሉ ግዜ ንዝክሮ ኢና ስለዚ ነፃ ከፍቅደለን ከሎ እንታይ ማለት እዩ ከምዚ ፅርግያ ሰሪሑ ብነፃ ይህበካ ሞ ኣብ መገዲ ደሎ መዐደሊ ነዳዲ ግን ናቱ ይገብሮ ማለት እዩ እዚ እቲ ኣናሎጂ ዝበሃል እቲ መግለፂ ናቱ ፅርግያ ሰሪሑ ይህበካ ከም ድላይካ ከም ትኸይድ ገብረካ ኣብ መንገዲ ግን ዝተፈላለዩ ትካላትን እንዳነዳድን ይቕርበልካ ናቱ ማለት እዩ ከምዚ ዓይነት ጌርና ኢና ንሪኦ በዚና ኦፐን ሶርስ ንብሎ ነዚ ኦፐን ሶርስ ተጠቂመ ግን ሳምሰንግ ኣብ ውሽጢ ሓደ ኣንድሮይድ ካልእ ኦፕሬቲንግ ሲስተም ኣለዋ እዚ ከዓ ዋን ዩኣይ ይበሃል ዋን ዩዘር ኢንተርፌስ ማለት እዩ ዋን ዩኣይ ይበሃል ምናልባት ኣብ ሴቲን ናይ ሞባይልኩም ኣትኹም ኣባውት ፎን እንተዳ ርኢኹም ሞ ብጀካ እቲ ኣንድሮይድ ቨርዥን ዋን ዩኣይ ዝበሃል ትረኽቡ ኢኹም እዚ ዋን ዩኣይ ዝበሃል ካልእ ኣብ ውሽጢ ኣንድሮይድ ዘሎ ኦፕሬቲንግ ሲስተም ናይ ሳምሰን ጥራይ ማለት እዩ ኪድ ምስ በልና ካልእ ሸዋሚ ሙን ሸዋሚ ዝበሃሉ ሬድሚ ሪልሚ ወዘተ ዝሰርሑ ሸዋሚ ሚ ሞባይላት ከዓ ናቶም ኦፕሬቲንግ ሲስተም ኣለዎም ኣብ ውሽጢ ኣንድሮይድ ነቲ ኣንድሮይድ ከም ድላዮም ገይሮም ክሰርሕዎ ዘፍቅደሎም እዚ ከዓ ኤምኣይዩኣይ ይበሃል ሚ ዩዘር ኢንተርፌስ ማለት እዩ እቲ ፍልሊ ዝመፅእ ዘሎ እምበኣር ኣብዚ እዩ በዚ ምክንያትን ሳምሰንግ ሞባይላት እዚ ዋን ዩኣይ ዝበሃል ዩኣይ ዋን ዩዘር ኢንተርፌስ ዝበሃል ኣብ ውሽጢ ኣንድሮይድ ካልእ ኦፕሬቲንግ ሲስተም ስለ ዘለዎን ን ኣብቲ ውሽጢ ዋን ዩኣይዩ ሳምሰንግ ተጋላቢጡ ዝተፈላለየ ኣማራፅታት ኣብ ካልኦት ዘየለ ንረኽቦ ዘለና እዚ ሕጂ ንሳምሰንግ ብልጫ ዘውህቦ ኮይኑ ትረኽቦ ብልጫ ዘውህቦ ጥራይ ደይኮነ ከዓ ድላዩ ዋጋታት እንዳፀውዐ ዝላዩ እንዳኸደ ከዓ ክሳብ ሕጂ ነቲ ዕዳጋታት ናይ ዓለም ተቋፂርዎ ዘሎ ማለት እዩ ማለት መራሒ ኮይኑ ይኸይድ ኣሎ ካልእ ሻሚ እንተዳ ርእናዮ ሚ ሬድሚ ሪልሚ ወዘተ እንተዳ ርእናዮን ከዓ ከም ዝበልክዎ ኤምኣይዩኣይ ዝበሃል ወይ ከዓ ፀኒሑ ሃይፐር ኦኤስ ኢኹም ትረኽቡ ሕጂ ኣብ ሞባይልኩም ኣትኹም ኣብ ሴቲን ኣባውት ፎን እንተዳ ርኢኹማ ብጀካ እቲ ኣንድሮይድ ቨርዥን እዚ ሃይፐር ኦኤስ ኢሉ እዩ ዳሕራይ ፀዊዕዎ ደሎ ኣብ ናይ ገሊኹም ከዓ ኤምኣይዩኣይ ትረኽቦ ኢኹም ስለዚ ትፍልሊ ኣብዚ እዩ ዘሎ ሕቡ ኣማራፂ ዝበሃል ከምዚ ብዙሕ ግዜ ኣብ ሳምሰን ከምዚ ተሓብዩ ኣብዝኣትኻ ከምዚ ትረኽቦ ንብሎ እዚ ኤምኣይዩኣይ ዝበሃል የብሉ ኣክንድኡ ናቱ ታርጌት ሒዙ ናቱ ዕላማ ሒዙ ኣነ ንከምዚ የ ዝሰርሕ ኢሉ ይሰርሕ ኣሎ እቶም ዕላማታት ክንገልፆም ኢና ቀንዲ ዕላማ ናይ ዋን ዩኣይ ግን እንታይ እዩ እንተደ ኢልና ኣዝዮም ብዙሓት ኣብ ውሽጢ ኣለው ንኣብነት ጉድሎክ ዝበሃል ኣሎ ነቲ ሶፍትዌር ከም ድላይካ ኣብ ውሽጢ ኮንካ ክትቀያይሮ ንኣብነት ባተን በዚ ፀኒሑ በዚ ክትገብሮ ትኽእል ቮሊም ባተን ጌርካ ደወል ክትቅበል ትኽእል ቮሊም ፕላስ ጌርካ ክትቅበል ትኽእል ቮሊም ማይናስ ጌርካ ክትዓፁ ትኽእል ወዘተ ዝበሃል ኣማራፅታት ወሲኽሉ እቲ ብየማና ኢድካ ክትጥቀመላ ተደሊኻ ዘለካ ኣማራፅን ብፀጋማ ኢድካ ወይ ዓኼላይ ተኾንካ ሌፍት ሃንድ እንተደኣ ኾንካ ዘለካ ኣማራፅን እዚ እውን ሓደ ካፍቲ ዘለዎ እዩ እዚ ማለት እንታይ ማለት እዩ ንማኪናኻ ኣፍታ ትጥቀመላ ዳሽቦርድ ድላይካ ኣማራፅታት ምውሳኽ ማለት እዩ ስለዚ ኣብ ሞባይልካ ድላይካ ክትገብራ ትኽእል ኣማራፂ ሓደ ካፍቶም ዋን ዩኣይ ኣንድሮይድ ካልኦት ዘይገብርዎ ዋን ዩኣይ ዝገብርዎ እዮም ካልእ እዚ ሳምሰንግ ኖክስ ዝበሃል እዚ ከዓ ኣዝዩ ነቲ ሞባይሎም ንባንኪን ሲስተም ንባንክታት ንካልእ ናይ መኽፈሊ ገንዘብ ወዘተ ስለ ዝጥቀምለን ሳምሰንግ ፔይ ዝበሃል ስለ ዘለዎን እሱ

ኣዝዩ ምስጢራዊ ወይ ሰኪር ንምግባር ዝጥቀምሉ ከዓ እዚ ሳምሰንግ ኖክስ ዝበሃል ኣሎ። ስለዚ ሳምሰንግ ኖክስ ዘለዋ ሃክ ኣይትኸውን እያ። ቫይረስ እዚ ወይ ማልዌር ንብሎ ኣይትገብራን ኢኻ። እዚ ሩት ንብሎ ኣሎ ነቲ ሞባይል ምስ ሳምሰንግ ከምደይ ትራኸብ ትገብራ እሞ ድሕር ስኻ ድላይካ ትገብር ወዘተ ኣይረኽባን እዩ። ካልእ ኣብ ዋን ዩኣይ ዘሎ መራፂ እዚ ካብ ኣንድሮይድ ብቐጥታ ዝመፁ ኣድቨርታይዝመንትስ ወይ መዋዓውዒታት ይኽልክል እዩ። ንሞባይልካ ኣብ ላፕቶፕ ወይ ኣብ ቴሌቭዥን ኣላጊብካ ከም ደስክቶፕ ትጥቀመላ እዚ ሳምሰንግ ዲኤክስ ዝበሃል ወይ ሳምሰንግ ዴክስ ዝበሃል ከዓ ካልእ እዩ። እዚ ማልቲታስኪን ዝበሃል ኣብ ሓደ እዋን ክልተ ነገር ክትሰርሐላ ትኽእል። መቃቂልካ ቅድሚ ሕጂ ብዙሕ እዩ ዘርእና ኢና። መቃቂልካ ብላዕሊ ገለ ትጥቀም ብታሕቲ ክልተ ትጥቀመሉ ወዘተ ወዘተ እንተደኣ ኢልና ኣብ ሳምሰንግ ጥራይ ንረኽቦ ብሰንኪ እቲ ኣብ ውሽጢ ኣንድሮይድ ዘሎ ዋን ዩኣይ ዝበሃል ኢንተርፌስ እዩ ማለት እዩ። ናብ ሬድሚ ክንመፅ ፀኒሕና። ቅድሚኡ ግን ነቲ ኣንድሮይድ ሳምሰንግ ዝሰርሖ ወይ ኩሉ ግዜ ኣፕዴት ዝገብሩ 14 15 16 ኢሉ ዝመፅ ዘሎ ኸ ከም ዘለዎ ዝጥቀምሉ ኣለዉ ዶ እንተደኣ ኢልና መልዮም ከም በዓል ቴክኖ ንድሕር ከድና ብዙሕ ኣማራፂ ኣይውስኹላን ብኸምኡ የ እንተን ሞባይላት ዋላ ብዋጋ ውን ሕስር ድብላ ብዓብኡ ካብቶም ብሉፃት 45 ዝበሃላ ጉግል ፒክሰል ዝበሃላ ሞባይላት እንተዳርኢና ን ፒክሰል ናይ ጉግልን እዚ ዝኾነ ይኹን ዝኸልኣይ ኦፕሬቲንግ ሲስተም ዋን ዩኣይ የብለን ኤምኣይ ዩኣይ የብለን ከም ዘለዎ እየን ዝጥቀማሉ። ስለዚ ከም ዘለዎ ዝጥቀማሉ እውን ኣለዋ ማለት እዩ። እዚ ሬድሚ ዝጥቀመሉ ኤምኣይ ዩኣይ ወይ ሃይፐር ኦኤስ ዝተባህለ ኸ እንታይ ፍሉይ ነገር ኣለዎ እንተዳ ኢልና መብዛሕትኡ ግዜ ሬድሚ ዝጥቀምሉ ወይ ሻሚ ዝጥቀምሉ ናይ ዕዳጋ ጥበብ ወይ እቲ ቢዝነስ ስትራቴጂ ዝበሃል ናይ ዋጋ እዩ። ድልድል ዝበለ ሕጂ ሬድሚ ሻሚ ኣዝየን ፅቡቃት ስለ ዝኾነ የን ዕዳጋ ረኺበን ብዙሕ ሰብ ዝጥቀመለን ዘሎ ብዙሕ ኣማራፂታት እዩ ዘለዎን። ግን እንተደኣ ነቲ ኤምኣይ ዩኣይ ኣማራፂታት ክውስኽሉ ከምዚ ናይ ሳምሰንግ ሂድን ፊቸርስ ሕቡ ኣማራፂታት ገለ ክገብርሉ እንተደኣ ኮይኖም ዋግአን ክኸብር እዩ። ስለዚ ኣክንድኡ ናብ ዋጋ እዮም ከይዶም ማለት እዩ። ኣብ ዋጋ ኣብ ብቕዓትን ተመርኪሶ እዮም ዝኸዱ። እንታይ ደኣ ኢሎም ቁሩብ ካብ ኣይፎን ዝቐድሕዎ ወይ ናይ ኣይፎን ስታይል ናይ ኣይፎን ኣገባብ ዝመስል ነገራት ግን ተጠቂሞም። እሱ ከዓ እንታይ ሓደ እዚ ዩዘር ኢንተርፌስ ዝበሃል ሞባይል ናይ ሬድሚ ክትሕዛ ከለካ ኣይፎን እያ ትመስለካ። እቲ ተጠቃምነት ወይ ምስ ተጠቃማይ ዘለዋ ርክብ ኣዝዩ ምቹእ ከም ዝኸውን ሰሪሖምሉ ኣብ ዲዛይን ኣብቲ ኣኒሜሽን ከም ስዋይፕ ክትከይድ ከለካ ካብ ኣፕሊኬሽን ናብ ኣፕሊኬሽን ክትከይድ ከለካ ዘሎ እቲ ኣኒሜሽን ዝበሃል ተገላቢጡ ዝኸይድ ኣብኡ ሰርሖዮም። ልዕሊ ኩሉ ኤምኣይ ዩኣይ ተገዲሱ ዝሰርሐሉ ነገር ግን ድልዳለን ዋጋን ዝብል ስትራቴጂ ሒዙ እዩ ዝኸይድ ማለት እዩ። ስለዚ በዚ ኣገባቢና ኣብ ሳምሰንግ ዝርከብ ሕቡእ ምስጢራት ወይ ሕቡእ ኣማራፂታት ንብል ኩሉ ግዜ እሞ ተኸታተልቲ ኸዓ እንታይ ደኣ ናይ ሬድሚ ከዘይትነግረና እንታይ ደኣ ናይ ሬድሚ ድብል ኣሎ። ምናልባት ንሬድሚ ንኤምኣይ ዩኣይ ማለት እዩ ሬድሚ ጥራይ ደይኮነ ንኤምኣይ ዩኣይ ዝተባሃለ ኣማራፂ ዘለዎን ናይ ሻሚ ውፅኢት ዝኾና ሞባይላት ግን ሓደ ሰከንድ ስፔስ ዝበሃል ኣማራፂ ኣለዎን። እዚ ሰከንድ ስፔስ ዝበሃል ንኣብነት ኣብ ሴቲን ኣቲኻ ስፔሻል ፊቸርስ ዝብል ኣሎ። ሽዑ ሰከንድ ስፔስ እንተደኣ መሪፅካዮ እዚ ማለት ኣብ ሓንቲ ሞባይል ክልተ ሞባይል ምህላው ማለት እዩ። ኣብ ሓንቲ ሞባይል ሲ ክልተ ኣማራፂ ኣለካ። ንኣብነት ኣብቲ ሓንቲ ንድሕር ኣቲኻ ናይ ስራሕ ጥራይ ተገይርካ ኣብቲ ሓንቲ ከዓ ናይ ውልቃ ጥራይ ዶክመንታት ወይ ናይ ክልተ ሰብ ዶክመንታት ኣብ ሓደ ሰነዳት ኣብ ሓደ ሞባይል ከተቐምጥ የኽእለካ እዩ። ምናልባት ተጠቀምቲ ሬድሚ እንተ ደኣ ሰከንድ ስፔስ ከመይ ጌርካ ትጥቀመሉ ክትፈልጡ ደሊኹም ቴክስት ፀሓፉለይ ኣብ ዝመፅ ዘሎ መደብና እቲ ኣማራፂታቱ ሒዘዮ ክቐርብ እየ። ስለዚ እምበኣር ኣብዚ ናይ ኣንድሮይድ እንታይ ኢና ሎ ማዓንቲ ክንርኢ ፈቲና እንተ ደኣ ኢልና ኣንድሮይድ ሓደ መበገሲ ወይ ነፃ ኣፕሊኬሽን ወይ ነፃ ኦፕሬቲንግ ሲስተም ክኾን ከሎ ዋን ዩኣይ ዝበሃል ሳምሰንግ ድውስኸሉ ካልእ ናይ ውሽጣዊ ኦፕሬቲንግ ሲስተም ኮይኑ ኣብ ውሽጢ ዋን ዩኣይ ዘለዎ ኣማራፂታት ካብ ግዜ ናብ ግዜ እንዳዓበየ ይኸዱ ኣለው። ምናልባት ኣብዛ ግዜ እዚኣ መደብ ንሰርሐላ ብዘለና ግዜ ዋን ዩኣይ ቨርዥን 8.5 በፂሑ ኣሎ። እዚ ናይ ኤምኣይ ዩኣይ ናይ

ወይ ሃይፐር ኦኤስ ንብሎ ናይ ሻሚ ከዓ 3 ነጥቢ ገለ ኣሎ። ፅንሕ ኢሉ ናብ 4 ክመፅ እዩ ብዙሕ ናይ ኤኣይ ፊቸራት ወይ ኣማራፅታት ክውስኽሉ ምዃኖም ውን ካብ ዝግለፅ ዘሎ እዩ ማለት እዩ። ስለዚ ናብታ ዝጀመርኩ ክምለስ ኣንድሮይድ ሓደ ነፃ ዝኾነት ኣፍራይት ሞባይል ክትጥቀመሉ ትኽእል ኦፕሬቲንግ ሲስተም ክኸውን ከሎ እቲ ዋን ዩኣይ ወሲኻ ሳምሰንግ ናታ መቐረት ትውስኸሉ

ህፃን ኣንድሮይድ ኦፕሬቲንግ ሲስተም ካብ ጉግል ጀሚሩ ከመይ ኢሉ ካልኦት ትካላት ነናተን ነቲ ጉግል ብነፃ ዝሃበን ኣንድሮይድ ተጠቂመን ኣብዚ በፂሐን ዝብል እዩ። ምስ ዝኸይድ ሓደ ኣዝዩ ከም ታሪክ ክንፈልጦ ዝግበአና ወይ ክንፈልጦ ዘለና ነገር ካ ኣሎ። ከም ኦፕሬቲንግ ሲስተም ክንሪኦም ከለና ናይ ሞባይል ኦፕሬቲንግ ሲስተም ብደረጃ ተጠቃምነት ብዓለም ደረጃ ቀዳማይ ዘሎ ኣንድሮይድ እዩ። ካልኣይ ዘሎ ናይ ኣፕል ወይ ኣብ ኣይፎን ንጥቀመሉ እዚ ኣይኦኤስ ዝበሃል እዩ። ብሳልሳይ ደረጃ ህዋወይ ዝጥቀምሉ ዘለዉ ሃርሞኒ ኦፕሬቲንግ ሲስተም ወዘተ እንዳበልና ክንከይድ ንኽእል ኢና። ኣብ ሓደ እዋን ማይክሮሶፍት ሕጂ ኣብ ታሪክ ናይ ኣማፃፃ ናይ ሞባይላት ናይ ዕብለላ ዕዳጋ ከምዚ ኣንድሮይድ ተጠቂሙሉ ዝበልናዮ ንኣብነት ኣንድሮይድ ነቲ ኦፕሬቲንግ ሲስተም ብነፃ ሂቡ ነቲ ዕዳጋ ብሒትዎ ወይ ተዓዊትሉ ዝበልናዮ ዊንዶውስ ኣብ 2010 እንታይ ድብላ ተሓስባ ነይርዎም ዝበዝሐ ህዝቢ ዓለም ዊንዶውስ ዝዓይነተን ዊንዶውስ ኦፕሬቲንግ ሲስተም ዘለዎን ላፕቶፕ ወይ ደስክቶፕ ኮምፒውተራት ይድሕስ። እንተ ደኣ ዊንዶውስ ሞባይላት ዘርጊሕና ንኣንድሮይድ ይኹን ንኣይኦኤስ ይኹን ክንቋፀሮም ንኽእል ኢና። ምክንያቱ ሰብ ሞባይል ኣላቶ ሞባይሉ ዊንዶውስ ተኮይና ኮምፒተሩ ከዓ ዊንዶውስ ተደኣ ኮይና ክልቲኡ ዊንዶውስ ኢሎም ሓደ ፕሮጀክት ኣበጊሶም። እዚ ሕጂ እንታይ ድኸውን ዘሎ ኣብዚ ዘመናዊ ናይ ሞባይል ውድድር ኣፕል ኣብ 2007 ዓብዩ ክወፅ ከሎ ጉግል ኣብ 2008 ወይ ኣንድሮይድ ኣብ 2008 ይመፅ እዩ። ድሒሩ ኣብ 2010 ግን ማይክሮሶፍት ኦፕሬቲንግ ሲስተም ዝበሃል ሒዙ መፂና ዕላሙኡ ከዓ ከምዚ ዝገለፅናዮ እዩ። ስለዚ ድሓር ግን እንተዳ ርኢናዮ ኣብ ዕዳጋ ንኣይፎንን ንኣንድሮይድን ክወዳደረን ኣይከኣለን። እዚ ናቱ ምክንያት ነይርዎ። ስለዚ እንታይ ኢሉ ሓራይ እምበኣር ናተይ ኦፕሬቲንግ ሲስተም ኣለኒ ዊንዶውስ ኦፕሬቲንግ ሲስተም ኣለኒ እንተ ደኣ ንኖኪያ ገዚአ እያ ኖኪያ ከዓ ናታ ሃርድዌር ተፍሪ ስለ ዝነበረት እንተ ደኣ ንኖኪያ ገዚአ እያ ናተይ ሃርድዌርን ናተይ ሶፍትዌርን ሃሊኒ ንዕዳጋታት ዓለም ክብሕቶ እየ ወይ ከዓ ክቋፀሮ እየ ኢሉ ንኖኪያ ብ7.2 ቢልዮን ገዚእዋ ማለት እዩ። እዚ ምስ ገዝአ ግን ከምቲ ዝበሎ ንዝክሮ እንተደኣ ኮይና በዓል 2011 እተን ሞባይላት ዝነበራ ዊንዶውስ ዝበሃላ ብብዝሒ ሞባይላት መፅአን። ስለዚ ንሓደ ሞባይል ዘማዕብሎ እንታይ እዩ እንተደኣ ኢልና ንኣብነት ኣነ ሓንቲ ኣፕሊኬሽን ሰሪሐ ዝያዳ ተጠቀምቲ ዘለውዎ መን እያ ኣንድሮይድ እንተደኣ ኮይና ናብ ኣብ ፕሌይ ስቶር ይፅዕና ፕሌይ ስቶር ከዓ ብዙሕ ተጠቀምቲ ረኽበላ ይሸጣ። መብዛሕቶም እቶም ኣፍሬይቲ ናይ ኣፕሊኬሽናት ዝበሃሉ ግን ድሮ ኣይፎንን ወይ ኣይኦኤስን እዚ ናይ ኣንድሮይድን ከይዱ ስለ ዝነበረ ክወዳደሩ ኣይከኣሉን ወይ ድማ እዚ ንዊንዶውስ ዝበሃል ኣፕሊኬሽናት ከማዕብሉ ኣይተገደዱን ወይ ከዓ ኣይተገደሱን። ስለዚ እቲ ተገዳስነት ናይዞም ኣፕሊኬሽናት ሓደ ካልኣይ ድሮ ኣብቲ እውን ነናቶም ማዕቢሎም ነይሮም ኢልናዮም። ስለዚ ንኣፕል ዝዕወቶ ሲስተም ናቱ ነይሩ፣ ንኣንድሮይድ ዝዕወቶ ሲስተም ወይ ኣገባብ ናቱ ነይሩ። እዞም ክልቲኡ ግን ንዊንዶውስ ግን ኣይዕወቶን። ስለዚ ኣደዳ ክሳራ ኮይኑ ኖኪያ ኣይማዕበለን፣ ዊንዶውስ ኦፕሬቲንግ ሲስተም ኣይማዕበለን ኣብ ሓደ እዋን ተዓፅዩ ማለት እዩ። ስለዚ እንታይ እዩ እቲ ዝጥቀማሉ ናይ ቢዝነስ ኣገባብ ወይ ቢዝነስ ስትራቴጂ ክሳብ ክንደይ ተወዳደርቲ ኮይነን ንገሊአን ይዕብየን ንገሊአን የን እሰን ምዃኑ በዚ ክንርኢ ንኽእል ማለት እዩ። ስለዚ ኣብ ሓደ እዋን ኣብቲ ግዜቲ ናይ ማይክሮሶፍት ሲኢኦ ዝነበረ ስቲቭ ባልመር ዝተባሃለ እዩ ነይሩ። ስቲቭ ባልመር ድሒሩ እቲ ሓሳብ ቅኑዕ እኳ እንተነበረ ዝተጠቀምናሉ ስትራቴጂ ግን ኣይተዓወተን። ብልዕሊ ኩሉ ከዓ ኣብ ከምዚ ኩነታት ኮይና ንኖኪያ ክንዲዚ ቢልዮን ዝኣክል ምግዛእና ዓብዪ ጌጋ እዩ ነይሩ ኢሉ ከም ዝተኣመነሉ ኢኻ ትርኢ። እዚ ኮይኑ ግን ማይክሮሶፍት ኣብ ሞባይል ይኽሰር ዳኣ እምበር ኣብ ዕላማዊ ዕዳጋ ክንሪኦ ከለና ወይ እቲ ካፒታል ክንሪኦ ከለና ግን ንብሙሉአን ናይ ቴክኖሎጂ ኩባንያታት ብፍላይ ከዓ ነዘን ክንገልፀን ፀናሕና ማይክሮሶፍት ምስ ኣፕልን ምስ ኣንድሮይድን እንተደኣ ወዳዲርናዮ ብዓይኒ ካፒታል መፂኻ ዋላ ብመሪሕነት ቴክኖሎጂ እውን መፂኻ ኣብዚ ናይ ክላውድ ሲስተም ናይ ኤኣይ መተግበሪታት ወዘተ እንዳሰርሐ ዘለዎ ካፒታል ግን ክሳብ ክንደይ ዓብ ምዃኑ ወይ ነዘን ክልተ ዝገለፅናዮ ትካላት መሪሕወን ይኸይድ ምህላው ግን ሓደ ካፍቲ ትንታነታት ናይ ሞባይልን ዕዳጋታትን ሶፍትዌርን ዝተኣሰር ኮይኑ ኢና።

ባርከስ ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራ እዚ ክትከታተለዎ ፀናሕኩም ንሎሚ ዝተዳለወ መደብ እዩ ነይሩ። ካብዚ ናይ ሎም መዓንቲ መደብና ገለ ነገር ሓድሽ ረኺብኩምን ተዘናጊዕኹምን ከም ትኾኑ ተስፋ እንዳገበርኩ ዝመፅእ ደሎ ሰሙን ብካልእ ብትሕዝትኡ ፍልይ ዝበለ መደብ ክሳብ ንራኸብ ንሎሚ ስለምክህታልኩም ደጊመ የመስግን። ሰናይ ቀና።

እዋኑ ኣብ ዝተፈላለየ ዞባታት ተደኪንን ዝርከባ ናይ ቴክኒክ ኣብያተ ትምህርትን ኮሌጃትን ነቶም ንዓመታት ከምህሮኦም ዝፀንሓ ተምሃሮ ፍልጠት ይዕጢቐን ንመምረቕታ ዘብቃዓሉ ዘለዋ ግዜ እዩ። ከም መርኣያ ናይዚ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ንክልተ ዓመታት ብግብርን ክልሲ ሓሳብን ከተምህሮም ዝፀንሐት 45 ደቂ ኣንስትዮ ዝርከብኦም 126 ተምሃሮ ብ6 ሰነ ብደረጃ ሰርቲፊኬት ተመሪቓ ንመመረቕታ ዝበቕዑ ተምሃሮ 34 ብስነ እንስሳ፣ 34 ብስነ ኣትክልቲ፣ 23 ብኣግሮ መካኒክ፣ 35 ብስነ ምዕቃብ ሓመድን ማይን ልምዓት መስኖን ትምህርቶም ዝተኸታተሉ እዮም።

0: ዝኽበርኩም ተኸታተልትና ንሎሚ ኣብ ንኡስ መደብ መቓልሕ መንእሰያት ንሓፈሻዊ ድሕረ ባይታ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ዘላሊ ትሕዝቶ ኢና ከነቕርበልኩም። ሰናይ ምክትታል ኣብ ዞባ ዓንሰባ ንእዞባ ሓጋዝ ተዶኪና እትርከብ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ኣብ 1997 ያ ተመስሪታ። ድሕሪ 2 ዓመት ወግዓዊ ስራሓ ፈሊማ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ 4 ዓብዶሞያ ሓቒፋ ትርከብ። ስነ እንስሳ፣ ስነ ኣትክልቲ፣ ስነ ምዕቃብ ሓመድን ማይን፣ ከምኡውን ኣግሮ ሜካኒክ ማሽነሪ። እዛ ቤት ትምህርቲ ካብ ዝተመስረተትሉ ግዜ ኣትሒዛ ኣብዘን ዓውደ ትምህርቲ ተጸንቢሮም ፍልጠትን ሞያን ቀሲሞም ንመምርቕታ ዝበቕዑ ተምሃሮ ኣብ 25 ዙርያታት 1141 ደቂ ኣንስትዮ ዝርከብኦም ኣስታት 4,000 ተምሃሮ ይበጽሑ።
1: ኣብቲ መጀመርታ ናይ 3 ዓመት ኮርስ ፕሮግራም ተጀሚሩ ጸኒሑ ኣብ ኣድቫንስ ዲፕሎማ ለበል ተሰጋጊሩ እዚ እውን ሓደ 3 ዓመት ተማሂሮም ብኣድቫንስ ዲፕሎማ እምረቑ ነይሮም። ብዙሓት ካብዚኦም ብዲግሪን ብማስትሬትን ተመሪቖም ሓደ ክልተ እውን ኣባና ኣብታ ቤት ትምህርቲ ተመሊሶም ኣብ ንጡፍ ስራሕ ዝርከቡ ኣለውና። ናይ 3 ዓመት ንብሎ ዘለና ምስቲ ምጅማር ትምህርቲ ናይ 1999 ኮይኑ ስጋብ 2005 ከይዱ ካብኡ ስጋብ 2000 ዘሎ ከዓ እቲ ናይ ኣድቫንስድ ለበል ካብኡ ንዳሓር ካብ 2014 እዚ ናይ ዲፕሎማ ለበል ወይ ድማ ናይ 2 ዓመት ትምህርቲ ኣብኡ ካብኡ ንነጀው ብኢና ንኸይ ዘለና ማለት እዩ። ድሒሩ ከዓ ኣብ ናይ 2 ዓመት ኢንተርሚድት ወይ ድማ ናይ 2 ዓመት ናይ ትምህርቲ ፕሮግራም እያ ሕጂ ትነጥፍ ዘላ።
0: ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ካብ ዝተፈለያ ዞባታት ዝመፁን ንኹሉ ሕብረ ብሄራት ዝወከሉን ተምሃሮ ተቐቢላ ዓመታዊ ካብ 130 ክሳብ 150 ዝበፅሑ ተምሃሮ ኣብ መኣዲ ፍልጠት ትፅምብር። ካብ 2 ዓመት ክሳብ 28 ዓመታት ናይ ስራሕ ተመክሮ ዘለዎም መምህራን ድማ ሓቒፋ ትርከብ።
1: እቲ ስነ መምህርና ካብ ኣመዳድብኡ ጀሚርካ ሰብ ሞያ መምህራን ብስነ እንስሳ፣ ብስነ ኣትክልቲ፣ ብስነ ምዕቃብ ሓመድን ማይን ከምኡ ውን ማሽነሪ ዝሰልጠኑ ዝተምሃሩን ሰብ ሞያ መምህራን እዮም ዘለውና። እዚኦም መምህራን እዚኦም ካብ ማስትሬት ስጋብ ዲፕሎማ ለበል ደረጃ ዝሓዚኦም እየ። ኣብዚ ብዙሕ ዝጎድለና ወይ ሕፅረታት ናይ የብልናን ብኡ መጠን ከዓ እቲ ዝምሃር ተምሃራይ ብዓቕምና ዓጊቡ ተማሂሩ ኣብ ባይታ ዝሰርሓሉ ሞያ ሒዙ እዩ ዝወፅእ። ስለዚ ኣብዛ ቤት ትምህርቲ ተማሂሮም ኣብ ትካላት ዝተመደቡ ብኣካል ባዕሎም ዝምስክርዎ ሓቂ እዩ። ንሕና እውን ኣብ ዝተንቀሳቀስናሉ ረኺብና ክነዘራርቦምን ክንሓቶምን ከለና ዝህቡና መልሲ ዕጉባት ምዃኖም እዩ። ስለዚ እቲ ኣካይዳ እቲ ናይዛ ቤት ትምህርቲ ነዚ ይመስል።
2: ስመይ ፍናን ሃይለ ይበሃል። ዝመፃ ከሉ ከዓ ትምህርቲ ሓበን ከተማ መንደፈራ ዘወደቡ እዚ ኣነ ዘለኹ ዲፓርትመንት ኣግሮ መካኒክ ይበሃል። ኣግሮ መካኒክ ከዓ ብዛዕባ ናይ መካይን ዘፅናዐ ኮይኑ እቲ ዓውድናቱ ከዓኒ ከመይ ጌርካ መካይን ትዕርም ማኪና ተባላሻ ሳብ በረኻ ክትሓድር ከምደ የብላን ካብ ስራሓ ጠጠው ክትብል ከምደ የብላን ይገፅ ብስተን ካልኦት ዲፓርትመንት እዚ መተኣሳሰር ብምላው ብሓፈሻ ሓደ ቴክኒካል ስኩል ናይ ሕርሻ ኮይኑ ኩሉ ናይ ሕርሻ እዩ ትዕላማ ንሕና በዚአን ንምሃር ኣለን ከዓ እዚአን ትራክተራት ብሕረሲ ክጠቅሞም ተባሂለ እዩ ካልእ

0: ከም ካልኦት ዲፓርትመንት ከዓ ሰይል ዘፅንዕኻ ብማሽነሪ ስለ ሓርሱ ማሽነሪ ዝኾነ ክፍሕሩ ክኩዕቱ ስለ ዘለዎ ካልኦት ዲፓርትመንት ከዓ ኣኒማል ሳይንስ ኣለዉ ዘይ ኣግሮ መካኒክ ስለ ዘይኮነ ዝኾነ ካባና ዝደልይዎ ነገራት ኣሎ ዝኾነ ሓፀዊ ንስኻ ኣኒማል ሳይንስ ከዓ ሒዘ ኣለና ፕላን ሳይንስ ከዓ ከምኡ ምሕረስን መኮስኮስን ዝኾነ ኣነት ሓፂን ካባና ይደል
1: ብመጀመርቲ ኣነ ድምረጥኮ ብዛዕባ ኣግሪካልቸር ብዙሕ ኣፍለጦ ኣይነበረነ ክፈልጥ ስለ ዝደሊ ነበርኩ ኣግሪካልቸር ሓጋዝ ኣግሮ ቴክኒካል ትበሃል ኣላ ስለ ዝተባሃልኩ ብዛዕባ ናይ ቤት ትምህርቲ ሕርሻ ክፈልጥ ስለ ዝደለኹስ ቤት ትምህርቲ ሕርሻ ኣብ ሓጋዝ ኣላ ስለ ዝተባሃልኩ መፀ ኣብዚ ምስ መፀኹ ከዓ ብዙሕ ደይፈልጦ ነገር ፈሊጠ ካብቲ ድፈለጥኮ ንኣብነት ብዛዕባ ዘን ትራክተርስ ኣይፈልጥ እኒ ነራ ብዛዕባ ዘን ናይ ሕርሻ ኣተሓራርሳ ኩሉ ነገርስ ኣይፈልጥ እኒ ነራ ኣብዚ ምስ መፀኹ ግን ኣመሃህራ ምስ ተምሃርኩ ክፈልጦ ኸኢላ ማለት እዩ ኣብቲ መጀመርታ ክትሪኦ ከለ ሃማራ እዩ ድኸብደካ ምስ ኣተኸያ ግን ብጣዕሚ ዩ ጥሩ ምክንያቱ በቲ ሓገዝ ናይ ምስቶም መምሃርተይን ደቂ ክላሰይን ምስቶም መምሃራነይን በቲ ሓገዝ ማርኣይካ ትኽእሉ
2: መጀመርታ ስመይ ሚካኤል ማጆር ይበሃል ዝመፃእ ክሉ ቤት ትምህርቲ ከዓኒ ባና ሓርነት ካብ ደቂ ኣምሃሮ ማለት እዩ ሕጂ ኣብዚ ከዓኒ ኣግሪካልቸራል ናይ ሕርሻ ማለት እዩ መሪፀ መፅ ኣለኹ ኣብዚ ከዓኒ ተማሃሪት ካልኣይ ዓመት ኮይነ ኣብ ስነ እንስሳ ማለት እዩ ኣኒማል ፕሮዳክሽን ከዓ ይምሃር ኣለኹ ኣብዚ ናይ እንስሳታት ማለት እዩ ኣብ ናይ እንስሳታት ብጣዕሚ እየ ዝፈቱ ነረ ኣብ ናይ ኣግሪካልቸራል ኣሎ ምስ ተባሃል ከዓኒ ኣብ ናይ ኣግሪካልቸር መሪፀኻ ናብ ዝመፀ ኣብ ናይ ሕርሻ መሪፀኻ ናብ ዝመፀ
3: ኣቐድም ኣቢሉ ነተን ቁሩብ ሪሞት ኤርያ ዘለዋ ዓድታት ዕድላት ይወሃብ ነይሩ እዩ ነተን ርሑቕ ዓድታት ማለት እዩ ከምኡ ውን ብዙሕ ዕድል ናይ ትምህርቲ ዘይረኽባ ተባሂሉ ብዙሕ ዕድል ተዋሂቡ እዩ ንነዊሕ ዓማታት እውን ሰሪሑ እዩ ሕጂ ግን ብነጥቢ እዩ ዘሎ ብነጥቢ እዩ እቲ ማእተዊ ነጥቢ ዝረኸበ እሞ ከዓ ብድልየቱ ኣብዚ ቴክኒክ ክመሃርየ ኣብ ሕርሻ ክመሃርየ ኢሉ ዝሓተተ ነጥቡ ዘፍቅደሉ እንተኮይኑ ብከምዚ መልክዕ ኢና ሕጂ ንቕበል ማለት እዩ ስለዚ ብነጥቢ ተወዳዲሩ ክዕወት ኣለዎ ኣብቲ ዘለዎ ካልኣይ ደረጃ ቤት ትምህርቲ ኣብኡ ነጥቡ እንድሕሪ ዘፍቅደሉ ኮይኑ ነጥቡ እንድሕሪ ዝዕውቶ ኮይኑ ካብኡ ተመዝጊቡ እቲ መስርሕ ናይ ምምራፅን መስርሕ ናይ ምቕባልን ኣባናኹም ማለት እዩ።

0: ዕላማን ረአይን ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ኣብ ርእሰ ምርኮሳ ምርኩስ ብምግባር ተምሃሮ ብፍልጠትን ሞያን ከም ዝዓብዩ ንምግባር እዩ። ሕርሻን ውፅኢት ሕርሻን ምስፋሕ፣ ምድረ በዳነት ምክልኻል፣ ብውሽጣዊ ዓቕሚ ውሕስነት መግቢ ምርግጋፅን ዝብል መትከላት ዕዮ ይርከቦ። ነዚ ዕላማ ክውን ንምግባር ድማ ኣብ ቀጻሊ ትምህርታዊ ጻዕርን ተግባራዊ ስራሕን ተጸሚራ ትርከብ።
1: እዚ ቤት ትምህርቲ እዚ ዝተፈላለየ ዲፓርትመንት ኣለዉ። ካብኡ ሓንቲ ከዓኒ ከም ዝበልካዮ ስነ ዘራእቲ እያ። ስነ ዘራእቲ ብሃገር ደረጃ ኣዝዩ ኣገዳሲ እዩ። ስለምንታይ ኤርትራ ኣበይ ናይ ኩነታትላ ብሰዓት እዚ ነብስኻም ከዓ ዩ ተቓልሲ ዘሎ ማለት ቀዳማይ ፖሊሲ ናይ ሚኒስትር ሕርሻ ወይ ከዓኒ ናይ ብሃገር ደረጃ እንድሕርኢናያ ስኒ ሰብ ሳፊሸንሲ ወይ ከዓኒ ነብስኻ ምኽኣል እዩ። ስለዚ እቲ ቀዳመይቲ ነብስኻ ምኽኣል ብምግቢ ክትኮነ ኣለዋ። ሓንቲ ሃገር ነብሳ ንድሕር ብምግቢ ክኢላ ኮይና ብድሕሪኡ ካልእ ካልእ ንክትገብር ብዙሕ ኣይፀግማን እዩ። ካብ ተፀጋዕነት ካብ ምልማን እንድሕር ወፂና ብክልተ እግርና እንድሕር ረጊፅና ኩሉ ነገር ኣይከፀግመናን እዩ ማለት። ስለዚ እቲ ብፍላይ ብኤርትራ ወይ ከዓ ንልክዕ ከምቶም ካልኦት ኣፍሪቃ ሃገራት እቲ ካብ ሄክታ ንረኽቦ ምህርቲ ኣዝዩ ድሩት እዩ። እቲ ንገብሮ ንጥፈታት ከዓኒ ባህላዊ እዩ። ስለዚ ካብዚ ነጢርና ናብ ዘመናዊ ንምስግጋር እዚ ቤት ትምህርቲ እዚ ዓብዪ ተራእዩ ዘሎ ሳይንሳዊ ዝኾነ ስነ ፍልጠት ኣብ ሕርሻ ክተኣታቶ ክእል ኣሎ። እቲ ዘለና ሓረስታይ ብልምዲ ተጓዒዙ ዝተወሰነ ምህርቲ ከፍሪ ክእል እዩ። ንሕና ካብዚ ዝተምሃሩ ተምሃሮ ግን ብሳይንስ ተሓጊዞም እቲ ምህርትናቶም ከዓኒ ተዓፃፃፊ ገይሮም ኣብ ዓመት 2-3 ግዜ እንዳፍረዩ እሞ ከዓኒ ምፍራይ ጥራይ ዘይኮነ ብዓይነቱ ከዓኒ ዝበለፀ ፍርያት ኣፍርዮም ነታ ሃገር ኣብቲ ኾነ ቦታ ከብፅሕዋ ዓብዪ ተራ ክፃወቱ ይኽእሉ እዮም ወይ ከዓ ይኽእሉ ኣለዉ ክንብል ንኽእል ማለት እዩ።
2: ብሕልፊ ኣብዚ ግዜ እዚ ንሕና ኤርትራውያን ወይ ሃገርና ኤርትራ እትጠልቦ

ሞያ ወይ ድማ ስራሕ እንተልዩ እዚ ናይ ሕርሻ እዩ። ንዝኾነት ሃገር ከዓ እቲ ቅድም ቀዳድም ዘገድሳ ሕርሻ እዩ። ምክንያቱ ብመግቢ ነፍስኻ ከይከኣልካ ኣብ ካልእ መስርሕ ናይ ምዕባለ ክሰግር ስለ ዘይትኽእል እዚኣ ቤት ትምህርቲ እዚኣ ኣብዚ መዳይ እዚ ዘለዋ ኣበርክቶ ዕዙዝ ምዃኑ ኢና ንገልፅ። ዕዙዝ እዩ ከዓ ናይ ብሓቂ ምክንያቱ ሕርሻን ውፅኢት ሕርሻን እንድሕር ዓብዩ እሞ ህዝብኻ በቲ ዘለዎ ዓቕሚ ውሕስነት መግቢ እንድሕር ኣረጋጊፁ እቲ ዝዓበየ ፀጋ እሱ ስለ ዝኾነ ናይ ብሓቂ ኣነ ዓብዪ ተራ ኣለዎ እዩ ዝብል።

0: ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ኣካዳምያዊ ክለሰ ሓሳባውን ግብራውን ዘጠቓለለ ትምህርቲ ኣብ ሰዓታት ቅድሚ ቐትርን ድሕሪ ቐትርን ትህብ። ጠርኒፋቶ ዘላ ዓውደ ትምህርቲ ዝሰፍሐ እዩ። ንምምሃርን ምስትምሃርን ዘሕግዝ እዩ። ኪኑ ኣብ ክፍሊ ዝውሃብ ትምህርቲ እውን ኢንዱስትርያላዊ ትካል ሓቒፋ ምስ ምህላዋ ተምሃሮ ኣብ ግብራዊ ተሳታፍነት ዕምቀት ዘለዎ ኣገባብ ኣመሃህራ ትኽተል። እዚ ኣገባብ ኣመሃህራ ተምሃሮ ካብ ልምዳዊ ሕርሻ ናብ ዘመናውን ቴክኖሎጂያውን ዓይነት ብምልዋጥ ምዕባለ ሕርሻ ከውሕሱ ኣዝዩ ሓጋዝ እዩ።
1: ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ናይ ክልቲኡ ዓውደ ትምህርቲ እዮም ዝምሃሩ። ናይ ቮኬሽናል፣ ናይ ኣካዳሚክ እዮም ዝምሃሩ። ኣብ ኣካዳሚክ 6 ሳብጀክት ይወስቱ፣ ማትስ፣ እንግሊሽ፣ ፊዚክስ፣ ባዮሎጂ፣ ኬሚስትሪ፣ ኣግሪካልቸር ትበሃል ከኣላትና ነዚ ቤት ትምህርቲ ትውክል ማለት እዩ። እታ ፊዚክስ ኣግሮሜካኒክስ ዲፓርትመንት ጥራይ ይወስድዋ። እቲኦም ካልኦት ግን ኩሎም ኮመን ኮይነን ወስድዎን ማለት እዩ።
2: ሕጂ ተምሃሮና ኣብዚ ቤት ትምህርቲ እዚ ሓንቲ ብልጫ ክህልዎም ዝኽእል ዳርጋ ኩሉ ነገር ተመላላ እዩ። ዳሕራይ ከዓ ንውዱእ ነገር ክበሃል ይኽእል። ሓንቲ ተኽሊ ካብ መጀመርያ ጀሚሮም ካብ ሓመድ ካብ ድኩዒ ጀሚሮም ትበቁል ክሳብ ፍረ ትበፅሕ። ፍረ ምስ በፅሐ ከዓኒ ኣብዚ ፋብሪካ ኣለና ናይ ወይኒ ወይኒ ብዚ ይፈልሲ ዘለና ኣብ ዝተተኺሉ ፈርዩ ዳሕራይ ከዓ ፋብሪካ ኣትዩ ይዕሸግ ማለት እዩ። ሕጂ ሻሉክ ዋይን ዝበሃል ይፈሪ እዩ። ግራፓ ዝበሃል ከዓኒ ዝኣቸቶ ዝተፈላለየ ነገር ይስራሕ። እቶም ኣኒማል ሳይንስ ከዓኒ በዓል ቺዝ ዝፈሪ እዩ። ከምኡ ከዓ ንርግኦ ንፍሪ ኢና ይኸሞ ክኸውን ትኽእሉ። ጠስሚ እውን ፈሪ እዩ ማለት ብሮ ዝተፈላለየ ነገር ማልማላታ ከዓኒ ኣለና ናይ በለስ ከምሳት ስለ ዝኾነ ሲ ኣግሮ ኢንዳስትሪ እቶም ተምሃሮስ ኣብ ውሽጢ ኣግሮ ኢንዳስትሪ ኮይኖም እዮም ዝምሃሩ ዘለዉ። ዝሓሸት ነገር ከዓ እንታይ እያ? ሓደ ካብ ሕርሻ ዝፈረየ ፍረ ብረ ወይ ከዓኡ ከሎ ዕዳጋ ክተቕርቦን ተመስሪሑ ክቐርብ ከሎን በበይኒ እዩ። ስለዚ እዚኦም ኣብ ፍረ ኣለዉ። ዳሕራይ ከዓኒ ክምስራሕ ከሎ ከዓ ብዓይኖም ስለ ዝርእይዎ ብኢዶም ከዓኒ ስለ ዝደህስስዎ ዝሓሸ ፍልጠት ሒዞም ይወፁ ዝብል ግምት ኣለኒ።
3: ናይ ሕርሻ ከብትብ ኣለና ብዚ ናይ እንዳ ፀባ እውን ኣለና። ሕጂ እቲ ክልሰ ሓሳብ እዚ ክላሳት ዝብዝል ንምሃረሉ ክቲ ክልሰ ሓሳብ ኢና ብስእሊ ብፅሕፈት ነገብና ኢና ንምሮ። ሕጂ እዚ ምሂርካ ግን ናብ ካልእ ብዙሕ መኸርያ የለናኒ። ንኣብነትን ከብትተን ጋሙስ ድበሃላትን ሆሊስቲን ፍሬሽን ድብሎን ብናይ ሆላንድ እሰና ኣለዋና። ሕጂ ዚ ቦታ ሕጂ ንዓና እዚ ሓገዝ ኣለና። ካብ ደገ ወፂና ትኾነ ኣኒማል ምዛእ ተምሃሮ ሒዝና ብዙሕ ምጓዓዝ የለናኒ። ተን ቀንዲ ተን ናይ ፍርያት ፀባ ድበሃላተን ጋሙስ ድበሃላት ምሳና ኣለዋ ብዚ እሱ ሕጂ ቀረብ ኣለና ብዚ ቀረብ ኣለና። ክላሳት ኣሎ መምሃሪ ንግብራዊ ዶክ ድማ ብታሕቲ ኩሉ ሕርሻ ምስ ናይ መብልዕ ፅቡቅ ነገሩ ናይ ዚ ዋላ ኣኒማል ስራይ ድኮ ዋላ ሕርሻ ኣለና። ከም በዓል ኣልፋ ኣልፋ ድበሃሉ ኢለፋንት ግራስ ድበሃሉ ዓይነት ምግቢ ኣብዚ ኣለውና። ሕጂ ንሕና እዚ ሓገዝ ኣለና። ነቲ ኣብ ክላስ ጥራይ እዚ ኢልና ንነግሮም ሲ ሓሳብ ጥራይ ደይኮነ ወላ ኣብ ግብሪ ኣሎ ኢልና ክንምሮም ከለና ንዕና ሓገዝ ኣለና። ዋላ ትምህርቲ ከዓ ተኣማንነት ኣለዎ ማለት እዩ። ሕጂ እዚ እቲ ቤት ትምህርቲ ቀሪብና ኣሎ።

ኣብ ነፍሲ ወከፍ ዓመት ምስ ዝተፈላለየ ዓውደ ሞያታት ዝተሓሓዝ ብዝሰፍሐ መልክዑ ምርምራትን ረኽበታትን ተካይድ ኣብነት ናይ ዝቐሰሞ ፍልጠት

0: ዝረጋግጽ ድማ ኣብ ዓመተ 2026 ሓመድ ኣልቦ ሕርሻ ንምስፋሕ ክትሰርሕ በቂዓ። ብመሰረት ብተምሃሮ ዝተኻየደ ግብራዊ ምርምራት ሓመድ ኣልቦ ሕርሻ ተጠቒምካ ብትሑት ወፃኢታት ዝተማልአ ምግቢ እንስሳ ብምድላው ርቡሕ ምህርቲ ክርከብ ከም ዝከኣል ብግብራዊ ዕዮ ክረጋገጽ ክኢሉ እዩ።
1: እዚ ኣቕሪብናዮ ዘለና ብዛዕባ ሃይድሮፖኒክስ ይበሃል። ሃይድሮፖኒክስ ክንብል ከለና ሕጂ ሶይል ኮይኑ ብዘይ ሓመድ ዝስራሕ ማለት እዩ፣ ዝትከል ማለት እዩ። ሕጂ እዚ ክንብል ከለና ቴምፕሬቸርናቱ ዝሑል ወይ ውዒይ ክኸውን የብሉን። እዚ ሕጂ እዚ ገይርናዩ ዘለና ገዛ ንክስተይ ከይኣትዎ ማለት እዩ፣ ፀሓይ ንከይኣትዎ ኢልና ዝሰራሕናሉ ገዛ ማለት እዩ።
2: እቲ መጀመርያ ክንጅምር ከለና ኣርባዕተ ዘርኢና ንፂና ዘርኢ ከዓኒ ማሸላ፣ በልቶ፣ ስገም ከምኡ ከዓኒ ዕፉን ጌርና ማለት እዩ። ካብኦም ክነወዳድሮም ከለና ካብ ኣርባዕቲኦም ከክልተ ኪሎ ኢና ጌርና ተዝሓሸ ፍርያት ዝረኸብናሉ ኣብ ብልቱክ 14 ኪሎ ካብ 2 ኪሎ ረኺብና፣ ኣብ ዕፉን ከዓኒ 11 ኪሎ ካብ 2 ኪሎ ረኺብና። ማሸላን ስገምን ቁሩብ ስለ ዝጎደላ ኣብዚ ውፅኢናየን ኣለና ማለት እዩ። ስለዚ ማሸላ ተሪፋ ስገም እውን ነትሪፍና ኣለና ማለት እዩ። እዚኦም ተኽሊ ንምንታይ መሪፅናዮም? ንሕና ሓደ ፀሓይ ዝፃውሩ እዮም፣ ናይ ፀሓይ ቦታ እዮም። እቲ ባዮማስ ወይት ወይ ከዓ ሲፎር ፕላን ተባሂሎም እዮም ዝፅውዑ። እቲ ናይ ማይ ናብ ምግቢ ናይ ምቕያር ክእለቶም ዝለዓለ እዩ። ስለዚ እዚ ዓይነት ኣብ ዓድና ምናልባሽ እንታይ ኢና ንብል መሬት ስለዘይብለይ ከምዚ ማይ ስለዘይብለይ ገለ ኢና ንብል። ኣብዚ ግን ዝሓሰረ ነገር ሰበይቲ ክትገብሮ ትኽእል ስራሓ እንዳገበረት ቆልዑ እውን ማነጅ ዝገብርዎ ዝኽእሉ ቴክኖሎጂ እዩ ማለት እዩ። ኣብዚኣ ሓንቲ ነገር ተድልየና ማይን ዘርእን ጥራይ ማይን ዘርእን እንድሕር ረኺብና ዝኾነ ዚንጎ ጌርና ከምቲ ዞም ደቂ ክገልፅዎ ዝፀንሑ ኣብ መዓልቲ ሰለስተ ግዜ እንዳስተና ኣብ ውሽጢ ተነውሐ 8 መዓልቲ ኣብ ፍርያት ይውዕልሞኒ ንኸብትና ድዩ ንደርሆ ድዩ ንጤል ድዩ ገለ ክንምግብ ንኽእል ኢና ማለት እዩ።

0: ተምሃሮ ዝተጠቕምሉ ጥረ ነገራት ማይን ዘርእን እዩ። ኣገባብ ኣዘራርኣን ኣጠቃቀማን ከምኡውን ንእንስሳታት ዘለዎ ጥቕሚ ብሰፊሑ ብምብራህ ሓረስቶት ተረባሕቲ ናይቲ በብእዋኑ ዝግበር ፈተነታትን ምርምራትን ንክኾኑ ይሰርሑ። ኣብ ኣገባብ ሕርሻ ክርአ እንከሎ ንእሽቶ ቦታ ዝሕዝን ብውሕድ ወፃኢታት ዝሳለጥን ከም ዝኾነ ኣብ ከተማን ገጠርን ብቐሊሉ ክካየድ ከም ዝኽእልን ከምኡውን ንወፃኢታት ሓረስቶት ብልዕሊ 50 ሚኢታዊት ስለ ዘጉድሎ ኣርባሐ ምዃኑ ይእመን። እዚ በብዓመቱ ዝካየድ ሓድስቲ ምርምራትን ፈተነታትን ውሕስነት መግቢ ጥሪት ብምርግጋጽ ምህርቲ ሓረስቶት ብዓይነትን ብዝሕን ንምልዋጥ ኣዝዩ ሓጋዚ ከም ዝኾነ ይግለጽ።
1: እቲ ፈለማ ኣብ ክንዘርኦ ከለና ሕጂ ንኣብነት ዘንዕፉን ኣብ ፈለማ ስቴጅ ክንዘርአን ከለና ምስ መዘነየን 5 ኪሎ ነይረን። ሕጂ ግን ድሕሪ 8 መዓልቲ ኣብ ዝገበርናዮ ናይ ምክንኻንን ናይ ምዕባይን ደረጃ ካብ 5 ኪሎ ናብ 27 ኪሎ ዛይድ ኣሎ ማለት እዩ። እዚ ድማ በቲ ናቱ ኣብ ዝገብሮ ሜታቦሊዝም ናቱ ናይ ዕቤት መስርሕ ከካየድ ከሎ እንዳዓብየ ካብቲ ዝነበሮ ናይ እሽተይ ዘርኢ ዓብያ ማስ ናታ ወይ ከዓ እቲ ሚዛን ናታ እንዳወሰኺ ከይዳ ኣሎ ማለት እዩ። ስለዚ ሓረስቶት ድማ ኣብቲ ካብ ዝገብሮ ሕጂ ንኣብነት ካብ 5 ኪሎ ዘርኢ ሂቦም ንሓንቲ እንስሳ ዘብልዋ እዚኣ ን8 መዓልቲ ፅኒሖም 27 ኪሎ ወይ እውን ልዕሊኡ እውን ክዛይድ ይኽእል እዩ። ፅቡቅ ክንክንተ ጌርካሉ ድማ ክዛይድ ይኽእል እዩ።
2: ናይ መጀመርታ ናሰ ዝኾነካ ካብዚ ንላዕልካ ቀስ ጌርና ክንዕብዮ። እዚ ናይ እንስሳታት ጥራይ መግቢ ኢና ጌርናዮ ዘለና። ብእንስሳታት ጀሚርና ኣለና። ቀሲ ኢልና እውን በብቅሩብ ናፍቲ ፍሩት ናፍቲ ቨጀቴብል ስክን ምዕብል ንኽእል ኢና። በዓል ሰላጣ ገለ ድማ ንፍትኖ ኣለና ማለት እዩ።
3: ብመጀመርታ ፃዕሪ ናይ ዞም ተምሃሮ ድረአካ ካብቲ እዚ ኣሕዳር ቤት ትምህርቲ ስለ ዝኾነ ጠቕላላ ካብ ገዝኦም ተፈልዮም ኩሉ ሙሉእ ዓቕሞም ሙሉእ ሓይሎም ኩሉ ሓሳቦም ነዚ ትምህርቲ ኢሎም ስለ ድመፁ እዚ ካልእ ዋኒን እውን ስለ ደይብሎም ብዝያዳ እዚ ተቐንዲ ሓገዝ ዝሕግዘና ማለት እዩ። ተምሃራይ ኣብ ገዝኡ ኮይኑ ትምህርቲ ክምሃርን ጠቕላላ ካብ ገዝኡ ወፅኡ ሙሉእ ሓሳቡ ኮይኑ ክምሃር ፍልልይ ኣለዎ። እዚ ቀዳማይ ሽዑ ኸ ነዚ ትምህርቲ መጀመርታ ከይፈለጥዎ እዮም ድመፁና ጠቕላላ ካብቲ ናይ ባዮሎጂ ናይ ኣካዳሚ ትምህርቲ እሱ ጥራዮም ንፈልጡ ተምሃሮ ኣብዚ መፅኦም ሓድሽ ብዛዕባ ንሕና ሕጂ በዚ ከምናትና ማዓውዳ ከም ስነ እንስሳ መጠን ከም ብሓድሽ ካብቲ መጀመርታ ካብቲ ቅርፃ ኣቃወማ ናይ እንስሳታት ኢልና ጅምረሎም ከና ክወፁ ከለዉ 2 ዓመት ተማሂሮም ብጣዕሚ ይፍልል ኢሉ ኣለዋ። ሕጂ እዚ እንታይ ርኢካ እቶም ተምሃሮ ኣብቲ ትምህርቲ ዝነበሮም ደይፈልጥዎ ዝነበሮ ዓውዲ ኣብዚ መፅኦም

0: ምሮ ክሎ እሞ ከዓ ምስቲ ባህላዊ ነፃፀርና ስለንምሮ እቲ ባህላዊ ከምዚ ነይሩ እስኹም ድማ ከምዚኹም ክትቀይሩ ናበልና ስለንምሮ እቲ ሞቲቬት መተባብዕስ ኣለዎ ማለት እዩ ሕጂ ፍልልይሲ ይረአየና ፍ መጀመርታ ክመፅእ ከለዉ ኣዳማይ ዓመት ካልይ ዓመት ተመሪቐም ክወፁ ከለዉ ዘሎ ፍልልይ ኣብቲ ዝሰርሖዎ ድማ ከምኡ ብፅቡቅ ከም ዝሰርሖ ተኣማሚና ኢና ንሰዶ ማለት እዩ
1: ዕቃብ ማይን ሓመድን ከም ንፈልጦ ማይን ሓመድን እቶም ኣዝዮም ኣገደስቲ ነገራት ወይ መሰረታውያን ነገራት ክንብሎም ንኽእል ምክንያቱ መግቢ ንደሊ ማይ ከዓ ንደሊ ስለዚ ማይ ከም ዘለዎ እቲ ናቶ ኣገዳስነት ትፈልጦ ኮይኑ ማይ ከዓ ንምንታይ የድልየና ንመግቢ ፕሮዲስ ንክንገብር የድልየና ማለት እዩ ስለዚ ሓመድ እውን ከምኡ እቶም ኣገደስቲ ፀጋታት ስለ ዝኾኑ ነዚኦም እንተዓቂብናሲ መግቢ ንዕቅብ ኣለና ማለት እዩ ብኡ ከዓ ሂወት ንዕቅብ ኣለና ማለት እዩ ስለዚ ኣብ ሃገርና ምስቲ መሬት ሃገርና ከዓ ሕባጥ ጎባጥ እቲ ጎቦታት ዘለዎ ምስ ምዃኑ እዚ ማይን መሬትን ምዕቃብ ኣዝዩ ኣገዳሲ እዩ ኢለ የዝኣም
2: ተምሃሮ ነፍሲ ወከፍ ዝምሃሩሉ መሳርሒ ክመልኩ ብቋንቋ ናይ ዝምሃርዎ ዓውዶ ፍልጠት ክረዳድኡን ኣይሽገሩን ንኹሉ ብዝተወደበ ግዜ ይዓዩ ኣብ ሓድሕዶም ይተሓጋገዙ ፍልጠቶም ክዕብዩ ድማ ይፅዕሩ
3: ሕጂ ኣብቲ ምልውዋጥ ሓሳባት ክንብል ከለናስ ካብ ሰለስተኢና ዝተፈላለየ ዓይነት ሞያ ኢና ንምሃር ዘለና ሰለስተኤን ወይ ከዓ እቲኤን ኣርባዕተ ሞያስ ዝተተሓሓዛ እዩ ንኣብነት ሕጂስ ብዛዕባ ስነ ሓመድ ክትብልን ከለኻስ ስነ ሓመድ ምስ በልካ ስነ ተኽሊ ክትብል ኢኻ ወላ እውን እቲኤን ስነ እንስሳ ንድሕሪኢልካ ካብተን ናይ እንስሳታት ካብቲ ናይ ስነ ሓመድ ዝምንጩ እዩ መግበን እቲ መግቢ ክምንጩ እንድሕር ዳ ኮይኑ ከዓ ብትራክተርስ ዝተሓበሰ ክኾነ ኣሎ እቲ ሞያስ ነንሕድሕዱ ዝተተሓሓዘ እዩ ካብቲ ሓደስ ነንሕድሕዱስ ኣይነኣኣስኒ ወይ ከዓ ኣይጓዳደኒ
4: ኣብዚ ዝኸሰብኮ ነገር ኩሉ ዓይነት ፓርቲ ናይ ማኪና ፈይጠለኹ ድኾነ ከዓኒ ተተባላሻስ ፈናጣጥሓ ማኪና ኩሉ ፈይጠለኹ ተተባላሻስ ኣብ ደገ ከምደይ ትሓድር ማለት እዩ ብዝኾነ ተዓርስ ክትኣቱ ገዛ ከም ዘለዋ
5: ዝመረፅ ኩሉ ማለት እዩ ስሙን ሮሚናንት ክንብል ከለናስ ኣብቶም ንኣሽቱ ናይ ሮሚናንት ዝኾኑ ማለት እዩ ከምዚ መጓስዕ ዝመልሱ እንስሳታት ማለት እዩ እሶም ከዓኒ ብዛዕባ ጤል በጊዕ እዚ ላም ገለ ማለት እዩ ኣብ ናቶም ከዓኒ ብዛዕባ ናቶም ከዓ ብዛዕባ ናይ ዴሪ ማለት እዩ ናይ ፀባ ኣለዎም ናቶም ናይ ስጋ ከ ኣለዎም ብዛዕባኦም ንዕኦም ከመይ ጌርካ እቲ ፕሮዳክሽን ናቶም እቲ ውፅኢት ናቶም ክተልዕሎ ከመይ ጌርካስ ብዙሕ ኣበርክቶ ኣብዚ ሃገር ከም ትገብር ብዛዕባኡ ስልጠና ንወስድ ማለት
1: ኣብ ባይታ ክንሪኦን ከለና በቲ ናይ ሚኒስትሪ ሕርሻን ካልእ እንዲሰርሕዎ ንጥፈት እንዲካት ሪዮ ኣብ ባይታ ይሰርሕ ኣሎ ኢልና ንሰብ ኣብዚ ግን ብግብሪ ክምሃሩ ከለዉ ዋላ ድሓን እዮም ማለት ሃሪፎም እዮም ድምሃሩ ሃሪፎም ነቲ ሞያ ኣብ ፕራክቲካል ብፍላይ ኣብ ፕራክቲካል ክኸውን ከሎ ብጣዕሚ ደስ ኢልዎም ስራሕ እንተሂብካዮም ብሕጉስ መንፈስ ተቐቢሎሞ እዮም ዝሰርሕዎ ዕጢ ንጥያ ይብሉ እዮም ብፍላይ ኣብቲ ናይ ግብሪ ክኸውን ከሎ ማለት

0: ተሳታፍነ ደቂ ኣንስትዮ ዋላ እኳ ኣብ ትምህርቲ ጸብለል ዝብላ እንተኾነ ብመንጽር ብዝሐ ክርአ እንከሎ ግን ዋሕዲ ተሳታፍነ ደቂ ኣንስትዮ ኣብ ማኣዲ ትምህርቲ ከም ዘሎ ይግለጽ። እዚ ኣብ ቀጻሊ መፍትሐ ክርከቦ ከም ዘለዎ እዩ ርእሰ መምህር ታቤት ትምህርቲ መምህር መላእከ ዝገልጽ።
1: ንዑና ከዓ ንፅዕር ምስቶም ዝምልከቶም ኣካላት ቀጻሊ ንዘራረበሉ እዚ ጉዳይ እዙ እዩ። እኩል ዝኾነ መደቀሲ፣ እኩል ዝኾነ መመገቢ፣ እኩል ዝኾነ መምሃሪ ቦታታት ተሰሪሑ ተምሃራይ ከም ምርጭኡን ከም ሞይኡን ክመሃርን ኣብቲ ዝደለዮ ኮለጅ ኣትዩ ኣድማዒ ስራሕ ኣድማዒ ትምህርቲ ክረክብን ስራሕ የድልዮ ክሰፊሕ ካ ኣለዎ ባህላዩና
2: ናብዚ ክመፅእ ንድሕር ክዳለዋ ንድሕር ኮይነስ ብዛዕባ እዚ ናይ ኣግሪካልቸር ናይ ሕርሻ ዝበሃል ቦታስ ከምዚ መብዛሕትኡ ሰብሲ ኣይድግፎን እዩ። ብፍላይ ጓልንሰይቲ ኮንካ ከምዚ ኣብ ውክት ውዕል ወይ ከዓ ዝበዝሐ ሰብ ካስ ናይ ማሕረስ ገለ ኮይኑ እዩ ድስማ ናይ ማሕረስ ኮይኑ ስለስማስ እንድዒ ከምዚ ብናይ ካልእ ሰባት ገለ ዘይኮነስ በቲ ንሰን ዝደልዮ ኣብ ናይ ኣኒማል ድን ኣብ ናይ ስነ እንስሳ ስነ ፕላንት ስነ ኣትክልቲ ድን ኣብ ናይ ሶይል ድዩ ወይ ኣብ ናይ ኣግሮ ሜካኒካ ኣሎ ኣብኡ ዝተፈላለየስ ኣብርቲዐን ክፀራ ዝደሊ ብሓፈሽ

0: ብቻ ከቢድ ኢለን መታን ከይዛ ዝሞኦስ መፅን ክፍትኖ ሰብ ብዝበለ እንደይኮነስ ብናተን ኣተሓሳስባ ክኸዳ ብናተን መደብ ክኸዳ ብለን ማለት እዩ። ዝኾነ ነገር ምስ ፈተንካዮ ኢኻ ትፈልጦ፣ ከይፈተንካዮ ከቢድ ኮይኑ ክስምዓካ ክእል እዩ። ፈቲነን ግን እቲ ብድሆቡ ባዕለን ዝክፈልጦ ኣለዋን
1: ተምሃሮ ተመክሮን ፍልጠትን ንምድላብ ብመልክዕ ዑደት ናብ ኮሌጅ ሕርሻ ሓመልማለ ይበጽሑ። ተመሳሳልነት ዓውደ ትምህርቲ ምስ ምህላዉ ካብ መምህራንን ተምሃሮን ዝረኸብዎ ሙያዊ ፍልጠት ኣብ ትምህርቶም ልዕል ጽልዋን ሓገዝን ከም ዘለዎ ይእመን። እዚ ኣብነታዊ ተበግሶ ንተምሃሮ ቀዳማይን ካልኣይን ዓመት ኣብ ግብራዊ ዕዮ ልዕል ጽልዋ ከም ዘለዎ ብግብራዊ ተሳታፍነቶም እውን ከረጋግጽ ክኢል እዩ።
2: ሓደ እዛ ቤት ትምህርቲ ናታ ጸጋታት ኣለዋ። እንስሳ ጤለ በጊዕ ኣለዋ፣ ከብቲ እውን ኣለዋ። እቶም ስነ እንስሳ ዝመሃሩ ብዙሕ ዝፅገሙ ኣይንብልን ኢና። እቶም ስነ ኣትክልቲ ዝመሃሩ ከምኡ እኹል ዝኾነ ኣትክልቲ ዝተፈላለየ ዓይነት ፍሩታታት ኣሎ ኣብዚ ውሽጢ ማለት እዩ። እዚ እውን ካብ መበገሲኡ ንመምሃሪ ተባሂሉ ዝጠረየ እዩ። ካብዚ ሓሊፎም ክመሃሩ ኣገዳሲ ኣብ ዝኾነሉ ግን ከምዚ ክበሃል ዝፀንሐ ዑደት ንሰርዕ ኢና፣ ዓመት መፀ ዑደት ንሰርዕ ኢና። ብገለገለ ሕፅረታት ኩሉ እውን ክንበፅሑ እንተዘይክኢልና ኣብ ገለገለ ግን ንበፅሕ ይመሃር እዮም፣ ይርእ እዮም፣ ተመክሮታት እውን እለዋወጡ እዮም። ከም ኣብነት ኣብዚ ጋሽ በርካ እዚ ኣቑርደት ሰፋሕቲ ጀራዲ ናይ በናና ኣሎ። ኣብዚ ምብፃሕ ንገብር ኢና፣ ተምሃሮና ይበፅሖም፣ ተመክሮታት እውን እለዋወጡ እዮም። ከምኡ ውን ሕርሻ ኢላ በርዕድ ኣብ ገለገለ ከምዚ ናይ ኣባና ዘይርከባ እንስሳታት ከም በዓል ሓሰማ ዝኣመሰላ ንምርኣይ ዑደት ንገብር ኢና። ንቴክኒካል ዝኾነ ስራሓት ድማ ኣብ ሓልሓለ ከምኡ ውን ኣብ ውሽጢ ኣስመራ ከም በዓል ዓንበርበብ ሼር ካምፓኒ ኣብዝታት እውን ነቲ ቴክኒካዊ መዳይ ዝምልከት ምብፃሕ ንገብር ኢና።
3: እዚኣ ናይ ሕርሻን ቴክኒክን ሓጋዝ ብፍላይ ከዓ እንተበለና እዚ ሕርሽ ከዓ ኣብ ሓደ ፅቡቅ ቦታ እያ ተደኩና ዘላ። ንሕርሻ እውን ምስ ጋሽ ባርካ ስለ ትዛመድ እውን ንሕርሻ እውን ብዙሕ ሳይትስ ከይዶም ቪዚት ክገብሩ ከዓ ዕደት ክገብሩ ከዓ ዕድላት ዘለዋ ቤት ትምህርቲ እያ።

0: ተመረቕቲ ተምሃሮ ዓመተ 2026 ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ሞያዊ ዓቕምታቶም ብቐጻሊ ስራሕን ምርምርን ከማዕበልዎ ኣብ ልምዓት ሃገሮም ብዘይተጉላባነት እጃሞም ከበርክቱን ጸጋታት ሕርሻ ብምምዝማዝ እተታውነት ከኸዓቡትን ኣብነታውያን ኣውሓስቲ ክኾኑን ትፅቢት ይግበረሎም።
1: ኣብቲ ዝተመደብ ኩሉ ስራሕ ሲ ብጣዕሚ ከምዝምሽ ኣበርቲዐ ክፃዕር ወይ ከዓ ኣበርቲዐ ነቲ ናይ ዚ ሃገርና ዘሎ ኣበርቲዐ ንክሰርሓሉስ ይምና ማለት እዩ።
2: ንሕና ኣብ ሃገርና ተማሂርና ንሃገርና ከዓ ኣብ ሓደ ትካል ኮፍ ኢልና ከም መካኒክ ክመጠን ንህዝብና ክነገልግል ብመካኒክ ማለት እዩ።
3: እዛ ናይ ሎሚ ተምሃሪ ደላ ኣርሴማስ ኣብ መፃእ ማለት እዩ። መጀመርታ ንነፍሰይ ክኾን ንነፍሰይ ከይኑ ከዓ ንሃገረይን ንህዝበይን ከገልግለ ዝደሊ ኣብ ደላዓለ ደረጃ በፂሓስ ከምዚ ብሓፈሻ ንኤርትራስ ከምዚ ሓምላዊት ምድሪ ከነምስላ ወይ ከዓ ንገብራ እዩ መደለኒ ማለት እዩ።
4: ናይ ብሓቂ ክንዛረብቲ ኮይና ኣብ ገለገለ ዓውደ ክትሪኦ ከለካ ብጣዕሚ ሕጉሳት ኢና። ንኣብነት ኣብ ሓመልማሎ ዘለዉ ክሳብ ፒኤችዲ ዝበፅሑ መምሃራን ኮይኖም ክሪኦም ከለኹ እቶም ደቀይ ወይቶም ተምሃሪ ብጣዕሚ እየ ዝሕጓስ። ኣብ ሓልሓለ ሪሰርች ሰንተር ዝሰርሑ ዘለዉ ብጣዕሚ ወ ከምኡ ከዓ ሕጂ ተምሃሮና ሒዝና ናብዚና እንዳ ምርምር ንኸይድ ኢና ኣቆደት ንኸይድ ኣብኡቶም ተምሃሮና ፀንሑና ኣብ ሂምቦል ንኸይድ ተምሃሮና እዮም ዝቕበሉና ደርሰት ንኸይድ ተምሃሮና እዮም ዝቕበሉና። ስለዚ ኣብቲ ኣድማዕ ኣድማዕ ዝኾነ ቦታ ይፀንሑና ማለት ከምኡ እውን ዋላ ሓልሓል ሓልሓለ ብተን ናይ ከብቲ ናይ ኣኒማል ሳይንስ ተምሃሮና ኣብኡ ፀንሑና ናትና እውን ኣብኡ ፀንሑና። ስለዚ እቶም ተምሃሮና ዝተማሂሮም ጠጠው ኣይክኑ ኢሎም ዘለዎ ኣብ ምፍራይ ደረጃ የድምዑ እዮም ዘለዉ ማለት እዩ። እዚ ክንርኢ ከለና ከዓ ብጣዕሚ ንሕኩስ ከይተሰከፍና ከይበልና ንሶም ይቕበሉና እቲ ዘሎ ከዓ የርኢና ነቲኦም ኣሕዋቶም ማለት እዩ ንኣሽትዩ የርእዎም እቲኦም ከዓ ካብኦም ይረአዩ እዚኦም ኣሕዋትኩም እዮም ከም ዝነበሩ ሕጂ ብዝበፂሖም ስኹም ከዓ ከምዘትኮኑ ኢኹም እዳበልና ብፅቡቕ መንገዲ ንኸይድ ዘለና ኮይኑ ይስምዐና።

ንኣሽሓት ዓመታት ዝኾነ ስልጣን ብድይዎ ዘይፈልጥ ሓቂ ኣሎ። ንሱ ድማ ኣብ ኣፃምእ ትቕመጥ እንተኮንካ ኣብ ከባቢኻ ማይ ክህሉ ኣለዎ። ማይ እንተነፂፉ ዘለኻዮ ከተማ ምስኡ ክጠፊ እዩ ዝብል እዩ። ነፍሲ ወከፍ ንምድረ በዳ ክብድህ ዝፀዓረ ግዝኣት ከም ሮማውያን፣ መሶፖታማውያን፣ ጥንታውያን ናይ ቻይና ግዝኣታትን ከይተረፋ ክብድሃ ኣይተረእያን እኳ ደኣ ንባዕለን ክጠፋየን ተረእየን። ኩሎም ድማ ማይ ተፈጥሮ ኣብ ዘቕመጦ እዩ ዝሰፍር፣ ወዲ ሰብ ድማ ይስዕቦ ኣብ ዝብል ሓባራዊ ስምምዕ በፅሑ። ቻይና ግን ነዚ ሓባራዊ ሕጊ ክትብድሆያ ተረእያ። እዚ ሃገር ንኽትሰምዖ ኮነ ክትሪዮ ዘስደምም ኣገባብ ተጠቂማያ ነዚ ክትብድሆ። ቻይና ነቲ ኣብ ሓደ ክፋል ናይዚ ሃገር ዝርከብ ማይ ናብቲ ድርቂ ዝዓብለሎ ኣብ ካልእ ጫፍ ክፋል ናይዚ ሃገር ዝርከብ ከባቢያ ክተስግሮ። ብቢልዮናት ዝቑፀር ሊትሮታት ካብ ሓንቲ ጫፍ ሃገር ናብ ካልእ ጫፍ ብዝተፈላለዩ መሳርሒታት ክጉዕዙ ክትርእን ከለኻ ኣዝዩ ዘደንቕ። ገለ ካብዚ ማይ ብቐጥታ ካብ ውቅያኖስ እዩ ዝኸይድ። ነዚ ንምፍላጥ ነዛ መደብ ብፅሞና ንከታተላ። መጀመርታ ነቲ ነዚ ሓሳብ ከንቅሉ ዝገደዶም ችግር ንተዓዘብ።

ደቡባዊ ክፋል ቻይና ልሙዕ ቀጻሊ ዝናብ ዝዘንቦን ብውሓይዝ ዝተኸበን እዩ። ሰሜናዊ ክፋል ናይ ቻይና ግን ብኣንጻሩ ድሩቕ ዶራንን እዩ። ኣብዚ ድሩቕ ቦታ ሓደ ስልሲት ህዝቢ ቻይና ይቕመጥ። እዚ ብኣማኢት ሚልዮናት ዝግመት ብዙሕ ህዝቢ እዩ። ዝዓበየ ሕርሻ፣ ዝዓበዩ ፋብሪካታትን ኢንዱስትሪን ገለ ካብተን ዝዓበያ ከተማታት ናይ ዓለምና እውን ኣብዝየን ዝርከባ። ሓንቲ ካብአን ቤጂን እያ። እዚ ክንዲ ዝኣክል ህዝብን ናይ ስራሕ ቦታን ዝርከቦ ሰሜናዊ ክፋል ቻይና

ድማ 10 ሚታዊት ኣብ ቻይና ዝርከብ ፅሩይ ማይ ጥራሕ ይውንን ሕስብ እሞ ነብሎ ኣብዚ ዘሎ ብዝሒ ህዝብን ዓቐን ማይን ዘይዛመድ እዩ ን10ታት ዓመታት ካብ መዓሙቕ መሬት ዝርከቡ ጥንታውያን ማያት እናፈሓርዮም ክጥቀሙ ፀኒሖም እዚ ማይ ቅድማ 9 ዓመታት በብእዋኑ ዝተዓቀበ ኮይኑ ዝፍልፍል ብዘይምዃኑ ሓንሳብ ስሒቦም ምስ ኣውፅዎ ክውዳእ ዝኽእል እዩ ነይሩ ቻይና ግን ነዚ ስክፍታ ንድሕሪት ብምግዳፍ ብቕልጡፍ ከተውፅኦን ክትጥቀመሉን እያ ተረአያ ኣብዚ ክፋል ናይ ቻይና ሩባታት ክነፅፉ ፅርግያታትን ሕርሻታትን ገለ ዓድታትን ድማ በቲ ልምዲ ካም ሲን ኢልና እንፅውዖ ድኹም ሕፃ ዝተሓወሶ ንፋስ ከምዘይነበራ ክድፈና ጀመራ ተመራመርቲ እውን ንመንግስቲ ቻይና ዘሰንብድ መፅናዕቲ ከቕርቡ ጀመሩ እዚ ድማ ኣብ ቀረባ ግዜ ሰሜናዊ ክፋል ቻይና ከምዘይነበረት ክድምሰስ ምዃና እዮም ሓቢሮም ገለስ ወረ ኣየነይቲ ከተማያ ብቐዳምነት ከም እትድምሰስ ክገልፁ ጀመሩ ሓረስቶት ዝነበሮም ዒላ ብሓንሳብ ክነፅፍ ተዓዘቡ ተቐማጦ ሰሜናዊ ክፋል ቻይና ድማ ናብ ካልእ ማይ ዘለዎ ቦታ ክስደዱ ጀመሩ እንተቲ ዝደፍን ዝነበረ ድኹም ሕፃ ግን ፍጥነቱ ክቕንስ ኣይተረእየን ብኣንጻሩ እኳ ደኣ ናህሩ ወሲኹ ዓድታት ክደፍን እዩ ተረእዩ ኣብ 1980ታት ኣብ ካርታ ናይ ቻይና ዝነበረ ዓድታት ኣብ 2000 ዓመተ ምህረት ብሑፃ ተደፍና ን50 ዓመታት ከገልግል ተባሂሉ ዝተሰርሐ ፅርግያታት እውን ከምኡ እዚ ካምሲን ንብኣማኣይት ኪሎ ሜትራት ርሒቐን ዝርከባ ከተማታት ከይተረፈ ክፀልወን ጀመረ ኣብ ዕራርቦ ፀሓይ ንፋሳት ናይ ዘን ከተማ ኣራንሾን ሕብሪ ክሕዝ ተረእየ ኣብ ክንዲ ነዚ ምቕባል ግን ቻይናውያን ኢንጂነራት ሓድሽ ሓሳብ ፈጠሩ እዚ ድማ ሓድሽ ካርታ ብምስኣል ኣዝዩ ዓብ ሓሳብን ንኽትሰምዖ ዘስደምም ሕለኽለኽ ዘለዎን ብዙሕ ገንዘብ ዝጠልብን ፍታሕዮም ኣፈልፊሎም ቀዳማይ ነገር ኣብ ዓለም ተሰሚዑ ዘይፈልጥ እቲ ዝዓበየ ቱቦ ክስራሕ ተወጠነ ኣብ መጀመርታ ነቲ ተፈጥሮ ዘቐመጦ ወዲ ሰብ ክልውጦ ዘይሕሰብ ማያት ናይ ደቡባዊ ክፋል ቻይና ናብ ሰሜናዊ ክፋል ከተመቓርሖ ዝብል ውሳኔ ጊንጢ ኮይኑ ክስማዓካ ይኽእል እዩ እዚ ዝተወጠነ ናይ ትሕቲ ቅርፂ መደብ እቲ ኣብ ዓለም ሓደን እንኮን ዝዓበየ ብወዲ ሰብ ክስራሕ ዝተባህለ ማይ ዘተሓላልፍ ስራሓት እዩ ካልእ ዝወዳደሮ ዝኾነ ናይ ማይ ስራሓት የለን እዚ ኣብቲ ሃገር ናይ 4345 ኪሎ ሜትር ዝርግሕ ኣለዎ ክግምጋምን ከሎ ካብ ለንደን ናብ ኒውዮርክ ኣሜሪካ ዘሎ ርሕቀት እዩ ብሰለስተ ዝተፈላለያ መገድታት ድማ ኣብ ዕላሙኡ ይበፅሕ ሓደ በቲ ገማግም ዝሓልፍ እቲ ካልኣይ ብማእከል እቲ ሃገር ዝስንጥቕ እቲ ሳሳይ ድማ በቶም ኣብ ምዕራብ ዝርከቡ ጎቦታት ዝሓልፍ እዩ እዚ ትሕቲ ቅርፂ ኣሸሓት ኢንጂነራት ዘሳተፈ ንልዕሊ 50 ዓመታት ሓሳባት ዝፈሰሶን መደባት ዝተሓንፅፀሉን ኮይኑ ንኽስራሕ 70 ቢልዮን ዶላር ገንዘብ ዝሓትት እዩ እዚ ንኽትግምቶ ዘደንዝዝ እዩ እቲ ማይ ካብቲ ብብዝሒ ማይ ዝርከቦ ደቡባዊ ክፋል ቻይና ብፍላይ ካብ ያንግሲ ዝተባሃለ ዓብ ሩባ ናብቲ ድሩቕ ዝመሬቱ ሰሜናዊ ክፋል ቻይና እዩ ክግዕዝ ውሑድ ማይ ዘይኮነ ነፍሲ ወከፍ ዓመት 44.8 ቢልዮን ኪቢክ ሜትሮ ዝዓቐኑ ማይ እዩ ክሰግር እዚ ክግለጽ እንከሎ ን18 ሚልዮን ዝኸውን መሐንበሲ ናይ ኦሎምፒክ ወላ ንሓንቲ መዓልቲ ትኹን ብዘይምቁራፅ ንዓመት ሙሉእ ክመልእ ዘኽእል ማለት እዩ ኣብ 2022 እተን ማእከላይን ምብራቓውን መተሓላለፊ ማይ 50 ቢልዮን ኪቢክ ሜትሮ ማይ ናብቲ ሰሜናዊ ክፋል ቻይና ከብፅሓ ኽኣላ ካብዚ 140 ሚልዮን ህዝቢ ማይ ክረክብ ጀመረ ማይ ሲኢነን ዝፀንሓ ከም ቤጂን ዝኣመሰላ ከተማታት በዚ ማይ ተረጋግኣ ተደምሲሶም ዝነበሩ ሕርሻታት ከም ብሓድሽ ተንስኡ ብዝኾነ መዐቀኒ እዚ ሓደ ካብቶም ዝበለፁ ህንደሳዊ ዓወት ዝተጓናፀፈ ናይ ዘበና ትሕቲ ቅርፂ እዩ ብኣሸሓት ዝቕፀሩ ዓበይቲ ቱቦታት ትሕቲ እቶም ንኽፋሓሩ ኣፀገምቲ ዝኾኑ ኣኻውሕ ጎቦታት ተቐመጡ ብኣማኣይት ዝኾኑ ሩባታት ዘሰጋግሩ መንገድታት ተሃንፁ ገለ ከተማታት ነዚ ማያት ንኸመሓላልፍ ተባሂሉ ካብ ዝነበርኦ ተወንቂረን ናብ ካልእ ጋዓዛ እዚ ኩሉ ግን ብዘይዝኾነ ብድሆ ተሰጊሩ ማለት ኣይኮነን እቲ ንኣሸሓት ኪሎ ሜትራት ዝመሓላለፍ ዝነበረ ማይ ከይተበከለ ፅሬቱ ዝሓለወ ኮይኑ ንክኸይድን እዚ ንዕኡ ተባሂሉ ዝተሰርሐ ቱቦታት ከ ነዚ ዓቐን ማይ ፀቕጢ ክፃወሮ ክኢሉ ዶ ዝብል ክኸውን ከሎ እዚ ስራሕ ኣብ ምዝዛሙ ድማ ኣሰንባዲ መፅናዕቲ መፀእ ኩሉ ዘበርከትዎ ስራሕ እኹል ኣይኮነን ነይሩ እቲ ምድረ በዳ እናገፍሐ መፀ ወላ እኳ እዘን ኣብ ሰሜናዊ ክፋል ዝርከባ ከተማታት በዚ

ካብ ደዋው ክፋል ዝመፀ ማይ እንተተረጋግኣ ከምሲን ግን ከቋርፅ ኣይከኣለን። ነዚ ብዝቐልጠፈ ንምግታእ ድማ ክቃላጥፋን ካብ ካልእ ዘይነፅፍ ማይ ብብዝሒ ማይ ክሰዱን ነይርዎም። ነዚ ንምትግባር እዞም ኢንጂነራት ኣተኩሮኦም ናብቲ ናይ ውቅያኖስ ማይ ኮነ እዚ ክነፅፍ ዘይክእል ብምዃኑ ድማዮም መሪፆሞ።

ግን ቅድሚ 20 ዓመት ንዝኾነ ኢንጂነር ማይ ናይ ውቅያኖስ ተጠቂመ ንምድረ በዳ ናብ ልሙዕ ከባቢ ክቕይረ እንተትብሎ ምስ ሓቐካ ነይሩ። ምኽንያቱ ማይ ባሕሪ ንዝተንከፎ ነገር ከባላሽዎ ይዝረአ። ንኣብነት ኣብ ሑፃ ምስ እተፍስሶ ነቲ መሬት ኣድሪቑ ብድሕሪ ሕጂ ዝኾነ ተኽሊ ከብቆል ከም ዘይክእል ዝገብሮ። ካልእ ብድሕ ዝገብሮ ነገር ድማ ናይ ባሕሪ ማይ ካብቲ ፅሩይ ማይ ብ2.5 ሚኢታዊት ይኸብድ። እዚ ቁፅሪ ክንሰምዖ ቀሊል ይመስል ይኸውን፣ ግን እዚ ክብደት ዘለዎ ማይ ን10 ኪሎ ሜትራት በቲ ቱቦ ክመሓላለፍ እንከሎ ነቲ ውሽጣዊ ክፋል ናይቲ ቱቦ ክፍሕፍሖ ይዝረአ። ብተወሳኺ ብዘይ ዕረፍቲ እቲ ማይ ስለ ዝመሓላለፍ እቲ ቱቦ ክረስንን ፀቕጢ ድማ ክፈጥርን ጀመረ። እዚ ጨዋ ማይ ድማ ነዚ ሓፂናዊ ቱቦ ከመርቶ ጀመረ። ካልእ ተወሳኺ ፀገም ድማ ነይሩ። እዚ ብፍልይ ዝበለ ኣብነት ክግለጽ እንከሎ ሓንቲ ኣውቶቡስ ብዙሓት ሰባት ፅዒና ብፍጥነት እናተጓዓዘት እንከላ ሃንደበት ኣውቴስታ ፍሬኖም ዝሕዝ ኩሉ እቲ ተሳፋራይ ሓይሊ ብዘለዎ ቕልጣፈ ንቕድሚት ክንቆትን ክምናዕን እዩ ዝረአ። ልክዕ ከምዚ ዝተገልጸ ድማ እዚ ናህሪ ዘለዎ ብቱቦ ዝጓዓዝ ዘሎ ማይ እቲ ዝጭንጉዖ መሳርሒ ሃንደበት ምስ ዘቋርፅ እዚ ብቢልዮናት ሊትሮታት ዝግመት ቅልጡፍን ክብደት ዘለዎ ማይን ናበይ ከም ዝኸይድ ጨኒቕዎ ምስቲ ኣብ ጥቕኡ ዘሎ ቫልቮላይ ዝራፅም። እቶም ኢንጂነራት ነዚ ምስ ተዓዘቡ ነቶም ዘለዉ ቱቦታት ብኻልእ ሓድሽ ነዚ ዝፃወር ቱቦ ክትክእዎዮም ጀሚሮም።

ቻይና ንሓይሊ ክብደትን ጨውን ናይ ዝማይ ዝፀወር ቱቦ ከተፍሪ ተገደደት። ንሓይሊ ናይቲ ማይ ብኮምፒዩተር ዝቋፃፀር መደበራት ኣብ ዝተረሓሓቐ ቦታ ተደኮነ። እዚ ኣብ ክንዲ እቲ ማይ ሓይሊ ሓዊሱ ብሓደ መስመር ዝጓዓዝ ብኸፊል እናተጎጀለ ግቡእ ሸፈነ ማይ ንኽስደድ ኣኽኣሎ። ሓደሽቲ ንወጥሪ ናይ ዝማይ ብቕልጡፍ ኣለልዮም ዝሕብሩ መሳርሒታት ኣብዚ ቱቦ ተገጥሙ። እዚ ቅድሚ እቲ ቱቦ ዓቕሊ ኣፅቢቡ ዝትኮስ ኣናይ ቱቦ ድኺሙ ከም ዘሎ ኣለልዩ ብቕልጡፍ ንኽቕየር ይሕግዝ። እዚ ኩሉ ቴክኖሎጂካዊ ስራሓት ቅድሚ ኣሚኖም ኣብ ግቡእ መዓላ ምውዓሎም ብግቡእ ንኽፍተን ደረኽዎ። ኣብ ክንዲ ብቐጥታ ንዕኡ ዝፍትንዎ ልክዕ ከምኡ ስራሓት ብምድላው ክፍትንዎ ወሰኑ። እዚ ናይ ምፍታን ዕድል ድማ ካብታ ናይ ገዛእ ርእሳ ፀገም ናይ ማይ ዘለዋ ሃገረ ዒራቅ እዩ መፅኡ። ኣብ 2025 ቻይና ናይ 2.5 ቢልዮን ዶላር ምዛ ሃገር ውዕል ኣተወት። እቲ ሸቶ ናይ 950 ኪሎ ሜትር ቱቦ ካብ ወሽመጥ ፋርስ ናብ ናይ ዒራቅ ምድረ በዳ ንምዝርጋሕ እዩ። ልክዕ ከምቲ ናይ ቻይና ኩሉ መሳርሕን መቆፃፀሪ ዘለዎን ኮይኑ ድማ ተዘርግሐ። እዚ ብቐጥታ ካብ ውቅያኖስ ማሒዙ ብኣዝዩ ብርቱዕ ምቆት ዘለዎ መሬት ዝሓልፍ እዩ። ዒራቅ ግን ንዝስተ ማይን ንሕርሻን ዘይኮነት ነቲ ጎልጎል ናይ ዘይቲ ነዳዲ ዝኾነ እያ ክትጥቀመሉ ደልያ። ምክንያቱ እዚ ጎልጎል ናይ ዘይቲ ነዳዲ ምስ ኣረገን ዝጭንጉዖ ፀቕጢ ምስ ወሓዶን እቲ ዘይቲ ባዕሉ ምጓዓዝ የቋርፅ። ቅድሚ ሕጂ ነዚ ንምብርታዕ ዝትግበር ነበረ መስርሕ ፅሩይ ማይ ብታሕቲ እዚ ቱቦ ናይ ዘይቲ ከም ዝጭንጓዕ ይግበር እሞ እዚ ነቲ ኣቋሪፁ ዝፀንሐ ዘይቲ ከም ዝወፅእ ይገብሮ። ዒራቅ ብዙሕ ዘይቲ ካብ መሬት ንምዝቋዕ እቲ ኣገዳሲ ዝበሃል ፅሩይ ማያ ክትጥቀም ፀኒሓ። ነዚ በቲ ናይ ወሽመጥ ፋርስ ዝኾነ ጨዋ ማይ ብምትካእ ብቢልዮናት ኪቢክ ሜትር ዝቁፀር ፅሩይ ዝስተ ማይ ክትዕቅብ ከኣለት። እዚ ፅሩይ ማይ ናብ ህዝቢ ሕርሻታትን ከተማታትን ክዝርጋሕ ጀመረ። ነዚ ኣብ ግብሪ ንምውዓል ዝተኸየደ ኢንጂነራዊ ኣሰራርሓ ቀሊል ኣይነበረን።

እቶም ንነዊሕ ኪሎሜትራት ዝዝርግሑ ቱቦታት ኣብዚ ብርቱዕ ምቆት ዘለዎ ምድረ በዳ ንክዝርግሑ ንፀቕጥን ብርትዕን ናይ ዝማይ ዝቆፃፀሩ መደበራትን ቴክኖሎጂታትን ተሃንፁ። እዚኦም ኣብ ሓደ ቦታ ኮይኖም ነዚ ኣማኢት ኪሎ ሜትራት ዝጓዓዝ ማይ ክቆፃፀርዎ ከም ዝኽእሉ ኮይኑ እዩ ተሰሪሑ። እዞም ትቦታት ነዚ ጨዋ ማይ ንኣሽሓት ኪሎ ሜትራት ተሰኪሞም ከም መሓላልፉ ካብ ከኣሉ ተጻሪ ድማ እቲ መዋእልና ክብዳህ ይኽእል ኢልና ሓሲብናዮ ዘይንፈልጥ ምድረ በዳታት ማይ ክረክብ ካብ ኣኽኣልዎ እዚ ተኣምራት ኢልና ጥራሕና ክንገልጾ ንኽእል።

ቻይና ድማ ነዚያ ኣብ ሃገራት ትፅዕረሉ ዘላ እዛ ሃገር ብፉሉይ ነዚ ታክላማካን ዝተባህለ ምድረ በዳ ዓሊማ ልሙዕ ቦታ ክትገብሮ ወሰነት። ናይዚ ምድረ በዳ ስፍሓት ክንዲ መላእ ፈረንሳን ጀርመንን ተሓዋዊሰን እዩ ዝመጽእ። እዚ ተጻባኢ ምዃኑ ዝንገረሉ ምድረ በዳ ታክላማካን ትርጉም ስሙ ምስ ኣትኻ ምምላስ የለን ማለት እዩ። ስም ይመርሕ ጥዋፍ የብርህ ከም ዝበሃል ድማ ናይዚ ምድረ በዳ ኩምራ ሕፃ 300 ሜትሮ ንላዕሊ ይበጽሕ። እዚ ካብታ ኣብ ፓሪስ እትርከብ ግንቢ ኣይፈል ዝነውሕ ማለት እዩ። ቻይና ነዚ 345 ኪሎ ሜትር ስፍሓት ዘለዎ ምድረ በዳ ሓምላይ ክትቅይሮያ ወሲና። ሕልፍ ሕልፍ ኢላ ዘይኮነት ነዚ ኣግራብ ክድኩኖ ጻዕቂ ዘለዎን ንመላእ ዘበን ዝቕጽል ልሙዕ ቦታንያ ክትቅይሮ ወሲና። እዚ ዓብ ውጥን ኣብ ወርሒ ሕዳር 224 እዩ ተዛዚሙ። እቲ መስርሕ ድማ ነዚ ይመስል። ነቲ ክትከለሉ ዝተወሰነ ከባቢ ብሓያል ናይ ምጭንጓዕ መስርሕ ማይ ከተፅግቦ ምፅዓር እዩ። እዚ ንተኽሊ ናይ ምስታይ መስርሕ ብመስኖ እዩ ዝትግበር ነይሩ። ቀጢን ቱቦ ብምዝርጋሕ ብልክዕ ኣብ ነፍሲ ወከፍ ተኽሊ ዘድልዮ ዓቐን ማይ ይዕንግላ። ጥብ ዝበለት ማይ ኣብ መዓላያ ትውዕል ነይራ፣ ምክንያቱ ኣብ ምድረ በዳ ማይ ብሻላ ማላ ምክዓው ዋጋ ይዘሕትተካ። እቶም ኣብዚ ምድረ በዳ ክትከሉ ዝተወሰኑ ኣትክልቲ ብግቡእ ተመርሚሮም እቶም ድርቂ ክፃወሩ ዝኽእሉ ተባሂሎም እዮም ተተኺሎም። ብተወሳኺ ሰራውር ናይዞም ኣትክልቲ ንውሽጢ ናብ ኩሉ መኣዘናት ክውርወርን ማይ ክእክብን ዝኽእል እዩ። ኣብ ነፍሲ ወከፍ ናይዚ ምድረ በዳ ኣትክልቲ ክበቁል ምስ ጀመረ እቲ ካምሲን ክገድፎን ሑፃ ድማ ኣብ ዘለዎ ክቐውምን ጀመረ። ኩነታት ኣየር ናይዚ ከባቢ ድማ ንእለቱ ተለወጠ። ንፋስ ቀነሰ፣ ጠሊ ኣብዚ ቦታ ክፍጠር ተራየ። በብቕርብ ድማ እዚ ከባቢ ሓደስቲ ንመግቢ ዝጠቕሙ ኣትክልቲ ከፍሪ ጀመረ። ብተወሳኺ ቻይና ነቲ ብዙሕ ፀዓት ዝወስድ ነበር ሓይሊ ብፀሓያዊ ፀዓት ከም ዝትካእ ገበረቶ። ከምቲ ኣብ መጀመርታ ዝገለጽናዮ እቲ ካብ ውቅያኖስ ዝመጽእ ዝነበረ ማይ ጨዋም ብምዃኑ ንኽልተ መዓላዮም ዝጥቀምሉ ዝነበሩ፣ እቲ ዝተጻረየ ማይ ንህዝቢ፣ ሕርሻ ከምኡ ድማ ነዚ ኣብ ምድረ በዳ ዝደኮንዎ ኣትክልቲ ክጠቅም ከሎ፣ እቲ ካብኡ ዝወፀ ጨው ድማ ንዕዳጋ ክቐርብ ጀመረ። ዝድርበ ነገር ኣይነበሮን፣ ኩሉ ኣብ መዓላይ ዝውዕል ነይሩ። ብሳተላይት ዝተሰነደ ስእሊ እዚ ቦታ ዓመታዊ ተኣምራታዊ ለውጢ ከም ዘምፀአ የመልክት። ቻይና ነዚ ምድረ በዳ ብምልዋጣ ጥራሕ ቀሲን ኣይዕረፈትን። ጎኒ ጎኒ እዚ ኣብ ካልእ ከባቢታት ሰሜናዊ ክፋል ናይ ሃገራ ዓብ መደብ ሓንፂፃ ክትሰርሕ ኣጸኒሓ።

እዚ መደብ ካብ 1978 ዓመተ ምህረት ጀሚሩ ክሕሰበሉ ዝጸንሐ ኮይኑ ኣብቲ ማይ ዘይርከቦ ሰፋሕቲ ከባቢታት ናይ ሰሜናዊ ክፋል ቻይና ኣግራብ ምትካል እዩ ልዕሊ 66 ቢልዮን ኣትክልቲ ክትከል ተወሰነ። ነዚ ድማ ኣብ ዓመተ 2022 ሙሉእ ብምሉእ ኣጻፈፈቶ። ቻይና እዚ ንዓሰርተታት ዓመታት ዝፀዓረትሉ መደብ ነቲ ቅድሚ 9 ዓመታት ዝነበረ

ሰላምታና ይብፃሕኩም። ኣብ ርሕቕን ቀረባን ኣብ ውሽጢን ወፃእን ትርከቡ ክቡራትን ክቡራን ተኸታተልቲ መደባት ናትራን ከመይ ቀኒኹም? ናትራን ናብኹም ነብለሉ ሰዓትና ኣኺልሎሞ ክሳብ ምፍፃምና ክትከታተሉና ድማ ዕድሜና እዩ። ናይ ሎሚ ተሕሶና ኣብ ንኡስ መደብና ዓለም ስነ ጥበብ ብልምቢ ኮምፒተራይዝድ ሙዚቃ እንብሎ ብከመይ ዝስራሕ እንታይ ከፍልይነቱ ብሓባር ክንከታተል ኢና። ኣብ ንኡስ መደብና ዘዋርድ ካሜራ ኣእምራ እውን ምዕባላ እውን ስንክልና ዘለዎም ዜጋታት ክወሃቦም ዘለዎ ግቡእ ክንክን ከመይ ይኸውን ብዓብኡ ድማ ኣብ ዝሓለፈ ኣብ ፌስቲቫል ኤክስፖ ዘቕረብዎ ምርኢትን ንዑ ዝዳተሰትሕሱ መደብን ክህልወና እዩ። ብዘይኩ ኣብ ንኡስ መደብና ፍኖተ ህይወት ካብ ኣቦኣ ሞያ ቸክሊስታ ወሲዳ ክሳብ ሎሚ 18 ዓመታት ኣብቲ ሞያ ጥኒሓ ዘላ ጓል ኣንስተይቲ ተሞክሮ ብሓባር ክንካፈልና። ብዘይካ ዘይ ንኡስ መደብና ዳኣሳስና ድማ ብሰንኪ ምውሳኽ ናይ ፅፍሒ ባህሪ ኣብ ዓለምና ማለት እዩ ኣብ መጻኢ ክወሓጣ ዝኽእላ ከተማታት በዓል መን ይኮና፣ ብዓብኡ ድማ ብሰንኪ ዓለማዊ ዋዒ ዘጋጥም ዘሎ ባህርያዊ ኣሰቃቂ ሓደጋታት እንታይ ይመስል ብሓባር ክንዕዘብ ኢና። ፋኒ ክሊፕ ከምኡውን ሳውኑን ኣካል ትሕስ መደብና እዮም። ቅድሚ ኩሉ ግን ከም ትወትሩ እንገብሮ ትሕስ መደብና ብደርፊ ክፍልሚ ሞ ናብዛ ትቐፅል ደርፊ ከስክረኩም ሰነ ምክህታል

ናትራን ይኹም ኣብ ምክታል ትርከቡ ክቡራትን ክቡራን ተኸታተልትና ንሕጂ ድማ ንኡስ መደብና ዘዋሪት ካሜራ ተቐሪባላ። ሎሚ ዘዋሪት ካሜራና ኣእምራውን ምዕባላኣውን ስንክልና ምስኡ ዝነብሩ ዜጋታት ማለት እዩ ናብኦም ገፅናና ከነብለኩም ክወሃቦም ዝግብኦ ግቡእ ክንክን ከመይ ይኸውን እቲ ግቡእ ኣለን ክንክንን ምስ ዝግበረሎም ምንታይ ዓይነት ለውጢ ከምፅኡ ይኽእሉ ተመክሮ ናይ ክልተ ወለዲ ከምኡውን ናይ ሓደ በዓል ሞያ ውን ብዛዕባ እቲ ስንክልና ማለት እንታይ ዓይነት ስንክልና ምዃኑ እንታይ ዓይነት ክንክን ከ የድልዮ ሓፈሻዊ ሓሳብ ክንህበኩም ኢና። ክቡራትን ክቡራን ተኸታተልትና ብዓብዪ ክንርድኦ ዘለና ግን ስንክልና ማለት ዘይምኽኣል ማለት ኣይኮነን ግቡእ ኣልያን ክንክንን ምስ ዝወሃብ ወላ እውን እቲ ኣይክእልኒ እዩ እትብሎ ኣዝዩ ብሉእ ስራሕ ከፍሪ ይኽእል ሞ ኩላትና ኣብ ግምት የእቲና ክንዓይን ክንከይድን ይግባኣና። ናብታ ትሕሶ መደብ ከስክረኩም ካብኣ ንቐስሙ ኸ እንታይ ይኸውን ብሓባር ንከታተል ናብ ንኡስ መደብና ዘዋርት ካሜራ ከስክረኩም።

0: ተጫውሶ ጠመተ ሕብረተሰብ መሰረቱ ምርካብ ይዛረቡ ንሳቶም እንታይ ሰበብ ይዛረቡ ንሳቶም እንታይ ሰበብ ኣብዚ ሓበር
1: ወይዘሮ ህድኣት ጸጋይን ኣቶ በረኸት ሃይለን ወለዲ ናታን በረኸት እዮም። ናታን በረኸት ምስ ኦቲዝም ዝነብር ዕድመ ኮተትና በፂሑ ዘሎ መንእሰይ እዩ። ናታን ብህፃንነቱ ደረት ኣልቦ ዋዒ የንፀባረቀ ከም ዝነበረ ወለዱ ይዝክሩ።
2: መጀመርያ ብዘይ ኣፍልጦ ብዙሕ ከቢድ ኢና ሕሊፍና። ኣፍልጦ ይነበረን በቃ ከምዚ ዋዒ ጥራይና ንቡ ነርና ይፅይቕ ቆልዑ ትነክስ ንብረት መፃወቲ ድሃብ ክዮ ፋሕፋሕ ብሎ ድሓር ብዕንጨይቲ ይፃወት ዝኾነ ኣይራዳእ በይኑ ክፃወት ይደሊ ተዛሪብ ክዮ እታ ድሓ ሰባት ተዘይኮይኑ እስ ክድበል ክዮ ኣይገብራን ድሓ ሰባት ጥራይ ክገብር ዘለዎ ድሓር በቃ ካብ ፓላሶ ይነጥር ካብ ልዕሊ ዚንጎ ይነጥር ካብ ልዕሊ ዚንጎ ምስ ነጠረ ኢዶ ተቐዲዱ ነይሩ ሓሙሽተ ጋንሽ ተሰፊዩ እዚ ግን ዋዒ ጥራይ ድብሎ ንከምኡስ ይሃብኮን ድሓር መሊሶ ከዓ ካብ ፓላሶ እንዳሰብ ምስከና ካብ እንዳ ኮርያ ነጢሩ ክልተ እጋሩ ጅማውቲ ተተንኪፉ ዳርጋ ወርሒን ሰለስተ ሰሙንን ደቂሱ ማለት እዩ ንሕዋቱ መስማር ሂቡ መስሕዋቱ ኮይኑ ኣብ ናይ ኤሌክትሪክ ክእቱ ይፍትን ናይ ምፍታን ኣቕሙ ኣዝዩ ላዕሊ እዩ እንታይ ይገብሮ ኣይፈለጥን እዩ ብዙሕ ከቢድ ኣሕሊፍና ከይፈለጥና ድሓር መጨረሽኡ ግን በቂ ዝወደስ ናይ ኣእምሮ ፀገም ገይሩኣሎ ኢለ ኸይደ ማለት እዩ ማሲ ኣነ ከምኡ ፀገም ዘሎ ናይ በዓል ሳውን ዳውን ሲንድሮም ሲ ከምዚ ብገፆም ዝፍለጡ ጥራይ ድመስለኒ ነይሩ ድሓር ድሕሪ ክንደይ ፃዕሪ ግን ኣብ ሕክምና ኣርእዮ ተራእዩ ናይ ስነ ኣእምሮ ድሕሪ ብዙሕ ፃዕሪ ግን እሱ ናይ ኣእምሮ

0: ወይዘሮ ለምለም መንገሻውን ምስ ዳውን ሲንድሮም ዝተወልደት ውሉድ ዘላታ ኣደያ ክሳብ ጓል 2 ዓመትን 8 ወርሕን ከም ማንም ህፃን እግሪ ተኸላ ታተይበለትን ኣብ ነፍሲ ወከፍ መዓልቲ ዘውፃተን ቃላት ኣብ መዝገብ እናስፈረት ምዕባሊኣ እናተኸታተለት ካብቲ ትነብረሉ ዝነበረት ከተማ ባረንቱ ናብ ኣስመራ መፅያ መዓልታዊ ንቡር ንጥፈታታ ተካይድ ነይራ። ጓል 5 ዓመት ምስ ኣኸለት ብሓገዝ ምኽርሰብ ሞያ ናብ ቅድሚ ትምህርቲ ኣእተወታ። ኣብቲ ፈለማ ካብ ወለዳ ምፍላይ ምስ ሓድሽ ከባቢ ምልምማድ ከቢድዋ ከም ዝነበረ ብዙሕ ፃዕሪ እውን ከም ዘሕለፉ ትዝክር። ወይዘሮ ለምለም ማሕበር ዝወሰዶ ነዞም ዜጋታት ብዝሊት ናይ ምስልጣን ተበግሶ ኣዝያ ተድንቕ። ብዝያዳ ግን ኣብ መጻኢ ህወቶም ክረብሕሉ ዝኽእሉ ንምዕባለ ኣእምሮኦም ሓጋዚ ዝኾነ ዝተፈላለየ ስልጠናታት ተዝወሃቦም ዝያዳ ኣድማዒ ምዃነ ዝብል ርእይቶዩ ዘለዋ። ወለዲ ከምዚ ዓይነት ስንክልና ዘለዎም ቆልዑ ብዛዕባ ክኽተልዎ ዘለዎም ቀኑ ኣገባብ ድማ ከምስ ትገልጽ።
1: ጓለይ ከምዚ ዓይነት ስንክልና ከም ዘለዋ ጓል ዓመትን ከላ የ ፈሊጠ ቅድሚኡ ግን ዝኾነ ማለት ካብ ተመኩሮካ ካብቲዮም ቀዳሞት ደቅኻ እንዲኻ ትሪዮ ካብኦም ዝሕሊላትኒ መጀመርታ ፅቡቅ እያ ትምዕባለታት ነይሩ ማለት እዩ። ካብ 6 ወርሒ ገለ ትገብር ፅቡቅ እዩ ነይሩ ትምዕባለታት። ብድሕሪኡ ግን ድሕሪ 6 ወርሒ እቲ ክትንቀሳቀሶ ገለገለ ትጅምር ዝነበረት ንድሕሪት ተመሊሱ ማለት እዩ። እንታይ ኮፍ ጥራሕ ክትብል ጀሚራ ድሓር ጓል 9 ወርሒ ምስ ኮነት ሓደ ካብ ተመኩሮካ እቲ ኣስናን ደንጉዩ ምምፃእ ማለት እዩ። እንታይ ኮይኑ እቲ ባባ ማማ ዝብል ዝነበረ ከዓ ተቋሪፁ ሕጂ ደቀይ ማለት ናይ ዝኾነ ኣብ ደቀይ ጥራሕ ዘይኮነስ ኣብ ዝኾነ ካብ 5 ወርሒ ክሳብ 6 ወርሒ ዘሎ እዩ ቆልዓ ባባ ማማ ክብል ዝጅምር። ንሳ ግን ኣብ 7 ወርሓ ድያ 8 ወርሓ ኣቢላ ባባ ባባ ጀሚራ ማለት እዩ። ሕጂ ነዚ ዝሕታለ ዝምስራእኹ ንሕክምና ይወስዳ ንስ ወሰድኩዋ ጓለይ ከምዚ ከምዚ ኮይናትኒ ብሓርሽዑ ኒሞንያ ተሓም ቀዳማይ ዓመታስ ኣብ ሆስፒታል ይሕሊፈ እያ ኒሞንያ ምስ ሓመመት ንሆስፒታል ይኣትሞ ሓደ ንእሽተይ ዶክተር ክንዳኹም ዝኸውን እዩ ዝፈልጣ ማለት እዩ። ማማ ጓል ክስታይ ምዃና ትፈልጥ ዶ ኢልና ኣይፈልጥ ኒ ዝወደይ ገደለዮ እንታይ ተሓሚማ ትብሊ ቶንሲል ኒሞንያ ከ ኢሎም ንገለይልዮ ማለት ሓናዊ ፅንሕ ንገለይሉ ሽዑኡ መፅኡ ይነግረኒ ድሕሪ ሽዑ ድሕሪ ወሪድካ ክትቅበለ ኢኻ ኣምፁ እኒ ኢሎም ካ ይኮነ ናምፅኢካዮም ዓለም ስብዓልካ ኢኸ ኣርኢካዮም ማለት እዩ። ስለዚ መርሓባ ኢለ ተቐቢሉ ዮ ብለኪ
0: ወላዲት ናታን ዝኾነት ወይዘሮ ሕድኣት ኣቐዲማ ሰኣናፍለጦ ትኽተሎ ዝነበረት ጉጉይ ኣገባብ ኣወጊዳ ስንክልና ውሉዳ ብሓገዝ ሞያውያን ክትብድህ ተበጊሳ። ወላዲኡ ኣቶ በረኸት እውን ልክዕ ከማ ስንክልና ውሉዱ ኣሚን ኢሉ ክቕበልን ንምሕጋዝ እውን ተበግሶ ክወስድን ዝሕለል ጻዕሪ ኣካይዳ። ናብ ቤት ትምህርቲ ሓደ መስከረም ክፅምበር ብዝወሰድዎ ውሳነ ድማ ትምህርቲ ሓደ ኢሉ ፈሊሙ። ኣብ ቤት ትምህርቲ ሓደ መስከረም ዝተቐበልዎ ምምህራን እውን ይሓመቑን ብቐረባ እናተኸታተሉ ልክዕ ከም መዘነኦም ኣቕሪቦም ሓልዮትን ፍቕርን ደገፍን ኣርኣይዎ። ወላዲቱ ወይዘሮ ህድኣት ስለቲ ዘርኣይዎ ተገዳስነትን ሓልዮትን ፍቕርን ኣዝያ ተመስግኖ ንሳ እውን ናብ ቤታ ዝግባእ ክትትል እናገበረት ናብ ዝሓሸ ናይ ምብሃል መድረኽ ከም ዝበፅሕተ ትገልጽ። ክፈልጦ እትደልዮ ደጋጊማ እናኣረድአት ድሌታቱ ብዝግባእ ፈሊጡ ብኣገባብ ክሓትት ክኽእል ብሜላ እናመሃረት ምስ ውሉዳ ኣብ ፅቡቕ ናይ ምብሃልን ምርድዳእን መድረኽ በፂሓ።
2: መጀመርያ ክሓብኦ የብሎምን ናፅነት ክህቦም ኣሎ ኣብ ዝኾነ ክሕወስ ኣለዎም ጠቕ ፈጥርሎም የብሎምን ኣብ ዝኾነ ናይ ፋሚሊ መደብዲ ኣብ ዝኾነ መደባዲ ሒዞሞም ክወፁስ ኣለዎም ክዘናግዕዎምስ ኣለዎም ድሕሪ ፀቕ ተፈጢር ኩሎም እንዳደኸሙ እዮም ድኸዱ እንዳደኸሙ ዋላ ንግዜ ኣደገ ወፂኦም ሲ ትሑታት ኮይኑ ነብሶም ዝስምዖም

0: ብፍላይ ኣብዛ ትራፕ ምስኣተዉ ሕጂ ትሪኦም ኣብዚ ሳዕስዒት ምስኣተዉ በቃ ምሽ ሕጉሳት በቃ ልዕሊኦም ስለ ሓደ የለን ሓቆም እዮም ከዓ የለን ሓደ ልዕሊኦም
1: መንእሰይ ናታን ኣብዚ እዋን እዚ ምስታ ኣብ ፌስቲቫል ኤክስፖ ምርኢት ተልሂት 9 ብሄራትና ዘቕረበት ጉጅለ ብምዃን ናይ ተልሂት ስልጠና ይቐስም ኣሎ ወላዲቱ ኣብቲ ፈለማ ናብዚ ስልጠና ክኣቱን ከሎ ዝነበረ ህሞት ክትዝክር ከላ ምዚ ሎሚ ዘለዎ ደረጃ ኣዝዩ ፍልሊ ከም ዘለዎ እያ እትገልጽ ኣብ ቤቱ ድሌት ይኹን ባህጊ ናይ ሳዕስዒት ኣይነበሮን ከተምፅኦን ከላ እውን ብባእሲ ከም ዝተፈላለዩ ትዝክር ሎሚ ግን ካብቶም ብፅቡቅ መሊኾሞ ዘለዉ ህፃናት ኮይኑስ ፅቡቅ ምንቅስቃሳት እውን የርኢ ኣሎ ወላዲ ናታን ኣበርክቶ ማሕበር ኣእምሮኣውን ምዕባልኣውን ስንኩላን ኤርትራ ርድኢቱ ኣብዘ ስንክልና ንክዓቢ ብዝግባእ ውሉዱ ክከናኸንን ክርዳእን ክኽእል ልዑል ከም ዝኾነ ይገልጽ
2: ኣብዚ ሕጂ ዳርጋ ንሕና ኣብቲ ማሕበር ካብ ናእቲ ጀሚሩ ዘሎቲ ኣበርክቶ ኣባናን ኢና ሕጂ ንሪኦ ንባዕለቲ ኣፍልጦ ብዛዕባ ናይቲ ስንክልና እቲ ኣፍልጦ ዝሃቡና በቲ ዝቡኻ ፀዊዖም ጎስጓስ ይኹን ዋላ በቲ ኣብ ኣኼባ ተብሎ ዋላ እቲ ዝገብርሎም ዘሎ ኣብ ሰዓት እዚ ዋላ ንባዕላ እዛ ቴራፒ እዛ ሳዕስዒት ገለ ኢሎም ክሳይ ዘበልዎሲ ኣብቲ ባህር ናይ ወድና ና ንመፅእ ሕጂ ማዕረ ኩሉ ጭዋራቱ ከይተረፈ ዝቐዝቦ ነይሩ ካብ ምንታይ ቆንዝቦ ሕጂ ኣይትፈልጦና ሃሳ እግሩ ንእሸ ከለካ ተንቀሳቀሱ ጉየ ገለ ትብሎ ንሽ ምጉያ ይፈቱ ግን ብርከ ይሕምኒ እግረ ይሕምኒ ገለ ብዙሕ ነገራት ክሳይ ዝገብረካ ነይሩ ማለት እዩ ኣብ ሰዓት እዚ ግን ኣብቲ እቲ መፍትታሕ ነፍሲ ርኢናዮ ማለት እዩ እቲ ኣብዚ መጀመረ እዚ ናይ ምንቅስቃስ ሳዕስዒት ኢሎም ዝሰበሉሎም ዳሕርቲ እታሕዛ ንባዕሉ በዓል ካሕሳይ ካልእ ኣብቲ ናቶም ሙዳእትዮም እዮም ክሳይ ዝገብርዎም ሕጂ እቲ ዝህብዎም ንሳቶም ምስቲ ቆልዑ ዘለዎም ቅርበት ንዖም እንታይ ገብሮም ኣሎ ሕጂ ሞራል ህቦም ማለት እዩ ትውላና ንባዕሉ እታ መጀመርያ መዓልትስ ኣይፈቱን እዩ ዋላ ኣብ ዝኾነ ወላ ውራይ ሃሊናስ ኣይኣትወልካኒ ኣብቲ ዳስ ተኸዊሉ ይድውዕል ነይሩ ብን መሊቑና ከይድ ክዳን ምስ ቀየረ ተኸዊሉ ዝውዕለካ ካብ ገዛ ይወፅእን ነይሩ ሕጂ ከምዚ ምስ ረኣናዮ ግን ብዙሕ ነገራት ርኢና ኣሉ ጭወላ ትፋታታሕ ጀሚሩ ደስ ኢሉዎ ወላ ገዛ ተመሊሱ ሕጂ ስፖርት ከዘውትር ጀሚሩ በዕሉ ማለት እዩ ብዙሕ ዓይነት ስፖርት ንቀሳቀስ ኣብቲ ገዛ ኣብ ትምህርቱ ንባዕሉ እቲ ኣእምሮ ምስ ተፈትሐ ድሌት ትምህርቲ ነበረን ከም ዝበልኩ ከይጥራ ዘጥፍ ወላቲ ፔሮ ርሳር ዝኾነ ነገር ኣቢሉ ዝመፅ ነይሩ ከይድወ ዝመፅ ነይሩ ሃንደ በዘይ ተፀበናዮ ውፅኢታት ኣብ ትምህርቲ ንባዕሉ ድሌት ነቲ ትምህርቲ ንባዕሉስ ብሂግዎ መፂ ዋላ መዚ ምንቅስቃስ ንባዕሉ ሕጂ እቲ ስፖርት ደስ ኢልዎ እጂ ምሰራሕ ኣብቲ ገዝኡ ምስቲ ብዝንቀሳቀሶ በቃ ብድሌት እንዳጎየ መፅእ ናብ ክሰደካ ተኮይነ ግን ካልእ ነገር ትብለካ ዴካ ክሰማዕ ኣለካ ዋላት ናይ ትምህርቲ ነገር ጎኒ ጎኒ እዚ ከተማልእ ኣለካ ስለ ንብሎ ሕጂ ከይፈተወታ ክገብር ጀሚሩ ልክ ተቐቢልዎስ ወላ ብትምህርቲ እውን ዓብ ለውጢ ካብቲ ፅኢት ናብ ወፃ እዩ ወላ ኣብቲ ቋንቋ ንባዕሉ ሲ ንሕና ደይ ነብሉካ ንብት ተማሂሩ ዘይኮነ ምፅ ወላ እቲ ላንጎጅ ከየምሃርናዮ ናይ ባዕሉ በ ወላ ኣብቲ ቋንቋስ ተውህቦ ፍሉይ ክስተያት ስከርአና ጀሚሩ ማለት እዩ እዚ ሕጂ ዋ እቲ ውፅኢት ኣባና እቲ ውፅኢት ናይቲ ንሕና ከዓ ተረዲእናሉስ ናብቲ ነገራት እስከ በዚ ከዓ ንክዶ ንዝኾነ ነገር ዝበለና ሕጂ ኣይናኣብየና ወላ ንሱ ዘይቅበሎ ነገር በዓልና ኣረዲእና ንወስዶ ሞ እንዳፈትዎ ይኸይድ
3: መጀመርያ እኮ ብዙሕ ይክሉን ነይረ ዳሕራይ ግን ስለ ዝመረና ነገር መምርካሳይ ከዓ ካብኡ እንዳ ሱ ዝበለና ንና በቶም ተምሃሩ ከዓ ድምህሩና ነበሩ ብምካ ብጣዕሚ ፅቡቅ ሓገዝ ገርና ካብ ዝላዕለ ከዓ ክንበፅሕ በፂሕና ኢና ከዓ ብሕጂ እውን ፅቡቅ ክንቅፅል ከዓ ተስፋ ንገብር ንሱ ድመረና ብጣዕሚ ፅቡቅ ካብተን ተንተሊትካ ኩለና ንምሃር 9 ብሄራት ካበንካ 4 ብሄራት ይኽእል ዝያዳ ብሌን ሳሆ ኩናማ ቢዳቤት
4: ሕጂ ምስ ከምዚኦም ቆልዑ ዝነብሩ ስድራ ቤት ንደቆም ክዓፅዎም ዘይብሎም ማለት እዩ ናብ ዝኾነ ክወፁ እንከለዉ ምስኦም ክወፁ ክኽእሉ ኣለዎም ኣነ ሕጂ ስራሕ ወፍር ጓለይ ንስራሕ ሒዘያ ኸይድ ክበፅሕ እንድሕር ኮይነ ሒዘያ ይኸይድ ኣይገድፋኒ ምሽ እዛ ቦርሳና ሒዝና ንስራሕ ንኸይድ ልክዕ ከም ኣሳ ከዓ በዚኣ ቦርሳይ በዚኣ ኢደይ ሒዘአ ዝኸይድ ሕጂ ኣነ ንዕኦም ክብሎም ዝዘ ማለትሰ ካብኣይ ንላዕሉ እውን ኣለዉ ኣነ ልዕሊኦም ፈሊጠ ወይ ገለገለ ኮይነ ዘይኮንኩሲ ደቀንስ ክገድፉ የብሎምን ከውፅእዎም ኣለዎም ከምህርዎም ኣለዎም ወላቲ ናይ ትምህርቲ ገለ ተዘይተኸኣለ ከዓ የዛውርዎም ምፅዋር ብጣዕሚ እዮም ዝፈትዎ ክተውፅኦም

ክትክእል ኣለካ፣ ክትሪዮም ክትክእል ኣለካ፣ ቦታታት ክተላልዮም ኣለካ፣ ኩሉ ነገር ክፈልጡ ክኽእሉ ኣለዎም ማለት እዩ። ሕጂ ንኣብነት ውፅእ ኢሎም ስብገለስ ክወፁካ ክእሉ እዮም፣ ወፂኦም ክምልስልካ ክኽእሉ ኣለዉ። ሕጂ ንኣብነት ዋም ሓቲትክዮም ኣበይ ገዛኸ ኣበይ ቤት ትምህርትኺ ኢልክ ክትሓትዮም ከለኸስ ክምልስልክ ክኽእሉ ኣለዎም። ሕጂ ንኣብነት ሓንቲ መዓልቲ ጓለይ ስደንጌያ ንትምህርቲ ክትከይድ ደልያ ደንጌያስ ማማ ደንጊ ክኒኢላት ንገዲፋት ንወፅያ ብጣዕሚ ከዓ ቁልጥፋት እዮም ከምዝውፅእ ክብሉካ ከለዎ

ኣፈሮ ንሓደ ወዲ ኣስግረኒ ኢላቶ መካይን ምስ በዝሓ ኣስግረኒ ናበይ ኢኺ ዳሃላክ እንታይ ክትገብር ክምሃር ገዛኸ ኸ ደንደን ኢላቶ ሕጂ ድሓረይ ሓራይ ኢሉ ሒዝዋ እንዳኸደት ሓንቲ ጓል ትረኽባ ኣነ ክመላኣልካ ናበይ ኢኺ ዛ ሓፍተ ኢላቶስ ክመሃር ዳሃላክ ክምሃር ኢላታ ማለት እዩ ኣብኣ ኣርኪበያ ግን ናይ ብሓቂ ፅቡቅ ሜርክያ ኩሉ ትፈልጥ ገዛኣ ትፈልጥ ቤት ትምህርታ ትፈልጥ ንመጀመርታ ግዜ ግን ሸዓኣ በሊቋትና ሃይዳ ማለት እዩ ምክንያቱ ደንጎያ እታ ትምህርቲ ስለ ትደልያ ንሳ ኣብኡ የድምዑ ኣየድምዑ ብዘየገድስ ይደልይዋ እዮም እታ ትምህርቲ ማለት እዩ ከረስ ከምዚ ኢሎም ሲ ክምልሱ ክኽእሉ እውን ኣለዎም ካብቲ ዘሐጉሰካ ነገር ማለት እዩ

0: ኣእምሮኣዊ ወይ ምዕባላኣዊ ስንክልና ክበሃል እንከሎ ሓፈሻዊ መግለፅን ኮይኑ ናይ ኣእምሮ ወይ ናይ ምዕባለ ስንክልና ዝገልፅ እዩ። ናይ ኣእምሮ ክበሃል እንከሎ ነቲ ክእለት ምሕሳብ ምስውዓል ምግንዛብ ዝገልፅ ክኸውን እንከሎ፣ ምዕባላኣዊ ክበሃል ከሎ ድማ መብዛሕትኡ ግዜ ምስ ኣካላዊ ኮይኑ ግን ከዓ ነቲ ኣእምሮኣዊ ምዕባለ ተግባራት ዝገልፅ እዩ። ክሳብ ሎሚ ኣብ ሃገርና ኣብ ኦቲዝም ማለት ኣብ ማሕበራዊ ዝምድና ምብህሃል ብተደጋጋሚ ብዘርእይዎ ባህርያት ከም ኣካላዊ ማሰይቲ ምውራድ፣ ዝሕንበብ ነገራት ዝያዳ ምፍታው፣ ቀዊልካ ምጥማት ዝልለም ብሰንኪ ኣብ ጁር ዝፍጠር ለውጥታት ዝፍጠር ኣካላዊ ሓልክታት ዝገድፍ ብኣካላዊ መስሊ ክተለልዮ እትኽእል ዳውን ሲንድሮም፣ ጉድለት ክእለት ሚዛን ምሕላውን ኣብ ምንቅስቓስን ፀገማት ዝረኣየሉ ሰረብራላዊ መልመስቲ ፍራጃይል ኤክስ ሲንድሮምን ዝሓሸ ነፀርታን መረዳእታን ተጣርዩ ከም ዘሎ ሞያውያን ይሕብሩ። ካብዞም ምዝ ስንክልና እዚ ዝውለዱ ህፃናት ኣብ መብዛሕትኦም ክእለት ምግንዛብን ምብህሃልን ዝጎደለ ኮይኑ ንረኽቦ። ኣእምሮኣዊ ስንክልና ጠንቂ ምዕባላኣዊ ስንክልና እዩ። ምዕባላኣዊ ስንክልና ግዳ ናይ ግድን ኣይኮነን ኣእምሮኣዊ ስንክልና ዘምፅእ።
1: ብዙሕ ግዜ ዝረአ ኣብ ኩነታትና እንታይ እዩ? ንኣብነት ምድንጓይ እዩ። ምድንጓይ ናይ ዘረባ፣ ምድንጓይ ናይ ምንቅስቓስ፣ ምድንጓይ ናይ ኣካላዊ ዕቤት ክረአ ከሎ ወለዲ መጀመርያ ነቲ ኩነታት ናብ ነብሶም ክወርድ ስለ ዘይደልይዎ ቀዳመይቲ ዝገብርዋ ክሕደት እያ። ትክሕዶ ነቲ ኩነታት ዘረባ ተደንጊ ሓደ ቆልዓ ዓሌትና ከምዚ እንዲኦም ደንጎይቲ ኢና ገለ እንዳተባህለ ነቲ ምትእትታዊ ዘደንጉ ተግባራት ይግበር ማለት እዩ። ኣብነት እግሪ ምትካልሲ ክሳብ 18 ዋር ሓደ ቆልዓ እግሪ ንድሕዘይተኺሉ ኣብ ግምት ክነእትዎ ይግባአና። ዘረባ እውን ከምኡ ልዕሊ 2 ዓመት ክዛረብ እንተደ ደይክኢሉ ሕቶ ክኾነና ኣለዎ። ግን እቲ ወላዲ እንታይ እዩ ዝገብር? ብዙሕ ግዜ ምክንያታት ትፈጥረሉ ነቲ ኩነታት ብሓጎኡ ከምዚ ነይሩ፣ ዓባይ ከምዚ ነራ፣ ሓዊ ከምዚ ነይሩ ገለ እንዳተባህለ ምክንያታት ትፈጥረሉ ሞኒ ነቲ ዝግበር ሓገዛት የዳናጉዮ ማለት እዩ። ስለዚ ኣብ ቆልዑ ዝረአ ብመንፅር መዘንኦም ዝግበር ለውጥታ ምስ መዘንኦም ብምንፅፃር እቲ ምዕባሊኦም ኣብ ኩሉ ኣብ ኣካላዊ ክኸውን ክእል ኣእምራዊ ክኸውን ክእል ምድንጓያት ኣብ ዝፍፀመሉ ዝረኣየሉ እዋን ቅልጡፍ ሓገዝ እንተደኣ ረኪቦም እዮም ኣብቲ ዝቕፅል ሂወቶም እውን ዝሓሸ ውፅኢት ዝርከቦ። ሕጂ ግን እቲ ቀንዲ ዝረአ ከምዚ ንጠቕሶ ዘለና ነቲ ኩነታት ክትቅበሎ ዘይምኽኣል ስዒቡ ከዓኒ ምክንያታት እናፈጠርካ ምድንጓይ ኣሎ። እቲ ዝኸፍአ ናይ ኦቲዝማዊ ባህርያት ግን ቆልዑት ብዙሕ ግዜ ዓይንና ዓይኒ ይጥሙቱን ፀዊዕካ ዮም ሰምዑካ ዘለዉ ይመስሉን። ሕጂ እንታይ ገብሩ ወለዲ ብከምዚ እዋን ሓደ ናይ እዝኒ ፀገም ዘለዎም መሲልዎም ብዙሕ ዕንክል ይልብሉ እዮም። ኣብ ርእሲኡ እቲ ከምኡ ዝገብርዎ ምግንዛ እዚ ኮነ ኢሎም ዝሕንጉዱ ዘለዉ ስለ ዝመስሎም ኣብ ርእሲኦም ዘየድሊ ጎነፅ ዓመፅ እውን ይወርድ ማለት እዩ።
0: ነዞም ምስ ኣምስ ወይ ኣእምሮኣውን ምዕባላኣውን ስንክልና ዝነብሩ ዜጋታት ክሓቁፍ ኣብ 2013 ዝተመስረተ ማሕበር ኣእምሮኣውን ምዕባላኣውን ስንኩላን ኤርትራ ኣብ 6ዱሽተ ዞባታትን 67 ንኡሳን ዞባታትን ወከልቲ ኣቐሚጡ ኣብ ንጡፍ ኣገልግሎት ይርከብ። በብግዚኡ ንወለዲ እዞም ስንኩላን ነቶም ስንኩላን እውን ባዕሎም ኣብ መዓልታዊ ሂወቶም የገድስ ዝበሎ ስልጠና እናወደበ ኣብ ሕብረተሰብ ዘሎ ጉጉይ ኣባህላታት ንምእራምን እሩም ርድኢት ኣብ

0: ምፍጣርን ዝሕግዝ ሰሚናራት እናወደበ ኣብ ዝተፈላለየ መድረኻት ንጥፈታት እናሰርዐን ይሰርሓሎ። ሓደ ካብኡ ብያታዊ ትልሂት ክስልጠኑ ዝተወደበ ተበግሶ እዩ። እዚ ንጥፈታት እዚ ንግዜ መሕለፊ ጥራይ ዘይኮነስ ክፋል ናይቲ ኣእምሮኣውን ኣካላውን ሕክምና እዩ።
1: ቀዳመይቲ ዕላማና ሕብረተሰብ ክልወጥ እዩ። ሕብረተሰብ ክልወጥ ከዓ ግዜ ዘድልየ እዩ። ክትምህሮ፣ ክትጉስጉሶ፣ ከተንቀሖ፣ ዳሓር ከዓ ዝጭበጥ ነገር ክትገብሮ። ፀገምና ዋላ ቶም ወለዲ ሓራ ስለ ዘይኮንና እዩ። ኣነ ዶ ስንኩል ክወልድ ኣነ ዶ ኢልና ምስ ነፍስና ክብርናን ስለ ነወዳድሮ ዘለና እዩ። ሕብረተሰብ ከዓ እቲ ስንኩል ዘለዎም እቲ ሕሙም ዘለዎም እቲ ገለ ዘለዎም ኢሉ ኢዱ ስለ ዘመልክተልና ንዕኡ ክትብድህ ተቐዳመይት ንሰርዓ ንሕና ጎስጓስ እያ ማለት እዩ። ኣብ ኩለን ዘን ንእሳን ሰባታት ጎስጓስ ነካይድ ኣለና። በቂዕና ኣለና ኢልና ናይ መወዳእታ ኳይ ንውሰዶ ግን ንዕወት ኣለና። ብቁፅሪ ክሪኦ ከለኹ 4,000 ዝነበረ ቁፅርና ናብ 7,141 ደይብሎ ኣብ ውሽጢ ዝክልተ ዓመት ኣባላት። ስለዚ በቲ ሚኒስትሪ ዜና ዝሃበና ዕድል ናይ ሓልዮት ፕሮግራም ናይ ሬድዮ ኣብ ነፍሶ ከፍ ርሑቅ ከባቢ ዘለዉ ስድራታት ነዚ ይወፅሖም ኣሎ። እዚ እዚ ዓብ ተራ ተፃዊት እዩ። ምስቲ ንሕና እንገብሮ ጎስጓሳት፣ ኣስተምህሮታት፣ ንኣሽቱ ንኣሽቱ ወርክሾፓት እንገብሮ ተደማሚሩ ናብዚ ውፅኢት እዚ መፅዩ። ቅድሚ ሳልስቲ ኣቢሉ ይኸውን ካብ ግንዳዕ እዮም መፅኦም ኣቦን ኣደን ሒዞም ሞስ ካብ ግንዳዕ መፅኦም። ናይ ዓመት ቆልዓ እዩ፣ ዳውን ሲንድሮም እዩ ስንክል ንቲ ቆልዓ። ክልቲኦም ሰብኣይን ሰበይትን ሒዞሞ መፅኦም። ሕጂ ዓወትና እዩ እዚ ብኣጋ ሕክምና ረድኤት ክግበረሉ ትምህርቲ ክወስዱ ነቲ ቆልዓውን ክኣልይዎ ክልቲኦም ሰብኣይን ሰበይትን ከዓ መፅኦም ማለት እዩ። እዚ ሕጂ እቲ ዓብዪ ውፅኢት እዩ። ዝዓበየ ፀገምና እቲ ፆር ኣበዴታት እዩ ዘሎ። እቶም ንወልድ ዘለና ማዕረ ነቲ ውላድና ክንዲ ንሪኦም እሳ ወሊዳቶ እንዳበልና እቲ ፆር ናብኣተን ስለነሸክሞ እዩ እቲ ዘሎ። ስለዚ እዞም ስድራ መፅኦም ክልቲኦም ምስ ፀንሑ ብጣዕሚ ብልበ ተሓጒሰ ውፅኢት ናይቲ ስራሕና ከዓ በዚ ክልክዖ ይኽእል ማለት እዩ።
0: ዓመት መፀ ብጨንፈር ትምህርቲ ዞባ ማእከል ዝውደብ ድራማ፣ ትልሂት፣ ሙዚቃን መዛሙራትን ዘጠቓልል ኣብ ዝተፈላለያ ዓብይቲ ትምህርቲ ዝካየድ ወርክሾፕ ኣሎ። ካብዚአን ሓንቲ ኣብ ቤት ትምህርቲ ኣብርሃ ባሕታ ንተምሃሮን መምህራንን ቅድመ ትምህርትን መባእታን ተኻይዱ ነይሩ። ትልሂት ስነጥበበኛ ካሕሳ

0: ሽዱሽተን ምስጓም ቀጻልነት ዘለዎም ስርዓታት ሕርሻን መግብን ንሃገራዊ ቁጠባዊ ዕብየት ብዝብል ቴማ ሎሚ 20 ነሐሴ ኣብ ኣስመራ ኣዳራሽ ሃኮሰ ተኸፊቱ። ኣብቲ ሚኒስትራት ዝርከብዎም ላዕለዎት ሰበስልጣን መንግስትን ግንባርን ክኢላታት ሞያውያን ወከልቲ ሓረስቶት ኣብ መስራሕቲ መግቢ ትካላትን ናይ ስራሕ መሻርክትን ዕድመ ዝተገብረሎምን ዝተረኽብሉ መኽፈት ስነ ስርዓት ኣቦ መንበር ኣሰናዳኢት ኮሚቴ ዶክተር ኤፍረም ገብረ መስቀል ኣብ ዘስምዑ ቃል እዚ ዋዕላ እዚ ባይታ ምክፋል መፅናዕታዊ ርክበታት ንምፍጣር ህልው ሕርሻዊ ብድሆታትን ዕድላትን ንምምርማር ኣብ ምህዛኣዊ ኣገባባትን ሜለታትን ንምምያጥ ከምኡውን ንዘላቂ ዕብየት ፅላት ሕርሻ ኤርትራ ዝሕግዝ ግብራዊ ኣንፈታት ንምልላይ ዝዓለመ ከም ዝኾነ ገሊጹ። ንሚኒስትር ሕርሻ ወኪሉ ቃል ዘስምዐ ዋና ዳይረክተር ክፍሊ ኣገልግሎት ሕጋጋትን ቁፅፅርን ኣቶ ተኽሊ ኣብ ምስግና ቦገኖ ነዚ ዋዕላ እዚ ንምክያድ ዝደረኸ እቲ ኣብ ወርሒ ጥሪ 2025 ዝተቃንዐ ኣህጉራዊ ዋዕላ ኤርትራዊ መፅናዕትታት ከም ዝኾነ ብምጥቃስ ብዓንዳ ርእሱ ፅላት ሕርሻ ኤርትራ ንምዕባልን ከም እምነ ኩርናዕ ቁጠባዊ ዕብየት ሃገርና ተርኡ ንምርግጋፅን ንዝተኣተወ መብፅዓ ዳግማይ ዘነፅር ከም ዝኾነ ኣገንዚቦም። እዚ ዋዕላ እዚ ንክፉት ዘተን ምብሃልን ከምኡውን ምልውዋጥ ፍልጠትን ምትሕጋዝን ዕድል ዝፈጥር ምዃኑ ዝጠቐሰ ኣቶ ተኽልኣብ ኣበርክቶን ተሳትፈን ኩሎም ናይ ስራሕ መሻርክቲ ኣብቲ ንዘተ ዝቐርብ ዛዕባታትን ዝግበር ክትዕን ክዓዝዝ ኣዘኻኺሮም። ኣብዘን ክልተ መዓልትታት ዝቕፅል ሃገራዊ ዋዕላ ሕርሻዊ ኤክስተንሽንን ትግባርን ተቐባልነትን ብሓረስቶት ሕርሻዊ ምድጅታል ወሰኽ ክብርን ሕርሻ ዋኒንን ድሕነት ውሕስነትን መኣዛ መግቢ ሕርሻዊ ባዮቴክኖሎጂን ኣገልግሎት ላቦራቶርን ክሊማዊ ለውጢ ምብዳህን ምምካትን ተወሳዊ ፀጋታትን ዕቀበ ስነ ህወታዊ ብዙሕነትን ከምኡውን ሕርሻዊ ፖሊሲ ቁፅፅርን ምሕደረን ኣብ ዝብሉ 8 ቴማዊ ዛዕባታት ዘተኮረ 76 መፅናዕታዊ ወረቓቕቲ ክቐርብ እዩ።
1: ሚኒስትሪ ትምህርቲ ካብ መላእ ሃገር ንዝመፁ ሓለፍቲ ኣሕደርቲ ኣብያተ ትምህርትን ሆስቴላትን ካብ 1719 ሓሰብ ደቂ ምሓረ ስልጠና ካይዱ። እቲ ብጨንፈር ምክትታል ኣሕደርቲ ኣብያተ ትምህርትን ሆስቴላትን ዝተወደበ ስልጠና ኣሕደርቲ ኣብያተ ትምህርትን ሆስቴላትን ብቑዕን ብሉፅን ዜጋ ንምፍራይ ንዝገብርኦ ዘለዋ ፃዕሪ ዝድግፍ እዩ። ኣብዚ ን10 መዓልታት ዝቕፅለ ስልጠና 8 መፅናዕታዊ ወረቓቕቲ ከም ዘቕረበ ኣዋሃዲ ናይቲ መደብ መምህር ተኽለ ብርሃን ግብረ ስላሴ ሓቢሮ። ዋና ዳይሬክተር ክፍሊ ምምሕዳርን ፋይናንስን ኣቶ ግብረሃንስ ሓጎስ ብወገኑ እቲ ስልጠና ኣብ ኩነታት ኣሕደርቲ ኣብያተ ትምህርትን ሆስቴላትን ዓብ ነጥበ መቐይሮ ምዃኑ ብምጥቃስ ቀጻልነት ክህልዎ ተላብዮም። ወኪል ሰልጠንቲ ብወገኑ ኣገዳስነት ናይ ስልጠና ዕዙዝ ስለ ዝኾነ በቢደረጅኡ ክድፋኣሉ ተላብዩ። ኣብ ከተማታት ካስልን ሃኖቨርን ጀርመን ኣብ ህልው ኩነታት ሃገርናን ዞባናን ዓለምን ዘተኮረ ህዝባዊ ሰሚናራት ተኻይዱ። ካብቲ ቦታ ዝበፅሓና ሓበሬታ መልክዕ ፀብጻብ ተዳልዩሎ እልልቲ ሃብተ ማርያም ከተቅርበያ።
2: ጠቕላሊ ቆንስል ኤርትራ ኣብ ፍራንክፈርት ጀርመን ኣቶ ክብሪ ኣብ ተኸስተ ብ15 16 ነሓሰ ኣብ ከተማታት ካስልን ሃኖቨርን ንዝነብሩ ዜጋታት ህዝባዊ ሰሚናራት ኣካይዱ። እቲ ሰሚናራት ኣብ ህልው ኩነታት ሃገርና ዞባናን ዓለምን ዘራ ንቑሕን ሓያልን ተሳትፎ ኣብ ምድልዳል ሃገራውያን ውዳበታት ፕሮጀክት ኣሕዳሪት ቤት ትምህርቲ ኣፋምቦ ከምኡውን ኣብ ቆንሰላዊ ኣገልግሎት ዘተኮረ እዩ። ኣቶ ክብራብ ኣብ ዝሃቦ ሰፊሕ መግለፂ ኣብዚ ዓለም ብኩናትን ስእነ ሰላምን ትሕቆነሉ ዘላ እዋን ህዝቢ ኤርትራ ስኒቱ ሓድነቱን ሰላሙን ዓቂቡን ልዕላውነቱ ኣውሒሱን ኣብ ህንፀት ሃገሩ ኣብ ዘተኮረሉ ኣንፈቱ ንምቕያር ንዝካየድ ዘሎ ዘምጥታት ብልኡል ንቕሓት ይከታተሎን ይምክቶን ከም ዘሎ ኣብርሁ። ሓላፊ ህዝባውን ከማውን ጉዳያት ኣብ ጀርመን ኣቶ ጣዕሚ ሃይለ ብወገኑ ንቑሕን ሓያልን ተሳትፎ ህዝቢ ኣብ ምሕያል ውዳበ ብዝብል ኣርእስቲ ኣብ ዝሃቦ መብርሂ ውዳበ ማለት ሰብ ከም ዝኾነ ብዘይተሳትፎ ህዝቢ ዝረጋገፅ ሓያል ውዳበ ድማ ከም ዘየለ ብምንፃር ንቑሕን ሓያልን ተሳትፎ ንምርግጋፅ ብውጥን ይስራሕ ከም ዘሎ ኣነፂሩ። ምህናፅ ሃገር ንመንግስቲ ጥራይ ዝምልከት ዘይኮነስ ናይ ነፍሲ ወከፍ ዜጋ ሓላፍነት ከም ዝኾነ ብምግላፅ ህዝቢ ጉዳያቱ ዝፈልጥ ከምኡውን ንዕላምኡ ፀኒዑ ዝሰርሕን ብተግባር ዝንቀሳቀስን እንተኮይኑ እቲ ሃገር ኣብ ሓፂር እዋን ከም ትምዕብልን ክትግስግስን ከም እትኽእል ኣብርሁ። ኣብ መወዳእታት ተሳተፍቲ ሃገራውያን ውዳቤታት ንምሕያልን ኣብ ጉዳይ ሃገር ግብኦም ንምምርካትን ከም ወትር ድልዋት ምዃኖም ኣረጋጊፆም።
1: ኣባላት ባይቶ ዝበዓን ሰባ ምዕቃብ ክብርታትን ምውጋድ ሃሰይቲ ልምድታትን ዘተኮረ ዘተ ካብ 18-20 ሓሰ ምስ ነበርቲ ንእዞባ ሓጋዝ ኣካይዶም። ኣብቲ ዘተ ዝተላዕሉ ጉዳያት ኣገዳስነት ምዕቃብ ባህልን ክብርታትን ሳዕቤናት ገፋሕቲ ውራያት መኮስኳስ ብቑዓት መንእሰያት ንምስጋር ግቡእ ስነ ምግባርን ሳዕቤናት መርዓ ትሕቲ ዕድመን

ሽቡድ ጓል ኣንስተይትን ምኽፋል ግብሪ መንግስቲ ምሕያል መስርሕ ምምሃር ምስትምሃርን ከምኡውን ካልእ ዛዕባታትን ዘጠቓልለ እየ ነይሩ። ተሳተፍቲ ብዛሃቦ ርእቶ ተመሳሳሊ ርክባት ኣብ ማእዘንቲ ምዃኖም ብምጥቃስ ሽግር ፅሩይ ስተማ ይፍታሕ ክናደየሉ ጉዳይ ዕደላን መንበሪ ዘገልግል መሬት ኣቐልቦ ክወሃቦ ብትሕቲ ዕድመ ዝምርሑ ካሮሳታት ንሓደጋ ይቃልዑ ስለ ዘሎ መግትእ ክግበረሎም ኣብ ሓጋዝ ኣገልግሎት ባንክ ክዋደድ ዝብልን ካልእን ርእቶታት ኣቕሪቦም። ኣብ ማሓዳሪ ከተማ ሓጋዝ ኣቶ ነፅር ኣበረታታብ ኣብ ዝሃቦ ቓል ዝውጠኑ መደባት ልምዓት ብዘይተሳትፎ ህዝቢ ክዕወቱ ስለ ዘይክእሉ ነበርቲ ኣብ ተጠቃምነት ማሕበራዊ ኣገልግሎት ዕቱባት ክኾኑ ተላብዮም። ተመሳሳሊ ርክብ ህዝብን ኣባላት ባይቶን ካብ 23 ክሳብ 26 ናሓሰ ኣብ ማሕደራት ከባቢ ግላስ እንጭናቕን ኢዳምርን ክካየድ እዩ። ዝኾርኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክተልኩም ብክብሪ ንዕድም። ዜና ውፃኢ፣ ሩስያ ብልዕሊ ወታደራዊ ትካላት ዩክሬን ከቢድ ክሳራ ከም ዘወረደ ዝተቐሰቶ ምጥቃዕታት ክሩዝ ሚሳይል ከም ዘካየደ ተሓቢራ። በስትማል 19 ሓሰብ ከተማ ኬቭ ዝተካየደ ደብዳብ ብርክት ዝበለ ትካላት መፍረ ሚሳይላትን ድሮናትን ከም ዝዓንወ ሚኒስትሪ ምክልኻል ሩስያ ኣፍሊጡ። ኣብዚ ሓዱሽ መጥቃዕቲ ሩስያ ብልዕሊ ርእሰ ከተማ ኬቭ ልዕሊ 4 ክሩዝ ሚሳይላት ከም ዝተኮሰ ዝተቐሱ ጸብጻባት ብውሕዱ 15 ሰባት ከም ተቐትሉን ልዕሊ 50 ከም ዝቆሰሉን ኣርድዮም። ድሕሪ ዝኸቢድ መጥቃዕትታት መንግስቲ ዩክሬን ኣቐዲሙ ዝጠለቦ ደገፍ ጸረ ሚሳይል ክቀላጠፍ ጸዊዕ ኣሎም። ፕረዚደንት ዩክሬን ቭላድሚር ዘለንስኪ ወታደራዊ ደገፍ ሃገራት ምዕራብ ከምቲ ዝድለ ይቕፅል ከም ዘየለ ከም ሳዕቤኑ ሃገሩ ሕፅረት ጸረ ሚሳይላት ኣጋጢሞ ከም ዘሎ ክገልጽ ጽንሕ እዩ። ፕረዚደንት ኣሜሪካ ዶናልድ ትራምፕ ኣብ መወዳእታ 2026 ምስ ፕረዚደንት ሰሜን ኮርያ ኪም ጆንግ ኡን ተራኺቡ ክዘራርብ ከም ዝኽእል ኣሚቱ። እቲ ርክብ ክካየደሉ ዝኽእል ንጹር ግዜ እኳ ዛጊት እንተዘይተሓበረ ኣብ ወርሒ ሕዳር ክኸውን ከም ዝኽእል ግና ግምታት ኣሎ። ፕረዚደንት ትራምፕ ነዚ ዝገልጽ ዘሎ ሳልስቲ ካብቲ ኣሜሪካ ምስ ደቡብ ኮርያ ሓቢራት ተካይዱ ወታደራዊ ልምድ ክጎድል ዘመሓላልፎ ትእዛዝ እዩ። ድሕርቲ ትእዛዝ ኣሜሪካን ደቡብ ኮርያን ዘካየዶ ዘሎ ዓመታዊ ወታደራዊ ልምድ ብሓደ ሰሙን ከም ዝነከየ ይፍለጥ። ተሓበራዊ ልምድ ኪንዮት ንኣሜሪካ ዝሓቶ ገዚፍ ቁጠባዊ ውፃኢታት ንግጭት ዝዕድም ምዃኑ እዩ ፕረዚደንት ትራምፕ ኣብ መግለፂ ይሓቢሩ። ፕረዚደንት ትራምፕ ደቡብ ኮርያ ኣብቲ ኣሜሪካ ኣንጻር ኢራን ተካይዶ ዘላ ወታደራዊ ፍሪ ክትሳተፍ ብዘይምኽኣላ ክወቅስ ምፅንሑ ዝፍለጥ ኮይኑ ወሲድዎ ዘሎ ሓበራዊ ልምድ ናይ ምጉዳል ስጉምቲ መልሰ ግብሪ ክኸውን ከም ዝኽእል ይእመት። ኣሜሪካ ብደቡብ ኮርያ ልዕሊ 28,500 ወታደራትን ዝተራቐ ስርዓተ ሚሳይላትን ኣዋፊራ ከም ዘላ ይፍለጥ። መንግስቲ ኣውስትራልያ ንባጀት ምክልኻል ሃገሩ ናብ 300ዊት ካብ ጃምላ ሃገራዊ እቶት ክብ ከም ዘብሎ ኣፍሊጡ። እቲ ስጉምቲ ንሃገሩ ገጢሞዋ ከም ዘሎ ዝገለጾ ጂኦፖለቲካዊ ስጋኣታት ንምድዳህ ምዃኑ ሚኒስተር ምክልኻል ኣውስትራልያ ሓቢሩ። ነቲ ውጥን ምትግባር ኣብ ዝመፅእ 10 ዓመታት ኣስታት 50 ቢልዮን ዶላር ንምክልኻል ክትስልዕ ምዃና ዝገለጸት ኣውስትራልያ ዝዓበየ ክፋሉ ኣብ ምዕባልን ምሽማትን ዝተራቐ ኣፅዋር ከም ዝውዕል ኣፍሊጣ። ይኹን እምበር እዚ ብመንግስቲ ኣውስትራልያ ውፅኢ ዘሎ መደብ ናብ ቻይና ዘቐንዐ መልእኽቲ ክህልዎ ከም ዝኽእል ወታደራውያን ተንተንቲ ይጠቕሱ። ዲፕሎማስያዊ ዝምድና ቻይናን ኣውስትራልያ ብፍላይ ካብ ዝሓለፈ ቅርብ ዓመታት እናሓርፈፈ ክመፅእ ምፅንሑ ፀብጻባት ይገልፁ። ኣውስትራልያ ወታደራዊ ዓቕማ ንምድንፋዕ ምስ ሃገራት ምዕራብ ትገብሮ ዘላ ምንቅስቃሳት ካብ ቻይና ተቃውሞ ክመፁ ፀኒሕ ኣሎ። ኣብ ልዕሊ ሰራሕተኛታት ረድኤት ውድብ ሕብራት ሃገራት ዝካየድ መጥቃዕትታት ዓመታዊ እናወሳኺ ይመፅእ ከም ዘሎ ፀብጻባት ትውድብ ገሊፆም። ኣብ 2025 በቲ ኣብ ዝተፈላለዩ ሃገራት ዝፈፀሙ መጥቃዕትታት ልዕሊ 900 ሰራሕተኛታት ረድኤት ከም ተቐትሉ፣ ከም ዝቆሰሉን ከም ተጨውዩን እቶም ፀብጻባት ኣረድዮም። ዝበዝሑ ካብቶም ግዳያት ኣብ ውሽመ ጋዛ ኣብ ዝካየድ ዘሎ መጥቃዕትታት እስራኤል ከም ተቐትሉ ዝገለፀ ዋና ፀሓፊ ውድብ ሕብራት ሃገራት ኣንቶኒዮ ጉተረሽ ንድሕነት ሰራሕተኛታት ረድኤት ዝግበር ፃዕሪ ከም ዝጎደለ ወቂሱ። ኣብ ዝሓለፈ ዓመት ልዕሊ 350 ኣብ ዝሓለፈ 7 ዋርሕ ናይ ዝሒዝናዮ ዘለና ዓመት ድማ ልዕሊ 80 ሰራሕተኛታት ረድኤት መጥቃዕትታት ከም ተቐትሉ ተፈሊጡ ኣሎ። ሃገራዊ ዕዳ ኣሜሪካ ናብ 4 ትሪልዮን ዶላር ከም ዝዓረገ ፀብፀባት ሃገር ሓቢሮም። እቲ ኣሃዝ ምስቲ ናይ ቅድሚ 10 ዓመት ዝነበረ ዕዳ ክነፃፀር እንከሎ ብዕፅፈ ከም ዝወሰኸ እቶም ፀብፀባት የረድኡ። ኣሜሪካ ብፍላይ ኣብ ፅላት ምክልኻል ተገብሮ ዘላ ልዑል መጠን ወፃኢታት ካብ ቀንዲ ጠንቂ ናይ ትናህር ምዃኑ ክኢላታት ይጠቕሱ። ካብ 2022 ናብ ዩክሬን ኣስታት 200 ቢልዮን ዶላር ዝተመን ወታደራዊ ደገፍ ዝለኣኸት ኣሜሪካ ኣብ ኢራን ኣብ ተካይዶ ዘላ ወታደራዊ ፍሪ ልዕሊ 37 ቢልዮን ዶላር ወፃኢ ከም ዝገበረት ይሕበር። ወታደራዊ ዓቕማ ንምድንፋዕ ኣብዚ ዓመት ዝልዕሊ 900 ቢልዮን ዶላር ሰልዕቲ ኣሜሪካ ዝመፅእ ዓመት ነቲ ኣሃዝ ናብ ልዕሊ 1 ትሪልዮን ዶላር ክብ ከተብሎ ከም ትኽእል ኣሚታላ። ኣብ ሪፓብሊክ ማእከላዊ ኣፍሪቃ ትማል 19 ሓሰብ ዘይሕጋዊ መዕደን ወርቅብ ዘጋጥመ ምህማም መሬት ልዕሊ 100 ሰባት ከም ዝሞቱ ይቃልሓሎ። ሰደብዩ ግዳያት ከም ዘለዉ ዝጠቐሱ ሰመዝተ ሃገር ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም ኣለዉ። እቲ ሰብኣዊ ክሳራ ኣብ ዝሓለፈ ቅርብ ዓመታት ኣብቲ ሃገር ብተመሳሳሊ ክስተት ካብ ዝወረደ ክሳራታት ዝዓበየ ክኸውን ከም ዝኽእል

ይግመት ሪፓብሊክ ማእከላይ ኣፍሪካ ብፀጋታት ወርቂ ሃብታም እኳ እንተኾነት ብሰንኪ ፀጥታዊ ዘይምርግጋእ ዝበዝሐ መስርሕ ዕደና ካብ ምቁፃር መንግስቲ ወፃኢ ምዃኑ ፀብፀባት ይረድዎም። ኣብቲ ሃገር ኣብ ዝሓለፈ ወርሒ ሰነ ዝተኸስተ ተመሳሳሊ ሓደጋ ብውሕዱ 30 ሰባት ከም ዝሞቱ እዩ ዝሕበር። ዓመታዊ ኣህጉራዊ ዋዕላ ሮቦት ትማል 19 ናሓሰ ብዝዋይት ፓብሊክ ቻይና ተኸፊቱ። ዕላማ እዚ ኣብ ከተማ ቤጂንግ ዝካየድ ዘለዎ ንሓሙሽተ መዓልታት ዝቕፅል ዓለማዊ ዋዕላ ገስጋስ ፍርያት ሮቦት ንምግምጋምን ኣብቲ ፅላት ዝግበር ወፍሪ ክብ ንምባል ምዃኑ ተገሊጹ። ኣብዚ ክሳብ 23 ናሓሰ ዝፀንሕ ኣህጉራዊ ኣጋጣሚ ኣስታት 300 ኩባንያታት ቴክኖሎጂ ልዕሊ 3,000 ፍርያት ኣቕሪበን ኣለዋ። ዝበዝሐ ካብቲ ፍርያት ኣብቲ ፅላት ገዚፍ ወፍሪ ትገብር ናይ ዘላ ህዝባዊት ሪፓብሊክ ቻይና ምዃኑ ፀብፀባት ሓቢሮም። ኣብዚ ናይ ሎም ዓመት ዋዕላ መፍረ ሮቦት ንምዕባል ኣብ መንጎ ሃገራት ናይ ቢልዮናት ዶላር ስምዕ ክኽተም ትፅቢት ይግበር። ዜናታት ምዛም ኣርስታት ዜና ክደግመልኩም። ሃገራዊ ዋዕላ ሕርሻ መፅናዕትታት ኤርትራ 2026 ሎሚ 20 ናሓሰ ኣብ ኣስመራ ተኸፊቱ። ሚኒስትሪ ትምህርቲ ኣብ ደቂ ኣምሓረ ንሓለፍቲ ሓደርቲ ኣብያተ ትምህርትን ሆስቴላትን ስልጠና ወዲቡ። ኣብ ከተማታት ካስልን ሃኖቨርን ጀርመን ህዝባዊ ሰሚናራት ተኻይዱ። ሩስያ ኣብ ልዕሊ ወታደራዊ ትካላት ዩክሬን ከቢድ ክሳራ ዘውረደ መጥቃዕታት ሚሳይል ኣካይዳ። ፕረዚደንት ትራምፕ ኣብ መወዳእታ 2026 ምስ ፕረዚደንት ሰሜን ኮርያ ተራኺቡ ክዘራረብ ከም ዝኽእል ኣሚቱ። መንግስቲ ኣውስትራልያን ባጀት ምክልኻል ሃገሩ ናብ 3 ሚታዊት ካብ ጃምላ ሃገራዊ እቶት ከም ዘብሎ ኣፍሊጡ። ባርከ ዝኽርኩም ተዓዘብቲ ነስዓ ሰዳለዉ ዜናታት ኣብ ሰዛዚ ምሎ ስለምክታልኩም ንመስግን። ምስተረፍ መድባትና ንሓድገኩም ብወገና ብርኩም ሸት

ንኡስ መደብና ዳሳስና ቀፂላ ተቐሪባላ። ክቡራትን ክቡራን ተኸተልትና፣ ሎሚ ዳሳስና ብሰንኪ ዝውስኽ ዘሎ ፅፍሒ ባሕሪ ኣብ መፃኢ ክወሓጣ ዝኽእላ ከተማታት ዝብል ትሕዝቶያ ሒዛ ዘላ። ብዓብኡ ኣብዚ እዋን እዚ ኣብ ዝተፈላለየ ክፋላት ዓለምና ምውሳኽ ዓለማ ዋዒ ዘስዕብ ማለት እዩ ኣዝዩ ኣሰቃቂ ባህርያዊ ሓደጋታት ንዕዘባልና ብዝተፈላለየ ሓበሬታን ዜናን ተኸታቲልና ኣለና። ንስሑ ዘስዓቦ ድማ ምምካኽ ኣኻዊሕ በረድ፣ ብኡ ዝጠንቁ ድማ ምውሳኽ ፅፍሒ ባሕሪ ንዕዘብ ኣለና። ክሳብ ሎሚ ብሰንኪ እዚ ዝተዋሓጣ ከተማታት ኣለዋ ገና ሕጂ እውን እዚ ሓደጋ ዘፅላለዎ ዘሎ ከተማታት እውን ኣለዋ። በዓል መን ይኮና ብሓባር ንከታተሎ ናብ ንኡስ መደብና ዳሳስና ናብ ኣርያም የማነ ከስክረኩም።

ኣብዚ ግዜ እዚ ዓለም ብሰንኪ ዓለማዊ ዋዒ ንዝተፈላለዩ ባህርያዊ ሓደጋታት ክትቃላዕ ንዕዘብ ኣለና። ዘይንቡር ክሌማ ምቅያር ቅርፂ መሬት ዝተፈላለዩ ባህርያዊ ሓደጋታት ኮታስ ብዙሕ ለውጥታት ይኽሰት ኣሎ። ምብራኽ ወይ ምልዓል ፅፍሒ ባሕሪ እውን ሓደ ካብቲ ብሰንኪ ዓለማዊ ዋዒ ዝኽሰት ዘሎ ንዝተፈላለያ ከተማታት ዓለም ስጋኣት ኮይኑ ካብ ዘሎ ሓደጋታት ሓደ እዩ። መፅናዕትታት ከም ዝሕብርዎ ዝተፈላለያ ዓበይቲ ከተማታት ዓለም ኣብ ዝቕፅል ሓፂር ዓመታት ብማይ ክዕበጣ ምዃነን እዩ ዝግለፅ ዘሎ። ክቡራት ተኸታተልትና፣ ንሎም እምበኣር መርበባት ማሕበራዊ መራኸቢታት ብምድህሳስ ብሰንኪ እዚ ኣቐዲሙ ክበሃል ዝፀንሐ ባህራዊ ሓደጋ ኣብ ዝቕፅል ዓመታት ብማይ ክወሓጣ ወይ እውን ክጠልቃ ካብ ዝኽእላ ከተማታት ዓለም ኢና ከነላለየኩም። እዘን ከተማታት እቲ ናይ ምውሓጥ መስርሕ ድሮ ተጀሚሩስ ብራኽእን ልዕሊ ፅፍሒ ባሕሪ ካብ ዓመት ናብ ዓመት ይጎድል ምህላው ጭብጢ ዝተረጋገፀ መፅናዕቲ ዝምስክሮ እዩ። ኣምስተርዳም ኔዘርላንድስ። ኣምስተርዳምን ከተማታት ሮተርዳምን ኣብ ትሕት ዝበለ ፅፍሒ ናይ ሰሜን ባሕሪ ዝተፀጋዓየን። በዚ መሰረት ድማ እቲ ጂኦግራፊካዊ ኣቀማምጠን ንባዕሉ ሓደ ቀንዲ ረቑሒ ንምጥሓለን እዩ። ተወሳኺ ንዘሎ ፃዕቂ ህዝቢ ኣገልግሎት ማይ ንምቕራብ ካብ ትሕተ ባይታዊ ማይ ዝግበር ዕደናን ሓፈሻዊ ምህናት ፅዑቅ ትሕተ ቅርፅን ነታ ከተማ ነዚ ስጋኣት እዚ ካብ ዘቃልዓዩ። ኣብ ዝመፅእ ዓመታት ድማ ብሰንኪ ዘሎ ናይ ክሌማዊ ምዝባል ተወሲኽዎ ክወሓጣ ከም ዝኽእል እዩ ዝፍለጥ። ኣብተን ከተማታት መስርሕ ዓጋት ማይ መንደቕ፣ ዲጋ፣ መጋረዲ ማይ፣ ከልካል ውሕጅ ብኣግኡ እንተዘይተሃኒፁ እዚ ኩነታት ናብቲ ዝዓበየ ሳዕቤኑ ከም ዘምርሕ ይእመት። ጃካርታ ኢንዶኔዥያ። ጃካርታ ርእሲ ከተማ ሃገረ ኢንዶኔዥያ ኮይና 11 ሚልዮን ህዝቢ ዝቕመጥዋ ከተማ እያ። እዛ ከተማ እታ ዝቐልጠፈ ናይ ምጥላቅ ኩነታት እተርኢ ዘላ ከተማ ምዃና መፅናዕትታት ይጠቕሱ ኣለዉ። በዚ እንተዳ ዕልቕልቕ ከምዚ ዘለዎ ወሲኹ እታ ከተማን ከባቢኣን ኣብ ዝሓፀረ እዋን ክወሓጣ ከም ዝኽእላ ይእመጣሎ። እዛ ከተማ ዓመታዊ ከባቢ 25 ሰንቲሜትር ትወሓጥ ወይ ድማ ትጠልቕ ምህላዋዮም ክኢላታት ዝገልፁ ዘለዉ። ኣብቲ ሃገር ኣብ ዝተኻየደ መንግስታዊ መፅናዕቲ ድማ ሰሜናዊ ክፋል እታ ከተማ ኣብ ዝሓለፈ 10 ዓመታት ከባቢ 2.5 ሜትሮ ከም ዝጠሓለ የነፅሩ። ኣብዚ ግዜ እዚ ድማ 4 ሚታዊት ክፋል ናይታ ከተማ ትሕቲ ፅፍ ባሕሪ ተቐሚጡ ምህላው ይግለጽ። ጠንቂ ምጥሓል ናይዛ ከተማ ድማ ብዘይ ሕጋዊ ማለት ብዘይ መፅናዕታዊ ዝስርሑ ዲጋታት ኣብ ርእሲኡ ድማ ነታ ከተማ ኣብዘይ ድልዱል ኣቀማምጣ መሬት ከምኡውን ኣብ ልዑል ዕደና ትሕተ ባይታዊ ማይ ዝካየደሉ ዝተደኮነት ስለዝኾነት ብዙሕ ግዜ ንዕልቕልቕ ትቃላዕ ምህላዋ ይንገር። ስለዝኾነ ድማ መንግስቲ እቲ ሃገር ርእሲ ከተማ ንምግዓዝ ዝተፈላለዩ መደባት ኣብ ምሕንፃፅ ይርከብ ኣሎ።

ኣሎ። እዚ ናይታ ከተማ ውሕጅ ናይ መከላኸሊ ኣገባብ ኮይኑ ነታ ከተማ ድማ ብሰሜን ካብ ቀላይ ሞርፐስ፣ ብደቡብ ድማ ካብ ቀላይ ሳልቫዶር ካልኦት ንኣሽቱ ቀላያትን ይከላኸለላ። እዞም መከላኸሊታት እንተዘይህልዉ ነይሮም ዓለማዊ ምውሳኽ ዋዒ ዝጠንቁ ምልዓል ፅፍሒ ባሕሪ ንኒው ኦርላንስ ዝዓበየ ስጋት ምኾነ። እንተኾነ እዛ ከተማ ዋላ እዞም መከላኸሊ ሒዛ ተሃሉ ብሰንኪ ዝዘሎ ዓለማዊ ምልውዋጥ ክሌማ ዓመታዊ 2.5 ሰንቲሜትር ንታሕቲ ትውሓጥ ምህላዋዩ ዝግለጽ ዘሎ። ቀንዲ ጠንቂ ናይዚ ሓደጋ ኣቀማምጣ እዛ ከተማ ምዃኑ ይግለጽ። ኣብ መንጎ ክልተ ቐላይ ተዶኪና እትርከብን ነዚ ቐላይ እዚ ብምጭዳድ ዝተሰርሐት ምዃናን ድማ ይንገር። ሆችሚን ቪየትናም። ከተማ ሆችሚን እታ ቐንዲ ቁጠባዊት ቅናት ናይ ሃገረ ቪየትናም ምዃኑ እዩ ዝንገረላ። እዛ ከተማ 9 ሚልዮን ህዝብን ዝተፈላለየ ዓበይቲ ኢንዳስትሪታት እቲ ሃገርን ዝሓቆፈት እያ። እንተኾነ ካብዚ ኣቐዲሙ ክበሃል ዝጸንሐ ናይ ምጥሓል ሓደጋ እተምልጥ ኣይኮነትን። ዓመታዊ ድማ 60 ሚሜ ንውሽጢ ትጥሕል ምህላዋ ይግለጽ። ካርታ ናይ ማእከለ ምርምር ክሌማ ከም ዘነጽሮ ኣብ ከተማ ሆችሚን ኣዝዮም ንሓደጋ ዝተቓልዑ ቦታታት እቶም ኣብ ሸነኽ ምብራቅ ዝርከቡ እዮም። ብፍላይ ድማ እቲ ጸፍሒን ብከቢድ ዝተጋጣጠመን ዓዘቕቲ ቱቴም እዩ። እንተኾነ እዚ ከይኣክል ሜኮንግ ዝበሃል ደለልታ እውን ኣብ ጎድንዛ ከተማ ስለ ዘሎ ካልእ ዝዓበየ ስጋኣታ እዩ። ብተወሳኺ እቲ ማእከላይ ክፋል ናይታ ከተማ ኣብ ዝሓፀረ ዓመታት ብማይ ከም ዝሽፈን እዩ ዝእመት ዘሎ። በዚ ድማ እታ ከተማ ካብ ዕልቕልቕን ትሮፒካዊ ማዕበል ሓራ ክትወፅእ ከም ዘይትኽእል እዩ ዝግለጽ። ባንኮንግ ታይላንድ 5 ሜትሮ ጥራያ ካብ ፅፍሒ ባሕሪ ክቢላ ዘላ። እዛ ከተማ ዓመታዊ ብ20 ሚሜ ንታሕቲ ገጻት ትጥሕል ከም ዘላ እዩ ዝፍለጥ። ከተማ ባንኮንግ ኣብ ፎኪስ ዓይነት ሓመድ ስለ ዝተደኮነት ንዕልቕልቕ ኣዝያ ቅልዕት እያ። ብዘይብኡ ኣብቲ ሃገር ዝካየድ ናይ ትሕተ ባይታኣዊ ማይ ምውፃእ ፅፍሒ ባሕሪ እታ ከተማ ንታሕቲ ለጠቕ ክብል ግድነት ይገብሮ። ኣብ 2030 ድማ ዝበዝሕ ገማግም ናይቲ ሃገር ዓብ ኣህጉራዊ ማዕርፎ ነፈርቲ ናይቲ ሃገር ከይተረፈ ብማይ ክወሓጥ ከም ዝኽእል መጽናዕቲ የነጽር።

ሳቫና ሕቡራት መንግስታት ኣሜሪካ ከተማ ሳቫና ጆርጂያ ሓንቲ ካብተን ኣብ ብርቱዕ ህቦብላ ዝኽሰቶ ቦታ ተደኪና እትርከብ ከተማያ ልዕሊ መጠን ክፉእ ኩነታት ኣየር ኣብ ግምት ከየትካ ኸኣ እዛ ታሪካዊት ምዃና ዝንገረላ ከተማ ብኩሉ ሸነኻ ብማይ ዝተዋሕጠት እያ። ፈለግ ሳቫና ብሰሜን፣ ፈለግ ኦቸ ብደቡብ ናብ ኣብ ጥቖም ዘሎ ዓዘቕቲ እዮም ዝፈሱ። እዚ ማለት ዓመታዊ ህቦብላታትን ቅፅበታዊ ዕልቕልቕን ነዛ ከተማ ይወርዳ ማለት እዩ። እኩብ ድምር ናይዚ ሓደጋታት ድማ ኣብ ቀረባ ዓመታት ከተማ ሳቫና መንበሪ ዓሳታት ክትከውን ትኽእል እያ ክብሉ መፅናዕትታት ይእምቱ። ጆርጅታውን ጂያና ንዘመናት ርእሰ ከተማ ጂያና ዝኾነት ከተማ ጆርጅታውን ድሕነታ ኣብ ካብ ባሕሪ ዝከላኸል መንደቒ ተመርኪሱ ጸኒሑ። እዚ ድማ ብልክዕ ብሓደ ዓርሞሹሽ 450 ኪሎ ሜትር ዝቕመቱ ካብ ማዕበል ባሕሪ ዝከላኸል መናድቕ ማለት እዩ። 90 ሚእታዊት ህዝቢ ጂያና ኣብ ገምገም ባሕሪ ዝነብር ህዝቢ እዩ ዘለዋ። ስለዚ እዛ ከተማ ካብ ዓበይቲ ሓደጋታት መታን ክትናገፍ ነዚ ካብ ማዕበል ባሕሪ ዝከላኸል መንደቕ ምህናፅ ተደልዩ። እዚ መናድቕ ዋላ እንተሃለወ ስግኣት ምጥሓል እዛ ከተማ ግን ኣብ ቦትኡ ምዃኑ መፅናዕትታት ይሕብሩ ኣለዉ።

ኣብ መወዳእታ ዋላ እኳ ንባህራዊ ሓደጋታት ሙሉእ ብምሉእ ደብ ከተብሎ ኣፀጋሚ እንተኾነ ብዓለም ደረጃ ተሓባቢርካ ዓለማዊ ዋዒ ንምቕናስ ዝግበር መስርሓት ሃገራት ሙሉእ ብምሉእ እንተሰሪሐናሉ ግን እዚ ናይ ምብራኽ ፅፍሒ ባሕር እውን ልክዕ ከምቶም ካልኦት ባህራውያን ሓደጋታት ደው ክብል ወይ ድማ ብዝተሓተ ደረጃታት ክቕፅል ይኽእል እዩ።

ናትራን ይኹም ኣብ ምክትታል ትርከቡ ቀጢላ ንኡስ መደብና ዓለም ስነ ጥበብ ተቐሪባ ኣላ። ሎሚ ዓለም ስነ ጥበብና ብልምዲ ኮምፒተራይዝድ ሙዚቃ እንብሎ እንታይ ምዃኑ ብሓባር ክንዕዘብ ኢና። ጉጉይ ወይ ድማ ቅኑዓ ባህላ ዲኸ ብሓባር ክንዕዘብ ኢና። ብፍላይ ኣብዚ ሎም እዚ ናይ ቀደም ደርፍታት ብኤኣይ ብሓገዝ ኤኣይ ማለት እዩ ኣርቲፊሻላዊ ብልሒ ተሰኒዩ ኣዝዩ ብሉፅ ሙዚቃ እንደኾነ ይቐርብ ኣሎ። ብሉፅ ድዩ ኣይ ብሉፅን ብመንፅር ሰማዒኡን ተዓዛቢኡ ንኸውን። ግን እቲ ስራሕ ዘሎ ኮምፒተራይዝድ ዝበሃል ሙዚቃ እንታይ እንታይ እዩ ዝኣትዎ? ካብቲ ካልእ ማንም ዓይነት ሙዚቃ እንታይ እዩ ዝፈልዮ? ብሓባር ንከታተል። ናብ ፌሩዝ ቢደም ከስክረኩምኒ ሰነን ክሳል

ሓደ ቐኒታ ኣቃንዩ ክሳ ማዕ ዝኽእል ኣካል ናይ ጥበብ ብምዃኑ እውን ይንገረሉ እዩ። ነብሲ ወከፍ ሕብረተሰብ ናተይ ዝብሎ መሳርሒ ሙዚቃ ብምውናን ሙዚቃ በብወገኑ ኣስተማቒሩ ነቲ ዓለምለኻዊ ምቅናይ ሙዚቃ ስዒቡ እውን ናብ መላእ ዓለም ይፅንበር። ንዘመናት እናተቀያየረ ድማ ካብ እዋን ናብ እዋን ዘመኑ ዝሓለወን ርቀት ዘለዎም ምዕቡላት መሳርሒ ሙዚቃ ብምጥቃም ጥራይ ዘይኮነ ብግጥሚ ተሰኒዮም ዝዳለው ደርፍታት ውሑዳት ኣይኮኑን። በዚ ምዳይ ምዕባልን ተፈላጥነትን ናይ ሙዚቃ ካብ ምዝንጋዕ ሓሊፉ ኣብ ናይ ስነ ልቦና ሕክምና እውን ክፅንበር ኽኢልዎ እዩ። ክቡራት ተኸታተልትና፣ ንሎሚ ሰሙን ኣብ ኣገባብ ኣሰራርሓ ደርፊ ኣድህቦ ዝገበረ መደብ ኢና ክነቕርበልኩም ሰናይ ምክህታል።

ሙዚቃ ኣድማሳዊ ቋንቋ ተባሂሉ ካብ ዝነገረሉ ቀሊል ግዜ ኣይቁጥርን። ነቲ ብቋንቋ ተፈላለዩ ካብ ኣህጉር ናብ ሃገር ዝተማቐል ህዝቢ ዓለም

0: ኣብ ኣገባብ ኣሰራርሓ ናይ ሓንቲ ደርፊ ተሓልፎ መንገድታት ኣለዉ። ሙዚቀኛ ብዝመልኮ መሳርሒ፣ ድምፃዊ ድማ ቃላት ለቒሙ ድምፁ ኣሰኒዩ ብዘድምፆ መንገዲ ዝዳለው ብምዃኑ ብርክት ዝበሉ ሰብ ሞያ ዝሳተፎ ዓውዲ እዩ። ኣብዚ ሞያ ናይ ምቓም ሓንቲ ደርፊ ብልምዲ ብኮምፒተራይዝድ ሙዚቃ ተባሂሎም ዝስመዩ ኣለዉ። ንምዃኑ ግን እዚ ኣባህላ ብኸመይ ይግለጽ?
1: ኮምፒተራይዝድ ሙዚክ ብሓፈሽኡ ብድብድቡ ንጥቀመሉ ቃል እንዲ ብዘውትሮ ቅጻሊ ከዓ ኮይኑ ኣሎ። ኣብ ውሽጢ እቲ ውልካ ቅሩብ ስፍሕ ዝበለ ናቱ ትንተናታት ኣለዎ። ንኣብነት ዝኾነ ብኮምፒውተር ዝሓልፍ ዘበለ ሙዚቃስ ብድብድቡ ሰብ እንታይ ብሎ ኮምፒተራይዝድ ሙዚክ ኢሉ ይፅውዖ። ኮምፒተር ስለ ዝሓልፈቶ እዩ። ዳው ዝበሃል ኣሎ ሶፍትዌር ሳብ ሙዚቃ ንጥቀመሉ ዳው ሕፅሮት ቃል DAW ዲጂታል ኦዲዮ ወርክ ስቴሽን ኢና ንዝርዝሮ ማለት እዩ። ሕጃው ንጥቀመሉ ሶፍትዌር ኣብ ኤርትራስ ኪዩቤዝ፣ ኤፍኤል ስቱድዮ፣ ላጂክ ፕሮ፣ ኣብ ገለገለ ኤብልተን ላይፍ ትርኢኻ ወይ ፕሮ ቱልስ ገለ ነዚአን ክትጥቀመለን ከለኻ ሰብ ኮምፒተራይዝድ ሚዩዚክ ይብለን። እቲ ትሰርሖ ህርመታት፣ እቲ ትቕምሮ ቅማረታት፣ ኣብኡ እቲ ኩሉ ንድምፅታት ንክትፈጥር ኢልካ ሃለኽለኽ ትብሎ ገለ እቲ መስርሕቲ ብኡ ንድሕር ዳ ሓሊፉ ኮምፒተራይዝድ ሚዩዚክ ይብሎ ትሰብ። ኣብ ጀራ ተኣቲኻ ጃንራ ኣብኡ ኣቲኻ ከዓ ንኣብነት ኢዲኤም ኤሌክትሮኒክ ዳንስ ሚዩዚክ ኢልና ንዝርዝሮ ኢዲኤም ወይ ዚ ቴክኖ ዝበሃል፣ ትራንስ ትበሃል፣ ሓውስ ዝበሃል ዝተፈላለዩ ጀራት ኣሎ። ኣብኡ ንጥቀመሎም ድምፅታት ከ ኣሎ። እቲ ድምፅታት ተመስርሖ ኢኻ እጂ ከምዚ ጊታር ናታ ፍልጥቲ ድምፂ ዘለዋ ፒያኖ ናታ ፍልጥቲ ላታ ወይ ሳክሶፎን ገለ ወዘተረፈ ከምኡ ዘይኮንካ ትገብር ትፅምሮም ነቶም ድምፅታት ሲንተሳይዝ ትገብሮም። ሕጂ ኣብ እቲ መስርሕቲ ብኡ ዝሓለፈ ከዓኒ ኮምፒተራይዝድ ሚዩዚክ ትብሎ ብድብድቡ ማለት እዩ። ሕጂ ናይ ሮቦት ድምፂ ዘለዎ ዝተፈላለየ ድምፅታት ንድሕርዳ ኣብቲ ሙዚቃ ካየት ኢኻ ከዓ ብድብድብታት ሰብ ቅድም እንታይ ትበሃል ነራ ናይ ሮቦት ሙዚቃ ትበሃል ነራ ፀኒሓ ናይ ኤሌክትሪክ ሙዚቃ ተባሂላ እጂ ከዓ ኮምፒተራይዝድ ሚዩዚክ ተባሂሉ። ሕጂ ኣብ ውሽጡ ኣቲኻ ጥለቕ ኢልካ እዚ ነትን ብዙሕ ነገር ክትንትኖ ትኽእል ኢኻ። ብድብድቡ ግን ኮምፒተራይዝድ ሚዩዚክ ትብሎን ከለኻ ሓደ ሓደ ግዜ እንታይ ከስምዕ ትዕዘብ ኢኻ ኮምፒውተር ዝሰርሐቶ ሙዚቃ ኮምፒተር ኣይትሰርሕን እያ ሙዚቃ። ኮምፒተር ዋላ ሓንቲ ነገር ኣይትገብረልካለ። ኮምፒተር እንታይ እያ ትገብር? ትእዛዝ ትቕበል፣ ዴታ ትዕቅብ፣ ፕሮሰስ ከዓ ትገብር ነቲ ዝሃብካ እያ ትእዛዝ። ሕጂ ዋላ ብታ ሙዚቃ ከም እያ ትሰርሕ ኮምፒውተር ካብ ኣዝአን ዝማዕበላ ኮምፒውተርስ ገለ ክሳብተን ኣብ ጅባና ንሕዘን ሞባይል ገለ ተዚ ኣዚዝካየ ኣይሰርሐኒ ልክዕ ከምኡ ከዓ ኣብታ ሙዚቃ ትእዝዝ ንስኻ ንሳ መስሪሓ ትህብካ እንጂ ኣብ ላይፍ ሙዚቃ ከይተረፈ ከምኡ ኣት ኢሎ ሎሚ ሎሚ ክብለክን ከለኹ ሲ ሓደ ባርከ 3 ዓመቶ ገለ ቢሉ ኣለዎ ትዕድመ ከምኡ ካብ ዝገብር ሰብ ልዕሊ እውን ክኸውን ይኽእል። ብፍላይ ብተን ዝማዕበላ ሃገራት ሓደ ሰብ ይደርፍ እታ ድምፂ ናብ ማይክሮፎን ትኸይድ ኣላ። ካብ ማይክሮፎን ብሚክሰር ኣቢላስ ናብ ስፒከር ኣይኮነትን ትኸይድ ኣሎ ኮምፒውተር ተሓልፈ። ኣብታ ኮምፒውተር ድማ እቲ ኢንጂኒር ኮፍ ኢሉ ንሱ እቲ ዝግበር ይገብር ማለት ድምፅኻ ንኸይትፈርስ ድዩ ንኩኻሓሕሎ ድዩ ዝተፈላለየ ኢፌክትስ ንኽፈጥር እቲ ኢፌክትስ ንብሎ ዘለና ከምዚ ዲሌይስ ይፈጥረልካ ወይ ሪቨርብ ከም ዝገብር ዶ ገለ ዝኾነ እቲ ደሊዎ ዘሎ ኢፌክትስ ናፈጠረ

ነቲ ሰብ ኣብ ስምዒት ከም ዝኣቱ ይገብሮ ተደልዩ ዘሎ ስምዒት ትፈጥሮ እዚኣ ንባዕላ እንታይ ሽማ ኮምፒተራይዘድ ትብላ ሕጂ ዝኾነ ከምዚ ናይ ሂማን ታች ንብል ምሽ ብሰብ ዝሓለፈ ነገር ሰ ሂማን ታች ኣለዎ ንብሎ ብኮምፒተር ዝሓለፈ ነገርካ ኮምፒተር ታች ኣለዎ ንብሎ እዚኣ እያታ ኮምፒተራይዝ ሚዚክ ተባሂላ ብድብድብታ ዝረበላ ዘላ ማለት እዩ ኮምፒተር ትሰርሖ ስራሕ ንምባል ዝግለፅ እንድሕር ዳ ኮይኑ ጌጋ እዩ ከምዚ ዝበልኩ ኸ ኣገባብ ንክትገልፅ ኢልካ ንድሕዳ ትገልፀሉ ኢኻ ኮምፒተራይዝ ሚዚክ ከዓኒ እወ ኣሎ

ከምዚ ክግለጽ ጸንሐ እዚ ኣብ ባህላ ጌጋኮ እንተኾነ ኣብዚ ሙያ ዝነጥፉ ብብዝሒ ኮምፒተራይዝ ዝፍለጥ ድምፂ ይጥቀሙ ብምዃኖም እዩ። ከም ኣብነት እውን በዓል ኣቪችን ቴስቶን ዝበሃሉ ዘፍረይዎ ዩ ኣቕሪቡልና። እዚ ከዓ ምስ ምዕባለ ኣብ ገዝኦም ብዘይ ዝኾነ ጸገም ኣዳልዮም ናብ ሰማዕቲ ዘቕርቡ ስለ ዝኾነ እዩ። ሸር ትበሃል ደራፊት እውን ነዚ ናይ ኮምፒተራይዝድ ሙዚቃ ክስመ ካብ ዘኽእሉ ሰብ ሙያ እያ። ምክንያቱ ከም ናይ ኮምፒተር ወይ ሮቦት ድምፂ ዘለዋ ብምዃና እዩ። ብተወሳኺ ዝጥቀምሉ ሶፍትዌራት እውን ነዛ ባህላ ብልምዲ ንኸዘውትር ካብ ዘገድዱ ምዃኖም ይገሊጹልና።

0: ኣብ ኣገባብ ኣሰራርሓ ናይ ሓንቲ ደርፊ ብዝተፈላለዩ መንገድታት እዩ ዝዳሎ። ካብቶም ኣገደስቲ ዝኾኑ ድማ ሕላይ ዝበሃል እዩ። ንምዃኑ ግን ሕላይ እንታይ ማለት እዩ?
1: ሕላይ ብዙሕ ግዜ ሰብ ሕደማ ይብላ ወይ ከዓ ናይ ደርፊ ግጥሚ ከዓ ይብላ፣ ግን ሕላይ ከዓ ትብላ። እታ ሕላይ ትበሃል ሲ ንደርፊ ንክድረፍ ኢልካ ትጥቀመላ ግጥሚ ሕላይ ትብል ቃል ትጥቀመላ ማለት እዩ። ሕላይ ከምዚ ኣብ ሓደ ክላስ እንታይ ተሓቲቱ ዓይናይ ዝያዳ ይገድስ ግጥሚ ዶ ዜማ ተባሂሉ ሓደ መምህር ተሓቲቱ ድሓር ንስኻ እንታይ ኢሉ መሊሱ፣ ንሓንቲ ጓሪ ምስ ኣበልከያስ መጀመርታስ እንታይ ትርኢ ገለ ኢልዎ፣ እንታይ ቆመናኣ ገለ መልክዓ ከዳድናኣ ገለ ትርዮ ገለ ኢልዎ። እሱ ከም ዜማ ጌርካ ሕዞ ሽዑኡ ከተዕልላ ትጅምር ቁም ነገራ ገለ ትሪኦ ገለ ዕሙቕ ኢልካ ትፈልጣነታ ጓል ማለት እዩ። እቲ ናይ ብሓቂ ፅባቐኣ ሽዑ ኢኻ ትሪዮ። እዚ ኸ ከም ግጥሚ ጌርካ ርኣያ ዊች ሚንስ ሕላይ ማለት እዩ። ከም ሕላይ ጌርካ ርኣያ ገለ ኢልዋ ሕጂ እቲ ውሽጢ ጥልቕ ኢልካ ነታ ተሰሪሓ ዘላ ደርፊ ክትፈልጣ ንሕርዳ ደሊኻ እንታይ መልእኽታ እንታይ ክትብል ደልያ ዘላ ገለ እቲ ሕላይ እሱ ይስርሑ። ኣብ ሕላይ ዓለም ኣቲኻ ብዙሕ ነገር ክትብል ትኽእል ኢኻ፣ ግን ኣብ መወዳእቱ መልእኽቲ ናይታ ደርፊ ኣብታ ሕላይ ኢኻ ትረኽባ። ንሃገር ክኸውን ይኽእል እዩ፣ ንፍቕሪ ክኸውን ይኽእል እዩ፣ ንፕሮፓጋንዳ ክኸውን ይኽእል እዩ፣ ንመምሃሪ ክኸውን ይኽእል እዩ፣ ንምንቃፍ ክኸውን ይኽእል እዩ። ዝተፈላለየ ክስታይ ክትፈጥር ትኽእል ኢኻ ኣብቲ ሕላይ። ኣብኡ ምስኣተኻ ከዓኒ ኣገባብ ዝተፈላለየ ኣገባብካ ይጥቀሙቶም ሕላይተኛታት ከምዚ ሲምቦልስ ገለና ዝተፈላለዩ ተምሳላያዊታት ገለ ይጥቀሙ። እቲ ሜታፎር ዝበሃል ሲምቦል ዝበሃል ገለ እናበሉ ከዓኒ በቲ ዝጠዓሞም ኣገባብ ገይሮም ነቲ መልእኽቲ የመሓላልፍዎ። ህዝቢ ተላዕለሉ ተደሊኻ፣ ህዝቢ ተህደሉ ተደሊኻ፣ ሽገይ ሃውኒ ሽገይ ሃውኒ ገለ እናተባሃለ ተደሪፉ ኣብ መወዳእቱ ሰብ ነዲሩ ሰውራ ወፊሩ ኸይዱ ናፅነት መፅ ሕጂ ሕላይ ሲ ህዝቢ እውን የንቀሳቕሰልካ እዩ ከም ፅሑፍ ማለት እዩ። ኣብ ገሊኡ ቃንዛኻ እውን ተውፅሉ ቃንዛኻ ኢሕታኻ ዝተውፅሉ ብሉዝ ሚዚክ ክብለኪ ዝፀናሕ ኮነ ኣብነት ናይ ኢሕታ ይንሱ ብሙሉ ኣባኻ ዘጋጠመ ኣይኮነን ኣብ ስድረኻ ዘጋጠመ ኣብ ጎረባብትኻ ዘጋጠመ ገለ ቃንዛኻ ትገልፀሉ። ኣብ ናይ ቆልዑ ደረጃ ንሕርዳ ውሊድካ ከዓ ኣብቲ ታሕቲ ተወሪድካ ከዓ ቆልዑ እንተክበልዑ ከለዉ ድዮም እንተክድቅሱ ከለዉ ድዮም ገለ ወይ ከ እናተፃወቱ ዝምር

0: ወገለ መዛሙር ትህባ ንምንታይ ተልካ ባህሊ ንምስግጋ ክብረት ክብረት እቲ ካራክተርስ ክትሃንፅ ንድሕርዳ ደሊካ ብ ቆልዓሲ በተን መዛሙር ገለ ጌርካ ትሃንፆ ማለት እዩ። ሕላይ ከዓ ከምዚ ዓይነት ስራሕካ ይሰርሐልካ ብቲ ናይ ቆልዑ ደረጃ ኣብ ሰውራ ንድሕርዳ ከይድካ ከዓኒ ነቲ ሰብ ተበራብሮ ቀጻሊ ተንቆሖ ጥራይ ዘይኮነስ ተበራብሮ ከዓኒ ከምዚ ድቁስ ሰራዊት ኣየድለይካ መወዳቱ ዝተበራበረ ሰራዊት ድሉ ሰራዊት ዘለይካ እዚ ቻቦሎ ንዓውሽ በሎ ካላሽ እንተኣክሎ ገሊልካስ ንክንዲገለ ዝኸውን ናይ ደርግ ሰራዊት ከም ሓደ ብዘይጠቅም ሕጂ ከድካ ስዕር ከተብሎ ትኽእል ገለ ጌርካስ ኣናእዝተብሎ ሕጂ ሰራዊት ካፍናን ከም ዝዓስለ ገለ ትገብር እዚ ሰውራዊ እዩ። ኣብ ናፅነት ኣይሰርሕኒ ኣብ ሰውራ ግን ከምኡ ጌርካ ነቲ ሰራዊት ተሃንፆ ሕጂ እቲ ሕላይ ኣብ ከኩነታቱ ምስእተኻዮ ነናቱ መልእኽቲ ይገልፅ ነቲ ዘሎ ከባቢ መሲሉ እዩ ካ ዝገጸልካ ኣብ መወዳቱ ሽዑ ትደሊኻዮ ዘለኻ ስምዒት በቲ ዜማ በቲ ሽጣራታት ናይ ምቕቅማርን ገለን ዘይኮንካ ጥራይ ትሰርሖ ሲ በቲ ሕላይ እውን ጌርካስ ዝያዳ መልእኽትኻ ተሐልፍ ዝያዳ ስምዒት ትፈጥር ሽዑ ናብቲ ደሊኻዮ ዘለካ ተማእዝኖ ነቲ ሰማዒኻ ማለት እዩ።
1: ዝበዝሐ ግዜ ዝዳለዉ ደርፍታት ንባህልን ልምድን ከምኡ ድማ ንኹነታት ናይ ሓንቲ ሃገር ንምግላጥ ተባሂሎም ይዳለው እዩ። በዚ መንገዲ ኣብ ምላዓልን ምንቃሕ ህዝቢ ዓብ ተራ ከም ዘለዎ እውን ዝሓለፍ ታሪክ ሃገርና ዝምስክሮ ሓቂ እዩ። ሓንቲ ደርፊ ኣብ ሕብረተሰብ ዘለዎ ኣስተዋፅኦ ቀሊል ክሳብ ዘይኮነ ንኽትዳሎ ተሓልፎ መስርሕ እውን ኣድካሚ ከይኮነ ይተርፍን። ከመይ እንተበልና ነቲ ሕላይ ወግጥሚ ዘሰኒ ዜማ ንምድላው ዘድልዩ ሙዚቀኛታት ምድላውን ከምቲ መልእኽቲ ናይቲ ግጥሚ ብግቡእ ክውክለካ ዝኽእል ድምፃዊ ምቕራብን ምውሃድ ዝመልኽን ምቕራብ ካልእን ነገራትን ስዒቦም ዝቐርቡ መንገድታት እዮም። በዚ መዳይ ኣብ ሃገርና ክሳብ ሕጂ ዝተፈላለዩ መንገድታት ብምጥቃም ዝበዝሑ ንባህልን ልምድን ናይ ሕብረተሰብና ዘንፀባርቑ ብዙሓት ስራሓት ቀሪቦም እዮም። ስለዚ ኣበርክቶ ሰብ ሙያ ኣብዚ ዓውዲ ብዝተፈላለዩ መንገድታት ቀሊል ከም ዘይኮነ ይውዕሊሉና።

0: ነዞም ዝተገልጹ መንገድታት ተኸቲሎም ዝዳለዉ ደርፍታት ብዙሓት እዮም። ካብቶም ኣብ ግዜ ቃልሲ ዝቐረቡ ደርፍታት ብዝተፈለየ ንህፃናት ተባሂሉ ዝተዳለወ እሞ ንነዊሕ ዓመት ካብ ኣእምሮ ዘይሃስስ ኮይኑ ዝተሰርሐ ውሑድ ኣይኮነን። ኣገዳስነት መልእኽቲ ናይ ሓንቲ ግጥሚ እውን ብከምዚ ዝስዕብ ይግለጽ።
1: ንኣብነት እቲ ንሕና ዋሪ ኣብ ዝነበርናሎ ግዜ ንኣብነት ከልዕል ዋሪ ሲ 19 ዓመታት እንድያ ሰሪሐ ሕጂ ብዕረፍትላ ብብውልቁ ከዓ ሰብ ይሰርሕ ሕጂ ኣብቲ ሽዑ ዝነበርናሉ ግዜ ግን እቲ ምንጪ መበገሲ ንኣብነት ክትሪኦም ከለኻ ፅሓፋዩ ፍሬም ፍቃድ እዩ መምሪ ፍሬም ፍቃድ እዩ እቲ ዜማ ዝደርሶ ንስ እዩ ትሕላይ ዝደርሶ ንስ እዩ እቲ ምንጪ ክትሪኦም ከለካ መብዛሕትኡ ግዜ ካብቲ ከባቢ እዩ እቲ ከባቢ ከ እንታይ እዩ ዘለዎ ብዙሓት ቆልዑ ቆልዑን መንእሰያት ዘለዎ እዩ ሕጂ ኣብ ዕላል ገለ ትርኢ ትሰምዕ ኣብ ግዜ ልምምድ ገለ ትዕዘብ ኩነታት ገለ ይመርሐካ እዩ ህዝቢ ዝህበካ ርእቶ ኣሎ ህዝቢ ዝህበካ ርእቶ ከዓ ገሊ ቁም ነገር ዘለዎ ርእቶ እዩ ገሊ ስምዒታዊ ርእቶ እዩ ሕጂ ስምዒታዊ ርእቶ ገለ ወላ ትስሕቀለኮ ትኽእል ኢኻ ሳን ምስቲ ዋዓል ገለ ሰብ ስቂሉ ድሕድ ሕብሎ እዩ ዘረባ ሓደሓደ ግዜ ሽዑኡ መበገሲ ሓሳብ ግን ይኮነካ ንዓኻ ወይ ከዓ ጌጋታት ትርኢ ኣብ ከባቢ እቲ ዝረእኻዮ ጌጋታት ገለ ትእትዎ ወይ ሓድሽ ነገር ይተኣታቶ ንዕውን ክትግስግሰሉ ትደሊ ገለ እዚ መንቀሊ ሓሳብ ይኸውን ወይ ከዓ መንግስቲ ኣብ ሓደ ነገር ኣተኪሩ ክሰርሕ ይደሊ ኤች ኣይቪ ክጠፍእ ኣለዎ ወፍሪ ዋርሳይ ከዓ ኣሎ ኩልና ንስራሕ ሃገር ነልምዕ ገለ በብእዋኑ ንሰምዕ ነርና ኢና ከምኡ መፅኡ ገለ ትጎስግሰሉ ትበሃል ገለ ሕጂ እንተስ ብሓበሬታ ድዩ እንተስ ብትዕዘቦ ድዩ ገለ ሓደ ስራሕ ይነቅል ወይ ከዓ ክትምዕድ ወይ ፍናን ናይ ሰብ ከተበረኽ ገለ ትደሊ ንኣብነት ሃገረይ ኩሉ ሰብ ዝፈልጣ መዝሙር ናይ ዋርያ ንሕና ዘሚርና እያስ ደቅና ዝኣክሉ ከዓ ሕጂ ዝምርዋ የዓቢላ ገለ ኣለዉ ኣብ ፈቐዱ ሰብ ሃገረይ ይብለካ ገለ ዋርን ሃገረይንስ ከምዚ ክስታይ ኮይነን ከምዚ ዳርጋ ሓደ ኮይነን እቲ ዝፈረየ ኣማኢት ዝኾነ ደርፍታት ሃገረይ ክዝክር ጀሚሩ ሰብ እንተኮይነ ሃገረይ ተሰ

ሪሓ ቴልካቢስ ኣብ መወዳእሱ ሃገረይ ፈትወኪ እዩ መልእኽቲ ወላሓንቲ ብላ ካ ሃገረይ ፈትወኪ እያ መልእኽቲ ወላ ሓንቲ ካልእ መልእኽቲ የብሉ ሕጂ ሃገረይ ፈትወኪ እዩ ወንፈትዋ ነዚ ንክትሰርሖ ግን ንዓኣ ዝቀናበረ ሙዚቃስ ሙሴ ተስፋ ማርያም ወዲ ሱዳን እዩ ዝበሃል ወዲ ሱዳን እዩ ዝፍለጥ ንሱ እዩ ነታ ሙዚቃ ኣዋሂድዋ ትሕላይ ቲ ዜማ ናይ መምርዒ ፍሬም ብዙሕ ግዜ ከዓ ምሻሎ ጎስጓሳት ገለ ይግበር እዩ ስራሕ ትሰሪሕካ ገለገለ ኣብ መወዳእቱ ዜርካ ትኩሉ ትብሎ ግን ንሃገርካ ስለ ትፈትዎ እዮ ምበር ካልእ ምስጢር ሃልይዎ ኣይኮነ በቲ መንደቕ ዝፈረሰ መንደቕ ፈሪሶ ገለ ክትብል ከለ ሃገርካ ስለ ትፈትዎ እዩ ምበር እታ መንደቕ ኣይኮነ ተዛርበካ ዘላ ትፍቕሪ ሃገርካ እዩ ተዛርበካ ዘሎ ሕጂ ካብኡ ዝነቅር ኣብ መወዳእቱ ዝተፈላለዩ ኣብ መንእስያትን ቆልዑን ገለ ኣለና ኩሉና ኤርትራ ንፈትወኪና ንብል ገለ ካብኡ ይብገስ ሕጂ መበገሲ ሓሳብ ዝኮይኑ ኣብ ምስርሑ ይኣቱ ማለት እዩ ኣብ ምስርሑ ምስ ኣተወ እቲ ሕላይ ተዳልዩሎ ዜማ ተዳልዩሎ ኣብ ሙዚቃ ኣሬንጅመንት ይኣቱ ማለት እዩ ሙዚቃ ኣሬንጅድ ይኸውን እቲ ብዙሕ ግዜ ከም ጌጋ ዝሰምዖ እንታይ ኣሎ ኮምፖዝ ይኸውን ኮምፖዘር ገለ ይብሉካ እንደ ኮምፖዚሽን ኮምፖዘር ኣብ ክላሲካል ሙዚቃ ንጥቀመላ ቃል እያ ደራሲ ማለት እያ ትርጉማ ኮምፖዝ ገይረ ደሪሰ ኮምፖዘር ደራሲ ኣብ ናይ ሎሚ ኣብ ኮንቴምፖራሪ ንብሎ ሙዚቃ ከዓ ኣሎ እዚ ሎሚ ንሰምዖ ዘለና ኣብ ኣርኤንቢ ሂፕ ሆፕ ፓፕ ገለ ንብሎ ከዓኒ ሶንግ ራይተር ንብል ክልቲአን ደራሲ እየን ትርጉመ ኣብ መወዳእቱ እንታይ ዝደርስ ዜማ ዝደርስ እቲ ሕላየተኛ እዩ እቲ ግጥሚ ዘዳሉ ሰብ ሕላየተኛ እዩ ሕጂ ነዚአን ክልቲአን ምስ ተሰርሐ ወዲ ሱዳን ከዓ እታ ዋሃዲ ሙዚቃ ኮይኑ ሰሪሕዋ ማለት እዩ ናብ ስቱድዮ ከይዳ ኣብ ስቱድዮ ካ መን ኣሎ ድምፂ ንዓ ክመልኣ ዝኽእል ተባሂሉ ካ ሓደ 5-6 ዝኾኑ ሰባት ከ ናብ ስቱድዮ ከይድና ድምፂ ተመሊኡ ኣብ መወዳእቱ ሃገረይ ኮይና ማለት እዩ ብርግፅ ቪድዮ ኣዝዩ ሓጋዝ እዩ ኣብ ሙዚቃ ቀደም ምስማዕ እዩ ነይሩ ሰብ ሓይሉ ሎሚ ከዓ ሰብ ምርኣይ ኮይኑ ኣሎ ሓይሉ ሕጂ ወላ ኣልቡም ክዝርጋሕ ትሰሚዐ ኢኻ ክሳብ ሕጂስ ኣልቡምስ ብዙሕ ም ዝርግሑ ኣብ ኤርትራ እኳ ጠፊ ኢሎ ዲ ኣልቡምስ ኣብ ኣሜሪካ ኤሮጳ ኤሽያ ኣውስትራልያ ተወሪድካ ግን ብብዙሕ ካ ትሰምዕ ኣልቦምስ ቢልቦርድ ኢሎም የዳልዉ እዮም ህዝቢ ይመርፅ እዩ ገለ ይፋ ቅድም እንዳ ዜና ከምኡ ይግበር ነይሩ ኣብናይ ሬድዮ ዛራ ንኣብነት ተባሂሉ ገለ ይግበር ነይሩ ዝተፈላለዩ ሰባት ይምረፁ ይዕወቱ ገለ ብኣካል ዘርከብናሉ እዩ እዚ ሕጂ ከምኡ ተባሂሉ ተሰሪሑ ገለ ኣብ መወዳእቱ ሰብ ሰሚዑ ይፈርድ ዝነበረ ሎሚ ግን እንታይ ኮይኑ ቪድዮ ተሰሪሕካላ ደፋኢት ሓይሊ እያ ትኸውን እታ ቪድዮ ብብዝሒ ከም ትዕወት እያ ትገብረካ ነታ ሰሪሕካዮ ዘለካ ጀፍኮርስ ሃገረይካ እታ ቪድዮ ኣላ ብናእሽቱና ከለና ገለ ዝተቐርፀ ዝተፈላለየ ሜሞሪስ ገለ ኣለዋ ዝተቐርፃ ገለ ንሰን ተዋሂደን ከዓኒ ቪድዮ ኮይና ማለት እዩ እጂ እቲ ኣገባቢ ኣሰራርሑ ሓደ ኣገባቢ እዩ ዝኸ እቲ መንቀልስ ሃገር እያታ መንቀሊት ሃገረይ ፈትወኪ እዩ ገለ ንፁህ ህቲ ኣብ ዘሎ ቃላት ገለ ሃገረይ ፈትወኪ ተወዲዩ ቆልዓ ክብሎ ክእል መንሰይ ክብሎ ክእል ሽማግለ ክብሎ ክእል ገለ ኣብ መወዳእቱ እቲ ከዋህዳ ዝኽእል ሰብ እንኳዕ ወዲ ሱዳን ሙሴ እንኳዕ ኮነ ትብል ምክንያቱ እታብኣ ዘላ ኣገባብ ኣሬንጅመንት እታ ኣገባብ ኣሰራርሓ ሙዚቃ ወይ ምውሃድ ናብ ካልእ ሰብ ከይዳ ነራ እንተትኸውን እዛ ሎሚ ንፈልጠ ሃገር ኣይ ምኾነትን ነራ ሕጂ ናብ መን ትኸይድ እውን ትፈልጥ ኣለካ መወዳእቱ ብዙሓት ኣዋሃቲ ሙዚቃ እዮም ዘለዎ ኣብ ኤርትራ ነይሮም ኣለው እቲ ኣገባብ ጥራይ ዝፈላለ ሕጂ መራፂ ትኸውን እምበር ሃገረይ ከምዚ ሎሚ ዘላቶ ሃገረይ ኣይ ምኾነትን ነራ ካልእ ሰብ ተዘዋህዳ ነይሩ ወይ ካልእ ሰብ ተዝደርሳ ነይሩ እውን ሕጂ ኮይኑላ እዩ ባሓፂር ኮይኑላ

ከምዚ ክግለፅ ዝፀንሐ ኣገዳስነት ግጥምን ሙዚቃን ኣዋሃድ ናይ ሓንቲ ስራሕ ዓብ ኣበርክቶ ኣለዎ። ብቕዓት ናይዞም ሰብ ሞያ እውን ኣብ መልእኽቲ ናይ ሓንቲ ደርፊ ብንፁር ምትሕልላፉ ዘለዎ ኣስተዋፅኦ ቀሊል ኣይኮነን። እንተኾነ ግን ኣብዚ እዋን ንኽዚ ኩሉ መስርሕ ዝጥቅእ ተባሂሉ ዝዳሎ ዘሎ ናይ ሰብ ዝሰርሖ ብልሒ ደርፍታት እውን ከየልዓልና ክንሓልፍ ኣይመረፅናን። ስለዚ ኣብ ዝመፅእ ሰሙን ብሰብ ዝሰርሖ ብልሒ ዝዳሎ ዘሎ ደርፍታት ዘለዎ ፅልዋን ካልእን ዝዳሰሰ መደብ ክቐርብ እዩ። ንሕጂ ግን ኣብዚ መደብና ክንዛዝም

ኣብ መደብ ናትራን ዝቐርቡ ትሕስን መደባት ገሊኦም ኣዘነይቲ ገሊኦም ድማ ማሃርቲኦም ገለ ካብቶም ንዓኹም ንምዝናይ ነቐርቦም ትሕሶና ድማ ፋኒ ክሊፕያ ካብትን ካብ ማሕበረ ሚድያ ተወኪሱ እዞም ዝስዕቡ ከስሕቆ ይኽእል እዮም ኢሉ ቀሪቡልና ኣሎ ሄኖክ ፀሓየ እዩ ብሓባር ንከታተለን ኣበ ከስክረኩም

ንኡስ መደብና ፍኖተ ህይወት ቀፂላ ተቐሪባላ። ክቡራትን ክቡራን ተኸታተልትና፣ ሎሚ ፍኖተ ህይወትና ካብ ወላዲኣ ሞያ ችክሊሳ ዝወረሰት ጓል ኣንስተይቲ ተሞክሮ ስራሓ ብሓባር ክንካፈልና ክሳብ ሎሚ ን18 ዓመታት እያ ኣብዚ ሞያ ዝፀኒሓ ዘላ። ክእለታን ሞያኣን ከመይ መስል ብሓባር ንከታተል። ካብኣ ክንቀስሞ ንኽእል ተሞክሮ ከንታይ ይኸውን? ብሓባር ንከታተሎ ምልከታ ብኸመይከ ኣብዚ ሞያ ክትኣቱ ክኢላ ንከታተላ ናብ ሲራክሎ ደቀስ ክረኩመ ስነ ንክትታል

0: ሞያ ብትምህርቲ ወይ ብተመክሮ እነጥርዮ ምሳና ዝዓብን ዝነብርን ብግብሪ እንሰርሓሉ ክእለት እዩ። እዚ ክእለት እዚ ምንጫታዊ ኮይኑ ከገልግለና ይኽእል። ብሕብረተሰብ ክብሪ ክውህበናን ከለዎ ንዓና ድማ ዕግበትን ኣእምራዊ ቕሳነትን ይምጥወልና። ወፊርና ኣብ እናኣትወሉ እዋን ፍናና ጥርዚ ይበጽሕ። እቲ ምንታይ ኣፍርየ ዝብል ሕልና ኣብ ውሽጢና ይድወል ስለ ዝኾነ ብፍላይ ንሞያና ብፍቕርን ተገዳስነትን ምስ እንሕዞ ኩሉ ግዜ ኣብኡን ምስኡን ትራይ ክንህሉ ደስ ዝብለና ክገብረና ይኽእል እዩ። ክቡራት ተኸታተልቲ መደባትና፣ ንሕጂ እምበኣር ኣብ ሞያ ችግሊሳ ተዋፊራ ደቃ ኣብ ምዕባይ እትርከብ ጻዕራን ጓል ኣንስተይቲ ኢና ከነላልየኩም። ነቢያት ኣብ ተገርግሽ ትበሃል። ኣብ ኣስመራ ኣኽርያ ተወሊዳ ዓብያ። ዕድሚኣ ንትምህርቲ ምስ ኣኸለ መባእታን ማእከላይን ኣብ ቤት ትምህርቲ ማይ ተስፋ፣ ናይ ካልኣይ ደረጃ ትምህርታ ኸኣ ኣብ ቤት ትምህርቲ ሓርነት ተኸታቲላ። ኣቦ ነቢያት ሃብተ ገርግሽ ገብሪ ህይወት ፍሉጥ ችክሊስታ ስለ ዝነበረ ነቢያት ገና ንእሽቶን ከላያ ምሳ ወዳት ኣሕዋታ ብምዃን ናብቲ እንዳ ችክሊስታ እናኸደት ክተናኽፍ ጀሚራ። ኣብ ሓፂር እዋን ከኣ ንኩሉ እቲ ሞያ ዝጠልቦ ነገራት ከተማልእኽ ኢላ።
1: ጓል 15 ዓመት ከለኸ ተምሃሪት 6-7 ክለኹ ኣብቲ ሞያ ኣትየ ብችክሊስታ ማለት እዩ ብድሌት የ ክትፃወት ኢልካ ትኸይዳ ኡ ትሪኦም እንታይ ሰርሑ እንታይ ርእዩ ከምዚ ብፀወታ የለ ሚድያ ነ ከምዚ ተማሂረ የደ ኮንኩስ ኣብኡ እንዳኸድና እንዳርኣና ንዕኦም ነቶም ዓበይት ኣሕዋተይ ክፃወት ኢለ ብሽክለታ ከብል ኢለ ኸይድ ይርኦም ካብኡቲ ሞያስ ከምዚ ከይተረድአኒ ሒዘ የቲ ሞያ ማሓፈሽ ደሓን እዮም ብዙሕ ኣይኮነን ከምዚ እቲያ ክተቐብሎም እቲያ ክትልዕል ምስኦም እግሪ እግሮም ስለ ትኸይድ ድሓን እዮም ብዙሕ ሶም ከዓ ፀቕጢ ይገብርለይን እዮም ንኽእለውዮም ብዙሕ ኣይ ገደድኒ ብኡት ሞያ ሒዘ ዮ።
0: ነቢያት ካብ 2000 ክሳብ 2008 ኣብዚ ሞያ ድሕሪ ምስርሓ ተመሪዓ ናብ ሓዳር ኣትያ። ብምኽንያት ምዕባይ ቆልዑ ድማ ን6 ዓመት ካብዚ ሞያ ርሒቓ ፀኒሓ።
1: ድሓን እ ኣይከበደኒ ዳዓባኻሉ ሞያ ስጋብ ዝኾነ ድሓን ኣይከብድኒ ድሓር ክሰሪሐ ተልካ ትርእስኻ እንዲ ንኩሉ ነገር ደኽብዶ ንደፍክሶ ኣይከበደንን ክትርስዕ ትኽእል ኢኻ ገለገለ ነገራት ምስኣተኻዮ ኸ ኣብ መስመር ተቐቲኻ።
0: ዝኾነ ሞያ ናቱ ክብደት ክህልዎ ግድን እዩ። ክብዶት ግን ኣብ ኩነታ ኣእምሮኻ ዝምርኮስ። ብፍላይ ግን ሰለስተ ሓላፍነታት ተሰኪምካ እሞ ድማ ኣብ ሰለስትኡ ኣድሚዒኻ ክትወፅእ ምኻል ብልጫ እዩ። ነቢያት እውን ማዕረ ማዕረ ናይ ስራሕ ገዛን ቆልዑ ምዕባይን ሓላፍነት እያ ኣብ ሞያ ችክሊስታ ትነጥፍ ዝነበረት።
1: ከም ሰብ ቁርቢ ከብደካ እንዲ ግን ድሕር ተወፊኻሉ ኣብ ስራሕ ውዒደ ለይተሓዊስ

0: ናብራ ገዛ ቆልዑት ኣለዋ ምእላይ እቲ ናብራ ገዛስ ሌት ዊንድ ውስኽሉ ነገ ሰዓታት ኣሎ ከምኡ እንዳካየድኩ በዲሀዮ ማለት እዩ
1: ነቢያት ብዘይካተን ብምዕባይ ቆልዑ ዘቋረፅተን 6 ዓመታት ክሳብ ሎሚ ካብዚ ሞያ ኣይበኽረትን ዘላ ክሳብ ሕጂ ድማ ንኸባቢ 18 ዓመት ኣብዚ ሞያ ተጓዒዛም ገና ድማ ኣብ ምቕፃሉ ትርከብ እዚ ግን ብዘይብድሆታት ኣይኮነን
0: ድሓን እዩ ኣባይ ኮይኑ ክርዮ ክኸብደኒ ይከኣለ ኣብ ካልእ ክኸብድ ይኽእል እዩ ብካልእ ደቂ ኣንስትዮ ወላ ወይ ብሓፈሽኡ ናይ ወዳት ስራሕ ኢለን ስለ ዝግምግምኦ ትስራሕ ውን ኣይመስለኒ ንዓይ ግን ዳዓበ ኩሉ ሞያ እዩ ከምዚ ብኡ ተዓብኻ እንታይ ካልእ ሞያ ደሎሚ ኮይኑ ይስምዓኒኒ ኣነ ስቲል ስጋር ሕጅስ ንስኡ እቲ ሞያ ካልእ ክሰርሕ ናይ ቅቡዳኒ ከማ ርእሰይ ቀሊል እዩ ከቢድ እዩ ከምምክባድ ኣብ ጓል ኣንስተይቲ ኣነ ግን ብኡ ዓብየ ተሪር የ በቀ በቲ ሞያስ ኣጠንኪርኒ ማለት እዩ ተቆልዮት ትገልካ እንጌራ ስጋብ ዝኾነ ግዴታ እዩ
2: ኣብዚ ዓብና ኣብዚ ተወሊድና ቅም ነቢያት ወላ ኣቢሃ ተገርግሽ ደቀም ገለ መለ ኩሉ ኣብዚ ኢና ካብ ብንሽተና ታታ ከም ንብል ማለት ከም ንፈልጦ እዚ ገዛ ድማ ብጣዕሚ ነጋይሽ ኮኑ ንኩሉ ተቐባል ጋሻ ኢኻ ክትብሎ ትኽእል ነቢያት ክገልፃ ተኮይነ ብኣይ ወገን ብጣዕሚ ንፍዕቲ ኣብ ባህላይ ተለ ምስ ዓብዪ ዓብዪ ምስ ንእሽተይ ንእሽተ እያ ኣብ ኢዳ ድማ ብጣዕሚ ንፍዕቲ ንደኾነ ከቢድኒ እዚ ከምዚ ዩ እቲ ከምዚ ከይበለ ድማ በቲ ዓቕማ ድማ ትሰርሕ ንፍዕቲ እያ ነቢያት ምስ ነቢያት ዳርጋ ዕብና ኢና ክንብል ንኽእል ኢና ንምንታይ መስልካ ኣብ ሓደ ኢና ዓብና ካብ ብንእሽተ ኣነ ብዝፈልጣ የ ፍጥር ከይበለ ድማ ኣብዚ ስራሕ እዚኣ ተዋፊራ ሕጂ ከም ኢብራሂም ሲ ንፍዕቲ እያ ክብል ንኽእል ኣነ እዚ መንፍዓት እዩ ከምዚ ዝበሃል ራዛራዛ ናይ ኣቦካሓዛ ስለ ዝበሃል ሳ ድማ ግድነት እያ ናይ ኣዲኣ ድማ ክትሕዝ ተግደድ ማለት እዩ እሱ ድማ ኣብ መንጎ ትምህርታ ካብ ትምህርቲ ድማ ናብ ስራሓ ከምኡ ኢና ድማ ኩላና ሓሊፍና ንድና እቲ ድበለፀ ድማ ብናታ ንድዩ ንፍዕቲ እሳ ድማ ሞያ ናይ ኣዲኣ መሓዛ ፅቡቅ ኣብነት እዚ ንኩሉ ኣብነት እዩ ነቲ ድርኢ ነቲ ድሰምዕ ፅቡቅ እዩ እሳ ድማ ከምዚ ትሪያ ዘለካ ጓል ስተይቲ እየ ከምዚ እየ ከይበለት ኣብዚ ከምዚ ምስታፋ ናይ ብሓቂ ክሩዕ ተኽርዓኒ እያ ከመናዓይ ከም ሰብ ማለት እታ ሽሙ እንድ ኣብዚ ክትሪኦ ከለካ ብኣይ ወገን ከከም ሞያካ እዩ እዚ ስለዚ ፀናሓ ሒዛቶላ ኣነ ሕጂ ብሞያይ ኣብ ካልእ ሞያይ ስለ ዝኾነ በቲ ሞያይ ድማ ይኸይድ ኣለኹ እተን ካልኦት ድማ ከምኡ ከምዚ ከምዚ ከይበላ ድማ ኣብ ዶኾነ እንዳች ክልስታ ድማ ክሰርሓ ነተባብዐን ክሰርሓ ድማ ንትምነየን ንምንታይ መስልካ ኣብ ዝደለናዮ ግዜ ወድን ጓልን ሰብኣይ ሰበይቲ ዝበሃለሉ ግዜ ኣይኮነን ኣነ ናይ ነቢያት ካብ ዝዘላቶ ንክትመዕብል ኣብ ካልእ ክትበፅሕ ተስፋ ገብር ኣነ ፅቡቅ ድማ ናታኽሪኢ ይትምነይ ማለት እዩ
1: ኣብ ስራሕካ ብዘይካ ናይ ገዛ ርእስኻ ሞራልን ውሽጣዊ ሓይልን ናይ ሰባት ግብሪ መልሲ እውን ሓደ ስጉሚ ንቕድሚ ስለ ዝመርሕ ኣገዳሲ እዩ ኣብ ስራሕካ ዘለካ እወታዊ ኣመለኻኽታ ብምዕባይ ንስራሕካ እወትሩ ብሓድሽ ሞራልን ዘይነፅፍ ተስፋን ክትመላለሶ ይሕግዝ ሞራልን ውሽጣዊ ሓይልን ዘለዋ ነፍሲ እውን ዓወታ ናይ ግድን ስለ ዝኾነ እወታውያን ግብረ መልሲ ኣሃነፅትን ኣባራትዕትን እዮም
0: ብዙሕ ይደሎ ካብ ድበዝሕ ፅቡቅ ርኢቶ ተቕበል ኢኻ ገለገለ ካ ኣለው ጓል ኣንስተይቲ ካብ ገዛ ትሓልፍ የብላን መናውፂዋ ድብል ውን ኣለው እ ገለ ብሉካ እዮም የለ እንዲ ካልእ ሰብ ዳዕሪ ብሉካ ኣነ ክዓረልኩም ምሽ ብሎም ኖኖ ፀውዕልና ካልእ ብሉካ ሽ ከምዚ ደቅበልዎ ማለት እዩ እንታይ ክሰርሐልና ሳ እብሉ ግዲ ኮይኖም ኖኖ ካሊእ የደሊ ብሉካ ትድፈልጠካ ፈልጠካ እንዲ ከማ ንስኻ ተዘይኮይኑ ካልእ ክትሕዘሉ ይደለኒ ትፈልጠካ ደይፈልጠካ ሓድሽ ገፅ ግን ገሊኦም ስጋ ብገልቢጥካ ዓሪኻ ትህቦም ደይ ዓግቡ ኣለዉ ዳሕራይ ብስራሕ ከዓ ተሓጒሶም ኸዱ ገለ ከዓ ጓል ኣንስተይትስ መን ውፅእ ኢልዋ ካብ ገዛ ሓደ መዓልቲ ሓደ ሰብኣይ ትሕዝያ ኒ ክዛብ ሽክለታ ኢ ሰብኣይ ፀውዕል ደይ ክሕዛ ኢልኒ ድሓን ኣቦሓራይ እሞ ድሓን ደይ ገድፋ ነዞም ቆልዑ ደይ ሂቦም ኢል እዮም ካብ ቆልዑ ስባሲ ክትሕሽኒ ኢሉኒ እንጂ ብዙሕ ኣሎ ተወፂኻ ሲ ጓል ካብ ገዛ ይትሓልፍ

0: ና ስለ ዝብሉ ብዙሕ ደገፍ ትረግፍ ብዙሕ ከዓኒ ደውድላ ካደ ትርፈካ ወይና ኣለካ ትስራሕ ብዙሕ ነገራት ይደሎ ገሊኦም ካሸር ዲኸ ትሰርሕ ለይ ትመስልና ብልካ ገሊኦም
1: ወይ ተወዲያ ይዕሪኻ ምሳብ ከያምከ ናቶም ኣራኣያ ይቕየር ዶ
0: እወ ሕጎሱ በዝሒ ሕጎስ እዮም ሰብኣይ ንባዕሉ ዝኽብለካ ፀናሕኩስኒ ሓደ ሓወናኡ ፀኒሑስ ሳትሕ ሸካ ኢልዎ ሰዓሪ ኩሉ ሕጅስ ብደጊ ክርኢ ክዳ ከምኡ ደይ ትመስሊ ካሸርያ ትኸውን ገንዘብካብ መቕፃር ሓሊፍክስ ወላ ሓንቲ ክትገብር የደ ይገመትኩ ክኢሉኒ
2: ባህሊ ስራሕ ኣብ ነብሱ ዘስረጠ ሰብ ዕላሉ ምስ ስርሑ ጥራዩ እንታይ ገይረ እንታይ ክኽምል እናበለ ብዛዕባ ስርሑ ይዛረብ ስርሑ ኸፀብቕ ለይትን መዓልትን ይሰርሕ ሓድሽ ነገር ይፍትን ዕፅፊ ይፅዕር ይባላሓት ይፈጥር መጻኢ ክውርቕ ኩሉ ዓይነት ዋጋ ክኸፍል ድልው እዩ ኣብ መወዳእታ ኸዓ ፍረፃሙኡ ካምርካብ ኣይበኩርን
0: ቀዳምነት ነቲ ሞያ ክፈትዎ ኣለዎን ፈትየኖ ካ ተተበጊስካ ደይከኣል ነገር የለን እየ ድብላኒ ኩሉስ ክገብሮ የተልካ ትኽእሎ ትገብሮ ኢኻ ቅድም ግን ፈትየኖኦ ብድሌተን ክብገስ ኣለዎን ከምዚ ድሌት ስለ ዝሃለወካ ጥረቢን ኣይትኽእሎን ኢኻ ስጋብ ደይ ተቐበልከያ ንክሰርሖ ገለ ኩሉን ነገር ብላኻ የን ገሊአን ፎቶ ወንደ ግን ፅፍሬከ የባላሽ ወለይ ክሕዞ ይደልኒ የብላኻ እንጂ ከምዚ በቲ ረሳሓት በቲ ገለ ጥራይ ይሪኦ በቲ ጉረሶ ዘይቲ ምስኡ ትውዕርሲ ከምዚ ካልእ ናቲ ፖዚቲቭ ነገርስ ደ ይረአየና ኣሎ ስ ክሰርሖ ከኣል
3: ኣብ ኣኽርያ ተወሊደ ዓብየ ብዛዕባ ናይ ብሃብቲ ግሪስ ተደኣ ኮይኑ ብሃብቲ ግሪስ ኣዝዮም ብሉፅ ዝኾኑ ሳይክል ዘለዎም እዮም ኣዝዮም ድማ ምስ ጎረባብቶም ይኹም ዝገለ ይኹን ፅቡቅ ዝምድና ዘለዎም እዩ ማለት እዩ ከምኡ ድማ ብዛዕባ እዛ ጓሎም ነቢያት ማለት እዩ ኣዝያ ማለት እዩ ብጣዕሚ ከም ጓል ኣንስተይቲ መጠን ብጣዕሚ የደድንቓ ማለት እዩ ብዙሓት ደቂ ኣንስትዮ የለዋን ከምዚ ዓይነት እዚ ሞያታት ገለ ዘለዎን እሞ ኢዳ ገልምታት ፅፈታ ኣሰራርሓ ምስ ሰብ ዘለዋ ቅርበታት ኣዝዩ ብሉፅ ዝኾነ ቀራርባ ኣለዋ ምስ ሰባት ብጣዕሚ ኣይትጫቃጨቕ ኣይተብል ብዙሕ ነገር ገለ ፀገም ንእሽተ እንተደኣ ኣለካ ድሓን ዳሕራይ ተምፅኦ ገለ ተምፅኦ ብዙሕ ነገር ስኒ ኣይትብልን እያ ብዙሕ ኣይትጨቃጨቕና ምስ ሰባት ጠባያ እውን ኣዝዩ ብሉፅ ዝኾነ ጠባያ ኣለዋ ከምኡ ድማ ናይ ኣቦይ ሃብተ ገርግሽ 50 ዓመት ኣነ 50 ዓመት እየ ድፈልጦም ኣቦይ ሃብተ ገርግሽ ማለት እዩ እዚያ ጓሎም ድማ ሙራሳ እዛ ዓይነት ጥበብ እዚ ከዓ ኣዝየ ደመስግና ብልፅቲ ዝኾነት እዚኣ ተወራሲት ሕድሪ ናቶም ምዃና ከዓኒ ኣምነላ በዚ ኣጋጣሚ ከዓ ክምስክረላ ይኽእል እየ ማለት እዩ እሳ ባዕላ ነቢያት ናይ ቦኣ ወሪሳ እታ ነቢያት ዝወለደታ ጓላ ድማ ኣዝያ ብልፅቲ ዝኾነት ከዓኒ ብጣዕሚ ብጣዕሚ ወላ ስራሓ ኣክቲቭ ብጣዕሚ ማለት ስቕልጣፈ ዘለዋ ገለ ዘለዋ ኣሰራርሓ ብጣዕሚ ብጣዕሚ እንደይ ናይ ኣዲ ኣሳ ከዓ ክትወርስኪ ኢላ ማለት እዩ ስለዚ ናይ ኣቦይ ሃብተ ገርግሽ ገዛ ዝወርሶ ኣለዎ እቲ ስራሕ ድማ ፅፉፍ እዩ ምስ ጎረባብቲ ማለት ኣቦይ ሃብተ ገርግሽ ኣብዚኣ ምስኦም 50 ዓመታት ገይርና ምስ ሓደ ተዛሪቦም ኣይፈልጡ ምስ ሓደ ተቋይቆም ኣይፈልጡ ዝኾነ ነገር ርኢና ኣሎም ኣይንፈልጥና ማለት እዩ ብዛዕባ ጠባዮምን ገልመለዮም ልክዕ ድማ ዘን ደቆም ከዓ ወሪሰንኦም ኣለዋ ወረስቲ ሕድሪእን እዚኣትን እዚኣ ጓሎም ነቢያት ብዓባያ እታ ንእሽተ ከዓኒ ህርሜላ ኣዝያ ከዓ ብልፅቲ ዝኾነት ከዓ ፍርያላሳ ማለት እዩ ስለዚ ከም ጓል ኣንስተይቲ መጠን ድማ ኩሉ እዚ ዓሚል ኣብዚ ዘሎ ካስትመር ከዓኒ ነዚኣተን ኣዝዩ ከተባብዕን ከም ዘለዎ ጥራሐ ለቦዋ ከመሓላልፍ ዝደሊ ማለት እዩ እወ ዝኾነ ዓይነት ነዚኣተን ሞራል መሃብ ጥራሕ እዩ ዝብል ኣነ ማለት እዩ በዚ ሒዘንኦ ዘለዋ ሞያታት ስኒ ኣዝዩ ብሉፅ ዝኾነ ሞያ እዩ እዩ ዝብሎ እሳተን ድማ ኣተሓሕዛ ዓማዊል ኣነ ብጣዕሚ እየ ዘድንቐን ዝኾነ ነገር እዚ ኣነ ኣብዚ ክንደይ ገይረ እንዴ ክነፍሕ ከለካ ና ዳሕራይ ተምፅኦ እዚ ምጭቕጫቕ የለን ንምንታይ ንፊሕካ እንዲኻ ተምፃእ ኣለካ ቅርሲ ከምኡታት ዓይነት ይብላ እዚኣተን ኣነ ብጣዕሚ እየ ዘድንቐን ወላ ኣቦይ ሃብተ ገርግሽ ኣዕብዮምና እዮም ኣቦይ ሃብተ ገርግሽ ኣነ ብሓቂ ኣብዚ ተወሊደ ዓብየ እንዴ ኣቦይ ሃብተ ገርግሽ ምስ ሓደ ግልምታት ዝኾነ ነገር ኣይጨቃጭቑን እዮም እዚኣ ኣቦይ ሃብተ ገርግሽ የብለይ እንተዳኢልካዮም ኪድ ዳሕራይ ተምፃ ፅባሕ ተምፃ እናበሉ እዮም ዘፋንውና ማለት እዩ ኣቦይ ሃብተ ገርግሽ ሕጂ ድማ እዘን ደቆም ከዓ ናተን ሕድሪ ወሪሰን ምኻደን ድማ ኣዝየ ደመስግነን ንዘን ደቂ ኣንስትዮና ድማ ከምዚአ እንዳመሰላ ደቂ ኣንስትዮ ከዓ ክፈርያልና በዚ ሞያ እዚ ጥበብ ኣዝየ በቃ ከመስግን እየ ዝፈቱ ማለት እዩ ብጣዕሚ እዚኣተን ንመጻኢ ረአ ዘለዎን ሰባት እየን ማለት እዩ እዚኣተን
2: ነቢያት ኣደ ሰለስተ ውላድያ ንሳተን ድማ ናብ 11 ክፍሊ ዝሓለፈት ዮሳን ሰመረ ጀነራል ዝገበረት ሄርሜላ ሰመረ ናብ 6 ክፍሊ ዝሓለፈት ኤልያና ሰመረ ይበሃላ بلچانه بیات مویا

0: ንዓኣ ጥራይ ሒዛቶ ስክ ትብል ዘይምምራፃ እዩ ነቲ ካብ ወላዲኣ ዝወረሰቶሞ እያ ናብ ማእከለይቲ ውላዳ ኣስጊራቶ ትርከብ
1: ሄርሜላ ሰመረ ትበሃል ጓል 15 ዓመተ ሳዊን ብድሌታያ ከምዚ ክኸይድ ምስ ኣባሓ ጓያ ሰርሕ ምስ ባባ ክኸይድ ስራሕ እናበለት ብድሌታያ ኣቢላቶ ንፍዕቲ ሽክሊስታ ኮይና ኣላ ሽዱሽተ ዓመት 7 ዓመት ከምኡ ኣብ ካብ ኮረና ቅድሚት ማለት እዩ ናብዚ
2: መጀመርታ ሽሚ ሄርሜላ ሰመረ ይበሃል እዋ ጓል 15 ዓመት እየ በዚ ስራሕ ብጣዕሚ ትፈትዎ መጀመሪ ስራሕ ድማ ከምዚ ተለያኸ ከለ ናብኡ ከይድ ከለኹ በቃ ኣብኡስ ከምዚ ጠልቀፍቀፍ ዳብልካ ምሽ ትለምደ ኢኻ ብኸም እየ ሒዝየ ስራሕ ሽዑ ተለያኸ ገለ ቆቁር ብኣሑት ነቀባብሎም ንክስትረሎም ገለ ነርና ሽዑኡ ቆቁርብ ክንሰርሕ ጀሚርና ከምዚ ብኮ ክንርኢ ክንፍትሽ ገለ ጀሚርና ካብ ሽዑ ቀስ ብቀስ ከምኡ እንዳበለ እንዳማዕበለ መፅ ስራሕ ድማ 7 ዓመት ማራ ክፍት ማራ እየ ትፈትዎ ነይራ ናብኡ ተለኣይኸ ገለ በቃ ኣብኡ ክሰርሑ ገላ ክትሪኦም ከለኻስ ማራ እዩ ደስ ዝብለካ ብከምኡ ድማ ማራ እዩ ደስ ዝብለና ኣነ ብፍላይ ድማ ጓል ክሰርሕ ማራ እዩ ትፈቱ ኣነ ዶ እዋ ይኽእል እየ ኩሉ ሓንቲ ደይክእላ ቸንትራ ድጥራ ብርትዓ ስለ ንቕሩ ቆቁሩብ ዳዎ ክኽእል ንዲ ቀስዋስ ቆቁሩብ ክኽእለ እዋ ኣንዳ ጓል ንስተይቲ ክሰርሕ ከላ ማራ እዩ ደስ ዝብለኒ ብፍላይ ከምዚ ኣወዳ ትሰርሖ ስራሕ ክሰርሕ ከላ ማራ እዩ ትፈትዎ በቃ ካበደይ ምስ ረእኽዎሲ ማራ እዩ ደስ ኢልኒ ሕጂ ብከምኡስ ጓል ስተይቲ ክሰርሕ እወ ይኽእሉ የኒኮ ከምዚ ዘይክእል ድማ ከምዚ ዳብልካ እዳርእኻ እንተኸይትካ ማራ እዩ ቀሊል ትስራሕ ቀሊል ስለ ዝኾነ ድማ ክትክእሎስ ኖርማል ጥራይ ኣብ ርእስኻ ትእምኖ ኣለካ እዋ ይሰርሓ እየ ቀደም ትኸብደኒ ነራ ሒዛት ኒአ ተወድቕ ነራ እዋ ሕጂ ግን በቃ ቆቁሩብሲ ሓፋ ኣቢላ ክግልብጣ ገለ ጀሚረ ክኢልያ ሽዑ እዋ ሓፍኮ ተብላስ ማራ ብርትዕቲ ነራ ሕጂ ግን ቀላለያ በቃ ከምዛ ፎካስ ሳንጣ ሒዝካ ደላ
3: ካብ 10 ዓመት እውን ሰሪሐ ኣለኹ ምስ ነብያት ሃፍተይን ከምኡ ምስ ጓላኻ ሕጂ እውን ፅቡቅ ንሰርሕ ኣለና ነብያት ሃፍተይ ከምቲ ትብልዎ ብጣዕሚ ንፍዕት እያ ኣብ ስራሓ ይኹን ኣብ ድኾነ ይኹን ተገዳስነት ኣብ ምሰብ እውን ፅቡቅ ቅርበት ኣለዋ ዝኾነ ይኹን ዓሚል ክትከስራ ይትኽእልኒ ካልኣይ ነገር ከዓ ኩሉ ነገራ ካብ ኣየ ወሲድ እዮ ወላ ተተሓሕዝኣ ወላ ኣሰራርሓ ገለ መለ ኩሉ ካብ ኣየ ክስታይ ገይረ ዘለኹ እንጀንጀር ወሲድ እዮ ዘለኹ ከምኡ ውን ጓላ እውን ከዓ ናተ ኣስራ ተኸቲላ ከምዚ ኢላ ትበፅሕ ኮላ ኣይ ደስ ዝብለኒ ናቱ እዚ ደረጃ ዝበፂሓስ ንዳሓደ ንዓብት ክትከይድ ኮላስ ናተ ኣክስታይ ክትገብር ናተ ኣፍሉጦ ሒዛ ናተ ስራሓ ሒዛ ክትሰርሕ ይማርአ ደስ ዝብለኒ ከምኡውን ንሃለናልኩም ስጋ ሕጂ ከዓ ኣነ 10 ዓመት ሰሪሐ ኣለኹ ኣብዚ ትካል እዚ ሄርሜላ ከዓ ቅድሚ ኮረና እያ ጀሚራ ነራ ስራሕ ኣብዚ ትላኣ ገለ መለ ጠልቀፍቀፍ ናበለት እያ ጀሚራ ካብኡ ግን ፅቡቅ ዓሰር ናይ ኣዲኣት ተኸቲላ ኣብዚ ምብፃሕ ደስ ዝብለኒ ስጋብ ሕጂ እውን ሃልናልካ ፅቡቅ ንሰርሕ ኣለና ካልእ እኳ ዝውሰኪ ነገር እኳ የብለይኒ ከም ዘለዎ ግን ክቕፅላ ደስ ዝብለኒ ከምዚ ኢለ ነፊዐን ክኸዳ ከሎ ኣደን ጓል ብሓንሳብ ክሰርሓ ኣብ ጓል ስተይቲ እሞ ከዓ ቁርብ ክብድ ዝበለ እዩ እሞ ከዓ ከም ጓል ስተይቲ መጠንሲ ኣብዚ ደረጃ ዝበፂሐን ከምዚ ኢለን ሰሪሐን ኣብ ዝለዕለ በፂሐን ንህዝበን ንሃገርን ክሳይ ክገብራ ከሎ ከገልግላ ከለዋ ብጣዕሚ ንዓይ ደስ ዝብለኒ ከምኡ ክቕፅላሉ ኣለዎ ንጥራየ ዝብል ክእልኣነ ኣደን ጓል ብሓንሳብ ምስራሕ ንበላውን በቃ ኩርዓት እዩ በቃ ስምዓን ንዓይ ሃበን ከምዚ ስምዒት ምሻለካ ከምዚ ፍሉይ ንዓይ ስማዓኒ ፍቕሪ በቃ ኮይኑ በቃ ከምዘይፈላለያስ ኣደን ጓልን ከማ ናይ መስላኒ ከም ክሳይ ኮይኑ ክሰርሓ ክሎ ከም ኣሕዋት ከም ማሓዙት እየን ዝመሳሰለ ከም ማሓዙት ተዘይኮይና በር ከም ኣደን ጓልን ኮይነ ክኸዳ ርእየን ኣይፈልጥኒ ሓፍተይ ሓፍተይ እናተባሃለ የን ስርሓ ብስርሐን ከምኡ ናሃለዋካ ስጋብ ሕጂ እውን ፅቡቅ ስራሕ ይሰርሓ ኣለዋ ፅቡቅ ኣገልግሎት ካ ይህባና ኣለዋ ኣይተጠቕሰን እኳ ዝብሎ የለን ብዓብኡ ሪኢኹም ኣለኹም ብዓብት ስራሕ ከለማ ኢለን ከም ዝሰርሖ ዘለዋ ትበቕዓተን ትክስታይን ሞራልን ተስፈአን ኩሉስ ባዕልኹም ሪኢኹም ኣለኹም ብዛዕበየ ይቆፅሎ ጥራይካ ክብል ዝኽእል ኣነ ካብዚ ንላዕሊ እዚ ካልኦት ናተን ኣሰር ስዒበን ትኸዳ ደስ ዝብለኒ
0: ነቢያት ብመደብ ኣይኮነትን ነዚ ሞያ ጥርያቶ ናብ ስራሕ ወላዲኣ ክትመላለስ እያ ብዋዛዋዛ ዝመለኸቶ ነቲ ፈለማ ነብሳ ኽኢላም ብሽክለታ ዝዕረየትሉ ኣጋጣሚ ከዓ ብከምዚ ትዝክሮ
1: ከምዚ ክፃወት ስለ ንሕግዞም ንዓሪ ነብል

ተኸታታሊ ድራማ ሳውን 27 ክፋላ ዛዛሚት ትሕሱ ምደብና ክትከውን እያ እሞ ናብኣ ከስክረኩም እየ ክቡራትን ክቡራን ተኸታተልትና ሰነ ምክትታል

0: ዘሩ ብዛዕባ ሓዊካ ገዲፍካ ብዛዕባ ናይ ዓይኖም ምቕያር ሕሰብ
1: ሳር ምጉጋን ዓድና የኣይ ሜላት ሓሲብለይሲ ነዚ መድፈና ኢሎም ከዳሉ
2: ዝረኸብ ናይ ጓሎ ዘዝናኽነ ተፋሉ ከይንልለኻ

0: Zaten hesabım.
1: Eğitim okey.
0: O değil, sen de hesabım.
2: ዳኣት ግመሲላሲ ኣብ ዝተረይዕክን
3: መፃና መፃና
2: ኣንትን ክፈት ኣባ ሒዝክየን ምፅአ ተባሂለ
3: መፃና ንዓናይ እሞ ቁርሲ ቀራሪብ ክንፅንሓና ሳንዴ
2: ደሓን ዲኹንከ
3: ደሓን ኢና ደሓይና ተኸእየ መፃና ንዓናይ ሕለፋ ምክነርክበክን ኢና
2: በላ ናይ ደሓን ግበሮ በላ ኸይቲ ዝንጋዓኽን በዕላ ደይ ቅድስቲ ከዓ ኸይባእሳኒ ንፅበየክን ኢና ዘለና
0: ተስእሞኒ ንዕና ክንከይድ እንዲና ብዛዕባ ዓይኖም ምጥፋእ ብጭቁልኩም ከይትዘሩ ከይመልኩም ካል ከይመልኩ ከይድኩም ከይትዘሩ ኣተስምዓለኸዲኻስኻ ታይኸተስኻ ከይትዙ
4: ኣዲ ኣይትስማዕ ዋይ ሓጢኣት ትንጓያ ሽሎሙ ድዮም ክመፁ
5: መገዲ እንተሰሊጥዎም ቅድሚ ቀትሪ እንተዘሰሊጥዎም ከዓ ኣብ ፀሓ ዕራባቢሎም ስምምፅኦም እዩ
4: እቶም ሰናዶኣኸ ሰሚዐ እንቶ
5: ኦይ ኣንታ ሓይ ባዘረባ ምፅኢኻ ከይትወፃ ኢልሂ ምስ መፅኹ ኒራ ሓየስ ክበል ንዓነ ኣበይት ን ዘሎ ሓንዓሙስ ዓብን ንዓነ
6: ዋይ እዚ ኩሉ ክነና ድዮም ፀኒሕና ዳ እና ንደ ወደቕ ሽኒ ቤት ክንኣቱ
7: ዋይ ናይ በላ ንዓይ ንርክቦ
0: በልኣኻ ዲና ዳ ደሊና ፀ ገለ ዳሒሳ ንዳይ ትረኽበን
5: ዳክየለ
0: ኣነሳደ
5: መን መፂ ነይሩ
0: ደ ከዓ መፂን ነይረ ተሳኣረፊ

0: ኣነ ንቑርስ ክብላ መፅ እየ
1: እሞ ሰሚዐ እየ
0: ተባሃሉ ማዕፀ ኮ ዘይርሓነ ኣየ ኣብኣ ከልዎ ከምዝምለሳ ክዲና ጌርናይ
1: በላሕይ ተታሒዝና ንኽሉ ነግረ
0: እወያ ደሳ ንደይ እሞ ትርክም ሰብ ደዳ ጨው ይዋንኸው
2: ትክሪ ወደ ኣንት እዞም ቆልዑ ዳ ክሳብሒ ናይ ድሓነለን ከም ዝቐሲና
3: ደኪሰና ኣለዎ ኪድና
2: ዶ እሞ ንሕና ንዶ ንቑረስ ክንደይ እኳ ክንደይ እኳ በሊዕና ጥዑም ጥዑም በሊዕና ሰእቲና ንወዱ ዘጎ ከዓ መርዓቱ ሒዙ ብሰላም ናብዛ ዓዱ ዝኣቱ ግበሮ መደቀሲኡን መቕሰኒኡን ሓዳ
4: ዝጠረሉእልሕያት ከዓ ጓል ቅድሕያ እዛ ጓል
2: ኣንቲ ና ቤት ኣልኩምፀኹ
4: መፀኹ ኣብዚ ይቕልበልክምን
5: እዛ ቆልሓ ገለ ድሓ ተረፈ
1: መለሰብ ብሉ
5: ወይ ኣነጓለ ወይ ኣነጓለ
1: ኣዲ ኣይሰምዐትን ዘለሓቀ
5: ድማን ሞኖ ገይርዎን ኣይሰምዓን ፅሉ በሉ ፅሉ ሞ ኣነ ቅድም እትዎ ገብል ዘግልኩም ድሕረ
4: ገረፍታ እዩ እየ
2: ልዕለ በላታት ማ ዝቕመጥኩ ሃባ
4: ሕራይ
2: ፀብሒ እንዲ ተኸዒና
3: ደርገፍገፍሓፍተይ እሞ ድሓንዴናት
2: ኣብ እግረን ፈሲስዎን
3: እግረንከ
2: ድሓን እየን ድሓን ድሓን እየን ድሓን እየን
3: ሓንቲ እግረን ድሓንቲ ኮይነን
2: እዎ ድሓን እየ
3: ናይ ፀብሒ ስደለ ምኾነ
2: እወይ እግርኽ እንተለቕሊኡ ኩነ ምፃ ደርገፍገፍኩምላ እዛ ፀብሒ ሳብዛ እግረን ክዑ ይ ማይ ኣፍሲስ ክናሉ ምፃ
4: ሕራይ
2: ከዓ ከዳ
3: ወይ ኣንትን ዞን ቆልዑ ዶም ግን እስኪ ኪድ ድሃይን ግበር ኢለ ሰዲደ እያ
2: ሒድ እያ ከዳ
3: ሒድ እያ
1: ዝሃገና ክግልዕ
2: ቅሺ ወዱ ቅሺ ዝግኖ ሕራይ ሓሎ መፅኹ
6: ኣብዛ ልበይ ዘላ ሓንቲ ከይገደፍኩ ዶ ክብላ ፀሓይቲ ዓረበት ሰም ዘይብላ ምድሪ ፀልማት ትኽድነት ውጊሒ ሒዳ ሓንቲ ከይገደፍኩ ኩሉላ ክብላ እቲ ዕጥቅኻ ቁርበት ገበል ዓረኽ ንስኻ ፍፁም ዘይትድንገል ሓንጎትካ መርመም ተባዕታይ መንሽሮ ኣትዓቲ ክሳድ ሓናቂ ጎረሮ ለጋሲኻ ከም ትዱር በረኻ

0: እመውደቐሺ ግርም ሓሳብ እንዲ ሰብ ድለ ዘዋስዱኻ
1: ሓሰስ ክብል
0: እወይ
1: ንስኻን ከዓ ሓጎስ ብሓጎስ ክመስል ኣለዉ ደፍ ክንፍሕሹ
0: ልቦም ከይነፍራየ ኣብርሃ ውዕ ይሰምዓኹ ይሰምዓኸ
2: ካብ ገዛኻ ዘብልዕርድረኻ
3: ብጓስተጎቦካ ወጅሃቶም ዝብለካ
4: ኣንታ መፅኦም

0: ዘርኡ
1: ኣበይት ኮይታ
2: ሓድሽ ስጋ ባህ ብለኒ ኣሎ ሞ ኣብዚ እንተዘየለስ ንዑስካ ሓሰው ኢልኩም እዙ
1: ኮይታ ኣብ ሕቕፎና እኳ የብለ ግዳ በዛ ሓሰስ ኢልናይ ንስእል ሻዓልና ክነምጠር
2: ሕሙተ ልሕቶ በልዛ ኣኽሉ ክዓሳክር ሒዝካ ክድሞ ብሻዕኹም ግምጥል በሉ
1: ሽ ኮይታ
2: ሃረይ
1: ኣቤት ጎይታ
2: መቸም ኣጋውሎ ኣድላየ ከይረኸብኩ ዓንዲ ዓዲ ኣኸም ዘይድቅስ ትፈልጥ ኢኻ
1: ፈልጥ ጎይታ
2: በዛ ዓይኖም ዝብሉ ኣጎርዞ ንዘይፈልጣሲ ኣብዛ ዓይነይ ትመላለሰኒ
1: ኮር ጎይታ
2: ዘርኡ ሓዊ ክምርዓዎ እምበር ኣነ ክምርዓዎ ኣድላይ ከም ዘይብሉ ኸ ፈሊጠ
1: ንሱ ዳእታ ይፈቶ በፊንጫ ይፈቶ
2: በለ እንታይ ተጣበብና ኣብዛ ሳልስተ ከም ንምፃእ ኣጸቢዕ ካሓሰብ

0: አቁዳ
1: አይነበረሰን
0: አፊዳት ያ ኦክማ ኮፈ ዳብል አለ
1: ራሺ
2: ተርኮ ተርኮ አብዛ ተርኮ

0: ቅድስቲ ቅድስቲ
1: ኣንቲ ድሓንያ ዘላ ሰይቲ ንዓኹ ኮ ፍርሂ ስምባደ ሻቅሊኩ ዘሎ
2: ዓማይ ገርከ
1: ስታይሃበልብ ማይ ብላ
3: ፀነስታይማይስግምፅከይቀርክይሃብኣብራኸይኸፈላ ኣውጡ ሕዙን
4: እንጋ ሓንቲ
3: ኣብራ ዓዮም ምሳውን የላ
4: መን ኢሉካ
3: ሓደ ጎበ ዝበዝረኸ ይበፀኒ እሱን ሓፍቱን ሳውን መቕሕዎም ቀኒ ብዘይካ ሓፍቱ ዝኾነት ጎርዞ
5: ምሳውን የላን ኢልኒ
3: እወ
5: ክፉእ ዝመገብሩ እዚኣልሞ ነገር የለን ከው ኢሉዋ ኸየሉ
3: ኣይፋሉ ዓይኖም ምሳውን ባህ ከምትብሎን ኣብ ምልኮ ከእትዋ ከምዝደልን እዚ ጎበዝ ነጊርኒ
5: ሞጮ ወይቱ ጓልሲ ካልኦት እዮም ማለት እዩ
3: ክኸውን ኣለዎ
6: ኣነ ጆ ክንመፅእ ዝረኸብና ሽማግለ
7: የለሊአ እዮ ክትብልያ
6: ኣፀቢቑ ካበር
7: እሞ ጠፋእና
6: ምንታይ ማእታን ኢኻንተ
7: ክበልዕ ዘለ ገደል ኣፉ ኮይኑና እምበሪ
6: እዩ ዝግበር ነገር የለን ካብ ሳዕሳዕና ስንቋፃ ዘዳ
7: ክንቋያ ፀኒና እንተገደደ ከዓ
6: ተገደደዳ ዝገበርናይ ንስድራ ነጊርና ደማት ክልና ምቕታል እምበር
7: መፍትሕና ድየሉ እምበሪ ዝኸውን ድኣ ንፈልጦ
6: ናብ ሳውን ንኺድ እምበር ሰብ ኣይንለክብ
7: ድንቂ ቅድሚኡ ግን ኣዓርሕና ይሃበና
6: ሱስ በፍንጫ ንሱስ ዘለግበል ትእጃምናኸ
8: ኣይነሱ እንድዩ ዲክ ኮባሃልና ፅኒ
6: ባዕልቡ ኸበይ በፅሐ
8: ፀጊምኒ ኮይኑ ሓንቲ ርሑ ክበኩም ክልተ ርሑ ካ ፅንሑለ ኢልኒ
6: ወይለ እዚ ጣብ ሽካዕላል ኢለ በሉ ንዋሓጥ መቕረብን
4: እንዳውድቀሽ
8: ዕለይ ከፈላ
4: ከመይ ሓዲርካ
8: ብሓንዲ ሓዲርካ
4: ሓዲርና ዝጋ ብሄር መስገን
8: ብሄርሳዓይ ብየንዳ ኸላ
4: በዚ ፈንጥሪቲ ድሃይን ክገብር ኢለ
8: ኣንዳ ከፈላ
4: ኣብየ
8: ኣነሲ እንታይ ምዃኑ ዝነብሰይ ስቑኢሉ ግን ምን ብለኒ
4: እንታይ ወዲ ድኳ
8: ንዓይኒም ዘመታ ጎበዝ ዳያሪ ዝብል ግንብታለ
4: ዋ ብኸመይ
8: ብኸመይ ዝብል ልባ ብጓል ክሃበኒ ዝመፀ ዘረባ ሕኒን ክብሃባሉ ክንደይ ፈኸራድ ነይሩ
4: እሞ ንዓይኖም ክሳዕ ጨው ክወስዳ ዝኽእል
8: ኣንታ በዓል እከ እዚኣትዎ መሽጎራ ጉዶ ኣለዎ
4: እሞ ብኸመይ ድኣ ክነጣለ
8: ናብ ዛዕብዩ ዓዲ ዶወስዳ
4: ንብሎኮ ጠፊእና
8: ሕዘኒ ድኣ
4: ሒዘካ
8: ካብዛ ዝበኣሶ ዓይኖም ያዕ ካብትብሎ ሕኖ ኣቦኣ ዝገብረለኒ እንዳበለ ክፍክር ፀሓእ ተዓርቡ ነይራ
4: እሞ ኣብ ከምዚ ዝበለ መደምደምታ ካብ በፃሕካ ድኣ ናብቲ ዝዓበየሉ ዓደቡ ሰደይ ንሰድድ
8: ግረ ካብ ድኻም ናብ ድኻም ቀኒኹም ኣነ እንተኪየ እንዳሃዘይ ንገብር
4: ድንቂ በሉ ጊሓት ገስግሱ
8: ራ ግረ
4: ሓሳብ ልብና ኣስምረልና

0: ዓብዪ በትሪ ዋርእዩ ነይ ድምፅ
1: እንዳልኩ ኣብኡ ደይኮና ንፅ ርኢናየ
0: ወላ ንራዮ ኬድና ንደሞ ዓይኖም ጠፊያ ቕሳነት የለ ርት በቻ

0: ፅምቢደ እንደ መፅ
1: ሕይ ደኣ ኮ ዓዲ ክበሃልና ኢላ እቲ ቅድም ክትገብሮ ዝግባእኒ ሎክ ሕይ ደኣ ክንዕርየልኪ ኮይሎም ክሎ
2: ንዕናይ
1: ጥራሕ ሓብታ እዳዓለቦይ ናይ ቀደም ኣላ ቤት ኣብኣ ኣብኣ ትቀይሪ ኣብዚ ስኢልክ ክትፅቀጥ ይኹም እንትርዮ ዘለኹ በዕሎም ሕይ ኢሎም ክዕር ይዋል ንዕናይ ጥራሕ ኣብዓ ንዕናይ ኣቑሑት ሒዝና ንኽ ንዕለ ቀዲም ክስነጊር ክዮም ነርክ ንደኺ ታይሞ ከመይ ዝበላ ዓብዪ ገዛ ነበረይ ንክስክስቀ ካበት ረሓብኒ ንዕበለ ካብቲ ክባሞ
2: ዘለኹ
1: እውያተበርቲ ነረ
2: ኣይቀረባንያኣንቲገብትገርዕፀው እዮ ፍለኒ
1: መኒዕባ ዚ ኣነ

0: እተን ክልተ ኽል
1: እተን ክልተ የለዋን ክሮምለ ኢሉ
2: እንታታ ክምቱ በሉ ስምዕኒ እዛ ጎርዞ ብታ ኩላ ከይበፅሐት ከላ ንዝደርፈ
3: ተረፍ ሕርቃኑ በበይና ረኺቡ ተቐተለና
2: ንዓ ከምቲ ፀልቕ ተጌርና ንሕና ናብሳው ንዕዘብ
0: ሎሚ ኣብ ተኣስሪት ነበት ሞስ ኢነየ
3: ንዑ ሓቲተ ረኺበ እያ
2: ሞኸ
3: ሎሚ እቲ ኣር ሒዝዋ ምስ መፀ ክዝርፈ ካብ ሎሚ ኣይሕልፋን ይባህላ እዩ
2: ንሕና ንኽድ ናብሳው
3: ንሱ ኸ
2: ንሱ ቀም ኣብ ዘበለላ ጨውቀትሪ ንዕዘብ
3: ኖማልኳ ዝምልከትከ
2: ንስኻ ቀም ኣብ ዘበለላ ርኢኻ ንገረን ንሕና ሽዑ ኸድና ክንነግረን ሕይ ኣብቲ ተኣሲራትሉ ዘለዋ ቦታ ኸድና ፈትሕና ንዓዳ ከምቲ ኸይድ ክንገብረን ሕይ ግን ውዕዞ ፅበየና ስለ ዘለዎ ሓንሳቐም ነብር

ናትራን ይኹም ኣብ ምክታል ውዒልኩም ክቡራትን ክቡራን ተኸታተልትና ትሕዝቶታትና ኣብዚ ክንዛዝምና ተስፋ ይገብር ገለ መሃሪ ገለ እውን ኣዛናይ ፀኒሑ ክኸውን ኣብ ቀፃሊ ብካልእ ትሕዝቶ ኣብ ልክዕ ሰዓት ክኸውን ምረኻብና ክሳብ ሽዑ ግን ከም ትወትሩ እንብሎ ኣብ መደባትና ናትኩም ርእቶ ሓሳባትኩም ውን ነቐፌታ ኣገዳሲ እሞ 12 44 47 ናይ ስራሕ ቴሌፎን

Gabamanai.

ሰላም ሰላም፣ ከመይ ቀኒኹም? ኣብ ውሽጥን ወፃን ብምዃን መደብና መደፍዮርና ንምክትታል ተቐሪብኩም ዘለኹም ፍትዋት ተኸታተልቲ መደፍዮርና ከመይ ቀኒኹም? ፅቡቅ ብኣርከስ ፍዮርና ድማ ሎሚ ንዓና ይምህሩ የዘናግዑ የሐጉስ እዮም ዝበለቶም ዝተፈላለዩ ኣዝዮም ደስ ዘብሉ ትሕሶታት የቐሪባትልና ዘላ። ነዞም ትሕሶታት ሓደ ድሕሪ ሓደ ነባ ኹም ዘብሎኻ ኣነ ተሰንሕሮ ይኹን። ብኣርከስ ደጊመ ደጋጊመ መደብና ጀሚሩ ክሳብ ዝውድእ ምሳይ ሓቢርኩም ትከታተሉ ብክብሪ ዕድም። ካብዚ ብምቕፃል እምበኣር ንመጀመሪት መደብና መሪፅንያ ዘለና ሓጎስ ትብል ዜማ ናይ ኢልሃም መሓመድ ያክትኮን። ምክንያቱ እዛ ሰንበት እዚኣ ብሓጎስ ደስ እንዳበለና ክንሕልፍ ኣመታን ማለት እዩ። ብኣርከስ ክትፅቡቅ ጌርኩም ከተስተማቕርዋ ከምኡ ድማ ክትፈትዋ ደስ ዝበለኩም ከዓ ምስ ክትስዕስዕ ተስፋ እንዳገበርኩም ብቐጥታ ናብኣ ክብለኩም እየ። ሰናይ ምስታ

0: ድሕር ዘብዩማ ዝያዳ ንማይ ተራኺብና ኣለና ፍትዋት ተኸታተልቲ መደፍዮርና መመይ ተስተማቕሩ ኣፀኒሕኩም መቸም ደለይ ንዓኹም ትኸውን ፅንብቕቲ ዜማ መጀመሪት ናይ ሰንበት ኢለ ቀሪበልኩም ኩሉ ሻዕ ከዓ ሓጎስ ኢላ እንድያ ኢልሃም ገለ ክትብለና ፀኒሓ ኩሉ ሻዕ መብዛሕትኡ ሰብ ክጭንቕ ንሪኦ ተሸጊሩ ክሓዝን ወይ ክበክ ዝኾነ ነገር ማለት እዩ ኣብ ፅቡቕ ኩነታት ዘየለ ሰብ ከምኡ ክኸውን ይኽእል እዩ ዋላ እኳ ንኸምኡ ዝዕድሙና ኩነታት ይሃልው ማለት እዩ ክንጭነቕ ክንሓዝን ወይ ዝኾነ ደስ ዘይብል ስምዒታት ክፈጥሩልና ዝኽእሉ ኩነታት ዋላ ይጋጥመና ተቐዳዲምና ክንገብሮ ዘለና መፍትሒ ክንደሊ ኣለና ድሕር መፍትሒ ክንረክበሉ ዘይንኽእል ወይ ከዓ ክንልውጦ ዘይንኽእል ነገር እንድሕር ኮይኑ ግን ተቐቢልናስ ከመይ ጌርና ሕጉሳት ክንከውን ኣለና ክንፈልጥ ኣለና ማለት እዩ ምክንያቱ መብዛሕትኡ ሰብ ክሕጎስ ክደሊ ከሎ ካበይ ሞ ክምፅአ እሞ ከምዚ እንደ ኮይኑ ኣነ ከመይ ገይረ ክሕጎስ ዝብል ግን ኩሉ ሻዕ ሓጎስ ካብ በረኻ ይኮና ንረኽቦ ካብ ዕዳጋ ይኮና ንገዞ ወይ ከዓ ከወፃ ሃገር ገለ ይኮና ንምፅኦ ወይ ካብ ጥቃና ዘለዉ መሓዙትና ገለ ብሓፈሻስ ካብ ወፃኢ ካብ ነፍስና ወፃእሲ ሓጎስ ክመፅእ ይክድኒ ንሓጎስ ክንፈጥር ንኽእል ሰባት እቶም መጀመርታ ቀዳሞ ስፋሲ ንሕና ኢና ስለዚ ኣነ ነፍሰይ ሕጉስቲ ክንድሕር ክኸውን ኮይነሲ ካብ ውሽጠይ ክመፅእ ኣለዎት ሓጎስ ማለት እዩ በዚ ምክንያት ከዓ እንድሕር ንሕና ሕጉሳት ኮይና ብኣና ዝተላዓለ ካ እቶም ኣብ ከባቢና ዘለዉ ስድራ ቤትና ድዮም ማሓውስትና ድዮም ካልኦት ሰባት ከዓ ካባና ዝተላዓለ ብኣና ተደሪኹም ሕጉሳት ክንገብሮም ኣለና ማለት እዩ እዚኣ ናይ ሎሚ ምክሪ ናይ ፍዮርናያ እምበኣርከስ ብዛዕባ እዛ ሓጎስ ክንዝኸበልኩ ዘላትና ሰንበት ከዓኒ ብሓጎስ ደስ ኢሉና ኣብ ፅቡቕ ሃዋህ ኮይና ጀሚርናያ ክንከውን ከዓ ተስፋ ገብር ፅቡቕ በኣርከስ ካብዚ ብምቕፃል ከዓ ናብ ጥበባት ይኽብለኩም ሎም ዓንቲ ብጥበባት ከዓ ብዛዕባ ምንታይ ክትምህረና እያ ብዛዕባ ምንታይ ገለገለ ፈቲና ገለ ነገር ክትብለና እያ ሓቢርና ንካተተለ ይኹን ብቐጥታ ደጊመ ናብ ጥበባት ከብለኩም እየ ስናይ ምክትላል
1: ቤት ትምህርተይ ናፊቐኪ ወርሳይት ሓንጢ ኩሉ ግዜ ዝመፀኪ ጣዕሞተይ ጥራውስተይ ሒዘ ዝመላለሰኪ ፍትወቲ ቤት ትምህርተይ ብጣዕሚ ናፊቐኪ ክባ መምሃራን ከመይ ኣለኹም ፍትዋት ደቂ ቤት ትምህርተ ኩልኹም ኩሉ ግዜ ዝግረኩም እንዳናፍቐኩም ኣብቲ ዘለኹዎም ሰላምታ ንጥዕና ኒሃኩም ዕረፍቲ ምስተቓጨሉ ክንፃወት ጣዕሞና እንዳበላዓና ክንሰራሰ ከይተፈለጠና ተኣክልታ ሓፃር ሰዓት ተሰሪዕና ንኣቱና ኩለን ክፍልታት ናብ ክፍለና ንኣቱ ኩልና ተሓጒስና ሰጢና ንከታተል ንኩሉ ትምህርቲ ና ዕዮ ክፍልና ንሰርሕ ተገዲስና ኣምሃረና ርማና ንኩላና ፍዳሴ ምስኣኸለ ንገዛና ንግስግስ ኩልና ተምሃሮ እንዳበልና ሕጉስ ሕጉስ ግዜ ቀሪቡ ኢ ናባኸይ ክንምለስ ናፊቐ ኩሎም ንክልቴና
2: ገር የለን ኣነስ ክበል ኣክሰ

0: ሕጂ ሕበልኩም መፅ ዘለኹም መደብ ባባ በጃኸ መስተግረፎ ንስኻ በጃኹም ኩላትኩም መስተግረፍዎ ህፃን ኢልኩም ኣይስናዓቁን እዩ ምክንያቱ ዕድመ ቁፅር ስለ ዝኾነ ምስ ባባ ካብዘ ንረኸ ዳርጋ ሰለስተ ወርሒ ገርና ምክንያቱ ባባ ምሸንሸን መስታዘተየ ስለ ገዛ ዝያቱ ደቂሰ የፀንሑ ንጎ ድማ ብድቅሰ እዩ ዝወፅእ ትማል ምሴግና ተማዊታ ፅበአንሲ ግና ፍግም ዳልካ እዩ መወዳቱ ፍቅሌት ባማ መፅእ ሓቂ ዓይሽ መጀመርታ ኳ ነይ እንዳመፅሉል መፂና ኢለ ድሓር ግን ባባ ምዃኑ ፈሊጠ ኣነ ደቂሳ ክፀንሖ ንሱ ለሒዳኣቱ ተረባይ ምናሰነበና ሰኺር ከሎ እንተምስረየ ይፍልጥኒ ማርጓለይ እንቴራስ ስጋ ብሕዘ ደቀስኪኢልኒ ብክንዲ ሓይለ የተርደየ እምበር ብባንግላርስ ዛነሩ ምሽክነት ማማ ምሸምሸንሑ ፅበ ክንደይ ቆንቆታት ክኢላ ትኸውን ዘገን ኒ ባባ ነገር ብዝኾነ ኮፍ ሰለ ክሓቶ ጀሚረ ባባ ኣነ ንስኻብ ክኒ መዓልቲ ንረኸበለና እንደይ ክንዲ ግና ማርጓለይ 83 መዓልቲ ኣይተራኽና ዳርጋ 3ስተ ወርሒ ማለት ይበልክዎ ባባ ግን ዕጥጥ ኣይበሎን ኣንቲ ማርጓለይ ክራንቲ ሞላ ይትረኽና ማለት ኮ እዚ ግዜ ስዘይርዳዕካ ስቱኽስቱኹም መንዳ ብለ ይብለኒ ንባንግላሽ ግጃብ ግምንዳትኹም ማለት እ ክንደይ ክፍሎም ዘፅሕክ እውን ዝፈልጥ ኣይመስለኒ ሎሚሸት ኦዲት ክገብር ሕፅበይካ ንዘይብልክዎ ናይምቲ ኦዲት ዝበለኒ ኮልተፍተፍ እናበለ ናይዚ ምሸት ምሸት ኣብ መስተተትዎ ዘለካ ገንዘብ ኣንቲ ማርጓለይ እዘን ሓደ ክልተ ንብለንዳ ቲገንዘብ ኩዳይ ኢለን ንሳዕቡኸ ኣካውንትኹም ክኹም ስደሊ ፕሮባ መግረ ክኾነኒ ኢለ እዮ ቴራሞ ሜና ጌርከያ ፕሮባ ዝኹም ዝሓን ፀገም የብሉን ሕታትኒ ኢልኒ ማማየ ምስክሬቲ ከምወትሩ መርዐ ኣብ ሸሓኒ ገይራ ጫሙውጫ እጉር ሓቅ ጀመረት ማማ ዓዘለባን ፍጥረት እያ ብዝኾነ ተንዝሓስከምሰታት ክሓቶ ጀመርኩ ባባ መስተማዓ ጅምርከየ በልኩ ቅልል ዝበለታት ሕቶ ክትኮነሉ ኢለ ድዓኒ ሕጅራ ዒሳ 4 ዓመት ገይረ ኣለኹ ንዓመታ ብራይ የብል ክብዕል የብለኒ ማማ ኣብ ትሕቲ ኮይና ንስሓምወልዓ ስለኣዝያ ተፍቅሮን ተኽብሮን ንኩሉ ጌታታኩ ብስሓቅያት ሓልፎ ማማየሽኮን ኳሓሃባክ ተወለድኩ ብዝኾነ ባባ ኣብዚ ውሽጢ ዒሳ 4 ዓመት ኣብ መስተ ዘትዎ ገንዘ ተነግረኩም ጨርቅኹም ዘርኹም ግና ትረፈኩም ኢልልኩም ሰማዕኽኒ ይቐኒለይ ርሑስ ቅንያት ናፅነ ዘንኣኑ ዝኽርን ስኣና ንዓና ዋሕትና ኣዋን ናፋሽ
1: ኣብ ጥዕባት የሚሰትኩም ኣለኹ ፍትዋት ካተትልቲ ምርፍ ዮርና ሞት ሕሰታትና ከመይ ትካታተሉ ኣለኹም መቸም ከም ትቐዲመ ዝበልኩም ክሳብ ሕጂ ተሓጊዝኩም ትህሉ ተስፋ ገብር ፅቡቅ ባርከስ ካብዚ ብምቕፃልካ ሓንቲ ሕፀር ዝበለት መሳገድካ ዘላትኒ ንስኻትኩም ግን ነወል ሓንቲ ከይተርሕቑ ምክንያቱ ናትኩም ዘይምህላው ንኣና ትርጉም ስለ ዘይብሉ ካብታ ዘለኹማ ቻነል ከይትቕይሩ ከይትንቀ

ድሕሪ ዝሓፃር ንሳገሪ ተመይሰኩም ኣለኹ ፍትዋ ተኸታተልቲ መደፍያርና ኣብታ ዘለኹም ኣሎ ፀኒሕኩም ፅቡቅ ባርከስ ካብዚ ብምቕፃል ከዓ ነታ ኩልና ብሃንቀውታ ንፅብያ ናይ መወዳእታ ትሕሶና ድራማ ይናኣቦኹም ከብላ ናይ ሎሚ ድራማና ከዓ እንታይ ርእስታ ብዛዕባ ምንታይ ክትምህረና ከምኡ ካ ብዛዕባ ምንታይ ክተስሐቐና ሓቢርና ንካተተሎ ይኹን ስለዚ ብቐጥታ ናብ ድራማ ከብለኩም እየ ሰናይ ፃንሐኩም

ሓንዲ ኸ እንታይ ኢኸ ንዝምጭዳር ገሊተይ ንዓብ ዜና ስምዒ ድምፂ ሓፋሽ እንደይ ዝሰምዐ ዘለኹ ኣርስታዊ ዝፀኒሐ ዝርዝራትካ ፀኒሓ ተቅርብያ እሞ ብዛዕባ እንታይ ዲኸ ንዝሕጉስ ብዛዕባና እዩ ብዛዕባ ደቂ ኣንስትዮ ዓብ ብስራት እዩ ክትሕጎስ ኢኸ እሞ በቃ ንኩለን መሓስና ሞ እንደውለለ ምሳና ኮይነን ካ ሕጎሳ ክንደየለና ምኹ ንድውለለየና ክሳብ ንዕ ንድውለለየን ዋላ ንዓናት ዜና ሓልፈና እዩ እሞ በቃ ሪከርድ ሞ ንግበሮ ምስኣኸብና ሽዑባ ሓንሳ ኮይና ንሰምዓ ፅቡቕቲ ሓሳብ እዚኣኻ ገሊተይ እንኩም መዙሓንቲ ዝነኤርፎ ሪከርድ እናገብና ንሰምዓ

0: ያፉ ያፉ ሰላም ቢ
1: ናይ ስራሕ ሰብ መቸም ይዕርፍ ካርእካ ዘይፈልጥ
0: ኩሉ መዓልቲ ምስሓፃይ ንኳሕ ክትበሃል ትውዕል
2: ኣትናተይ ዝሰግል ካ ርኳ ሕብል ገንዘበይ ካ እክብ እዛናት ከም ሬድዮ ክለብ ክርኣ ትንብባ ትንብባ መዓሸን ገንዘብ ትረኽባ
3: ሴንሳ ፍራንካ በቃ
0: ኣየ ያፍቺ ክሪስታ ናት ናብ ሰራ ውሒዶ መዝና ሎሚ ናይ ንብብ ንዕንብብ ፅሕካ ገንዘብ ንእክብ
2: ኣነ ዝገርመንሲ እዚ መፅሓፍ ንባብ መራሕስኩም የዋሓልኩም ክየሉ መፀፀፀፀፀፅ ፍሉሉንጋ ሓቂብከ ክንደይ ክትበፅሕ ኮንክ ዋዳማይ ካ ገለ ኣባላት መፅ ነረ ብዘረባ ሰኪሐ መን ክኽለክል
0: መቸም ዛንዳ ችክልስታ ከ መከቢት ናይ ሬድን ክለብ ኒያ ኮይና ዘለ ገለ ንሕና ክንከብ ከለና ትመሃዶ ትኾ
2: ይ እንታይ ክትምራኒ ተባኹራኒ ሕጂ ከማ ስረይ ክሰርሕ ክደፋኒ

0: ሎሚ ገለ ዓይነት ሰርፕራይዝ ኣላትና ካብ ድምፂ ሓፋሽ ሪከርድ ዝገበርና ንዳ ሞራት ሕጓሳ ኢኸ
1: ኖኖኖኖ ሜሪተ ሓንሳብ ኩለና ኣብ ትሪዲንግ ክለብ ምስኣከብና ሽዑሕሸና
2: እዋ ኣነና ብቻኸን ሕጅን ገረና ሓንጢና ኣለና ማላ
1: ዋ ቅድም ኩሎም ተኣከቡ
0: ድሓ ንዕን ሞ ነስማዓ ሽዑ ድሓር ዓይነት እዮም ንስማ
3: እዚ ድሑር ባህሊ እዙ ዘመናት ንሕብረተሰብ ክሳቅ ዝፀንሐ እዩ ሽቦና ወርድ

0: ምሽክረና
1: ግን እኮ ምሳና እያ ክትሕጎስ ዝግበአካ ካብ ክሽቦ ነፃ ኢና ተባሂልና
0: እንታይ ሞ ዝናዓይ ካብ ሙጫጭ ግዳ ናፃይቱ ውጃ ወጭጨት ክፍላ ምሽክረና ዘለኹ
2: እዋ ስማዕ እንዶ ያፌት እንታይ ደኣ ነዛ ጉዳይ ኣፈኮስካ
0: እንታይ ተኣምር ኮይኑ ሞ ካብዳ ክሽቦ ክሽቦ ክሽቦ ናጣታ ውጅ ክንዝ ትውጭጫ ሰብ ካሊእ ዝገብ ዘለዎ ትፈልጣ ክሽቦ

0: ሄሎ ሃኒ፣
1: እንተራ ድምፂ ተለኺቱ ሰዓል ኣባይኪ ሃኒተ እዩ ዲካ ሰዕቢኪ ኣባይኪ ሃኒተ እዩ ረስሚ ገይሩልኪ ኣባይኪ ሸዋት ተዓፂኺ ኣባይኪ ሃኒተ እዩ ኣባይኪ
2: ኣታታይ ካተረኢ ዘለካታ ስጋሕ ጀ ይርኻን እንታይ ዓይነት ሰብ ኢኻ
1: ሱሩ ፋርስ ዓርኪ ሕጂ ጠዋጥዋ ዓቢድ ክበኪ ኪን ከሚል ታጥራሓብኒ
2: ካብ ንጎ ዝሃብኩኻ ተሪካ ተሓስብ ዘለካ ሳይክል ደራሪኻ ፅቂራ
1: ኣታ ዘኒ ኣብዚ ዕግሲ ሽብላ ምስራሕ ሊኣና
2: ተንከ ዜንከ ኣብ ጀሚዕ እንዳ
1: እዚ ኣዋር ናይ ሬድ ዘብኒ ኩልሻ ኣብዚኣ ንረኸባ ካብዚ ኣታሓዘ ቤትማ ብኸዳለይ እቲ ኣብዛ ደውዕላ ግዜ ግን ውጥጢት ክብላ ምስራሕ ንኽእላኒ ዘበለ ምስራሕ ንኽእላኒ
2: ኣታ ሓጂ እዚአን ባዕለ ፍለጣሞ ጉዳይ ከይትርሳዕኒ ሕጂ ጀይረ ክምለሰ ፍርቂ ሰዓት ኣብ ቦሶ ጌርካ ዕሪኻ ዘይፀንሕ
1: እዋር ዝኣርኪ ግራሰር ጥራሕ ሴንትራላ ስቢት ኣብ ቦሶ ጌረ በኪ
2: ቀጢፍካ ንዓይ ከይተርም ገ ሕጂ ከይተፀብየኒ
3: ግረፈኒ ኣኽ
1: ኣይ ጠምታ ንኹም ጌርክ ብሰንኪ ንዙ ኩሉ ብሳኽ ክዛረብ ዓሚል የ ከሲረ ሓንቲ ጓድሙ ብጭቕላ ትዛርብ ነግረት ንዕሎ
4: ዕድሜና ሙሉእ ኣካላውን ኣእምራውን ሃሳታት እናውረደ ንመዋእል እህህ እናበልና ንነብሮ ቃንዛ ይድፈርደና
5: ከምዚ ናትካ ሕጂ ኣቐንጂ ሕጂ ዝገድፈካ ክይመስለካ ከቢድ ጥዕናዊ ፀገም ኣስዒቡ ግዳይ ዝገብረካ
4: ነዚ ኩሉ ቃንዛ ዝፈልጣላ ዘይብላ ወይ እናበለት ውረዳ ዘይብላ ብዘይ ፍቓዳ ብገዛ ወለዳ ዝፍፀም ናትካ ግዳን ስራሕካ ክትልብዎ ዝብተሃርንካ
1: እንታይ ሰምዑ ዘለኹ ሚት ዕፅፊ
6: ሚት ዕፅፊ
1: እሞ ዕድሜኻ ሙሉእ ሳዕቤን እዘይ ሓድገካ
6: ዕድሜኻ ሙሉእ
1: እሞ ከም ከምዚ ዓይነት ሽግሪ መፃወጢ ኢኸ
6: እዋ
1: እሞ እዚ ደኣ ደወጭ ጥራሕ ዘይኮነ ድግድግታ ዕጂቑ ደሳ ሰዓባ ዓወት እንዲ ኣተኸበሮ የለኒታ ኣተኸበሮ ኣታ ኣንስከበላ እዚ በላታ

እቶም ተኸታተልቲ መደፊዮ ኣለና እዛ ድራማ ሞህሜ ክንከታተላ ፀኒሕና። ከምቲ ዝበልኩኹም ብዙሕ ቁም ነገር ከምኡ ከዓ ገለ ትምህርቲ ረኪብና ኣለ ክንከውን ተስፋ ገብር ፅቡቅ ብኣርከስቲ ሕዝቶታትና ነምዝዛሙ እዩ ምረኻብና ኣብ ዝቕፅል ሰሙን ብዝተፈለየ ትሕዝቶ ይኹን ክሳብ ሽዑ ግን ሰሰናይ ንኽልና እንዳበልኩ ቻ

ደገጊት ውእዳር ኣዳሕየት ለትትነሳእ ምስዳር እግል ትተረድፋነዉ ድልያታት ቻምፒዮን ነዋዲ ኮበሪት እግር ኤርትርያ ብድራታት ቻምፒዮን ነዋዲና እግል ወሱክ ዓቦት ኮበሪት እግር ዓድና እበል ልብል ስቕራት ዮም 20 ኦገስት ዲብ ስታድ መዲነት ከረን እብነያረት ፋትሓ እለ እስክ 4 ሰብተምበር ለጣንሕ ብድረአ ዲብ ስሳ ቃሊም ሻምፒዮን ለገባያ ነዋዲ በህለት ባሓር ቃያሕ ምን ኣቕሊም ምግብ ዓንሳባ ምን ኣቕሊም ዓንሳባ ሰንዓፌ ምን ኣቕሊም ግብለት ኣስሜንቲ ምን ኣቕሊም ግብለት ባሓር ቃያሕ ደንካልያ ምን ኣቕሊም ግብለት ባሓር ቃያሕ ክምሰልዎማ ኣቑርዳት ምን ኣቕሊም ጋሽፓርካ ለሓልፋያተን እምበለሊ ምና እግል ዝያድ ስስ ወርሕ ብድራ ለወዳያማ ለተለያ ኣቃሊም ምግብ ዓንሳባ ካልኣይት እንደጋብኣያ ለኣትመማያ ፍረቕ ደንደን ወእነስር ከምሰልሁማ 4 እብናይ ክለ እግር መጫረይ ትልህያ ለሓልፋያ ነዋዲማ ሻርክ ኣለየ ዲብላ ዓደት መክሰቲ ኣቑርደት ምስል እነስር ከምሰልሁማ ባሓር ቃያሕ ምስል ኣተሕሪር ክምሰል ልተልህያ ወኪል ኤሬና ሓበረ ሓይሳብ ምተቕብለትና ኣኽባር ቀባትዓት ዲብል እንዳኣትማምና እዘ ዲብ ኣኽባር ካርጅ ግል ነተዓደየቱ ምን ኣኽባር ካርጅ ዩክሬን ሩስያ ዲብ ማእሰሳት ዓስከርየት ናይ ዩክሬን ክቡት ከሳር ክምሰል ጀራ ለሻርሓቱ ጁማት ክሩዝ ሚሳይል ክምሰል ወድየት ሓበረት እብሊ ማላ 19 ኦገስት ዲብ መዲነት ኪየቭ ለገበህጁም ማእሰሳት ብዙሕ ናይ ፈርያት ሚሳይላት ወድሮናት ክምሰል ደመረ ውዛረት ድፋዕ ሩስያ ኣተኣመረት ዲብል ህጁም ሓዲስ ሩስያ ዲ መዲነት ኪየቭ ዝያድ 40 ክሩዝ ሚሳይላት ክምሰል ለክፈት ለለሓብር ተቃሪር ምን ልውሕዶ 15 ነፈር ክምሰል ቀተለው ወዝያድ 50 ክምሰል ጃርሐው ኣፍሃመው ሓቆል ህጁማት ክቡድ ሕኩመት ዩክሬን ቀደም እላ ለጠልበቱ ሰዳይ ድድ ሚሳይል እግሊ ሻፈግሊ ኢሊካት ቀዳማት ከለየት ሪስ ዩክሬን ቭሎድሚር ዘለንስኪ ሰዳየት ዓስከርየት ድወል ሞዳ ፀሓይ ክምሰለ ልትሓዘ ተእተለለ ክምሰል ይህሌት እብሰበብ ልይ ማሕገዝ ድድ ሚሳይላት ስዱፍ ክምሃላ ዲብል ሓብር ፃንሕቱ ርኢስ ኣሜሪካ ዶናልድ ትራምፕ ዲብ ደንጎባ ናይ ሰነት 2026 ምስል ሪስ ቅብለት ኮርያ ኪም ጆንግ ኡን እንደተዋጀው እግልህ ደጎ ክምሰል ቀድርሂ ገየማማ ለህድግ እግል ልግባእ ዲቡ ለቀድር ዋድሕ ወቅት እስክ እለምንማ ኢል ትሓበር ዲብ ወርሒ ኖቨምበር እግል ልግባእ ክምሰል ቀድርሂ ጌማም ሃላ ሪስ ትራምፕ እለ ለሓብር ለህላ ለኣሜሪካ ምስል ግብለት ኮርያ እብሕበር ለተወዲዩ ተድሪብ ዓስከሪ እግል ንቀስ ለሓለፈዩ ቀራር ሓቆ 3 ምዕልቱ ለሻርሕ ለቀዳማ ሓቆለ ቀራር ኣሜሪካ ውግብለት ኮርያ ወድያው ለህለያ ናይ ክል ሰነት ተድሪብ ዓስከሪ እብሓተ ሳምን ክምሰል ናቅስ ልትእመር ለተድሪብ ሕበር ምና ምን ኣሜሪካ ለጠልቡ ገዚ ፍቕትሳድ እግል ሓርብ ለላዓዝም ክምሰልቱ ሪስ ትራምፕ ዲባ ሸርሑ ሕቡር ህላ ሪስ ትራምፕ ግብለት ኮርያ ዲብለ ኣሜሪካ ድድ ኢራን ተወድዩ ለሌየት ፊራሮ ዓስከርየት ሰበት ኢሻረከት ሸኳት ቀድም ክምሰል ፀንሓ ዲብል ተኣመር ለዲብ ተድሪብ ሕበር ለነሳኣያ ምስዳር ኣንቀሶት ተድሪብ እብሓተ ሳምን በሊስ እግል ግባ ክምሰል ቀድር ልትገየማም ኣሜሪካ ዲብ ግብለት ኮርያ ዝያድ 28,500 ዓሳክር ወጥውር ንዛም ሚሳይላት ካሰአት ክምሰል ህለየት ልትእመር ናይ ኣኽር ከበር ኣውስትራልያ ሕኩመት ኣውስትራልያ ሚዛንት ድፋዕ ናይ ደውለታ ዲብ 3 ምእታየት ምን ጅምለት ወጠንያይ እተይ ክምሰል ትዋቅሉ ኣተኣመረት ለምስዳር ደውለቱ ስዱፋል ምና ክመሃላ ለሸርሐዩ ፈርሃት ጆ ሲያሰት ግልጋቦት ክምሰልቱ ርኢስ ወዚር ድፋዕ ኣውስትራልያ ሓበራ ለስታቲብ ዲብ ፍዕል እግል ውዓል ዲብላ ማፂ 10 ሰነት 1.5 ቢልዮን ዶላር እግል ትፋዕ እግል ተእፍግር ክምሰልቱ ለሓበረት ኣውስትራልያ ለዓበ ክፋሉ ዲብ ጣውሮት ወዛብዮት ውር ኣፅዋር ክምሰል ውዕላት ኣመረት ምናተ እሊ ኣብ ሕኩመት ኣውስትራልያ ፋግር ለህለ በርናምጅ ቻይና ለእመመት ልእከት እግል ህልግሉ ክምሰል ቀድር መሓልሊን ዓስከርያ ትሸርሖ ዕላቐት ዲፕሎማስያ ቻይና ኣውስትራልያ እፉንቲ ምና ሓልፋ ሰኖታት ቅሩብ ዲብ ልትዓካረር ማፅ ክምሰል ህለ ተቃሪር ዝሓብር ኣውስትራልያ መቕደረት ዓስከርየታ ግልተ ተርድ ምስል ድወል ሞዳ ፀሓይ ተወድዩ ልህልየት ሓረካት ምን ቻይና መቃወመት መፅ ዲባ ፃንሕቶም

0: ድሓን ኮለር ዘበለ ይብልና ንምክእለ ብኸመይ ፈሊጥ ካልእ ይትበለ ንበር እዚ ጉዳይ ኣነ ለላዕሊ ይፈልጦ እዩ
1: ካብታ ዝበረሓዋ ክይወፃኹ ከመይ ፈሊጥካ
2: እዚ ዕርቡን ክውስኸከ
3: ስራሓሙሻ ዓመዳ ኣይበዝሐ
4: ኣይበዝሐ ውሒድዎም ከመ ስማዓን እታ ዝሕለፍዋ ትንፋስ 25 ዓመት ውሒድዋ ማለት ካ
3: ይኒካ ዳና ሓወይ እንታ ኮይኑ ዲ
5: ዳንሕማሉ
3: ሕማኣሎ
5: ሕማኣሎ
3: ከመይ ማለት
4: ተበራበር ተወዲ እዩ
6: ኣይተወድአን ሙዚት ኣይተወድአን ድሓን ኩሉ ንግዜ ናሃቦ ርግፀኛ እያ ከምዘይተወድአ ተኣምንልና ሓንቲ መዓልቲ ክትመፅእ እያ

0: ርግፀኛ ደ ከይዲ
1: ወያታ ደሞ ከይዲ ከይተመለሰ ጥራሕ ከሎ ንዓቐልትካ ከይዲ
0: ምናልባሽ ከይጥርጥር ዛ መኪና ብፅናሕ
1: ሓራይ
0: ንሰም ደው ኢለ ውሰዳ ክብለ
1: ጆን ሓራይ ዋ ውይ ጆንሲ ኣሕማም

0: ሰንከሶም ብዝሐን ዳኣኺልኒ እዩ ምፍታት ባእሰድ ኢና ክገብረና ቀት
1: ግላ
0: ቴንክዩ

0: ክነግረክ ኣሎ መዓስ ይኹን ምስ ነይሮም ክሳነ
1: እዋ እንታይ ንምንታይ ጅግ ወርኪ ደይ በዕላ ያ ካብቶም ቀዳማይ ዓመት ልዕሊ ያ ነጥቢ ዘምፃእቲ ሒዛ በቃ ልክዕ ከም ፀላይታ እያ ትርእኒ ከምኡ ስለ ዝኾነት ከዓ ንህለትካ ኣብ ዲቕ ዝበለ ህልኻት
0: እያ እምበር ክንስኺ
1: እዋ ኣነ ኮሉ ሓደ ፀገም የብለይ ምሳ ክንደይ ግዜ ከዓ ክቐርባ ፈቲኒ ዋ ግን ንበጫኻ ኢለካ ምስማ ዓብያትኒ ሓንቲ ወይ ርኢኸ እንዲኻ ዝበለትኒ ከመይ ኢና ድያ መሊሳትለ ብፀዊጋ ኳ እያ መሊሳትለ
0: ክንዲተሓገዛ ብትምህርቲ ክንዶ ክተሃላለኻ ግን ፅቡቕ ኣይኮነን
1: ኤ ክትቅደም ዘይምድላይ ፅቡቕ እንድዩ ግን ማዕሩ ክንዶ ከም ናይ ባዕል ሜሮን ከዓ ክትከውን የብልካ ዋ ኣብ ደቕ ዝበለ ህልኽ ኩዕያ ኣትያ በጅኻ ኢለካ ዶብ ዘይብሉ ኮይኑ ሕጁስ
0: ድሓ ንሱ ኩሉ ተረዲእክ ስለ ዘሎ ጥራይ ተሓዘለ
1: ኣነ ዳ ወሪድ ከይም ክሓዘለ እየ እባ ናይዚ ተዋሂብናይ ዘለና ሳይመንት እንታይ ንግበር እንታይ ሓይሽ
0: ኣርስቲ ንምበር ፅሞ ድሓር ተቓሊጥፍና ንጀምር
1: በቃ ሓደ ፅቡቕ ከምኡ ገብር ዋላ

0: ወኣምላኸይ ካልእ የኽለኒ ሓንቲ ዝልምለካ እንዳንኤል ሓልወለለ ሕጃ ሕክምና ወፅሪ ኣለን ንኸድ ምተይለ መሊሱ ክርበሽንክጭናኒ ዳሕዳ ቤን ይብላ ብፅሒ ለኽነፅ ኣጎይታ ኣኻብልሃበ
1: ማማርያ ቢላ ክመፅ ኣይድጉ ኣልፋ ምለስ ያረ

ብዙሕ ክትፈልጥ እዩ ዝግባእ ግዜ ምንጋር እዩ። ኩሉ ካብ ዓቕመይን ላዕሊ ስለ ዝኾነ እየ። ከምቲ ጀሚርዎ ዘሎ ከይተነገረሉ ብዘለዎ ቅጥፎ እየ ዝኸይድ ዘለኹ። እንታይ እዩ ትበልኒ? ንኩሉና ዝሓይሽ ምዃኑ ግን ክነግረክ ደሊ። ኣብ ጉዕዞ ህይወት ግዳእካ ከም ዘለኹ ክርዳእኒ እዩ ይካል። ከም ኩሉ ዝገብሮ ዘለኹ ብልቢ ስለ ዘፍቅረክ ጥራይ ምዃኑ ክትርድእለ ይደሊ። ዘለኣለም ኣፍቅረክ እየ ሚካል።

0: አንተ ቢራ ባምጥለ
1: ያለካ ከና አጥሪኮ ዘሎ
0: እስከስተባል ከግበሪ
1: አንኩን አኻለይ
0: ምን ያላይት ይርኪ ቆል ማን ከተርፈክዲ
1: አንኩን አኻለይ
0: ግልን ርሐቅለ ንምጽኸማ ነዛ ሰምዐ ጸለየ ኣለኹ

0: ቀን
1: ሰላም እግዚአብሔር ይመስገን። እንታይ ዳ ጠፊቂ
0: ዋ ሀባል በላይ ሀይ ተቀድመክ ዝብል ማዘር ከይ ቅድመክ ዲ
1: ንሳስ ሓቅኸ ግን ካብ ኢና ይኩንኩን ኮ ጠፊ ወላ ስኸውን ጠፊቂ እየ ማዘር ከመይ ቀነ ሓደ
0: ኣብኡ ካብኡ ዝኸፋ የምፃ ናይ ማማ ነገር ፅልካ ዘረባ ይብሉ
1: ይደኸናት ሳብሪኒ ትሓዊ እንዳያ ድሓርካ ንሕና ከዓ ብብወገና ፀሎት ንግበረላ ኢና እምበር ኩሉ ግዜ ኣነ ከዓ ክመፅእ እናብልክ ግን በቃ በቲ ብትምህርቲ በቲ ብስራሕ ገለ ኩሉ ተታሒዙ ኮይኑ ክሳብ መፅ ዝርያ ግን ሰላም በለ ይኸ
0: ኣተሓሳቢት ገዛና ምምፃእ ካብቲ ገድፊ ርኣ ምክንደይ ድክ ጌርክ ዘለኸ ብደጊኹም ትራኸቡም ስሄኖክ በቃ ረሲዕኹምና ዘለኹምስ
1: ኣተሳቢነ ብሓቂኹም ይኮነን ብትምህርትን ብስራሕ ንወጢ ስለዝበዝሓነየ እምበር ኩሉ ግዜ ዝዝክረኪ
0: ስስድሓ እንታይ ኢልኩም ይኹም ከትዕልሉ ብጣዕሚ እያ ትገርመኒ ክንደይ ዓመት መሓዙት ኮይንኩም ኣለኹም ፀዕዳላይ ጠፋኣኩምን ኣይስልችወኩም ድዩ
1: ምስ ሄኖክ እንታይ ምስልቻው ጓለይ ሄኖክ ክትፈልጢ ኩሉ ነገር ዩናዓይ ሳላ ሄኖክ ዘሎ ከማን ሓዊ ዘይብለ ኢለ ማሪሮ ዘይፈለጥ
0: ይመላኣልኩም በል ግን ሓደ ራኺ በጀኹም ንዓና ይትረስዑና
1: ኣቲ ዘረባ ጥራይ ዶ ኮይነ ሻ
0: ክመልፅ ኖ ኣማ ቤና እያ ዘለና ክኸይደ ስኢልክ ብደገኺ ትርከብዮን ሄኖክ ኣጠቀኽ ከለና ሲ ፀካ ሕሸሽ ኣብልናሓረዶ
1: ኣነኻ
0: ዋሕዛ ክንሓፍቲ ከምዋንኪ ድረስ ሓረይ
1: ሓረ ክመፅእ ግድን ክመፅእ ሰብሪን እየ ማለት ክሳብ መፅእ ሰላም ዝብላን ማዘርካ ሰላም በሊኸ
0: እሺ ባይ ናይ ተጥፍእ በሊ

0: ይሄዳ ድሓን ዲኻ
1: ድሓን እየ ጠሊፍና ንወድእ ተሃቢ ከለኹ ከይዲ
0: ፅቡቕ ኣነ እውን ነዊሕ ግዜ ክወስድ ኣይደሊ ውሳነኻ ተፍለጥካና ኣብ ዝጠጠቕ ዘበል ምክንያት የብለይ
1: በቃ ድሓን ሓሳብካ ተቐቢል እየ ኣለኹ
0: ብጣዕሚ ፅቡቕ ውሳነ
1: እንቺ ከመይ ከመይ ክኾን እቲ ጉዳይ እንታይ ክገብር ዘለኒ
0: እቲ መንገዲ ከመይ ናክንከዶ ኣብ ግዜ በዕለይ ክሕብረካ እየ
1: ኦሞ እንታይ ግበር ኣሎ ክፈልጥ ስለ ዘለኒ ንገረኒ
0: ንስኻ እቲ ጉዳይ ካብ ሎም ጀምሮ ሓደ እሙሩ ዝሰሓተ ሰብ ዝገብሮ ተግባራት ግበር
1: ድሕሪዩ
0: ብድሕሪ እንታይ ትገብር በዕለይ ክነግረካ እየ እንታይ ኢና ንገብር ንዓይ ዝምልከት እቲ ናይ መወዳእታ ዕላማ እንታይ ምኳኑ

0: እንታይ ዝብል ዘሎ? እንታይ ስለዝሓሰብ እዩ ፅሒፍ ገዲፍለይ?
1: ሕጂ ከዓ ብዛዕባ እዚ ንታሓቲት እዩ መዛ ተራኺባ ዘለካ ቦስክዘርትለይ እዩ።

0: ሃገራዊ ዋዕላ ሕርሻዊ መፅናዕታት ኤርትራ 2026 ሎሚ 20 ሓሰ ኣብ ኣስመራ ተኸፊቱ። ሚኒስትሪ ትምህርቲ ኣብ ደቂ ኣምሓረ ንሓለፍቲ ሓደርቲ ኣብያተ ትምህርትን ሆስቴላትን ስልጠና ወዲቡ። ግጥማ ቻምፒዮን ክለባት ኩዕሶ እግሪ ኤርትራ ሎሚ 20 ሓሰ ኣብ ስታድዮም ከተማ ከረን ብወግዒ ተኸፊቱ። ሩስያ ኣብ ልዕሊ ወተሃደራዊ ትካላት ዩክሬይን ከቢድ ክሳራ ዘውረደ መጥቃዕትታት ሚሳይል ኣካይዳ። ፕሬዚደንት ትራምፕ ኣብ መወዳእታ 2026 ምስ ፕሬዚደንት ሰሜን ኮርያ ተራኺቡ ክዘራርብ ከም ዝኽእል ኣሚቱ። መንግስቲ ኣውስትራልያ ንባጀት ምክልኻል ሃገሩ ናብ 3 ሚታዊት ካብ ጃምላ ሃገራዊ እቶት ክብ ከም ዘብሎ ኣፍሊጡ። ኣገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 2026 ሎሚ ኣብ ኣስመራ ተኸፊቱ። ወኪል ኤሪና ዳንኤል ወልዱ ብመልክዕ ፀብጻብ ንዘዳለዎ ትሕዝቶ ገረ መስቀል ገረዝግሄር ካቅርቦ እዩ።
1: ሚኒስትሪ ሕርሻ ዝወደቦ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 2026 ምስጓም ቀፃልነት ዘለዎም ስርዓታት ሕርሻን መግብን ንሃገራዊ ቁጠባዊ ዕብየት ብዝብል ቴማ ሎሚ 20 ሓሰ ኣብ ኣስመራ ኣዳራሽ ሃኮሰ ተኸፊቱ። ኣብቲ ሚኒስትራት ዝርከብዎም ላዕለዎት ሰበስልጣን መንግስትን ግንባርን ክኢላታት ሞያውያን ወከልቲ ሓረስቶት ኣብ መስራሕቲ መግቢ ትካላትን ናይ ስራሕ መሻርክትን ዕድመ ዝተገብረሎ ሚኒስትር ክብሉ መኽፈት ስነ ስርዓት ኣቦ መንበር ኣሰናዳኢት ኮሚቴ ዶክተር ኤፍረም ገብረ መስቀል ኣብ ዘስምዑ ቃል እዚ ዋዕላ እዚ ባይታ ምክፋል መፅናዕታዊ ርክበታት ንምፍጣር ህልው ሕርሻዊ ብድሆታትን ዕድላትን ንምምርማር ኣብ ምህዛኣዊ ኣገባባትን ሜለታትን ንምምያጥ ከምኡውን ንዘላቂ ዕብየት ፅላት ሕርሻ ኤርትራ ዝሕግዝ ግብራዊ ኣንፈታት ንምልላይ ዝዓለመ ከም ዝኾነ ገሊጹ። ንሚኒስትር ሕርሻ ወኪሉ ቃል ዘስምዐ ዋና ዳይረክተር ክፍሊ ኣገልግሎት ሕጋጋትን ቁፅፅርን ኣቶ ተኽሊ ኣብ ምስግና ቦገኖ ነዚ ዋዕላ እዚ ንምክያድ ዝደረኸ እቲ ኣብ ወርሒ ጥሪ 2025 ዝተቃንዐ ኣህጉራዊ ዋዕላ ኤርትራዊ መፅናዕትታት ከም ዝኾነ ብምጥቃስ ብዓንዳ ርእሱ ፅላት ሕርሻ ኤርትራ ንምዕባልን ከም እምነ ኩርናዕ ቁጠባዊ ዕብየት ሃገርና ተርኡ ንምርግጋፅን ንዝተኣተወ መብፅዓ ዳግማይ ዘነፅር ከም ዝኾነ ኣገንዚቦ። እዚ ዋዕላ እዚ ንክፉት ዘተን ምብሃልን ከምኡውን ምልውዋጥ ፍልጠትን ምትሕጋዝን ዕድል ዝፈጥር ምዃኑ ዝጠቐሰ ኣቶ ተኽልኣብ ኣበርክቶን ተሳትፈን ኩሎም ናይ ስራሕ መሻርክቲ ኣብቲ ንዘተ ዝቐርብ ዛዕባታትን ዝግበር ክትዕን ክዓዝዝ ኣዘኻኺሮዉ። ኣብዘን ክልተ መዓልትታት ዝቕፅል ሃገራዊ ዋዕላ ሕርሻዊ ኤክስተንሽንን ትግባርን ተቐባልነትን ብሓረስቶት ሕርሻዊ ምድጅታል ወሰኽ ክብርን ሕርሻ ዋኒንን ድሕነት ውሕስነትን መኣዛ መግቢ ሕርሻዊ ባዮቴክኖሎጂን ኣገልግሎት ላቦራቶርን ክሊማዊ ለውጢ ምብዳህን ምምካትን ተወሳዊ ፀጋታትን ዕቀበ ስነህወታዊ ብዙሕነትን ከምኡውን ሕርሻዊ ፖሊሲ ቁፅፅርን ምሕደረን ኣብ ዝብሉ 8 ቴማዊ ዛዕባታት ዘተኮረ 76 መፅናዕታዊ ወረቓቕቲ ክቐርብ እዩ።
0: ሚኒስትር ትምህርቲ ካብ መላእ ሃገር ንዝመፁ ሓለፍቲ ሓደርቲ ኣብያተ ትምህርትን ሆስቴላትን ካብ 10 ክሳብ 19 ሓሰ ኣብ ደቂ ኣምሓረ ስልጠና ኣካይዱ። እቲ ብጨንፈር ምክትታል ኣሕደርቲ ኣብያተ ትምህርትን ሆስቴላትን ዝተወደበ ስልጠና ኣሕደርቲ ኣብያተ ትምህርትን ሆስቴላትን በቑዕን ብሉፅን ዜጋ ንምፍራይ ንዝገብርኦ ዘለዋ ፃዕሪ ዝድግፍ እዩ። ኣብዚ ን10 መዓልታት ዝቐፀለ ስልጠና 8 መፅናዕታዊ ወረቓቕቲ ከም ዝቐረበ ኣዋሃዲ ናይቲ መደብ መምህር ተኽለ ብርሃን ገብረስላሴ ሓቢሩ። ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ኣቶ ገብርሃን ንስሓጎስ ቦገኑ እቲ ስልጠና ኣብ ኩነታት ሕደርቲ ኣብያተ ትምህርትን ሆስቴላትን ዓብ ነጥበ መቐይሮ ምዃኑ ብምጥቃስ ቀፃልነት ክህልዎ ተላብዩ። ወኪል ሰልጠንቲ ቦገኑ ኣገዳስነት ናይቲ ስልጠና ዕዙዝ ስለ ዝኾነ በብደረጁ ክድፋኣሉ ተላብዩ። ኣባላት ባይቶ ዘባዓን ሰባ ኣብ ምዕቃብ ክብርታትን ምውጋድ ሃሰይቲ ልምድታትን ዘተኮረ ዘተ ካብ 18 ክሳብ 20 ሓሰ ምስ ነበርቲ ንዘባሓ ኣጋዝ ኣካይዶም። ኣብቲ ዘተ ዝተላዕሉ ጉዳያት ኣገዳስነት ምዕቃብ ብባህልን ክብርታትን ሳዕቢናት ገፋሕቲ ውራያት ምኩስኳስ ብቑዓት መንሰያትን ምስጋር ግቡእ ስነ ምግባርን ሳዕቢናት መርዓትሕቲ ዕድመን

0: ክሽቦ ጓል ኣንስተይትን ምኽፋል ግብሪ መንግስቲ ምሕያል መስርሕ ምምሃርን ምስትምሃርን ከምኡውን ካልእ ዛዕባታት ዘጠቓለለ ነይሩ። ተሳተፍቲ ኣብ ዝሃቦ ርእቶ ተመሳሳሊ ርክባት ኣብ ማእዘንቲ ምዃኖም ብምጥቃስ ሽግር ፅሩይ ስተማይ ፍታሕ ክናደየሉ ጉዳይ ዕደላ ንመንበሪ ዘገልግል መሬት ኣቓልቦ ክወሃቦ ብትሕቲ ዕድመ ዝምርሑ ካሮሳታት ንሓደጋ ይቃልዑ ስለ ዘለዉ መግቲ ክግበረሎም ኣብ ሓጋዝ ኣገልግሎት ባንክ ክዋደድ ዝብልን ካልእን ርእቶታት ኣቕሪቦም። ኣብ ማሕዳር ከተማ ሓጋዝ ኣቶ ነፀር ኣብ በረኸታ ኣብ ዝሃቦ ቃል ዝውጠኑ መደባት ልምዓት ብዘይተሳትፎ ህዝቢ ክዕወቱ ስለ ዘይክብሉ ነበርቲ ኣብ ተጠቃምነት ማሕበራዊ ኣገልግሎት ዕቱባት ክኾኑ ተላብዩ። ተመሳሳሊ ርክብ ህዝብን ኣባላት ባይቶን ካብ 23 ክሳብ 26 ናሓሰ ኣብ ምምሕዳራት ከባቢ ግላስ እንጭናቅን ኢዳምርን ክካየድ እዩ። ኣብ ከተማታት ካስልን ሃኖቨርን ጀርመን ኣብ ህሉ ኩነታት ሃገርና ዘባናን ዓለምን ዘተኮረ ህዝባዊ ሰሚናራት ተኻይዱ። ካብቲ ቦታ ዝበፅሓና ሓበሬታ ብመልክዕ ፀብፀብ ተዋሂዱሎ እልልታ ሃብቲ ማርያም ክተቕርቦ እያ።
1: ጠቕላሊ ቆንስል ኤርትራ ኣብ ፍራንክፈርት ጀርመን ኣቶ ክብሪ ኣብ ተኸስተ ብ15 16 ናሓሰ ኣብ ከተማታት ካስልን ሃኖቨርን ንዝነብሩ ዜጋታት ህዝባዊ ሰሚናራት ኣካይዱ። እቲ ሰሚናራት ኣብ ህሉ ኩነታት ሃገርና ዘባናን ዓለምን ተራንቑሕን ሓያልን ተሳትፎ ኣብ ምድልዳል ሃገራውያን ውዳበታት ፕሮጀክት ኣሕዳሪት ቤት ትምህርቲ ኣፋምቦ ከምኡውን ኣብ ቆንሰላዊ ኣገልግሎት ዘተኮረ እዩ። ኣቶ ክብራብ ኣብ ዝሃቦ ሰፊሕ መግለፂ ኣብዚ ዓለም ብኩናትን ስእነ ሰላምን ትሕቆነሉ ዘላ እዋን ህዝቢ ኤርትራ ስኒቱ ሓድነቱን ሰላሙን ዓቂቡን ልዕላውነቱ ኣውሒሱን ኣብ ህንፀት ሃገሩ ኣብ ዘተኮረሉ ኣንፈቱ ንምቕያር ንዝካየድ ዘሎ ዘመጠታት ብልኡል ንቕሓት ይከታተሎን ይምክቶን ከም ዘሎ ኣብርሁ። ሓላፊ ህዝቦም ከማውን ጉዳያት ኣብ ጀርመን ኣቶ ጣዕሚ ሃይለ ብወገኑ ንቑሕን ሓያልን ተሳትፎ ህዝቢ ኣብ ምሕያል ውዳበ ብዝብል ኣርእስቲ ኣብ ዝሃቦ መብርሂ ውዳበ ማለት ሰብ ከም ዝኾነ ብዘይተሳትፎ ህዝቢ ዝረጋገፅ ሓያል ውዳበ ድማ ከም ዘየለ ብምንፃር ንቑሕን ሓያልን ተሳትፎ ንምርግጋፅ ብውጥን ይስራሕ ከም ዘሎ ኣነፂሩ። ምህናፅ ሃገር ንመንግስቲ ጥራይ ዝምልከት ዘይኮነስ ናይ ነፍሲ ወከፍ ዜጋ ሓላፍነት ከም ዝኾነ ብምግላፅ ህዝቢ ጉዳያቱ ዝፈልጥ ከምኡውን ንዕላምኡ ፀኒዑ ዝሰርሕን ብተግባር ዝንቀሳቀስን እንተኮይኑ እቲ ሃገር ኣብ ሓፂር እዋን ከም ትምዕብልን ክትግስግስን ከም እትኽእል ኣብርሁ። ኣብ መወዳእታት ተሳተፍቲ ሃገራውያን ውዳቤታት ንምሕያልን ኣብ ጉዳይ ሃገር ግብኦም ንምምርካትን ከም ወት ድልዋት ምዃኖም ኣረጋጊፆም።
0: ኣብ ዞባ ደቡባዊ ቀይሕ ባሕሪ ሓውሲ ከተማታት ጥዮን ዕድን ንቕሓት ሕብረተሰብ ኣብ ጥዕናዊ መደባይ ብሓፈሻ ተመሓላለፍቲ ሕማማት ድማ ብፍላይ ንምብራኽ ዝዓለመ ጎስጓስ ብ16-17 ናሓዝ ተኻይዱ። ሓላፊ ጨንፈር ሚኒስትሪ ጥዕና ዶክተር ዓሊ ሓሎ ኣብ ዝሃቦ መግለፂ መስርሕ ምክልኻል ሕማማት ኣብ ኣፍልጦን ንቕሓትን ከም ዝምርከስ ብምጥቃስ ብጉድለ ፅሬት ዝስዕቡ ሕማማት ንምክልኻል ተጠቃምነት ዓይኒ ምድሪ ክሰፍሕን ፅሬት ኣከባቢ ክረጋገፅን ተላብዩ። ኣብ ዞባታት ሰሜናውን ደቡባውን ቀይሕ ባሕሪ ብብዝሒ ዝረአ ዘሎ ሕማም ጎይቦ ንምቁፅፃር ቀፃሊ ፃዕርታት ይካየድ ከም ዘሎ ብምሕባር ድማ ሕብረተሰብ ኣብ ከባቢኡ ንዝተዋደደ ኣገልግሎት ጥዕና ብግቡእ ክጥቀመሉ ፀዊዑ። ኣብቲ ጨንፈር ሓላፊ ኣሃዱ ሓበሬታን ጎስጓስን ኣቶ ኣሕመድ ዓሊ ቦግድ እዩ። ቁፅሪ ሕሙማት ወይቦ እናወሰኺ ይመፅእ ብምህላው ኩሉ ዜጋ ተመርሚሩ ኩነታት ጥዕኖ ክፈለጥ ኣዘኻኺሩ። ኣብ መወዳእታ ኣመሓዳር ንዞባ ራዕታ ኣቶ ብርሃነ መዝገበን ሓላፊ ኣሃዱ ቁጠባዊ ልምዓት ንዞባ ማእክል ደንካልያ ኣቶ ኣሕመድ ኣድምን ምውሓስ ጥዕና ይፅናሓለይ ዝበሃል ዕማም ስለ ዘይኮነ ፅሬት ከባቢ ንምሕላውን ተጠቃምነት ዓይነ ምድሪ ንምዕባይን ብደረጃ ዓድታትን ምምሕዳራት ከባብን ዝውሰድ ተበግሶታት ክሕይል ተማሕፂኖም። ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንዞባ ሰገነይቲ ኣብ ዝምድና ኣስራሕትን ሰራሕተኛታትን ዘተኮራ ኣስተምህሮ ወዲቡ። ሓላፊት ቤት ፅሕፈት ወይዘሮ ቅዱሳን ተወልደ ንወነንትን ሰራሕተኛታትን ኣብ ዝሃበቶ ኣስተምህሮ ኣብ ኣዋጅ ሕጊ ዕዮን ንሱ ዘረጋግፆ መሰላትን ፃማ ሰራሕተኛታትን ብሰፊሑ ገሊፃ። ወይዘሮ ቅዱሳን ድሕነትን ጥዕናን ሰራሕተኛ ኣብ ቦታ ስራሕ ምርጋፅ ሕጋዊ ግዴታ ከም ዝኾነ ብምሕባር ኣብ መንጎ ኣስራሕን ሰራሕተኛን ጥዑይ ዝምድና ምህላው ንኣፍራይነት ኣገዳሲ ከም ዝኾነ ገሊፃ። ኣብ ማሕዳር ንዞባ ሰገነይቲ ኣቶ ዓብደልቃድር ሓጅ ዓሊ ብወገኑ ዝምድና ሰራሕተኛታትን ኣስራሕትን ንምፍላጥን ዝያዳ ንምድልዳልን ዕቱብ ቁፅፅር ክግበርን ዝረአ ፀገማት ብኣጋ ክፍታሕን ኣተሓሳሲቡ። ግጥማት ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ውድድራት ሻምፒዮን ክለባትና ንተወሳኺ ዕብየት ኩዕሶ እግሪ ሃገርና ብዝብል ቴማ ሎሚ 20

ኣነሓሰ ኣብ ስታድዮም ከተማ ከረን ብወግዒ ተኸፊቱ ኣብዚ ክሳብ 4 መስከረም ዝቕፅል ውድድር ኣብ 6ዱሽተን ዞባታት ሻምፒዮን ዝኾና ክለባት ማለት ቀይሕ ባሕሪ ካብ ዞባ ማእከል፣ ዓንሰባ ካብ ዓንሰባ፣ ሰንዓፈ ካብ ዞባ ደቡብ፣ ስሚንቶ ካብ ዞባ ሰሜናዊ ቀይሕ ባሕሪ፣ ደንካልያ ካብ ዞባ ደቡባዊ ቀይሕ ባሕሪ ከምኡውን ኣቑርደት ካብ ዞባ ጋሽባርካ ብቐጥታ ዝሓለፋ የን። ብዘካዚ ካብተን ልዕሊ 6ዱሽተ ኣዋርሒ ውድድር ዘሰላሰላ ዞባታት ማእከልን ዓንሰባን ካልአይቲ ኮይነን ዝዛዘማ ጋንታታት ደንደንን ኣልነስርን ከምኡውን 4 ብናይ 2 እግሪ መጻረዪ ፀወታ ዝሓለፋ ክለባት እውን ይሳተፋ ኣለዋ። ኣብቲ መኽፈቲ ስነ ስርዓት ኣቑርደት ምስ ኣልነስር ከምኡውን ቀይሕ ባሕሪ ምስ ኣልተሕሪር ውድድር ከም ዘካየዳ ወኪል ኤሪና ሓቢሩ። ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ሩስያ ኣብ ልዕሊ ወታደራዊ ትካላት ዩክሬን ከቢድ ክሳራ ከም ዘወረደ ዝጠቐሰቶ መጥቃዕታት ክሩዝ ሚሳይል ከም ዘካየደ ተሓቢራ። በዚ ትማል 19 ነሓሰ ኣብ ከተማ ኪየቭ ዝተካየደ ደብዳብ ብርክት ዝበለ ትካላት መፍረ ሚሳይላትን ድሮናትን ከም ዝዓነወ ሚኒስትሪ ምክልኻል ሩስያ ኣፍሊጡ። ኣብዚ ሓድሽ መጥቃዕቲ ሩስያ ኣብ ልዕሊ ርእሰ ከተማ ኪየቭ ልዕሊ 40 ክሩዝ ሚሳይላት ከም ዝተኮሰ ዝጠቐሱ ፀብጻባት ብውሕዱ 15 ሰባት ከም ተቐትሉን ልዕሊ 50 ከም ዝቆሰሉን ኣረድዮም። ድሕሪ ዝከቢድ መጥቃዕትታት መንግስቲ ዩክሬን ኣቐዲሙ ዝጠልቦ ደገፍ ፀረ ሚሳይል ክቀላጠፍ ፀዊዑ ኣሎ። ፕሬዚደንት ዩክሬን ቮሎዲሚር ዘለንስኪ ወታደራዊ ደገፍ ሃገራት ምዕራብ ከምቲ ዝድለ ይቕፅል ከምዘየለ ከም ሳዕቤኑ ሃገሩ ሕፅረት ፀረ ሚሳይላት ኣጋጢምዋ ከም ዘሎ ክገልፅ ፀኒሕ ኣሎ። ፕሬዚደንት ኣሜሪካ ዶናልድ ትራምፕ ኣብ መወዳእታ 2026 ምስ ፕሬዚደንት ሰሜን ኮርያ ኪም ጆን ኡን ተራኺቡ ክዘራረብ ከም ዝኽእል ኣሚቱ። እቲ ርክብ ክካየደሉ ዝኽእል ንፁር ግዜ እኳ ዛጊት እንተዘይተሓበረ ኣብ ወርሒ ሕዳር ክኸውን ከም ዝኽእል ግን ግምታት ኣሎ። ፕሬዚደንት ትራምፕ ነዚ ዝገልፅ ዘሎ ሳልስቲ ካብቲ ኣሜሪካ ምስ ደቡብ ኮርያ ሓቢራ እተካየዶ ወታደራዊ ልምምድ ክጎድል ዘመሓላለፎ ትእዛዝ እዩ። ድሕሪ እቲ ትእዛዝ ኣሜሪካን ደቡብ ኮርያን ዘካየዶ ዘሎ ዓመታዊ ወታደራዊ ልምምድ ብሓደ ሰሙን ከም ዝነከየ ይፍለጥ። እቲ ሓበራዊ ልምምድ ኪነቲ ንኣሜሪካ ዝሓቶ ገዚፍ ቁጠባዊ ወፃኢታት ንግጭት ዝዕድም ምዃን እዩ ፕሬዚደንት ትራምፕ ኣብ መግለፂ እዩ ሓቢሩ። ፕሬዚደንት ትራምፕ ደቡብ ኮርያ ኣብቲ ኣሜሪካ ኣንጻር ኢራን እተካይዶ ዘላ ወታደራዊ ወፍሪ ክትሳተፍ ብዘይምኻላ ክወቅስ ምፅኑሕ ዝፍለጥ ኮይኑ ወሲድዎ ዘሎ ሓበራዊ ልምምድ ናይ ምጉዳል ስጉምቲ መልሰ ግብሪ ክኸውን ከም ዝኽእል ይእመት። ኣሜሪካ ኣብ ደቡብ ኮርያ ልዕሊ 28500 ወታደራትን ዝተራቐቐ ስርዓተ ሚሳይላትን ኣዋፊራ ከም ዘላ ይፍለጥ። መንግስቲ ኣውስትራልያ ንባጀት ምክልኻል ሃገሩ ናብ 3 ሚታዊት ካብ ጃምላ ሃገራዊ እቶት ክብ ከም ዘብሉ ኣፍሊጡ። እቲ ስጉምቲ ንሃገሩ ገጢምዋ ዘሎ ኢሉ ዝገለጾ ጂኦፖለቲካዊ ስጋታት ንምብዳህ ምዃኑ ሚኒስተር ምክልኻል ኣውስትራልያ ሓቢሩ። ነቲ ውጥን ንምትግባር ኣብ ዝመፅእ 10 ዓመታት ኣስታት 50 ቢልዮን ዶላር ንምክልኻል ክትስልዕ ምዃና ዝገለፀት ኣውስትራልያ ዝዓበየ ክፋሉ ኣብ ምምዕባልን ምሽማትን ዝተራቐቐ ኣፅዋር ከም ዝውዕል ኣፍሊጣ። ይኹን እምበር እዚ ብመንግስቲ ኣውስትራልያ ወፂኡ ዘሎ መደብ ናብ ቻይና ዘቕንዐ መልእኽቲ ክህልዎ ከም ዝኽእል ወታደራውያን ተንተንቲ ይጠቕሱ። ዲፕሎማስያዊ ዝምድና ቻይናን ኣውስትራልያን ብፍላይ ካብ ዝሓለፈ ቅረብ ዓመታት እናሓርፈፈ ክመፅእ ምፅንሑ ፀብጻባት ይገልፁ። ኣውስትራልያ ወታደራዊ ዓቕማ ንምድንፋዕ ምስ ሃገራት ምዕራብ እትገብሮ ዘላ ምንቅስቓሳት ካብ ቻይና ተቃውሞ ክመፆ ፀኒሕ ኣሎ። ኣብ ልዕሊ ሰራሕተኛታት ረድኤት ውድብ ሕብራት ሃገራት ዝካየድ መጥቃዕትታት ዓመታዊ እናወሰኸ ይመፅእ ከም ዘሎ ፀብጻባት እቲ ውድብ ገሊፆም። ኣብ 2025 በቲ ኣብ ዝተፈላለየ ሃገራት ዝተፈፀመ መጥቃዕትታት ልዕሊ 900 ሰራሕተኛታት ረድኤት ከም ተቐትሉ፣ ከም ዝቆሰሉን ከም ተጨውዩን እቶም ፀብጻባት ኣረድዮም። ዝበዝሑ ካብቶም ግዳያት ኣብ ወሽመጥ ቃዛ ብዝካየድ ዘሎ መጥቃዕትታት እስራኤል ከም ተቐትሉ ዝገለፀ ዋና ፀሓፊ ውድብ ሕብራት ሃገራት ኣንቶኒ ጉተረሽ ንድሕረት ሰራሕተኛታት ረድኤት ዝግበር ፃዕሪ ከም ዝጎደለ ወቂሱ። ኣብ ዝሓለፈ ዓመት ልዕሊ 350 ኣብ ዝሓለፈ 6 ዋርሒ ናይ ዝሒዝናዮ ዘለና ዓመት ድማ ልዕሊ 80 ሰራሕተኛታት ረድኤት ብመጥቃዕትታት ከም ተቐትሉ ተፈሊጡ ኣሎ። ሃገራዊ ዕዳ ኣሜሪካ ናብ 4 ትሪልዮን ዶላር ከም ዝዓርገ ፀብጻባት ተሃገር ሓቢሮም። እቲ ኣሃዝ ምስቲ ናይ ዝሓለፈ 10 ዓመታት ዝነበረ ዕዳ ክነፃፀር እንከሎ ብዕፅፊ ከም ዝወሰኸ እቶም ፀብጻባት የረድም። ኣሜሪካ ብፍላይ ኣብ ፅላት ምክልኻል እትገብሮ ዘላ ልዑል መጠን ወፃኢታት ካብ ቀንዲ ጠንቂ ናይቲ ናህሪ ምዃኑ ክኢላታት

ጠቕሱም ካብ 2022 ናብ ዩክሬን ኣስታት 200 ቢልዮን ዶላር ዝጥመድ ወታደራዊ ደገፍ ዝለኣኸት ኣሜሪካ ኣብ ኢራን እተካይዶ ዘላ ወታደራዊ ወፍሪ ልዕሊ 37 ቢልዮን ዶላር ወፃኢ ከም ዝገበረት ይሕበር። ወታደራዊ ዓቕማ ንምድንፋዕ ኣብዚ ዓመት እዚ ልዕሊ 900 ቢልዮን ዶላር ዝሰልዐት ኣሜሪካ ዝመፅእ ዓመት ነቲ ኣሃዝ ናብ ልዕሊ 1 ትሪልዮን ዶላር ክብ ከተብሎ ከም ትኽእል ኣሚታ ኣላ። ኣብ ሪፓብሊክ ማእከላይ ኣፍሪካ ትማል 19 ነሓሰ ኣብ ዘይሕጋዊ መዕደን ወርቂ ብዘጋጠመ ምህማም መሬት ልዕሊ 100 ሰባት ከም ዝሞቱ ይቃልሕ ኣሎ። ዝተደብዩ ግዳያት ከም ዘለዉ ዝጠቐሱ ሰብ ምዝታ ሃገር ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም ኣለዉ። እቲ ሰብዊ ክሳራ ኣብ ዝሓለፈ ቅረባ ዓመታት ኣብቲ ሃገር ተመሳሳሊ ክስተት ካብ ዝወረደ ክሳራታት እቲ ዝዓበየ ክኸውን ከም ዝኽእል ይግመት። ሪፓብሊክ ማእከላይ ኣፍሪካ ብፀጋታት ወርቂ ሃብታም እኳ እንተኾነት ብሰንኪ ፀጥታዊ ዘይምርግጋእ ዝበዝሐ መስርሕ ዕደና ካብ ምቁፅፃር መንግስቲ ወፃኢ ምዃኑ ፀብፀባት የረድ። ኣብቲ ሃገር ኣብ ዝሓለፈ ወርሒ ሰነ ብዝተኸስተ ተመሳሳለ ሓደጋ ብውሕዱ 30 ሰባት ከም ዝሞቱ እዩ ዝሕበር። ናይ መወዳእታ ዜና ዓመታዊ ኣህጉራዊ ዋዕላ ሮቦት ትማል 19 ነሓሰ ኣብ ህዝባዊት ሪፓብሊክ ቻይና ተኸፊቱ። ዕላማ እዚ ኣብ ከተማ ቤጂን ዝካየድ ዘሎ ንሓሙሽተ መዓልትታት ዝቕፅል ዓለማዊ ዋዕላ ገስጋስ ፍርያት ሮቦት ንምግምጋምን ኣብቲ ፅላት ዝግበር ወፍሪ ክብ ንምባልን ምዃኑ ተገሊጹ። ኣብዚ ክሳብ 23 ነሓሰ ዝፀንሕ ኣህጉራዊ ኣጋጣሚ ኣስታ 300 ኩባንያታት ቴክኖሎጂ ልዕሊ 3,000 ፍርያት ኣቕሪበን ኣለዋ። ዝበዝሐ ካብቲ ፍርያት ኣብቲ ፅላት ገዚፍ ወፍሪ ትገብር ዘላ ህዝባዊት ሪፓብሊክ ቻይና ዘቕረበቶ ምዃኑ ፀብፀባት ሓቢሮም። ኣብዚ ናይ ሎሚ ዓመት ዋዕላ መፍረ ሮቦት ንምምዕባል ኣብ ዝግበር ኣብ መንጎ ሃገራት ዝግበር ናይ ቢልዮናት ዶላር ስምዓት ክኽተም ትፅቢት ይግበር። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ሃገራዊ ዋዕላ ሕርሻዊ መፅናዕታት ኤርትራ 2026 ሎሚ 20 ነሓሰ ኣብ ኣስመራ ተኸፊቱ። ሚኒስትር ትምህርቲ ኣብ ደቂ ኣምሓረ ንሓለፍቲ ሓደርቲ ኣብያተ ትምህርትን ሆስቴላትን ስልጠና ወዲቡ። ግጥማ ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ሎሚ 20 ነሓሰ ኣብ ስታድዮም ከተማ ከረን ብወግዒ ተኸፊቱ። ሩስያ ኣብ ልዕሊ ወታደራዊ ትካላት ዩክሬን ከቢድ ክሳራ ዘውረደ መጥቃዕትታት ሚሳይል ኣካይዳ። ፕሬዚደንት ትራምፕ ኣብ መወዳእታ 2026 ምስ ፕሬዚደንት ሰሜን ኮርያ ተራኺቡ ክዘራርብ ከም ዝኽእል ኣሚቱ። መንግስቲ ኣውስትራልያ ንባጀት ምክልኻል ሃገሩ ናብ 300ዊት ካብ ጃምላ ሃገራዊ ውቶት ክብ ከም ዘብሎ ኣፍሊጡ። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስተረፉ መደባትና ሰላም።

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: ጥዑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል
1: ሚሳል
0: ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ

0: ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ፆታን ብዘይፈሊ
1: ንኹሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ የ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ደቂስና ኢና ነርና ደቂስና ከለና እዩ ኣብ ውሽጢ ጋንታና ዓሊቡ እቲ ናይ መርከብ ይመስለኒ ሕጂ ክብል ዝበለ ቡምባ እዩ ነይሩ ስዋኣት ከዓ ጎደይቲ መራሒ ጋንታና ምልክቶ ከዓ የሴፍ ገብራይ ነይሩ ማለት እዩ ንሕና ተውጊእና ከይድና
1: ናተይ ናይ ወደታነ ናይ መናጃ ፓራኩሞንታ ዚኣተን ሰለስተ የንበጠሉኒ 270 ሰብ ዝተበገሰ ኣብ መወዳእታ ናይ በሎም ምርብራብ ኣብ 45 ሰብ ሕየ እንተሪፈን
2: ንብኢ ማነ ይብለና ሕጂ ሳሙኤል ህውኽ ኢሉ ስቆል ወደ ሸውዓተ ኢና ቁም ኢሉ ኣብታ ግዜ ጥያ እጅ ወደላይ ትመፀና እየ ዝኣስጋለ እያ
3: ስርሒት ዓሰም ምርብራብ ግንባር በይሉል
2: እጅ ወደላይ ምስ በለ ኣላታን የብላን ኣነ ክልተ ጥይድን ሓንተ ጥይት ክልተ ጥይት ተኩሽለ ተተኩሽኒ ብውዑ መሊቆ እዝር ላሓዲ መኸይደት ካብኣ ንምዕራብ ፅርግያ ብምዕራብ ስለ ዘላ ንምዕራብ ነበላዕኹ ኣብ መንገዲ እታ ፅርግያ ይረኽባ ኣብ መንገዲ ድማ ብፀትና ረክብ ብፀትና ረኺበ ንብፀትና ኣተስአ ፀላኢ ሰሪኹ ኣትዩ ከም ዘሎ ብምሉእ ሓቢረ ካብኡ ሓደ ሰብ ዋርድያ ማለት እዩ ንዓይ ሒዝኒ

0: በይሉል የእትወኒ ኣብ በይሉል እቱ ምስ በልኩ ታት ብመልእኽቲ ብሬድዮ ርክብ ዝሰደድኩዋ ፀላኤ ኣብ መንገዲ ፀኒሕና ሳሙኤል ተሰዊኡሎ ኣነ ግን መፅ ኣሎ ኣብዚ ግዜ እዚ ሕጂ ዘርኢቲ ስንብድ ይብለኒ ስንብድ
1: እታ ዘጋጠመት እዛ ሕጂ ክገልፆ ፀኒሑ ከምዛ ፅባሕ ኣብ ፀላኣ ዝወደቕናላስ ከምዛ ሎም ሲ ዕለት ክልተ ያ ነራ መስለኒ ናብ ወዲኢታ ይከደኒደ ሓደሓደ ክነዘራረብ ኢለ ሕጂ እንታይ ድብለኒ ሓንቲ ፈራ ኮማንዶ ጥራያ ተሪፋ ዘላ እዳ 88 በቲ ቦታ ከም ክትመፅእ ከላ ኣብኡ ፅንሕዋ ገለበሉ እዩ ሕጂ ንድፋዕ ግን ንሕና ኣኼባ ክንገብር ኢለ ከይዳኣኒ ኣነን ሓድሽን ንዘርኢት ክንረኽቦ ኣኼባ ናይ ሓካይም ክንገብር ኢልና ኢና ከይድና ዳሕራይ ግን ንስኹም ቦታኹም ተመለሱ ፀላእ ይንቀሳቐስ ስለ ዘሎ ቀልጢፍኩም ቦታኹም ምልሱ ሓንቲ እታ ናይ ዝርኢት መልእኽቲ ከዓ ቅብልቲ ቅንዕቲ እያ ነራ ዓብ ፅርግያ ሒዝኩም ቦታኹም ትምለስ እያ ትብሉ ሓድሽ ንዓይኩም ኢሉኒ እንታይ ይብሎ ሕጂ ዋ እንታይ ሞ እዚ ስ መገዲ ክልተ ሰዓት ግን ኮሊልና ገዛና ክመለስ ፅቡቅ ስለ ዘይኮነ በታ ድመፃእናዮ ኣቋራጭ ዘላ ትኽልና ብኣ መፂእና ኣብታማይ ናይ ንሰት የላ ኣብኣቲ መፂእና ስነርክባ ንክልና ወርሕኸ ኣሎ ኢለ ሕራ ኢሉኒ ተኻትዓንን ከበ ሕጂ ትኽልና መፂእና ቀቅድሚ ታማይ ምብፃሕና እዩ ፀላ ኣብሪኹ ኣብቲ ሕፃ ሕጂ ኣነታ ግምተይ ኦኬ እዚኦም 88 እዮም መፅኦም ኣለዉ ዝርእዮም ሰብሲኡን ኣለዎ በዚ ኣያት መፅ እምበር ፀላእ እኮ ካብኣና ቀይበለን ምክንያቱ ክልተና ክንሓልፍ ከለና ዓብ ኮፍ ዝበሎ ብዙሕ ዳርጋ ብሪጌድ ዝኸውን መሊእ እዩ ነይሩ ፅቕልና ሕሊፍና ክሳዕ መወዳእታ ኣነ ሕጂ ሓድሽ ኣብዚኣ ፅናሕ መስኻ ዳሓር ሓቲተዮም ክመፅእ እዚኦም እዳ 88 ከይኮኑ ኢ በዚ ኣያት መፅእ እምበር ስቕልና ተኺልና ገዛና ማእተና ነይራ ሓንቲ ሳ ወይ ከዓ በታ ዘርኢት በላ መልእኽቲ በታ ፅርግያ ጌርና እንተንመፅእ ነቲ ገዛውና ብድሕሪት ብምዕራብ ማእተና እዮም ፀላኢ ከዓ ኣይምርኸበናን ማለት እዩ እዚኣያት ኣጋጣሚ ስለዚ ድሕሪኡ ዳርጋ ፍርቂ እቲ ሰራዊት ናቶም ከምቲ ዝርእኽዎ ትግራውት እዮም ተስፋይን ፀጋይ ዝበሃሉ እዮም ኣዓጂቦም ኣብ ፀሓዮኒ ላዕሊ ኢሎም ናብ ጀነራል ጥላውን ናብኡ ፀሓዮ ኢሎም ሕጂ ወጋሕ ክትብል ከላ ሰዓ 6ዱሽተ ኣብቲ ባሕሪ በፂሕና ገምገምገምገም ትኸይድ ክሮስ ትገብር ኢኻ ግን ቁርብ ክሳዕ ዝበፅሓካ ሒዞም እዮም ከይ ሕጂ ኣነ ርሳዕ ነተወዲ ትግርኛ ክዛረቡ ምስሰማዕኮም ዘይትገድፈናታታይ በዚኣ ገረቦታይ ክኸይድ ዘይትገድፉን ብለም ተፃሪፎም ዝኾነ ሻምብል ደስታ ዝበሃል ክብኒ መጀመርያ ሓቲትኒ ነጊረዮ ኢደይ ተኣሲረ ሰቲ ዲካ ኢሎምና ኣይሰቲኒ ሻሂ ጥራይ ሰቲኒ ሻሂ ስትዮም ድሕሪኡ ኣብ ሓንቲ ኦራል ትመስል ማኪና ኣብኣ ብኡ ስረ ድሓር ናብታ ኣውቶቡስ እዚያ ትበሃል ታታባ ኣብኣ ነይሩ ጥላኹን ኣብኣ ነይሩ ኣብኡ ፅሖምኒ እቲ ናይ 22ኛ ክፍለ ጦር ኣዛዥ ከዓ እዚ ጭሕሙ መዓት ባፊ ዘለዎ ኣብኡ ፀኒሕት ድሓር ከምዚ ገርፅም ተብለንኡ ከሎ ክንደይ ዓመት ተጋዲልካ ኢለኒ 75 ተጋዲለ 16 ዓመት እንጂ ኣብኡ ከይዶም ብዝኾነ ንሱ ሕጂ ምልስ ኢሉ ነቲ ሒዝ ንድመፁ ነቶም ሒዞም ንድመፁ ኣብቲ ኣኸትኩም ጉድጓት ኳዓትሉ ሞ ወይ ባዕሉ ይኳዓደ ኣስከፍሮ ኣስከፍሮ ገለመለ ኢልዎ መስለኒ ሕጂ እቲ ሰብኣይ ሰሚዒ እቲ ጥላውን ቴንዳይ ዘሎ እሱ በዚ ኮይኑ ይዘረብ ዘሎ ወፂ ሽዑ ጀጋኑ ዳሓዘልካ ስኻብ ዘተቐትለ ኣ ዓሰብ ጥራይ ስደድዎ ናብ መረጃ ክፍል ኢሉ ኣብ ሸለቃ ይቆም ኢሉ ብኣገረ ሄሊኮፕተር ሰቂሉ ወሲዶ ሕጂ እቲ ተቐበለኒ ኦሮሞ ምሸት ምስ ኮነ ኩሉ እቲ ኣቑሑተይ ዝነበረ ምሳይ ዝነበረ ገለመለ ሂቦም ኣነ ሕጂ ታዳያርናተይ ኣብ ገዛይ ኮይነ የ ፅሕፋ ግን ክንዚኣትኸውን ሽት ኣላትና ሓንቲ ቅድም ኣብኣ ፅሕፋ ድሓር ገዛ ምስኣትኹ ከዓ ኣብታ መፅሓፈ የጥቅላ ነይረ እታ ሓንቲ ካብተን ወረቓቕቲ እንታይ እያ ትብል ወራና ብሌሲማ ኦሮሞ መጋላ ኣሶሳ ቀባቴራ እንጂፋን ንጉዳ ትብል እዚኣ እንታይ ማለት እያ ጅግና ሰራዊት ኦሮሞ ንከተማ ኣሶሳ ተዋፃፂርዋል ድሓንፈታትን ከዓ ደረቕሉ እሳብ ዝፅሒፈ ሕጂ ምዝ ኣብቲ ክስታይ ስለ ዝኣተወት ምስቲ ብሽክሊተይ ስለ ዝኣተወት ኩሉ ሒዝዎ ናብቲ ሰብኣይ ምስከደ

0: ሸለቃያ ቆብካ ኦሮሞ እዩ ንሓር ገንፂሉ ገንፂሉ ንዓ ምስ ረኣያ ብላቲን ከ እያ ተፃሒፋ ዘላ ንፅቢሒቱ ፀውዕዎ ተባሂሉ መፅ ኦሮሞ ዲኻ ዋላ ትግሬ የለኒ ኖ ኣነ ኤርትራዊ የለ ዝሓርሶ ኢሉ ሕጂ ንመን ኣለውኡ ቅድመይ ክልተ ሰሙን ዝገበሩ ዑስማንን ተመስገነና
1: ኣብ ኣድማ ክልተ ውፅትና ድማ መትዓጂ ናይ ብሬን ዝነበሩ ክልትኦም ጉልባብ እንዳበሩ ፀላኢ ንክልትኦም ቅድሚ ሳሙኤል ምምራኹ ክልትኦም ንዕኦም ኣብኣይ ይማርኹ እዮም
0: ዓይነይ ተሸፊን እዩ ኣብኡ ኮፍ ምስ በልኩ ምስ ረኣዩኒ ብኸዮም ተዛብዓል ሳሙኤል ቆረማይ ግንባር የለ ገለ የለ ዝብል ክስታይ ሒዝዎም ማለት እዩ ሕጂ ንፅቢሒት ንግሆ ፀውዕዎ ተባሂሉ ኣብ ትሻለቃ ከይደ ነዚኣን ብበላይ እዚኣ እንታይ ማለት ያለ ከምዚ ከምዚ ከምዚ ከምዚ ኣበይ ነርካ ለ ኣሶሳ ኣሶሳ ኣብቲ ኩናት ነርካ ወግን ሓኪም እዩ ኣነው ነ እንታይ ትገብር ሓኪም ይጠብሐ በቃ ፀዊዒ ነቲ ዋርድያ ካብ ሎም ንኒው ንሳሙኤል ሓንቲ ባኮ ሽጋራ ኣብ መዓልቲ ህብዎ ማይ ክንደይ ትህብዎ ሓንታ ኒካ ሰለስተ ንጎ ቀትሪ ምሸት ትህብዎ ማንም ሰው እንዳይነካ በዚኣ ድሓኒ ቁርብ ሓጊዛት እናበለት ከምዚ ዓርቢት እተሓዘ ኣስመራ ንሶም ረብዕዮም ወፅኦም ሃያሎ ሃያ እንደኛ በሎ ሃያ ገለመለ በሎ መብዛሕትኡ ቑሑቶም ንብረቶም ገለመለ ሽዑም ወፅኦም ረብዕዮም ምውፃእ ጀሚሮም ሕጂ ሱ ኣብቲ ጎነና ባ እዞም ኤርትራውያን ነሮም ዓሺ ዝበሎም መቐለ ኣውቲስቲ ገለመለ ተኣስሩ ክንደሞ 14 ድዮም ገለ ዝኾኑ ኣብኡ ዝተኣስሩ ኤርትራውያን ነይሮም መሓመድ ዝብልዎ ኣብ ዩኤን ዝሰርሕ ዓፋር ከዓ በቲ መበል 18 ዝበሃል ኣብኡ ተኣሲሩ ነይሩ ሓንቲ ሰበይቲ ኣብ እንዳ ምግቢ ገለ ዝነበራ ንሰምዐት ንዓና ንዕኦምን ስልጠና ተብፃሓልና ነራ ዝሓድያት ነግረና ኤርትራውያን ነ ብዝኾነ ከምዚ ኢልና ሓሊፍና ሕጂ ንዕኡ እንታይ ዝብሎ ነቲ ኣስራ ለቃ ይምር ሻለቃ ቅድም ባ ምሳይ ከይትደሊ ክወፅ ደልየ ኣለኹ ኢሉ ላይ ከድኒ ኢሉ ሕጂ ንኣስራ ለቃ ይምር ንዕኡ ፀዊዑ ንሕና ንኸይድ ኣለና ኦኬ እስኻ ካብ ወደብ ሓንቲ መኪና ምስ ሙሉእ ነዳዲ 2-3 ፊስቶ ጌርካ ነዞም ሰለስተ ወንበዴ ዓለም በቃኝ ኣብ ፀሓዮም ኢሉ ወረቐት ፅሒፉ ሂቦ ትእዛዝ እያ ዚያ ንሕና ብኡ ኢና ድሒልና ስለዚ ናብ መፁ ኣለዉ ሻዕብያ ብኒው ምስ ተባህለ ንሕና መኣስ ወፅእና ሓሙስ ወፅእና ኖኖ ናብ ሰንበት ዘውግሕ ናብ ሰንበት ዘውግሕ ወፅእና ለይቲ በታ ማኪና ገርና ሽዑኡ ሒዞምና ከድና ሚለ ኣብቲ ከባቢ በፅሕና ወያነ ሒዘሞ ካብኡ ዝሃደመ ሰራዊት ንዓና ጉን ንፍረኺብና ናበይ ንጅቡቲ ተባሂሉ ኣብቲ ቦርደርና ጅቡቲ ኣብኡ በፅሕና ኣብኡ ምስ በፃሕና ፈረንሳ ከኣቶም ወታደራት ኣብኡ ፀኒሖም ብረትኩም ኣውርድዎ ክትኣቱ ተደሊኹም ብረትና ይነውርድ ናብኡ ባጋሮ ኮይኑ እምበኣር እቶም እስራት ዝበሃሉ ኩሎም ረሽንዎም ገለ ተባሂሉ ንሕና ድሕሪ ኩሉና ነርና እቶም ዝተኩሱ መፅኦም ማለት እዩ ሕጂ ይመር ድሓኒ እዩ ነይሩ ሰማዕ ነይሩ ምሳና እንታይ ይብለኒ ሕጂ ከምዚ ዝብል ትእዛዝ መፅ ኣሎ ሕጂ ኣነ ከውርደኩም እዩ ካብዛ ማኪና ምትኳስ ኣይተርፍን እዩ ግን ተሃድሙ ከም ድላይኩም ትጎይ ገለበለ ኢሉ ወሪድና ሰለስተ ናብ ሓባሪና ጎይና ተመስገን ሰኣኒ ነበረ ናንዓይ ይህብኒ

0: ፈንጂ ተቕራር ሒዝና ነበርና ብቕድሚት ትውቃዕ ብሸነካ ኣውቲስታ ዋላ ሓንቲ ሰብ ኣይትውቕዓና እታ ኣውቲስታ ዝኮኑ ከምዚ ናይ ነዝነዝና ናሒቆ ሽዑ ፀገም ገይሩሉ እምበሪ ሕጂ ኣብታ ትወቕዓና ኣላቕዓ ንሓድር ንጎ ተስኢና ካብኣ ትፍትሽ ንጅምር 25 ፈንጂ ንውፅእ ካብኡ 10 ኪሎ ሜትር ምስከድና ድማ 25 ፈንጂ ንውፅእ ስጋዕ ባራ ዓሰሉ ንኣቱ 120 ነተጉት ኣውፅኢና ፀረ መንኪና ፀላኢ ድጉድፉ እዩ ባራ ዓሰሉ ተኣተና ፀላኢ ይብላ ግለ ይብላ በይና ተዓዲ ትሰርሓና እንደገና ንወይሉል ገፅና ንምለስ እሞ በይሉል ከይኣተና ዓድዋሮ ትበሃል ዓዲ ኣላካ በይሉል ውፅእ ኢልካ ተዓዲ እውን ብዙሕ ሰብ ዘለዎ ኣይኮነን ኣብኣ ንቕመጥ ሓደ ሰሙን ንዕርፍ እንደገና ካልእ ሓበሬታ ምፅእ ኣብ ንዋዲ ክነጥቅዕ ከለና ሲ ብሩዋ ዋዲ ብዋዲ ገይሩ ንባራ ዓሰሉ ገፁ ድፈሰስ ሩባ ኣሎ ዓብዪ ሩባ ብኡ ገይራ ታንኪ ታንክታት ሓንቲ ታንኪ ከማናይ ትበሃል ኒ ብኡ ገይረን ንባራ ዓሰሉ ዳኣተዋ ታንክታት ናብኡ ኢለን ምስ ከዳ ሲ ህጉም ኣጋጢምዎን ኣብ በረኻ ወተሃደራትን ታንክን ኣለዉ ይበሃል እዚ ሓበሬታ ዝበዓል ወዲኢታ ይበፅሕ ከምዚ ሎ ነዝፈትሽዎ ክንደይ ሰዓት ይወስድ 4 ሰዓት ይብሉና እቶም ደቂ ዓዲ ተሓተትና ድማ 5 ሰዓት ይወስድ ንሓንዲ ወሰደይ ሰብ ኣግማል ካብቲ ዓዲ ጠሊብና ድመርሑ ደቂ ዓፋር እውን ረኺብና ናብታ ቦታ ንኸይድ ሓደ 5 ሰዓት ተጓዒዝና 3 ሰዓት ምስ ከድና 12 ወተሃደራት ኣብ ሓንቲ ገረብ መይቶም ፀንሑና እሞ ሓቂ ኣሎ ማለት እዩ እዚ ድልዎ ዘለዉ ኢልና ከይድና ኣብታ ሩባ ግን በፅሕና ኣብኣ ምስ በፅሕና ተኸድና ሰብ የለ ገለ የለ ታንክ ግን ኣብኡ ፀኒሐ ማይ ዘለዋ ቦታ ህጉም ኮይኑ መሕለፊ ደ ይብላ ኣማራፂ ደ ይብላ ስለዝኾነ እታ ታንክ ውጠጠው ኢላ ከቢድ ብረታ ረሽራሻ ገለመሊኣ ሒዛ ሓዳስ ታንኪ ንዓኣ ርኢና ካልእ ግን የማን ፀጋም ፈትሽና ዝኾነ ሓበሬታ ብጀካ እዞም 12 ወተሃደራት እሶም እዮም ምስኣ ክተወጊሾም ካብኣ ካብታ ሩባ ምስ ኮዱ ናይ 2 ሰዓት ምስ ኮዱ ድማ ክብሎ ዝሰሎ ጥቂዕዎም ሞይቶም ካልእ ድኾነ ሓበሬታ ይረኸብና ነዚ ረጋጊፅና ድማ መሊሽና ሓደ ሳልስ ውዕሪፍና ንቦታና ተመሊሽና
1: ኣብ ዕለት 9 ሰሊኹ ዳኣተዎ ነይሩ ፀላኢ ማይ ጨው ባሕሪ ሰጊሩ በቲ ገምገምገም ባሕሪ ገይሩ ሽዑ ንዕፀረ መጥቃዕቲ እናተገብረ ከሎ ከም መራሕቲ ታንክ ኮይና ኢና ትመዲብና ካባ ናይ 100 ሜትሮ ምስ ከድና መውጋእቲ ተጋጥመኒ ማለት እዩ ታንክታት ነረን ሲ ተናህና ታንኪ እጂ ዘሮ በርሀ እዚኣ ኹን ኢሉ እየ ዘሮ በርሀ ዝበሃል ኣባልና ማለት እዩ ኣሎ ብሂወት ብሕጅውን ኣብታታ ሓንቲ ታንኪ ኣነኻ በታ ሓንቲ ክኸውን ሕጂ ንዘርኡ ምእታው ከልኦሞ ለበሳይ ምእታው ከልኦሞ ዝብለኒ ምክንያቱ መምርሕኻ ተባሂብና እቲ ከምኡ ሓደጋታት ምስ በዝሐ ድሕሪ ኣውቲስታ እቲ ነፍሲ ወከፍ ክመርሕ ዝኸድ ኣባል ወተሃደራዊ ሃነሳት ድሕሪ ኣውቲስታ ትገብርዎ ኣብ ውሽጢ ዝኣቱ ገለ ነገር ምስ ኮነኻ ካብኡ ወፂኡ ተፍትሽ የካየድ ተባሂሉ መምርሒ ተባሂብና ነይሩ እዚኣ ምእታዊ ምስ ከልእዎ ንዓይ ነግረኒ እሞ ድሕሪ በዚያ ዘይተእትዎ ኹንኩም ከመይ ገይሩ ሳይክብል ከም ጀሪካን ድሕሪት ትሮት እንዳገበርኩምና ገለ ኢለ ኣነኸማ ሽዑ ተዛሪቦም ሽዑ ነቲ መድፋዕ እጂ ወፂኡ ንዕኡ ክእትዎ ከሎ ዓርኮብኮባ ይበዚ ኣብኡ ተሓቢ ፀኒ ኣርብጂ ገይሩማ ሓብላ ነታ ታንኪ ንዘሩ እንዳቐበልኮ ከሎ ካላሽ ንክዲብ ናብታ ታንኪ ንሱ ክሳብ ህረም ኣነ ምሑ ክልተ ይረም ሕጂ እታ ማህረምቲ ቀላል እያ እታ ዝኸፍአት ግን እንታይ ነይራ እታ ቡምባ ኤፍዋን እናተይሲ ልክ ከምዚ ገይራ ንምሻላ እታ ፍመርፊ ንዓ ሃሪማ እታ መርፊ እንታሓት ገፃ ኣብ ክንዲ ቀጥታ ትወርድ ነታ ኢማና እኳ ትረኽባ ዘላ ከምዚ ኮነ ኢልካ ተብላ ዘለካ እታ መርፊ ስሒታ ሕጂ ናብ ዝክሳይ ተብል እታ ቡምባ ኣብ ክልተ ትምቀል ማለት እዩ ዳሕራይ ክሕኩም ንከሎ ምስ ረኣይዎ ኣውፀ ኣውፀ ርሓቀልና ርሓቀልና ገሌሎም ንበዓል ወዲኸቢረ እታ ቡምባ ብእንሰኪዐ
2: 17 ክፍለ ጦር ናብ ዕለት 4/5/1991 ዘጉሐ እውን ሙሉእ ለይቲ ክፍትን ሓዲሩ ውፅኢት ኣየምፀን ብድሕሪ እዚ 17 ክፍለ ጦር ስለ ዝተዳኸመ ቦትኡ ማለት መከላኸሊ መስመሩ ብ21 ክፍለ ጦር ተኪዩ ንዕኡ ንድሕሪት ኣውፂዎ 17 ክፍለ ጦር ኣብ ድሕሪት ወፂኡ ካብ 2 ክሳብ 3 መዓልቲ ከም ዝዕርፍ ድሕሪ ምግባር ከምኡ እውን ኣብ ውግእ ናይ ዝነበሮ ድኽመታት ግምጋም ድሕሪ ምክያድ ናይ ሞራል መተባብዒ ሰሚናር ተገይሩሉ እንደገና ካብ ዕለት 8 ክሳብ ዕለት 9/4/1991 ን2 መዓልትታት ብተኸታታሊ መጥቃዕቲ ካይዱ ዘፍረዮ ግን ኣይነበረን ጸላይ ኣብ መወዳእታ ኩሎም ኣ

0: ታቱ ከቤት ክሳራ ወሪድዎም ስለዝተዳኸሙ ውፅኢት ከምዘይክእልውን ስለዝገምገመ ካልእ ሓድሽ ሓይሊ ክመፆ ብምፅባይ መጥቃዕቱ ደዋ ኣቢሉ ኣብ ምክልኻል ኣትዩ። ብኣጠቓላለየ ጅግና ህዝባዊ ሰራዊት ሓርነት ኤርትራ ብዕለ 6/4/1991 በይሉል ምስ ተቆፃፀረ ፀላይ ካብ በይሉል ንደቡባዊ ምብራቕ ኣብ ዝርከብ ገዛይ ቦታታት መከላኸሊ ዕርድታት ሰሪሑ ኣብ ምቹእ ቦታ ስለ ዝዓረደ ወገን ድማ ካልእ ኣማራፂ ስለ ዘይነበሮ ንበይሉል ንድሕሪኡ ገይሩ ኣብ ብሰጣሕ ጎላጎል መከላኸሊ መስመር መስሪቱ። በቲ ሓደ ነዚ ገዛ ቦታታት ምቁፃር ናብ ወደብ ዓሰብ ንምግስጋስን በቲ ካልእ ድማ ፀላኢ ንወገን ካብዚ ከባቢ ንምርሓቕን ንምድምሳስን ኣብ ዘካይዶ ዝነበረ ናይ ሞትን ሕየትን ውግእ ንምክልኻል ኣብዚ ግንባር እዚ ንኣስታት 1/3 ካብ ዕለት 9/4/1991 ክሳብ ዕለት 25/5/1991 መሪር ምርብራባት ተኻይዱ።
1: ኣብቲ ምርብራብ ናይ በይሉል ከለና ከዓኒ እቶም ክልተ ማእከልነት በጥረኒ ወዲ ሸቃን ተስፋልደት ርታኩን እዚኦም ክልቲኦም ድፋዕ እናኸለሉ ኩሉ ናብ ሰራዊት ክበፅሕሎም እናኸዱ ከለዉ ካብ መጀመርታ ክብገሱ ከለዉ ተኸታቲለንኦም ኣብቲ ጥቓ ድፋዕ ክበፅሑ ከለዉ ብደብዳብ ገረን ብሓንቲ ቡምባ ናይ ሞርታር ክልቲኦም ከዓ ኣብኣ ተሰው እዮም።
2: ኣብታ በጠሎን እናተይ ሕሙሽተ ማእከልነት ሓይሊ ምሳይ ተበጊሶም ንደንከር ክልቲ ሓይልን ጋንታን ኢና ተበጊስና ሕሙሽተ ማእከልነት ሓይሊ ካብዞም ሓሙሽተ ማእከልነት ሓይሊ እቶም ክልተ ተሰው እዮም። ሓደ መሓሪ ገብረ ንጉስ ፈርም ንብሎ ኣብ ውግእ ናይ ዋደ ዝተሰውአይ ካልኣይ ዓብድራሕማን ንርሕሸን ኣብ ውግእ ናይ በይሉል ንፀላኢና ሰዓብናዮ ዝተሰውአዩ እቶም ክልተ ከዓ ተወጊኦም። ስለዚ እዚኦም ማእኸልነት ሓይሊ እዚኦም ከዓ ኣዝዩ ተራ ዝነበሮም ልዑል ኣበርክቶ ዝነበሮም ናይ መካናይ ዝኣሃዱ ሞያ ኣራቂቆም ዝፈልጡ ኣዝኦም ተራ ነበሮም ሓለፍቲ እዮም ነይሮም። ስለዚ በዚ ኣጋጣሚ እዚ ከዓ ብክብሪ ክዝክሮም ይደሊ ማለት እዩ።
3: ብዙሓት ስዋኣት ነይሮም እዮም። እቶም ዘዕበዩ ከዓ ግን ንዋላ ንኩሉ ሰብ ካ ክትጠቕሶ ተዘይከኣልካ እቶም ዘዕበዩ ከዓ ግን ካብኡ ከዓ ሙሉእ ሂወተይ ዘይርስዖ ሰብ ኣብ መጓዓዝያ ከሎ ምስ ኣቦይ ነይሩ ዓብድራሕማን ዝበሃል በቃ ኣቦይ ተዓገሲ ኣቦይዩ ንዓኻ ኣይኮነን ኣቦኻ እናበለ እዩ ዘዕለኒ ድሓር ከም ኩሎም ኣውቲስታ ተሳሒቡ ታንከኛ ምስ ኮነ ከዓ ብሓንቲ ኣሃዱ በፂሓትና ነዚ ኩሉ ጅግንነት ፈፂሙ ዓብድራሕማን ብጣዕሚ ውፉይ ጅግና እዩ ብጣዕሚ እዩ ማለትሲ ንፉዕ ሰብ እዩ ኣብ ታንከኛ ከዓ ፍሉጥ ሰብ ንዚ ኩሉ ኩነታት ሓሊፉ ኣብታ ጫፍ ናይ በይሉል ክንበፅሕ ከለና ምስተን ስፓርታክያ ዝበልናይ ዓንቲ ወይ ኣብኣ ብኣርብጂ ገይረን ካርማኣ ብርከኮባ ይፀኒሕነት ዛንኪ ኣጋጣሚ ንሱ ከምዛ ናያተይ ዝበልኩካ ካብኣ ወፂኡ ስለ ዝፀንሐ ተሰሊዑ ዝህረም ኣብኣ ይስዋእ ማለት እዩ። ሕጂ እቲ ኩሉ ግዜስ ገለ ሰብሲ ትዝታ ይገድፈልካ እንድዩ ኣብ ጢዖሲ ከምዚ ባምቡላ መፃወቲ ናይ ቆልዑ ንረክብ ሞ ዋይ እዚኣስ ንኤልሳ ጓል ዝውሕ ዘላ ኢልኒ። ሕጂ ኤልሳ ከዓኒ ኤልሳ ወልዳ ኣብ ትበሃል ከዓ ስውእቲ ታንከኛ ኦፕሬተር ዝነበረት ኣባሮንቱ ዝተሰውአት እያ ብይ ውፅኢላ ነታ ጓል ሽዑም ዝተሰውአስ እዚኣ እያ ተረኣየኒ ማለትሲ እታ ባምቡላ ሳበይኩም ገይርዋ ኸውን ወይ ኤርሳስ ከመይ ረኺባታ ትትኸውን ታ ክስታይስ እንታይ በበለ ገለ ኢልካሲ ተሓስቦ ማለት እዩ። ሕጂ እቲ ናይ ዓብድራሕማን ብስለት እንድዩ ኤልሳ ኣዲኣ ሳዕድያ ኢብራሂም ናይ ዓፋር ናይ ድምፂ ሓፋሽ ትዛርብ ዝነበረት እያ ድምፂ ሓፋሽ እያ ኣባል ድምፂ ሓፋሽ እያ። ሕጂ ሓንቲ ጓል እያ ካብኣ ወሊዳ ኤልሳ ትበሃል ኤልሳ ዓብድራሕማን ማለት እዩ። እታ ቆልዓ ዓብያ ስጋ መርዓን ድርዓን ኣብፂሓታ ነይራ ዓብድራሕማን ኤልሳ ትበሃል ብሽምሲ ውእቲ ዘውፃ ጓሉ እውን ገዲፍልና እዩ ማለት እዩ። መሓሪ ገብረ ንጉስ ፈርም ኣብኣ መስዋእቲ ጋጢማቶ ማለት እዩ ኣብ ከባቢ ዋደ ወይኒ ኣባልና እያ ታንከኛ እያ ሰበይቱ ኣብ ባፅዕ መፅያቶ ነይራ ሕጂ ባፅዕ መፅያቶ ነይራ ሽዑ ጥንሲ ሒዛ ነይራ ማለት እዩ። ሕጂ እንታይ ኢልዋ ምስለካ እዋ ወይኒ

0: ኣነ ኣብ ዝቕፅል ውግእ ክህሉ ኽእል ዘይክህሉ ኽእል እዚ ኣብ ከብድኺ ዘሎ ናፅላ ግን እንድሕር ወዲ ኮይኑ ፈንቅል በል እዮ ኣብ ፈንቅል ጅግንነት ስለ ዝስራሕና እንድሕር ጓል ኮይና ግን ዝመረፅክያ ሽማ ውፅላ ኢልዋ ደንከል እናኸድና ከለና እቲ ቆልዓ ፈንቅል ክውለድን ወዲ ኮይኑስ ፈንቅል ተባሂሉ ሽሙ ክውለድን መሓሪ ገብሮ ንጉስ ፈርም ክስዋእን ናይ መዓልታት ሕቶ ሓደ ኮይኑ እቲ ተሰውዩ ፈንቅል ገዲፍልና ከዓ ከይድሱ ማለት እዩ
1: ኣብቲ ውግ እንታይ ንጥቀም ነርና ክልተ መራሕቲ ሓይሊ ተልኻ ተልዮም እቲ ሓደ ተርፍ ክር ጥሎን እኳ ንበይነ የ ነረ ይነበረን ካልኣይ እቲ ሓደ ተትርፎ እቲ ሓደ ዋጋ እቲ ሓደ ንድሕር ኣሎ እቲ ሓደ ቅፅል እቲ ሓደ ይዕርፍ ከም ዘለና ንዋ ኣጋጣሚ ተቀዳሚት መዓልቲ ውግ ወፈርና ኣለ ክልተ መራሕቲ ሓይሊ ብሓንሳዕ ትሰውዮም ናተ ኣንቲ ንእሽ ተኩጀት ሞርታራት ሓደ ክልተ ደርብን ክልቲኦም ብሓንቲ ቡማ ትሰውዮም ክልተ መራሕቲ ሓይሊ
2: ሰለስተ ኣካላት ዝኾኑ ኣዘዝቲ ምሩፃት ኣዘዝቲ ሓይሊ ምሩፃት ብፆት ኣብ ባደ ሸውዓተ ካልእቲ ቦጠሎኒ ኣዘዝቲ ሓይሊ እየ ክገልፅ ኣብዚ ጉዳይ እዚ ከዓ ኣነ ኦፕሬተር ናይ ሓይሊ እየ ነረ ኣብዚ ሰዓት እዚ እዛ ሰዓት እዚኣ ከዓ ዕለት 15 ወርሒ 4 ከባቢ ሰዓት 8 ትኸውን ፍፃሜ ናይ ሳልሰይቲ ሓይሊ ፍፃሜ ማለት ሃፍታይ ማለት እዩ ፍፃሜ ናይ ሳልሳይቲ ሓይሊ ኣዛዚ ሓይሊ ዝነበረ ኣፍንጫዓተር ከዓ ናይታ ካልአይቲ ሓይሊ ኣዛዚ ሓይሊ ዝነበረ ምስ ኮሚሽነር ከዓ ፍፁም ዝብሎ ወያነ ምሸት ተቀያይሮም ፍፃሜ ወያነ ብድሕሪት እዩ ነይሩ ኣነ ምስ ኣዛዚ ሓይሊ ኣፍንጫዓተር ምስኣተኹ ብቐጥታ ናብታ ኩናት ፍፃመ ከዓ ነቲ ሓንቲ ሓይሊ ሒዙ ኣብ ሓንቲ ኩጀት ኣብቲ እግሪ እንዳ ኣውቶቡስ ተራኺብና ብሓንሳብ ስለ ዝነበራ ክልተ ሓይሊ ብሬድዮ ካይተረኸባ ድምፀይ ምስ ሰምዐ ፍፃሜ ወዲ ቐሺ ኣቤት ኣፍንጫዓተር ኣሎ ዶ ምሳኻ እወ ንፍንጫዓተር ንክልቲኦም ኣራኽብ ከብሎም ኣብ መንጎኦም ሞርታር ከም ኣጋጣሚ ሞርታር ስለ ዝዓለበት ንፍፃሜ ብዘይ ክስታይ ኣብኣ ከሎ ይስዋዓና ፍፃሜ ፍፃሜ ምስ ተሰዋዓና ኣፍንጫዓተር ከዓ ምስኡ ከዓ ይህረም ነፍንጫዓተር ክሕከም ኣይከኣለን ኣብ ሰዓት እዚ ዋላ ሓንቲ ክግበር ኣይከኣለን በሉ ቀልጥፉ ሰብ ባሬላ ምስ ተባሃሉ ባሬላ ሒዛ ምስ መፀት እታ ባሬላ ክሳብ እታ ጥቓንዳ በጠሎኒ ክሳብ ዝበፅሕ እታ ባሬላ ደም መሊኡ ኣብታ ናይ ጥቓንዳ በጠሎኒ ኣብኣ ይብፅሕ ኣብኣ ምስ በፅሐ ኣብኣ ምስ ተሰዋዓና እዞም ስራ እዚኣቶም ኣዘዝትና ብሉፃት ኣዘዝቲ እዮም ዋላ እኳ ከም ብፆትና ድኣ ይኹን እምበር ከም ኣቦን ከም ውሉድን ኣነ ምስኦም ንዓይ ኣቦታት እዮም በቃ እዞም ስራ እዚኣቶምሲ ናብቲ ዝብፃሕ ንክጋደል ዝገበሩኒ ገድሊ ከመይ ከም ምዃኑ ዝምሃሩኒ እዞም ሰባት እዚኣቶም ብድሕሩ ከዓ እዚኦም ሕድሪ ሓሊፎም ፍፁም ከዓ ነታ ናይ ኣፍንጫዓተር ዝነበረት ተረኪብዋ ወያነ ወያነ ምስ ተረከባ ከዓ ሓደ 5 መዓልቲ 6 መዓልቲ ንድሕሪት ምስ ተመለስና እዚ ቆልዓ እዚ እስከ በጃኻትኩም እቲ ናተይ ለቢሰየ ዝነበርኩ ብምሉኡ ትክዳን ብደም ጨቂ ስለ ዝነበረ ናብ ቆርበት ምስ ተቀየረ እዚ ቆልዓ እዚ ክሕፀብ ኣለዎ ንቅድሚት ብናይ ኣፍንጫዓተር ሕጂ ብዞም ክልተም ኣቦታቱ ካልእ ካይስምዖ ዝብል ኣረኣያ ሒዙ እዩ ኣነ ግን ኣይገብርን እየ ስለ ዝበልክዎም ንቅድሚት ምስኣተና ሽዑ ምሸት እቲ ኩናት ከዓ ተጀሚሩ ንውሽጢ ኣእቲና ንውሽጢ ምስኣተና ሰዓት ልክዕ ከምዛ ናይ ክልቲኦም ናይ ፍፃመ ናይ ኣፍንጫዓተርን ሰዓታት ዝተሰውኡላ ፍፁም ከዓ ነዛ ሰዓት እዚኣ ወያነ ከዓ ነዛ ሰዓት እዚኣ እዩ ዝስዋዕና ዘሎ

0: ሓደ ካብ ዕላማታት ወፍሪ ውግእ ደንከል ካልኣይ ኣቤታዊ ሰራዊት ካብ ዓቕሙ ናብ ግንባር ዓሰብ ሰራዊት ከጉድል ከም ዝግደድ ምግባር እዩ ነይሩ። ብርግጽ ድማ እዚ ዕላማ ሸቶ ሃሪሙ። ስርዓት ደርግ ዓሰብ ልዕሊ ኩሉ ተገድሶ ስለ ዝነበረት ካብ ካልኣይ ኣቤታዊ ሰራዊት ንክፍለ ጦራት 17 22 21 ከምኡውን ክልተ ፍሉያት ኮማንዶ በርጌዳት ናብ ግንባር ዓሰብ ክልእኽ ከሎ 14 ክፍለ ጦር ድማ ንኣምቦ ከድሕን ናብ ኢትዮጵያ ስለ ዝለኣኾ ዓቕሚ ናይቲ ካብ ዝኾነ እዋን በሪኹ ዝነበረ ካልኣይ ኣቤታዊ ሰራዊት ቁሩብ ተፋኺሱ ነይሩ። ካብ መጋቢ 6 ክሳብ መያዝያ 26991 ካብ ካልኣይ ኣቤታዊ ሰራዊት ዝጎደለ ዓቕሚ 26445 ኮይኑ ንመተካእታ ናይዚኦም ተሓሲቡ ካብ ኣዲስ ኣበባ 7595 ሓደሽቲ ሰራዊት እውን ብነፍርቲ ኣብ ጉንበት ኣስመራኣት እዮም።
1: እቲ ተሓውስ ምስ ኮነ ውግእ ድሓር ንቕድሚት ገጽና እንዳኸድና ከለና ኣብ መንጎቶም ውግኣት ወዲ 3 ዓመት ቆልዓ ረኺብና ሕጂ ብጣዕሚ ኢና ሰንቢድና። በቃ ነቲ ግስጋሰ ገዲፍና ነቲ ቆልዓ ሒዝና ናብ ውሑስ ቦታ ወሲድናዮ። ኣብ ክፍልታት ከም ዝኸውን ጌርናዮ። ብድሕሪኡ ናብያ ቢሉ ንድዒ እታ ኣድዩ ግን ምስቶም ኣምሓሩ ክትሃድም ክትብል ኣክንዲኮፍ ትብል ኣብቲ ቦታ ብጢዖ ምስቶም ኣምሓሩ ክትሃድም ክትብል ኣብቲ ውጊኣ ትህረም። ሕጂ ዝቆልዓ ኣድዩ ዘላ መሲልዋ ይሓቂፍዋ ከምዚኣ ኢሉ ኮፍ ኢሉ ዘሎ ማለት እዩ።

0: ይባ
1: አሃ
0: ኣነ ሰኒ እፈትየካ ኣድሓ ኣታሓ ውዕል እንደህለየካ ኣነ ውምየን ሓለየካ ንውዕል
1: ኣማናቱ ማኣምና
2: ኣብላ
1: ኣና ማኣምና ኣምዕል ኣብ ግዲ ደግልክ ዲብ ሓለው ዲብ ሰንቀ ውዕል
0: ኣይ ባ መትሓለየኒ

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትር ዜና።

0: ጥዑያ ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ኣቱም ስድራ ክንደይ ትመፅፅ ኣይትበሉኒ ኣይትበላኒ እምበር ሓንቲ ድቃስ ዝኸልኣትኒ ዕላል ይኽዕለክን ስለምንታይ ኢና ናትና ገዲፍና ብናይ ካልኦት ንድና ስለምንታይ ኢና ናትና ወርቂ ገዲፍና ብናይ ካልኦት ብሩር ንምሰጥ ስለምንታይ መልሲ የለን በሉ ሓዙኒ ሓዛኒ ሎም ኣለና ፅባሕ የለና ሞት ሰባት መመሪፁ ሰብ ታሪኽ ሰብ ፅንዓት ሰብ መትከል ይወስድ ኣሎ ታሪኽ ይቕበር ኣሎ ኣብ ቅድመይ ዘለኽን ኣዴታተይ መዓሲኽን ኣፍክን ክትከፍታ ኢድክን ክትፈትሓ ፅባሕ እንታይ የኽብል እንታይ የከውርስ እንታይ የኸሰጋግር እንታይ ኢለየን ደቂ ከዘንትወሎም ሱቕ ትም ክሳብ መኣስ
1: ኣጆኹም ኣንጁሰይ ኣጆኺ ኣለና ልክንዶ ንሕና ንሎሚ ካብ ባሕሪ ብጭልፋ ኣብ ሓቀኛ ታሪክ ዝተመርከሶ ዛንታ ይኽኣለኪ ንወላዲተይ ተሃኒ ንእዝ ጥምታ ኣብ ግዜ ንእስነታ ዘሕለፈቶ ሂወት ሓፋሽ ውድባት ፅንዓታ ሕሰማ ፍቕሪ ሃገራ መስዋእት ብፆታ ክትዕለኒን ከላ ንብዓት ሓበን እያ ትነብዕ ወሊዳ ደቃ ከምዘይቀበረት ሞባእ ሃገር ይሂበ ናተይ ዘይኮኑ ንሃገር ይዕሽር ከፍ ኢለ እያ ትብለኒ ንወላዲተይ ብማዕዶ ንዝረኣያ ጎበጥ ጎበጥ እናብለ ስራሕ ክትከይድን ከላ ተራ ሰብ ገይርዎ ስታኸውን እታ ባሕሪ ከብዳ ሒዛቶ ዘላ ታሪኽ ጎበጥ ጎበጥ የብላ ከም ዘሎ ግን ፈላጢኣ ጥራሕ እዩ ዝፈልጦ ለካ ታሪኽ የጎብጥ እዩ

0: ዋይ ሶሲ ስምዕ ባፅየር ዝሓፍተ እቲ እኳ ዝፈትወክ ዝነበረ ኣምሓራይ ጌታቸው ድዩ ዝበሃል ነርሽም
1: ወ
0: እስከ ትንዕቲ ደርፍየ ዝነበርክ ደርፍታት ኣስማዕ ኣብልኒ
1: ኣየ ኣምናየ ኣይምነወክን ይመቸም ድሓ ንሱም መፅንሓልኪ ሓድሽ ማይ ዘይጣዓሚ ደርፊ ሒዘልክ መፅእ ኣለኹ
0: ሕራይ
1: ኣብ ቤት ምኻእ ዘለኹም ተቐማጦ ሰብ ክራይ ይኣኽለኩም ውፅለይ መፅኦም እዮም ስድራይ ኣብ ቤት ምኻእ ዘለኹም ተቐማጦ ሰብ ክራይ ይኣኽለኩም ውፅለይ መፅኦም እዮም ስድራይ እዚኣ ተቐዳሜት እያ እታ ኸልኢት ከዓ እቲ ቓና ኣንዲ ጠፊእኒ እቲ ግጥማ ግን ዝክርአ ኣብ መንጎ ስርናይ መንጎ ስገም ቦቑላውሊዐ ኣድጊ መጺያተን ነየነይቲ ክትበልዐ እዝጊ ኣርኣየና መሪር ዋፍኘ ንዕያ ትብል ራ ስምዒ ስምዒ ኣምናየ ንኻልእ ኸይትሸጥለይ መሳርሒ ሙዚቃ ዋዲደ ድሕርና ጽነት ዕድል እንድሕር ዳኣ ተረኺቡ ጽቡቕ ገይረ ክደርፈ እየ
0: ዋይ ኣጆኽንመን ኢልዎ
1: እንታ ኣብና መዓረ እስከ በለትናት ክደርፊ ክኣስምዐኒ
0: ወይ ደርፊ ደኢልኩ ጓለይ እተን ደርፍታት ብምልአን ብምሓርኛ ተርጉሙ ከም ዘላታ ንጌታቸው ነጊርዎ
1: ዋ መናቲ
0: እቲ ሓሳብ ትኳኑ እድ እምበር መንዳእ
1: ይንገሮ እንታይ ሞ ከይገብር ክፈሪሕኪ
0: ዮቡ ከምኡ ትበልፅ ገይረ ተሓፍተ ረቢ ዳ በዓል ሓልወና እምበሪ እዚኣቶም ዳ እንታይ ዘይከብሩ
1: ስስዋ ሓቂኸ ስምዒ እንደግዳታ ኣምና ሓፍተይ እቲ ጌታቸው

0: ጋብ ህይወት፣ ዋጋ ብማህፀን፣ ዋጋ ብንብረት፣ ዋጋ ብደቅኻ፣ ኩሉ ምእንቲ ኤርትራ። ኤርትራ ብትካቦ ዝመፀት ሃገር ኣይኮነትን። ኣዴታት ኤርትራ ኤርትራ ማህፀነን፣ ንኤርትራ ሕልፈን ንፅፈን፣ ብኹርን ሕሳስ ልደነጋጊፈን ሂበን ይህባውን ኣለዋ። ፅንዓት ስንምንካስ ተወፋይነት ኣቦት እዩ።
1: ኣንቲ ፅጌረዳ እንታይ ድ ክብለ ክደለ ይመስልኪ? ብዛዕባ ነብስኻ ምዝራብ ዝኣክል ግዜ ይነበረን። ሕጂ ግን ክዛረበ ክደል ኣለኹ።
2: መሓሪ ወረ ንዋኑ ርሑቕ ኮይኑ እምበር ዝፈፀምካዮ ትማሊ ወላዲታ ኩሉ ነጊራት እኒአ።
1: ሰሚዕኽዮ
2: ወ ውላድ ከዓ መኽሰብ እምበር ሓጢአት ኣይኮነን።
1: በዲለኪ ከማ ክስዕ ክስስኢነት ፅገዳታ ሓፍተይ ይቕረ ግበርለይ ይቕረ ግበርለይ።
2: ተስእ ሞ ማሕሪ
1: እዚ መርገሚ
2: በጃኻ ተስእ ንዶ ድሓን። እዚ መርገም ትብሎ ዘለኻ መን ይፈልጥ ናብ ምረቓ እንተ ተቐይርኸ? ፈጣረን መን ኢሉ ናፅነትና ጥራይ ትምፅእ ኣለና እምበር ነዞም ኣብ ዝባነይ ዝሞቱ ፅባሕ ንግሆ ይውሓዱ ይብዝሑ መተካዕቶኦም ክመፁ እዮም። ፈጣሪ ይህብ ፈጣሪ ኸ ይወስድ። ኣጆኻ ጥራይ መሓሪ ትሕመቕ ዕማም ውድብካ ጥራይ ግበር። ኣነ ኸዓ ኣብ ኩሉ ነገር ካብ ጎንኸ ኣለኹ። ንኸይ ጥራይ ሕጂ
1: ሕራይ ንኸይድ

ፈጣሪ ይህብ ፈጣሪ ወስድ ካኢላ ወላዲተ ረአይዎሞ ረአይዎሞ ፅንዓት ፅንዕቲ ድኸምዚ ገይርአ ክዳና ተፅንዕ እንኳዕ ደኣና ፅነት ተረኸበት እምበር ኣብ ክልተ ዓይኒ ክልተ ንብዓት ኣይነብዓት ፅንዓት ኣዴታትና ደረት የብሉ ወላዲተይ ድማ ከምቲ ትሜታ ናፅነት ሪኣ ነቶም ኣብ ዝባና ዝሞቱ ኣርባዕተ ደቃ ኣርባዕተ ተኪኣ ደቂ ጓላ ሪኣ ብሰላምን ፍቕርን ትነብር ኣላ ዓወት ንሓፋሽ

እዚ ሰላምተና ተቐብሉ ፈነውና ኣብ ምክታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎሚ 20 ናሓሰ ዝተዳለወ ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ሮቤል በረኸቴ ንምክታልኩም ብኽብሪ ንዓደምኩ ብቐንዳ ርእሲ ዜና እፍልም። ሃገራዊ ዋዕላ ሕርሻ መፅናዕትታት ኤርትራ 226 ሎሚ 20 ናሓሰ ኣብ ኣስመራ ተኸፊቱ

0: ኣብ ከተማታት ካስልን ሃኖቨርን ጀርመን ህዝባዊ ሰሚናራት ተኻይዱ። ፖሊስ ትራፊክ ዞባ ማእከል ኣብ ድሕነት ትራፊክ ጽርግያ ዘተኩረ ኣስተምህራዊ ጎስጓስ ኣካይዱ። ኣብ ልዕሊ ሰራሕተኛታት ረድኤት ሕቡራት ሃገራት ዝካየድ መጥቃዕትታት ከም ዝወሰኸ ተገሊጹ። ሃገራዊ ዕዳ ኣሜሪካ ናብ 4 ትሪልዮን ዶላር ከም ዝዓረገ ጸብጸባት ሃገር ሓቢሮም። ኣብ ሪፓብሊክ ማእከላይ ኣፍሪቃ ኣብ እዚ ሕጋዊ መዐደን ወርቂ ብዘጋጠመ ምህማም መሬት ልዕሊ 100 ሰባት ሞይቶም። ዝርዝር ዜና ንክልተ መዓልታት ዝቕፅል ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 226 ሎሚ ኣብ ኣስመራ ተኸፊቱ። ወኪል ኤሪና ዳንኤል ወልዱ ዘዳለዎ ጸብጸባሉ ገረ መስቀል ገረ ዝግሄር ከቕርቦ እዩ።
1: ሚኒስትሪ ሕርሻ ዝወደቦ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 226 ምስጓም ቀጻልነት ዘለዎም ስርዓታት ሕርሻን መግብን ንሃገራዊ ቁጠባዊ ዕብየት ብዝብል ቴማ ሎሚ 20 ነሐሰ ኣብ ኣስመራ ኣዳራሽ ሃኮሰ ተኸፊቱ። ኣብቲ ሚኒስትራት ዝርከብዎም ላዕለዎት ሰበስልጣን መንግስትን ግንባርን ክኢላታት ሞያውያን ወከልቲ ሓረስቶት ኣብ መስራሕቲ መግቢ ትካላትን ናይ ስራሕ መሻርክትን ዕድመ ዝተገብረሎ ሚኒስትር ክብሉ መኽፈት ስነ ስርዓት ኣቦ መንበር ኣሰናዳኢት ኮሚቴ ዶክተር ኤፍረም ገብረ መስቀል ኣብ ዘስምዑ ቃል እዚ ዋዕላ እዚ ባይታ ምክፋል መፅናዕታዊ ርክበታት ንምፍጣር ህልው ሕርሻዊ ብድሆታትን ዕድላትን ንምምርማር ኣብ ምህዛኣዊ ኣገባባትን ሜለታትን ንምምያጥ ከምኡውን ንዘላቂ ዕብየት ፅላት ሕርሻ ኤርትራ ዝሕግዝ ግብራዊ ኣንፈታት ንምልላይ ዝዓለመ ከም ዝኾነ ገሊጹ። ንሚኒስትር ሕርሻ ወኪሉ ቃል ዘስምዐ ዋና ዳይረክተር ክፍሊ ኣገልግሎት ሕጋጋትን ቁፅፅርን ኣቶ ተኽሊ ኣብ ምስግና ቦገኖ ነዚ ዋዕላ እዚ ንምክያድ ዝደረኸ እቲ ኣብ ወርሒ ጥሪ 225 ዝተቓንዐ ኣህጉራዊ ዋዕላ ኤርትራዊ መፅናዕትታት ከም ዝኾነ ብምጥቃስ ብዓንደ ርእሱ ጽላት ሕርሻ ኤርትራ ንምዕባልን ከም እምነ ኩርናዕ ቁጠባዊ ዕብየት ሃገርና ተርኡ ንምርግጋፅን ንዝተኣተወ መብፅዓ ዳግማይ ዘነፅር ከም ዝኾነ ኣገንዚቦ። እዚ ዋዕላ እዚ ንክፉት ዘተን ምብሃልን ከምኡውን ምልውዋጥ ፍልጠትን ምትሕጋዝን ዕድል ዝፈጥር ምዃኑ ዝጠቐሰ ኣቶ ተኽልኣብ ኣበርክቶን ተሳትፈን ኩሎም ናይ ስራሕ መሻርክቲ ኣብቲ ንዘተ ዝቐርብ ዛዕባታትን ዝግበር ክትዕን ክዓዝዝ ኣዘኻኺሮዉ። ኣብዘን ክልተ መዓልትታት ዝቕፅል ሃገራዊ ዋዕላ ሕርሻዊ ኤክስተንሽንን ትግባርን ተቐባልነትን ብሓረስቶት ሕርሻዊ ምድጅታል ወሰኽ ክብርን ሕርሻ ዋኒንን ድሕነት ውሕስነትን መኣዛ መግቢ ሕርሻዊ ባዮቴክኖሎጂን ኣገልግሎት ላቦራቶርን ክሊማዊ ለውጢ ምብዳህን ምምካትን ተወሳዊ ፀጋታትን ዕቀበ ስነ ህይወታዊ ብዙሕነትን ከምኡውን ሕርሻዊ ፖሊሲ ቁፅፅርን ምሕደረን ኣብ ዝብሉ 8 ቴማዊ ዛዕባታት ዘተኮረ 76 መፅናዕታዊ ወረቓቕቲ ክቐርብ እዩ።
0: ኣብ ከተማታት ካስልን ሃኖቨርን ጀርመን ኣብ ህሉ ኩነታት ሃገርና ዞባናን ዓለምን ዘተኩረ ህዝባዊ ሰሚናራት ተኻይዱ። ካብቲ ቦታ ዝበፅሐና ሓበሬታ ብመልክዕ ፀብጻብ ተዳልዩሎ እድልታ ሃብቲ ማርያም ክተቕርቦ እያ።
2: ጠቕላላይ ቆንስል ኤርትራ ኣብ ፍራንክፈርት ጀርመን ኣቶ ክብሪ ኣብ ተኸስተ ብ15 16 ነሓሰ ኣብ ከተማታት ካስልን ሃኖቨርን ንዝነብሩ ዜጋታት ህዝባዊ ሰሚናራት ኣካይዱ። እቲ ሰሚናራት ኣብ ህልው ኩነታት ሃገርና ዞባናን ዓለምን ተራንቑሕን ሓያልን ተሳትፎ ኣብ ምድልዳል ሃገራውያን ውዳበታት ፕሮጀክት ኣሕዳሪት ቤት ትምህርቲ ኣፋምቦ ከምኡውን ኣብ ቆንሰላዊ ኣገልግሎት ዘተኮረ እዩ። ኣቶ ክብራብ ኣብ ዝሃቦ ሰፊሕ መግለፂ ኣብዚ ዓለም ብኩናትን ስእነ ሰላምን ትሕቆነሉ ዘሎ እዋን ህዝቢ ኤርትራ ስኒቱ ሓድነቱን ሰላሙን ዓቂቡን ልዕላውነቱ ኣውሒሱን ኣብ ህንፀት ሃገሩ ኣብ ዘተኮረሉ ኣንፈቱ ንምቕያር ንዝካየድ ዘሎ ዘመተታት ብልኡል ንቕሓት ይከታተሎን ይምክቶን ከም ዘሎ ኣብርሁ። ሓላፊ ህዝባውን ከማውን ጉዳያት ኣብ ጀርመን ኣቶ ጣዕሚ ሃይለ ብወገኑ ንቑሕን ሓያልን ተሳትፎ ህዝቢ ኣብ ምሕያል ውዳበ ብዝብል ኣርእስቲ ኣብ ዝሃቦ መብርሂ ውዳበ ማለት ሰብ ከም ዝኾነ ብዘይተሳትፎ ህዝቢ ዝረጋገፅ ሓያል ውዳበ ድማ ከም ዘየለ ብምንፃር ንቑሕን ሓያልን ተሳትፎ ንምርግጋፅ ብውጥን ይስራሕ ከም ዘሎ ኣነፂሩ። ምህናፅ ሃገር ንመንግስቲ ጥራይ ዝምልከት ዘይኮነስ ናይ ነፍሲ ወከፍ ዜጋ ሓላፍነት ከም ዝኾነ

0: ብምግላጽ ህዝቢ ጉዳያቱ ዝፈልጥ ከምኡውን ንዕላሙ ፀኒዑ ዝሰርሕን ብተግባር ዝንቀሳቐስን እንተኮይኑ እቲ ሃገር ኣብ ሓፂር እዋን ከም ትምዕብልን ክትግስግስን ከም እትኽእል ኣብርሁ ኣብ መወዳእታት ተሳጥፍቲ ሃገራውያን ውዳቤታት ንምሕያልን ኣብ ጉዳይ ሃገር ግብኦም ንምምርካትን ከም ወትር ድልዋት ምዃኖም ኣረጋጊፆም።
1: ፖሊስ ትራፊክ ዞባ ማእከል ኣብ ድሕነት ትራፊክ ፅርግያ ዘተኩረ ኣስተምራዊ ጎስጓስ ንመራሕቲ ዓበይቲ መካይን ኣካይዱ ጋዜጠኛ ቤትኤል ሰሎሙን ዘዳለወቶ ፀብጻብ ፍርቱና ዓዶም ክተቕርቦ እያ።
2: ፖሊስ ትራፊክ ዞባ ማእከል ንመራሕቲ ዓበይቲ መካይን ኣብ ድሕነት ትራፊክ ፅርግያ ዘተኮረ ጎስጓስ ኣካይዱ ኣብቲ በዓል 14/18 ናሓሰ ንልዕሊ 300 መራሕቲ ኣገልግሎት ህዝባዊ መጓዓዝያ ከተማ ኣስመራን ኩባንያ ትራንስሆርን ዝተኻየደ ኣስተምህሮዊ ጎስጓስ ሓላፍ ምርመራ ሓደጋታት ኣቶ ኢሳያስ ብርሃንን ሓላፍ ምቁፅፃርን ማቕፅዓትን ኣቶ ኢሳቅ ያቆብን ሕግታት ትራፊክ ምጥሓስ ኣብዘይካቲ ኣብ ሂወትን ንብረትን ዘውርዶ ጉድኣት ዝፈጥሮ ስነኣእምራዊ ፀቕጢ ብቐሊል ከምዘይጥመት ብምጥቃስ መራሕቲ ተሽከርከርቲ ዕቱባት ክኾኑ ኣዘኻኺሮም። ኣብ ቀዳማይ መንፋቕ ናይ 226 ብሰንኪ ጥሕሰት ሕግታት ትራፊክ ልዕሊ 1327 ሓደጋታት ከም ዘሰዓበ ብምጥቃስ ብሰንኩ 28 ሰባት ሂወቶም ክስኑ ከለዉ 356 ከቢድን ቀሊልን ኣካላዊ ጉድኣት ከም ዝወረዶም ኣብ ንብረት ድማ ልዕሊ 10 ሚልዮን ናቕፋ ዝግመት ዕንወት ከም ዝሰዓበ ገሊፆም። ንሳቶም ኣስዒቦም ቀንዲ ጠንቅታት ሓደጋታት ምልክታት ትራፊክ ዘይምኽባር፣ ርሕቀትካ ዘይምሕላው፣ መስተሰቲኻ ምምራ ኩትር ናህሪ ቀዳምነት ዘይምሃብን ካልእን ከም ዘጠቓልል ብዝርዝር ኣብሪሆም። ኣዛዚ ፖሊስ ዞባ ማእከል ሜጀር ሃብተ ገብሩ ብወገኑ ሳዕቤናት ጥሕሰት ሕጊ ንምግታእን ንምቁፅፃርን ቅፃል ጎስጓሳትን ኣስተምህሮታትን ከም ዝካየድ ብምጥቃስ መራሕቲ ተሽከርከርቲ ንዝወሃቦም ሓበሬታ ኣብ ተግባር ንምውዓልን ሓደጋታት ንምጉዳልን ብሓላፍነት ክሰርሑ ኣተሓሳሲቦም። ተሳተፍቲ ብወገኖም ኣብ ድሕነት ነፍሶምን ኣከባቢኦምን ኣተኪሩ ዝወሃብ ኣስተምህራዊ ጎስጓሳት ቅፃልነት ክህልዎ ብምዝኽኻር ፃዕቂ ምንቅስቃስ ተሽከርከርቲ ኣብ ዘለዎ ከባቢ ዝነብሩ ሸቃጦ ስጉምቲ ክውሰደሎም ከምኡ ውን ንኣጋርን ተጠቀምቲ ብሽክለታን ተመሳሳሊ ጎስጓስ ክካየድ ዝብል ርእቶታት ኣቕሪቦም።
1: ኣብ ንኡዘባ ሰንዓፈ ንልዕሊ ሓደ ወርሒ ኣብ ዝቐፀለ ወፍሪ ክረምታዊ ልምዓት ዝተሳተፉ ተምሃሮ ንዝተመደበሎም ስራሕ ብዓወት ከም ዝዛዘሙ ተሓቢሩ። ሓላፊ ኣብያት ትምህርቲ ኣብ ንኡዘባ ሰንዓፈ መምህር ዑመረዲን መሓመድ ኣብ ዝሃቦ መብርሂ 490 ተምሃሮ ኣብ ውሽጢ ከተማ ሰንዓፈ ኣብ 3 ንቁጥታት ተመዲቦም ኣብ ምዕቃብ ሓመድን ማይን ምኹዓት ንፈልስታት ዝኸውን ጎዳጉድን ምግራብን ብልዕል ወኒ ከም እተሳተፉ ገሊፆም። ኣይለይቲ መምህራን ብወገኖም ተምሃሮ ኣብ ንኡስ ዕድሚኦም ንባህደ ስራሕ ክፈቱ ከድንቑን ክሕብሕቡን እቲ ወፍሪ ዓብ ኣስተዋፅኦ ከም ዘለዎ ብምግላፅ ብዚ መዳይ እውን ብዙሕ ረብሓታት ከም ዘለዎ ኣብሪሆም። ኣባላት በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ግርማይ ስዩምን ኣቶ ኣላይ ተወልደ ብርሃንን ኣብ ዝሃብዎ ሓበሬታ እቲ ወፍሪ ኣካል ናይቲ እናሓርሶ ስቡሕ ዘይናሓርሶ ድማ ልሙዕ ክኸውን ዝሰላሰል ዘሎ መደባት ከም ዝኾነ ብምጥቃስ ብወገን ተምሃሮ ንዝረአ ቅርብነትን ተወፋይነትን መጊሶም። እስዕብ ዜና ወፃኢ ንምክታልኩም ደጊምና ብክብሪ ንዕድም። ዜና ወፃኢ። ኣብ ልዕሊ ሰራሕተኛታት ረድኤት ውድብ ሕቡራት ሃገራት ዝካየድ መጥቃዕትታት ዓመታዊ እናወስኺ ይመፅእ ከም ዘሎ ፀብጻብቲ ውድብ ገሊፆም። ኣብ 2025 በቲ ኣብ ዝተፈላለዩ ሃገራት ብዝተፈፀመ መጥቃዕትታት ልዕሊ 900 ሰራሕተኛታት ረድኤት ከም ተቐትሉ ከም ዝቆሰሉን ከም ተጨውዩን እቶም ፀብፀባት ኣረዲኦም። ዝበዝሑ ካብቶም ግድያት ኣብ ወሽመት ቃዛ ብዝካየድ ዘሎ መጥቃዕትታት እስራኤል ከም ተቐትሉ ዝገለፀ ዋና ፀሓፊ ውድብ ሕቡራት ሃገራት ኣንቶኒዮ ጉተረሽ ንድሕነት ሰራሕተኛታት ረድኤት ዝግበር ፃዕሪ ከም ዝጎደለ ወቒሶም። ኣብ ዝሓለፈ ዓመት ልዕሊ 350 ኣብ ዝሓለፈ 7 ኣዋርሕ ናይዚ ሒዝንያ ዘሎ ዓመት ድማ ልዕሊ 80 ሰራሕተኛታት ረድኤት ብመጥቃዕትታት ከም ትቐትሉ ተፈሊጡሎም። ሃገራዊ ዕዳ ኣሜሪካ ናብ 4 ትሪልዮን ዶላር ከም ዝዓረገ ፀብጻብቲ ሃገር ሓቢሮም። እቲ ኣሃዝ ምስቲ ናይ ቅድሚ 10 ዓመት ዝነበረ ዕዳ ክናፅር ከሎ ብዕፅፊ ከም ዝወስኸ እቶም ፀብጸባት የረድኡ። ኣሜሪካ ብፍላይ ኣብ ፅላት ምክልኻል ትገብሮ ዘላ ልዑል መጠን ወፃኢታት ካብ ቀንዲ ጠንቂ ናይቲ ናህሪ ምዃኑ ክኢላታት ይጠቕሱ። ካብ 2022 ናብ ዩክሬን ኣስታት 200 ቢልዮን ዶላር ዝትመን ወተሃደራዊ ደገፍ ዝለኣኸት ኣሜሪካ ኣብ ኢራን ኣብ ተካይዶ ዘላ ወተሃደራዊ ወፍሪ ልዕሊ 37 ቢልዮን ዶላር ወፃኢ ከም ዝገበረት ይሕበር። ወታደራዊ ዓቕማ ንምድንፋዕ ኣብዚ ዓመት እዚ ልዕሊ 900 ቢልዮን ዶላር ዝሰልዐት ኣሜሪካ ዝመፅእ ዓመት ነቲ ኣሃዝ ናብ ልዕሊ 1 ትሪልዮን ዶላር ክብክ

طب ولو كم الأمي تلعم أب ريبابليك مغلاي أفريقا تمالي عصر شعة تنحس أب زي حقاوي معدن ورقي بزقات أمي مهم عمريت لعلي 100 سبات كم زموتو يكال حلوم زتدبيو قديات كم زلو زتقسو سب مزد هاجر قطري موتان كوسخ كم زخل أمي تمالو እቲ ሰብኣዊ ክሳራ ኣብ ዝሓለፈ ቀረብ ዓመታት ኣብቲ ሃገር ብተመሳሳሊ ክስተት ካብ ዝወረደ ክሳራታታት እቲ ዝዓበየ ክኸውን ከም ዝኽእል ይግመት ሪፓብሊክ ማእከላይ ኣፍሪቃ ብፀጋታት ወርቂ ሃብታም እኳ እንተኾነ ብሰንኪ ፀጥታዊ ዘይምርግጋእ ዝበዝሐ መስርሕ ዕደና ካብ ምቁፃር መንግስቲ ወፃኢ ክምዃኑ ፀብፀባት የረድኡ ኣብቲ ሃገር ኣብ ዝሓለፈ ወርሒ ሰነ ብዝተኸስተ ተመሳሳሊ ሓደጋ ብውሕዱ 30 ሰባት ከም ዝሞቱ እዩ ዝሕበር ዓመታዊ ኣህጉራዊ ዋዕላ ሮቦት ትማሊ 19 ነሓሰ ኣብ ህዝባዊት ሪፓብሊክ ቻይና ተኸፊቱ ዕላማ እዚ ኣብ ከተማ ቤጂን ዝካየድ ዘሎ ንሓሙሽተ መዓልታት ዝቕፅል ዓለማዊ ዋዕላ ገስጋስ ፍርያት ሮቦት ንምግምጋምን ኣብቲ ፅላ ዝግበር ወፍሪ ክብ ንምንባልን ምዃኑ ተገሊጹሎም ኣብዚ ክሳብ 23 ነሓሰ ዝፀንሕ ኣህጉራዊ ኣጋጣሚ ኣስታት 300 ኩባንያታት ቴክኖሎጂ ልዕሊ 3,000 ፍርያት ኣቕሪበን ኣለዋ ዝበዝሐ ካብቲ ፍርያት ኣብቲ ፅላት ገዚፍ ወፍሪ ትገብር ናይ ዘላ ህዝባዊት ሪፓብሊክ ቻይና ምዃኑ ፀብፀባት ሓቢሮም ኣብዚ ናይ ሎሚ ዓመት ዋዕላ መፍረ ሮቦት ንምምዕባል ኣብ መንጎ ሃገራት ናይ ቢልዮነራት ዶላር ስምምዓት ክኽተም ትፅቢት ይግበር ፕረዚደንት ዶናልድ ትራምፕ ኩናት ብሰላም ንምዕራፍ ምስ ኢራን ዝካየድ ዝርርብ ክቋረፅ ትእዛዝ ከም ዘመሓላለፈ ተገሊጾ ኢራን ኣብ ዘተሰላም ብዘለዋ ቅርብነት ከም ዘይዓገበ ብምጥቃስ እዩ ፕረዚደንት ትራምፕ ንተዛታይ ጉጅለ ኣሜሪካ ዲፕሎማሳዊ መደባታ ክተቋረፅ ኣዚዙ ዘሎ ኢራን ኩናት ብሰላም ንምዕራፍ ድልውነታ ክሳብ እተርኢ ክፅበ ምዃኑ ዝገለፀ ፕረዚደንት ትራምፕ ቅርብነት ምስ ዘይህልዋ ግና እትፍታሕ ኣብ ኢዱ ከም ዘሎ ኣጠንቂቆ ኣብ ልዕሊ ኢራን ከቢድ ወተሃደራዊ ስግምቲ ክትወስድ ከም ዝኽእል ክሕብር ዝፀንሐ ፕረዚደንት ዶናልድ ትራምፕ ብቁጠባ ንምንብርካኻ ካብን ናብን ወደባታ ኣብ ልዕሊ ዝካየድ ምንቅስቃስ መራኸብ ንዝወሰኑ እገዳ ከትድሮ ምዃኑ ኣነፂሩሎም ኣሜሪካን ኢራንን ነቲ ኩናት ብሰላም ንምዕራፍ ኣብ ዝሓለፈ ወርሒ ሰነ ናይ ምርድዳእ መዘክር ብምፍርራም ኣብ ውሽጢ 6 መዓልትታት ኣብ ናይ መወዳእታ ስምዕ ንምብፃሕ ክዛተያ ከም ተረዳዳኣ ዝዝከር እዩ ይኹን እምበር ኣብ ስምዕ ክበፅሓ ዝመደብኦ ናይ ግዜ ገደብ ብ17 ነሓሰ ብዘይፍረ ከም ተዛዘመ ይፍለጥ ብካልእ ወገን ሕቡራት ኢማራት ዓረብ ካብ ኢራን ሚሳይላት ከም ተተኮሰላ ብምክሳስ ምስኣት ፀንሓ ንግዳውን ቁጠባውን ዝምድና ከም ዘቋረፀቶ ብወግዕ ገሊፃ ይኹን እምበር ነቲ ክሲ ዝነፀገት ኢራን ሃገራት ማእከላይ ምብራቅ ዞባዊ ፀጥታ ንምውሓስ ብሓባር ክሰርሓ ፀዊዓላ ኣሜሪካ ኣብ ልዕሊ ሰሚ እዚ ኣህጉራዊ ቤት ፍርዲ ገበነኛታት ተወሳኺ እገዳ ከም ዘፅደቐት ሓቢራ እዚ ሓድሽ እገዳ ንፕረዚደንትን ጠበቓ ናይቲ ቤት ፍርድን ከም ዘጠቓልል ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ገሊፆም ኣሜሪካ ኣብ ኣሰራርሓ ናይቲ ትካል ዘለዋ ዕቀባታት ብምጥቃስ እያ ነዚ ኣብ ኣህጉራዊ ባንክታት ንዘሎ ንዋይ ዘደስክል እገዳ ከም ዝወሰነት ሓቢራ ዘላ ነቲ ስጉምቲ ዝኾነነ ቤት ፍርዲ ግብረኛታት ንኣህጉራዊ ሕጋጋት ዘቆናፅ ምዃኑ ኣፍሊጦም ኣሜሪካ ኣብ ዝሓለፈ ዓመት እውን ኣብ ልዕሊ ዝተወሰኑ ሰመዚ ናይቲ ቤት ፍርዲ ተመሳሳለ ስጉምቲ ወሲና ምንባራ ዝከር እዩ ኣህጉራዊ ቤት ፍርዲ ግብረኛታት ዕላማ ክኾኑ ኣብ ልዕሊ ዝተመርፁ ዝተወሰኑ መራሕ ጥራይ ብምትኳር ክሰርሕ ምፅንሑ ዝወቕሳ ብርክት ዝበለ ሃገራት ኣባልነተን ናይ ምስሓብ ስጉምቲ ክወስዳ ፀኒሐን ኣለዋ ኣብ ሓምለ 2002 ዝተመስረተን ኣሜሪካን ሩስያን ንእዝርከበአን ብርክት ዝበለ ሃገራት ዘይጥርንፍን ኣህጉራዊ ቤት ፍርዲ ግብረኛታት ተኣማንነቱ እናጎደለ ክመፅ ምፅንሑ ይግለጽ ኣብ ማእከላይ ሸነኽ ናይጀርያ ብዝተኻየደ መጥቃዕቲ ብውሕዱ 25 ሰላማውያን ሰባት ከም ትቐትሉ ካብቲ ከባቢ ዝተፈነዎ ዜና ኣረዲኡ በቲ መጥቃዕቲ ዓሰርታት ከም ዝቆሰሉን ኣብ ንብረትን ኣባይትን ከቢድ ዕንወት ከም ዝሰዓብን ሰመዝ ፀጥታ ናይጀርያ ሓቢሮም ኣለዉ እቲ ኣብ ክፍሊ ሃገር ፕላትዩ ዝተፈፀመ መጥቃዕቲ ቀቢላዊ ምትፍናን ዘንቀሎ ክኸውን ከም ዝኽእል ኣፈናዊ ግምታት ኣሎ መንግስቲ ናይጀርያ ፈፀምቲ ናይቲ መጥቃዕቲ ንምሓዝ ናብቲ ከባቢ ተወሳኺ ሰራዊት ኣዋፊሩሎም ሰፊሕ ክፋል ናይጀርያ ኣብ ትሕቲ ሽበራውያን ዕጡቃት ወዲቑ ብምህላው ፀጥታ ንምውሓስ ዝካየድ ወፍሪ ኣድማዕ ክኸውን ከም ዘይከኣለዮም ናይ ቀረባ ተዓዘብቲ ዝጠቕሱ ካብ 2009 ኣብ ሰሜናዊ ክፋልታ ምዕራብ ኣፍሪቃዊት ሃገር ብዝካየድ ዘሎ መጥቃዕትታትን ግጭታትን ልዕሊ 40,000 ሰባት ከም ትቐትሉን ሚልዮናት ካብ ኣባይቶም ከም እተመዛበሉን ፀብፀባት የረድኡ
ዜናታት ንምጥቕላል እምበኣር ኣርእስቲ ዜና ክደግመልኩም። ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 226 ሎሚ 21 ኣብ ኣስመራ ተኸፊቱ። ኣብ ከተማታት ካስልን ሃኖቨርን ጀርመን ህዝባዊ ሰሚናራት ተኻይዱ። ፖሊስ ትራፊክ ዞባ ማእከል ኣብ ድሕነት ትራፊክ ፅርግያ ዘተኩረ ኣስተምህራዊ ጎስጓስ ኣካይዱ። ኣብ ልዕሊ ሰራሕተኛታት ረድኤት ሕቡራት ሃገራት ዝካየድ መጥቃዕትታት ከም ዝወሰኸ ተገሊጹ። ሃገራዊ ዕዳ ኣሜሪካ ናብ 4 ትሪልዮን ዶላር ከም ዝዓረገ ጸብጻብቲ ሃገር ሓቢሮም። ኣብ ሪፓብሊክ ማእከላይ ኣፍሪቃ ኣብዘይ ሕጋዊ ምዕደን ወርቂ ብዘጋጠመ ምህማም መሬት ልዕሊ 100 ሰባት ሞይቶም። ነስ ሰዓት ዝተዳለወ ዜናታት ተዛዚሙሎ ምስትርፉ መርባትና ንሓንገኩም ብወገነይ ብሩኽ መዓልቲ እዩ።

0: ሰላም ዝኾርኩም ተዓዘብትና ንሎም ሓሙስ ዝተዳለወ ዕለታዊ ዜና ስፖርት ሒዘ መፅእ ኣለኹ ንምክታልኩም ብክብሪ ዕድም
1: ኤርትራዊ ተቓዳማይ ብሽክለታ ክለብ ኣስታና ሄኖክ ሙሉብርሃን ቀዳም 22 ሓሳብ ጅምር ቮልታ ስጳኛ ማለት ዙር ስጳኛ 226 ክወዳደር እዩ። ኣስታና ኣብ ማሕበራዊ መራኸቢያ ኣብ ዝለጠፈቶ ሳኣልቲ ቀደምታ ሄኖክ ምሳሩል ታየዳ፣ ሎሬንዞ ፎርቱናቶ፣ ዳረን ቫንቡከን፣ ክርስቲያን ሮድሪገዝ፣ የቪገኒ ፌዶሮቭ፣ ቪክቶር ላንጎሌትን ኣሌክሳንደር ሮሜረን ሓቢሩ ክወዳደር ምዃኑ ወጋዑ ጌራ። ኣብ 223 ቀዳማይ ናይ ግራንቲ ውድሩ ኣብ ዙር ኢጣልያ ማለት ጅሮዶ ኢጣልያ ድሕሪ ምምዋሱ ኣብ 224 ባዕትን ደጊሙ ኣብቲ ውድር ዘወረ ሄኖክ ኣብዚ ዓመት ድማ ኣብቲ ሓደ ካብቶም ሰለስተ ዝዓበዩ ናይ ግራንቲ ውድራት ዝኾነ ቮልታ ስጳኛ ወይ ዙር ስጳኛ ክወዳደር እዩ። እዚ ማለት ሄኖክ ብዘይካ ኣብ ዙር ፈረንሳ ኣብ ክልቲኦም ናይ ግራንቲ ውድራት ክዝውር ክኢሉሎም ኣብ ዝቕፅሉ ዓመታት ድማ ኣብቲ ሳልሳይን ዝዓበየን ምዃኑ ዝእመነሉ ናይ ግራንቲ ውድር ዙር ፈረንሳ ክሳተፍ ትፅቢት ይግበረሉ። እዚ ብልዑል ናይ ቃልሲ መንፈሱ ዝለብሉ ተቓዳማይ ኣብዚ ዓመት ኣብ ዙር ሩዋንዳ፣ ዙር ኣዘርባጃን ከምኡውን ዙር ማግኒፊሰንት ሽንግሃይ ናይ ነጥ ማልያ ማለት ቀጠልያ ማልያ ምዕዋቱ ዝዝከር ኮይኑ በዚ ድማ ዛኪት ኣብዚ ዓመት ሰለስተ ማልያታት ብምናኑ ካብ ኩሎም ኤርትራውያን ተቓደምቲ ጸብለል ክብል ክኢሉሎም። ኣብቶም ውድራት ብዘረኣዮ ናይ ሽኩዕ ዓቕሚ ከኣ ኣብዚ ውድር ኣብቶም ናይ ጎላጉል መድረኻት ናይ መድረኽ ዓወት ንምምጻእ ተራብ ክወሃቦ ይኽእል እዩ። ንጋንቱ ብዙሕ ኣማራጭታት ዝህብ ሄኖክ ናይ ምምላቕ ብሬክኣዊ ዕድላት እንተተረኺቡ እውን ክጥቀመሉ ትፅቢት ይግበረሎም። በዚ ከኣ ሓደ ካብቶም ኣብዚ ውድር ልዑል ትፅቢት ተነቢሩሎም ዘለዉ ሓደሽ መንእስያት ተቓደምቲ ኮይኑ ኣብ ግምት ኣትዩሎም። እዚ ከምዚ ኢሉ እንከሎ ኣብ ናይ ሎም ዓመት ውድር ዓንተር ቅድም ብሽክለታ ስሎቬንያዊ ተቓዳማይ የኢማት ስታዲ ፖካቻ ክወዳደር እዩ። ፖካቻ ኣብ 219 ውድ 20 ዓመት እንከሎ ንፈለማ ግዜ ኣብዚ ውድር ኣብ ተሳተፈሉ ሰለስተ ናይ መድረኽ ዓወታት ከመዝግብን ማልያ መንእስያትን ክዕወት ክኢሉ እዩም። ኣብ ናይ ግዜ ውድር ማለት ጂሲግና ሳልሳይ ወዲዩም ድሕሪ ናይ 7 ዓመታት ምልሰቱ ኣብ ጥርዚ ቁመና ብምህላው ድማ ክዕወተሉ ዝለዓለ ተኽእሎ ተዋሂብሎም። ምስ ዝዕወተሉ ከዓ ታሽዓይ ተቓዳማይ ንሰለስቲኦም ግራንቱራት ማለት ዙር ፈረንሳ፣ ዙር ኢጣልያን፣ ዙር ስጳኛን ዝተዓወተሎም ብምዃን ምስ ጄስኬል ኣንቲከል፣ ፌሲል ጊሞንዲ፣ ኤዲ ሜርክስ፣ በርናን ሃይንተል፣ ኣልቤርቶ ኮንታርዶር፣ ቪንቸንሶ ኒባሊ፣ ክሪስ ፍሮ ሮምን ዮናስ ቬንገጋርድን ክመዓረ እዩ። ኣብ 21 መድረኻ 3275 ኪሎ ሜትር ዝሽፍን ዙር ስጳኛ 13 መስከረም ክዛዝም እዩ። ክረምታ ውድር ግራስሩት ኩዕሶ እግሪ ዘማእከል ትማረቡ ዕንያ ውዲካ ምሕላፍ ግጥማት ተሰላሲሎም ኣብቲ ትሕቲ 17 ዓመት ብክልቲኡ ፆታ ኣብ ተፈላለየ ሜዳ ዘካየደ ውድር ኣብ ደቂ ተባዕትዮ ኣኽርያን ኣባሻውል ማይ ትምናይ ንማእከል ከተማ ብፍጹም ቅላዕ ብተማሳሊ 5-4 ክስዕረን ከሎዋ ብፆታ ድማ ፕራዲዞ ንበሪኻ 4-2 ፀፅራት ንገዛ ባንዳ ክልተ ባዶ ኣሰኒፈነን። ኣብ ናይ ደቂ ኣንስትዮ ገጅረት ንበሪኻ 1 ባዶ፣ ፀፅራት ንኣኽርያ 4-2፣ ሰንበል ንገዛ ባንዳ 2 ባዶ፣ ፕራዲዞ ንጎላይፍ 4 ባዶ ረቲዕነን። በዚ ውፅኢት ጋንታት ኣኽርያ ማይ ተመናይ ፓራሊዞን ፀፅራትን ብደቂ ተባዕትዮ፣ ገጅረት ፀፅራት ሰንበል ፓራሊዞን ድማ ብደቂ ኣንስትዮ ናብ ፍርቂ ፍጻሜ ሓሊፋ

0: ኣለዋም። ክረምታዊ ውድድር ግራስሩት ሎሚ ሓሙስ ኣብ ዕረፍቲ ውዒሉ ጽባሕ ዓርቢ ብናይ ትሕቲ 13 ዓመት ጸወታ ፍርቂ ፍጻሜ ይቕጽል ምዃኑ ህዝባዊ ርክባ ተሓቢሩ። ፈረንሳዊ ካፋሊ ፖል ፖግባ ትማል ረቡዕ ምስ ክለቡ ሞናኮ ዝነበሮ ውዕል ብናይ ሓባር ምርዳእ ኣቋሪጹ እናተተጻወታይ ኮይኑ ምህላው ሓቢሩ። ፖግባ ድሕር እቲ ኣብ መጋቢት 2025 ዝነበሮ መቕጻዕቲ ሓይሊ ዝህብ መድሃኒ ዛዚሙ ናብ ፀወታ ምምላሱ ክሳብ ሰነ 2027 ዘጽንሖ ውዕል ፈሪሙ ናብታ ናይ ሃገሩ ፈረንሳ ክለብ ሞናኮ ተሰጋጊሩ። ይኹን እምበር ካብ 6 ግጥማት ከይሓለፈ ኣብቲ ሓሙሽተ እኳ ከም ተቐያረ ኮይኑ ተጻዊቱ ጥራዩ ናይ ሓደ ዓመት ውዕል ተሪፎን ከሎ ውዕሉ ቋሪጹ ነጠጻታይ ኮይኑ ዝርከብ። ዝሓለፈ ሰሙን ኣብ እዋን ልምምድ መጉዳእቲ ዘጋጥሞ ወዲ 33 ዓመት ፖግባ ካብ ክለባት ማጀር ሊግ ኣሜሪካን ከምኡውን ስዑድ ዓረብ ተገዳስነት ረኺቡ ከም ዘሎዩ ጸብጸባት ዝገልጹ። ሻምፒዮን ሴሪኣ ዝሓለፈ ዓመት ኢንተር ሚላን ንኣካፋል ሊቨርፑል ከርቲስ ጆንስ ክተፈርሞ ተቓሪባ ምህላዋ መርበብ ሓበሬታ ፉትቦል ኢጣልያ ሓቢራ። ኢንተር ሚላን ዝሓለፈ ወርሒ ጥሪ 25 ሚልዮን ዩሮ ሒዛ ንተጻዋታይ እኳ ጠየቐትሉ እንተነበረት ሊቨርፑል ግና ኣስታ 35 ሚልዮን ዩሮ ብምጥላባ ሕቶኣ ነጺጋቶም። እዛ ኢጣልያዊት ክለብ ኣቐዲማ እውን ክትልቀሖ ሕቶ ቕሪባ እኳ እንተነበረት ሕጂ እውን ሊቨርፑል ሕቶኣ ነጺጋቶም። ኣብዚ እዋን ብዝጋውሒ ዘሎ ዜና ግና ሊቨርፑል ከምቲ ኢንተር ሚላን ንተጻዋታይ ቶትንሃም ደጀን ስፔንስ ንምፍራም 30 ሚሊዮን ዩሮ ዘውፃትሉ ንጆነስ ክተፈርም እውን ክንድኡ ክትከፍል ድሌታ ርያ ምህላዋ ግለጽ ኣሎም። ኣብዚ መጠን ገንዘብ ክሳምዓ ዝለዓለ ተኽእሎ እውን ኣሎም። 2019 ኣብ ትሕቲ የርገን ክሎብ ቀዳማይ ፀወታው ንሊቨርፑል ዘካየደ ወዲ 25 ዓመት ከርቲስ ጆንስ ዝሓለፈ ዓመት ኣብ ትሕቲ ዓላሚኦም ዝነበረ ኣርነስሎት ወላኮ 49 ግዜ እንተተሰለፈ ኣብ 18 ግጥማ ጥራዩ ምስ ቀዳሞት ተሰሊፉም ኣብ መስመር ምክልኻል እውን ቀጻልነት ዘለዎ ውሑስ ቦታ ክረክብ ተኣጊሙ እዩ። ብክለቡ ሊቨርፑል ክሸጥ ናብ ዕዳጋ ዝወረደ ጆንስ ናብ ኢንተር ሚላን እንተተሰጋጊሩ ኣብዚ ክረምቲ ሳልሳይ እንግሊዛዊ ተጻዋታይ ነዛ ክለብ ተጸምበራ ክኾን እዩ ድሕሪ ደቂ ሃገሩ ጆን ስቶንስን ደጀን ስፔንስን። እንግሊዛዊት ክለብ ኣርሰናል እንተኸላኻለ ኣስቶን ቪላ ኤዝረ ኮንሳ ብ51 ሚልዮን ፓውንድ ክተፈርሞ ኣብ ስምዕ ምብጻሓ ተሓቢሮም። ንቐዳሞት ተኸላኸልታ ዊልያም ሳሊባን ጁሬን ቲምበርን ሰሪ ተፈላለየ ምጉዳእቲ ንነዊሕ ግዜ ክትከስሮም ተቐሲባ ዘላ ኣርሰናል ንኮንሳ ዝሓለፈ ዓመት ኣብ ዕላማ እኳ እትያቶ እንተነበረት ጋንቱ ኣስቶን ቪላ ንስላዓቶ መውፅኢ ዋጉ 60 ሚልዮን ዩሮ ክትደፍሮ ብዘይምኻላ ግና ካብ ድሌታ ተሓይባ ጸኒሓ። ኣብ ክረምቲ ግና ንወሰንቲ ጸወታ ከሲራ ብምህላዋ ብ51 ሚልዮን ፓውንድ ኣባላ ንምግባር ተሰሚዓ ኣላ። እዚ እንግሊዛዊ ቅድሚቲ ኣርሰናል ጽባሕ ዓርቢ ኣንጻር ኮቨንትሪ ተካይዶ መኽፈት ጸወታ ፕሪምየር ሊግ እንግሊዝ እንተዘይፈሪሙን እንተዘይተጻወቱን ፈላሚት ጸወቱ ብማልያ ኣርሰናል 31 ነሓሰ ኣንጻር ናይ ቅድም ክለቡ ኣስቶን ቪላ ኣብ ስታድዮም ቪላ ፓርክ ክኾን ተኽእለሎም። እዚ ከምዚ ኢሉ እንከሎ ኣስቶን ቪላ ከም ተካእታይ ኮንሳ እንተኸላኸላይ ቸልሲ ቶሲን ኣደራብያ ኣብ ዕላማ እትያቶላም።
1: ማርከስ ዝኽልኩም ተዓዘብትና ንሎም ተዳለዉ ዕለታዊ ዜና ስፖርት ኣብዚ ክዛዝ ምሳኹም ፅናሕኩም ሙሴ ገረዝጋ ብሄረ ሰናይ መዓልቲ።

0: ሰላም ኣብ ዝተፈላለየ ኩርናዓት ዓለም ብምዃን መደባት ኤሪ ቲቪ ብፍላይ ከዓ መደብ ውያ ኣብ ምክትታል ትርከቡ ሰብ ርሑቕን ሰብ ቀረባን ከመይ ትኾኑ? ኣብ ዘለኹሞ ሰላምን ጥዕናን እንዳተመነኹ ምስ ናይ ሎሚ መደብ ከላለየኩም። ኣብ ዝሓለፈ ሳምንታት ከም ተዓዘብኩሞ ምስ ካብ ዝተፈላለያ ቤት ትምህርትታት ዝወፁ ተምሃሮ ካልኣይ ደረጃ ውድድራት ኣካይና ነርና። ንሎሚ ድማ ናይ ካልኣይን ዛዛምን መድረኽ ሒዝናልኩም መፂና ኣለና። ክትምሃሩሉን ክትዘናግዕሉን ተስፋ እናገበርኩ ንምሉእ ትሕዝቱ ናብቲ መደብ ከብለኩም እየ። ሰናፅንኩም ሓራይ እምባር ቅድሚ ናይ ካልኣይ መድረኽ ውድድር ምስጋርና ኣብ ዝሓለፈ መድረኽ ሓደ ዓይነት ነጥቢ ማለት ሙሉእ ነጥቢ ብምምፃእ ዝተደረቡ 6 ተምሃሮ ስለ ዘለውና ንዖም ንምፍልላይ ሕቶታት ከነቕርበሎም ኢና። ተወዳደርቲ ክፅዋዓኩም እየ። ናብ መድረኽ ድማ ሓደ ብሓደ ትመፁ። ቤትኤል ተኸስተ ካብ ቤት ትምህርቲ እምባሃራ፣ ሉልያ ብርሃነ ካብ ቤት ትምህርቲ ኢብራሂም ሱልጣን፣ ሉልያ ሄኖክ ካብ ቤት ትምህርቲ ሰማእታት። ከመይ ኣለኹን? ሙሉእ ነጥቢ ብምምፃእ ናብ ካልኣይ መድረኽ ሓሊፍክን ዘለኽን ኣዝዩ ፅቡቅ ውፅኢት ነይሩ። እንተኾነ ግን ኣብ ውድድር ተዓዋቲ ክህሉ ኣግድን ስለ ዘለዎ ናይ መፈላለዩ ሕቶታት ቀሪምናልክን ኣለና። ሓንቲ ዕድላ ዘላትክን ቁፅሪ ክህበክን እየ። ካብኣ ብምምራፅ ድማ ትፈላለያ ማለት እዩ። ቤትኤል ብኣኸ ክጅምረ ካብ ቁፅሪ 1 ክሳብ ቁፅሪ 10 ኣለዋ። ቁፅሪ 3 ፅቡቅ ዕድል። ኣብ እዋን ካልኣይ ኩናት ዓለም ኢጣልያ ኣብ ኤርትራ ብቐሊሉ ክትሰዓር ዝኽኣለትሉ ምኽንያት እንታይ ነይሩ?
1: መጀመርታ ጥሜት ኣብ ኤርትራ ብዙሕ ስፋፊዮ ስለነበረ እዚ ዘመን ኣካሕዳ ንብሎ ነበርና ማለት እዩ። እንደገና ድማ ብተወሳኺ እንግሊዛውያን ማለት ኣንጻር ኢጣልያ ኣብ ካልኣይ ኩናት ዓለም ኮይኖም ዝዋግኡ ዝነበሩ ኣላይድ ፎርስ ወይ ከዓ ማሕበር ኪዳናት ንብሎም ዝነበርና ንኤርትራውያን ብዙሕ ፕሮፓጋንዳ ወይ ከዓ ብዝተፈላለየ መልክዓት ገይሮም ስኒ ናፅነትኩም ክንህበኩም ኢና ዝደለኹም ክንህበኩምና ዝብል ነቲ ሕብረተሰብ ስለ ዝጎሳጉስዎ ዝነበሩ ብሕውሳስ ናይ ክልቲኡ ድርኺ ተመልኪሶም ጥልያን ተሳዒሮም ካብቶም ሰራዊት ናይ ጥልያን ከዓ ናብ እንግሊዝ ከይዶም ማለት እዩ።
0: ተዓወቲ ሙሉእ መልሲ ብዝግባእ ገሊፅክያ ኣለኺ። ኣብ እዋን ካልኣይ ኩናት ዓለም ኢጣልያ ኣብ ኤርትራ ብቐሊሉ ክትሰዓር ዝኽኣለትሉ ምኽንያት ካብቲ ብዙሕ ሓደ ንምጥቃስ እንግሊዛውያን ህዝቢ ኤርትራ ናፅነት ዝመባፃዕ ወረቓቕቲ ስለ ዝዘርግሑ ክንብል ንኽእል። ተወሳኺ እውን ኣብርህክያ ኣለኹ ሞ ጓሓኩሰኪ
2: ንዩ።
0: ካልእ ተወዳዳሪት ሉልያ። ሉልያ ከመይ ኣለኺ?
3: ፅቡቅ ኣምና መስን
0: ኣጆኺ መንፋዕትኪ ይቐፅል እዮ። ብጀካ ቁፅሪ 3 ካብ ቁፅሪ 1 ክሳብ ቁፅሪ 10
3: ቁፅሪ 1
0: ቁፅሪ 1 ማሕበር 7 ምስ ተመስረተ ሰላማዊ ቃልሲ ከም ዘካይድ ንህዝቢ ኤርትራ ምስ ኣፍለጠ ህዝቢ ኤርትራ ድሌቱ ብረታዊ ቃልሲ ምዃኑ ብደርፊ ይገልፅ ነይሩ። ካብቲ ሽዑ ዝነበረ ደርፍታት 2 ጥቐሲ። ኣጨፈ

0: ሙሴ ዳንኤል ካብ ቤት ትምህርቲ ቀይሕ ባሕሪ፣ ዓወት ነጋሽ ካብ ቤት ትምህርቲ ባርካ። ረያኒ ካ ቀዳማይ ተወዳዳሪ ከመይ ኣለኻ?
1: ፅቡቅ።
0: ብጀካ ዘን ተመሪፀን ድፀንሓ ቁፅርታት ቁፅሪ ምረፅ።
1: 8
0: ቁፅሪ 8 ስምምዕ ሰላም ወስትፋልያ መዓስ ዓመት ተኻይዱ?
1: 1648
0: ረግፀኛ ኢኻ?
1: ኦ
0: ሙሉእ መልሲ ተዓወት ረኺብካይ ኣለኻ። ስምምዕ ሰላም ወስትፋልያ ብ1648 እዩ ተኻይዱ። ካልኣይ ተወዳዳሪ ሙሴ ኢኻ። ሙሴ ከመይ ፀኒሕካ?
1: ፅቡቅ።
0: ካብ ቁፅሪ 1 ክሳብ ቁፅሪ 10 ብጀካ 1 3 7 8 ምረፅ።
1: 5
0: ህዝቢ ኤርትራ ንምምፃእ ብሪጣንያ ብኸመይ ተቐቢልዎ? ስለምንታይ?
1: ህዝቢ ኤርትራ ንምምፃእ ብሪጣንያ መንግስቲ መግዛእቲ ብሪጣንያ ናብ ኤርትራ ክመፅእ ከሎ ህዝቢ ኤርትራ ብዙሕ ተስፋታት እዩ ነይርዎ። ፅቡቅ ነገራት ክንገብረልኩም ኢና ገለገለ ይብልዎም ስለ ዝነበሩ መግዛእቲ ኢጣልያ፣ ህዝቢ ኤርትራ ድማ ብፅቡቕን ብዓብ ተስፋን እዩ ተቐቢልዎ። ዋላ ምስ መፀ እውን መግዛእቲ ኢጣልያ ፍሉይነቱ ማሕበራት ክምስረት ኣፍቂዱ ነይሩ እዩ። ስለዚ እዚ እውን ፍሉይነት ናይቲ መግዛእቲ እዩ።
0: ሙሉ ነጥቢ መሊስካ ኣለኻ። ተዓወት ህዝቢ ኤርትራ ንምምፃእ ብሪጣንያ ብኸመይ ተቐቢልዎ? ስለምንታይ ትብል ነይራ ሕቶኻ? ከምዝገለፅካዮ ብሓጎስን ብዕልልታን እዩ ተቐቢልዎ፣ ምክንያቱ ቀልጢፉ ናፅነት ዝረክብ ስለ ዝመሰሎ። ናይ መወዳእታ ተወዳዳሪና ዓወት ከመይ ኣለኻ?
2: ፅቡቅ።
0: ዓወት ካብ ቤት ትምህርቲ ባርካ። ተሪፈን ዘለዋ ሕቶታት ቁፅሪ 2 ቁፅሪ 4 ቁፅሪ 6 9 10 እዩ።
2: ቁፅሪ 2
0: ቁፅሪ 2 ስርሒት ፈንቅል ኢልና ባፅዕ እንተ ዳ ኢልና ቅያ 18 ደቃይቅ ኢልና እንታይ ንብል?
2: ምቅፃር 33 ነፈርቲ ኣብ ኣስመራ ማዕርፎ ነፈርቲ ኣብ 18 ደቃይቅ ዝተኸየደ ስርሒት።
0: ኣጅኻስከ ግዜ ኣለካ ነታ መልስኻ ኣብርሃ እያ።
2: ብውሕዳት ውስናት ተጋደልቲ ብጀነራል ስብሓት ኤፍሬም ተወዲባ ዝተካየደት ኣብ 1984 ኣብ ኣስመራ ምቅፃል ነፈርቲ ብዙሓት ናብ ሜዳ እንዳኸዳ ዝድብድባ ነበራ ነፈርቲ ኣብ 18 ደቃይቅ ብሓደ ስቡእ እምባይ ማለት እዩ ዝተካየደ ስርሒት እዩ።
0: ሙሉእ መልሲ ብትኽክል። ብዘይ ጎደሎ ኢኻ ገሊፅካያ። ስርሒት ፈንቅል ኢልና ባፅዕ እንተዳ ኢልና ቅያ 18 ደቃይቅ ኢልና ስርሒት ኮማንዶ ኤርፖርት ኢና ንብል ማለት እዩ። ስለዚ ረኺብካያ ኣለኻ። ክቡራት ተዓዘብትና፣ ሕጂ እውን ከምዚ ክትዕዘብዎ ዝፀናሕኩም ሓያል ዝኾነ ውድድር እዩ ዘሎ። ሕጂ እውን ሓደ ዓይነት ነጥቢ ኣምፂኦም ምፍልላይ ስለ ዘይከኣሉ ዘለዉ ከም እንደገና ዕጫ ኣግቢርና ተወሳኽቲ ሕቶታት ኣዳሊናሎም ኣለና። ሓደ ዓይነት ነጥቢ ብምምፃእ ተደሪቦም ዘለዉ ቀዳሞት 3 ከወዳደረ፣ ቤትኤል ተኸስተ ካብ ቤት ትምህርቲ ኢምባሃራ፣ ሉልያ ሄኖክ ካብ ቤት ትምህርቲ ሰማታት፣ ረያን ዓብድራሒም ካብ ቤት ትምህርቲ ይሰንበል። ከም እንደገና እንቋዕ ድሓን መፃኹም።
3: እንቋዕ ድሓን ፀናሕኪ።
0: ንራባረብ ኢና ንመስል ዘለና። ኣጆኹም ሕጂ እውን ፅቡቅ ዕድል የምንኤልኩም። ቁፅሪ ምረፂ።
3: 3
0: ቁፅሪ 3 ካብዘን ዝስዕባ ከተማታት ኣብ 1970ታት ብተጋድሎ ሓርነት ኤርትራ ካብ መግዛቲ ናፃ ዝኾና 4 ከተማታት ኣየኖቴን? ሀ ቃሩራ፣ ናቕፋ፣ ኣፍ ዓበት ተሰነይ፣ ለ ሙሓጀር ተሰነይ፣ ኣቑርደት መንደፈራ፣ ሐ ከረን፣ ጊንዳዕ፣ ደቀ ምሓረ፣ ሰገነይቲ፣ መ ባፅዕ፣ ዓሰብ፣ ዓዲ ቐይሕ፣ ባርንቱ።
3: ለመሓጀር ተሰነይ ኣቁርደት መነፈራ።
0: ተዓወቲ ሙሉእ መልሲ። ካብዘን ዝስዕባ ከተማታት ኣይኖቴን ብተጋድሎ ሓርነት ኤርትራ ናፃ ወፂን እያን ትብል ነራ ሕቶኺ? መሓጀር ተሰነይ ኣቁርደት መንደፈራ ኸ መልሰን ማለት እዩ። ካልኣይ ተወዳዳሪ ረያን ከመይ ፀኒሕካ?
1: ፅቡቅ።
0: ቁፅሪ ምረፅ።
1: 5
0: ብሓሙሽተ መስከረም 1954 ኣብ ማይ ጭሆት ዝቆመ ማሕበር እንታይ ተባሂሉ ይፅዋዕ? ሀ ማሕበር ሰራሕተኛታት ኤርትራ፣ ለ ማሕበር መንእሰይ ፌደሬሽን ኩዕሶ እግሪ፣ ሐ ማሕበር መንእሰያት

0: ፌደራሊስት ኤርትራውያን መ ማሕበር ተምሃሮ ኤርትራ ሓራይ ብሓሙሽተ መስከረም 1954 ኣብ ማይ ጭሆት ዝቆመ ማሕበር እንታይ ተባሂሉ ይፅዋዕ? ማሕበር ሰራሕተኛታት ኤርትራ፣ ማሕበር መንእሰይ ፌደሬሽን ኩዕሶ እግሪ፣ ማሕበር መንእሰያት ፌደራሊስት ኤርትራውያን፣ ማሕበር ተምሃሮ ኤርትራ።
1: ማሕበር ሰራሕተኛታት
0: ኣይረኸብካያን ኣለኻ ረያን። ብሓሙሽተ መስከረም 1954 ኣብ ማይ ጭሆት ዝቆመ ማሕበር ሐ ማሕበር መንእሰያት ፌደራሊስት ኤርትራውያን እያ ነይራ መልሲ። ሳልሰይ ተወዳዳሪትና ሉልያን ኣባኸየ ቁፅሪ ምረፂ።
2: ቁፅሪ ሓደ
0: ኣብ 1989 ኣብ መንጎ ህዝባዊ ግንባርን ደርግን ዝነበረ ናይ ሰላም ርክብ ብመን ይምእከል ነይሩ?
2: ብፕሬዚደንት ኣሜሪካ ጂሚ ካርተር።
0: ሙሉ መልሲ ተዓወት ሉልያ። ኣብ 1989 ኣብ መንጎ ህዝባዊ ግንባርን ደርግን ዝነበረ ናይ ሰላም ርክብ ብኣሜሪካዊ ፕሬዚደንት ጂሚ ካርተር እዩ ዝመሓደር ወይ ከዓ ዝካየድ ነይሩ። ስዒቦም ዝመፁ ክልተ ዘይተፈላለዩ ተወዳደርቲ እውን ኣለውና፣ ሙሴ ዳንኤልን ካብ ቀይሕ ባሕሪ፣ ዓወት ነጋሽ ካብ ቤት ትምህርቲ ባርካ። ቁፅሪ ምረፅ።
1: ቁፅሪ ክልተ
0: ስርዓት ደርግ እቲ ብ 1985 ዝጀመሮ ሸምናይ ወራር ብወፍሪ እንታይ ይፍለጥ?
1: ስላሕታ ወራር
0: ኣይ ረኸብካያና።

0: ኣጅኻ ግዜ ተጠቀመላ? ፈትን ዝኾነ ኢልካ ግዜ ከተወደት ኣብ ኣፍካ ደላ ፈትን ተበጅኻ ፈትን ስርዓት ደርግ እቲ ብ1985 ዝጀመሮ ሻም ናይ ወራር ብወፍሪ ባሕር ነጋሽ እዩ ዝፍለጥ ነይሩ። ናይ መወዳእታ ናይ መፈላለዩ ሕቶ ባይ ዲፎልት ኣርባዕተ ናትከያ ኣየዴቲ መስርዕ ሰልፍታት ብዝተመስረተኦ ዓመታት ብተርታ ተሰሪዓ ኣላ። ሀ ማሕበር ሕብረት ኤርትራ ንኤርትራውያን፣ ማሕበር ፍቕሪ ሃገር፣ ሰልፊ ሻራ ኢጣልያ፣ ኣልራቢጣ ኣልእስላምያ። ለ ማሕበር ፍቕሪ ሃገር፣ ኣልራቢጣ ኣልእስላምያ፣ ማሕበር ሕብረት፣ ኤርትራ ንኤርትራውያን፣ ሰልፊ ሻራ ኢጣልያ። ሐ ማሕበር ፍቕሪ ሃገር፣ ኣልራቢጣ ኣልእስላምያ፣ ሰልፊ ሻራ ኢጣልያ፣ ኤርትራ ንኤርትራውያን፣ ማሕበር ሕብረት። መ ኤርትራ ንኤርትራውያን፣ ሰልፊ ሻራ ኢጣልያ፣ ማሕበር ሕብረት፣ ኣልራቢጣ ኣልእስላምያ፣ ማሕበር ፍቕሪ ሃገር።
1: ችዝለ ተደግምለይ
0: ሓራይ ማሕበር ፍቕሪ ሃገር፣ ኣልራቢጣ ኣልእስላምያ፣ ማሕበር ሕብረት፣ ኤርትራ ንኤርትራውያን፣ ሰልፊ ሻራ ኢጣልያ።
1: ለማሕበር ፍቕሪ ሃገር፣ ኣልራቢጣ ኣልእስላምያ።
0: ሙሉ መልሲ ማሕበር ፍቕሪ ሃገር፣ ኣልራቢጣ ኣልእስላምያ፣ ማሕበር ሕብረት። ስዒባ ኤርትራ ንኤርትራውያን፣ መወዳእታ ኸዓ ሰልፊ ሻራ ኢጣልያ ማለት እዩ። ክቡራት ተዓዘብቲ፣ ሕጂ እውን ይኹን ክልተ ሓደ ዓይነት ነጥቢ ምፅኦም ዘይተፈላለዩ ተወዳደርቲ ስለ ዘለውና ናይ መፈላለዩ ሕቶ ቀሪብናሎም ኣለና። ረያን ዓብድራሒም ካብ ቤት ትምህርቲ ሰንበል፣ ሙሴ ዳንኤልን ካብ ቀይሕ ባሕሪ። ረያን ባኻ ክጅምር ቁፅር ክንደይ በፅሓትካላ?
2: ሸዓተ።
0: ቅድሚ 16 ክፍለ ዘመን ዝኾነ ኣፍልጦ ዘለዋ ልዕላዊት ሃገር ኣይነበረትን። ሓቂ ወይ ሓሶት?
2: ሓቂ።
0: ሙሉ መልሲ። ቅድሚ 16 ክፍለ ዘመን ዝኾነ ኣፍልጦ ዘለዋ ልዕላዊት ሃገር ኣይነበረትን። ስለዚ ሓቂ መሊስካ ኣለኻ። ሙሴ
2: ቁፅሪ 10
0: ቁፅሪ 10 ፅቡቅ ዕድል ምነኢልካ። ሃገርን ሃገራውነትን መጀመርታን መወዳእታን ኣለዎ። ሓቂ ወይ ሓሶት?
2: ሓሶት።
0: ሙሉ መልሲ። ረያን ቁፅሪ ክንደይ?
2: ክልተ።
0: ኣብ ሃገረ ግሪክ ኤርትራ ተባሂሉ ዝፅዋዕ ዓዲ ወይ ቁሸት ዘሎ ትርጉሙ እንታይ ነይሩ?
2: ቀይሕ ወይ ቀይሕ ባሕሪ።
0: እስከ ድገማ መልስኻ።
2: ቀይሕ ወይ ከዓ ቀይሕ ባሕሪ።

0: ቀይሕ ማለት እዩ ትርጉሙ።
1: ቁፅሪ ሓደ
0: ቁፅሪ ሓደ ኢምፐራጦርነት ኢትዮጵያ ኣብ 1860ታት ብመን ቆይሙ?
1: ብሃፀይ ቴድሮስ።
0: ሙሉእ መልሲ ብትክክር ረኪብካ ኣለኻ። ኢምፐራጦርነት ኢትዮጵያ ኣብ 1860ታት ብሃፀይ ቴድሮስ እዩ ቆይሙ። ራያም ባኻ ክጅምረ ሳልሳይ ፈተነ ቅትለት ኣብ ልዕሊ ኣቶ ወልደ ኣብ ወልደ ማርያም መዓስ ተኻይዱ? ዕለት፣ ወርሒ፣ ዓመተ ምህረት ጥቐስ። ሓሲብካ መልስ ሓንቲ ዕድለ። ኣይ ረኸብካያን ኣለኻ ይቕሬታ፣ ዓመተ ምህረት ስለ ደይረኸብካያ እውን እታ ነጥቢ ኣይትሕሰበልካን እያ። ሳልሳይ ፈተነ ቅትለት ኣብ ልዕሊ ኣቶ ወልደ ኣብ ወልደ ማርያም ዕለት 4 ለካቲት 1950 እዩ ተኻይዱ ማለት እዩ። ስለዚ ኣይረኸብካያን ኣለኻ። ሙሴ ካብ 1952 ክሳብ 1955 መራሒ መንግስቲ ኤርትራ ዝነበረ መን ይበሃል? ኣባል ኣይነቲ ሰልፊ ነይሩ?
1: ተላ ባይሩ። ማሕደር ግን
0: ያዝኩእታ
1: ሰልፊስ ያዝኩም
0: ክልተ ነጥቢ ማለት እዩ። ፍርቂ ነጥቢ ረኺብካ ኣለኻ። ካብ 1952 ክሳብ 1955 መራሒ መንግስቲ ኤርትራ ዝነበረ መን ይበሃል? ኣባል ኣይነቲ ሰልፊ እዩ ነይሩ እያ ትብል ነራሕትኻ። ተላ ባይሩ ረኺብካ ኣለኻ። ኣባል ማሕበር ሕብረት እዩ ነይሩ ማለት እዩ። ሓራይ እምበኣር ክቡራት ተዓዘብትና፣ ከምዚ ክትዕዘብዎ ፅንሕኩም ካብ ቀዳማይ መድረኽ ተመሳሳሊ ነጥቢ ብምምፅኦም መፃሪ ክንገብረሎም ፅኒሕና። ሕጂ ድማ በቲ ዘካየድናሎም ውድድር እቶም ዝለዓለ ነጥቢ ዘምፅኡ ኣብ መፈላለዩ እውን ዘይተጋገዩ ናብ ናይ ካልኣይ መድረኽ ሓሊፎም ኣለዉ። ኣስማቶም ናብ መድረኽ ክዕድሜ። ዓወት ነጋሽ ካብ ቤት ትምህርቲ ባርካ ብ16 ነጥቢ፣ ቤትኤል ተኸስተ ካብ ቤት ትምህርቲ ምባሃራ ብ16 ነጥቢ፣ ሙሴ ዳንኤል ካብ ቤት ትምህርቲ ቀይሕ ባዕሪ ብ16 ነጥቢ፣ ሉልያ ሄኖክ ካብ ቤት ትምህርቲ ሰማታት ብ16 ነጥቢ። ከም እንደገና እንቋዕ ድሓን መጻኹም። ዓወት ቀዳማይ ተወዳዳሪ ኢኻ፣ ብኣኸያ ክጅምር። ሴፍን ሃገርን ኩሉ ግዜ ኣብ እንግድዓ መንእሰየን ዝፅወራ ዝብል ምስላ ብሄረ እንታይ እዩ?
2: ብሄረ ብዳዊት።
0: ሙሉእ መልሲ። ሴፍን ሃገርን ኩሉ ግዜ ኣብ እንግድዓ መንእሰየን ዝፅወራ ዝብል ምስላ ብሄረ ቢዳዊት እዩ። ካልኦት ተወዳዳሪት ቤትኤል፣ ከመይ ኣሎ ሞራልኪ?
3: ፀብር ምስገን ፅቡቅ ኣሎ።
0: ካብ ኣፍሪቃ ሓደ ዝቋንቁኡን ሓደ ዝመበቀሉን ህዝቢ ዘለዋ ሃገር መን እያ? ሀ ኬንያ፣ ለ ሩዋንዳ፣ ሀ ሶማልያ፣ መ ኢትዮጵያ?
3: ሀ ሶማልያ።
0: ሙሉእ መልሲ። ረኺብኪ ኣለኺ። ኣብ ኣፍሪቃ ሓደ ዝቋንቁኡን ሓደ ዝመበቀሉን ህዝቢ ዘለዋ ሃገር ሶማልያ። ምክንያቱ ዝበዝሓ ናይ ኣፍሪቃ ሃገራት ብመግዛእቲ እዩ ትደበን ተሓንፂፅለን። እዚ ማለት ድማ እቶም ገዛእቲ ሲ ንመን ጥዕሞ ኢሎም ኣይኮኑን ዝገዛዝይዎ ነይሮም፣ ኣብ ዝደለይዎ ኣብቲ ዘርብሖም እዮም ኩዱም ኩዱም ዝብሉ ነይሮም። እጂ ሓንቲ ብሄር ሲ ፍርቃ ናብ ሓንቲ ሃገር፣ ፍርቃ ናብ ካልእ ሃገር፣ ቁሩብ ከዓ ኣብ ገለ ሃገር ክተርፍ ይኽእል ነይሩ። ሶማልያ ግን ከምዚ ኣይጋጠማን ማለት እዩ። ሳልሳይ ተወዳዳራይና ሙሴ፣ ድሕር ነዊሕ ምፍልላይ ናብ ካልኣይ መድረክ ሓሊፍካ ኣለኻ፣ እንታይ ተሰሚዕካ?
1: ፅቡቅ።
0: ኣጅኻ በላይ ትሕመቕ ሕጅኻ ቀዳሚ ትሕቶ ኸያ። መንግስቲ ኢትዮጵያ ኣብ ኣስመራ ከም ቆንስሉ ኮይኑ ንማሕበር ኣንድነት ከም መሳርሒ ዝጥቀምሉ ዝነበረ መን እዩ? ሀ ገብረ መስቀል ወልዱ፣ ለ ኮሎኔል ነጋ፣ ሀ ተድላ ባይሩ፣ መ ኣቡነ ማርቆስ?
1: ለኮሎኔል ነጋ።
0: ሙሉእ መልሲ። ተዓወት ሙሴ። መንግስቲ ኢትዮጵያ ኣብ ኣስመራ ከም ቆንስሉ ኮይኑ ንማሕበር ኣንድነት ከም መሳርሒ ዝጥቀምሉ ዝነበረ ኮሎኔል ነጋ እዩ። ስለዚ መሊስካ ኣለኻ። ናይ መወዳእታ ተወዳደሪትና ድማ ሉልያ ሄኖክ ካብ ቤት ትምህርቲ ሰማታት። ከመይ ለኽ ሉልያ?
4: ፅቡቅ ኣምላኽ መስገን።
0: ናይ ካልኣይ መድረክ ውድድር ብሙሉእ ነጥቢ ሓሊፍ ክለኽኩ እንኳ ሓጎሰኪ። ሕጅኻ ፅቡቅ ዕድል ምነየልኪ።
4: ኣሜን።
0: ብመሰረት ውሳኔ ፌደሬሽን 390 ኤቪ

0: ኮሚሽነር ሕቡራት ሃገራት ኮይኑ ናብ ኤርትራ ዝተላከ ቦሊቪያዊ ዲፕሎማሰኛ መን ይበሃል? ሀ ኮፊ አናን፣ ለ ብጥሮስ ቃሊ፣ ሀ ሳሚር ሳምባር፣ መ አንሶ ማቴንሶ።
1: መ አንሶ ማቴንሶ።
0: ሙሉ መልሲ ትክክል ርክብኪ ኣለኺ። ብመሰረት ውሳኔ ፌደሬሽን 390 ኤቪ ኮሚሽነር ሕቡራት ሃገራት ኮይኑ ናብ ኤርትራ ዝተላከ ቦሊቪያዊ ዲፕሎማሰኛ ኣንሶ ማቴንሶ እዩ ዝበሃል። ስለዚ ጓሓጎሰኪ ናይ ካልኣይ ዙር ሕቶና ንጅምር ኣለና። ሕጂ እውን በዳሂ ውድድር እዩ ዝመስል ዘሎ። ተዳሊኻ ኣለካ ዲኻ ዓወት ካልእ ትሕቶ ከያበል ኣስተውዕል። ኣሕዋት ንዝፋቐሩ ጸላእቲ የባርሩ ዝብል ኣባህላ ሕብረተሰብና ንምንታይ ይገልጸልና?
2: ሓድነት ዘለዎ ህዝብስ ክስታይ ከምዚ ተጸራር ክሳዕር ኣይክእልኒ ዝብል ኣተሓሳስባ ዝገልጽ ኮይኑ ኣሕዋት እንድሕር ተፋቒሮምስ ትጸላእስ ቦታ የብሉን ማለት እዩ። ብኮ እንዲ ዝደሊ ጸላኢ በታ ብኮ ንክኣትወካስ ዕድል የብሉን ማለት እዩ። ዕድል ኣይረክብኒ ዘሎ ጅንዖ ንክገልጽ ኢሉ እዩ ኣሕዋት ከም ንስፋቐር ጸላእ እዩ።
0: ሙሉእ መልሲ ብትኽክል ሙሉእ መልሲ። ኣሕዋት ምስ ዝፋቐሩ ጸላእቲ የባረሩ ዝብል ኣባህላ ሕብረተሰብና ንሓድነትና እዩ ዝገልጽ ማለት እዩ። ኣስፋሕ ኣቢልካ እውን ገሊጽካዮ ኣለኻ። ካልእ ተወዳዳሪት ቤትኤል ካልእ ትሕቶ ከያበሊ ኣብ 1960ታት ብመሰረት ኣብ ቻርተር ውዱብ ሕቡራት ሃገራት ዝሰፈረ ሕጊ እንታይ ይብል? ሓራይ ኣብ 1960ታት ብመሰረት ኣብ ቻርተር ውዱብ ሕቡራት ሃገራት ዝሰፈረ ሕጊ እንታይ ይብል?
3: ብዛዕባ ኤርትራ ማለት ፌደሬሽን ኤርትራ ምስ ኢትዮጵያ
0: ኣይኮነን። ተሕቶ ዝተውዕልላ ዝሰፈረ ሕጊ ኣጆኸይ ግዜ ኣለኪ።
3: ለን ኣፍሪቃውያን ሃገራት ናፅነተን ክወሃብን
0: እስከ ነፅርያ
3: ትርፎ ኤርትራ ውፅኢኻ ስካልኦት ኩላተን ሃገራት ናፅነት ንክወሃብ።
0: ሙሉ መልሲ ሓሲብካ ሓሲብኩ ስረኺብክያ። ኣብ 1960ታት ብመሰረት ኣብ ቻርተር ውዱብ ሕቡራት ሃገራት ዝሰፈረ ሕጊ ኩሉ ህዝብታት ካብ ባዕዳዊ መግዛቲ ናፃ ይኹን እዩ ዝብል ነይሩ። ቃልስና ውናህና እቲ ብረታዊ ቃልሲ ዝበሃል ኣብ ስሳታት ይጀሚሩ። ህዝቢ ሲ ብሰላም ከምደይኮነሉ ናፅነቱ ከምደይረክብ ተረዲዎ ማለት እዩ ህዝብና ብረቱ ልዕሉ ተቓሊሱ። ስለዚ ረክብኪ ኣለኺ። ሳልሳይ ተወዳዳሪና ሙሴ ፕረዚደንት ማሕበር ስምረት ሰራሕተኛታት ኤርትራ መን ይበሃል ነይሩ?
4: ክፍትን ኸእል
0: ፀገም የለን። ፕረዚደንት ማሕበር ስምረት ሰራሕተኛታት ኤርትራ መን ይበሃል ነይሩ? ስሚኻ ጠቅስ። ኣጆኻ ግዜኻ ተጠቀመሉ ስባብል
4: ኣብደልቃደር ካቢረ
0: ኣይኮነን። ከይተወደአት ከላ ግን ፈትን ኣጭኻ ኣይ ረኸብካያን ኣለኻ። ፕረዚደንት ማሕበር ስምረት ሰራሕተኛታት ኤርትራ ኣቦና ወልዳ ወልደ ማርያም እዩ ነይሩ። እዚ ብጥሪ 1952 ተመስሪቱ ማለት ወይ ከዓ ንኽምስረት ተፈቒዱሉ ኣብ ሕዳርካ ምርጫ ተገይሩ ንስኻ ከም ፕረዚደንት ተመሪፁ ማለት እዩ። ሉልያ ናባ ክተመሊስ ኣለኹ። ካልእ ትሕቶ ኸያ ዓመተ ምህረት ስለ ዝኾነ ጥንቅቕ ኢል ክመልሲ ቱርኪ ናብ ኤርትራ ብክንደይ ዓመተ ምህረት ኣትዩ?
1: 1557
0: ሙሉእ መልሲ ተዓወቲ። ሙሉእ መልሲ ቱርኪ ናብ ኤርትራ ብ1557 እዩ ኣትዩ ማለት እዩ። መግዛትናስ ኣዝዩ ነዊሕ ከም ዝነበረ እዚ ዘርእካ። ቀዳማይ ተወዳዳሪ ናባኻ ተመሊሰ ኣለኹ። ምረፂ ሕቶኻ ኣስተውዕል። ሰለስተ ቋንቋታት ማለት ፈረንሳ፣ ጀርመን፣ ኢጣልያ ዝተፈላለዩ ዝቆመ ኮማት እትውንን ኤውሮጳዊት ሃገር منيا ه شودن ل بلجيوم ح سويسرلاند م بريطانيا

0: ፋሕ ሳይል ፋሕ
1: ኣይ ረኸብክያን ኣለኺ እስካ ኣጆኺ ግዜ ኣለኪ ኣጆኺ
0: ኣብ 1988 እንዲተባሂሉ ኣብ ኦሮታ
1: ኣይኮነን ሳልሰይቲ ናይ መወዳእታ ዕድል ክንህበኪ ኢና ግዜ ግን ስለ ዘላ ትኪ ጥንቅቕ ኢል ክመልስ እያ ኣጆኺ ፈትኒ
0: ከሰብህንመልክ
1: ኣይ ረኸብክያን ታግዜ ከዓ ኣኺላ ካልኣይን ሓድነታውን ጉባኤ ህዝባዊ ግንባር ሓርነት ኤርትራ ኣብ ዓራርቢ ተኻይዱ ሳልሳይ ተወዳዳሪና ሙሴ ብሪጣንያ ንቁጠባ ኤርትራ ዝዕነወትሉ ምኽንያት እንታይ ነይሩ
2: መጀመርታ መግዛእቲ ብሪጣንያ ናብ ኤርትራ ክኣቲ ከሎ ንናቱ ረብሓ ዳ እምበር ንናይ ኤርትራ ረብሓ ኢሉ ይኮነን ኣትዩ በዚ መሰረት ድማ ካብ ኤርትራ ኣብ ግዜ ብሪጣንያ ናይ ኤርትራ ቁጠባ እንዳጎደለ ክመፀ ተርእዩ ማለት እዩ ኣብ ኤርትራ ዝነበሩ ተለፍሪካታት ብዙሕ ነገራት ናይ ቁጠባ ነገራት ዳዛሕተለ መፅ እዩ ብሰንክቲ ዘካየዶ ዝነበረ ካብ ኤርትራ ጓሕጉሕካ ናይ ምውሳድ እንታይ ዝበሃል ማለት እዩ
1: እስከ ኣነ ፅራ ግዜ ላትካ ምክንያቱ እቲ ምክንያት እ ዝብል ዘሎ ኣብቲ ምክንያት ኣተኩሩ
2: ናቱ ረብሓን ናቱ ዕላማን ንክብል ንቁጠባ ኤርትራ ኣዛሕትልዎ ማለት እዩ
1: ክልተ ነጥቢ ረኪብካ ኣለካ ሙሴ ብሪጣንያ ንቁጠባ ኤርትራ ዝዕነወትሉ ምክንያት ብዓብዩ ኤርትራ ብቁጠባ ርእሳ ክኢላ ክትነብር ኣይትኽእልን እያ ዝብል ወረ ክትነዝሕ ትደልዮ ነራ ወይ እውን ሓቂ ክትገብሮ ትደሊ ስለዝነበረት እዩ ተወሳኺ ግን እቲክትቕሶ ፀናሕካ ገይራ ማለት እዩ ሉልያ ናይ መወዳእታ ተወዳዳሪት ናይ መወዳእታ ሕቶ ኸያ ህዝባዊ ግንባር ሓርነት ኤርትራ ሕቶ ኤርትራ ብሰላማዊ ኣገባብ ንምፍታሕ ማስ እማመ ሪፈረንደም ኣዊጁ
3: 1980
1: ተዓወት ሙሉ መልሲ ንፍዕቲ ሉልያ ብጣዕሚ ንፍዕቲ ህዝባዊ ግንባር ሓርነት ኤርትራ ሕቶ ኤርትራ ብሰላማዊ ኣገባብ ንምፍታሕ 1980 እዩ ማመ ናይ ሪፈረንደም ኣውጁ ማለት እዩ ካራይ ክቡራት ተኸታተልቲ ናይ ካልኣይ መድረኽ መዛዘሚ ውድድር ወዲና ስለ ዘለና ሕጂ ዝተርፈና ምዕዳል ሽልማት እዩ ምሳና ፅንሑ
4: ኣብዚ ቐፂልና ብሉፃት ሰለስተ ኮይኖም ዝተዓወቱ ኣብ ውድድር ታሪካዊ ፍልጠት ሽልማት ናይ ታብለት ከምኡውን ናይ ክብሪ መዳልያ ክህልዎም እዩ ሳልሰይቲ ኮይና ዝተዓወተት ተማሃሪት ቤትኤል ተኽስተ ካብ ካልኣይ ደረጃ ቤት ትምህርቲ እምባሃራ ንእዞባ ሰሜናዊ ምብራቅ ታብለት ከምኡውን ነሓስ መዳልያ ሽልማት ካልኣይ ኮይኑ ዝተዓወተ ዓወት ነጋሽ ካብ ካልኣይ ደረጃ ቤት ትምህርቲ ባርካ ንእዞባ ሰሜናዊ ምብራቅ ታብለት ከምኡውን ብሩር መዳልያ ሽልማት ቀዳሜይቲ ኮይና ዝተዓወተት ሉልያ ሄኖክ ካብ ካልኣይ ደረጃ ሰማዕታት ንእዞባ ደቡባዊ ምብራቅ ታብለት ከምኡውን ወርቂ መዳልያ ሽልማት የቐኒልና ክቡር ጀነራል ፊልጶስ ወልደ ዮሃንስ ጠቕላላ ሓለቓ ስታፍ ሚኒስትር ምክልኻል

0: እዚ ኣገልግሎት ቴሌቭዥን ኤርትራ መደብዕላል ጥበባት እዩ። ሰላም ከመይ ጥቕሚ ክቡራትን ክቡራንን፣ ንሎሚ ኣብ መፅሓፍ ስነ ግጥምን ፖለቲካዊ ታሪክን ዘተኮረ ዕላል ክህልወና እዩ። መሪፅናዮ ዘለና መፅሓፍ ድማ ሳሕል ሕሩይ ግጥምታት ቃልሲ ኣባ ትብል፣ ነታ ሳልሳይ ሕታም ከዓ ክንዕልለላ ኢና። ደራሲ ሰሎሞን ፀሓይ እዩ። ስነ ጥበበኛ ሰሎሞን ፀሓይ ሓደ ካብቶም ኣብ ስነ ጥበብ ኤርትራን ባህልን ዓብይ ኣስተዋፅኦ ዝገብሩ ዘለውን ሓያላት ገጠምቲ እዩ። ኣብ እዋን ብረታዊ ቃልሲ ካብ 1980 ናት ሒዙ ሓያሎ ግጥምታት ንደርፊ፣ ንመድረኽ፣ ንመፅሄት ከምኡ ድማ ንድምፂ ሓፋሽ ዘበርከተ እዩ። ብዘይክኡ ድማ ኣዝዮም ሱሙያት ደረፍቲ ዘፍረየልና ዓበይቲ ታሪካውያን ግጥምታት ዘበርከተ እዩ። ብዘይካዚ ድማ እታ ብ 1986 ንፈለማ እዋን ዝተደርፈት ሃገራዊት መዝሙር ኤርትራ ግጥሚ ዘሰናደ እዩ። ደጊሙ እውን ኣብ 1993 ድሕሪ ወግዓዊ ናፅነት ምእዋጁ ነዛ ሎሚ መልክዕ ሒዛቶ ዘላ ዘሰናደአ ኣዝዩ ዓብዪ ገጠማ እዩ። ገጠማይ ጥራሕ እውን ኣይኮነን፣ ናይ ታሪክ ተመራማራይ፣ ናይ ታሪክ ኣብ ባህሊ ኣብ ኩሉ ድማ ዓብዪ ኣስተዋፅኦ ዝገበረ እዩ። ዓበይቲ መፅሄታትን መፅሓፍትን ዘሰናደአልና እዩ። ኣብ 2013 እውን ማሰን መልቀስን ዘርእስቱ ዓብዪ መፅሓፍ ዘበርከተ እዩ። ሎሚ ትኩረትና ኣብ ዝርዝራት ክኸውን እዩ። ምክተልኩም ዕድም ስለምንታይ ዝሳልሳይ ሕታም ምስ ምንታይ ለውጥታት
1: መጀመርታ መደብ ዕላል ጥበባት ናይ ኤሪቲቪ ብፍላይ ከዓ ንስኻ ተስፋ ኣለም ነዚ ዕድመ እዚ ዝገበርካለይ ኣዝየ ኣመስግን። ኣጋጣሚ እዚ ቃለ መጠይቕ ትገብረለይ ዘለካ እዋን ምስቲ ኣብ መፅሓፍ ሳሕል ሕሩይ ግጥምታት ቃልሲ ዘሎ ትሕዝቶ ኣዝዩ ዝተዛመደ ወርሓት ወይ ወቅቲ እዩ። ስለምንታይ እንተልና እዚ ንውድኦ ዘለና ወርሒ እዚ ቃለ መጠይቕ ንገብረሉ ዘለና መዓልቲ ሎሚ 1993 ሪፈረንደም ዝተዛዘመሉ እዩ። ሪፈረንደም ክዛዘም ከሎ ከዓ 99.8 ከምኢት ህዝቢ ኤርትራ እወነ ናፅነት ኢሉ ዘድመፀሉ መድረኽ እዩ ነይሩ። ድሕሪኡ ከዓ እቲ ወግዓዊ ምእዋጅ ናፅነት ኤርትራ ዝተፈፀመሉ ግንቦት 93 ብዓብኡ ከዓ ግንቦት 1991 ኤርትራ ድሕሪ ናይ 30 ዓመታት ብረታዊ ቃልሲ ናይ 50 ዓመታት ናይ ፍርቂ ዘመን ቃልሲ ፖለቲካዊ ቃልሲ ከዓ ናፅነት ዝረከበትሉ ወርሒ እዩ። ስለዚ ኣብዚ ኣጋጣሚ እዚ ምኳኑ እቲ ንገብሮ ዘለና ዕላል ብቀረባ ምስ ዝትሕዝቶ ናይዛ መፅሓፍ ናይ ሳሕል ዝተዋሰበ እዩ። ትሕዝቶ እውን ነዚ ዝገልፅ እዩ። ብዛዕባ እዚ ዘዘንቱ ዝትርኽ እዩ። ስለምንታይ ሳልሳይ ሕታ ነትብል ሕቶ ከ ናብኣ ሕጂ ብቐጥታ እቱ እምበኣር ከምቲ ዝበልካዮ እታ ቀዳመይቲ ሕታ 1994 እያ። ኣብኣ ብቐንዱ እዚ መፅሓፍ እዚ ሓደ መፅሓፍ እዩ። ሕታም ክንብል ከለና ብእንግሊዝኛ ኤዲሽን ንብሎ፣ ኣብ ትግርኛ ሕታም ክንብል ከለና ምስ ማሕተም ዝተኣሳሰረ እውን ይመስል እዩ። ግን እታ ሕታም ትብል ቃል ነታ ኤዲሽን ትብል እያ ትውክል። በዚ ኣጋጣሚ እዚ ሕጂ 94 ዝወፀት መፅሓፍ ንሳ እታ መሰረት እሳ ኮይና እታ መሰረት 2006 ካልኣይ ሕታም ክገብር ከለኹ ኣብታ ቀዳመይቲ ሕታም ዘየእተኽዎ ዝነበርኩ ናይቲ መጀመርቲ ዓመታት ከም ዝበልካዮ ኣብ ክፍሊ ማሕበራዊ ጉዳይ ጉጅለ ባህሊ ናይ ትክፍሊ ከለኹ ዝፀሓፍክዎ ናይ ደርፊ ግጥምታት ነይሩ ንሱ ኣየእተኽዎን ነይረ። ሕጂ ነቲ ስራሓተይ ዝርኢ ኣንባባይ ምእንቲ ብህየሳዊ ዓይኒ ክሪዮ ከመይ ኢሉ ግጥምታተይ ከመይ ኢሉ ጀሚሩ ከመይ ኢሉ ክቐፂሉ እንታይ ምዕባል የምፅኡ ክመዝን ምእንቲ ክኽእል ኢለአ ብዙሓት ኣይነበራን። ሓደሓደ እውን ኣብ ማእከላይ ጨንፈር ባህሊ ከለኹ ዝፅሓፍክዎን ዘየእተኽዎን ኣብታ ቀዳመይቲ ዘእተኽዎን ነይረን። ነዚአን ስለ ዝወሰኽኩለን ኤሕታም ኢለያ ካልኣይ ሕታም ማለት ሲ ኣብቲ መሰረት ሲ ገለ ለውጥታት ኣብቲ መሰረታዊ ትሕዝቶ ዝነበረ ናይቲ መፅሓፍ ሓደሓደ ዝተወሰኮ ስለ ዝነበረ ዩ ካልኣይ ሕታም ኮይኑ ማለት እዩ 2006። እዛ ዳሕረወይቲ እዛ ሳልሰይቲ ሕታም ሕጂ ብቀረባ ንዛረበላ ዘለና ከዓ መሰረታት እታ ናይ 94 ከም ዝበልናዮ ግን ድሓር ዝፀሓፍክዎ ግጥምታት ድሕሪ ምሕታም ናይ ሳሕል ናይ 94 ፀሓፍክዎ ግጥምታት ገሊኡ ናይ ንባብ ገሊኡ ናይ ንደርፍታት ኢለ ዝፀሓፍክዎ እውን ወሲኸ እሱ እውን ብዝሓረኽዎ እዩ ካብቲ ልዕሊ ሚእቲ ዝኸውን ዝተፈላለየ ዝፀሓፍክዎ ግጥምታት ወካሊ ዝኾነ ኢለ ዝሓሰብክዎ ሓርየ ሓርየ ዘዳልኽዎ እዩ። ስለዚ ፍልይቲ ዝገበራ ማለት እዩ እዛ ሳልሰይቲ ሕታም ካብተን ቅድሚያ ዝነበራ እውን እንተኾነ ሓደ ዝበልክዎ ድሕሪኡ ዝፀሓፍክዎ ግጥምታት ዘእተኩላ ምኳና። ካልኣይ ከዓ ብርእቶ ናይ ብዙሓት ኣንበብቲ ኣብ ዝተፈላለየ ኣጋጣሚታት ብፍላይ ዞም ዳሕሮ ተወለዶ ዞም ናእሽቱ ኣብ ግዜ ቃልሲ ዘይነበሩ ድሓር ዝተወልዱ ነቲ መፅሓፍ ከንብብዎ ከለዉ ንምርድኡ ይሽግረና። ምክንያቱ ድሕረ ባይታ ይነግርን ስለዝኮነ ከመይ ዝኣመሰለ ኩነታት ፅሒፉ እንታይ ነይሩ ተሃዋህቡ መንቀሊኻ መበገሲኻ ነፍሲ ወከፍ ግጥሚ ክፅሕፍ ከለካ ዝብል ሕቶታት የቕርቡለዩ ነይሮም። ገሊኦም ሞ ከዓ ከምቲ ኣማስን መልቀስን መእተዊ ተገይሩሉ ዘሎ ሞ ንምርድኡ ነቲ ግጥሚ ነተማሰ ይኹን ነቲ መልቀስ ኣዝዩ ሓጋዘ ዝኾነ ከምኡ ይኹን ከምኡ እንተዝግበሮስ ዝያዳ ምተረዳእና ነቲ ግጥሚ ንምርዳእ ኣዝዮም ሓገዘና ዝብል ሓሳብ ስለ ዘቕረቡለዩ ናይ ብሓቂ ከ ሓቆም እዮም እየ። ብኡ ምክንያት ንዝበዝሕ ዚ ግጥምታት ንኩሉ ኣይኮነን ንዝበዝሕ ዚ ግጥምታት ድሕረ ባይታዊ ሓበሬታ ኣስፊረሉ ኣሎ ኣብ ከመይ ዝኣመሰለ ኩነታት እዩ ተፃሒፉ ዝነበረ ሃዋሁ ግዜ ቦታ ኩሉ እቲ ሽዑ መንቀልየዩ ዝኮነ ነቲ ሓሳበይ ድፍኢት ዝፈጠረለይ ዝብሎ ዝፅሒፈ ኣለኹ ኣስፊረ ኣለኹ መእተወታት ገይረሉ ኣለኹ። በዚ ኣምበኣር እታ ሳልሰይቲ ሕታም ካብታ ቀዳመይትን ካብታ ካልአይትን ሕታማት ትፍለይ
0: እታ ናይ ግጥሚ ኢልካ ወይ ድማ ንሃገራዊ መዝሙር ኢልካ ዝሓሰብካላ ኩነት ከመይ እያ ነራ?
1: እንታይ ያ ሃገራዊ መዝሙር ድሓር እንዲያ ኮይና ሃገር ምስኮና ናፃ ሃገር ምስኮና 91 ካብኡ ንዳሓር እዩ ብዛዕባ ሃገራዊ ትእምርትታት ከዓ ክሕሰብ ዝከኣል። ቅድሚኡ ሃገር ኣይነበርና ንሃገር ንክንከውን ጥራይ ኢና ቃለስ ነርና። ብ86 መዝሙር ኤርትራ ጥራይ እያ ኣርእስታ ኤርትራ እዩ መዝሙር ኤርትራ ኮይና ጥራይ እያ ወፅያ። ቅድሚኡ ካብ 84 ናት ሒዙት ሓሳብ ሕጂ እውን ከምዝኾነ ሓርበኛዊ መዝሙር ናይ ቃልሲ መዝሙር ናይ ምግባር ኤርትራ ብዝብል ኣርእስቲ ሲ መዝሙር ክነዳሉ ነቲ ኤርትራ ተሓልፎ ዘላ መከራ ስቃይ ዝገልፅ በቲ ርእስትቲ ኣብ መወዳእታ ከዓ ናፅነት ተረኪቡ ክንሃንፃ ምኳና ዝሕብር ትሕዝቶ ዘለዋ መዝሙር ከነውፅእ ዜማ ሕሰብ ብሎ ኣነኒ ኣሮንተኬ ናይ ቀረባ መሳርሕቲ እዩ ብዙሕ ብፍላይ ኣብ መዛሙር ከዓ ርኡይ ክእለት ዘለዎ ብዙሕ ካብቲ መዛሙር ናይ ማእከላይ ጭንፈር ባህሊ ደረሰ ሰብ እዩ ዜማ። ሕጂ ከምኡ ይብሎ ሞ ኣብ ልቡ ሒዝዋ ይፀንሕ ይኸይድ ግን ክሳብ 86 ዝኸውን ካብ 84 ክሳብ 86 ብኣካል እውን ኣብ ነዊሕ እዋን ናይዚ ግዜ እዚ ተፈላለዩና ነርና። ኣነ ኣብቲ ናይ ማእከላይ ቦታ ተሪፈ ስራሕ ንሱ ግን ንዑደት 85 ምስ ከዱ ብኡቢሎም ሱዳን ኣትዮም ሽዑ ካብ ሱዳን ምስ መፀ ምስ መፁ በዓል ኣሮን ትክጅለ ኢና ንራኸብ። ሕጂ ኣሮን ኣይረስዓን ነዛ ሓሳብ እዚኣ። ሕጂ ሓንቲ ዜማ ይረክብ እታ ዝመፀት ዜማ ካብ ሱዳን መምህር ይስሓቅ ኣብርሃም ተጋዳላይ ይስሓቅ ኣብርሃም ቅድም ናይ ተጋድሎ ሓርነት ኤርትራ ተጋዳላይ ነይሩ ዳሓር ምስቲ ዝነበረ ኩነታት ናይ ሰውራ ኤርትራ ሱዳን ኣትዩ ኣብ ሱዳን ሕጂ ፅቡቅ ምቅርራብ ምስ ተጋደልቲ ዝበሃዊ ግንባር ይገብር ቀያሕቲ ዕምባባ ሱዳን ምስ ኣተዉ ሓንቲ መዝሙር እዚኣ ገይረ ኣለኹም ሞ ጠቕመኩም ትኽእል እያ ተጠቐሙላ ኢሉ ይህቦ። ሕጂ እቶም ኣባላት ሙዚቃ ሙዚቀኛታት ናይ ቀያሕቲ ዕምባባ በዓል ነፀራ ኣብ ግሬሱስ ወዲ ሻውል እዮም እየ በዓል ነፀራ ኣብ ግሬሱስ ዘለውዎም ብዙሓት እዮም ናብ ማእከላይ ጨንፈር ባህሊ ተቐይሮም መፁ ካብ ቀያሕቲ ዕምባባ። ሕጂ ነዛ ዜማ እዚኣ ነዛ መዝሙር እዚኣ ሒዞም ኣይመፁ። ብስራሕ ከዓ ሙዚቀኛታት ስለ ዝኾኑ ምስ ኣሮን ርክብ ኣለዎም ኣብ ሓደ ኣህድዮም ሕጂ ክሰርዑ ማእከላይ ጨንፈር ባህሊ ብኣራግ የስምዕዎ ንኣሮን ኣሮን ምስ ሰምዓ ሒዙለ ይመፅእ። ኣነ ፅቡቕቲ ኮይና ረኪበ ያ ነታልካ ንዝነበርካ ኤርትራ ብዝብላ ኣርእስቲ ክንፅሕፈላልካ ዝነበርካ መዝሙር ሲ እዛ ዜማ እዚኣ ፅቡቕቲ ኮይና ረኪበ እያ ሞስምዓ እያ ክትፅሕፈላ ይብለኒ። እዚ ግዜ እዚ ድሮ ናይ ብሩራዊ እዮቤል እዩ ነ 1986 ማለት እዩ ሓደ መስከረም ብሩራዊ እዮቤል እዩ መበል 25 ዓመት ብረታዊ ቃልሲ ክበዓል ብሽብሻብ ግበር ኣሎ ከምኡ ይብለኒ ሰምዓ መፈቲኻያ እወ እምበር ክፅሕፈላ የለ ፅሕፈላ ጊታ ሸዓ ዝፀሓፍክዋ ኣብታ ውፅእቲ ዜማ ኣብታ ውፅእቲ ዜማ ዝፀሓፍክዋ ብምልእታ ካእታ ዜማ ናይ መምህር ይስሓቅ ኣብርሃም እያ ከም ዘላ ኣብታ ዜማት ኣየ ፅሕፎ ዘለኹ ሕጂ ዚ ቃላት ስሪ ዝድልዝ ኣለዎ ብዙ ከምኡ ዘግብሮ ምክንያት እንታይ እዩ ኣብ ውፁእ ዜማ እንድሕር ክትእቱ ኮንካ ቃላት ወይ ነውሓካ ወይ ሓፅረካ ኣብቲ ዜማ ክትእትዎ ልክዕ ዝገጥመልካ ቃላት ክትረክብ ኣለ።

0: ካብኡ ምክንያት ገሊኡ ኣምፅኦም ማሓስቦ ዝበለፀ ቀሊለ ግን ይነውሖ ገሊኡ ከዓ ሓፅሮ ብኡ ምክንያት ስሪ ዝድል ዘለዎ ከም ዝረአ ዘሎ ዝኾነ ግን ዕለት 14 ወርሒ 8986 እየ ኣበጊሳያ እታ መዝሙር ትቐርብ ኣብ ብሩራዊ ይብል እዩ ኣብቲ በዓል መኽፈቲት ናይቲ መሉእ መደብ ትኸውን ብዝኾነ ግን ከምቲ ዝሓሰብናያ ኣይተቓልሐትን ሕቲ ኣሮን ድምፂ ሓፋሽ የዘምርዋ ደሎ ከመላ ኢሉ የስተብህለላ እሞ ኣይ ትንደልዮ መልእኽቲ ትንደልዮ ሓይሊ ኣይረኸብና ኣላ ምክንያቱ ሓያል ከተላዓዕል ትኽእል ስምዒት ትፈጥር ወኒ ትፈጥር ትሕንን ክትከውን ስለ ንደልያ ዝነበርና ከምኡ ከምዘይኮነት ኣስተማቂሩ ዋነውን ከምኡ ብፍላይ ከዓ ንሱ ሙዚቀኛ ስለ ዝኾነ ኣፀቢቑ ዝተብህል ዩላ ስማዕ ሰሎሙን እዛ መዝሙር ከምታ ዝደለናያ ኩ ይከደትን እንታይ ምዃኑት ምክንያት ከዓ ተረዲእኒ ኣሎ ፈሊጥ የ ኣለኹ እታ ካልኣይቲ ዜማ ንሳ ደኺማ ኣላ ከምታ ቀዳመይቲ ዜማ ኣይኮነትን ስለዚ ተ ካልኣይቲ ዜማ ክንልውጣ ኣለና ይብል ክልውጣ እየ ይብል ምስታ መምህር ይስሃቅ ኣብርሃም ዘዳለዋ ዜማ ኣዋሃይዱ ኣዋሃይዱ ተኸላኣይቲ ዜማ ሰሪሕዋ ክልተ ሕጡበ ግጥሚ ትሕዝ እያ ተኸላኣይቲ ዜማ ቀሊል ኣይኮነንቲ ናታ መልእኽቲ ዓብ ክፋል ናይቲ መልእኽቲ ናይታ መዝሙር ሲ እታ ዜማ እቲ ኣያ ትሽከሞ ዓብ ክፋል ሕጂ ግን እንታይ ይገብር እታ ኤርትራ ኤርትራ ብዓለም ክውሃባ ግቡእ ክብራ ትብል ከምኡ እንድያ ክውሃባ እንዲ 86 እንዲና ንዛረብ ዘለና ኣብኣ ንሳ ከም ዘላታ ይገድፋ ሕጂ ረአ ምስኣ ከምቲ ጠዓዓም ገይሩ እታ ደኺማ ዝበላ ዜማ ናይ መምህር ይስሃቅ ኣብርሃም ይትከኣ
1: እቲ መንፈስ ናይታ ኣብ እዝኒ ዝበፅሐ
0: እዋ
1: ከይቀየረ
0: ከይቀየረ ኣዋሂዱ ኣጠዓዒሙ ይትከኣ ተኪእዋ ምስ ተከኣ ን87 መጀመርታዊ ወርሒ መጋቢት ካልኣይን ሓድነታውን ጉባኤ ክግበር ነይርዎ ሕጂ ኣብኡ እያ ትቐርብ ንመጀመርታ ግዜ መወዳእታ ናይ 86 ኣብ ተሓሳስ ኣቢላ ምቅያር ተገይሩ ኣነ ከዓ ዜማ ምስ ቀየረ ከዓ ግድን ግጥምታት ቃላት ከዓ ክቅየር ምስቲ ዝተቀየረ ዜማታት ጥቐና ንስ እዩ ትርእስቲ ንስ እዩ ቃላት ከዓ ክቅየር ነርኒ ኩሉ ምስ ወዳእና ንመጀመርታ ግዜ ከም ዝበልኩ ቲ ካልኣይን ሓድነታን ጉባኤ ትቐርብ ብከምዚ ኣ ክሳብ 91 ትፀንሕ ማለት እዩ ሕጂ እንታይ ንምባሌ ሃገራዊ መዝሙር ክትከውን ኢልና ኣይኮንናን
1: ሓዚርኩም
0: ኤርትራ ናፃ ክትከውን ምኳና እኳ ፍሉጥ እንተነበረ ክንደይ ዓመት ወስደልና ማዓሲና ናፅነት ንኸውን ኣይንፈልጥን ግን ከም ዝኾነት ሓርበኛ ወይቲ መዝሙር ኢና ኣውፂናያ በዚ ምክንያት እዚኦም ከዓ ክልቲኦም ናይ ዜማ ናይ ሃገራዊ መዝሙር ደረስቲ ዝበሃሉ መምህር ይስሃቅ ኣብርሃምን ኣሮን ተኪእን ስለዚ እቲ ታሪክ ክልቲኦም ብሓደ ኮይኖም ኮፍ ኢሎም ዝደረስዋ ወይ ዘውፅዋ ትመስል ክልቲኦም ኣውፃእቲ ዜማ ክበሃል ከሎ መምህር ይስሃቅ ኣብርሃም ሓንሳ ኣብ ሱዳን ምስተደዳ ድሓር እኳ መፅኡ ንሜዳ ተሰሊፉ ኣትዩ ኣብ ዝባ ጉንባር ኣብ መምህር ናይ ሙዚቃ ኣብ ቤት ትምህርቲ ሶራ ነይሩ ብዝኾነ ግን ኣብቲ መስርሕ ናይ ተኸስታይ ሓንሳ ምስ ሃበ ኣይነበረን ድሓርዩ ተዋሂዱ ኩሉ ስርኣየ ተነጊርዎ ከምዚ ጌርና እያ
1: ሙዚቀኛታት ናቶም እዳወሰኹ
0: ወይመስርሕ ንሱ እዩ ታሪክ ክብል ኢለ እዩድሓር ድሓር ኤርትራ ናፃ ምስ ወፀት 91 ብፍላይ ከዓ ሬፈረንደም ተገይሩ ወግዓዊ ናፅነት ኤርትራ ምእዋጅ ክቀራረብ ከሎ ኣብ ወርሒ ግንቦት ሃገራዊ ትምህርትታት ክህልዋ ስለ ዘለዋ ናፃ ኤርትራ ባንዴራ ኣርማ ሃገራዊ መዝሙር ከምኡውን ካልእ ሃገራዊ ትምህርትታት ክህልዋ ስለ ዘለዎ ባንዴራ ኤርትራ እታ ባንዴራ ኤርትራ ከመይ ከም ዝወፀት ኩልና ንፈልጦ ንርድኦ እዩ መዝሙር ኤርትራ ከዓ ሃገራዊ መዝሙር ትኾን ግን እቲ ንመፃኢ ዝብል ዝነበረ ቃላታ ሕጂ እቲ መፃኢ ዝበሃል ዝነበረ ህልው ኮይኑ ስለ ዝኾነ ሕሉፍን ህልውን ኮይኑ ስለ ዘሎ ብናይ ሕሉፍን ህልውን ቃላት ክቕየር ተባሂሉ ካብቲ መንፈስ ከይትወፀ ካብቲ ናይ ቅድም ዝነበራ መንፈስ ከይትወፀ ቲቓላታ ምልውዋጣት ተገይርሉ ሃገራዊ መዝሙር ኮይና ሃገራዊ መዝሙር ዝኾነት እምበኣር መዝሙር ኤርትራ 1993 ወርሒ ግንቦት
1: እያ 33 ዓመት ኮይኑ
0: በዚ ኣጋጣሚ ዚ ክብሎ ዝደሊ እንታይ ኣሎ ሃገራዊ መዝሙር ናይ ዝኾነ ህዝቢ ሃገር ሓደ ክፋል ናይ ታሪኹ ነቲ ጉልሕ ክፋል ናይ ታሪኹ ዝገልፅ እዩ። ስለዝኾነ ከዓ ንታሪኹ ዝገልፅ ስለዝኾነ እቲ ህዝቢ እቲ ዜጋ ክፅንዖን ክፈልጦን ክዝምሮን ይግብኦ። 33 ዓመት ጌርና ኣለና ብካሴት እዩ ብዙሕ ግዜ ዝዝምር ትዝምር ዘላ ሃገራዊ መዝሙር ብካሴት ክኾን ይብሉ። ናይሽቱ ህፃናት ካብ ቆልዑ ካብ መዋእለ ህፃናት ኣትሒዞም ይምሃርዎ ኣለዉ። ካብ መዋእለ ህፃናት ኣትሒዝካ ንድሕር ተማሂርካ ከዓ ክትፈልጣን ክተፅንዓን እዩ ዘለካ። ስለዚ ካብ ሕጂ ኒኖ ደንጉና እኳ ብዘይ ካሴት ብዘይ ሙዚቃ ተሲእና ብሓባር ንሃገራዊ መዝሙር ተሲእና ንዘምር ተባሂልና ክንዝምረሉ ዝግበአና እዋን ክንድኡ ዝኣክል መዋእል እያ ጌራ ዘ እዛ መዝሙር ምስ ናፃ ኤርትራ። ስለዚ በዚ ኣጋጣሚ እዚአ ክብል ዝደሊ ኣብ ገለገሊኡ ሞ ከዓ እቲ መዝሙር ተቓላት እውን ዘይብሉ ዜማ ጥራይ ወሊዖም ስቕ ኢሎም ይሰምዑዋ። ኣብ ገሊኡ ኣብያተ ትምህርቲ ከምኡ ክኸውን የብሉ። እታ ባንዴራ ክትስቀል ከላ ወይ ኣብ ዝኾነ እታ መዝሙር ትዝምረሉ ኣጋጣሚ ብዘይ ካሴት ንተምሃሮ እንተኮይኑ ኣብ ኣብያተ ትምህርቲ ፊስካ ግበር እታ ባንዴራ ክትስቀል ክትጅምር ከላ ምስኣ ከዓ ንሳቶም ክጅምሩ ኣለዎ። ስለዚ በዚ ኣጋጣሚ እዚ እዚአ ክብል ዝደሊ እታ መዝሙር ክትፅናዕ መዝሙር ካ ብዘይ ካሴት ክትዝመር ይግባኣ። ምናልባት ኣብ ዓብይ በዓላት ምዋሃድ ዘድልዮ ሰብሲ ኣዝዩ ገፊሕ ከምዚ በዓልና ፅነት ኣብ ስቴድየም ክኾን ከሎ ካሴት ከድሊ ክእል ኸውን ዋላ እኳ ነብሲ ወከፍ ሰብ ክዝምራ ዝግባእ እንተኾነ እቲ ካሴት መዋሃዲ መድመቕ እውን ስለዝኸውን ኣብዚ ንእስ ንእስ ዝበለ ኣኼባታትን ርክባትን ኣብ ኣብያተ ትምህርቲ ግን ከምኡ ክኸውን የብሉን ካሴት ክተርፍ ኣለዎ ባህለ እዩ።
1: ካብተን ኣገደስቲ ድባሃላ ደርፍታት ከዓ መዘሙራት ከዓ ብዙሓት እየ ንባዕላ ሕጂ እታ ስኒትሲ ዳርጋ ሃገራዊ መዝሙር እዮ ክትብሎ ትኽእል ኢኻ ትቴምኡ ትሓሳቡ ግጥምታት ከተስተማቕሮ ከለካ ዝያዳ ዓመቁ ኣብ ትሕቲ ከመይ ዝኣመሰለ ኩነታት እያ እዚኣ ከተደሪሳ
0: ዝያዳ ምዝዛም ሬፈረንደም እኳ ሬፈረንደም ዝተዛዘመ ከምቲ ዓንተ ወይ ዝጠቐስኮ 99.8 ካብ 100 ህዝቢ ኤርትራ እወን ናፅነት ምስ ድመፀ ዋላ እቲ ዝተረፈ እውን ብጌጋ ይኾን ዝኽእል ምንድንጋር በር መን ሞ እዩ ኤርትራዊ ናፅነት ዘይደሊ ህዝቢ ኤርትራ ዝኩሉ ዋጋ ዝኸፈለሉ ናፅነት ኣይደልን እየ ክብል ኣይክእልን እዩ። ብዝኾነ ግን ብክንድኡ ዝኣክል መጠን ምናልባት ናይ ሬፈረንደማት ከመይ እዩ ኣይፈለጥን ምር ክንዚ ዝኣክል ነጥቢ ብምምፃእ ንሓደ ንሓደ ነገር ዝመረፀ ሬፈረንደም ሲ ይህሉ ዶኾን ኣብ ዓለም እውን እየ ዝብል 99.8 ካብ 100 ንሓደ ርእስቲ ብክንድኡ ዝኣክል ቁፅሪ ሲ ዝመረፀ ወይ ዘድመፀ ሲህሉ ዶኾውን ኣብ ዝተፈላለዩ ጉዳያት ማለት እዩ ናይ ሃገራት እየ ዝብል ዝኾነ ኮይኑ ግን እዚ ምስኮነ ናይ ብሓቂ ናብ ወግዓዊ ምእዋጅ ናፅነት ኤርትራ ንሰግረሉ ንኣትወሉ መድረክ ተበፂሑ ግንቦት ከዓ ስለዝኾነ ኤርትራ ናፃ ዝወፀት ኣብ ግንቦት ክእወጅ ሕጂ እዚ ሃዋህው እዚ ኣነት ስምዒት ፈጢሩለይ ንዓይነ ዛ መዝሙር እዚኣ ክፅሕፍ ከለኹ ሰማእታት ሲ እዚ ኩሉ ሂወቶም ዝኸፈሉ እቲ ኩሉ ካብ ሰማእት ንላዕሊ መቸም ዋጋ ዝኸፈለ የለን ሂወት ይኸፊሉ። ስለዚ እቲ ኩሉ ሂወቶም ዝኸፈልሉ ዕላማ መፈፀምቲኡ በፂሑ ብደም ንፀላኢ ብምስዓር ብምድምሳስ ተረጋጊፁ ብድምፂ ከዓ 99.8 ካብ ብምድማፅ ኣብ ቅድሚ ዓለም ኩሉ ዓለም ዝሪኦ ከዓ እወን ናፅነት እዩ ዝብ ኤርትራ እጅ ነዚኦ ክገልፅ ፈቲነ ብዛ መዝሙር እዚኣ ቅሰኑ ሰማእታት ኢለ እወ ዝተረፈኩም የለን ሰማእታት ቅሰኑ ብኩሉ መንገዲ ዕላማኩም ኣብ መወዳእትኡ በፂሒ ወቂዑ ምባል ብደምና ብድምፅና ናፅነት ያው ኮይና ቅሰኑ ሰማእታትና እሰይሰይ ኤርትራ ንብልቢልክ ባንዴራ ተሳዒሮ ደመኛና ዋናታትኪ ነጊስና ሰላም ተወሊዱ ፍትሒ ተፈሪዱ ቅሰኑ ሰማእታትና ፍትሒ ተፈሪዱ ክንብል ከለና ካልእ ዳኛ ኣይኮነን ፈሪድዎ ድምፂ ናይቲ ዋና እዚ እቲ ዋና ኤርትራ ዝኾነ ህዝቢ ድምፁ እዩ ፈሪዱ ንሱ እዩ ዳኛ።
1: ስለዚ ዜማ መን ዜማ ሰሪሕዋ?
0: ዜማ
1: ኣሮን
0: ናይ ኣሮን እያ።
1: ፅቡቅ
0: ከም ዝበልክ ኣሮን ኣብ ብዙሕ መዛሙር
1: ፅቡቅ። ንድሕሪት እስከ ክመልሰካ ፅርጊ ሓርነት፣ ጎደና ሓርነት፣ መገዲ ሓርነት፣ ምዕራፍ ጉዕዞ ሓርነት ስብል ነገራት ወካሊ ትምህርቲ እዩ መሰለት ወይ ድማ ቅጀላ ከዓ ትፈጥር እዩ። ካብ ምንታይ እትውገስ ኣብቲ ማሕበራዊ ጉዳይ ክልካ ኢኻ ደሪስካ? ኣብዛ መፅሓፍ ከዓ ፈላሚት ግጥምካ ምኳኑ ስፊርካ ኣለካ፣ ካበያ ትውገስ እያ?
0: እዚኣ እንታይ እዩ ፅርጊ ሓርነት መድሕን ናይቲ ሰውራ እዩ። ኩሉ ሰዓት ፀላኢ ኣብ ኩናት ሓደ ነቲ ካልእ ክስዕር ንሕር ኮይኑ መስመራት ሓደ ካብቲ ዝስራሓሉ መስመራት ናይ ርክብ ናይ ሓደ ወገን ሓደ ወገን ምዕፃው እዩ። ንኢትዮጵያ መስመራት ርክብ ናይ ህዝባዊ ግንባር ስንቂ ዕጥቂ ውጉኣት ዝመላለስሉ ኩሉ ዝመላለሰሉ ምዕፃው እዩ ነሩ መደብ ናይ ኢትዮጵያ ኣብ ሰሜናዊ ምብራቅ ሳሕል ይሕጂ ምስኡ ዝተኣሳሰረ እዩ። ሰሜናዊ ምብራቅ ሳሕል እቲ ናብ ሱዳን ዝቀረበ ግንባር ስለዝነበረ ብዕላ ፃዕዳ ዝመፅእ ዝነበረ መስመር ቀሮር ኣቢሉ ናይ ምዕፃው ብርቱዕ ፃዕሪ ብርቱዕ ኩናት ካየ ሩ ነዚ ግምት ምእታዊ ከዓ ህዝባዊ ግንባር ሓደ ማራፂ መንገዲ ዝረሓቀ ካብኡ ብኡ ክፅሉ ክትንከፍ ዘይክእል ኣመና ርሑቅ ኣይኮነን ግን ድሓን ውሑስ ዝኾነ መንገዲ ይፀርብ ነይሩ ብሓወላ ዓቢሉ ንኣራግ ዝኣቱ ማለት እዩ። ፅርጊ ሓርነት ብመሰረቱ ብቲሓራ ቦታ እቲ ነዊሕ ንሳሕል ዝኣቱ ፅርግያ እውን ፅርጊ ሓርነት ይበሃል ነይሩ። እዚ ከዓ መቐፀልቲኡ እዩ። ብፍላይ እዚ ምስኡ ቀፂሉ ከዓ ናይ ብድሆ ፅርግያ ብድሆ ምስርሑ እዚ ዝፈጠረለይ ስምዒት ወይ ድርኺት የን ፅርጊ ሓርነት ፅሒፈያ ብንውሕ ዝበለ ግጥሚ ናብ ድምፂ ሓፋሽ ከይዳ ነራ ንደርፊ ብዝኸውን መንገዲ ከዓ ኣብዚኣ ቀሪባ ነራ። እዚኣታ ናይ ደርፊ እያ፣ እዚኣታ ናይ ደርፊ እያ። ሕጂ ነቲ ናይ ዕላማ ምኳኑ ውሕስነት ናይ ህላወየ ምኳኑ እንደገና ከዓ ኣብ ጎቦታት ኣብ ኣዝዩ ፀዳፊ ጎቦታት ዝስራሕ ብምኳኑ ዝኸደ እምበር ዝመፅእ ዘሎ እምበር ዝኸይድ ዘሎ ኣይመስለክን ወይ ከዓ በታ ኣንፃር ክትሪኦ ከለካ ኣዝዩ ከምዚ እናበለና ተጠዋወየ ዝኸይድ ኣብቲ እዋነቲ ምስቲ ብዙሕ መሳርሒ ዘይብልካ ምኳን ከዓ ምስቲ ግዜ እውን ዕድል ዘይህብ ምኳኑ ዋላ ንኸተፅንዕ እውን ምክንያቱ ወራር ድሕሪ ወራር እዩ ዝመፅእ ዘሎ ኣበይ ናይ ወራር ታቐዳ ቀንዲ ናይ ርክብና መስመር ፀላእ ክሕዛ ክእል ወይ ክንገድፋ ንክእል እውን ክትፈልጥ ኣይትኽእልን። ምክንያቱ ወታደራዊ ኩነታት ጥዕቢኢልካ ይኮነ ግን ንሱ ከይመፅእ ከዓ ተቀዳዲምካ ክሰርሐ ምዝ ኩሉ ምህዋኽ ምዝ ኩሉ ኩነታት ከምኡ ዝኣመሰለ ኣዝዩ ኣገራሚ ዝኾነ ፅርግያታት ክሰርሕ ክኢሉ እዩ ህዝባዊ ግንባር እሞ ነዚ ንምግላፅ ካብ ዝደረክ ዝተበጊሰ ፅርግያ ሓርነት ኢለ
1: ፅቡቅ ሓንቲ ካብተን ግጥምታትካ ምድርን ሰማይን እንተተላገበ ከም ዓይኒ መርፍእ እውን ተፀበበ ኣርሁ ተብሎ ንሓፁር ጥሒዝካ ናይ ኩሉ መፍትሓ ብኢድካ ጨቢጥካ ተጋዳላይ ዝብሉኻስ እንታይ እዩ ፍጥረትካ ዝትብልዚ ዳርጋ መፅሓፍ እያ እዚኣ እዚ ነቲ ኩነት ነቲ መድረኽ ነቲ ሃዋው ምስ ኩሉ ነገራት እዩ ድሓርቲ ድገረመ ንብዙሕ ሕጂ ምስ ገለፅካዮ ከዓ ድሕሪ ሰላሕታ ውራድ ኣብቲ ግንባር ሓልሓል ኬድኩም ከተቕርቡን ገለኒ ነይሩ ሞ ኣብዛ ግጥሚ ዘለካ ተመስጦ እንታይ እዩ? ክትሰምዓ ከለካ እንታይ ይፈጥረልካ?
0: እንታይ እዩ ሓንቲ መዓልቲ ላ ረህባ ትኸፍተላ እንድያ ንሳ እያ ዓላማ እዚ ኩሉ መስዋእቲ ከፊልካ እዚ ኩሉ ካብ ሓደ ግንባር ናብ ካልእ ግንባር ብፍላይ ሰላሕታ ወራር ኣዝዩ ፅንኩር እዩ ነይሩ ሰላሕታ ከዓ ስለዝነበረ ማለት ብዙሕ ከይተፈልጠ ከይተኣወጀ እቲ ተኣውጁ ዝተካየደ ወራራት ስለዘይነፍዖ ከይኣወጅና ዝኾነ ሓይሽ ብሰላሕታ ዝብል ሓሳብ ሒዙ ፀላኢ ብኡ ብሰላሕታ ኣካይድዎ ሕጂ ከምኡ ምኳኑ ብዙሕ ምግምጣል ናይ ሰራዊት ኣብ ሓደ ግንባር ናብቲ ካልእ ግንባር ግንባር ሓልሓል እዩ ትቐንዲ ሓይሉ ግንባር ሓልሓልን የማናይ ክንፊ ግንባር ናቕፋን እዩ ብኡ ይመፅ እዩ ዝኾነ ግን ናሓሰ ኣቢሉ እዩ ዘፍ ዝብል እቲ ወራር ነዋርሒ ይፀኒዑ ጅን ግንባር ሓልሓል ኢና ንኸይድ ነርና ንሕና ከነርኢ ምክንያቱ ሰራዊት እቲ ውግእ ዝሒሉ ሲ

ኣዝዩ ዝሒሉስ ጥርቆሽ ጥርቆሽ እኳ እንተዘይተሰኣነ እቲ ትሃን ናይቲ ናይ ፀላኢ ሓይሊ ወዲ እዩ ትትሃኑ ደኺሙ እዩ። ከምኡ ስለ ዝኾነ እቲ ሰራዊት ካብ ግንባር ወሪዱ ክዘናጋዕ መደባት ባህሊ ክርኢ ተዋስኦ ደርፊ ክሰምዕ ዝኽእለሉ ሃዋው ተፈጢሩ ማለት እዩ። ብኡ ምክንያት ኢና ሕጂ ንግንባር ሓልሓል ንከይድ እናኸድና ከለና እያቲ ሓሳብ ትመፀኒ ለይቲ

0: ግን በሪሃ ከም ፀሓይ ቀትሪ በሪሃ ናፅነት ንረኽበላ ኣብ ናፅነት ንበፅሓላ መዓልቲ ሲ ሓንቲ መዓልቲ ስኮላ ናባይና ናብቲ ሓንቲ መዓልቲ ኢና ዝኩሉ ንኸዶ ዘለና ዝሉ ባርካ ትኸይድ ሰሜናዊ ምብራቅ ዝሰሐል ግንባር ናቕፋ መቼም ትሰራዊት መዕረፊ ይብሉ ብከምኡ ከዓ ዘፍ ኣቢልዎ ከዓ ኣብኡ በፂሑ ሕጂ ተሓሳብ ትመፀኒ ገለ ሕጥበ ፅሑፋት ንዜማ ክኾን ዝኽእል ንፅሓፍኩ ንግሆ ማለት እዩ ተሓሲበ እየ ዝነበርኩ ንሳዕ ተሓሳብ እንዲ ብርእስኻ ዘሎ እዩ ዝመፅእ እቲ መራኸቢ እዩ እቲ ፅሑፎ ወረቐሲ ምስ ሰብ መራኸቢ እዩ ብዝኾነ ገለ ዝተወሰነ ሕጥበ ፅሑፋት ፅሒፈ ካልእ ናይ ዜማ መሳርሕትና ከዓ ማለት እዩ ናይ ዜማ ክኢላ ምስ ወትኩል ብዙሕ ስለ ንራኸብ ብዜማ ገለ ካብቲ ንሱ ዝደረፈ ደርፍታት ንሱ ዜማ ዘውፅኣሉ ኣነ እውን ዝገጥሞ ስለ ዝነበረ ወትኩል ብቀረባ ቁልጡፍ ዜማ ናይ ምውፃእ ክእለት ከዓ ስለ ዘለዎ ደቂሱ ነይሩ ሃሩር እዩ ኣተሲአ ኣታ እዚኣ ፅሕፈ ኣለኹ ሞ እስኪ ዜማ ውፃእ ኣላ ክትሕግዘና ንፅባሕ ክነቕርባ ኣብቲ መደብ ይብሎ ወትኩል ከምዝበልክዎ ስሉጥ እዩ ጎረርኡ ስሑል እዩ ዝኾነ ዜማ ኣውፅኢላ ንኩላ ክኾን ዝኽእል ዜማ ኣውፅኢላ ሕጂ ኣነ ዝተረፋነ ነረን ዝሓስበን ክፀፈን ዝደሊ ንፅባሒቱ ክድ ምስ ሓደርናን ሸጋለ ዝበሃል ቦታ ናብቲ ግንባር ሓልሓል ዝተፀግዐ እዩ ካብ ዛራ ኣብኡ ምስ ከድና ንግሆ እተን መዛዘም እውን ሓሳሲበ የን ፅኒሐ ፅሒፈ ሂበዮ ኣብኡ ከሎ ፅኒዕዋ ኣፅኒዕዋ ምናልባት ሻምብቆ ሰኒያቶ ትኾኑ እምበር ንሱን ክራሩን ማለት እዩ ንመሓለውታ ከዓ ወረቐት ሃበኒ ይብልኒ ሂበዮ ወረቐት ከተጠቕመ ይመስለኒ እውን ዝኾነ ብከምኡ ኣቕሪብና ሕጂ እቲ ሓንቲ መዓልትላ ኩሉ ሰዓ ንብሎ ነገር እኮ እዩ ኣብ መወዳእታ ሲ ሓንቲ መዓልቲ ሳብ ናፅነት ክንበፅሕ ኢናስ ንብል ኢና ድሕሪ ዚ ኩሉ ምድርን ሰማይ እንተተላገበ ከም ዓይኒ መርፍእ ኩሉ እንተፀበበ ኩሉ ቀውጢ እንተኾነ ኩሉ እንተኾነ ኣብ መወዳእታ ነዚ ኩሉ ሰጌርና ሓሊፍና ሲ ኣብቲ ሓንቲ መዓልቲ ናይ ናፅነት ክንበፅሕ ኢና ክንከፍት ኢና ራህዋ ክንከፍት ኢና ናፅነት ሲ ንብል ኢና ሸዓ ግን ተወዲኣ እታ መዓልታ ሲ ተወዲኣ መዓልታ ማለት እዩ ኣብታ ለይቲ እቲኣ ምስ ሓሰብ እኳ ክገብራ ኣለ ምስ በልኩ ገይረያ በታ ዕለት እቲኣ ከዓ ተመዝጊባ እታ ራህዋ ንኸፍተላ መዓልቲ ኣይነይቲ ምኳና ኣብ ካለንደር ክትረክባ ይትኽእልን ካ ሽዑ የላ የላን ኣብዚኣ ኣብዚኣ ክትብላይ ትኽእልን
1: ኣብቲ
0: ዕላማ ጥራይካ ግንዛ መዓልቲ እዚኣ 24 ግንቦት 991 ኮይና
1: ፍሊት እያ ኩሉ ግዜ ዝተማቕረን ግጥምታት እያ ሕጂ በዓል ስጋ ቆንጥያ ኤፒክ ዓይነት እዩ ንውሕድ በለ ተራኺ እዩ ልካ ከምቲ ስኒት ስኒት ገደና ሓደ ኢድ ብለ ብዙሕ እዋን በቲ ኣዝማቹ በቲዩ ቀዳመይቲ መስመር ናይ ግጥሚ እዩ መብዛሕትኡ ግዜ ኣርእስቲ ድኸውን ንባዕሉ እዛ ድሓንኩ ንውሻጠ ኖ ብዝኾነ ኩሉ ግጥምታት ድንቂ እዩ ኩሎም ደረፍቲ ከዓ ፅቡቕ ደሪፎሞ እኽሊ ሓሪሙ ንባዕሉ ስእሊ ኣለዎ ምስሊ ኣለዎ ምንቅስቓስ ኣለዎ ድምፅታት ዝኾነ ሕጂ ኣብ ኩለን ተን ደርፍታት ካሲ ብሉፃት እየን ሓንቲ ግን ኣላ ተባዕ ግጥሚ ድብላ ማእከል ስሕበት ሕጂ ዝገርመካ ነገር እቲ ውሳነ እቲ መርገፂ እምነት ከምኡ ከዓ ክኸውን ኣለዎ ምክንያቱ እቲ እምነት ካሲ ክትሸርፎን ከተወዳድሮን ከለካሲ ይውስነካ እዩ እስከ ብዛዕባ እዛ ግጥሚ እንታይ ትብለ ናሕፀር ኣቢልካ
0: ማእከል ስሕበት ማእከል ስሕበት ዓለም ሲ ማእከላብያ እያ ዝብል ሕቶ ኩሉ ሰብ ዝሓቶ እዩ ኣፈይ ዚ ማእከላ ወይ ግሎብ ትርኢ ብክባ ወይ ስፍሓት ናይ ዓለም እውን ክትሓስቦ ከለካ ብከምኡ ትሓስቦ ዋላ ፀፋሕ ሰባ ኣበይ ማእከላ ልካ ክትሓስብ ግድን እዩ ኣነ ዚ ሕቶ እዚ እዩ መፅኒ ጥራይ ዘይኮነ ነዚ ሕቶ እዚ ክምልስ እየ ዝፍትን ንዓይ ዝኾነ ናብ ዝኾነ ቦታ ከይደ ካብ ኤርትራ የ ነቲ ዝኸድክዎ ቦታ ኣነፃፂረ ዝርዮ ርሒቀ ቀሪበ
1: ሳእናትካ
0: ዋላ እቲ ኣብ ወፃኢ ዘሎ ብስደት ዝነብር ህዝብና እቲ መስመራት ርክቡ ንድሕሪ ርኢካዮ ኩሉ ከካብ ዘለዎ ካብ ኣውስትራልያ ኹን ካብ ካናዳ ኹን ካብ ኣሜሪካ ኹን ካብ ኤሮ

0: ኣውሮጳ ካብ ዝተፈላለየ ሃገራት ይኹን ካብ ጃፓን ይኹን ኣብ መወዳእታት ምስምር ናይ ርክቡ ቴሌፎን ዝድውሎ እቲ ኩሉ እቲ ሻቅለቱ ስምዒቱ ተሓልዮቱ ናበይ እዩ ናበይ ኤርትራ እዩ። ስለዚ ንዓይ ሲ ኤርትራ እያ ማእከል ናይ
1: ሰብ
0: ማእከል ናይ ዝዓለም ሓብርተ ዝበሃል ኣብ ከርሲ ኤርትራ መተኸልኩ
1: ሸኻእዚኣ
0: እያ ተመንገሊታ መበልኩ። ስለዚ ነዚኣ ፅሒፈያ ማእከል ስሕበት ኩሉ ከዓ ነናቱ ማእከል ስሕበት ኣዎ ማእከል ስሕበትና ግን ንሳ እያ
1: ኤርትራ።
0: ስለዚ ከዓ ኤርትራ ማለት መንነትና እንታይነትና መን ምኳንና እንግለፀላ ናትና ትንፋስ ናትና ህላዌ ዝግለፀላ ንምኳና እዩት ማሕከል ማእከል ስሕበትና ዝገብራ ሞ
1: ፅቡቅ
0: ምክንያታ
1: ኣብ መወዳእታ እንታይ መልሰ ግብሪ ረኪብካላ ኣለካ ነዛ ሳልሳይ ሕታ ብሕጂ ከ እንታይ ክንፅበእ ኢና ምናልባት ሕጂ ናተይ ርእቶ ክኸውን ይኽእል እዩ ኣብኡ ሲ ምስ ነፍሲ ወከፍ መግለፂ ጌርካሉ ዘለካ እቶም ዘየምቲ እቲ ቦታ ምናልባት ርዱእ እዩ ኩነታ ሃዋህ መድረኻዊ ኩነታት እንተትውስኸሉ ሲ ዝያዳ እውን ስኪንዮቲ መድብል ናይ ስነ ግጥሚ መፅሓፍ ታሪክ ብግጥሚ እውን ምኾነ እብል እንታይ ርእቶ ኣለካ?
0: እንታይ እዩ እቲ ግብረ መልሲ ዝበልካይ ዋላ ብድሕምኡ ክጅምር እቲ ግብረ መልሲ ፅቡቅ እዩ። ብፍላይ እዛ ሳልሰይቲ ሓደ መእተው እውን ስለ ዝገበርኩሉ ነቲ ዝበዝሕ ከም ዝበልካዮ ኣብኡ ምናልባት ዘየምቲ ኣየእቶኹን ፅሑፍ ስለ ዝኾነ እዚ ሲ እቶም ደረፍቲ ፍሉጣት እዮም ቶም ደረፍቲ እከለ ዝደርፋ ዝበዝሕ ሰብ ካብኡ ዝንሎ ነተን ናይ ደርፍታት ማለት እየ እምበር ገሊአን ገሊኡ ክፋል ከዓ ናይ ክስታይ እንዩ ናይ ንባብ እንዩ ከም በዓል ዓዋተ ከም በዓል ሳሕል ንባዕላ ዕዳሎኒ ኣባፈጣ ምንባር እቲ ዝበዝሕ ዋላ ናይ ደርፊ እንተኾነስ ናይ ንባብ ካሎ ስጋ ቆንጥያ ከምዝበልካዮ ሕጂ እቲ ግብረ መልሲ ፅቡቅ እዩ። ኣነ ብዓይኒ ክስታይ ብዓይኒ ህየሳ እውን ርኦም ሰባት ክፅሕፍሉ
1: ልካ ሃይለቪዘን ዝገበረውና
0: ኣብታ መእተዊ ገይረያ ዘለኹ ሃይለቪዘን ህየሳ እያ ነራ እወ ግን ካብኡ ነላዕሊ ከዓ ክኸውን ኣብ ኩሉ ስራሓትና ማለት እዩ ኣብ ኩሉ እዚ ግጥምታትና ፅሓፍ ብህየሳዊ ዓይኒ ብነቐፌታዊ ዓይኒ ክረአ ንዕምቆት ሓጋዛ እዩ ንዕንቆት ናይ ምርዳእ ንምስትምቓር ኣዝዩ ሓጋዛይ ስለ ዝኾነ ከምኡ ክግበር ትስፎ። ብሓፈሻ ግን ፅቡቅ እዩ ትግብረ መልሲ ዋላ እኳ ብዙሕ ሰብ እውን ይፈልጣ እንተነበረ ዝያዳ ብሳልሳይ ሕታም መምረቕታ ውን ስለ ዝገበርና ኣላ ተቐደምቲ መምረቕታ ውን ኣይፈለጥን እዩ ነይሩ መምረቕታ ውን ስለ ዝተገበረታ ወርሓ 11 22 ምስኡ ዝተኣሳሰረ እውን ዝያዳ ዘይፈልጦ ዝነበረ ንክፈልጦ ተኻኢሉ ግን ትግብረ መልሲ ፅቡቅ እዩ ከምዝበልኮ ብህየሳዊ ዓይኒ ክረአ ግን ኣዝዩ ገዳሲ እዩ እየ ዝብል እዚ እዩ። ምናልባት እንታይ እዩ ግጥሚ ክፅሕፍ ደሊ እየ ግን ዝሒዘዮ ዘለኹ ስራሕ ከዓ ብፍላይ እዚ መፅናዕቲ ናይ ማሰን መልቀስን መፅናዕቲ ናይ ኣፋዊ ስነ ፅሑፍ ብዙሕ ግዜ ዝህብ ኣይኮነን ንኸምኡ ግጥሚ ከዓ ግዜ ሓትት እዩ ርግኣት ካልእ ብካልእ ክትውጠጥ የብልካን ትሓስብ ግዜ የድልየካ ልዕሊ ኩሉ ሕጂ ብኡ ምክንያት ክፅሕፎ ዝሓስብ ህሉ ዕድመን ጥዕናን ይሃበና እምበር መዓልቲ ህሉ ንኸምኡ ሕጂ ግን ቀንዲ ኣተኩሮይ ኣብዚ ሕዘ ዘለኹ መፅናዕትን ንኡ ምፍፃም ናቲ ውፅኢት ኣብ ምብርካት ከምኡውን ካልእ ልቂ ፅሑፍ ፕሮዝ ዝኾነ ታሪካዊ ልብወለድ ስራሓት እውን ዝሓስክሎ ኣብኡ እየ ሕጂ ዝያዳ ሂበ ዘለኹ።
1: ፅቡቅ ንሎሚ በዚ ክንዛዝም ካልእ ግዜ ግን ከም ኣርእስቲ ናይ ደርፊ ግጥምታት ከመይ ዝበሉ እዮም ካብቶም ኣፋውያን ስነ ፅሑፍ ንብሎም ማስ መልቀስ ጨፈራ ካልኦት ካብኦም እንታይ ክንምሃር ንኽእል ኣብ መምዕባል ቋንቋና እንታይ ግደ ክህልዎ ንኽእል ኣብ መዕቃብያታና ዘለዎም ኣስተዋፅኦ ምስ

0: ተሞክሮታትካ ዘሚድና ካልእ ግዜ ክንረኸብ ኢና። ሎሚ ግን ስለተሰፊሕን ምቁርን ዕላልካ ብስም ተኸታተልቲ የመስግነካ ይቕኒለ
1: ኣነውን ኣዝዩ የመስግን ይቐኒለ ይስዋለ
0: ዝኸበርኩም ተኸታተልትና ሎሚ ዘዳለናይ መደብ ብዚ ንዛዝም ከም ሎሚ ካልኦት ሕዝቶ ክንረኸብ ኢና። ክሳብ ሽዑ ብርክ ቀነ

ሰላምታይ ተቐበሉ ዝኸበርኩም ተኸተልቲ መደባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ መደብና ዝተፈላለየ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ካብ ዝተዳለዉ መደባት ኣብ ሞባይል ዘለዎ ኣማራፅታትን ንዓመተ 2026 ኪንዩን ዝህሉ ቴክኖሎጂካዊ ምዕባልታት ኣብ ዓለም ከመይ ክመስል ምዃኑ ዝትንትን መደብ ሒዝና ቐሪብና ኣለና። ኣብቲ ስዒቡ ዝገልጽ ድማ ብዙሕ ግዜ ስለምንታይ ኸ እዚ ሂድን ፊቸርስ ወይ ሕቡእ ኣሰራርሓታት ወይ ሕቡእ ኣማራፅታት ዝበሃል ኣብ ሞባይል ዘሎ፣ ንምንታይ ኸ ናይ ሳምሰንግ ጥራይ ተምፅእ ኣብ ሬድሚ ኸ ኣብ ካልኦትከ ዝብል ዝተፈላለየ ሕቶታት መፀኒ እዩ። ነዚ ዝምልስ ኣዝዩ ሰፊሕ ዝኾነ ኣዝዩ ኣገዳሲ ታሪክን ኣማፃን ናይ ሶፍትዌር ከረዳእና ዝኽእል ትሕዝቶ ኸዓ ብካልኣይ ደረጃ ክቐርብ እዩ። ናብቲ ፈለማ ተዳልዩ ዘሎ መደብ ክነብለኩም እምባር ሰናይ ምክትታል። ፈለማ ተዳልዩ ዘሎ እምበኣር ብዛዕባ ኣብ ሞባይልና ካብ ዘለዉ ክንፈልጦም ክንጥቀመሎም ዘለና ኣማራፅታት ንክልተ ዘጠቃልል ይኸውን። እቲ ቀዳማይ ብዛዕባ ዘለዉና ኮንታክትስ ንብሎም። ኮንታክትስ ማለት ዝርዝር ኣስማት ወይ መዝጊብናዮም ዘለና ናይ ሰባት። ብዙሕ ግዜ ደጋጥም እንታይ እዩ፣ ንክልተ ዓመት ንሓሙሽተ ዓመት ንዓሰርተ ዓመት ዝኣከብካዮም ናይ ስድራ ቤት ናይ ፈተውቲ ናይ ኣዕሩኽ ቁፅሪ ቴሌፎናት ኣብ ሞባይልና ኣለዉ። ሞባይልና ገለ ምስ ትኸውን ግን ምስኡ እዩ ዝጠፉ። ብዙሕ ግዜ ሞባይል ተባላሻ ኣብ ዝመፃና ግዜ ከዓ እታ ቀዳመይት ትመፅእ ኣብኡ ዘለዉ ንዓመታት ዝኣከብክዎም ቁፅሪ ቴሌፎናት ኣለዉ። ልዕሊ ኩሉ ዘገድስ ከዓ እሱ እዩ። ስለዚ እንታይ ክንገብር ኣለና ዝብል ኣዝዩ ሓፂር ኣማራፂ ኣለና። ንኩሎም ኮንታክትስ ንኣብነት ኣብ ናተይ ናይ ሞባይል ኮንታክትስ እንተዳርእናዮም ልዕሊ 4000 ሰብ ተመዝጊቡሎ። እዚ 4000 ሰብ ናይ ብዙሕ ዓመታት ሞባይል ካብ ሕዝ ጀሚረ ዝኣከብክዎ ናይ ዕሩኽ ናይ ፈተውቲ ናይ ዓማዊል ቁፅር ቴሌፎናት እዩ። እዚ እንተደኣ ብሓንሳብ ጠፊእኒ እዚ 4000 መዓስ ይኸዋልሎ ነኒ ዝደወለ መን ኢኻ ደ ክብል ኣይኮነን። ስለዚ እንታይ ክንገብር ኣለና? ከም ኩሉ ሰነዳትና ከም ኩሉ ዶክመንታት ኣብ ሂወትና ደጋጥመና እሞ ኮፒ ጌርና ኣብ ፎልደር ኣብ ፋይል ኣብ ሃርድ ዲስክ ንሕዞም ክሳብ ሕጂ ዘለዉና

ኮንታክትስካ ወይ ዝርዝር ኣስማት ኣብ ሞባይልና ዘለዎ ከዓ ከምዝኾነ ከነቐምጦም ንኽእል ኢና ሕጂ ብኸመይ ነቐምጦም ናብ ዝብል ናብ ተቐዳሚቲ ክንከይድ ኢና። ኣብ ሞባይልና ምስኣተና ኮንታክትስ ትብል ኣላትና። ናፍታ ኮንታክትስ ምስኣተና ከምዚ ትርእይዎ ዘለኹም ኣብ ላዕሊ ሰለስተ ነጥብታት ኣለዋ። ናፍታ ሰለስተ ነጥብታት ምስኣተና ብዙሕ ኣማራፅታት ክንረክብ ኢና። ማኔጅ ኮንታክትስ ናብ ትብል ንኣቱ። ማኔጅ ኮንታክትስ ኣብ ዝብል ኢምፖርት፣ ኤክስፖርት ወዘተ ብዙሓት ኣማራፅታት ኣለውና። ነዞም ዘለውና ብምሉኦም ኣብ ሞባይልና ዘለዎ ቁፅሪ ቴሌፎናት ኤክስፖርት ኮንታክትስ ክንብል ኢና። ኤክስፖርት ሕጂ ሴቭ ክንገብር ኢና ማለት እዩ። ኤክስፖርት ኮንታክትስ ምስ በልና ናብ መን ኢና ክንገብሮም ከዓ ኣብዚ መፂና ኣሎ ናብ ሲም ዋን ድዩ ናተይ ሞባይል ክልተ ሲም ስለ ዘለዋ ናብ ሲም ዋን ድዩ ናብ ሲም ቱ ድዩ ዋላስ ናብ ኢንተርናል ስቶሬጅ ትብለንላ። ኣነ ሕጂ ናብ ኢንተርናል ስቶሬጅ ከምዝኾነ ስእሊ ከምዝኾነ ዶክመንት ዎርድ ዶክመንት ፋይል ሴፍ ክትገብረለይ ትኽእል እያ። ስለዚ ናብ ኢንተርናል ስቶሬጅ መሪፅ ኣለኹ። ናብ ኢንተርናል ስቶሬጅ ምስ መፀኹ ኣብዚኣ ኤክስፖርት ኣዝ ቪሲኤፍ ትብላላትኒ። ቪሲኤፍ ማለት ቪ ካርድ ፋይል ማለት እዩ። እዚ ዲጂታላዊ ስርዓተ ናይ ኮንታክትስ ወይ ካልኦት ቢዝነስ ካርድ መሳሊ ንሴቭ ንገብረሉ ኣማራፂ እዩ። ስለዚ ኤክስፖርት ኣዝ ቪሲኤፍ ኢለ ኣለኹ። መፂና እንተዳ ርኢናዮ ኣብ ፋይለይ ተቐሚጡሎ ማለት እዩ። ኣብ ፋይለይ ተቐሚጡሎ ካብ ፋይለይ ከዓ ናብ ሜሞሪ ካርድ ድዩ ናብ ፍላሽ ድዩ ወዘተ ብብሉቱዝ ተደሊኻ ብሸርኢት ተደሊኻ ብፍላሽ ኮፒ ጌርካ ኣብ ሰነድካ ከተቐምጦ ዝኽእል ኣማራፂ እዩ ማለት እዩ። ኣብዚ ሕጂ ከም ኣማራፂ ኤክስፖርት የ ኢለዮ ፀኒሐ። ካልእ መዓልቲ ናብ ዝኾነ ሞባይል ኢምፖርት ክትገብሮ እንተደኣ ደሊኻ ከዓ ከማ ናብኣ ክንምለስ ኢና ኮንታክትስ ኢልና። ከምዚ ዝገለፅናዮ ኣብ ላዕሊ ሰለስተ ዶትስ ኣለዋና ሰለስተ ነጠብጣባት ኣብአን ኣቲና ማኔጅ ኮንታክትስ ክንብል ኢና። ዓንተ ወይ ኤክስፖርት ኮንታክትስ ኢና ኢልና ነርና ሕጂ ግን ኢምፖርት ኢና ክንብል። ኢምፖርት ኮንታክትስ ምስ በልና ኣብኣ ምስ ጠወቕና ፎን ኦር ንሕና ኣብ ፎን ኢና ዘለና ናብ ፎን ክመፅአ ፎን ምስ በልኩ ኣብ ኢንተርናል ስቶሬጅ ዘሎ ምናልባት ፍላሽ እቲኻ እንተለኻ ከዓ ዩኤስቢ ክትብለካ እዩ ማለት እዩ። ኣነ ግን ዓንተ ወይ ኣብ ፎን ስለ ዘቐመጥናዮ ኣብ ኢንተርናል ስቶሬጅ ክብለ ኣበይ ኢንተርናል ስቶሬጅ ምስኣተኹ ከዓ ኣብ ዳውንሎድስ ይደሎ። ኣብ ዳውንሎድስ ኦኬ ምስ በልኩዋ ከዓ ራእይዋ ኮንታክትስ ዶት ቪሲኤፍ ትብል መፅአ። እቲ ዓንተ ወይ ኮንታክትስ ኣዝ ቪሲኤፍ ሴቭ ጌርናዮም ወይ ኣቐሚጥናዮም ዝበልናዮ ኮንታክትስ ነዚኣ ምስ ጠወቕና ሽዑ ብምሉኦም እዚኦም 3,000 ድዮም 2,000 ድዮም 4,000 ድዮም ኮንታክትስ ናብ ሞባይልካ መፂኦም ሴፍ ክኾኑ እዮም ማለት እዩ። እምበርከስ እዛ ቀላል ካብ ነዊሕ ግዜ ኣትሒዛ ኣብ ከም ኣማራፂ ኣብ ሞባይልና ዝነበረት ቅልል ዝበለት እያ፣ ግን ክሳብ ክንደይ ብዙሕ ነገራት ከተድሕነና ከም ትኽእል ይርዳእካ እዩ። ምክንያቱ ብዙሕ ሰብ ብዙሕ ግዜ ሞባይሉ ኣብ ትባላሸወሉ ግዜ ንሰባት ክድውለሎም ደሊ ሞ ይስእኖም። ስለዚ እዚኣ ጌርና ኩሉ ግዜ ዘለውና እንተደኣ ቐሚጥናዮም ኣብ ነፍሲ ወከፍ 2 ወርሒ 3 ወርሒ ከዓ ኣብዴት እንዳገበርና እንዳ ሴፍ ክንገብሮም ካብቶም ዝግብኡና ሓደ እዩ ማለት እዩ። ናፍታ ካልአይቲ ምስ ንመፅእ ድማ ብዙሕ ግዜ ሕጂ እውን ኣብ ሞባይል ኢና ክንመፅእ። ብዙሕ ግዜ ሰብ ሞባይል ኣብ ድገዝኣሉ ግዜ ካብዝሓቶም ክልተ ዓበይቲ ነገራት እቲ ሓደ እቲ ስቶሬጅ ክንደይ ጂቢ ሜሞሪ ኢንተርናል ሜሞሪ ኣለዋ፣ ናይ 128 ድያ፣ ናይ 256 ድያ፣ ናይ 64 ድያ ወይ ልዕሊኡ ድያ ካብቶም ዝሓቶም እዩ። ካልአይትን ቀንድን ዝሓተ ከዓ እታ ራም ትፍለ ክንደይ ራም ኣለዋ። ይኹን እምበር ዋላ 8 ጂቢ ራም እዩ ዘድልየኒ ኢልካ ምስ ገዛእኸያ ወይ 12 እዩ ደድልየኒ ወይ 6 እዩ ደድልየኒ ኢልካ ምስ ገዛእኸያ ሰኣን ኣጠቃቅማና እቲ ራም ኣይንጥቀመሉና ብዙሕ ግዜ። ምክንያቱ ራም እንታይ እዩ ዝጠቅም ንበል፣ ኣብዚኣ ኣቐዲመ ብዛዕባ ራም ክሓስብ ከለኹ ዝመፀትለይ ሓንቲ ኣናሎጂ ዝበሃል ኣሎ ወይ ክልእ ስነ ሓሳብ ዝበሃል ኣሎ። ራም እንታይ እዩ እንተዳ ኢልና ንኣብነት ኣብ ሓደ ዓብዪ ኣዳራሽ ኣለና ንበል፣ ኣብ ኩላትና ኣብ ሓደ ዓብዪ ኣዳራሽ ኣለና። ኣብቲ ቅድሚት ከዓ ስቴጅ ኣላ። ኣብታ ስቴጅ ሕጂ ገለ ሰባት ሙዚቀኛታት ክኾኑ ክእሉ መደረ ዝህቡ ክኾኑ ክእሉ 15 20 ሰብ ትሕዝ ቦታ ከዓ ኣብቲ ቅድሚት ኣላ። ኩላትና 200-300 ከዓ ኣብቲ ኣዳራሽ ኣለና ንበል። እዚ ኣገዳስነት ናይ ራም ንምርዳእ ማለት እዩ።
ስለዚ ኩላትና ካብቶም 300 ወይ 200 ኣብ ኣዳራሽ ኮፍ ኢልና ዘለና እቶም 12 ወይ እቶም 15 ኣብታ ስቴጅ ክድይቡ ይኽእሉ፣ ካብኦም ንላዕሊ እታ ስቴጅ ክትሕዛ ይትኽእልኒ። ስለዚ እቲ ኣዳራሽ እቲ ኢንተርናል ሜሞሪ ወይ እቲ 128 እቲ 256 64 ጂቢ ንብሎ ናይ ሞባይልና ክኸውን ከሎ እታ ስቴጅ ከዓ ራሚ ኣብዚ ኣይና ሕጂ ክንፈልጥ ዘለና እዛ ኣናሎጂ እዚኣ እዚ ኣገዳሲት ካባና ካብቶም 200 ሰባት ኣብቲ ኣዳራሽ ዘለና እቶም መደረ ዘስምዑ ወይ ሙዚቀኛታት ወይ እቶም ደረፍቲ ኣብታ ራም ይድይቡ ኣለዉ እንተዳ ኢልና ኣብታ ስቴጅ ይድይቡ ኣለዉ ማለት እዮም። ስለዚ ራምና ራም ማለት ራንደም ኣክሰስ ሜሞሪ ማለት እንዲ ዝኾነ ዝሰርሕ ንኣብነት ሙዚቃ ክትሰምዕ ትፀንሕ ሙዚቃ ካብቲ ኣዳራሽ ወፂኡ ናፍቲ ስቴጅ ደይቡ የስማዓካ ኣሎ። ተመሊስካ ካልእ ኣፕሊኬሽን ትኸፍት ኣበይ ትገድፎም ኣለኻ? ኣብቲ ስቴጅ ትገድፎም ኣለኻ። ነዚኦም እንተደኣ ነቲ ስቴጅ ክሊር ደይገበርካዮ ወይ ነፃ ክሳብ ደይገበርካዮ እቲ ራምካ ትሕዝ እዩ ዘሎ ማለት እዩ። ስለዚ ኩሉ ግዜ ራም ክንጥቀመሉ እንተደኣ ኮይና ሓደ ኣፕሊኬሽን ትኸፍቶ ናፍቲ ስቴጅ ከይዱ እዩ ዝኽፈት። ኣብኡ ፀኒሑ ከዓ ምስ ዓፅኻዮ ከዓ ካብቲ ስቴጅ ወሪዱ ከዓ ናብ ኢንተርናል ስቶሬጅ ከዓ ይቕመጥ። እዚኣ ክንፈልጣ ዘለና ዝዓበየት ነገረ እንተደኣ ከፊትናዮም ኣብ ስቴጅ ደይቦም ኮፍ ኢሎም ዘዝኸፈትናዮም 10 ሰባት ትሕዚ ስቴጅ እንተ 15 20 ሰብ መሊእናያ እቲ ራም ካብ ጥቕሚ ወፃኢ እዩ ዝኸውን፣ ምክንያቱ ተታሒዙ ኣሎ ማለት እዩ። ስለዚ ኩሉ ግዜ ክንገብራ ዘለና እንታይ ንራም ክሊር ወይ ከዓ ነፃ ክንገብሮ ክንክእል ኣለና። ነዚኣ ኸ ብኸመይ ንገብራ? ሕጂ ኣነ ናይ ራም ከርአኩም እየ። ናይ ሃርድ ዲስክ ሽዑ ኣብቲ መራፅታት ስለ ዘሎ ባዕልኹም ፈቲሽኩም ክትረኽብዋ ትኽእሉ ኢኹም። እንተ ደኣ ኣገዳሲት ኮይና ተሰሚዓትኩም ከዓ በዚ ኣድራሻ ቴክስት ኣብ ትገብሩለይ ከዓ ከምፃ ይኽእል እየ ማለት እዩ። ስለዚ ከመይ ጌርና ራም ነፃ ንገብሮ ወይ ነፅርዮ ናብ ትብል ክንከይድ ኢና። መጀመርያ ናብ ሴቲንግ ንኣቱ ኢና። ሕጂ እውን ኣቐዲምና ናብ ሴቲንግ ናኣቲና ነርና። ሕጂ እውን ናብ ሴቲንግ ና ክንኣቱ ሴቲንግ ምስ መፃና ናብ ታሕቲ ዲቫይስ ኬር ትብል ኣላ። ኣብዚ ሕጂ ኩሉ ራም ስቶሬጅ ካብ ወዘተ ወዘተ ዝብል ናይ ሞባይልካ ትርእየሉ ኣማራፂ እዩ። ዲቫይስ ኬር ክንመፅ ኢና። ናብ ዲቫይስ ኬር ምስ መፃና ከምቲ ኣቐዲመ ዝበልኩኹም ፕሮሰሰር ድዩ እቲ ሃርድ ዲስክ ድዩ ሜሞሪ ወዘተ ኩሎም ኣብ ዘለዉ ንሕና ናፍታ ሜሞሪ ትብል ክንከይድ ኢና። ኣብዚ ሜሞሪ ሕጂ ኣቐዲምካ ቅድሚ ሰሙን ቅድሚ ክልተ ሰሙን ዝኸፈትካዮም ግን ኣብ ራም ቦታ ሒዞም ዘለዉ ክፀርዩ ዝግብኦም ብዙሓት ኣለዉ። ናተይ እንዳ ፅራኽዎ ክመፅእ ስለ ፀናሕኩ ብዙሕ ኣይትርኢ እንትኾኑ ብዙ ግን ስቲል ከዓ ብዙሕ ነገር ኣሎ። ኣብናትኩም ብዙሕ ነገር ተኸፊቱ ከም ዝፀንሕ ክትርእዎ ትኽእሉ ኢኹም። በዚ ጋጣሚ ባትሪ ንባዕሉ እንታይ ኣብታ ባትሪ ትብል ኣማራፂ እንተዳኣትኹም እንታይ እዩ ዝበዝሐ ባትሪ ዝውድኣልኩም ዘሎ እውን እቲ ኦፕቲማይዜሽን ዝበሃል ኣሎ ከተልግስዎ ትኽእሉ ኢኹም። ስለዚ ንሕና ግን ናብ ሜሞሪ ክንኣቱ ኢና። እዛ ትሪእዋ ዘለኹም ሜሞሪ ምስ ኣተና ክሊን ናው ትብል ኣላ። እንተ ደኣ ክሊን ጌርኩማ ሕጂ ክንድዝ ዝኸውን ቦታ ፍሪ ክኸውን እዩ ካብ ራምኩም ትብል ኣላ። ንኣብነት ናተይ ራም እንተ 8 ጂቢ ኮይና እቲ 4 ጂቢ ስቲል ተታሒዙሎ ድሮስ ተታሒዙሎ ማለት እዩ። ስለዚ እዚ ክሊር ክትገብሮ ኢኻ ራምካ ከዓ ብግቡእ ክትጥቀመሉ ኢኻ። ንኣብነት 3.4 ጂቢ ካብ 12 ይሰርሓሎ እንተ ኢላትኒ እንተ ደኣ ፍሪ ጌርካዮ ግን ክንድዚ ክትረክብ ኢኻ እዩ ትብለኒ ዘሎ። ስለዚ ኩሉ ግዜ እዚ ክሊር ወይ ከዓ ክሊን ወይ ከዓ ነፃ ክንገብሮ ካብ ዘለና ኣማራፂ እዩ። ናብዚ ኣቲና ናብ ሜሞር ምስኣትና ክሊን ናው ትብላላ። ብምሉኦም ኣብዚ ሕጂ ክሊን ክንገብሮ ዘለና እዩ ማለት እዩ። ክሊን ናው ክንብሎ ኢና። ኣብዚ ከም ባክግራውንድ ኣፕስ ዝበሃሉ እስኻ ዘይትፈልጦም ግን ብድሕሪት ኮይኖም ዝሰርሑ ዘለዉ ኣፕሊኬሽናት ኣለዉ። ናይ ሲስተም ፕሮሰስ ኣሎ። ንኣብነት ኣንድሮይድ ባዕሉ ከም ዝበልና ካብቲ ኣዳራሽ ደስ እዩ ናብ ስቴጅ ከይዲ እዩ ብሰርሕ ሞባይል ካ ትውልዓ ከለካ ራም ወስድ እዩ። ሰርቪሳት ኣለዉ፣ ዝተፈላለዩ ሰርቪስ ንብሎም ናይ ካሜራ፣ ናይ ኪቦርድ ወዘተ እንዳበሉ ኩሎም እዚኦም ክሊን ምስ ገበርናዮም ሞባይልና ካብ ዝኾነ ግዜ ንላዕሊ ቅልጥፍቲ ክትኮነልና ከምቲ ንደልዮ ስራሕ ክትሰርሓልና ትኽእል እያ ማለት እዩ። ስለዚ ኣብ ዲቫይስ ኬር ምስኣተና
ክነፅርዮም ካብ ዘለና ኣነ ናይ ሜሞሪ ኣርአ ዘለኹ ናይ ባትሪ ኣለና ናይ ካልእ ኣለና እንዳኣተና ክንሪኦም ንኽእል ኢና። ብፍላይ ኣብታ ስቶሬጅ ትብል እንተ ርእናዮ እንታይ ስቶሬጅና መሊኡ ዘሎ ንኣብነት ተጠቂምናሎም ዘይንፈልጥ ኣፕሊኬሽናት ዝብል ኣሎ ብዚ ከምዚ ትሪኦ ዘለኹም ተጠቂመሎም ዘይፈልጥ ኣብ ዝሓለፈ ወርሒ እንተደኣ ኮይኖም ከልግሶም ተደልየ ከልግሶም ኣለኒ። ዱፕሊኬትድ ፎቶስ ዝብል ወይ ዱፕሊኬትድ ዝተረጋገሙ ስእልታት ኣለው እሶም ከዓ ከባቢ 45 ጂቢ ካብ ቦታ ይሕዙልካ ወዘተ እንተደ ርእናዮም ኮፍ ኢልና ሓንሳብ 15 ደቂቃ ወሲድና ሞባይልና እንተደኣ ኣብ ዲቫይስ ኬር ኣቲና ፈቲሽናያ ብዙሕ ነገር ከነፅሪ ምዃንና ሞባይልና ከዓ ዝቐልጠፈትን ዝሓሸን ቦታ ክትሕዘልና ምዃና ዘጠራጥር የብሉን ርግፀኛ እየ። ሞባይልኩም ፅቡቅ ጌርኩም ፈትሽዋ። እዘን ክልተ ሎማዓንቲ ከም ኣማራፂ ጠቂሰየን ዘለኹ ብዙሕ ጥቕሚ ዘለዎን እየን ማለት እዩ። ኣብቲ ስዒቡ ዝገልፅ ድማ ብዙሕ ግዜ ስለምንታይ ኻ እዚ ሂድን ፊቸርስ ወይ ሕቡእ ኣሰራርሓታት ወይ ሕቡእ ኣማራፂታት ዝበሃል ኣብ ሞባይል ዘሎ ንምንታይ ኻ ናይ ሳምሰንግ ጥራይ ተምፅእ ኣብ ሬድሚ ኸ ኣብ ካልኦትከ ዝብል ዝተፈላለየ ሕቶታት መፀኒ እዩ። ነዚ ዝምልስ ኣዝዩ ሰፊሕ ዝኾነ ኣዝዩ ኣገዳሲ ታሪክን ኣማፃን ናይ ሶፍትዌር ከረዳእና ዝኽእል ትሕዝቶ ኸዓ ብከምዚ ስዕብ ተዳሊሎ ሰናይ ምክትታል። ኣብዚ ሕጂ ኩለን ኣንድሮይድ እንደን ስለምንታይ ኣብ ሳምሰንግ ጥራይ ናተይ ሳ ኣንድሮይድ እንድያ ናተይ ሞቶሮላ ኮይና ኣንድሮይድ እንድያ ናተይ ዋን ፕላስ ኮይና ኣንድሮይድ እንድያ ናተይ ከምዚ ኮይና ኣንድሮይድ እንድያ ዝበሃል ነገር ኣሎ። ኣብዚ ግን ኣዝዩ ሓደ ውሽጣዊ ኣሰራርሓ ናይ ኣንድሮይድ ኣሎ ኩሉ ተጠቃማይ ሞባይል ከዓ ክፈልጦ ኣለዎ ኢለ ይግምት። እዚ እንታይ እዩ? መጀመርያ ኣንድሮይድ ናይ መን እዩ ዝብል ሕቶ ኣብዝሓለፈ ሰሙን ዘቕረብናዮ ብዛዕባ ኣልፋቤት ዘለዎ ትካላት ክንገልፅ ከለና ከም በዓል ክሮም ኢልና ዝተፈላለዩ ትካላት ናይ ጉግል ኣዲስ ኢልና ወዘተ ሓደ ካብኦም ኣንድሮይድ እዩ። እዚ ኣንድሮይድ ዝበሃል ናይ ሞባይል ኦፕሬቲንግ ሲስተም ብጉግል ዝማዕበለ ኮይኑ ጉግል መጀመርያ ንኩለን ሞባይላት ብነፃ ክጥቀማሉ ኣፍቂዱ ሓደ ካልኣይ ክጥቀማሉ ጥራይ ደይኮነ ከም ድላይን ገይረን ከዓ ሞዲፋይ ወይ ሰንዓ ክካይዳሉ ዝውሳኽ ክውሰኻሉ ዝጎድል ከጉድላሉ ተደይደለያ ከዓ ከም ዘለዎ ክጥቀማሉ ዝብል ሓደ ኣምሪፁ። እዚ ከዓ ኣንድሮይድ ኦፐን ሶርስ ንብሎ። ኦፐን ሶርስ ክንብል ከለና ሕጂ ድላይካ ክትገብሮ ትኽእል እዩ ማለት እዩ። ኣይተኸፍለሉን ኢኻ ብነፃ ኢኻ ትረኽቦ ወዘተ። ስለዚ ሞባይል ክንሰርሕ እንተደኣ ኮይና ሞባይል ምስ ሰራሕና ካብ እዚ ዓመት ወይ ኣብ ዓመት ክልተ ግዜ ጉግል ዘሐድሶ ኣንድሮይድ ቨርዥን ኢልና 14 15 16 ወዘተ ኢልና ንኸዶ ኣምፂኻ ምጥቃም ጥራይ እዩ ማለት እዩ። ስለዚ ኦፐን ሶርስ ስለምንታይ እዩ ገይርዎ ንዝብል ኣንድሮይድ ኦፐን ሶርስ ፕሮጀክት AOSP ዝበሃል ሓደ ኣዝዩ ኣገዳሲ ነገር ፕሮጀክት ዘርጊሑ። ነዚ ክዘርግሑ ከሎ እንታይ እዩ ገይሩ? እቲ ኩሉ ግዜ ደር ኢዝ ኖ ፍሪ ላንች ይብሉ ወይ ነፃ ምሳሕ የለን ነፃ ዝበሃል ነገር የለን እንታይ ደኣ ድሕሪ እቲ ነፃ ትወሃቦ ገለ ነገር ኣሎ እዩ ዝበሃል። ስለዚ ጉግል ነዚ ትካላት ኣፍሬት ሞባይል ንኩለን ከም በዓል ሻሚ ንምፃእ ሬድሚ ንምፃእ ሻሚ ሬድሚ ሓደ እዮም ሞቶሮላ ንምፃእ በዓል ዘቲኢ በዓል ቴክኖ ወዘተ ኩለን ዘን ናይ ኣንድሮይድ ዝጥቀማ ነፃ ክብለን ከሎ እሰን ነፃ ክጥቀማ ከለዋ ናቱ ኣፕሊኬሽናት ከዓ ኣብኡ ስለ ዝሰርሕ ማለት እዩ። ንኣብነት ብዙሕ ግዜ ንገልፃ ኢና ህዋወይ ምስ ጉግል ኣብ ዘይተቃደወሉ ግዜ መጀመርያ ንኣንድሮይድ ክትጥቀመሉ ትኽእል ኢኻ ተባሂሉ ከምቶም ኣፕሊኬሽናት ናይ ጉግል ኣፕሊኬሽናት ድኾኑ ከም በዓል ዩቲዩብ ክሮም ፕሌይ ስቶር ግን ክትጥቀመሉ ኣይትኽእልኒ ኢኻ ምስ ተባሃለ ንኣንድሮይድ ገዲፉ ናቱ ሃርሞኒ ዝተባሃለ ኦፕሬቲንግ ሲስተም ከም ደምፀ ኩሉ ግዜ ንዝክሮ ኢና። ስለዚ ነፃ ከፍቅደለን ከሎ እንታይ ማለት እዩ? ከምዚ ፅርግያ ሰሪሑ ብነፃ ይህበካ እሞ ኣብ መገዲ ደሎ መዕደሊ ነዳዲ ግን ናቱ ይገብሮ ማለት እዩ። እዚ እቲ ኣናሎጂ ዝበሃል እቲ መግለፂ ናቱ ፅርግያ ሰሪሑ ይህበካ ከም ድላይካ ከምትኸይድ ገብረካ ኣብ መንገዲ ግን ዝተፈላለዩ ትካላትን እንዳነዳድን ይቕርበልካ ናቱ ማለት እዩ። ከምዚ ዓይነት ጌርና ኢና ንሪኦ በዚና ኦፐን ሶርስ ንብሎ። ነዚ ኦፐን ሶርስ ተጠቂመ ግን ሳምሰንግ ኣብ ውሽጢ ሓደ ኣንድሮይድ ካልእ ኦፕሬቲንግ ሲስተም ኣለዋ።
እዚ ከዓ ዋን ዩኣይ ይበሃል። ዋን ዩዘር ኢንተርፌስ ማለት እዩ ዋን ዩኣይ ይበሃል። ምናልባት ኣብ ሴቲን ናይ ሞባይልኩም ኣትኹም ኣባውት ፎን እንተዳ ርኢኹምሞ ብጀካቲ ኣንድሮይድ ቨርዥን ዋን ዩኣይ ዝበሃል ትረኽቡ ኢኹም። እዚ ዋን ዩኣይ ዝበሃል ካልእ ኣብ ውሽጢ ኣንድሮይድ ዘሎ ኦፕሬቲንግ ሲስተም ናይ ሳምሰን ጥራይ ማለት እዩ። ኪድ ምስ በልና ካልእ ሸዋሚ ሙን ሸዋሚ ዝበሃሉ ሬድሚ፣ ሪልሚ ወዘተ ዝሰርሑ ሸዋሚ ሚ ሞባይላት ከዓ ናቶም ኦፕሬቲንግ ሲስተም ኣለዎም ኣብ ውሽጢ ኣንድሮይድ። ነቲ ኣንድሮይድ ከም ድላዮም ገይሮም ክሰርሕዎ ዘፍቅደሎም። እዚ ከዓ ኤምኣይዩኣይ ይበሃል፣ ሚ ዩዘር ኢንተርፌስ ማለት እዩ። እቲ ፍልሊ ዝመፅ ዘሎ እምበኣር ኣብዚ እዩ። በዚ ምክንያትን ሳምሰንግ ሞባይላት እዚ ዋን ዩኣይ ዝበሃል ዋን ዩኣይ ዋን ዩዘር ኢንተርፌስ ዝበሃል ኣብ ውሽጢ ኣንድሮይድ ካልእ ኦፕሬቲንግ ሲስተም ስለ ዘለዎን ኤን ኣብቲ ውሽጢ ዋን ዩኣይዩ ሳምሰንግ ተጋላቢጡ ዝተፈላለየ ኣማራፅታት ኣብ ካልኦት ዘየለ ንረኽቦ ዘለና። እዚ ሕጂ ንሳምሰንግ ብልጫ ዘውህቦ ኮይኑ እትረኽቦ ብልጫ ዘውህቦ ጥራይ ደይኮነ ከዓ ድላዩ ዋጋታት እንዳፀውዐ ዝላዩ እንዳኸደ ከዓ ክሳብ ሕጂ ነቲ ዕዳጋታት ናይ ዓለም ተቋፂሮ ዘሎ ማለት እዩ። ማለት መራሒ ኮይኑ ይኸይዳ ኣሎ። ካልእ ሻሚ እንተዳ ርእናዮ ሚ፣ ሬድሚ፣ ሪልሚ ወዘተ እንተዳ ርእናዮን ከዓ ከምዝበልክዎ ኤምኣይዩኣይ ዝበሃል ወይ ከዓ ፀኒሑ ሃይፐር ኦኤስ ኢኹም ትረኽቡ ሕጂ ኣብ ሞባይልኩም ኣትኹም ኣብ ሴቲን ኣባውት ፎን እንተዳ ርኢኹማ ብጀካ እቲ ኣንድሮይድ ቨርዥን እዚ ሃይፐር ኦኤስ ኢሉ እዩ ዳሕራይ ፀዊዕዎ ዘሎ። ኣብ ናይ ገሊኹም ከዓ ኤምኣይዩኣይ ትረኽቦ ኢኹም። ስለዚ ትፍልሊ ኣብዚ እዩ ዘሎ። ሕቡ ኣማራፂ ዝበሃል ከምዚ ብዙሕ ግዜ ኣብ ሳምሰን ከምዚ ተሓብዩ ኣብዛኣትኻ ከምዚ ትረኽቦ ንብሎ እዚ ኤምኣይዩኣይ ዝበሃል የብሉ። ኣክንድኡ ናቱ ታርጌት ሒዙ ናቱ ዕላማ ሒዙ ኣነ ንከምዚ የ ዝሰርሕ ኢሉ ይሰርሕ ኣሎ። እቶም ዕላማታት ክንገልፆም ኢና። ቀንዲ ዕላማ ናይ ዋን ዩኣይ ግን እንታይ እዩ እንተደ ኢልና ኣዝዮም ብዙሓት ኣብ ውሽጢ ኣለው። ንኣብነት ጉድሎክ ዝበሃል ኣሎ ነቲ ሶፍትዌር ከም ድላይካ ኣብ ውሽጢ ኮንካ ክትቀያይሮ። ንኣብነት ባተን በዚ ፀኒሑ በዚ ክትገብሮ ትኽእል። ቮሊም ባተን ጌርካ ደወል ክትቅበል ትኽእል። ቮሊም ፕላስ ጌርካ ክትቅበል ትኽእል። ቮሊም ማይናስ ጌርካ ክትዓፁ ትኽእል። ወዘተ ዝበሃል ኣማራፅታት ወሲኽሉ። እቲ ብየማና ኢድካ ክትጥቀመላ ተደሊኻ ዘለካ ኣማራፅን ብፀጋማ ኢድካ ወይ ዓኼላይ ተኾንካ ሌፍት ሃንድ እንተደኣ ኾንካ ዘለካ ኣማራፅን እዚ እውን ሓደ ካፍቲ ዘለዎ እዩ። እዚ ማለት እንታይ ማለት እዩ? ንማኪናኻ ኣፍታ ትጥቀመላ ዳሽቦርድ ድላይካ ኣማራፅታት ምውሳኽ ማለት እዩ። ስለዚ ኣብ ሞባይልካ ድላይካ ክትገብራ ትኽእል ኣማራፂ ሓደ ካፍቶም ዋን ዩኣይ። ኣንድሮይድ ካልኦት ዘይገብርዎ ዋን ዩኣይ ዝገብርዎ እዮም። ካልእ እዚ ሳምሰንግ ኖክስ ዝበሃል እዚ ከዓ ኣዝዩ ነቲ ሞባይሎም ንባንኪን ሲስተም ንባንክታት ንካልእ ናይ መኽፈሊ ገንዘብ ወዘተ ወዘተ ስለ ዝጥቀምለን ሳምሰንግ ፔይ ዝበሃል ስለ ዘለዎን እሱ ኣዝዩ ምስጢራዊ ወይ ሰኪር ንምግባር ዝጥቀምሉ ከዓ እዚ ሳምሰንግ ኖክስ ዝበሃል ኣሎ። ስለዚ ሳምሰንግ ኖክስ ዘለዋ ሃክ ኣይትኸውንያ ቫይረስ እዚ ወይ ማልዌር ንብሎ ኣይትገብራን ኢኻ። እዚ ሩት ንብሎ ኣሎ ነቲ ሞባይል ምስ ሳምሰንግ ከምደይ ትራኸብ ትገብራ ሞ ዳሕርስኻ ድላይካ ትገብር ወዘተ ኣይረኽባን እዩ። ካልእ ኣብ ዋን ዩኣይ ዘሎ ኣማራፂ እዚ ካብ ኣንድሮይድ ብቐጥታ ዝመፁ ኣድቨርታይዝመንት ወይ መዋዓውዒታት ይኽልክል እዩ። ንሞባይልካ ኣብ ላፕቶፕ ወይ ኣብ ቴሌቭዥን ኣላጊብካ ከም ደስክቶፕ ትጥቀመላ እዚ ሳምሰንግ ዲኤክስ ዝበሃል ወይ ሳምሰንግ ዴክስ ዝበሃል ከዓ ካልእ እዩ። እዚ ማልቲታስኪን ዝበሃል ኣብ ሓደ እዋን ክልተ ነገር ክትሰርሐላ ትኽእል። መቃቂልካ ቅድሚ ሕጂ ብዙሕ እዩ ዘርእና ኢና። መቃቂልካ ብላዕሊ ገለ ትጥቀም ብታሕቲ ክልተ ትጥቀመሉ ወዘተ ወዘተ እንተዳኣሊ ኢልና ኣብ ሳምሰንግ ጥራይ ንረኽቦ ብሰንኪ እቲ ኣብ ውሽጢ ኣንድሮይድ ዘሎ ዋን ዩኣይ ዝበሃል ኢንተርፌስ እዩ ማለት እዩ። ናብ ሬድሚ ክንመፅ ፀኒሕና። ቅድሚኡ ግን ነቲ ኣንድሮይድ ሳምሰንግ ዝሰርሖ ወይ ኩሉ ግዜ ኣፕዴት ዝገብሩ 14 15 16 ኢሉ ዝመፅ ዘሎ ኸ ከም ዘለዎ ዝጥቀምሉ ኣለው ዶ እንተደኣ ኢልና መልዮም ከም በዓል ቴክኖ እንድሕር ከድና ብዙሕ ኣማራፂ ኣይርውስኹላን ብኸምኤ እንተን ሞባይላት ዋላ ብዋጋውን ሕስር ድብላ ብዓብኡ
ካብቶን ብሉፃት 45 ዝበሃላ ጉግል ፒክሰል ዝበሃላ ሞባይላት እንደርኣርእናይን ፒክሰል ናይ ጉግልን እዚ ዝኾነ ይኹን ዝኸልኣይ ኦፕሬቲንግ ሲስተም ዋን ዩኣይ የብለን ኤምኣይ ዩኣይ የብለን ከም ዘለዎ እየን ዝጥቀማሉ። ስለዚ ከም ዘለዎ ዝጥቀማሉ እውን ኣለዋ ማለት እዩ። እዚ ሬድሚ ዝጥቀመሉ ኤምኣይ ዩኣይ ወይ ሃይፐር ኦኤስ ዝተባሃለ ኸ እንታይ ፍሉይ ነገር ኣለዎ እንተዳ ኢልና መብዛሕትኡ ግዜ ሬድሚ ዝጥቀምሉ ወይ ሻሚ ዝጥቀምሉ ናይ ዕዳጋ ጥበብ ወይ እቲ ቢዝነስ እስትራቴጂ ዝበሃል ናይ ዋጋ እዩ። ድልድል ዝበለ ሕጂ ሬድሚ ሻሚ ኣዝየን ፅቡቃት ስለዝኾነ የን ዕዳጋ ረኪበን ብዙሕ ሰብ ዝጥቀመለን ዘሎ ብዙሕ ኣማራፅታት እዩ ዘለዎን። ግን እንተደኣ ነቲ ኤምኣይ ዩኣይ ኣማራፅታት ክውስኽሉ ከምዚ ናይ ሳምሰንግ ሂድን ፊቸርስ ሕቡ ኣማራፅታት ገለ ክገብርሉ እንተደኣ ኮይኖም ዋግአን ክኸብር እዩ። ስለዚ ኣክንዱ ናብ ዋጋ እዮም ከይዶም ማለት እዩ። ኣብ ዋጋ ኣብ ብቕዓትን ተመርኪሶ እዮም ዝኸዱ። እንታይ ደኣ ኢሎም ቁሩብ ካብ ኣይፎን ዝቐድሕዎ ወይ ናይ ኣይፎን ስታይል ናይ ኣይፎን ኣገባብ ዝመስል ነገራት ግን ተጠቂሞም። እሱ ከዓ እንታይ ሓደ እዚ ዩዘር ኢንተርፌስ ዝበሃል ሞባይል ናይ ሬድሚ ክትሕዛ ከለካ ኣይፎን እያ ትመስለካ። እቲ ተጠቃምነት ወይ ምስ ተጠቃማይ ዘለዋ ርክብ ኣዝዩ ምቹእ ከም ዝኸውን ሰሪሖ ሙሉ ኣብ ዲዛይን ኣብቲ ኣኒሜሽን ከም ስዋይፕ ክትከይድ ከለካ ካብ ኣፕሊኬሽን ናብ ኣፕሊኬሽን ክትከይድ ከለካ ዘሎ እቲ ኣኒሜሽን ዝበሃል እቲ ተገላቢጡ ዝኸይድ ኣብኡ ሰርሖኦም ልዕሊ ኩሉ ኤምኣይ ዩኣይ ተገዲሱ ዝሰርሐሉ ነገር ግን ድልዳለን ዋጋን ዝብል እስትራቴጂ ሒዙ እዩ ዝኸይድ ማለት እዩ። ስለዚ በዚ ኣገባቢና ኣብ ሳምሰንግ ዝርከብ ሕቡእ ምስጢራት ወይ ሕቡ ኣማራፅታት ንብል ኩሉ ግዜ እሞ ተኸታተልቲ ከዓ እንታይ ደኣ ናይ ሬድሚ ከዘይትነግረና እንታይ ደኣ ናይ ሬድሚ ድብል ኣሎ። ምናልባት ንሬድሚ ንኤምኣይ ዩኣይ ማለት እዩ ሬድሚ ጥራይ ደይኮነ ንኤምኣይ ዩኣይ ዝተባሃለ ኣማራፂ ዘለዎን ናይ ሻሚ ውፅኢት ዝኾና ሞባይላት ግን ሓደ ሰከንድ ስፔስ ዝበሃል ኣማራፂ ኣለዎን። እዚ ሰከንድ ስፔስ ዝበሃል ንኣብነት ኣብ ሴቲን ኣቲኻ ስፔሻል ፊቸርስ ዝብል ኣሎ። ሽዑ ሰከንድ ስፔስ እንተደኣ መሪፅካዮ እዚ ማለት ኣብ ሓንቲ ሞባይል ክልተ ሞባይል ምህላው ማለት እዩ። ኣብ ሓንቲ ሞባይል ሲ ክልተ ኣማራፂ ኣለካ። ንኣብነት ኣብቲ ሓንቲ ንድሕር ኣቲኻ ናይ ስራሕ ጥራይ ተገይርካያ ኣብቲ ሓንቲ ከዓ ናይ ውልቃ ጥራይ ዶክመንታት ወይ ናይ ክልተ ሰብ ዶክመንታት ኣብ ሓደ ሰነዳት ኣብ ሓደ ሞባይል ከተቐምጥ የኽእለካ እዩ። ምናልባት ተጠቀምቲ ሬድሚ እንተ ደኣ ሰከንድ ስፔስ ከመይ ጌርካ ትጥቀመሉ ክትፈልጡ ደሊኹም ቴክስት ፀሓፉለይ ኣብ ዝመፅእ ዘሎ መደብና እቲ ኣማራፅታቱ ሒዘዮ ክቐርብ እየ። ስለዚ እምበኣር ኣብዚ ናይ ኣንድሮይድ እንታይ ኢና ሎ ማዓንቲ ክንርኢ ፈቲና እንተ ደኣ ኢልና ኣንድሮይድ ሓደ መበገሲ ወይ ነፃ ኣፕሊኬሽን ወይ ነፃ ኦፕሬቲንግ ሲስተም ክኾን ከሎ ዋን ዩኣይ ዝበሃል ሳምሰንግ ድውስኸሉ ካልእ ናይ ውሽጣዊ ኦፕሬቲንግ ሲስተም ኮይኑ ኣብ ውሽጢ ዋን ዩኣይ ዘለዉ ኣማራፅታት ካብ ግዜ ናብ ግዜ እንዳዓበየ ይኸዱ ኣለዉ። ምናልባት ኣብዛ ግዜ እዚኣ መደብ ንሰርሐላ ኣብ ዘለና ግዜ ዋን ዩኣይ ቨርዥን 8.5 በፂሑ ኣሎ። እዚ ናይ ኤምኣይ ዩኣይ ናይ ወይ ሃይፐር ኦኤስ ንብሎ ናይ ሻሚ ከዓ 3.0 ገለ ኣሎ። ፅንሕ ኢሉ ናብ 4 ክመፅ እዩ ብዙሕ ናይ ኤኣይ ፊቸራት ወይ ኣማራፅታት ክውስኽሉ ምዃኖም እውን ካብ ዝግለፅ ዘሎ እዩ ማለት እዩ። ስለዚ ናፍታ ዝጀመርኩ ክምለስ ኣንድሮይድ ሓደ ነፃ ዝኾነት ኣፍራይት ሞባይል ክትጥቀመሉ ትኽእል ኦፕሬቲንግ ሲስተም ክኸውን ከሎ እቲ ዋን ዩኣይ ወሲኻ ሳምሰንግ ናታ መቐረት ትውስኸሉ፣ ሬድሚ ወይ ሚ ዝበሃል ካምፓኒ እዚ ኤምኣይ ዩኣይ ሃይፐር ኦኤስ ወሲኹ ናቲ መቐረት ትውስኸሉ፣ ዋን ፕላስ እውን ናቶም ኣለዎም ኦክሲጅን ዝበሃል ኣለዎም። ዋን ፕላስ እውን ካልኦት ክሳዕ ሕጂ ኣይ ነናተ ናይ ገበራን ከም ዘለዎ እየን ጥቀማሉ ዘለዋ ማለት እዩ። ስለዚ እዚ ሓደ ካፍቲ ታሪክን ኣማፃፃኣን ኣንድሮይድ ኦፕሬቲንግ ሲስተም ካብ ጉግል ጀሚሩ ከመይ ኢሉ ካልኦት ትካላት ነናተን ነቲ ጉግል ብነፃ ዝሃበን ኣንድሮይድ ተጠቂመን ኣብዚ በፂሐን ዝብል እዩ። ምስ ዝኸይድ ሓደ ኣዝዩ ከም ታሪክ ክንፈልጦ ዝግባአና ወይ ክንፈልጦ ዘለና ነገር ከ ኣሎ። ከም ኦፕሬቲንግ ሲስተም ክንሪኦም ከለና ናይ ሞባይል ኦፕሬቲንግ ሲስተም ብደረጃ ተጠቃምነት ብዓለም ደረጃ ቀዳማይ ዘሎ ኣንድሮይድ እዩ። ካልኣይ ዘሎ ናይ ኣፕል ወይ ኣብ ኣይፎን ንጥቀመሉ እዚ ኣይኦኤስ ዝበሃል እዩ። ብሳልሳይ ደረጃ ህዋወይ ዝጥቀምሉ ዘለዉ ሃርሞኒ ኦፕሬቲንግ ሲስተም ወዘተ እናበልና ክንከይድ ንኽእል ኢና።
ኣብ ሓደ እዋን ማይክሮሶፍት ሕጂ ኣብ ታሪክ ናይ ኣማፃፃኣ ናይ ሞባይላት ናይ ዕብለላ ዕዳጋ ከምዚ ኣንድሮይድ ተጠቂሙሉ ዝበልናዮ ንኣብነት ኣንድሮይድ ነቲ ኦፕሬቲንግ ሲስተም ብነፃ ሂቡ ነቲ ዕዳጋ ብሒትዎ ወይ ተዓዊትሉ ዝበልናዮ ዊንዶውስ ኣብ 2010 እንታይ ድብላ ተሓስባ ነይርዎም ዝበዝሐ ህዝቢ ዓለም ዊንዶውስ

ዝዓይነተን ዊንዶውስ ኦፕሬቲንግ ሲስተም ዘለዎን ላፕቶፕ ወይ ደስክቶፕ ኮምፒውተራት ይድሕስ። እንተ ደኣ ዊንዶውስ ሞባይላት ዘርጊሕና ንኣንድሮይድ ይኹን ንኣይኦኤስ ይኹን ክንቋፀሮም ንኽእል ኢና። ምክንያቱ ሰብ ሞባይል ኣላቶ ሞባይሉ ዊንዶውስ ተኮይና ኮምፒውተሩ ከዓ ዊንዶውስ ተደ ኮይና ክልቲኡ ዊንዶውስ ኢሎም ሓደ ፕሮጀክት ኣበጊሶም። እዚ ሕጂ እንታይ ድኸውን ዘሎ ኣብዚ ዘመናዊ ናይ ሞባይል ውድድር ኣፕል ኣብ 2007 ዓብዩ ክወፅእ ከሎ ጉግል ኣብ 2008 ወይ ኣንድሮይድ ኣብ 2008 ይመፅዩ። ድሒሩ ኣብ 2010 ግን ማይክሮሶፍት ኦፕሬቲንግ ሲስተም ዝበሃል ሒዙ መፂና። ዕላሙ ከዓ ከምዚ ዝገለፅናዮ እዩ። ስለዚ ድሓር ግን እንተ ዳ ርኢናዮ ኣብ ዕዳጋ ንኣይፎንን ንኣንድሮይድን ክወዳደረን ኣይከኣልን። እዚ ናቱ ምክንያት ነይርዎ። ስለዚ እንታይ ኢሉ ሓራይ እምበኣር ናተይ ኦፕሬቲንግ ሲስተም ኣለኒ፣ ዊንዶውስ ኦፕሬቲንግ ሲስተም ኣለኒ። እንተ ደኣ ንኖኪያ ገዚአ እያ፣ ኖኪያ ከዓ ናታ ሃርድዌር ተፍሪ ስለ ዝነበረት እንተ ደኣ ንኖኪያ ገዚአ እያ፣ ናተይ ሃርድዌርን ናተይ ሶፍትዌርን ሃሊኒ ንዕዳጋታት ዓለም ክቡሕቶ እየ ወይ ከዓ ክቋፀሮ እየ ኢሉ ንኖኪያ ብ7.2 ቢልዮን ገዚእዋ ማለት እዩ። እዚ ምስ ገዝአ ግን ከምቲ ዝበሎ ንዝክሮ እንተ ኮይና በዓል 2011 እተን ሞባይላት ዝነበራ ዊንዶውስ ዝበሃላ ብብዝሒ ሞባይላት መፅአ። ስለዚ ንሓደ ሞባይል ዘማዕብሎ እንታይ እዩ እንተ ኢልና ንኣብነት ኣነ ሓንቲ ኣፕሊኬሽን ሰርሐ ዝያዳ ተጠቀምቲ ዘለውዋ መንያ ኣንድሮይድ እንተ ኮይና ናብ ኣብ ፕሌይ ስቶር ይፅዕና፣ ፕሌይ ስቶር ከዓ ብዙሒ ተጠቀምቲ ረክበላ ይሸጣ። መብዛሕትኦም እቶም ኣፍሬይቲ ናይ ኣፕሊኬሽናት ዝበሃሉ ግን ድሮ ኣይፎንን ወይ ኣይኦኤስን እዚ ናይ ኣንድሮይድን ከይዱ ስለ ዝነበረ ክወዳደሩ ኣይከኣሉን፣ ወይ ድማ እዚ ንዊንዶውስ ዝበሃል ኣፕሊኬሽናት ከማዕብሉ ኣይተገደዱን ወይ ከዓ ኣይተገደሱን። ስለዚ እቲ ተገዳስነት ናይዞም ኣፕሊኬሽናት ሓደ ካልኣይ ድሮ ኣብቲ እውን ነናቶም ማዕቢሎም ነይሮም ኢልናዮም። ስለዚ ንኣፕል ዝዕወቶ ሲስተም ናቱ ነይሩ፣ ንኣንድሮይድ ዝዕወቶ ሲስተም ወይ ኣገባብ ናቱ ነይሩ። እዞም ክልቲኡ ግን ንዊንዶውስ ግን ኣይዕወቶን። ስለዚ ኣደዳ ክሳራ ኮይኑ ኖኪያ ኣይማዕበለን፣ ዊንዶውስ ኦፕሬቲንግ ሲስተም ኣይማዕበለን ኣብ ሓደ እዋን ተዓፅዩ ማለት እዩ። ስለዚ እንታይ እዩ እቲ ዝጥቀማሉ ናይ ቢዝነስ ኣገባብ ወይ ቢዝነስ ስትራቴጂ ክሳብ ክንደይ ተወዳደርቲ ኮይነን ንገሊአን ይዕብየን ንገሊአን የን እሰን ምዃኑ በዚ ክንርኢ ንኽእል ማለት እዩ። ስለዚ ኣብ ሓደ እዋን ኣብቲ ግዜ እቲ ናይ ማይክሮሶፍት ሲኢኦ ዝነበረ ስቲቭ ባልመር ዝተባሃለ እዩ ነይሩ። ስቲቭ ባልመር ድሒሩ እቲ ሓሳብ ቅኑዕ እኳ እንተነበረ ዝተጠቀምናሉ ስትራቴጂ ግን ኣይተዓወተን። ብልዕሊ ኩሉ ከዓ ኣብ ከምዚ ኩነታት ኮይና ንኖኪያ ክንዲዚ ቢልዮን ዝኣክል ምግዛእና ዓብይ ጌጋ እዩ ነይሩ ኢሉ ከም ዝተኣመነሉ ኢኻ ትርኢ። እዚ ኮይኑ ግን ማይክሮሶፍት ኣብ ሞባይል ይኽሰር ዳኣ እምበር ኣብ ዕላማዊ ዕዳጋ ክንሪኦ ከለና ወይ እቲ ካፒታል ክንሪኦ ከለና ግን ንብሙሉአን ናይ ቴክኖሎጂ ኩባንያታት ብፍላይ ከዓ ነዘን ክንገልፀን ፀናሕና ማይክሮሶፍት ምስ ኣፕልን ምስ ኣንድሮይድን እንተ ኣወዳዲርናዮ ብዓይኒ ካፒታል መፂኻ ወላ ብመሪሕነት ቴክኖሎጂ እውን መፂኻ ኣብዚ ናይ ክላውድ ሲስተም ናይ ኤኣይ መተግበሪታት ወዘተ እንዳሰርሐ ዘለዎ ካፒታል ግን ክሳብ ክንደይ ዓብ ምዃኑ ወይ ነዘን ክልተ ዝገለፅናዮ ትካላት መሪሕወን ይኸይድ ምህላው ግን ሓደ ካፍቲ ትንታነታት ናይ ሞባይልን ዕዳጋታትን ሶፍትዌርን ዝተኣሰር ኮይኑ ንረኽቦ።

ባርከስ ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራ እዚ ክትከታተልዎ ፀናሕኩም ንሎሚ ዝተዳለወ መደብ እዩ ነይሩ። ካብዚ ናይ ሎም ማዓንቲ መደብና ገለ ነገር ሓድሽ ረኺብኩምን ተዘናጊዕኹምን ከም ትኾኑ ተስፋ እንዳገበርኩ ዝመፅእ ደሎ ሰሙን ብካልእ ብትሕዝቱ ፍልይ ዝበለ መደብ ክሳብ ንራኸብ ንሎሚ ስለምክህታልኩም ደጊመ የመስግን ሰናይ ቅነ

እዋኑ ኣብ ዝተፈላለየ ዞባታት ተደኪንን ዝርከባ ናይ ቴክኒክ ኣብያተ ትምህርትን ኮሌጃትን ነቶም ንዓመታት ከምህሮኦም ዝፀንሓ ተምሃሮ ፍልጠት ይዕጢቐን ንመምረቕታ ዘብቃዓሉ ዘለዋ ግዜ እዩ። ከም መርኣያ ናይዚ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ንክልተ ዓመታት ብግብርን ክልሲ ሓሳብን ከተምህሮም ዝፀንሐት 45 ደቂ ኣንስትዮ ዝርከብኦም 126 ተምሃሮ ብ6 ሰነ ብደረጃ ሰርቲፊኬት ተመሪቓ ንመመረቕታ ዝበቕዑ ተምሃሮ 34 ብስነ እንስሳ፣ 34 ብስነ ኣትክልቲ፣ 23 ብኣግሮ መካኒክ፣ 35 ብስነ ምዕቃብ ሓመድን ማይን ልምዓት መስኖን ትምህርቶም ዝተኸታተሉ እዮም። ዝኸበርኩም ተኸታተልትና ንሎሚ ኣብ ንኡስ መደብ መቓልሕ መንእሰያት ንሓፈሻዊ ድሕረ ባይታ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ዘላሊ ትሕዝቶ ኢና ከነቕርበልኩም። ሰናይ ምክትታል ሃየበል ፀዳል ፀዳል በግብሪ ሞያውነት እዩ ዘ ኣብ ዞባ ዓንሰባ ንዞባ ሓጋዝ ተደኪና ትርከብ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ኣብ 1997 እያ ተመስሪታ። ድሕሪ 2 ዓመት ወግዓዊ ስራሕ ፈሊማ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ 4 ዓውደሞያ ሓቒፋ ትርከብ፣ ስነ እንስሳ፣ ስነ ኣትክልቲ፣ ስነ ምዕቃብ ሓመድን ማይን፣ ከምኡውን ኣግሮ መካኒክ ማሽነሪ። እዛ ቤት ትምህርቲ ካብ ዝተመስረተትሉ ግዜ ኣትሒዛ ኣብዘን ዓውደ ትምህርቲ ተጸንቢሮም ፍልጠትን ሞያን ቀሲሞም ንመመረቕታ ዝበቕዑ ተምሃሮ ኣብ 25 ዙርያታት 1141 ደቂ ኣንስትዮ

0: ከምኡኦም ኣስታት 4,000 ተምሃሩ ይበፅሑ።
1: ኣብቲ መጀመርታ ናይ 3 ዓመት ኮርስ ፕሮግራም ተጀሚሩ ፀኒሑ ኣብ ኣድቫንስ ዲፕሎማ ለቨል ተሰጋጊሩ እዚ እውን ሓደ 3 ዓመት ተማሂሮም ብኣድቫንስ ዲፕሎማ ምረቑ ነይሮም። ብዙሓት ካብዚኦም ብዲግሪን ብማስትሬትን ተመሪቖም ሓደ ክልተ እውን ኣባና ኣብታ ቤት ትምህርቲ ተመሊሶም ኣብ ንጡፍ ስራሕ ዝርከቡ ኣለውና። ናይ 3 ዓመት ንብሎ ዘለና ምስቲ ምጅማር ትምህርቲ ናይ 1999 ኮይኑ ስጋብ 2005 ሒዱ ካብኡ ስጋብ 2000 ዘሎ ከዓ እቲ ናይ ኣድቫንስድ ለቨል ካብኡ ንዳሓር ካብ 2014 እዚ ናይ ዲፕሎማ ለቨል ወይ ድማ ናይ 2 ዓመት ትምህርቲ ኣብኡ ካብኡ ንነጀው ብኡ ኢና ንኸይድ ዘለና ማለት እዩ። ድሒሩ ከዓ ኣብ ናይ 2 ዓመት ኢንተርሚድት ወይ ድማ ናይ 2 ዓመት ናይ ትምህርቲ ፕሮግራም እያ ሕጂ ትነጥፍ ዘላ።
0: ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ካብ ዝተፈለያ ዞባታት ዝመፁን ንኹሉ ሕብረ ብሄራት ዝወከሉን ተምሃሮ ተቐቢላ ዓመታዊ ካብ 130 ክሳብ 150 ዝበፅሑ ተምሃሮ ኣብ ማኣዲ ፍልጠት ትፅምብር። ካብ 2 ዓመት ክሳብ 28 ዓመታት ናይ ስራሕ ተመክሮ ዘለዎም መምህራን ድማ ሓቒፋት ትርከብ።
1: እቲ ስነ መምህርና ካብ ኣመዳድብኡ ጀሚርካ ሰብ ሞያ መምህራን ብስነ እንስሳ፣ ብስነ ኣትክልቲ፣ ብስነ ምዕቃብ ሓመድን ማይን ከምኡ ውን ማሽነሪ ዝሰልጠኑን ዝተምሃሩን ሰብ ሞያ መምህራን እዮም ዘለውና። እዚኦም መምህራን እዚኦም ካብ ማስትሬት ስጋብ ዲፕሎማ ለበል ደረጃ ዝሓዚኦም እየ። ኣብዚ ብዙሕ ዝጎድለና ወይ ሕፅረታት ናይ የብልናን ብኡ መጠን ከዓ እቲ ዝምሃር ተምሃራይ ብዓቕምና ዓጊቡ ተማሂሩ ኣብ ባይታ ዝሰርሓሉ ሞያ ሒዙ እዩ ዝወፅእ። ስለዚ ኣብዛ ቤት ትምህርቲ ተማሂሮም ኣብ ትካላት ዝተመደቡ ብኣካል ባዕሎም ዝምስክርዎ ሓቂ እዩ። ንሕና እውን ኣብ ዝተንቀሳቀስናሉ ረኺብና ክነዘራርቦምን ክንሓቶምን ከለና ዝህቡና መልሲ ዕጉባት ምዃኖም እዩ። ስለዚ እቲ ኣካይዳ እቲ ናይዛ ቤት ትምህርቲ ነዚ ይመስል።
2: ስመይ ፍናን ሃይለ ይበሃል። ዝመፃኸሉ ትምህርቲ ሓበን ከተማ መንደፈር ዘወደቡ። እዚ ኣነ ዘለኹ ዲፓርትመንት ኣግሮ መካኒክ ይበሃል። ኣግሮ መካኒክ ከዓ ብዛዕባ ናይ መካይን ዘፅናዐ ኮይኑ እቲ ዓውድናቱ ከዓኒ ከመይ ጌርካ መካይን ትዕርም ማኪና ተባላሻ ሳብ በረኻ ክትሓድር ከም ደየብላን ካብ ስራሓ ጠጠው ክትብል ከም ደየብላን ይገፅ ምስተን ካልኦት ዲፓርትመንት እዚ መተኣሳሰር ብምላው ብሓፈሻ ሓደ ቴክኒካል ስኩል ናይ ሕርሻ ኮይኑ ኩሉ ናይ ሕርሻ እዩ ትዕላማ ንሕና በዚን ንመሃር ኣለን ከ እዚን ትራክተራት ንሕረሲ ክጠቅሞም ተባሂለ እዩ። ካልእ ከዓኒ እዮም ካልኦት ዲፓርትመንት ከዓ ሰይል ዘፅንዑ ከዓ ብማሽነሪ ስለ ክሓርሱ ማሽነሪ ዝኾነ ክፍሕሩ ክኩዕቱ ስለ ዘለዎም ካልእ ዲፓርትመንት ከዓ ኣኒማል ሳይንስ ኣለዉ ብዘይ ኣግሮ መካኒክ ስለ ዘይኮነ ዝኾነ ካባና ዝደልይዎ ነገራት ኣሎ ዝኾነ ሓፀዊ ንስኻ ኣኒማል ሳይንስ ከዓ ሒዘ ዘለና ፕላን ሳይንስ ከዓ ከምኡ ምሕረስን መኮስኮስን ዝኾነ ሓነት ሓፂን ካባና ይደልዩ።
3: ብመጀመርቲ ኣነ ድምረፅኮ ብዛዕባ ኣግሪካልቸር ብዙሕ ኣፍለጦ ኣይነበረነ ክፈልጥ ስለ ዝደሊ ነበርኩ። ኣግሪካልቸር ሓጋዝ ኣግሮ ቴክኒካል ትበሃል ኣላ ስለ ዝተባሃልኩ ብዛዕባ ናይ ቤት ትምህርቲ ሕርሻ ክፈልጥ ስለ ዝደለኹስ ቤት ትምህርቲ ሕርሻ ኣብ ሓጋዝ ኣላ ስለ ዝተባሃልኩ መፅ ኣብዚ ምስ መፀኩ ከዓ ብዙሕ ደይፈልጦ ነገር ፈሊጠ ካብቲ ድፈለጥኮ ንኣብነት ብዛዕባ ዘን ትራክተርስ ኣይፈልጥ እየ ነራ ብዛዕባ ዘን ናይ ሕርሻ ኣተሓራርሳ ኩሉ ነገርስ ኣይፈልጥ እየ ነራ ኣብዚ ምስ መፀኩ ግን ኣመሃህራ ምስ ተምሃርኩ ክፈልጦ ክኢላ ማለት እዩ። ኣብቲ መጀመርታ ክትሪኦ ከለካ ማራ ይድኸብደካ ምስ ኣተኸያ ግን ብጣዕሚ ይጥሩ ምክንያቱ በቲ ሓገዝ ናይ ምስቶም መምህርተይን ደቂ ክላሰይን ምስቶም መምሃራነይን በቲ ሓገዝ ማርኣይካ ትኽእሉ።
4: መጀመርታ ስመይ ሚካኤል ማጆር ይበሃል። ዝመፅእ ክሉ ቤት ትምህርቲ ከዓኒ ብናሓርነት ካብ ደቂ ኣምሃሮ ማለት እዩ። ሕጂ ኣብዚ ከዓኒ ኣግሪካልቸራል ናይ ሕርሻ ማለት እዩ መሪፀ መፅ ኣለኹ። ኣብዚ ከዓኒ ተማሪት ካልይ ዓመት ኮይነ ኣብ ስነ እንስሳ ማለት እዩ ኣኒማል ፕሮዳክሽን ከዓ ይምሃር ኣለኹ። ኣብዚ ናይ እንስሳታት ማለት እዩ ኣብ ናይ እንስሳታት ብጣዕሚ እየ ዝፈቱ ነይረ። ኣብ ናይ ኣግሪካልቸራል ኣሎ ምስ ተባሃል ከዓኒ ኣብ ናይ ኣግሪካልቸር መሪፀ ኻ ናብ ዝመፅ ኣብ ናይ ሕርሻ መሪፀ ኻ ናብ ዝመፅ
1: ኣቐድም ኣቢሉ ነተን ቁሩብ ሪሞት ኤርያ ዘለዋ ዓድታት ዕድላት ይወሃብ ነይሩ እዩ። ነተን ርሑቕ ዓድታት ማለት እዩ። ከምኡ ውን ብዙሕ ዕድል ናይ ትምህርቲ ዘይረኽባ ተባሂሉ ብዙሕ ዕድል ተዋሂብ እዩ። ንነዊሕ ዓመታት እውን ሰሪሑ እዩ። ሕጂ ግን ብነጥቢ እዩ ዘሎ ብነጥቢ እዩ እቲ ማእተዊ ነጥቢ ዝረኸበ እሞ ከዓ ብድልየቱ ኣብዚ ቴክኒክ ክመሃር እየ ኣብ ሕርሻ ክመሃር እየ ኢሉ ዝሓተተ ነጥቡ ዘፍቅደሉ እንተኮይኑ ብከምዚ መልክዕ ኢና ሕጂ ንቕበል ማለት እዩ። ስለዚ ብነጥቢ ተወዳዲሩ ክዕወት ኣለዎ። ኣብቲ ዘለዎ ካልኣይ ደረጃ ቤት ትምህርቲ ኣብኡ ነጥቡ እንድሕሪ ዘፍቅደሉ ኮይኑ ነጥቡ እንድሕሪ ዝዕውቶ ኮይኑ ካብኡ ተመዝጊቡ እቲ መስርሕ ናይ ምምራፅን መስርሕ ናይ ምቕባልን ኣባናኹም ማለት እዩ።

0: ዕላማን ራእይን ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ኣብ ርእሰ ምርኮሳ ምርኩስ ብምግባር ተምሃሮ ብፍልጠትን ሞያን ከምዝ ዓብዩ ንምግባር እዩ። ሕርሻን ውፅኢት ሕርሻን ምስፋሕ፣ ምድረ በዳነት ምክልኻል፣ ብውሽጣዊ ዓቕሚ ውሕስነት መግቢ ምርግጋፅን ዝብል መትከላት ዕዮ ይርከቦ። ነዚ ዕላማ ክውን ንምግባር ድማ ኣብ ቀጻሊ ትምህርታዊ ጻዕርን ተግባራዊ ስራሕን ተጸሚራ ትርከብ።
1: እዚ ቤት ትምህርቲ እዚ ዝተፈላለየ ዲፓርትመንት ኣለዉ። ካብኡ ሓንቲ ከዓኒ ከም ዝበልካዮ ስነ ዘራእቲ እያ። ስነ ዘራእቲ ብሃገር ደረጃ ኣዝዩ ኣገዳሲ እዩ። ስለምንታይ ኤርትራ ኣበይ ናይ ኩነታት ላ ብሰዓት እዚ ነብስኻ ምክኣል እዩ ትቓልሲ ዘሎ ማለት ቀዳማይ ፖሊሲ ናይ ሚኒስትሪ ሕርሻ ወይ ከዓ ናይ ብሃገር ደረጃ እንድሕርኢናያ ስኒ ሰብ ሳፍሸንሲ ወይ ከዓኒ ነብስኻ ምክኣል እዩ። ስለዚ እቲ ቀዳመይ እቲ ነብስኻ ምክኣል ብምግቢ ክትኮነ ኣለዋ። ሓንቲ ሃገር ነብሳ እንድሕር ብምግቢ ክኢላ ኮይና ብድሕሪኡ ካልእ ካልእ ንክትገብር ብዙሕ ኣይፀግማን እዩ። ካብቲ ፀጋዕነት ካብ ምልማን እንድሕር ወፂና ብክልተ እግርና እንድሕር ረጊፅና ኩሉ ነገር ኣይክፀግመናን እዩ ማለት። ስለዚ እቲ ብፍላይ ብኤርትራ ወይ ከዓ ንልክ ከምተን ካልኦት ኣፍሪቃ ሃገራት እቲ ካብ ሄክታ ንረኽቦ ምህርቲ ኣዝዩ ድሩት እዩ። እቲ ንገብሮ ንጥፈታት ከዓኒ ባህላዊ እዩ። ስለዚ ካብዚ ነጢርና ናብ ዘመናዊ ንምስግጋር እዚ ቤት ትምህርቲ እዚ ዓብዪ ተራ እዩ ዘለዎ። ሳይንሳዊ ዝኾነ ስነ ፍልጠት ኣብ ሕርሻ ክተኣታቶ ክኽእል ኣሎ። እቲ ዘለና ሓረስታይ ብልምዲ ተጓዒዙ ዝተወሰነ ምህርቲ ከፍሪ ክእል እዩ። ንሕና ካብዚ ዝተምሃሩ ተምሃሮ ግን ብሳይንስ ተሓጊዞም እቲ ምህርትናቶም ከዓኒ ተዓፃፃፊ ገይሮም ኣብ ዓመት 2-3 ግዜ እንዳፍረዩ እሞ ከዓኒ ምፍራይ ጥራይ ዘይኮነ ብዓይነቱ ከዓኒ ዝበለፀ ፍርያት ኣፍርዮም ነቲ ሃገር ኣብቲ ኾነ ቦታ ከብፅሕዋ ዓብዪ ተራ ክፃወቱ ይኽእሉ እዮም ወይ ከዓ ይኽእሉ ኣለዉ ክንብል ንኽእል ማለት እዩ።
2: ብሕልፊ ኣብዚ ግዜ እዚ ንሕና ኤርትራውያን ወይ ሃገርና ኤርትራ እትጠልቦ ሞያ ወይ ድማ ስራሕ እንተልዩ እዚ ናይ ሕርሻ እዩ። ንዝኾነ እቲ ሃገር ከዓ እቲ ቅድም ቀዳድም ዘገድሳ ሕርሻ እዩ። ምክንያቱ ብመግቢ ነፍስኻ ከይከኣልካ ኣብ ካልእ መስርሕ ናይ ምዕባለ ክሰግር ስለ ዘይትኽእል እዚኣ ቤት ትምህርቲ እዚኣ ኣብዚ መዳይ እዚ ዘለዋ ኣበርክቶ ዕዙዝ ምዃኑ ኢና ንገልፅ። ዕዙዝ እዩ ከዓ ናይ ብሓቂ ምክንያቱ ሕርሻን ውፅኢት ሕርሻን እንድሕር ዓብዩ እሞ ህዝብኻ በቲ ዘለዎ ዓቕሚ ውሕስነት መግቢ እንድሕር ኣረጋጊፁ እቲ ዝዓበየ ፀጋ እሱ ስለ ዝኾነ ናይ ብሓቂ ኣነ ዓብዪ ተራ ኣለዎ እዩ ዝብል።